0: መደብ ማሕበራዊ ትምህርቲ
1: መደብ ማሕበራዊ ትምህርቲ ብሚኒስትር ትምህርቲ እናተዳለወ
0: ብምትሕብባር ሚኒስትሪ ዜና ዝፍኖ መደብ እዩ።
1: እዚ መደብ እዚ
0: ንማሕበራዊ ትምህርቲ
1: ዜግነት
0: ምንባር ብሚላእ
1: ንኽብርታትን ዕቃበ ኣከባብን
0: ብሓፈሻ
1: ንማሕበራዊ ህይወት ዝድህስስ መደብ እዩ።
0: መደብ ማሕበራዊ ትምህርቲ
2: ሰላም ፍትዋ ተምሃሮ ከመይ ቀኒኹም? ከምቲ ልሙድ ሕጂ እውን ብዛዕባ ማሕበራዊ ትምህርቲ ናይ ረብዓይ ክፍሊ ምዕራፍ ሓሙሽተ መኣዝን ዝብል ኣርእስቲ ንኡስ ኣርእስትና ድማ ሓበርቲ መኣዝን ዝብል ትሕሶ ኢና ሒዝነልኩም መፅና ዘለና። ቅድሚኡ ግን ኣብዝ ሓለፈ ትምህርትና ብዛዕባ እንታይ ኢና ተማሂርና? ቅድሚ እዚኣ ዝተምሃርነ ምዕራፍ እንታይ ዝብል ነይሩ? ዕቃበ ኣከባቢ እዩ ዝብል ነይሩ።

ውሃ እንታይ ተማሂርና ነርና? ሓመድና ከመይ ጌርና ከም ንዕቅብ፣ ማይና ከመይ ጌርና ከም ንዕቅብ፣ ባህርያዊ በቕሊ ከመይ ጌርና ከም ንከናኸኑን ከም ንዕቅቦን፣ ኣብ መወዳእሱ ድማ እንስሳታት ከመይ ጌርና ከም ንዕቅብ፣ ዝኩሉ ትሕዝቶት ዝሓቆፈ ርእሲ ተማሂርና ነርና ማለት እዩ። ገለ ጫፍጫፉ ንምትንካፍ ንኣብነት ሓመድ ንክንዕቅብ እንድሕር ኮይና ኣዝዩ ኣገዳሲ ባህርያዊ ሃብቲ ክሳብ ዝኾነ ሓመድና ብከመይ መንገዲ ንዕቅቦ ንድሕር ኢልና ዛላታት ብምስራሕ ማለት ተዋሓጊጉ ንኸይከይድ ብንፋስ ይኹን ብማይ ማለት እዩ፣ ቅናታዊ ዛላታት ብምስራሕ ከትርታት ብምህናፅ ብምግራብ ሕሉፍ መጋጫ ምውጋድ ኣትክልትን ኣግራብን ኣትክልትን ዝራእትን ምትሕዋስ ጌርና ሲ ሓመድና ክንዕቅብ ንኽእል ኢና ኢልና ነርና። ማይ እውን ንኸይባኽን ብግቡእ ክንጥቀመሉ ከም ዘለናን እውን ርኢና ነርና። ባህርያዊ በቕሊ እውን ንኾንቱ ንኸይበርስ ገረብ ንድሕር ቆሪፅና ዓፀፌታ ጌርና ክንትክኦ ከም ዘለና፣ ሓንቲ ገረብ ንድሕር ቆሪፅካ 3-4 ገረብ ብምትካል ክንፍውሶ ከም ዘለና ተማሂርና ነርና። እንስሳታትና እውን ኣካል ናይዚ ክሳብ ዝኾኑ ሓመድ እንተዘይተዓቂቡ ማይ እንተዘይተዓቂቡ ባህርያዊ በቕሊ የለን፣ ባህርያዊ በቕሊ እንተዘየለ ጫካታት የለዉ ማለት እዩ። ጫካታት የለዉ እንተልና ከዓ እንስሳታት ዘገዳም ዝሰፍርሉ ቦታ ስለ ዘይብሎም ይጠፍኡ ወይ ድማ ይፀንቱ ማለት እዩ። እጂ ብሕፅር ዝበለ የ ነዚ ክትንክፈልኩም ፀኒሐ ኣብዝሓለፈ ሱ ነሩ ትምህርትና ናብዚ ናይ ሎም ዓን ትምህርትና ክብለኩም ግን ብዛዕባ ማእዝን ዝብል ርእስነ እዩ። ንኡሳ ርእስና ድማ ሓበርቲ ማእዝን ዝብል እዩ ክኾነልና ማለት እዩ። ኣብዛ ናይ ሎም ዓን ትምህርትና ማለት እዩ ማእዝን እንታይ ማለት እዩ ክንርኢና፣ ሓበርቲ ማእዝን ዝበሃሉ መነመን ምዃኖም እውን ክንርኢና፣ ኣብ መወዳእትኡ ከዓኒ መደምደምታ ጌርና ክንፈላለዩና ማለት እዩ። ቅድሚ ዚ ትምህርቲ ምጅማርና ግን ዕላማታት ናይ ዚ ንምሃሮ ኣርእስቲ ሲ እንታይ እዩ፣ እንታይ ስለ ዝተደልየ እዩ ብዛዕባ ማእዝን ንምሃር ስለ ዘለና። እቲ ቀዳማይ ክእለት ኣራኸኸባ ማእዝን ተጠቂምኩም ጂኦግራፋዊ ማእዝን ናይ ዝተፈላለዩ ቦታታት ከተመልክቱ ክትክእሉ ኢኹ ማለት እዩ ትምህርቲ እዚ ምስተምሃርኩሞ። እቲ ካልኣይ ዕላማ ድማ ፍልጠትን ርድኢትን ኣራኸኸባ ማእዝን ከተርእዩ እዩ። እዚ ክልቲኡ ዕላማ ዝሓቆፈ ትሕዝቶ ኢና ሒዝና መፅና ዘለና ማለት እዩ። ናብቲ ሙሉእ ትሕዝቶ ከብለኩም እየ። ማእዝን ማለት እንታይ ማለት እዩ? ማእዝን ማለት እንታይ ማለት እዩ? ከምዚ ብዚ ንሪኦ ዘለና ማእዝን ማለት ጂኦግራፋዊ ኣቀማምጣ ወይ ኣንፈት ናይ ሓደ ቦታ ካብ መወከሲ ቦታ ማለት እዩ። እንታይ ንበልና ክደግመ፣ ማእዝን ማለት ጂኦግራፋዊ ኣቀማምጣ ወይ ድማ ኣንፈት ናይ ሓደ ቦታ ካብ መወከሲ ቦታ ማለት እዩ። ማእዝን ናይ ሓደ ቦታ ንምግላፅ ከ ዝተፈላለዩ ቃላት ንጥቀም ኢና። ንኣብነት ኣብ መዓልታዊ ሂወትኩም ትጥቀምሉ ቃላት ኣሎ። ገለ ኣብነታት እንድሕር ኢና ሕጂ ንኣብነት ብየማነይ ብፀጋመይ ብቅድመይ ብድሕረይ ወላ እውን ኣብ መንጎ እንዳበልና ንጥቀም ኢና ማለት እዩ። ካልኦት እውን ኣለውና ብምዕራብ ብምብራቅ ብሰሜን ብደቡብ እንዳበልና እውን ኣንፈት ንምሕባር ወይ ድማ ማእዝን ናይ ሓደ ነገር ንምሕባር ንጥቀመሎም ቃላት እዮም እዚኦም ማለት እዩ። ማእዝን ናይ ሓደ ቦታ ካብቲ ካልእ ክንገልፆ ከለና ኩሉ ግዜ መወከሲ ወይ ድማ መበገሲ ቦታ ንጥቀም ኢና። እጂ ማእዝን ናይ ሓደ ቦታ ክንዛረብ ንድሕር ኮይና ወይ ድማ ክንሕብር ንድሕር ኮይና ኩሉ ግዜ መወከሲ ቦታ ሲ ግድን ንሕብር ኢና፣ መወከሲ ነጥቢ ሲ ግድን ንሕብር ኢና። እስኪ እናቐፀልና ከም ኣብነታት ንርአዩ ማለት እዩ። ቀዳማይ ኣብነት ንርአዮ ቤት ትምህርቲ፣ እቲ ቤት ትምህርቲ ብቅድምቲ ሆስፒታል እዩ እንተ ደኣ ኢልና ማእዝን ናይቲ ቤት ትምህርቲ ንምግላፅ ነቲ ሆስፒታል ከም መወከሲ ተጠቂምና ኣለና ማለት እዩ። ሕጂ ቀላል እያ። ማእዝን ናይ ሓደ ቦታ ንምሕባር ሲ ሓደ መወከሲ ነገር የድልየና ይንብላልና ምሽ ፅቡቅ። ስለዚ ንሕና ክንሕብር ዘለና እዚ ቤት ትምህርቲ እዚ ሲ ኣበይ ከም ዝርከብ ክንሕብር ኢና ደሊና ዘለና። ስለዚ ነዚ ቤት ትምህርቲ እዚ ንምሕባር እቲ መወከሲ ንጥቀመሉ ዘለና ቦታ ኣየ ንኾን ኣሎ ማለት እዩ፣ እዚ ሆስፒታል ይኸውን ኣሎ ማለት እዩ። ድሕሪ እንታይ ንብል፣ እቲ ቤት ትምህርቲ ብቅድምቲ ሆስፒታል እዩ ኢልና ኣለና ማለት እዩ። ስለዚ ነዚ ሆስፒታል ከም መወከሲ ተጠቂምና ማእዝን ናይዚ ቤት ትምህርቲ ሓቢርና ኣለና ማለት እዩ። ሓራይ እዛ ካልኦት ኣብነት ንድሕሪኢናያ ኣሮን እንታይ ይብለና ኣሎ? ንዕማ ኣብ ድሕረይ እያ ኮፍ ትብል ይብለና ኣሎ። ንዕማ ኣብ ድሕረይ እያ ኮፍ ትብል። ስለዚ ኣሮን ኣብየ ኣሎ እንተይልና፣ እዚ ተማሃራይ እዚ ኣሮን እዩ። ኣሮን ነታ መምሃርቱ ጓል ክፍሉ ንዕማ ብድሕሪኡ ኮፍ ከም ትብል ንክሕብር ኢሉ እዩ ነዚ ሙሉእ ሓሳባት እዚ ገሊፅልና ማለት እዩ። ንዕማ ኣብ ድሕረያ ኮፍ ትብል ንነብሱ ከም መወከሲ ገይሩ፣ እዚ ኣሮን እንተደኣ ኮይኑ ንነብሱ ከም መወከሲ ገይሩ ንዕማ ብድሕረያ ኮፍ ትብል ኣሎ።
እዚ ብድሕሪ ኮፍ ኢላ ዘላ ንዕማ ከም ትበሃል ንሕና እውን ብግቡእ ፈሊጥና ኣለና ማለት እዩ። ሓራይ ከም ተወሳኺ ካልእ ኣብነት እውን ክንርኢ እቲ መምህር ኣብ ቅድሚኹም ኣሎ ንብል ኣለና። እቲ መምህር ኣብ ቅድሚኹም ኣሎ ኩሉ ግዜ ንሕና ተምሃሮ ክንመሃርን ከለና መምህርና ኣብ ናይ መኣዝን ናይቲ ክፍሊ ወይ ድማ ሸነኽ ናይቲ ክፍሊ እዩ ኮይኑ ዝምህረና እንድሕልና ኩሉ ግዜ ንሕና ንመምህርና እናጠመትና ንምሃር፣ መምህርና ድማ ንዓና እናጠመተ ይምህር። ስለዚ መምህርና ኩሉ ግዜ ኣብ ቅድሚና ኣሎ። ንሕና ተምሃሮ ከዓኒ ንመምህር ብቅድሚኡ ኣለና ንብል ማለት እዩ። ሕጂ ነዞም ተምሃሮ ግን እንታይ ኢልና ንሕብሮም ኣለና? እቲ መምህር ኣብ ቅድሚኹም ኣሎ ንብሎም ኣለና። መምህር ክምህር ከሎ ኣብ ቅድሚኦም ኮይኑ ምህር ከም ዘሎ ነቲ መእዝን እዛ ቅድሚኹም ትብል ቃል ተጠቂምና ከዓኒ ሓቢርናዮም ኣለና ማለት እዩ። ብድሕረይ ጀማል ኣሎ ብለና ኣለና። እዞም ኣቦና ሓረስታይ እዚኦም ከዓኒ ብድሕሪኦም ብፃዮም ወይ ድማ ወዲ ዓዶም ምስኦም ከምኦም ብፃዮም ሓረስታይ ኣቶ ጀማል ክሕብሩ ከለዉ መእዝን ኣቶ ጀማል ክሕብሩ ከለዉ እንታይ ይብለው? እዞም ኣቦና ብድሕረይ ጀማል ኣሎ ይብሉ። ስለዚ እዚ ብድሕሪኦም ዝስዒቡ ድመፅእ ዘሎ ጀማል ምዃኑ እዚኦም ኣቦና ሓረስታይ ይሕብሩና ኣሎ ማለት ነብሶም ከም መወከስ ተጠቂሞም ማለት እዩ። ፅቡቅ ንምቕፃል እዚኣ ናይ መወዳእታ ኣብነትና ክንርኢ እቲ ቤት ትምህርቲ ካብቲ ፋብሪካ ንየማን ይርከብ ንብላ ኣለና። እቲ ቤት ትምህርቲ ካብቲ ፋብሪካ ንየማን ይርከብ ንብላ ኣለና። ሕጂ እዚ ንድሕርቲ ፋብሪካ ኮይኑ ብየማናይ ሸነኽ ናይቲ ፋብሪካ ከዓኒ እቲ ቤት ትምህርቲ ይርከብ ኣሎ። ስለዚ ልክዕ ከምዚ ናይ ዝሓለፈ ከምሎ ፅናሕና ናይዚ ቤት ትምህርቲ እዚ ኣንፈት ወይ ድማ መእዝን ንምፍላጥ ነዚ ፋብሪካ ከም መወከሲ ወይ ድማ ከም መሕበሪ ተጠቂምና ኣለና ማለት እዩ። ከምዚ ኣቐዲምና ከምሎ ፅናሕና መእዝን ሓደ ቦታ ንምሕባር ዝተፈላለዩ ቃላት ከም ንጥቀም ክንርፀሒና ወላ ኣብነታት እውን ርኢና ኣለና። እንተኾነ እዚ ዓይነታት ተሓባብራ መእዝን ብፅሑፍ ኮነ ወላ ድማ ኣብ ካርታ ክነቐምጦ ዝከኣል ስለ ዘይኮነ ካብዚ ዝሓሸን ዝማዕበለን ብዛዕባ ምምልካት ኣቀማምጣ ቦታ ከዓ እስከ ንርኢ። ካብዚ ኣቐድም ኣቢልና ክንሪኦ ፀንሕና እቲ ኣዝዩ ዝሓሸን ወይ ድማ ዝማዕበለን ኣተሓባብራ መእዝን ኢና ክንርኢ። እሱ ድማ እንታይ እዩ? መእዝን ናይ ሓደ ቦታ ንምግላፅ ባህርያዊ ቅርፂ መሬት ወይ ድማ ሰብ ሰርሑ ትሕቲ ቅርፂ ከም መወከሲ ክንጥቀም ንክእል ኢልና። ባህርያዊ ቅርፂ መሬት ክንብል ከለና ከም በዓል ጎቦታት፣ ኩጀታት፣ ኩርባታት፣ ሩባታት፣ ጎላጉል ኣለውና፣ ጫካታት ክንብል ንክእል ብዙሕ ካልእ ብባህሪ ብተፈጥሮ ኣብ መሬት ዘለው መዚኦም ከም መወከሲ ክንጥቀመሎም ንክእል ኢና። እቲ ሰብ ሰርሖ ትሕቲ ቅርፂ ዝበሃል ከዓኒ ሰብ ደቂ ሰባት ንሕና ንሰርሖም ማለት እዩ። ቤት ትምህርትታት ክኾን ይኽእሉ፣ ፅርግያ ክኸውን ይኽእል፣ ሆስፒታል ክኸውን ይኽእል፣ መሳጊድ ክኸውን ይኽእል፣ ቤተክርስትያን ክኸውን ይኽእል፣ ብዙሕ ብዙሕ ደቂ ሰባት ንሰርሖም ማለት እዩ። በዚኦም ተጠቂምና ሕጂ ከመይ ጌርና መእዝን ናይ ሓደ ቦታ ወይ ድማ መወከሲ ንጥቀም ከዓ ንርአ እዮም። በዞም ባህርያዊ ቅርፂ መሬት ተጠቂምና ብከመይ ናይቲ ሓደ ቦታ መእዝን ከም እንሕብር ገለ ኣብነታት ኢና ክንርአ። ሕጂ እቲ ቀዳማይ እስከ ንርአ ገዛይ ትሕቲ እታ ኩርባ ወይ ድማ ኩጀት ትርከብ ብለና ኣሎ። ገዛይ እዚኣ እታ ቤቱ እያ እታ መንበሪቱ ትሕቲ እቲ ኩርባ ወይ ድማ ኩጀት እቲ ኩርባ ወይ ኩጀት ትብሎ ዘለካ ነዚ ብዙ ዘሎ ማለት እዩ። ንዕኡ ከም መወከስ ተጠቂሙ ኣብ ትሕቲኡ ትርከብ ብለና ኣሎ። ስለዚ ጠሚትካ ትሕቲኡ ዘላ ገዛ እዚያ ናቱ ምዃና ክንፈልጥ ንክእል ማለት እዩ። ንቐፅል ካልኦይቲ ኣብነት እቲ ቤት ትምህርቲ ንየማን ካብቲ ዓባይ ጎቦ ይርከብ ብለና ኣሎ። እዚኣ እቲ ዓባይ ጎቦ እያ ቤት ትምህርቲ ከዓ ንየማን ካብቲ ዓባይ ጎቦ ኣብ እግሪ ናይቲ ጎቦ ኮይኑ ንየማን ወገን ይርከብ ከም ዘሎ ሕብረና ኣሎ። ስለዚ ነታ ቤት ትምህርቲ ብዝኾነ መእዝን መፂኻ ኣበይ ከም ትርከብ ንክትፈልጣ ኣየሸግረካ ንኸውን ማለት እዩ። ሳልሳይ ኣብነት ግራተይ ጥቃእቲ ደንደስ ሩባ ይርከብ ለና ኣሎ። እዞም ሰብኣይ እዞም ሓረስታይ ሰብኣይ ኣቦና ግራተይ ጥቃ ደንደስ ትሩባ ይርከብ ለና ኣሎ። ስለዚ ትሩባ እዚ እቲ ባህርያዊ ትሕቲ ቅርፂ እዩ ሬታ ስለዚ ትሩባ እዚ እቲ ባህርያዊ ቅርፂ መሬት እዩ። ግራቶም ከዓ ኣብቲ ደረት ሩባ ከም ዘሎ ይነግሩና ኣለው እዞም ኣቦና ማለት እዩ። ስለዚ ብከምዚ ኣገባብ ጌርና ከመይ ጌርካ ባህርያዊ ቅርፂ መሬት ተጠቂምካ መእዝኒ ሓደ ቦታ ትሕብር ወይ ድማ ነቲ ባህርያዊ ቅርፂ መሬት ከም መወከስ ትጥቀመሉ ገለ ኣብነታት እየን እዚአን። ንስኹምን ብወገንኩም ኣብ ዝተፈላለዩ ቦታ እናረእኹም ወላ ዑደት እናገበርኩም ዲኹም ተወሳኺ ኣብነታት እውን ክትለማመዱ ትኽእሉ ኢኹም ማለት እዩ። ብድሕሪ እዩ ዝመፀና ድማ ሰብ ሰርሖ ትሕቲ ቅርፂ ጌርና ብከመይ መንገዲ ኢና መእዝኒ ሓደ ቦታ ክንሕብር ንክእል ወይ ድማ መወከሲ ክንጥቀመሉ ንክእል ነቲ ሰብ ሰርሖ ትሕቲ ቅርፂ ንበል። ሓራይ በዚኣ ንጀምር። ቀዳሚት ኣብነት ገዛና ኣብ ቅድሚቲ ቤት ትምህርቲ ይርከብለና ኣሎ። ፅቡቅ ተምሃሮ ተፈዲሶም ንሪኦም ኣለና። እዚኣ እውን ታ ቤት ትምህርቲ ንሪኢ ኣለና። ስለዚ ኣብ ቅድሚቲ ቤት ትምህርቲ ዘላ ገዛ እዚኣ ናይቲ ዝሕብረና ዘሎ ተምሃራይ መንበሪት ቤቱ ምዃና
ይነግረናሎ ወይ ድማ ይረዳእናሎ።

ብድሕሪኡ እቲ ፋብሪካ ኣብ ጫፍ ናይቲ ዓዲ ይርከብልና ኣሎ። እዚኣ ተዓዲ እያ። እዚኣ ተዓዲ እንድሕር ኮይና ኣብ መወዳእታ ወይ ድማ ጫፍ ናይቲ ዓዲ ከዓ ንእታ ፋብሪካ ይርከባሉ ማለት እዩ። ስለዚ ናይዚ ፋብሪካ ዝመኣዝ ንምሕባር ነዚ ዓዲ ከም መወከስ ተጠቂምናላ ኣለና ማለት እዩ። ገያሻይ ኮንካ ናብዚ ዓዲ ንድሕር ትመፅእ ኣለካ ኮንካ እቲ ፋብሪካ ኣበይ ዝርከብ እንዳሕልልካዮም ሲ ኣብ መወዳእታ ናይዚ ዓድና ወይ ድማ ኣብ ጫፍ ናይዚ ዓድና ይርከብ እንተኢሎም ኸ ብዘይዝኾነ ገለ ፀገም ትኽኢልካ ነታ ፋብሪካ ክትረክባ ከም ትኽእል እዩ ዝሕግዘና ንደርእየና ዘሎ ማለት እዩ። እታ ሳልሰይቲ ኣብነት ቤት ትምህርቲ ናይዚ ዓዲ ካብቲ ዕዳጋ ንወገን የማን ይርከብለና ኣሎ። ቤት ትምህርቲ ናይዚ ዓዲ ካብቲ ዕዳጋ ንወገን የማን ይርከብለና ኣሎ። ስለዚ ተምሃሮ ዝንህልውና እዚ ቤት ትምህርቲ እዩ። እቲ ዕዳጋ ከዓ ኣብዚ ከምዚ ንሪኦ ዘለና ብዙሕ ንጥፈታት ዝካየደሉ ዘሎ ቦታ እዩ። ብየማን ወገኑ ከዓ እቲ ቤት ትምህርቲ ከም ዘሎ ከዓ ይነግረና ኣሎ ማለት እዩ። ስለዚ ኣብ ዝኾነ ሰዓት በዚ ክንሪኦ ፅናሕና ብባህርያዊ ትሕተ ቅርፂ ይኹን ወላ በዚ ክንሪኦ ፅናሕና ብሰብ ስርሑ ትሕተ ቅርፂ ይኹን ወላ ቅድም ኣቢልና ውን ከምዝረኣናዮ ባህራዊ ቅርፂ መሬት ጌርና ከመይ ጌርና ትመኣዝን ከም ንሕብሮ ከምዚ ክትከታተሎ ፅናሕኩም እዩ። ሓራይ ማዕርፍትዋት ተምሃሮ እዚ ትምህርትና ከምዚ ክከታተሎ ፅናሕኩም እዩ። እስኪ ብሕፅር ዝበለ መደምደምታ ክንገብር ኢና ሓደ ብሓደ ተንጥም ንርአየን። ቀዳማይ ዝረኣናየ እንታይ እዩ ማእዝን ማለት እንታይ ማለት እዩ ነርኢና። ማእዝን ማለት ጂኦግራፋዊ ኣቀማምጣ ወይ ድማ ኣንፈት ናይ ሓደ ቦታ ካብ መወከስ ቦታ ምኳኑ ርኢና ነርና። ንሕና ደቂ ሰባት እውን ዕለታዊ መነባብሮና ንጥፍታትናን ብግቡእ ምእንቲ ክነሰላስል ማእዝን ክንፈልጥ ግድን ይኸድልየና። ምክንያቱ ካበይ ተበጊስካ ናበይ ትኸይዳ ኣለካ ብግቡእ እንድሕር ትፈልጥ ኮንካ ወይ ድማ ክትርዳእ እንድሕር ኮንካ ማእዝን ምፍላጥ ከገድሰካ እዩ ማለት እዩ። ተሳልሳይ ማእዝን ናይ ሓደ ቦታ ወይ ድማ ነገር ንምግላፅ ድማ ዝተፈላለዩ ኣገባባት ወይ ድማ ነገራት ወይ ድማ ቃላት ከመይ ጌርና ከም ንጥቀም ርኢና ነርና። ንኣብነት ብየማነይ፣ ብፀጋመይ፣ ብድሕረይ፣ ብቅድመይ፣ ኣብ መንጎ ወይ ድማ ብምዕራብ ምብራቅ ክንብል ንኽኢልና ኢልና ንሎም ዓንቲ ዝተረኣናዮን ግንታይ ብየማን፣ ብፀጋም፣ ቅድሚት፣ ድሕሪት እናበልካ ከመይ ጌርካ ማእዝን ናይ ሓደ ቦታ ትሕብር ርኢና ነርና። ብድሕሪኡ እውን ካብኡ ብዝማዕበለ መንገዲ ወይ ድማ ካብኡ ብዝሓሸ መንገዲ ከመይ ጌርካ ማእዝን ናይ ሓደ ቦታ ትሕብር ከዓ ብየናይ መንገዲ ርኢና ነርና። ብባህርያዊ ቅርፂ መሬት ተጠቂምካ ከመይ ጌርካ ማእዝን ሓደ ቦታ ትሕብር፣ ካልኣይ እውን ብሰብ ሰርሖ ትሕተ ቅርፂ ጌርካ እውን ከመይ ጌርካ ማእዝን ሓደ ቦታ ትሕብር ክንመሃር ፅኒሕና ማለት እዩ። እቶም ባህርያዊ ቅርፂ መሬት ንብሎም ሩባታት ክኾኑ ይኽእሉ፣ ኩርባታት፣ ጎቦታት፣ ጫካታት ብሕፅር ዝበለስ ብባህሪ ተፈጢሮም ኣብ መሬት ዘለዉ ማለት እዮም። እቶም ሰብ ሰርሖ ትሕተ ቅርፂ ንብሎም ከዓኒ ንሕና ደቂ ሰባት ንሰርሖም ወይ ድማ ነፍርዮም ማለት እዩ። ዝነብረሉ ገዛ ክኸውን ይኽእል፣ ቤተክርስትያናት ክኸውን ይኽእል፣ መሳጊድ ክኸውን ይኽእል፣ ቤት ትምህርትታት ኣሎ፣ ፅርግያታት፣ ፋብሪካታት፣ ሆስፒታላት፣ ካልእን ካልእን ክንጠቅስ ንኽእል ኢልና ማለት እዩ። ስለዚ በዚኦም ጌርካ ከዓኒ ከመይ ጌርካ መወከስ ንዖም ተጠቂምካ ነዞም ባህርያዊ ቅርፂ መሬትን ሰብ ሰርሖ ትሕተ ቅርፅን ማእዝን ናይ ሓደ ቦታ ትሕብር ኢና ክንመሃር ከዓ ፀኒሕና። ናይ ሎም መዓን ትምህርትና ከዓ እዚ ክትከታተሎ ፅናሕኩም ነይሩ ብፅሙና ተከታትልኩም ክትኮነ ከዓ ተስፋ ይገብር። ንሎም መዓንቲ ዘ መፀ ነበር ክትሕዝቶ ግን እዚ ነይሩ። ኣብ ቀፃሊ ክሳብ ንራኸብ ከዓ ሰናይ ናይ መፅናዕትን ናይ ምዝንጋዕን ግዜ ይግበረልኩም። ቻው ተምሃሮ።

ሰዓት 5 ክቐርብ ዝግብኦ ዝነበረ ዜና ብምድንጓይ ይቕሬታ ንሓትት ክቡራትን ክቡራን ተዓዘብትና ከመይ ትውዕሉ ንሎሚ ረቡዕ 7 ጥቅምቲ ዝተዳለወ ዜናታት ውሽጥን ወፃን ሒዝናልኩም ቀሪብና ኣለና። እምበኣር ንምክትታልኩም ብክብሪ እንዕድም ሮቤል በረኸት ምስ ኣቕራቢት ቋንቋ ምልክት ሰናይት በረኸት ብምዃን ኢና ብቐንዲ ርእሲ ዜና ንፍልም። ሕብረተሰብ ትሕቲ ቅርፂ ኣብያተ ትምህርቲ ኣብ ምምሕያሽ ኣበርክትኡ ክዕዝዝ ፀዊዒት ቀሪቡ። ኣብ ንኡ ዞባ እምኒ ሓይሊ ንኣብነት ተዋይን ሓረስቶት ሞያዊ ዝተምህሮ ተዋሂቡ። ኣብ ዞባ ጋሽ ፓርካ ኣስታት 200,000 ናቕፋ ዝግመት ናወቲ ትምህርቲ ብሓገዝ ተዓዲሉ። መንግስቲ ሽወደን ንኔቶ ንምድጋፍ ኣብ ፖላንድ ፓትሪዮት ሚሳይላት ክተክል ምዃኑ ሓቢሩ። ኤሮጳዊ ሕብረት ሕፅረት ፀዓት ንምቅላል ቁልጡፍ ስጉምቲ ክውሰድ ፀዊዒት ቀሪቡ። ኣብ ወሽመት ቃዛ ዘላቒ ምቁራፅ ተቕሲ ክትግበር ዋና ፀሓፊ ሕቡራት ሃገራት ፀዊዑ። ዝርዝር ዜና ሕብረተሰብ ትሕቲ ቅርፂ ኣብያተ ትምህርቲ ኣብ ምሕያሽን ንመምህራን ደገፍ ኣብ ምግባርን ኣበርክቱ ክዕዝዝ ኣቦንበር ባይቶ ዞባ ደቡብ መምህር ወልዳይ ገብረ ፀዊዖም። ብምትሕባር ጨንፈር ሃማትእን ማሕበር መምህራንን ዞባ ደቡብ ተወዲቡ ብ5 ጥቅምቲ ኣብ መንደፈራ ኣብ ዝተካየደ ኣኼባ መምህር ወልዳይ መንግስቲ ኣብ ትምህርቲ ዝገብሮ ዘሎ ገዚፍ ወፍሪ እቲ ዝድለ ውፅኢት ንክርከቦ ሕብረተሰብ ኣብ ኣብያተ ትምህርቲ ዝርአ ሕፅረታት መሳለጥያ ፍታሕ ንክረክብ ብውድብ መንገዲ ክነጥፍ ኣዘኻኺሮም። ሓላፊ ጨንፈር ትምህርቲ መምህር ህብቲ ዝጊ ኪዳነ ብወገኑ

መምህራን ብመንግስትን ወለድን ልዑል እምነት ዝተነብረሎም ሞያ ክእለት ፍልጠትን ስነ ምግባርን ዘስንቁ መራሕቲ ለውጥን ምዕባልን ስለ ዝኾኑ ብልዑል ትግሃትን ተወፋይነትን ክሰርሑ ከምኡ ድማ ኣብ ጎኖም ኮይኑ ክደጋገፎም ተላቢዩ ኣብቲ ኣጋጣሚ ብምክንያት ኣህጉራዊ መዓልቲ መምህራን ኣብ ዝተወደበ ስፖርታውን ፍልጠት ጠቀስ ውድድራትን ንዝተዓወቱ መምህራን ሽልማት ተዓዲሉ ኣብ ንኡዘባ እምና ሓይሊ መምሕደራት ከባቢ ዓዲ ብላድን ዓዲ ህያቡን ዝርከቡ ኣብነት ተባይን ሓረስቶት ብክኢላታት ንዝተዋሃቦም ሞያዊ ምክሪ ኣብ ግብሪ ብምውዓል ተረባሕቲ ይኾኑ ከም ዘለዉ ተገሊፆም ኣብቲ ብቤት ፅሕፈት ሕርሻት ንኡዘባ ተወዲቡ ተመክሮታት ንምስግጋር ዓሊሙ ኣብ እግራት ሓረስቶ ዝተካየደ መደብ ስነ ፍልጠታዊ ኣገባብ ተኸቲልካ ኣብ ንኡስ ቃፅዑ ሕርሻ ዝካየድ ልምዓታዊ ዕዮ ኣዝዩ ኣርባሒ ከም ዝኾነ ክኢላ ልምዓት በቕሊ ኣቶ ኣማኒኤል ገብረ ብርሃን ሓቢሮም ክኢላ ምርባሕ እንስሳ ኣቶ መሓመድ ሓጎስ ብርሃኑ ብወገኑ ቀረብ መእዛዊ መግቢ ንምውሓስ ሓረስቶት ጎኒጎኒ ናይ ልምዓት ስራሓቶም እንስሳታት ከራብሑን ንህቢ ከፋርዩን ኣገዳሲ ከም ዝኾነ ብምሕባር ብፍላይ ኣብ ፍርያት ፀባን እንቃቑሑን ዝያዳ ፀቒጥካ ምስራሕ ውፅኢታዊ ከም ዝኾነ ብርህዮም ንዝተዋህቦ ሞያዊ ምክሪ ኣብ ተግባር ብምውዓሉ ዝረብሐ ኣብነታዊ ሓረስታይ ብርሃኑ መሓመድ ኣማን ብወገኑ ኣብ እግራቱ ብመስመር ዝዘርኦ ዕፉን ካብቲ ብልምዲ ዘርኡ ክረኽቦ ፅንሐ እቶት ዝሓሸ ውፅኢት ከም ዝረኸበሉ ብምግላፅ ካልኦት ሓረስቶት ነዚ ግብራዊ ተመክሮኡ ክስዕብዎን ምክሪ ሞያውያን ከተግብሩን ኣዘኻኺሩ ኣብ መወዳእታ ተሳተፍቲ ኣብ ግራት ኣብነታውያን ሓረስቶት ዝግበር ተመክሮ ናይ ምልዋጥ መደባት ፍልጠቶም ንኽዕምቑ ሓጋዚ ስለ ዝኾነ ኣብ ቀጻሊ ክድፍኣሉ ተላቢኦም ጨንፈር ሚኒስትር ዕዮን ማሕበራዊ ድሕነትን ዞባ ጋሽፓርካ ማሕበር ቁጠባዊ ሽግራት ስድራ ቤታት ንምቅላል ብዝወሰዶ ዘሎ ተበግሶታት ኣስታት 200,000 ናቕፋ ዝግመት ናውቲ ትምህርቲ ብሓገዝ ዓዲሉ ግዜያዊ ሓላፊ ናይቲ ጨንፈር ኣቶ ተስፋ ገብሪኤል ገብረስላሴ ካብ 16 ንኡሳን ዞባታት ዝተዋፅኡን ብመምሕደራት ዝተሓርዩን 7,720 ተምሃሮ ተጠቀምቲ ናይቲ ሓገዝ ከም ዝኾኑ ኣረዲዮም እቲ ሓገዝ ዓመት ሙሉእ ከምህር ዝኽእል ናውቲ ትምህርቲ ከም ዘጠቓለለ ጠቒሱ ድማ ሽግር ፅጉማ ስድራ ቤታትን ወገናትን ንምቅላል ኣካላት መንግስትን ሰብ ፀጋን ዘይግነታዊ ግዴትኦም ከግብሩ ኣተሓሳሲቦም ኣብ መወዳእታ ኣቶ ተስፋ ገብርኤል ንዕላማ ናይቲ ፅጉማ ተለሊኻ ዝግበር ዓይነታውን ገንዘባውን ሓገዛት ድሕሪ ምብራህ ብደረጃኩም ዝግበር ሓገዛት ቀፃልነት ክህልዎን ኣእኻሊ ክኸውንን ተላብዩ ኣብ ከተማ ዓዲ ቀይሕ ብቤት ፅሕፈት ቱሪዝም ዝተዳለወ ኣስተምህሮ ብ6 ጥቅምቲ ንዝተዋህበ ኣገልግሎት ትካላትን ኣካላት መምሕዳራትን ተዋሂቦም ሓላፊ ቤት ፅሕፈት ቱሪዝም ኣብ ንኡዘባ ዓዲ ቀይሕ ኣቶ ተስፋይ ግርማይ ኣብ ዝሃቦ መግለፂ ንስለጥነትን ፅፈትን ኣገልግሎት ቱሪዝም ብመንፅር ሰብ ስርሑ ብልሒ ሰፊሕ መግለፂ ሂቦም ሓላፊ ክፍሊ ቱሪዝም ኢንስፔክተር ዮሃንስ ሃብተ ብወገኑ ትካላት ወሃብቲ ኣገልግሎት ቱሪዝም ሃገርና ኣብ ዘካየድኦ ንጥፈታት ሃጓፍ ንኸይህሉ ዓቕሚ ሰብን ብቴክኖሎጂ ምምዕባል ኣገዳሲ ከም ዝኾነ ኣዘኻኺሮም ኣብ መወዳእታ ማሓዳር ንኡዘባ ዓዲ ቀይሕ ኣቶ ሃብታይ ተስፋዝጊ ፅላት ቱሪዝም ምምዕባል ንቕሓት ወሳኒ ከም ዝኾነ ብምጥቃስ ዝውሃብ ኣገልግሎት ብዘመናዊ መሳርሒታት ንኽስነ ናይ ኩሉ ፃዕሪ ከም ዝሓትት ኣብርሁ ጨንፈር ሃማተ ዞባ ሰሜናዊ ቀይሕ ባሕሪ ንውዳበ መንእስያት ኮማዊ ሰረት ንምትሓዝ ዝሕግዝ ኣኼባ ኣብ ናቕፋ ወዲቦ ሓላፊ ፖለቲካን ውዳበን መንእሰይ ሱሌማን ዩስፍ ብዛዕባ ሓድሽ ውጥን ስራሕ ምስፋሕን ምሕያልን ውዳቤታት ከምኡ ውን ፖለቲካዊ ንቕሓት ንምብራኽ ተራኮም እንታይ ክኸውን ከም ዝግባእ መብሪ ሂቡ ተሳተፍቲ ብወገኖም ኣብ መንእስያት ዘተኮረ ርክባት ቀፃልነት ክህልዎ መባእታዊ ሞያዊ ስልጠናታት ድማ ክሰፍሕ ዝብል ርእቶታት ድሕር ምቕራብ ነዚ ክውን ንምግባር ኣብ ዝካየድ ዕማም ድልውነቶም ኣረጋጊፆም እዚ ከምዚ ኢሉ እንከሎ ሓላፊ ፖለቲካዊ ጉዳያት ህግደፍ ዞባ ሰሜናዊ ቀይሕ ባሕሪ ኣቶ እድሪስ ዓሊ ብዛዕባ እዋናዊ ኩነታትን ብድሆታት መንእስያትን ኣብ ህሉ መድረኽ ዘተኮረ ሰሚናር ንመንእስያት ናቕፋ ከም ዘካየደ ወኪል እሪና ሓቢሩ ኣቐዲሙ ኣብ ኣፍ ዓበ ተማሳ ርክብን ሰሚናርን ተኻይዱ ምንባሩ ዝዝከር እዩ ዝስዕብ ዜና ወፃኢ እዩ ንምክታልኩም ደጊምና ብክብር ንዕድም ዜና ወፃኢ መንግስቲ ሽወደን ንኪዳን ሰሜን ኣትላንቲክ ኔቶ ንምድጋፍ ኣብ ፖላንድ ፓትሪዮት ሚሳይላት ክተክል ምዃኑ ብወግዕ ሓቢሩ እቲ መደብ ግዳማዊ ተፃብኦታት ብቐንዱ ድማ ፀጥታዊ ስግኣት ሩስያ ንምምካት ሓጋዝ ምዃኑ ዝገለፀ ቀዳማይ ሚኒስተር ሽወደን ኡሉፍ ክሪስተርሰን እቲ መደብ ኣብ ዝመፅእ ወርሒ ተሓሳስ ከም ዝትግበር ኣፍሊጡሎም ብዘይካዚ ሽወደን ፀጥታ ሓይሊ ኣየር ፖላንድ ንምውሓስ ዝነጥፉ ወተሃደራት ክትልእኽ ምዃና ብምጥቃስ ካልኦት ኣባላት ኖርዲክ ተማሳለ ስጉምቲ ክወስዳ

ፀዊዓ ሽወደን ፀጥታ ክልል ኣየር ኔቶ ንምውሓስ ኣብ ዝሓለፈ ቀረባ ሳምንታት ናብ ፖላንድ ናይ ስለያን ኮለላን ነፈርቲ ከም ዝለኣኸ ፀብፀባት የረድኡ ኣባላት ባልቲክን ኖርዲክን ዘካይዶ ዘለዋ ፅዕ ወታደራዊ ምንቅስቃሳት ንፀጥታ ምብራቕ ኤሮጳ መሊሱ የኽርሮ ከም ዘሎ ተንተንቲ ይጠቕሱ ኤሮጳዊ ሕብረት ሕፅረት ፀዓት ንምቅላል ቁልጡፍ ስጉምቲ ክወስድ ፕረዚደንት ኮሚሽን ኤሮጳ ኡርሳላ ቫንደርሌይን ፀዊዓ እፀውዒት እዚ ዝቐርብ ዘሎ ኣብዚ ዓመት እዚ ዋጋ ተፈጥሮዊ ጋዝ ኣብ ኤሮጳ ምስ ናይ ዓሚክ ናፅር ከሎ ብልዕሊ 140 ሚታዊት ከም ዝወስኺ ኣብ ዝቀልሓሉ ዘሎ እዋን እዩ ብሰንኪ ናህሪ ዋጋ ኤሮጳዊ ሕብረት ኣብ ቀዳማይ መንፍቕ 226 ከሰል ንምሽማት ተወሳኺ 100 ቢልዮን ዶላር ወፃኢ ክገብር ከም ተገደደ ኡርሳላ ቫንደርሌይን ሓቢራ ሕፅረት ፀዓት ንምቅላል ቁልጡፍ ስጉምቲ ምስ ዘይውሰድ ኣባል ሃገራት ኣብ ወቕቲ ሓጋይ ኣብ ተወሳኺ ቅልውላው ከም ሽማማ ድማ ጠንቂቓ ኤሮጳዊ ሕብረት ነቲ ካብ ሩስያ ዝሽምቶ ዝነበረ ነዳድን ባህርያዊ ጋዝን ድሕሪ ምቁራፁ ኣብቲ ፀገም ከም ዝወደቐ ዝፍለጥ ኮይኑ ኣብ ዞባ ማእከላይ ምብራቕ ተፈጢሩ ዘሎ ፀወታውን ወተሃደራውን ቅልውላዋት ነቲ ኩነታት መሊሱ ከም ዘጋደዶ ይግለጽ ፕረዚደንት ዶናልድ ትራምፕ ሃገራት ኤሮጳ ሕፅረት ፀዓት ንምቅላል ካብ እስትራቴጂካዊ ዕቑር ነዳዲአን ናብ ዕዳጋታት ምስዘየውርዳ ሃገሩ ክትልእኸለን ንፅንሐት ነዳዲ ከም ተቋርፆ ምጥንቃቑ ኣይርስዓን በዚ ዝተሻቐላተን ሃገራት ብውሕዱ 100 ሚልዮን በርሚል ክዝርግሓ ምዃነን ገሊፀን ኣለዋ ኣብ ወሽ መጥቃዛ ዘላቒ ምቁራጥ ተኽሲ ክትግበር ዋና ፀሓፊ ውዱብ ሕቡራት ሃገራት ኣንቶኒዮ ጉተረሽ ፀዊዑ ኩናት ወሽ መጥቃዛ ሎሚ 7 ጥቅምቲ 3 ዓመቱ ከም ዘቁፀረ ዝገለፀ ሚኒስተር ጉተረሽ ብሰላም ንምዕራፉ ዝተኻየደ ፃዕሪ ውፅኢት ከም ዘይተረኽቦ ከም ሳዕቢኑ ሰብኣውን ንዋታውን ክሰራታት እናወስኺ ይኸይድ ከም ዘሎ ረዲኡ ብመሰረት ፀብፀባት ሕቡራት ሃገራት እስራኤል ኣብቲ ወሽመጥ ብተካይዶ ዘላ ወተሃደራዊ ወፍሪ ናይ ዝተቐትሉ ፍልስጥማውያን ቁፅሪ ልዕሊ 74,000 ናይ ዝቆሰሉ ድማ ልዕሊ 175,000 በፂሑሎም ብዘይካዚ በቲ ገና ዝቕፅል ዘሎ ወፍሪ ልዕሊ 80 ሚእታዊ ትሕቲ ቅርፂ ናይቲ ወሽመጥ ከም ዝዓነወን ኩሎም ነበርቲ ከም ተመዛበሉን ተገሊጹ ዝዓነወ ትሕቲ ቅርፂ ዳግም ንምህናፅ ልዕሊ 70 ቢልዮን ዶላር ከም ዘድሊ ክኢላታት ይሕብሩ እዚ ከምዚ ኢሉ እንከሎ በቲ ናይ ምስፍሕፋሕ ኣጀንዳ ከም ዘለዎ ዝግለፅ ወፍሪ ልዕሊ 560 ሰራሕተኛታት ረድኤት ሕቡራት ሃገራት ከም ተቐትሉ እዩ ዝግለፅ እስራኤል ካብቲ ወሽመጥ ናይ ምውፃእ መደብ ከምዘይብላ ትሕብር ብምህላዋ ኩሉ መድያዊ ክሰራታት መሊሱ ከም ዝውስኽ እዩ ዝእመት ዘሎ ፈረንሳ ወተሃደራዊ ዓቕማ ንምምዛን ምዃኑ ዝጠቐሰቶ እስትራቴጂካዊ ባሊስቲክ ሚሳይል ፈቲና እዚ ካብ ሳብማሪን ዝተፈተነ ኒኩለር ክስከም ዝኽእል ዘመናዊ ሚሳይል ኣሳት 5,000 ኪሎ ሜትር ከም ተወንጨፈ ሰመዝ ምክልኻል ፈረንሳ ሓቢሮም ይኹን እምበር እዚ ናይ ትማሊ 6 ጥቅምቲ ፈተነ ኒኩሎሳዊ ኣፅዋር ከም ዘይነበሮ ተገሊጹሎም እቲ ፈተነ ንዝኾነት ሃገር ስግኣት ብዘይፈጥር መንገዲ ከም ተኻየደ መንግስቲ ፈረንሳ ኣፍሊጡ ሰራዊት ማሊ ኣብ ዝሓለፈ ሳለስቲ ብዘካይዶ ሰፊሕ ስርሒት ኣብ ትሕቲ ቅፅፅር ዕጡቃት ወዲቓ ንፅንሐት እስትራቴጂካዊት ከተማ ኪዳል ከም ዘመለሰ ኣፍሊጡ እታ ከተማ ካብ ወርሒ መያዝያ ናይዚ ዓመት እዚ ኣብ ትሕቲ ቅፅፅር ዕጡቃት ኣትያ ምፅንሓ ዝፍለጥ እዩ በቲ ብደብዳብ ነፈርቲ ዝተሰነየ ስርሒት ብውሕዱ 30 ዕጡቃት ከም ትቐትሉ ዝገለፀ ሰራዊት ማሊ ብርክት ዝበለ ኣፅዋር ከም ተማርኸ ሓቢሩ ዕጡቃት ጉጅለታት በቲ ቅድሚ 6 ኣዋርሕ ዘካይድዎ ዝተዋህደ መጥቃዕትታት ሚኒስተር ምክልኻል ዝርከቦም ሓያሎ ሰባት ከም ትቐትልዎ ይርስዓን ድሕሪ ተፍጻሜ ሰራዊት ማሊ ምስ መሻርክቲ ሃገራት ብምትሕባር ኣብ ሰሜናዊ ክፋል ሃገሩ ዘካይዶ ስርሒታት ከም ዘስፍሖ ይግለጽ ማሊ ኒጀርን ቡርኪና ፋሶን ሽበራ ንምቅላስ ሓበራዊ ወተሃደራዊ ልፍንቲ ምቓመን ዝፍለጥ እዩ ሩስያ ኣብ ልዕሊ ሊትዌንያ ኣድላይ ዝበለቶ ስጉምቲ ክትወስድ ከም ትኽእል ኣጠንቂቓ እዚ ዝተሓበረ ባይቶ ሊትዌንያ ኒኩሎሳዊ ፅዋር ኣብ ሃገሩ ንኸይዋደድ ኣብ ቅዋም ዝነበረ ዓንቀፅ ክቕየር ውሳኔ ድሕሪ ምሕላፍ እዩ ምቕያር ናይቲ ቅዋም ሊትዌንያ ኒኩሎሳዊ ፅዋር ካልኦት ሃገራት ኣብ ግዝኣታ ንኽዋፈር ባይታ ዘጣጥሕ ምዃኑ ተገሊጹሎም ብዘይካዚ በቲ ኣብቲ ቅዋም ዝተገብረ ምቅያራት እታ ኤሮጳዊት ሃገር ኣብ መሬታ ማዓስከራት ካልኦት ሃገራት ክተፍቅድ ከኽእላ ምዃኑ ተሓቢሩ ነቲ ስጉምቲ ዝደገፈ ፕረዚደንት ዶናልድ ትራምፕ ኣሜሪካ ኣብታ ኤሮጳዊት ሃገር ቀዋሚ ማዓስከር ክተዋደድ ከም ትኽእል ኣሚትሎ እቲ ስጉምቲ ንፀጥታ ምብራቕ ኤሮጳ ዘጋድድን ንሩስያ ዓብ ፀጥታዊ ስግኣት ዝፈጥር ምዃኑ እዮም ወተሃደራዊ ተንተንቲ ዝጠቕሱ በዚ ዝተቆጥዐ መንግስቲ ሩስያ ሊትዌና ዕላማ ኒኩሌሳዊ ኣፅዋር ሃገሩ ከም ትኸውና ነፂሩሎ ኣቐዲሙ መንግስቲ ፊንላንድ ንምውዳድ ኒኩሎሳዊ ኣፅዋር ኣብ ሃገሩ ዝኽልክል ሕጊ ከም ዘፍረሶ ዝዝከር እዩ
መንግስቲ ሴኔጋል ብሰንኪ ሓደጋ ዕልቕልቕ ኣብ ርእሲ ከተማ ዳካርን ከባቢኣን ህፁፅ ናይ እዋን ሓደጋ ድንጋጌ ኣውጁ በቲ ተፈጥራዊ ሓደጋ ዛጌት ቁፅሮም ዘይተነፅረ ብርክት ዝበሉ ሰባት ከም ዝመቱ ዝሓበሩ ሰመዚ ሴኔጋል እቲ ድንጋጌ ግድያት ንምርዳእ ዝሕግዝ ምዃኑ ኣረዲኦም ብሰንኪ ትዕልቕልቕ ኣብ ትሕቲ ቅርፂ ብሓፈሻ መንበር ኣባይቲ ድማ ብፍላይ ከቢድ ዕንወት ስለ ዝወደደ ኣብ ሰሙን እዚ ክጅመር ዝነበሮ ስሩዕ ዓመታዊ ትምህርቲ ከም ተሰጋገረ እቶም ሰመዚ ሓቢሮም እቲ ዕልቕልቕ ኣብ ዝሓለፈ ቀረባ ዓመታት ኣብ ሴኔጋል ካብ ዘጋጠመ ተመሳሳሊ ሓደጋታት እቲ ዝሓየለ ክኸውን ከም ዝኽእል እዩ ዝእመ ዘሎ እዚ ከምዚ ኢሉ እንከሎ ኣብ ሰፊሕ ክፋል ታይላንድ ብዝተኸስተ ተመሳሳሊ ሓደጋ ብውሕዱ 60 ሰባት ከም ዝሞቱ ይቃልሓሎ ርእሲ ከተማ ባንኮክ በቲ ኣብ 27 ኣውረጃታት ኣጋጢሙ ዘሎ ዕልቕልቕ ዝያዳ ተሃስያ ከም ዘላ ሰመዚ ታይላንድ ሓቢሮም ዜናታት ንምዛም በኣር ርእሲ ዜና ክደግመልኩም ሕብረተሰብ ትሕቲ ቅርፂ ኣብያተ ትምህርቲ ኣብ ምሕያሽ ኣበርክትኡ ክዕዝዝ ፀዊዒት ቀሪቡ ኣብ ንኡዘባ እምኒ ሓይሊ ንኣብነት ተዋይን ሓረስቶት ሞያዊ ኣስተምህሮ ተዋሂቡ ኣብ ዘባጋሽ ባርካ ኣስታት 200,000 ናቕፋ ዝግንበት ናውቲ ትምህርቲ ብሓገዝ ተዓዲሉ መንግስቲ ሽወደን ንኔቶ ንምድጋፍ ኣብ ፖላንድ ፓትሪዮት ሚሳይላት ክተክል ምዃኑ ሓቢሩ ኤረጳዊ ሕብረት ሕፅረት ፀዓት ንምቅላል ቁልጡፍ ስጉምቲ ክወስድ ፀዊዒት ቀሪቡ ኣብ ወሽመጥ ቃዛ ዘላቂ ምቁራፅ ተኽሲ ክትግበር ዋና ፀሓፊ ሕቡራት ሃገራት ፀዊዑ ነዚ ሰዓት ዝተዳለዎ ዜናታት ተዛዚሙ ኣሎ ምስ ዘረፉ መረባትና ንሓድገኩም ብወገና ሰናይ ምሽት

ሰላም ወሰናይ ንዓኹም ይኹን። ዝኸበርኩም ተኸታተልቲ መደማእገር ከመይ ትቕንዩ? ንሎምን ሰዓትና ኣኺሉ ዝተፈላለየ ትሕሶታት መደማእገር ብምሓዝ ኣብ ሰዓትና ተረኺብና ኣሎና። ንስኻትኩም ብወገንኩም ክሳብ ፍጻሜ መደብና ምሳና ክትሓብሩ ብኽብሪ ንዕድም።

ዝስዕብ ትሕዝቶ መደብና ዝኸበርኩም ተኸታተልትና እታ ፈላሚት ትሕዝቶ መደብና ዝኾነት ተኸታታሊት ፊልም ሕዳጋት ክትከውን ንሙሉ ምክትታል ናብታ ፊልም ከስክረኩም።

0: ዓለም ኣብ ነፍሲ ወከፍ ብራቕ ፀሓይ ናይ መዓልቲ ብሓድሽ ርኽበ ስነ ፍልጠትን ምዕባለ ቴክኖሎጅን ንቕድሚት ኣብ ትጎየሉ ዘላ እዋን ዳርጋ ኣብዚ እዋን እዚ ንኹሉ ዕዮታት ወዲ ሰብ ተካይ እናተባህለ ዝንገረሉን ኣብ ባይታ ድማ ንዓያይ ክእለቱ ንምንፅብራቕ ዝስራሓሉ ዘሎ ምህዞ ዝኾነ ሓደ ኤኣይ ወይ ድማ ሰብ ዝሰርሖ ብልሒ እዩ። ኣብ ናይ ሎሚ ንኡስ መደብ ትሕዝቶ መቓልሕ መንእስያት ብዛዕባ እቲ ዘለዎ ኣወንታዊ ሸነኹ ክንዕዘብ ኢና። ሰናይ ምክታል፣
1: ኣብ ሕጂ እዋን ካብቲ ቀንዲ ኣዛረብ ነገር ኮይኑ ዘሎ እዚ ኤኣይ ንብሎ ዘለና ነገር እዩ። ብትግርኛ ድማ ሰብ ዝሰርሖ ብልሒ ልክ ከምቲ ቃላት ነግረና ዘሎ ሰብ ዝሰርሖ ብልሒ እዩ። ንሕና ሰባት በዓልና ምሄርና እቲ ክኾን ዘለዎ በቲ ዝደለናዮ ነገራት እናመሃርና ነብሎ ማለት እዩ። ቅድሚ ሕጂ ሓንቲ ዝኾነት ነገር ጠቢዕካ ናታ መልሲ እትህበካ ነይራ። ኣብዚ ሕጂ እዋን ግን እቲ ኤኣይ ንብላ ዘለና ንሓንቲ ብዝተፈላለዩ ነገር ብዙሕ ምሄርና ከም ንዓና ድሕሪ ከም ሓጋዚት ኮይና ትሕግዘና ትኽእል ማለት እዩ። ብቐለል ዝበለ ንኣብነት ኮምፒዩተር ድሙ እንታይ ምዃና ኣይትፈልጣን እያ። ንኣብነት ንሓንቲ ኮምፒዩተር ግን ኣዝዩ ብዙሕ ኣሳእል ኣሸሓት ስእሊ ናይ ድሙ እንተይብከያ ግን እንታይ ምዃና ዋላ ብዓይነ ክሳብ ዘይረኣያታ ግን እንታይ ምዃና ናይ ምፍላጥ ተኽእሎ ኣሎ ማለት እዩ። ከምኡ ድማ ኣብ ዝተፈላለዩ ዓይነት ትምህርቲ ዓውድታትን ማለት እዩ። ሕጂ በዓልና ከምቶም ደቂ ሰባት እናመሃርና ዝተፈላለዩ ነገር እናሃብና ንምህሮ ሲስተም ወይ ድማ ፕላትፎርም ንዓና ድማ ብስራሕ ይሕግዘና ማለት እዩ።
0: ኣብ በበይኑ እዋናት ዝቐረቡ ዝተፈላለዩ ምህዞታት ንህወት ደቂ ሰባት ኣብ ምቕላል ዓብዪ ኣበርክቶ እዮም ዝገብሩ ዘለዉ። ምህዞ ኤኣይ ድማ ሓደ ካብዚኦም እዩ።
1: ኣብቲ መዓልታዊ ህወት ፅቡቅ ጌርና ኢና ንጥቀመሉ። ዋላ ሕጂ እዚ ኤኣይ ዝበሃል ኣርእስቲ እውን ፅቡቅ ገይሩ ከይገነና ካብ ቅድም ዝሓለፈ ነዊሕ ዓመታት ስነ ንጥቀመሉ ኢና ነርና። ንኣብነት ሞባይልና ክንኸፍታ ንከለና ናይ ካሜራ ጌርና ክንኸፍታ ንኽእልና። በዕላ ቤታ ካሜራ ኣላልያትና ተኸፍታ። እዚ ሕጂ ከመይ ከም ንመስል እታ ኤኣይ ተማሂራ ንገጽና እያ ተኸፍቱልና ዘላ ማለት እዩ። ሕጂ ካረንትሊ ንዝነዊሕ ዓመታት ስነ ኣብ ክንዲ ብፓስወርድ ብምእታው ገጽና ብምርኣይ ድምፅና ብምፍላጥ ዝተፈላለዩ ነገር ጌርና ንጥቀመሉ ነርና ኢና። ኣብዚ ሕጂ እዋን ድማ እዚ በፂሕንዮ ዘለና ዘመን ድማ ኣብ ከም መዓልታዊ ኣማኻሪት ወይ ናይ መዓልታዊ ሓጋዚ ኮይኑ ንረኽቡ ኣለና ማለት እዩ። እዚ ድማ ናይ ዝተፈላለዩ ኣብ ዝተፈላለዩ ዓውድና

0: ኣብ ሕክምና ትምህርቲ ሶፍትዌር ዲቨሎፕመንት ዲዛይን ኮታ ዚኣትዎ ዓውዲ ዳርጋ የብሉን ክንብሎ ንኽእል ናብዚ ሕጂ እዋን ኣብ ኩሉ ዓውዲ ናኣተወ ዝተፈላለዩ ዓይነት ዕማማት ኣብ ምቅላል ይርከብ ኣሎ ብዙሕ ዓይነት ስራሕት እናቃለለ ድማ ሞኻ እቲ ንረኽቦ ብኡ ጌርና እቲ ውፅኢት ድማ ኣዝዩ ዓብን ብሉፅ ዝኾነ ነገር ንምስራሕ ይሕግዘና ኣሎ ማለት እዩ።
1: ኣገዳስነትን ጥቕምን ኤኣይ በቲ ኣወንታዊ ጎኑ ክንሪኦ ከለና
0: ከምዚ ንሪኦ ዘለና ስኒ ዳርጋ ኩሉ ንኣብነት ሶፍትዌር ንኣብ ንበዝናና ሞያ ክንዛር እንተ ኮይና ሓንቲ ሶፍትዌር ክትሰርሓ ኣዝያ ብዙሕ ኣዋርሒ ዝወስደልካ ዝነበረ ኣብ ኮዲን ኣብዚ ሕጂ እዋን ብኤኣይ ተሓጊዝካ ኣብ ሓፂር እዋን ክትገብሮ ትኽእል ኢኻ ኣብ ተኻልእ ነገር ተድህም ማለት እዩ። ሕጂ ከምኡ ስለ ዝኾነ ብዙሕ ሓይል ኣለዎ፣ ብዙሕ ኣድቫንቴጅ ኣለዎ። ዲዛይን ክንገብርን ከለና ፖስተራት ክንሰርሕ ናይ ትምህርቲ ናይ ስራሕ እንጂ ብጣዕሚ ብዙሕ ስለ ዝሕግዝ ዘሎ ብዙሕ ዓይነት ነገራት ኣብቲ ማዕታዊ ህይወትና ዘቀላጥፈናን ዘቕለልናን ዘሎ ማለት እዩ። ዛስ ዋይ ዓለም ሙሉእ ቦ ትዛርብ ዘላ ብዙሕ ነገራት ኣድቫንቴጅ ንርኢሉ ስለ ዘለና ማለት እዩ። ሳጅዋ
1: እዚ ምህዞዚ ሽቕለት ኣልቡነት ንኸይፈጥር ዘለዎ ስጋት ኣብ ደቂ ሰባት ዓብዩ እናተባሃለ እውን ይንገረሉ እዩ።
0: ከም ሓቂ ግድን እዩ ናይ ብዙሕ ናይ ስራሕ ዕድላት ክወስድ፣ ግን ከም ዝኾነ ቴክኖሎጂ ክመፅእ እንከሎ ምስቲ ናይ ስራሕ ዕድላት ዝወስዶ ናይ ስራሕ ዕድላት ድማ ናቱ ክፈጥር እዩ። ማለት ኤሌክትሪክ ክመፅእ እንከሎ ብዙሕ ናይ ምስ ነዳዲ ዝተኣሳሰር ይጠፍእ ነይሩ። ንኣብነት መኻይን ክመፃ እንከለዋ ናይ ካሮሳ ዩ ነይሮም እዩ፣ ካሮሳ ተሪፈን መኻይን መፅ እዩ እንጂ እተን ናይ ካሮሳ ዝነበራ ትካላት ጠቕላላይ እንተኣለየን ናብቲ ናይ መኪና ዓለማት እዩ። ብዙ ሕጂ እዋን ግን እቲ ናይ መኪና ኢንዳስትሪ ካብቲ ዝዓበየ ቢዝነስ ንሪኦ ኣለና። ኤኣይ ድማ ልክዕ ካብኡ ዘፍለ የብሉን ልክዕ ከምቲ ካልእ ቴክኖሎጂ ናቱ ብዙሕ ናይ ስራሕ ዕድላት ክወስድ እዩ ክእለ እዩ፣ ግን ብኡ መጠን ኣዝዩ ብዙሕ ናይ ስራሕ ዕድላት ድማ ክፍጠር እዩ። ንኣብነት ሕጂ ካብቲ ቀንዲ ዘቐለልና ስራሕት እንተርኢና ምስ ኤኣይ ዝተኣሳሰር ነዊሕ ሰዓታት ዝወስድ ኣህላኽን ኣድካምን ዝነበረ ሞኸዓ ብቐሊሉ ክስራሕ ዝከኣል ዝነበረ ኣብ ክንዲ ብሰብ ጌርካ ትሰርሖ ብኤኣይ ብምግባር ነቲ ስራሕ ከየቀላ ትፈልካ ማለት እዩ። ጃም ዝክንብሎን ከለና ዝወስድ ብኤኣይ ተሓጊዙ ዝእለ ናይ ስራሕ ዕድላት ኣሎ። ብኡ መጠን ድማ እዚ ኤኣይ ዝመፁ ድማ ኣዝዩ ብዙሕ ካልእ ናይ ስራሕ ዕድላት ከም ዝፍጠር ድማ ትባዕሉ እናተምሃርና እናኸዶ ዘና ናይ ታሪክ እዩ ማለት እዩ።
1: እዚ ናይ ቴክኖሎጂ ፍርያት ዝኾነ ምህዞ ኤኣይ ኣብ ምምዕባል ዘለዎ ሃገራት ብኸመይ ክሕግዘን ወይ ድማ ክፀልወን ይኽእል?
0: ቀንዲ ካብቲ ኣድቫንቴጅ ማት ንዓና ትረብሑ ድማ ንዓና ቀንዲ ንምዕባል ዘለና ሃገራት ማለት ቅድሚ ሕጂ ከምዚ ክንብሎ ፀናሕና ንሓንቲ ስራሕ ክንሰርሕ ኣዝዩ ነዊሕ ግዜ ዝወስደና ዝነበረ ብኣይ ተሓጊዝና ኣብ ሓፂር እዋን ክንገብሮ ንኽእል እንተለና ነቲ ምዕባለ ናይ ሃገርና ኣብ ሓፂር እዋን ናብ ዝተፈላለየ ናብ ዓብዪ ደረጃ ንክንኸይድ ሓገ ዝኾነና ማለት እዩ። ኣብ ኩሉ ኣብ ጥዕና፣ ኣብ ትምህርቲ ኮታ ኣብ ሕርሻ ዝኣቱ ዓውድታት ንኣተና ብኩሉ ነቲ ሃገር ብዝተፈላለየ ነገር ናብ ዝለዓለ ንኽዕብና ይሕግዘና ማለት እዩ። በዚ ክንሪኦም ከለና ሕጂ ንኣብነት ናይ ትምህርቲ ዕድላት ማለት እዩ። ኣብ ቅድሚ ሕጂ ትነኽቦ ዝነበርና ኢንፎርሜሽን ኣዝዩ ብሑል ክኾኑ ከሎ ኣብዚ ሕጂ እዋን ግን ብኣይ ተሓጊዝካ ኣዝዩ ብዙሕ ፍልጠት ኣብ ሓፂሩ እዋን ከዓ ብዝፀፈፈን ብዝቐለለን ክንርዳእን ክንመሃር ንኽእል። ናብ ጥዕና ከምኡ ዝተፈላለየ ምስ ኤኣይ ዝተኣሳሰሩ ሲስተምስ እናተኣታተኻ ብቐሊሉ እቲ ዓይነት ሕማማትን ካልእን ምፍላጥ ዲዛይን ኮታስ ኣብ ኩሉ እቲ ዓውዲ እናኣተና ቀጢፍና ነቲ ናይ ተበፂሑ ዘሎ ኣብ ካልእ ዓለማት ናብኡ ንክንጎይ ይሕግዘና ማለት እዩ።
1: ኣብ ትምህርቲ ዘለዎ ኣገዳስነት ወይ ድማ ጉድኣቱ ክንዕዘብን ከለና
0: ሕጂ ከምዚ ዝበልናዮ ቴክኖሎጂ ምምፅኢ ትርፎን እዩ። ሕጂ ነቲ ቴክኖሎጂ ከም ዝበልናዮ ድማ ናቱ ጥቕምን ጉድኣትን ከም ዘለዎ ሒዝና ከመይ ጌርና ኢና ነቲ ቴክኖሎጂ ናብናና ዓውዲ በዓልና ንቓንዮ ኢና ክንሓስብ ዘለና። ሕጂ እዛ ናይ ትምህርቲ ዝበልክ ካብታ ዝዓበየት ኣርእስቲ ብዓለም ደረጃ ዝነበረት ነዝሓለፈ እዋን እያ። ኣብዚ ሕጂ እዋን ዝተፈላለዩ ናቱ መፍትሒ እናገበሩ ክድ ኣለዉ። ማለት ሓደ ተምሃራይ ኣሳይመንት ተዋሂቡ እዮ ገዛ ይወሃብ ከይዱ ንኤኣይ ህብ ኣቢሉ በዕለ ኩላ ሰሪሓ ኮፒ ፔስት ገይሩ ንመምህር እንተይቦ ተምሃራይ ይኸስብ ዘይኮነ ይኸስር እዩ ዘሎ ፅባሕ ንጎ ስኒ ኦኬ ነታ ፈተና ሓሊፉ ኣሎ 1 ካብ 1 ፅባሕ ንጎ ግን እንታይ ሒዙ እንተይልና ወርሓንቲ እታ ትምህርትስ ትርጉም ይብላን። ሕጂ ኣብ ከምዚ እቲ ንቕሓት ናይቲ ሕብረተሰብ ካብ ተምሃሮ መምሃራን ወለዲ ኣብ ኩሉ ናይ ክኣቱ ዘለዎ ማለት እዩ።

እቶም ተምሃሮ እንተኾኑ ብኤኣይ ሓጊዝ ገይሮም ኣቢሎማ ትርጉም ከምዘ ይብላ ንዖም ክትርድሞ ኣለዋ። መምህራን ወለዲ ቅድሚና መምህራን ምኸልና ወለዲ ድማ ብኡ መጠን ተረድዮም ኣብ ምንታይ ነቶም ተምሃሮ ንደቆም ከመይ ገይሮም ጋይድ ክገብሮም ኣሎ ማለት ኤኣይ ኣይንጥቀመሉን ማለት ኣይኮነን። ኣብ ትምህርቲ ክንጥቀመ ኣለና ንኩሉ ንሪፈረንስ ድዩ ዝተፈላለዩ ነገራት ክንጥቀመሉ ግድን እዩ። ግን ከመይ ገርና ኢና ኣብቲ ሪዛልት ንጥቀመሉ ማለት ኩሉ ቡ ንሰርሑ ማለት ኣይኮነን። ካብኡ ሓሳብ ወሲድና ባዕልና ነቲ ትምህርቲ ክንሰርሑ እንጂ ከምኡ ናግበር ተምሃራይ ኣበይ ከመይ ንጥቀመሉ ማለት ኣገባብ ኣጠቃቅሙ እዩ ጠቕላላይ ተኣለ ክንብል ኣይንኽእል ኢና። ምክንያቱ ባዕልና ኢና ድሕረት ንፅውዕ ዘለና። ግን ከመይ ጌርና ጋይድ እናገበርና ያ ንኸይድ ኣብ መንጎ ተምሃሮን ወለድን ዘለዎ ርክብ የብል ማለት እዩ። ኣብ መምህራንን ኣብ ናይ ትምህርቲ ትካላትን እንተመፂና ድማ ኣብ ናይ ደገ ሕጂ ኣብዚ ሕጂ እዋን ተተኣታት እዩ ዘሎ ብኤኣይ ዝተሰርሐ መልስን ብሰብ ዝተሰርሐ መልስን ናይ ምፍላጥ ፕላትፎርም ስተኣታ ኣሎ እጂ ከም ናይ ሰብ ጌር ክመልስለይ ገለ ጌጋታት ሓውሱ ትብላ ኢኻ ነዚ እውን ኩሉ ዲቴክት ገይረን ጌጋ ምዃኑ ናይ ኤኣይ ከም ዝተሰርሐ ዝነግር ኣለዎ ሕጂ። እዚ ድማ እቲ ከም ሃገር ማለት እዩ ኣብ ከም ስታንዳርድ ክንሕዞ ዝግባአና እዩ። ከምኡ ዓይነት ኣብ ነፍሲ ወከፍ ትምህርቲ ክተኣታሉ መምሃራን ብኤኣይ ዝተሰርሐን ብኤኣይ ዘይተሰርሐን ናይ ምፍላጥ ክእለቶም ክዓብ ኣለዎ እጂ። እቲ ስራሕ ስነ ናይ ኩልና እዩ።

0: ሕጂ ስፐሲፊክ ምስ ኤኣይ ክንዛረብ እንተኮይና ኣብቲ ዝዓበየ ናይ ኩሉ ግዜ ኩሉ ሰብ ዝዛረቦ እዩ እቲ ናይ ኢንተርነት ሊሚቴሽን ሕፀረት ናይ ኢንተርነት ነቲ ዓውዲ ኣብቲ ዝግብኦ ደረጃ ንኸይበፅሕ ካብቲ ዝሕዘና ዘሎ ነገር እዩ። ግን በቲ ዘሎ ሪሶርስስ ወይ በቲ ዘሎ ተቐሪቡ ዘሎ ፀጋታት እንታይ ተገይሩ እንተይልና ግን ብፍላይ ካምፓስ ናይ ኢንጂነሪንግ ኮሌጅ ዝተፈላለዩ ዓመት ዓመት ኣዝዩ ብዙሕ ፕሮጀክት ምስ ኤኣይ ዝተኣሳሰር እዩ ዝዳሎ እንጂ ክትሪኦን ከለካ ብጣዕሚ ዓበይቲ ኣብ ዝተፈላለየ ኣትዩ እውን ክሰርሕን ክብልን ዝኽእል ማለት እዩ። እንጂ ነዚ ባይታ እንተዝዋሃቦ ወይ ናይ ኢንተርነት ወይ ድማ ጂፒዩ ዘለዎን ማት ዓበይቲ ኮምፒውተራት ንዕኡ ራን ክገብራ ዝከኣል ተማሃራይን ብሓፈሻ ተዓውዲ ናብ ዝለዓለ ክከይድ ምስ ከኣሉ ኮይኑ ስማዕና ካረንትሊ ግን ኣዝዩ ብዙሕ ብሉፅን ዝኾነ ስራሓት ይግበርሎ በቲ ዘለዎ ፀጋታት ማለት እዩ።
1: መዞ ኤኣይ ኣብ ሃገርና ኣብ ከመይ ኩነታት ኣሎ ብኸመይ ከ ክንጥቀመሉ ኣለና
0: ጂ ከምዚ ክንብሎ ዝፀናሕና ገለገለ ንኣብነት ካብተን ተማዕቢለን ዘለዎ ንኣብነት ናይ ቅድሚ ሕጂ ፍርያት ክንዛርብ እንተኮይና ኤሪቻት ትብላላትና ኣፕሊኬሽን እዚ ሕጂ ልክ ሓምተን ናይ ኣብ ደገ ዝማዕበላ በዓል ፖኬት ባል ላይላ ኤን ካልኦት ኣፕሊኬሽናት ብውሽጣዊ ዓቕሙና ዘማዕበል ናይ ኣፕሊኬሽን እያ። እዛ ኣፕሊኬሽን እዚኣ ልክዕ ከምአን ኮይና ኦፍላይን ማለት ብዘይ ኢንተርነት ክንጥቀመላ ንኽእል ሲስተም እያ። ኣብ ሞባይልና ትፃዓን ብዙሕ ኣይትሕዝን እያ። ኣብዝሃለና ቦታ ኮይና ክንጥቀመላ ንኽእል ኣፕሊኬሽን እያ። ብዝተፈላለዩ ትካላት እውን ኤን ብዙሕ ኣካል ናይ ሕብረተሰብና ፅዒኑ ዝጥቀመለን ዘሎ ኣፕሊኬሽናት እያ እንጂ ክንሪኦን ከለና ሰብ ተጠቃምነት ሞከዓ ኣብቲ ሕብረተሰብና ብጣዕሚ ዓብዪ ኢምፓክት ንርኢ ኣለና ካብ ንኣሹ ክሳብ ዓበይቲ ማለት እዩ ኩሉ ፅቡቅ የብሎ ኣሎ። ኣብዚ ክንመፅእን ከለና ግን ካብቲ ቐጻሊ ነማዕብሎ ወይ ክንውስኸሉ ንደሊ እዚ ናይ ትግርኛ ዝበሃል እዩ እንጂ እዚ ኣፕሊኬሽን ጥራይ ዘይኮነ ጀነራል ክንሓስብን ከለና ናይ ትግርኛን ካልእ ቋንቋታት ናይ ሃገርና ክንዛርብን ከለና ምስቲ ዘሎ ዋሕዲ ናይ ሪሶርስስ ኣብቲ ዝግብኦ ደረጃ ይበፅሕና ኣሎ። ኣብ ኢንተርነት ንረክብ ኢና ኣፍኮርስ እተን ዓበይቲ ናይ ዘለዋ ቻት ጂፒቲ ጀሚና ኣብ ፅቡቅ ደረጃ ናይ ምትርጓን ኣብፅሒን ኣለዋ ንትግርኛ ተን ካልኦት ቋንቋታት ድማ ከምኡ እናሰዓባ ኸዳ ኣለዋ። ከም ሃገር ግን ባዕልና ከነማዕብሎ ሞኻ ምስቲ ዘለና ዳታ ፅሩይ ዝኾነ ትግርኛ እናተጠቀምና ቁኑዕ ዝኾነ ናይ ኤኣይ ንዝተፈላለየ ዓውዲ ክሕግዝ ዝኽእልን ከነዳልወሉ ንኽእል ሚንስ ክፍጠር ኣለዎ ኣይተገብረን ዘሎ ኣብ መስርሒ ዘሎ ውድእ ዝኾነ ፕሮዳክት ክሳብ ሕጂ ከምቲ ዝተደለየ ኣይተበፅሐን ግን ኣብ ቀፃሊ ምንባል ይርከብ ማለት እዩ። ሓንቲ ገለ ፕሮጀክት ኮ ገሊፅና ፀኒሕና ቅድሚ ሕጂ ከምኡ ንኣብነት ምስ ሃገርና ዝተኣሳሰር ኤኣይ ና ኦፍኮርስ ተዓብሎ ምስኣና ዝተኣሳሰር ንኣብነት ንዓይነ ስውራን ተሕግዝ ኣፕሊኬሽን ብኤኣይ ተሓጊዛ ንኣፋ ስካን ምስ ገበርከያ ክንዲዚያ ኢላ ተብለክ ኣፕሊኬሽን ተዳልያ ነራ ኣፍኮርሳ ምፅፋፍ ትርከባላ ናይ ፅሙማን ኤኣይ ንትግርኛ ባዕላ ስፒክ እናገበረት ማለት ተርእያ ተን ብሙሉእ ተን ቅርፅታት ማለት እዩ ተን ሳይን ላንጉጅስ ባዕላ ተርጉማ ካብትን ብኤኣይ ተሓጊዛ ማለት እዩ። ልክ ኣብቲ እዋን እናተዛረብካ ስኒ እቲ ትዛረቦ ተቐይራ ናብቲ እቲ ከዓ ሓፍሻ ቱ ወይ ኮሚኒኬሽን ካብትን ናብትን ዝገብር ሲስተም እዝታት ተዳልዩ ኣሎ። ብተወሳኺ ድማ ኣብ ዝተፈላለየ ናይ መንግስታዊ ትካላት ናይ ውልቂ ከምኡ ዓይነት እናተኣታተወ ይኸይዳሉ ብዝሕጂ እዋን ማለት እዩ። ዝተሰርሐ ከም ዝበልናዮ ውሕድ ዝበለ ኣፕሊኬሽናት እንተኾነ ግን ኣብ ምምዕባል ዝርከብ ብጣዕሚ ብዙሕ ፕሮጀክትስ ኣሎ።

ቤቲ ኣርእስተይን ከም ትፅበኒ ኤኣይ ጥቕሙ ብፍላይ ንዓመ ምዕባል ንርከብ ዘለና ሃገር ሰኒ ከምቲ ክዚ ንሪኦ ፀናሕና ብጣዕሚ ውፅኢት ክሳብ ዝሃለዎ ኣብኡ ኢና ሞር ፎካስ ሞር ክንጎየሉ ዘለና ማለት እዩ። ጀኹም ስለ ሳብ ዝኾነ ግዲ ናይ ኮሚኒናን ኣብቲ ናይ ኮምፒተር ዓውዲ ዘሎ ሰብ ጥራይ ክምልስ ኣብ ኩሉ ዓውድታት ዘሎ ነቲ ናይ ኤኣይ ነገር ተረድዩ ከመይ ገይሩ ክዕብዮ ንኣብነት ኣብ ሜዲካ እንተለና ኣብ ኣጋር ሓካይም ኣብቲ ዝኸድዎ ከይዶም ብዲጂታል ተሰኒዮም ነቲ ኤኣይ ገይሮም ነቲ ዳታ ኣናላይስ ክገብሩ ናይ ትምህርቲ ከም ዝበልናዮ ዲጂታል ቱተር ብምግባር ንኣብነት ሕጃምዚ ክንብሎ ፀናሕና ሓደ ተምሃራይ ከመይ ኣሎ እቲ ትምህርቱ ንምፍላጥ ክትሕግዘና ትኽእልያ ንኣብነት ሕቶን መልሲ እናሃበት ብዝተፈላለዩ ተሓቶሞ ኣብ ምንታይ ዝያዳ ክፅናዕ ኣለዎ ኣብ ምንታይ ደኺሙ ኣለዎ ኣብ ምንታይ ፅቡቅ ኣሎ ብኤኣይ ተሓጊዝና ክንምልሰሉ ንኽእል ኢና ሕጂ ኣብ ዝተፈላለየ ዓውዲ ዝኣት እዩ ነዚ ከነገብሮ እንተኮይና ሕጂ ንኩልና እቲ ኤኣይ ከም ዘገድሰና ክንፈልጥ ኣለና ከመይ ጌርና ክንጥቀመሉ ድማ ክንጎየሉ ኣለና ብፍላይ ኣብቲ ናይ ኮምፒተር ዓውዲ ዝርከቡ ክኢላታት ድማ ኣካል ናይቲ ሶፍትዌር ዴቨሎፕመንት ኦፍኮርስ ሕፅረታት ክህሉ ይኽእል እዩ ግን ምስኡ በቲ ዘለና ኣቕሚ ከመይ ጌርና ሓደ ከነማዕብል ንኽእል ኣብ ዝተፈላለዩ ነገር ክንኣቱ ንኽእል ክንሓስብ ክንገብርና ኣለና ማለት እዩ። ብፍላይ ኣብዚ ሕጂ እዋን ሕብረተሰብና ዝፈርሖ ነገር እንተሎ ኤኣይ እንተልካ ስኒ ከምዚ ሰገጥ ይብል እንጂ ከም ምባል ዘየብል ኣይኮነን። ምክንያቱ ምስቲ ንሪኦ ዘለና ንሓደ ሰብ ዘይገበሮ ገይሩ የብሎ ዘይተዛረቦ የዛርቦ ብዙሕ ነገር ስነርኢ ኣለና እሞ ከዓ ቅድሚ ሕድስ ንፈልዮ ኮነ ዮና እንታይ ተሰሪሑሎ እንታይ ሓደ ኤኣይ ኣይኮነን። ኣብዚ ሕጂ እዋን ብጣዕሚ እናፀረየን ልክዕ ክትፈለየሉ ዘይትኽእል ደረጃ እዩ በፂሑ ዘሎ እንጂ እዚታት ፍርሒ እዚታት ስግኣት እዚታት ሽግር ኣለዎ ዘይብሉ ይኮነ ግን ስለ ዘለዎ ክንገድፎ ወይ ከነብሎ ዘይኮነ ንኣብነት ልክዕ ኤሌክትሪክ ስኒ ብዝግባእ እንተ ዘይተጠቂምናላ ናይ ክንደይ ሰብ ሂወት እያ ተጥፍእ ሓዊ ከምኡ ዝተፈላለየ ካራኸማ ትጠቕማ ብጣዕሚ ብዙሕ እዩ ግን ብኡ መጠን ድማ ታግቡ እንተ ዘይተጠቂምናሉ የጥፋና ሕጂ ኣብ ሃገርና ምስ መፃና ብዙሕ ይፍተን እዩ ብዙሕ ነገራት መፅእ ኣሎ ከመይ ጌርና ንሕና ንቓንዮ ኢና ንሓስብ ክንፈርሖ ዘይኮና ዘለና ነቲ ዝመፀ ልክዕ ከምቲ ሰብ ዝሰርሖ ብልሒ እዩ ንሕና ድማ ናብቲ ናና ክንቓንዩ ንኽእልና ንኣብነት ገለ ካብቲ ለንቅና ኣብ ዝተፈላለየ ቪድዮ ከማ ንሪኦ ኢና ብዛዕባ ኤርትራ እንተሓቲትካ እያ ስኒ ኤርትራ ዕፅውቲ ደብያ ኣካል ናይ ካልእ ሃገር እያ ገለ ኮም መልሲ ትበ እዚ ሕጂ ካበይ ተምፅኦላ እንተኢልናያ ካብ ኢንተርነት ኣብ ካልእ ሃገራት ዝተመልአ ዳታ ባየዝድ ዝኾነ ኢንፎርሜሽን እዩ እንጂ እዚታት ንሕና ኢና ንቓንዮ ንሕና ናብቲ ግቡእ መልክዑ ነትሕዞ እቲ ሓቀኛ ኢንፎርሜሽን ሞር እናምሃርና ነብሎ ማለት እዩ እጂ ንኤኣይ ክንፈርሖ ዘይኮና ዘለና ንሕና ናባና ቀየርና ከመይ ጌርና ንጥቀመሉን ነቓንዮን ኢና ክንሓስብ ዘለና።

ኣብ ከምኡ ድሌት ዘለዎ ሰብ ብፍላይ ምስ ኮምፒተር ኤንድ ምስ ኤኣይ ዝተኣሳሰር ትምህርታት ወይ ድማ ኣብኡ ክሰርሕ ዝደሊ ቀዳማይ ኣብዚ ሕጂ እዋን ኢንፎርሜሽን ዳርጋ ክንድልየና ዝኾነ ዘመን ና ዘለና ካብ ዝተፈላለዩ ኣምፅና ኣብ ገዛና ኣብ ሞባይልና ኣብ ላፕቶፕ ክንምሃርን ዝተፈላለዩ ክነብል ንኽእልና ተወሳኺ ድማ ከም በዓል ፖሊቴክ ዝገብሮ ዘሎ ናይ ኤኣይ ትምህርታት ኣብኡ ኮይና ስልጠና ክንወስድ ንኽእል ኢና። ከምዚ ክንብሎ ዝፀናሕና ኣብ ሞባይል ዝፀዓና ከም በዓል ኤሪቻት ፖኬት ባል ኣፕሊኬሽናት ፀዒና ምስቲ ኤኣይ ሞር ግዜ ምሕላፍ ድማ ባዕሉ ክምህረና ንኣብነት ጠቕላላ ሓደ ሞያ ዘይነበረካ ምስኡ ዝያዳ ኮፍ ኢልካ ብምምሃር ኣዝዩ ብሉፅ ዝኾነ ናይቲ ሞያ ክኢላ ክትኾን ትኽእል ኢኻ። እዚ ሕጂ ንኩሉ ሞያታት ዝትንክፍ እዩ። ኣፍኮርስ ዓበይቲ ሞያታት ክብሉ ክእል እዮም። ኣብ ናይ ስኪል ናይ ስራሕ ዓይነት ሞያታት ዘለዎ ግን ከም ዝሕግዘና ማለት እዩ። ኣብ ክረምታዊ ምስ ኤኣይ ዝተኣሳሰር ትምህርትታት ብዙሕ መፅእ ኣለዋ። ኣብኡ እናኸንኹን ክንምሃር ንኽእል ኢና። ኮታ ኢንፎርሜሽን ኣብዚ ሕጂ እዋን ብዙሕ እዩ። ኣብ ዝተፈላለዩ ኣቲና እውን ባዕልና ኤንድ ኣብ ትካላት ኬልና እውን ክንምሃር ንኽእል ኢና ማለት እዩ። ብክልቲኡ ኣድቫንቴጅ ኣለዎ።

مس اي اي استعساسر بحاجة كابتي عبيت تسفات ببرو مالت بنفس وقف اوف كورس كان بي اي ديجيتاليزيشن زبال اللي نحن اتوزر لنا بوت حقزنا دمه ام نفس وقف عودنا اتنا بوت حقزنا ازي بلوت زهونه فريات كنقبر قنقره تي بلوت زهونه قنقواتنا يا هاجرنا ኣፍልጦ ኣብ ዓለም ሙሉእ ክረክብ እንተኮይኑ በዓል ናይ ና ሰሪሕና ክበፅሕ ዘሎ ኮታስ ብሙሉእ ተንቋታት ናይ ሃገርና ዘለዋ ብኩሉ ነገር ስነ እቲ ዲጂታሊዜሽን ዝበሃል ብዝግባእን ኣብ ብሉፅ ዝኾነ ነቲ ሃገር ከተዕብያን ተስፋ ይገብር ማለት እዩ። ኤኣይ ከምቲ ክንብሎ ዝፀናሕና ክንፈርሖ ዘይብልና ነገር እዩ። እኳ ደኣ መሊሱ ዘዕብየና ከምዚ ክንብሎ ዝፀናሕና ሓንቲ ስራሕ ናይ ኣዋርሒ ዝነበረት ኣብዚ ሕጂ እዋን ኣብ ኣዝዩ ሓፂር እዋን ክሰርሓትካ ዝኽእል ዓብዪ ንዓና ሓገዛ ኣለዎ ብጣዕሚ ኣብ ሓደ ከብፃሕና ዝኽእል ነገር እዩ። ሕጂ ከመንስያት ድማ ብጣዕሚ ከመንስያት ኣክቸሊ መንሰይ ጥራይ ዘይኮነ ካብ ንኣሹ ጀሚርና ክሳብ ዓበይቲ ኣብ ኩሉ ዓውድታ ንነጥፍ ሰባት ድማ ኣዝዩ ብሉፅን ሓድሽን ምኻኽ ዓብዪ ነገር ዝኾነ ክገብረና ዝኽእል ብምዃኑ ክንጥቀመሉን ኣብ መዓልታዊ ሂወትና ድማ ብኡ እናተሓገዝና ሓድሽ ነገር ክንገብርን ይላቁ ማለት እዩ።

ቀፂሉ እዚ ኣብ ትሕዝቶ መደብና ዝኸበርኩም ተኸታተልትና ንኡስ መደብ መቓልሕ መንእስያት ክኸውን ኣብ ትሕዝቶ ንኡስ መደብ መቓልሕ መንእስያት መንእስያት ኣብ ትምህርትን ሞያን ዝነጥፍሉ ዝተፈላለየ ሞያታት ናባኹም እነቕርበሉ ንኡስ መደብ እዩ ንሎሚ ኸ ጋዜጠኛ ሰሚር ጀማል ኣብ ምንታይ ዘተኮረ እዩ ኣዳልዩና ዘሎ ንምሉእ ምክትታል ናብቲ መደብ ከስክረኩም።

ሃገራዊ ማእከል ስልጠናን ትምህርትን ሳዋ ኣብ ከርሳ ዝተፈላለየ ሞያታት ተሓቁፍ ነፍሲ ወከፍ ዝዕየ ስራሓት ድማ ብጥበባዊ ሞያዊ ዓቕሚ ተሰኒዩ ብፅፉፍ ዕዮ ኣብ ኣገልግሎት ይውዕል። ሓደ ኣብነት ናይዚ ዕዙዝ ኣበርክቶም ተሳታፍነት መንእስያትን ዝንፀባረቕሉ ትካል ድማ ስራሓት ሓፂንን ዕንፀይትን እዩ።

0: ትን ውፅኢት ዕዮኦም ኣለልዩ ናብ ስራሕ ዝፅምብር እዩ። ኣብ ፈለማ ክብገስ እንከሎ እዚ ትካል ብውሕድ መሳርሒታት እዩ ንጥፈታት ዝስርሑ ፈሊሙ። ብመሰረት ዝፈሪ ዝነበረ ጠለባት ትሕዝቶ ስራሕ ተራእዩ ድማ ምስ ግዜ ኣብ ሰብኣዊ ዓቕምን መሳርሒታትን ዝሓሸ ተመክሮን ለውጥን ከርኢ በቂዑ። ናብ ሳዋ ሙያዊ ስልጠና ክመሃሩ ንዝተመደቡ ተምሃሩ እውን ንሰለስተ እብሪ ኣብ ስራሓት ሓፂንን ዕንፀይትን ዘተኮረ ስልጠናታት ክህብ በቂዒ እዩ።
1: እዚ ትካል እዚ ኩሉ መጀመርታ ክጅምር ከሎ ብክልተ ሳላት ርሺ ጀሚሩ ሕጂ ሰዓት እዚ ግን ከባቢ 26 ሳላት ርሽን ክኢላዊ ዓቕሚ ከዓ 57 ዝኣክል ኣለዎ። እዚ ክኢላዊ ዓቕሚ ክመፅእ ከሎ ሕጂ ካብ ዝተፈላለየት ዙራት እዩ። ሕጂ እቶም ዙርያ ንማትሪክ ኢሎም ትምህርቲ ኢሎም ምስ መፁ ናብዚ ካብኦም ፈሊና ነምፅኦም ነቶም ሞያውያን ሕጂ ኣብ ፀዓቂ ስራሕ ክህልወና ከሎ ኣብታ ናይ ማእቶት ግዜ ኣብዚ ንፍትኖም ካብዚኦም ፈቲና እቶም ዘድልና ሰባት ምስ ረኸብና ነጥቢ ሒዙ ዝኸደ ይኸይድ። እቲ ኣብ ሳዋ ድተረፈ ግን ብሞይኡ ከዓ ናብዚ ስሒብና ነስርሖም ማለት እዩ። ሕጂ ጠቕላላ እቲ ስራሕ ዝኾነ ፀገናዊ ስራሕት ሓደስቲ ስራሓት እንዲ ዝካየድ ልክዕ ምስ ናይ ህንፃ ምስኡ ተኣሳሰረ እዩ። ብሓፈሻ ከዓ ኩሉ ከዓ እቲ ስራሕ ከዓ ብከምኡ ይካየድ ኣሎ ማለት እዩ።
2: ክኢላዊ ዓቕሚ ኮ 41 ዓቕሚ ሰብ ኣለና። ዓጢቕዎ ዘሎ መሳርሒ ከዓ ብጣዕሚ ምዕቡል መሳርሒ እዩ። መጀመሪኡ ሲ ብሓንቲ ማሽን ጀሚሩ እጂ ንሕና 97 ምስ ተመደብና ኣብ ዓሻጎልጎል 99 ኢና ናብዚ ንቕየር። ኣብዚኣ ውሑዳት ማሽን ሓንቲ ማሽን ክልተ ማሽን ፀኒሕናና እቲ ብምሉእ ዓጢቕናዮ ዝነበርና ካብ ዓሻጎልጎል ናብዚ 99 ምስ መፀና ደሪዑ ማለት እዩ። እቲ ወርክሾፕ ውሑድ ዓቕሚ እዩ ነይርዎ። ዓቕሚ እኮ ድሓ እንተነበሮ መሳርሒ ግን ውሑድ እዩ ነይርዎ። እቲ ንሕና ሒዝናዮ ድመፀና ካብ ዓሻጎልጎል ግን ምዕቡል መሳርሕን ሓይሉ እውን ተወሲኽዎ ኣዝዩ ዘመናዊ ማሽን ዓጢቑ ኣሎ። ብዓቕሚ ሰብ ከዓ ኣብዚ ሰዓት እዚ 41 ዓቕሚ ሰብ ኣሎ።

0: ትካል ስራሕት ሓፂንን ዕንፀይትን ኣብዚ ሕጂ እዋን ብኩሉ መዳዩ ደልዲሉ ሓደስቲ ጠለባት ኣብ ምብርካትን መስርሕ ኣገልግሎት ፅገና ኣብ ምምላእን ዝርከብ ዘሎ እዩ። ስራሕቲ ሓፂንን ዕንፀይትን ዋላ እኳ ነናትዕዮ ዘሳልጥ እንተኾነ ዝነጥፈሉ ዕላማ ግን ሓደ እዩ። ብሓደ ተሳኒዩ ዝኸይድ ምስ ምዃኑ ድማ ኣብ ሓድሕድ ሓሳባት ምምልላእን ብሉፅዕዮ ኣብ ምብርካትን ብነጥፈት ይዋሳእ። ብሓፈሻ እዚ ትካል ዝዓዮ ዕማም ነፃፂልካ ዘየርአ ምስ ምዃኑ ክልተ ገጽ ናይ ሓደ ሳንቲም ክትብሎ ትደፍር።
1: ኩሉ ግዜ ተወሃሂና ኢና ንሰርሕ። ንኣብነት ሓንቲ ርማድዮ እንተመፅያ ነታ ርማድዮ እግሪ ተድልያ ኮፍ መበሊ ክልቴና ብሓንቲ ወረቐት ኢና ንሰርሕ። ካልእ ማለ እንድሕር ኣለካ ኣብኹም ተወሃሂድካ ኢካ ትሰርሕ። ሕጂ ብፍላይ ብዚ ዝቐኒየ ሕጂ ናይ ባስኬትቦል ናይ ቮሊቦል ነይሩ ሓደሽቲ ዝስራሕ እሱ ምስኦም ተወሃሂድና እተን ሓፂን ዘድልዮ ስታንድ ንሕና ነዳለሎም እሶም ከዓ እተን ናይ ባስኬት ዕንጨቲ ከዓ ብሓንሳብ ኮይና ኢና ንሰርሕ። እቲ ስራሕና ዳርጋ እንዳተመላለእካ እዩ ዝኸየድ ማለት እዩ። ሕጂ ዝበዝሕ ህንፃታት እንድሕር ኣሎ ብንዳ ዕንጨቲ እቲ ናይ ውሽጢ ዝበሃል ማዕፆታት ይስራሕ፣ እቲ ናይ ደገ ዝበሃል ማዕፁ ከዓ በዚ እዩ። ሕጂ ኣብዚ ጥራሕ ኣይኮናን ስጋብ ማእከል ስጠና በዓል ምዕጥር ከማን ሰሪሕና ንሰድር ኢና እቲ ማተርያል ተተረኺቡ ማለት እዩ። ሕጂ ብሓፈሻ ግን እዚ ቦታ እዚ ፈላሕ ስለ ዝኾነ ዝበዝሕ ዕንጨቲ ባላሾ ብፍላይ እዚ ሕጂ መምሃራን ዘለዎ ቦታ ዳርጋ ብምሉእስ ብሓፂን ተተኪኡ። ሕጂ ካልእ ማለእ ከዓ እዚ ናይ ክፍለ ሰራዊታት ዘሎ ናይ ካፌቴርያታት ገለምለ ከዓ እሱ ከዓ ኣብ ናይ ተምሃሮ ምስ ወድኡ ማለት እዮም። ንኣብነት ሕጂ ንስልቲ ምስ ከዱ ግዜ ስለ ትረክብ ንዕኡ ከዓ ፅገና ትገብር። እዚ ስቲም ቦይለራት ከማ ናብ ትሕተ ናይ ምሳና እዩ እዚ ናይ መመገቢ ማለት እዩ። እሱ ከዓ ምስቶም ትካላት ተራዳዲእካ ኣብቲ ዘዕርፉሉ ግዜ እንዳተካእኻ እንዳቀየርካ ንብረት ኢኻ ትኸይድ። ሕጂ ቀፃሊ እቲ ትካል ኣይዕርፍን እዩ ኩሉ ነገር ሲ ዋላ እዞም መንግስታዊ ጋራጅ ዝበሃሉ ናይ ቶርኔድ እዩ ናይ ገለ ኩሉ ነገር ሲ ኣብዝ ኣሎ። ሕጂ ምስኦም ከዓ ሓገዝ ካባና ይደልዩ ንሕና ከዓ ከምኡ ማለት እዩ። ሕጂ ብሓፈሻ ግን እቲ ትካል ኣይዕርፍን እዩ ካብ ስራሕ ካብ ፀገና ድዩ ካብ ሓደስቲ ስራሓት ማለት እዩ።
0: ሙያ ዝዓጠቐ መንእሰይ ኣብ

0: ዕቤት ኩለንትናዊ ህንፀት ሃገር ዝለዓለ ትር ኣለዎ። ኣብዘን ትካላት ተመዲቦም እጃሞም ዘበርክቱ ዘለዎ መንእስያት እውን ብመሰረት ዝተራሕወሎም ናይ ምስራሕ ዕድል ፍሉይ ኣበርክቶ ከንፀባርቆ ድሕራ ይብሉን። ሙያዊ ክእለቶም ብመገዲ ኣብ ትምህርቲ ዘጥርይዎ ልዑል ብቕዓትን ምስቲ ዝደለብዎ ተመክሮን ተሓጊዞም ዝተፈላለየ ስራሓት ምህዞን ሰንዓን ኣብ ምድላው ስሉጥነት ዕዮ ኣብ ግዜኡ ምዕማምን ብኣብነት ዝጥቀስ እዩ።
1: ብዙሕ ነገር እዩ ተሰሪሑ እዙ። ብዙሕ ምህዞን ሰንዓን ነይሩ፣ ዓበይቲ ሰባት ነይሮም፣ ብዙሕ ነገር ማሽናት ዝሰርሑ ሳላት ርሽ ዝሰርሑ እዮም ነይሮም። ሕጂ ብኣምሳያ ናቱ ከዓ እቲ ተመዲቡ ብሞይኡ ዝመፅ ሰብ ከዓ ኣብዚ ከዓ ካብኦም ከዓ ብዙሕ ነገር ቀሲሙ ብዙሕ ተመኩረታት ስለ ዝወስድ ዘሎ ማለት እዩ። ሕጂ በዚ ወርክሾፕ እዚ ክሪኦ ከለኹ ዳርጋ ኣብዚ ዘሎ መንእሰይ ሲ ዳርጋ ካብቲ ሒዝዎ ዝመፀ ሲ መሊሲ ዝውስኽ ናብዚ ሓደ እቲ ናይ መሳርሕታት ምዕቡል መሳርሕታት ኣሎ ድላይ ከ ኢኻ ኣብ ካልእ ክትመሃር ከለኻ ሲ ብካሊእ ኢኻ ትመሃር። ሕጂ ሰብሲ ብጣዕሚ ፅቡቅ እዩ ዘሎ ማለት እቲ ስራሕ ከዓ ኩሉ ተወሃሂድካ ኢኻ ትሰርሖ ሰዓትካ ፍሉጥ እዩ። ከምዚ ኣባላሽኻ ኢኻ ንምንታይ እዚ ኣክሳይ ዘይትገብራ ደይኮንካ ነቲ ዘባላሽዎ ሰብ ትእርሞ ብከምኡ እንዳገበርናስ ዘርጋ ብዙሕ ሰብሲ ኣብ ማዕቢልና ኢና ማለት እዩ።
2: ስመይ መርሃዊ ክለማርያም በሃል ኣባል 33 ዝርአ 221 መፅና ኣብዚ ሞያ ከዓ ፅቡቅ ተሳታፍነት ኣለና ፅቡቅ ንሰርሕ።
3: መንእሰይ ሲ ናይ ለውጢ ሓይሊ እዩ ብጣዕሚ እዮም ክልወጡ ዝደልዩ። ሕጂ ንሳቶም እታ ሞያ እዚ እታ ብፍላይ ፈለኛ ሞ ኣርቲ ንሳቶም ሕጂ ንእሽተይ ብማንካ እዮም ንእሽተይ ጭልፋ እዮም ሒዞም ዝመፁ ኻ ናብዚኣ ንስኻ ከዓ በቲ ስራሕ ክሕግዙኻ ከብርዩኻ ገሌልካስ ናይ ግድን ኢኻ ከተቕስሞም እሳቶም ከዓ ምስቲ ዘለዎም ናይ ምልዋጥ ባህርያት ብጣዕሚ እዮም ምስም ዓበይቲ ተወሃሂዶምን ተመላሊኦም እንትኸዱ ሕጂ ብፍላይ ኣብቲ ናይ ጉልበታዊ ስራሕ ሕጂ እቶም ከም ዓብዪ ክስከሞ ዘይክእሉ ገለ እሳቶም ከዓ ንኣሽቱ ስለ ዝኾኑ ኣሎቲ ዕድመቲ ክስታይ ብጣዕሚ እዮም ድሕጉዝካ ብጣዕሚ እዮም ከዓ ክፈልጡ እዮም ዝደልዩ እዞምና ደለዉና ብፍላይ ሕጂ ኣብዚ ናይ መወዳእታ ንዓና ድመፁናስ 36 ዙርያ እዮም ኣዝኦም ክኢላታት ኢና ቀይርና እዮም ምስታ ዝነበረቶም ንእሽተይ ኣብዚኣ እውን መፂኦም ከም በዓል ቶርኒዮ ድዩ ገለ ድዩ ቀይርና እዮም ኢና ብጣዕሚ ተቐይረም
4: ሃየበል ፀዳል ፀዳል በግብሩ ሞያውነት እዩ ዘፍርዕ።
0: ቀንዲ ዓማዊል ናይ ዝትካል ቤት ትምህርቲ ዋርሳ ይከኣሎ ቤት ፅሕፈት ኣባላት ምግብናን ካልኦት ኣህዱታትን ኮይኖም ብመሰረት ዝቐርብ ዝርዝር ጠለባት ንኣገልግሎት ዝበቅዕ ስራሓት የዳሉ።
1: 26 ሳላት ርሺ ኣለዋ ኣብዛ ወርክሾፕ እዚኣ ማለት እየን። ሕጂ በቲ ሓቀኛ እንድሕር ክትከይድ ከምካ እንድሕር ፀዕቀ ስራሕ እንድሕር ኣለካ ሓንቲ ዌልዲንግስ ንሓደ ሰብ ኢኻ ክትገብራ ትረዲእካ እቲ ካልእ ከዓ ዝቆርፅ ኣሎ ዘብል ኣሎ። ሕጂ በቲ ዓቕሚ ክትሪኦ ከለካ ምስ ናይቲ ስራሕ እንዲኻ ትኸይድ ብዙሕ ስራሕ እንተለካ እኹል ኣይኮነን ተዓቕሚ ሰብ ዘሎ ማለት እዩ። ተዓቕሚ ሰብ ግን ኣብ ኩሉ እዩ ዝወሃሃድ። ንኣብነት ሕጂ ቶርኒዮ ኣነ ኢሉ ቶርኒዮ ጥራይ ዝሰራሕ ኣይኮነን ገለ ነገር ናይ ዌልዲንግ ዝለሓም ድሕር ኣሎ ይሕግዘካ እዩ ንሱ። ሕጂ ተሓጋጊዝካ ተመላሊእኻ ግን እቲ ዘሎ ዓቕሚ ሰብ ግን ከምዝሰርሕ ትገብሮ
2: ብዙሕ ነገርካ ትኸስብ ትምህርቲ ትኸስብ ልቦና ትኸስብ ብዙሕ ዘይትፈልጦ ዝነበርካ ሰፍሉጥ ኻ ንሱ ብሓፈሻ ማለት እዩ ካብቶም ዓበይቲ ኣብቶም ዓበይቲ ኣሕዋትና ዝነበሩ ብዙሕ ነገር እዮም ደፍሉጥኻ ዘይትፈልጦ ዝነበርካ ብዙሕ በቃ ምሻሎ ሞያ ሶም ቅድማካ ሓሊፎም ፅንዑካ ካልእ ነገር ካብኦም ስ ብዙሕ ነገር ካ ትምሃር
0: ክፍሊ ዕቃበ ንብረት እውን ኣብ ስራሓት ሓፂንን ዕንፀትን ዝፈሪ ብሓላፍነት ተቐቢሉ ብዝተማእከል ኣገባብ ኣብ መዓላ ከም ዝውዕል ይግበር። ብዛዕባ እዚ ኣባል ዕቃበ ንብረት ቤት መኽዘን ኣቶ የማነ ሓጎስ ክብርህ እንከሎ
5: እቲ ንብረት ብዙሕ ዓይነት እዩ። ብዓይነቱ ነቲ ተማሃራይ ነቲ ሓድሽ ዙር ድመፅእ ኩሉ ዘድልዮ ንብረት መመገቢ ድዩ መደቀሲ ድዩ ዋላ ኣልባሳት ንዲቪዙ ድምልከት ኩሉ ዓይነት ቅድሚ እቲ ተማሃራይ ቅድሚ እቲ ዙር ምእታው ቅድሚ 3 ወርሒ ኣዳሊናሉ ንፀንሕ ኣዳሊናሉ ምስ ኣተወ ትኽኢሉ እቲ ንብረት ብግቡእ ኣብ ጥቁኡ ፀኒሑ ከም ዝጥቀመሉ ግበር ማለት እዩ። ሕጂ ብፍላይ ንዲቪዛ ንምልከት ተኮይኑ ነፍሶ ወከፍ ተማሃራይ ኩሉ በቲ ዓቕን ሳይዝ እሱ ድደልዮ ኣዳሊናሉ ቀሪብናሉ ዝፀንሕ

0: እቲ ስራሕና ዝምልከት ማለት እዩ።
1: ብጣዕሚ ንዓግበሉ በርከ ሓደ ድረሃፅካሉ ሓደ ነገር ሲ ብጥረ ነገራ ኢኻ ትርከባ ደለኻ ሕጂ ኣለዎ ዶ መስራሕቲ ናይቲ ስራሕ ሓንቲ ንብረት ተሰሪሓ ትኽል ኣይኮና ንሕናና ናብ ተጠቃሚ ንሰዳ ናብ በዓል የማነ እንዳ ንብረት እያ ተኣቱ ንሕና ሞዴል ቆሪፅና ንህቦም እሳቶም ከዓ ናብቲ ተጠቃሚ ከዓ እናቶም ኣለዎም መስርሕ ብኡ ገይሮም እዮም ናብቲ ተጠቃማ ይድሰድዋ ኣብኡ ፍቲ ድኸድካሉ ክትሪኦ ከለካ ትናትካ ስራሕ ኣዝዩ ከዓ ዕጋበ ዝስማዓካ
0: እዎ። ንብረት ምዕቃብ ኣዝዩ ከቢድ እዩ፣ ብፍላይ ምስ ሰዋ ምትእሳር ዘለዎ ተኮይኑ ዚ ልክዕ ምስቲ ብዝሒ ኣብዚ ተማሃራይ ዘሎ ብኡ መጠን ከዓ እቲ ንብረት ብዙሕ ይደኣቱ ነዚ ብግቡእ ተቐቢልካ ብግቡእ ኣብ መኽዘን ኣብ መዕቀብ ቦታ ተገይሩ ፅሬቱ ኣቀማምጡ ኩሉ እዚ ንከባተሎ ኢና ኣባላት ኣለውና። ዝዕደል ተኮይኑ ከዓ በቲ ዝዕደለሉ መሰረት በቲ እዛዝ ይዕደል ማለት እዩ። ስራሕና ዝምልከት ካብ ኣስመራ ድዩ ካብ ገደ መፂኡ ብግቡእ ኣብዚ ንቕበሎ ተቐቢልና ከዓ ናብቲ ተጠቃማይ ናብቲ ተማሃራይ ከዓ ነብፅሖ ማለት እዩ። ስቡድ ዕማም ዝበል ወተቡተብ ገዜ ብልከን ሃየ ተቐላተብ ሻማ ሻማ ጥራሓ
2: ሒዝካሐል ኣብዘን ጠቕስን ዘለና ክልተ ሞያዊ ስራሓት ዝዓዩ ኣባላት ንዝተፈላለዩ ዙርያታት ዘጠቐለአን ናይ ነዊሕ እዋን ተመክሮ ዝፅንሖምን ሓደስትን ኣብ ሓደ ጠሚረን ሓድሕድ ተመክሮ ከም ዝለዋወጡ እናተገብረ ካብን ናብን ዕዮታት ይፈሪ። ብመሰረት ቀጻሊ ናይ ስራሕ እማማት ተራእዩ ክኢላዊ ዓቕሚ ብተዓፃፃፍነት ክብክብል ክኢሉ እዩ።
3: ሰዋ ፅቡቕ ንኩሉ መሃሪት እያ። ሰዋ ናይ ብልበ ዓብ መሃሪት እያ። ኣይደኖ ምሽ መግለፂ የብሉን ብናተይ ማለት እዩ።
4: እዞም 36 ዙርያ ስኒ ብዙሓት ኣለውና ሕጂ መፂኦም እሳቶም እንታይ እዮም ዝደልዩ? ኣተሓሕዛ እዮም ዝደልዩ። ከምዚኣ ግበር፣ ከምዚኣ ጌርካ፣ ከምዚኣ ኽኢል፣ ከምዚ ሓላፊ ኮንካ ደይኮንካ ትእዝዞም ማዕረ ማዕሪኦም ስኒ ማዕረም ከምኡ ኮንካ እንድሕር ትሰርሕ ኮንካ ሓደ ንሳቶም እቲ ናይ ስራሕ ተመክሮታት እዳደለቡ እዮም ዝክዱ ዘለዉ። ሕጂ ብሓፈሻ ግን እቲ ዓቕሚ ሰብ ክንሪኦ ከለና ግን ምስ ዘሎ ማለት እዩ ምስ ዘሎ ስራሕ ግን እኹል ኮይኑ እዩ ዝስማዓካ ኩሉ ሰብሲ ኣብ ዝኾነ ስለ ዝወሳእ ማለት እዩ። ሕጂ ኣብዚ ጥራሕ ኣይኮናን ዝኾነ ነገር ናይ ሰባ ማእቶታዊ ስራሕ መፀና እዩ። ንኣብነት ሕርሻ ትኸይድ ኣብኡ ትሳተፍ ኣብ ዝኾነ ነገር ስ እንዳተመላላእካ እዩ። ንሕና ሲ ሞያውያን ጥራሕ ስለ ዝኾና ኣይንኸይድ ኒና ኣይንብልኒ ኢና ዘዚ መፃና ስራሕ ሲ ክንዓምም ንኽእል ኢና ማለት እዩ።
2: ሳዋ ሽሻይ መሶብ ፍልጠትን ሞያዊ ፀጋ ዓቕም ሰብን እያ። መንነት ክብርታት ሃገራውነትን ልዑል ዲሲፕሊን እውን ተስርጽ። ሓድሕድ ምትሕጋዝ ንሓደስቲ ወለዶ ፍልጠትካን ተመክሮሃን ምሕላፍ ዲሲፕሊን ናይ ሰዓታት ምኽባርን ምሕላውን ጽባቐ ዕዮ ምስ ጥበባዊ ክእለት ምንጽብራቕን ካብቶም ውፅኢት መዲና መንእስያት ሳዋ ዝኾኑ ግብራውያን ኣብነታት እዮም። እዚ ትካሉን ውፅኢት ስነጸብራቕ ናይዚ ዝተገልጸ እዩ።
4: ሳዋ መደበር ተዓሊም ጥራሕ ኣይኮነትን ሕጂ ኣብ ሳዋ ብዙሕ ነገር ኢኻ ተቐስም ኩሉ ነገር ዋላ እዚ ተማሃራይ ኣብዚ ዝመፅእ ስኒ ሰዓታት ናይ ስራሕ ዘ ይክብር ዝነበረ ሰዓቱ ፈልጥ ስራሕ እንታይ ምዃኑ እዚ ተማላሊእኻ ምክያድ ኩሉ ነገር እያ ሰባት ምህረካ። ሕጂ እዚ ሞያዊ ስልጠና እዚ ከዓ ንዓና እንታይ እዩ ቀንዲ ሳጌርና ሓደ ተማሃራይ ክምሃር ኢሉ ምስ መፀ ኣብታ ትርፊ ሰዓቱ ትረክብ ኢኻ ሓደሓደ ግዜ ካብ ገዝኦም ሒዞሞ ዝመፁ ሞያ እዚኣ ክእለ የ ተይልካ ዕድል ይኸትቦ ከይዱ ኣብዚኣ ይሰርሕ። ሕጂ እታ ዝሰርሓ ዘሎ ሒዝዋ ዝመፀካ እዚ ብዝደሎ ሰብ ከዓ ዘይፈልጣ ይፀንሕ። ሕጂ ሲ ሳዋሲ ንኩሉ ነገር እያ ኣማእዚና ትኸይድ ማለት እዩ።
3: ብሞያካ ክሰርሑ ከለካ ሲ ዓብ ዕጋባ ትስማዕካ ኣብዚ ዘለዉ ከዓ ኩሎም ፅቡቕ በቃ ናይ ብልቢት ሓባበርቲ እዮም። ካልእ ሞያ ደ ትፈልጦ ዝነበርካ ይፍሉጥካ ብጣዕሚ ፅቡቕ እዩ በቃ ናይ ብልቢ ፅቡቕ

0: ኣብ ሳዋ ብትካላት ዝፈሪ ንብረት ስራሕ ድሕሪ ምዛም ብኣገባብ ኣብ መኽዘን ይዕቀብ። ፍርያት ትካል ዕንፀይትን ሓፂንን ሓደ ኣብነት እዩ። ብመሰረት ዝመፀ ነፍሲ ወከፍ ጥለብ ከዓ ኣብ መዓላ ከም ዝውዕል ይግበር።
1: ንብረት ክትትል ኣለዎ። ንብረት ክግቡእ ክትሓዝ ከም ዘለዎ ክትትል ኣለዎ። ንኸይስበር፣ ንኸይጠፍእ ኩሉ እዚ ናቱ መዕቀኒታት ኣለዎ። ንብረት ሓደ ዓመት ኣብ ሓደ ዙር ምስ ወረደ ንኻልኣይ ዙር ደገልግለካ ንብረት እውን ኣሎ። ሕጂ ንኻልኣይ ዙር ደገልግል እንድሕር ኮይኑ ኣይትትክኦን ኢ ኣነ ብሓድሽ ማለት እዩ። ኣገልግል ኣለዎ ስጋዓ ትደብቅዓሉ ማለት እዩ። ምሰብክዐ ግን ብሓድሽ ተተኪኡ ከዓ ትስራሕ ከም ድቕፅል ግበር ማለት እዩ።
2: ንብረት ስኒ ኣብዚ ማዓስከር ዳርጋ ንብረትን እዚ ተመሃራይን ኣተሓሕዙ ሓንቲ ዓይነት እዩ። ንብረት ክትሪኦ ከለካ ኣብዚ ዋላ ክመፅእ ከሎ ስኒ ትሪኦ ኢኻ ብክንደይ ክሳይ መፅኡ ብክንደይ ግዜ ተገዚኡ ገለመለ። ሕጂ እቶም ኣብ ታሕቲ ዘለዎ ኣባላት ከዓ ብጣዕሚ እዮም ተገዳስነት ናይ ንብረት ኣለው። እቲ ናይ ንብረት ስኒ ካብ ክፍለ ሰራዊት ናብ በጠሎኒ ናብ ሓይሊ እናበለ እዩ ዝኸይድ። ኣብ መወዳእታ ሽዑ ናብቶም ተምሃሮ ዋላ ቶም ተምሃሮ ተን ዝበልዕሎን ድስትን ሸሓንን ከማን ስኒ ናተን ኣለዎን። ሕጂ ብጣዕሚ ንብረት እቲ ብፍላይ ኣብ ሳዋ ብጣዕሚ ዋላ ኣተሓሕዝኡ ኩሉ ዋላ እቲ ሕጂ እንዳ ንብረት ስኒ ዋሕዲ ሰብ ኣለዎም እንድዩ ሓቂ በቶም ዘለዉ ሰባት ግን ኩሉ ነገር እዩ ዝዕመም። ሕጂ እዛ ስታፍ ሎጂስቲክ እዚኣ ንዛረበላ ዘለና ስኒ ዳርጋ ኣብ ማዓስከርሲ እታ ቀዳሜት እያ ማለት እዩ። ኩሉ ነገር እያ ተጠቓልል። ንኣብነት ስኒ እዚ ኩሉ ተማሃራይ ዝመፀን ኣውቶቡሳት እዚ ስታፍ ሎጂስቲክ ዝቆፃፀርን ኣቴን ወፅን እቲ ዛዕበሲ እዚ እዩ ማለት እዩ። ሕጂ ብሓፈሽኡ ስኒ እዚ ብዛዕባ ንብረት እንተኮይኑ ስኒ ንብረት ከም ኣብ ሳዋ ዝኸብር የለን በት ሞያ ፀጋ ኸርክ ፀዳለ ሰማይ
0: ሓደስቲ ሞያውያን መንእስያት ናብዝን ትካላት ኣብ ዝምደብሉ ብውሑስ ኣገባብ ንኽዓዩ ድሕነት ኣብ ኣባላት ብቐዳምነት ከም ዝስራዕ እዩ ዝሕበር።
3: ኣብ ማሽን ናይ መጀመርያ ተተጋጊኻ ሳብኣ ከላ ክሳያ ሕጂ ሓደሽቲ ኣባላት ምስ መፁ ስቕልና ኣብ ማሽን ኣይነእትዎምን ኢና። ብዛዕባተን ማሽናት ባህርያትን ጠበያትን እዚኣ እንታይ ትገብር ገለ ኩሉ ንሕብሮም ኢና። እቲ ሴፍቲ ዝበሃል ካልእ እዚ ኣሎ። ናይ ዓይኒ ዳብሽታ ኣለና። ካልእ እኮ ብዙሕ ሴፍቲ ዝበሃል ሕጂ ከም ኣዝዩ ደድልዮም ስ ንዳፋጉሮ እዩ ንኣናስ ታኒ ዓይኒ እንታ ናይ ኣፍንጫን እያ። ካልእ እቲ ናይ ማሽን ነገር ከዓ ባዕልካ ኢኻ ትሕብሮ ጌጋ ምዃና ከመይ ከም ትግበር ከም ዘለዋ ባዕልካ ኢኻ ትሕብሮ። እቲ ናይ ኣፍንጫን ናይ ዓይንን ግን ኩሉ ምሉ ንዓና ሴፍቲስ ኣለና።
2: እቲ መከላኸሊ ኣሎ ሴፍቲ ኣሎ። ንኣብነት ማስክ ኣሎ፣ ማስከሪ ዓብ ኣሎ፣ ኦክያል ኣሎ። ሓደ ግዜ ከዓ እዚ ናይ ጃስማ ዝመፃሉ መንገዲ ከዓ ንፈጥር ኮምብላሲኖኦም ብጉቡእ እዩ ዝመፅእ ማለት እዩ ኩሉ ግዜ ማለት እዩ። ሕጂ ኣብ ከምኡታት ዋላ ሓንቲ ዘሰክፍ የለን ሰማያት ምድሪ ምስጢራት ቀላ
0: ንብረት ኣብ መዓላ ክውዕል እንተኮይኑ ክፍሊ ዕቃበ ንብረት ኣብ ፅሬቱ ውሕስነቱ ብተገዳስነት ርእዩ ልዕል ጥንቃቕን ክትትልን ይካየድ። ካብ ፀሓይ ዶሮና ማይ ንምክልኻል ድማ ብፅፈት ከም ዝዕቅብን ከም ዝዕድልን ይገብር።
1: ንብረት ዋላ ንሕና እውን ወሪድና ንከታተል ዲና ብቀረባ ከዓ ኣብኡ ኣብ ጥቅኦም ዘለዎ ምስቶም ተምሃሮ እቲ ንብረት ክዕቀብ ከም ዘለዎ ብግቡእ ክተሓዝ ከም ዘለዎ ክጠፍእ ከም ዘይብሉ ክስበር ከም ዘይብሉ እዚ ከታተልዎዮም ኣብ ኩሉ ኣብ ፅሬትን ኣብ ናቱ ዕቃበ ናይ ከይስበርን ካይጠፍእን ከታተልዎ እዮም። ዋላ ብኣና እውን በዚ ስታፍ ሎጂስቲክ እውን ቆፅሳይ ምክትታል ገብሩሉ እዮም ኣለዎ ኣባላት ንዑ ተመዚዞም ዝሰርሑ ኣብ ታሕቲ ወሪዶም ከታተልዎ እዮም። ብዝያዳ ግን እቲ ኣብታ ቀረባ ዘሎ ኣብታ ምስታሕ ተምሃሮ ብርጌድ ድዩ ክፍለ ሰራዊት ድዩ ዘሎ ንብረት ንዕኡ ሓላፍነት ተቐቢሉ ኣብ መዓላ ንክውዕል ዝከታተል ሰብ ስለ ዘለዎ ፀገም ናይ ምክትታል ዘሎ ኣይመስለኒ ና መዓስከር ይረክብ ወጣሓስ ምድሪ ሕረስ ባሕሪ ሓንብስ ሸሕፈስ በቲ ሞያ ከዓ ክዓግብ ፀዳለ
0: እዞም ኣባላት ኣብ ሰዓታት ቅድሚ ቀትርን ድሕሪ ቀትርን ይሰርሑ። ዘለካ ጥበባዊ ክእለትን ጉልበትካን ከይበቐካ ኩሉ ኣብ እዋኑ ከምዝዕየ ይግበር። ህፁፅ ስራሕ ኣብ ዝድልየሉ ንተወሳኺ ዕማም ኣብ ንጡፍ ስራሕ ይፅምዱ። ከም ኣድላይነት ተራእዩን ብመብራህቲ ዝተሰነየ ዕዮ የካይዱ። ብመሰረት ዘካይድዎ ዝተፈላለዩ ዕማማት ዕዮታቶም ድማ ኣብ ተጠቃምነት ክበፅሕ እንከሎ ብሞይኦም ኩርዓት ይስምዖም።
2: ሕጂ ክትሰርሕ ከለኻ ተገዲስካ ኢኻ ትሰርሕ

0: ሕጂ ንኣብነት ሰብ ነናቱ ሞያ ኣለዎ ተመክሮ ኣለዎ ማለት እዩ። ንኣብነት ሕጂ ኣነ ንክልተ ሰብ እንድሕር ሂበዮም ነታ ስራሕ ስጋዕ መወዳእታ ክከታተል ኣለኒ ከምዚ ሂበየም እዮሞ ምስ ወደአት እየ ዝርያ ዝብል የለን ሓደ ነገር ሲ ሓሳባት ተምፅእ ሽዑኡ እንዳተመላላእካ ምስ ከድካ እታ ትደልያ ዘለካ ድሕር ጌጋ ኮይና እዋ እዚኣስ ከምዚኣ ትኾነት ተሓይሽ እዚኣስ ንምንታይ ከምዚኣ ከምኡ ትገብር ኢኻ ሓደሓደ ግዜ ዝኾነ ነገር ዝረአየካ ምሻሎ ሕጂ ከምኡ እንዳበርካ ስለ ትኸይስኒ ሽዑኡ እቲ ፊኒሽን ምስ ረአኻዮ ግን የሐጉሰካ ኣነ ህብ ኣቢልዮም እንዳሕርሶ ኢለ ከይደ ግን ምስተወደአሲ ኩሉ ክሳራ ማለት እዩ ዋላ ንዕኦም ከማንሲ ኣየ ማዕበሎን እዮም ዘለኹም ማለት እዩ እዚታት ክኣሎ ማለት እዩ
1: ክኽእሉ የተልካስ ኩሉ ትኽእሉ ኸነ ቀሊል ኢኻ ፋግሮ ስራሕት ሓፂን ቀሊል እዩ
2: እንደ ቴክኒካላት ደፍሪ ኣለዋ ካብኣቶም ሲ ላ ዓቕሚ ሰብ እንተዝውሰኸና ንተደርዐ ትስራሕ ሰዋውን ቆልሓታ እንተዝግበር ኣላ ኣብኡ ይብል
3: ተማሃራይ 18 ስጋብ 19 20 ሽሕ ኢዳ ኣትረሎ ነዚ መመገቢ እዩ ከምቲ ዓንተ ወዲ ዝጠቀስኮ ማለት እዩ ኩሉ ዓይነት ንብረት ከተቕርብ ብገንዘብ ክትምኖ ከለካ እዙይ ብዙሕ እዩ ሕጂ ነዚ ብብዙሕ ገንዘብ ተገዚኡ ድመፀ ንብረት ንክትዕቅቦ ኣብ ኣስመራ ብግቡእ መፅኡ ኣብዚ እቲኻ ክትዕቅቦ ብግቡእ ናብቲ ተጠቃማይ ከተብፅሕ ትስራሕ ኣዝዩ ብርቱዕ እዩ ምክንያቱ ገንዘብ እዩ ንብረት ብሚልዮናት ዝቁፅር ገንዘብ እዩ ሕጂ ነዚ ሓላፍነት እዚ ተቐቢልካ ሓደራ ተቐቢልካ ነቲ ስራሕ ኣብ ግቡእ ክተውዕሎ ከዓ ግዴታካ ስለ ዝኮነ ምክንያቱ ንብረት ተይልካ ብገንዘብ ይክዛረብ ዘለካ ቀሊል ስለ ዘይኮነ እቲ ስራሕ ብኡ መጠንካ ኣዝዩ ከቢድ እዩ።

ዝስዕብ ትሕዝቶ መደብና ንኡስ መደብ ንኣፍሉጦ ክኸውን ኣብ ናይ ሎሚ ትሕዝቶ ንኡስ መደብ ንኣፍልጦ ብዛዕባ ኣሰራርሓ መፍትሕ እንታይ ከም ዝመስል ጋዜጠኛ ሙሴ ቦክረፅን ኣዳሊና ኣሎ ንምሉእ ምክትታል ናብቲ ትሕዝቶ ከስክረኩም።

ዝኾነ ሰብ ገዝኡ፣ ገንዘቡ፣ ንብረቱ፣ ሰነዳቱን ካልእን ብገዛእ ፍቓዱ ውሕስነት ብዘይህብ ኣገባብ ሓዲግዎም ክወፅእ ኣይክእልን እዩ። ንርሳዕ እንተዘይኣጋጢሙ እታ እንኮ መተኣማመኒትን ውሕስነት እትህብን ዝያዳ ካልእ መፍትሕ እያ። መፍትሕ ኣብ መዓላ ደቂ ሰባት ካብ ዝውዕል ልዕሊ 4,000 ዓመታት ኣቕፂሩሎም። ንመስርሕ ኣሰራርሓ መፍትሕ ኣብ ዓለምና ካብ ዘተኣታተው ጥንታውያን ስልጣኔታት ግብፅን መሶፖታምያን እዮም። ኣብቲ መጀመርያ እዋን ካብ ኣዝዩ ተሪር ዕንፀይቲ ዝተሰርሐ መፍትሕ እዩ ኣብ መዓላ ዝውዕል ነይሩ። ድሒሩ ብሮማውያን ብሓፂን ተመስሪሑ ኣብ ጥቕሚ ክውዕል ጀመረ። ከምኡ እናበለኻ ካብ ግዜ ናብ ግዜ መልክዑን ኣገባብ ኣሰራርሑን እናተቀያየረ ክሳብ ሎሚ ኣብ ጥቕሚ ደቂ ሰባት ይውዕል ኣሎ። መፍትሕ ከምቲ ኣቐዲሙ ዝተጠቕሰ ዲዛይኑ እናተቀያየረን ካብ ግዜ ናብ ግዜ እናማዕበለን ስለ ዝመፀ ኣብ ሓፂር እዋን ዝምለኽ ሞያ ኣይኮነን። ሞያ ምምስራሕ መፍትሕ ፍሉይ ኣተኩሮን ብልሓትን ዝሓትት ጥበብ እዩ። ዓይነታት መፋትሕ ኣዝዮም ብዙሓት እዮም። ንገለ ውሕዳት ምስ እንጠቅስ የማን፣ ጸጋም፣ ግሎብ ናይ ዝተፈላለየ ዓይነታት መኪና ዝተፈላለየ ኣስማትን ዘጠቓለለ እዩ።

0: መፍትሕ ልክዕ ከምቲ ዓይነታቶም ባህርያቶም ውን ዝተፈላለየ ሓደ መፍትሕ ዳግማይ ክምስራሕ እንተ ደኣ ኮይኑ ዓይነቱን ባህርያቱን ብዝግባእ ምስተለለየ እዩ ዝስራሕ። እንታይ ዓይነት መፍትሕ ኣበየነይቲ ማሽን ምፍላይን ምፍላጥን ከኣ ኣዝዩ ኣገዳሲ እዩ። ንኣሰራርሑ ብዝምልከት ከኣ ልዑል ጥንቃቐ ዝሓትት ሞያ እዩ። ንሎሚ ንመስርሕ ኣሰራርሓን ተዓጢቑ ዘሎ መሳርሒታት መፋትሕን ኣብ ክልተ ትካላት መፋትሕ ዳሲስና ክነቕርበልኩም ኢና። ሰናይ ምክትታል።
1: ናይ ወለዲ ዝጠናሐና እዩ ማለት ንሕና ነመስግኖም ወለድና ሓሊፎም እዮም ኣብ ስራሕ ደርብዮም ና ምካዶም ብጣዕሚ ኢና ነመስግኖም። ማለት ወላዲኻ ስራሕ ተርኣየካ እዩ ስራሕ ተማሃረካ እዩ ትድበለፀ ወለድና ድማ ኣቦና ንፍዕ ስለ ዝነበረ ብስራሕ ዓለም ደርቢና ሰሪሕና ንነብር ኣለና ንዓይነ ኹን ወላ ሓፍተይ ካልኦት ኣሕዋተይ ኩሎም

ኣብታ ክትኣስራ ኩላ ድሕርታ ኣብ ፅቡቅ ተኣሲራ ብዙሕ እንታይ ድበሃለ ይብሉ ኣብታ ምእሳር ንድሕር ልካ ኣብታ ቦታ ኣላ ብዙሕ እንታይ ኣብ ተኣሳስራ ሽወ ድሕር ከም ገሎ ኮይና ክትበላሽ ትኽእል እዚኣ እታ ሒዞማ ብደገ ድመፁ ሰባት ኣብዚኣ ንኣስራ እዚኣ ኸ ታ ኮቡ ንገብረላ ማለት እዩ ሽዑ በዚያ ናይ እዚኣ ዓቐን እንዳረኣየት እዚኣ ትሰርሕ ነቲ ኣስናን ተውፅኦ

0: ካብ 2000 ሓደ ሞዴል ንላዕሊ ሰንሰር ኣለዎን። ሰን ድማ ስንወል ኣውፂኻ ኣሎ ንድሕራ እቲኻ ሞተር ኣይትስዓን እዩ እ ኮድ ስለ ዘለዎን በዚ ነቲ ኮድ በዚ መሳርሒ እዚኣ ጌርና እዚኣ ታቺፕ ትበሃል። እዚኣእቲያ ሜን ታሽሙ እዚኣ በዚኣያ እዚኣ ሕጂ ኮቢ እዚኣ ግበርና ምስ በልናያ እዚኣ ምስ ሓበትና በዚኣ ጌርና ንኣንሎ እዚ ሕጂ እዚኣ ክብለካ ከለኹ ነናተን ማካይን ነናተን ቺፕ ኣለዎን ሞዴል ንፈላለዩ በይና ጌርካ ከም ትሰርሐንሲ እዚ ፎርሲ ዝበሃል ኣለዎ ፎርዲ ዝበሃል ኣለዎ ብዙሕ ዓይነት ቺፒት ኣሎ ከከም ሞዴል እንተማካይን ንዓያን ምሰንበበትልካ ኢኻስኻ ኮቢ ትገብራ ወይ ድማ ሕጂ ከምዚ መፍትሕ ዝጠፍኦም ተሲኢሎ ሞ ኣብቲ ቦታ ከድና በዚኣ ማሽን ኣላ ሓንቲ እዚኣ ሲከይ ትበሃል ሓንድረት ካልእ ካብ እንዲ ማዕበላ ሕጂ መፂን ኣለዋ የብልና ላ እምበር ንሕና እዚኣ ኣብ ኮምፒተር ተኣቱ ኣብታ መኪና እዚኣ በዚኣ ተኣቱ ሽዑብዚ ምስ ሃብካያ ፕሮግራም ናገበረት እንታይ ዓይነት ማኪና ትፅሕፈላ ራባፎር ድያ ቶዮታ ድያ ካምብሪ ድያ ኒሳን ድያ ትነግራ ፕሮግራም ጌራ ምስረአየትካ ናይታ ማኪና ፕሮግራም ትበካ ብመሰረት ኮቢ ትገብረላ ትኽእል ካብኡ በዲሕካ
1: ኣነ ንብል ክእለት ድሕር ክትሰርሕ ተደሊ ኮንካስ ወፂኻ ክሰርሕ ይመርፅ። ምክንያቱ ካብ ተፀባይ ምዃንሲ ባዕልኻ ሰሪሕካ ክትገብር ይመርፅ። ስራሕሲ ድሕር ይኽእል ኢልካ ሰሪሕካስ ዘይከኣል ነገር የለን
0: ክሰርሓ ክእል ኣለዎን ድሕር ስኻ ተዓሊኻ ካብ ዓለም መን ናብ እየን ድሕር ኣብ ስራሕ ደ ይወፈርካ እየ ሰሪሐን ክነብራ ደቀን ክዕብያስ ክትምህረን ክንክእል ኣለና ከም ፀቐይትካ ጥራሕ ኣብ ገዛ ከም መፍረይ ጥራሕ እንድሕር ገለ ትጥቀመላ ኮንካሲ ወላ ንኩላትና ሳይ ፅቡቕን እዩ ነቲ ሕብረተሰብ ነዛት ሕጂ በዓልቲ ሓዳርያ ኣርባዕተ ቆልዑት ኣለዋ ወላ ሓንቲ ካብ ሓዳራስ ዝኽልክላ ነገር የብላን ኣብ ቆልዑታ ተምሃሮ እዮም እንዳሰርሐት እናተምሃሩ ስራሓ ሓዳራ ትገብር ስራሓ ድማ በዚ ትገብር

0: ደስ መጀመርታ ሰባት ኩሉ ነገር ስባዛሕ ይብልውሉ ነይሮ
1: ኢንሻላ
0: ዝኾነ መፍትሕ ብሓደ ዓይነት ይመፅ ነይሩ ሓደ ዓይነት ይኸ ነይሩ ሕጂ ከም ናይ ቀደም ኣትሒዝካ በይኒ ነይሩ ሓንቲ ዓረብያ ነራቶ ማለት እዩ ሕጂ ብዝተፈላለየ ቅርፂ ድዩ ዲዛይን ድዩ እንዳተፈላለየ እዩ ዝመፅ ዘሎ ቀዳማይ ኮ እስካ ሕጂ ክባዛሕ ኣብ ኤርትራ ክባዛሕ ዘይክእል ዘሎ መፍትሕ ከምዚ ዓይነት ዝመሰለ መፍትሕ እዩ ብኸመይ ከዓ ተልካ ከዓ ኣብ ናይ ዝበዝሐ ናይ ዓድና ዘለዋ ማሽን ከዓ ብሓደ እዩ ዘለዎ ሓደ ስኒ እዩ ዘለዎ ናይ ሓደ ቅርፂ እየን ክወፃ ዝኽእላ ኣብዚ መፍትሕ ግን ክልተ ቅርፂ እዩ ዘሎ ክልተ ቅርፂ ስለ ዘሎ ከቲ ክልተ ቅርፂ ከዓ ናይ ዝተፈላለየ ዓረድ እዩ ዘለዎ ማለት እዩ ተዓረድ እዚ ኢና ንብሎ እዚ ዓረድ እዚ ኣብ ዝበዝሐ ካብቲ ዝተለምደ ማለት እዩ ኣብ ሓደ ዓረድ እዩ ዝመፅ ነይሩ ሓደ ዓይነት ዓረድ ዘለዎ እዚ ዝመፅ ዘሎ ግን ኣብ ክልተ ዓረድ እዩ ዝመፅ ዘሎ እቲ ዓረድ ከዓ ኣፀራርብኡ ከዓ በበይን ይመፅ ዘሎ ማለት እዩ እቲ ዓሌት መፍትሒ ኣይመፀን እቲ ኣፀራርብኡ ከማ ብኢድ ከማ ክስራሕ ኣይክእል ብኢድ ስራሕ እንድዩ ወላ ብኢድ ክስራሕ ኣይክእል እቲ ካልኣይ ብካልኣይ ደረጃ ዝባዛሕ መፍትሕ ከዓ ከምዚ ዓይነት መፅ ኢሎ ኮልት ንብሎ ማለት እዩ እዚ ከዓ ልክዕ ናቱ ተመሳሳላይ እ ብክልተ ወገን እዩ ዘለዎ ናይቲ ግን በበይን እዩ ተዓረር በበይን እዩ ናይዚ ግን ሓደ እዩ ፖዚሽኑ ማለት እዩ ሓደ እዩ ሕዚ እዚ ከዓ ኮፕ ኸውን እዩ ይስራሕ እዩ ግን ኣብ ስሩሕ እዩ ክስራሕ ዝኽእል ካብ ዜሮ ተመኪስካስ ክሰርሖ ይትኽእል ኒኻ ኣብ ስሩሕ ክሰርሖ ትኽእል ከምዚ ምስልቲ ዓይነት መፍትሕ ስራሕ ከለካ ጥንቃቐታት ተለየ ቀስ ኢልካ ርግኢልካ ድሕዘይ ስራሕከ እታ መፍትሕ ክነጥረካ ትኽእል ብሓይሊ ሓይሊ ከዓ ይልየኒ

እዚያ ሕጂ ቪቪዳይ ትበሃል ማለት እታ ቺፕ ኣድያ ንእትወላ ዳሕራይ ምስታ ዘላ ምስታ መኪና ዘላ ኮት ነግረካ ማለት እዩ ኣባኸላ ትእትዋ እታ መፍትሕ ኣውፅእ ኣቢልካ ዲኻ ምሻሎ ኣለዎ ትሪክ ናቱ ማለት እዩ ሕጂ ኣብዚእታ ቀንዲታ ዝበልኩም ዛ ቺፕ ኣብዚያ ምስኣተወት እያ እታ ኮት ህባ ማለት እዩ እዚኣ ኸ ኤክስ 100 ትበሃል ከም ዝበልኩኻ ማለት እዩ እቲ ዓሌት ንዓሌት ስለ ዝፈላለዩ ኣብዚኣ ትነግረካ እታ ፒንኮድ ኣብዚኣ ትህባ ማለት እዩ በዚ መሰረት ኣባላፍታ ናይ መኪና ኮምፒተር ኣላ እታ ኮምፒተር ሂብካ በዚ መሰረ ከብከያ እቲ ቺፕ ናይቲ ቺፕ ናምበር ትበካ በዚ መሰረት ከ ኮፕ ትገብሮ ምፍትሕ ማለት እዩ እዚኣ ኸ ኤክስ 100 ትበሃል ኣብኤክስ ሆርስ ማለት በዚኣ ዘይከውን ማለት እዩ በዚያ ዘይባዛሕ ቺፕ በዚያ ክባዛሕ ክእል እዩ ማለት እዩ ኣብታ መኪና ኣረኻኺብና እዚኣ ዘይትገብሮ እዚኣ ክትገብሮ ትኽእል ስለ ዝኾነት እዚኣ ኸ ዘይትገብሮ እዚኣ ትገብሮ ማለት እዩ እዚኣ ኤክስ 100 ከዓ ማለት ከምዚ ክሪኤኩም ዝፅናሕኩ ተማሳስልነት ኣለዋ ፍሉይ ዘብላ ከዓ ግድን ብዘይ መኪና እታ መኪና ኣብዘይብሉ ክትሰርሕ ኣይትኽእል እዩ

ናይ ውሕስነት ናይ ዝመፍትሕ ክንብል ከለና ሓንቲ ሓንቲ ኸሳፈርቶ ክንከፍታ ከለና ቅድሚ ምኽፋትና ተጠፊኣትኒ ኢሉ ተመፂኡ ዋነቱ ምዃና መረጋገፂ ወረቕት ከ ምፃልናስ ዋላ ሓንቲ ኣይንከፍተሉና እታ መፍትሕ በርከሲ ንሕና ንኸፍቶ ኢና ዘለና ውሽጢ እንታይ ከም ዘሎስ ኣይንፈልጥኒ ኢና ሕጂ ዋነቱ ናትዩ ተረጋጊፁ ካብ ፖሊስ ወረቐት ክመፀና ማለት እዩ ካብቲ ፖሊስ ወረቐት ምስ መፀና ንሕና ከዓ ንኸፍቶ ማለት እዩ ሕጂ መኪና ሃንደበት ሰንትራል

ሎክ ዝበሃል ኣሎ። ሰንትራል ሎክ ሕጂ ድሕርካ ዓፀኻ ትኸይድካ ኣብ ሓሙሽተ ደቂቕ ዓፂ ይባሉ ኣብ 10 ሰከንድ ሕጂ መፍትሒ ርስዕዎ ሕጂ ኣብ ይዕፀዎ ሕጂ ንሕና ኣይንፈልጦም ኒና ናቶም ድያም ዋነት ዲ ኣይኮነትን ሽመን እያ ቀንዲ ዋና ናቱ ከይተረጋገፀስ እታ መኪናስ ኣይንኸፍታን ኢና ሊብሬቶስ ክንርኢ ኣለና መን እያ ይሕተት ይቕድ ቅድም ዋላ ሕጂ ኣብዚ ቺፕ ሰንሰር ዝበሃል ኣሎ ኣብዘን ሞዴል መኻይን መፍትሒ ይጠፍኦም እጂ እቲ መፍትሕ ስቕኢልካ ይኮንካ መፍትሕ ስራሕ ኣቢልካ ስቕኢልካ ይኮንካ ትሰርሖ ፕሮሰስ ኣለዎ ማለት እዩ ቺፕ ዝበሃል ፕሮሰስ ኣሎ ሕጂ እዚ ከም ኤኣይ ማለት እዩ ኣንቢቡ ይሕሊፉ የተሰኣልካ ታ መኪና ማለት እዩ ሕጂ መብዛሕትኡ ዝስራሕ መፅ እዩ ሕጂ ዝስራሕ ቅድሚ ምፅኡ ግን እታ መኪና ናይ መንያ ሻሎ ዝኾነ ሲ ዋንነታ ካብ ሕጊ ኩሉስ ብሕጊ ክኸይድ ኣለዎ ኢና ንብል ማለት እዩ ሕጊ ከይክበርናስ እቲ ስራሕስ ኣይን ጅምሮ ኢና ማለት እዩ እ ንሓትት ኢና ንረጋገፅ ምፅእ ወረቐታ ምፅእ ገዛኻ ምዃኑ ብኸመይ ንፈለጥ ንሱኻ ዝእምን ጭብጢ ከይምፀስ ኣይንኸፍተሉን ኢና እንተ ካብ ጎረቤት ድዩ እንተ ካብ ዋና ገዛ ድዩ ወረቐስ ግድን ሒዙስ ክመፅ እዩ ገዝኡ እተኮይኑ ማለት እዩ እንተ በቲ ኣንፃር ማለት እዩ ብሕማቅ ክንሪኦ ከለና ከዓ ሰረቃ እተኮይኑ እ ካብ ዘረባ ፖሊስ ገለ ከይመፅ ኢሉ ካድን ክፍትን እዩ ማለት እዩ እዚ ከዓ ይረአ እዩ ግን ብከምዚ መሰረስ ካሕጂ ሕማቅ ነገር ዝኣይከጠመና ዘሎ ኣሰራርሓና ማለት እዩ።

ዝኸበርኩም ተኸታተልቲ መደብ ማእገር ናይ ሎሚ ትሕዝቶ መደብ ማእገር ኣብዚ ተዛዚምሎ ኣብ ዝመፅእ ሰሙን ብካልኦት ትሕዝቶ ኢና ክንረኸብ ክሳብ ሽዑ ሰሰናይ ብሩቅነ እናበልኩ ቅድሚ ምስንባተይ ምስኹም ፀናሕና ጋዜጠኛ ሳምራዊት ሊቪዮ ሳላይ ኣፎም ፀጋይ ብምዃን ኢና ሕጂ ድማ ናብ ዝተረፉ መደባት ኤሪ ቲቪ ነስግረኩም።

0: ሰላም ዝኸበርኩም ተኸታተልቲ መደብ ቀስቲ ድሕነት ንሎሚ ድማ ዝኸበርኩም ተኸታተልትና ኣብ በዝሓለፈ ሰሙን ካብ ዘጋጠሙ ሓደጋታት እንታይ ክንምሃር ንኽእል ብምባል ኢና ገለ ካብቶም ዘጋጠሙ ሓደጋታት ሒዝናልኩም ቀሪብና ዘለና። እዛ ኣብ ስእሊ ንዕዘባ ዘለና ሓደጋ ቅድሚ ዝተወሰነ መዓልትታት ኣብ መስመር ኣስመራ መቐርካ ኣብ ከባቢ ፀዓዘጋ ዘጋጥመት ሓደጋ እያ። እንታይ እዩ ትጠንቂ ሓደጋ? እንታይ ሳዕብን ከወሪዱ ኣሎ? ካብኡ ኸ እንታይ ና ክንምሃር ብዝብል ኣርእስቲ ድማ ነቲ ምዝ ሓደጋ ዝመርመረ ኣባል ፖሊስ ትራፊክ ዝገበርክዎ ዕላል ኣሎ ተኸታቲልና ንመለስ።
1: እዚ ሓደጋ ብዕለት 26/9/226 ሰዓት 16:45 በትናትና ቋፃፅራ ወታደራዊ ቋፃፅራ እዩ ኣጋጢሙ። መኪና ሃየንዳ እያ ካብ ኣስመራ ተወጊሳ ንመቐርካ እያ ትኸይድ ነራ። እዚ ሰብዚ ነዛ ማኪና ሒዝዋ ብዝነበሮ ሓደገኛ ኣመራርሓ መጀመርያ ምስ ቢንቶ እዩ ተጋጭዩ። ምስታ ቢንቶ ምስ ተጋጨወ ድሕሪ ናታ ቢንቶ ፀዲፉ ብኣርባዕተ እግራ ንላዕሊ እያ ትገብር ሰባት ፅዒኒ ነይሩ። ኣብዚ 9 ብከቢድ ተሃሪሞም 2 ብቐሊል እዮም ተሃሪሞም ዘለዉ። ብዚ ፀብፃብ ከምዚ ነፅሮ ዘሎ ብዝነበሮ ፍጥነት ዝያዳ ሰብ እውን ፅዒኑ ካብቲ ዝግብኦን ላዕሊ ፅዒኑ ነይሩ። ምስ ቢንቶ ተጋጭዩ ከዓ ናብ ቢንቶ ኣትዩ እዩ ዝግምጠል። ኣብ ልዕልታ ማኪና ከዓ ዳርጋ ናብ ካብ ጥቕሚ ወፃኢ ገይርዋ ክንብል ንኽእል ኢና። ከቢድ ሃስያ ኣውሪዱላ ኣሎፍታ ተሽከርካሪት ኣብ ቢንቶ እውን ከምኡ ብተመሳሳሊ ቢንቶ እውን ከቢድ ዕንወታ ብፂሑ ኣሎ። ዋላ እኳ ሞት እንተዘይሃለወ ከቢድ ኣካላዊ ጉድኣት በፂሖም እዮም። ገሊኦም ኣብ ኦፕሬሽን ኣትዮም ኣለው። ከቢድ ናይ ዓፅሚ ማሃረምቲ ናይ ርእሲ ማሃረምቲ ዘጋጠሞም ኣለው። ስለዚ ዛጊት በዚኦም በዚ ሰዕበ ሞት ኣይሰማዕናን ኣለና። ግን ከቢድ ሃስያ ናብ ልዕሊ ሰባት ከቢድ ስንክልና ሕዱር ናብ ዝኾነ መጉዳእቲ ዝበፅሐ ዝተሃሙ ኣለው። እዚ ምስ ናይ ኤጋር ናይ ኤዳው ናይ ርእሲ ዝኣመሰለ ማሃረምቲ ዘጋጠሞ ከቢድ ሃስያ ዝፈጠረሎ ነዊሕ ግዜ ንክሓዊ ዝወስደሎም ገሊኦም እውን ሕዱር ሕማም ኮይኑ ብነብሶም ከም በሰላ ዝቕፅል ሃስያ በፂሕዎም ኣሎ። ኣብዚ ኣዴታት ኾና ኣቦታት መንእሰያት ኩሎም ብሓፈሻ ኣብዚ ሓደጋ እዚ ዝተሳተፉ ኣለይቲ ስድራ ቤት ጎየይቲ ናበይቲ ንስድራ ቤት ናበይቲ ዝነበሩ እዮም ሃስያ እዚ ሃስያ ኣለዎም። ምክንያቱ ኣለይቲኦም ንስድራ ቤት ጠወርቲኦም እዚኣቶም ኩሎም ክንዲ ዝምልኡ የጉድሉ ኣለው። ንሕክምና ዝወፅእ ወፃኢታት ንዕኦም ንምሕካም ግዜ ብዙሕ ነገራት ሰሪሕካ ክንዲ ትምልእ

0: መሊስካ ካብቲ ኣቕሚጥካ የፀናሕኻ ወይ እውን ካብቶም ገለገለ ዝሕግዙኻ ንዕኡ ንምሕካም ዝወፅእ ወፃኢታት መወዳእታ የብሉን። ስለዚ ሓስ ኣለዎ።
1: ዝኸበርኩም ተኸታተልትና ኩሉ ግዜ ተሽከርካሪት ኣብ እንመርሓሉ እዋን እንተኣ ግቡእ ኣጠቃቅማ ወይ ድማ ውሑስ ትራፊካዊ ምንቅስቃስ ዘይነዘወትር ኮይና እቲ ከጋጥም ዝኽእል ሓደጋ ከምዚ ኣብዚ እንዕዘቦ ዘለና እዩ። ስለዚ ኩሉ ግዜ ኣብ ምንቅስቃሳትና ሓደገኛ ኣመራርሓ ኣወጊድና በቲ ግቡእ ትራፊካዊ ምንቅስቃስ ክንንቀሳቀስ ድማ በዚ ኣጋጣሚ መልእኽቲ ከነመሓላልፍ ንፈቱ። ብዘይካዚ ዝኸበርኩም ተኸታተልትና ዕለት 30 ወርሒ 9/2026 እውን ኣብ ከባቢ ቢያሳ ሚካኤለ ዘጋጠመ ሓደጋ ኣብ ሴማፎሮ ነይሩ። ኣብቲ ቦታ ከምዚ እንዕዘቦ ዘለና ኣብ መንጎ መኪናን ብሽክለታን ዘጋጠመ ሓደጋ እዩ። እቲ ጠንቂ እንታይ እዩ ነይሩ? ቀይሕ ትሒዝካ እንትኣ ትጓዓዝ ኮንካ ቀይሕ ተዋሂብካን ከሎ ጠጠዋ ክንትብል ክትሰግር እንትኣ ትፍትን ኮንካ እቲ ከጋጥመካ ዝኽእል ሓደጋ እዚ እንዕዘቦ ዘለና እዩ። ንዝያደ ሓበሬታ ንዝርዝራዊ ሓበሬታ ኣብ ከመይን እንታይን ኩነታት ኣጋጢሙ ተኸታቲልና ንመለስ።

0: ሰዓት 8 ፍራንስ 7 ኣቢሉ ይኸውን። ሓንቲ መኪና ቀጠልያ ተወሊዕላ ብግቡእ መንገዳ ትኸይድ ነይራ። ሓደ በዓል ብሽክለታ ብሲነማ ዳ እንተመፅኡ ንሹቕ ገፁ ንሜዳ ኤርትራ እዩ ዝቆርፁ ነይሩ። እዚ በዓል ብሽክለታ ቀይሕ ተወሊዑ ከሎ እዩ ደው ከይበለ ሰጋእ ከይበለ ብዘለዎ ዝሓልፍ በዓል መኪና ከዓኒ ቀጠልያ ኣለዎ ቀጠልያ ተወሊዕሉ ይሓልፍ ኣሎ። ኣብ መንገዲ ከሎ እዚ በዓል ብሽክለታ ቀይሕ ጥሒሱ ስለ ዝኣተዎ ሃሪሞዎ። ከምቲ ኣብ ስእሊ ንሪኦ በዓል ብሽክለታ ቀያሕ ስለ ዝተወላዓትሉ ንዕኡ ቆሪፀን ዝኸደ ኣጋር ቀጠልያ ስለ ዝተወላዓለን ንኣንፃሩ ምስተን ማዕረ ናይታ ማኪና ምስአን ከማን ንኣሰር እዩ ተሰሓሒቱ። ሓንቲ ሰበይቲ እንተርእና ኣብኡ ሰበይቲ ትሰግር ኣላ። ነታ ሰበይቲ ጥሒስዋ እዩ ዝሓልፍ ምስታ ማኪና ከዓ ይረኸብ። ሕጂ ነታ ማኪና ነታ ሰበይትን ቀጠልያ ሂብዎን ኣሉ፣ ምክንያቱ ብማዕረ ይሓልፋ ስለ ዘለዋ። ንዕኡ ግን ይቆርፅ ስለ ዘሎ ቀይሕ እዩ ነይርዎ። እዚ ቀይሕ ሴማፈሮ ጥሒዙ ምስታ ማኪና ተጋጭቡ። ፅቡቅ ኣጋጣሚ እዩ። ከቢድ ኣካላዊ ማሕሰይቲ ይኹን ናይ ሞት ኣይበፅሖን ካብ መድሒኑ ኣሎ። ስለዚ ኣብ ከምዚ ዓይነት ናይ ሴማፈሮ ብሽክለታ ጥንቃቐ ክገብሩ መራሕቲ መኪና ብኩሉ ተጠቃማይ ፅርግያ ጥንቃቐ ክንገብር እየ ዝላቦ። ምክንያቱ ብፍላይ ሰብ ብሽክለታ ዒራ ታርጋ የብልናን መንከይ ሕዘና መንከይ ርእየና ካብ ዝብል ንፀጋም ምጥዋይ ክልኩል ከሎ ይጥወዩ፣ ቀይሕ ከሎ ጥወዩ። ናይ ግዲ ናኡስ ሓደ ተቆፃፀራይ ኣካል ትራፊክ ፖሊስ ክህሉ ይደልዩ። እሱ ተልዩ ሕጊ ክበር፣ እሱ ተዘየልዩ ሕጊ ኣይክበር። ኣብዚ ግን ንሕልና ኸ ንዓኻ ክትብል ሕጊ ከተኽብር ኣለካ፣ ንድሕነትካ ክትብል። ምክንያቱ እዚ ንርኣናዮ ሃሲኡ ቅድሚ ሕጂ ዝሓለፉ ብሂወት ዘየለዉ ሕጂ ቀይሕቲ ዒሶም ዝሞቱ ቀይሕቲ ዒሶም ኣብ ሓደጋ ዝኣተዉ ዝሰንከሉ ብዙሓት እዮም። ካብዚኦም ክንምሃር ክንክእል ኣለና።
1: ዝኸበርኩም ተኸታተልትና ኩሉ ግዜ ናብ ሴማፎሮ ኣብ እናኣትወሉ እዋን ነቲ ከባቢና ተዓዚብና ቀይሕ ኣብ ዝኾነሉ ጠጠው ክንብል ቀጢላ እንተተዋሂብና ብውሑስ ኣገባብ ክንሰግር እዩ ዝግባእ። ከምኡ እንተዘይጌርና እቲ ከጋጥመና ዝኽእል ሓደጋ እዚ ንዕዘቦ ዘለና እዩ። በዘይካዚ ኣብ ከባቢ ሴማፎሮ ብዙሕ ጥሕሰታት ዘጋጥም ኣሎ። ኣብ ሴማፎሮ ዝፍፀሙ ጥሕሰታት እንታይ እዮም ዝመስሉ? ቀይሕ እንከሎ ዝሓልፉ ኣለዉ። ምዕፃፍ ዘይፍቀድ ክዕፀፉ ዝፍትንውን ብዙሓት መራሕቲ ተሽከርከርቲ ተዓዚበ ኣለኹ። ቅድሚ ቅሩብ እዋን ኣብ ዝነበረ ግዜ ኣብ ሴማፎሮ ዝተፈፀመ ጥሕሰታት እውን ኣዋሃሂ ደቕሪበየ ኣለኹ። ተኸታቲልና ንመለስ።
2: ከምዚ እንዕዘቦ ዘለና ኣብዚ ፅርግያ እዚ ንፀጋም ምዕፃፍ ኩልኩል እዩ ዝብል ታቤላ ኢና ተተኺሉ ንዕዘብ ዘለና። ከምዚ እንዕዘቦ ዘለና ግን መራሕዛ ኢኣርዋን ቢ47 ባር 2 ዝታርጋኣ መኪና ግን ኣብዘይ ፍቕር ቦታ ንፀጋም ክዕፀፍ ይፍትና ኣሎ። ከምዚ ንዕዘቦ ዘለና ድማ ነቲ ሕጊ ጥሒሱ ንፀጋም ተዓፂፉ ንዕዘቦ ኣለና። ኣብዚ እውን ከምዚ ንዕዘቦ ዘለና ንፀጋም ምዕፃፍ ኩልኩል እዩ ዝብል ታቤላ ተተኺሉ እናሃለወን ከሎ መራሕዛ ኢኣርዋን ሲ81 ባዶ 2 ዝታርግኣ መኪና ሕጊ ጥሒሱ ንፀጋም ክዕፀፍ ንዕዘቦ ኣለና። ነቶም ብፀጋም ወገን ዝርከቡ ዘለዉ ኣጋር እውን ናይ ቀጠልያ ወይ ድማ ናይ ሕለፍ መልእኽቲ ተዋሂብዎም እናሃለወን ከሎ እዩ። ንሱ ብኣንጻሩ ሕጊ ጥሒሱ ናብቶም ሰብ ኣጋር ክመፅእ ንዕዘቦ ዘለና። ኣብዚ ሕጂ እውን ንፀጋም ምዕፃፍ ኩልኩል ዝብል ታቤላ ተተኺሉ ንዕዘቦ ኣለና። መራሕዛ ኢኣርዋን ቢ85663 ዝታርግኣ መኪና ግን ኣንጻር ሕጊ ጥሒሱ ንፀጋም ክዕፀፍ ንዕዘቦ ኣለና። ኣብዚ ከምዚ እንዕዘቦ ዘለና ንፀጋም ምዕፃፍ ኩልኩል ክብል ከለና ብክልቲኡ ኣንፈት ንዝመፅእ ተሽከርከርቲ ብሓደ ቀጠልያ ዝህብ መስመር እዩ።

ኣብዚ ድማ ከምዚ ንዕዘቦ ዘለና ክልቲኤን ቀጢላ ተዋሂቦን ኣብ ዝሓልፋሉ ዘለዋ እዚ መራሒ እዛ ተሽከርካሪት ዕግታ ብምፍጣር ብኣዝዩ ኣሰካፊ መንገዲ እዩ በዚ ክሓልፍ ንዕዘቦ ዘለና። እዚ ንዕዘቦ ዘለና እውን ኣብ እዋን ለይቲ ዝተፈፀመ ጥሕሰት እዩ። ኣብዚ እውን ንፀጋም ምዕፃፍ ኩልኩል ዝብል ታቤላ ተተኺሉ ንዕዘቦ ኣለና። መራሒት እዛ እንዕዘባ ዘለና ኢኣር1 ብ624 ዝታርግኣ መኪና ግን ሕጊ ጥሒሱ ንፀጋም ብምዕፃፍ ጥሕሰት ክፍፅም ንዕዘቦ ኣለና። ኣብዚ እውን ከምዚ ንዕዘቦ ዘለና እዚ ቦታ እዚ ንፀጋም ምዕፃፍ ኩልኩል እዩ። ብኣንጻሩ ግን መራሒ እዛ ኢኣር1 ኤ8375 ዝታርግአ መኪና ሕጊ ጥሒሱ ንፀጋም ክዕፀፍ ንዕዘቦ ኣለና። ኣብዚ እውን ብተመሳሳሊ ኣብዚ ቦታ እዚ ንፀጋም ምዕፃፍ ክልኩል እዩ ዝብል ታቤላ ተተኺሉ እናሃለወ መራሒ እዛ ኢኣር1 ብ5992 ዝተረግአ መራሒ ተሽከርካሪት ሕጊ ጥሒሱ ንፀጋም ክዕፀፍ ንዕዘቦ ኣለና። ምናልባት ኣብዚ ብዙሕ ተሽከርከርቲ ስለዘየለ ዳኣ እምበር ብዙሕ ተሽከርከርቲ ነይሩ እንተዝኸውን ነይሩ ክሳዕ ክንደይ ዕግታን ሓደጋን ክፈጥር ከም ዝኽእል ምግንዛብ ኣገዳሲ እዩ። ሕጂ እውን ኣብ ከባቢ ፑሽኪን ኣብ ዝርከብ ቦታ እውን ኢኣር1 ሲ76 ባድ4 ዝተረግአ መኪና ሕጊ ጥሒሱ ንፀጋም ክዕፀፍ ንዕዘቦ ኣለና። ኣብዚ ቦታ እዚ እውን መራሕዛ ኢኣር1 ሲ4221 ዝተረግአ መኪና ንፀጋም ምዕፃፍ ኩልኩል እዩ ዝብል ታቤላ ተተኺሉ እንዳረኣየ ንከሎ እዩ ኣንጻር እዚ ሕጊ ጥሒሱ ንፀጋም ክዕፀፍ ንዕዘቦ ዘለና። ኣብዚ እውን ብተመሳሳሊ ንፀጋም ምዕፃፍ ኩልኩል ኣብ ዝኾነ ቦታ መራሕዛ ኢኣር1 ብ1426 ዝታርግአ መኪና ጥሒሱ ንፀጋም ክዕፀፍ ንዕዘቦ ኣለና። እዚ ቦታ እዚ እውን ኣብ ከባቢ ካቴድራል ዝርከብ ሴማፎሮ እዩ። መራሕዛ ኢኣር1 ሲ6-8 ዝታርግኣ ተሽከርካሪት ከምዚ እንዕዘቦ ዘለና ብጫ ወሊዓትሉ ንከሎ ኣክንዲ ጠጠው ክብል ዝፍትን ግን ከምዘይተሕልፎ እንዳፈለጠ ንከሎ ክሰግር ኣብ ዝፈተነሉ እዋን ድማ ቅሩብ ሜትሮታት ምስ ተጓዕዘ እታ ሴማፎሮ ናብ ቀይሕ ተቐይራ ቀይሕ ጥሒሱ ድማ ክሰግር ይፍትን ኣሎ። ኣብዚ እውን ከምዚ ንዕዘቦ ዘለና መራሒ እዛ ኢኣር1 ብ772 ዝተረግአ መኪና ኣብ እዋን ምሸት በዚ ቦታ ኣብ ዝሓልፈሉ ዝነበረ እዋን ቀይሕ ተወሊዑ እንዳሃለወ ንከሎ ነዚ ቀይሕ ሸለል ብምባል እዩ ንፀጋም ክዕፀፍ ንዕዘቦ ዘለና። ኣብዚ ቦታ እዚ እውን ከምዚ ንዕዘቦ ዘለና እዛ ኢኣር1 ኤ6-36 ዝታርግኣ መኪና ቀይሕ ተወሊዑ እናሃለወ ንከሎ ጠጠው ኢሉ ክፅበ ኣክንዲ ዝግብኦ ጥሒስዎ ንቀይሕ ክሓልፍ ንዕዘቦ ኣለና። ኣብዚ እውን ብተመሳሳሊ መራሕዛ ኢኣር1 ብ7-8 ዝታርግኣ መኪና ቀይሕ ተወሊዑ እናሃለወ ከሎ እዩ ነዚ ሴማፎሮ ጥሒስዎ ክኸይድ ንዕዘብ ዘለና። ምናልባት ኣብዚ ነዚ መራሒ ተሽከርካሪ ጥራይ ዘይኮና እውን ነዞም ብማእኸል ክሰጉሩ ዝፍትኑ ዘለዎ ኣጋር እውን ኣቓልቦ ክንቦም ኣገዳሲ እዩ። ምክንያቱ መስገሪ ኣጋር ዜብራ እንዳሃለወ ንከሎ እዞም ንዕዝቦም ዘለና ኣጋርን መራሒ በሽክሌታን ግን ብኣንጻሩ በቲ ማእኸል ፅርግያ ክሓልፉ እዮም ዝፍትኑ ዘለዉ። ስለዚ እዚ ድማ ብመሰረቱ ጌጋ እዩ በቲ ንኣጋር ተባሂሉ ዝተፈቕደልና ቦታ ጥራይና ክንሰግርን ክንሓልፍን ዝግባአና። ከምዚ ንዕዘቦ ዘለና ድማ እቶም ቀጢላ ተዋሂብዎም ዝሰግሩ ዝነበሩ ኣካላት እውን ንዕኦም ከሸግሮም ወይ ድማ ኣብቲ ምንቅስቃሳቶም ገለ ፀገማት ክፈጥር እውን ንዕዘብ ኣለና። ትእሶም ኣብ ግቡእ ቦትኦም እዮም ዝርከቡ ዘለዉ። ቀጢላ ተዋሂብዎም ብግቡእ መስመሮም ይሰግር ኣለዉ። መራሕዛ ተሽከርካሪት እዚኣ ግን ብኣንጻሩ ቀይሕ ብምጥሓስ ኣብኦም ዕንቅፋት ክፈጥር ንዕዘቦ ኣለና። ኣብዚ እውን ከምዚ ንዕዘቦ ዘለና መራሕዛ ኢኣር1 ኤ2638 ዝተረግኣ መኪና ቀይሕ እንዳቆፀረ ንከሎ ኣክንዲ ጠጠው ኢሉ ክፅበ ዝግብኦ ጥሒስዎ ክሰግር ንዕዘቦ ኣለና። እዛ ብድሕሪኡ ትስዕብ ዘላ ተሽከርካሪት እውን ብተመሳሳሊ ክልቲኦም ነቲ ቀይሕ ትሒሶም ክሰግሩ ንዕዘቦም ኣለና። ኣብዚ እውን ብተመሳሳሊ መራሕዛ ኢኣር8 ኤ2268 ዝተረግኣ መኪና ቀይሕ
ሃልዩ እንዳ ቆፀረትን ከላ ብኣንጻሩተን ብካልእ ኣንፈት ዝርከባ ድማ ቀጢላ ተዋሂቦን ብዝሒ ዘለዎን ተሽከርከርቲ እንዳሰገራን ከለዋ እዩ ነቲ ቀይሕ ጢሒሱ ናብቲ

ማእከል ክኣቱ ንዕዘቦ ዘለና ዕግታ ክፈጥር እውን ንዕዘቦ ኣለና። ኣብዚ እውን መራሒዛ ኢኣርዋን ኤ 55444 ዝተርግአ መራሒ ተሽከርካሪት ቀይሕ እናቆፀረን ከሎ እዩ ጥሒሱ ብማእከል ክሓልፍ ንዕዘቦ ዘለና። ምናልባት ኣብዚ በቲ ቀጢላ ተዋሂቦዎ ዘሎ ቦታ ዝመፃ ተሽከርከርቲ ስለ ዘየለዋ ድኣ እምበር ክሳብ ክንደይ ሓደጋ ከጋጥም ይኽእል ነይሩ ምግንዛብ እውን ኣገዳሲ እዩ። ኣብዚ እውን መራሕዛ ኢኣርዋን ሲ 92 ባሮ 2 ዝተርግአ መራሒ ተሽከርካሪት ብዘለዎ ፍጥነት ገና ቀይሕ እንዳቆፀረን ከሎ እዩ ሸለል ብምባል ጥሒስዎ ክሓልፍ ንዕዘቦ ዘለና። በዚ ዝነበሮ ፍጥነት እንትርኣ ተዓዚብናዮ እውን ነተን በቲ ካልእ ኣንፈት ዝመፃ ዘለዋ ቀጢልያ ተዋሂብዎን ዘለዋ ተሽከርከርቲ ስለዘይነበራ እምበር እሰን ተዋሂብዎን ሓልፋ እንተ ዝነብራ ግን ብዚ ዝነበሮ ፍጥነት ከቢድ ሓደጋ ከጋጥም መኽኣለ ነይሩ። መራሕዛ ኢኣርዋን ሲ ባሮ 663 ዝተርግአ መኪና ከምዚ ንዕዘቦ ዘለና ብዘለዎ ፍጥነት ቀይሕ እናቆፀረን ከሎ ክሓልፍ ወይ ድማ ክሰግር ሴማፎሮ ከምዚ የፍቅደሉ እናሓበሮ ጠጠው ክብል ዝግብኦን ከሎ ብዘለዎ ፍጥነት ክሰግር ኢና ንዕዘቦ ዘለና። ነታ ቀጥልያ ተዋሂብዋ ክትሓልፍ ዝግብኣ ዝነበረት ተሽከርካሪት እውን ዕግታ ክፈጥረላ ንዕዘቦ ኣለና። እቲ ቀጥልያ ተዋሂብዎ ዘሎ መስመሮ ሓልዩ ኩነታት ናይ ፅርግያ ተኸታትሉ ይሰግር ስለ ዝነበረ እምበር እሱ ቀጥልያ ተዋሂብኒ ኢሉ ትኽኢሉ ይሰግር ተዝነብር እውን ሓደጋ ከጋጥም እውን ይኽእል ነይሩ እዩ ከምዚ ንዕዘቦ ዘለና ማለት እዩ። ኣብዚ እውን ከምዚ ንዕዘቦ ዘለና መራሕዛ ኢኣርዋን ኤ 1246 ዝተረግአ መኪና ቀይሕ ተዋሂብዎ ጠጠው ኢሉ ፀኒሑ ኣብ መንጎ ገና ምቁፃር ከየቋረፀትን ከላ ቀይሕ ኮላ ይ ክሰግር ንዕዘቦ ዘለና። ስለዚ እዚ እውን ብመሰረቱ ጥሕሰትን ጌጋን ምዃኑ ምግንዛቡ ኣገዳሲ እዩ። ስለዚ ዝኸበርኩም ተኸታተልትና ከምዚ ክንዕዘቦ ዝፀናሕና ኣብ ሴማፎሮ ኣብ እናኣትወሉ እዋን ኩሉ ግዜ ቀይሕን ቀጢላን ሓሊና ክንሰግር በዚ ኣጋጣሚ መልእኽተይ ከመሓላልፍ ይደሊ። ንቕሓትና ክብምባል ሓደጋታትን ሳዕቤናቶምን ንከላኸል። ሰላም።

0: ሰላም ከመይ ቀኒኹም? ዝኸበርኩም ተኸታተልቲ መልሲ ኣብ መስመር ሎሚ እውን ከም ወትሩ ብቁፅር ቴሌፎን 12244 ከምኡ 12244 እትሳተፍሉ መደብ ኣዳሊና ኣለና። ኣብ መስመር ሰብ ኣለና። ሄሎ
1: ሄሎ። መርሓባ
0: መርሓባ። መን ክብል?
1: ዮናስ።
0: መን?
1: ዮናስ። ዮናስ።
0: ዮናስ። ዮናስ መን?
1: ዮናስ የማነ።
0: ከበይኻ ዮናስ?
1: ላውጌን።
0: ላውጌን። ኣራይ ዮናስ፣ ቀዳማይ ደዋሊኻ ብ ቀዳማይ ደረጃ ካብ ሓደ ክሳብ 10 ቁፅር ምረፅ።
1: ቁፅር ሸዓተ
0: ሸዓተ
1: ሸዓተ
0: ትሸዓተ ትሸዓተ ኣራይ ኣራይ። እዚኣ ምስ ስፖርት ምትእሳር ኣለዋ ከም ብበልካ እየ ኢዳ
1: ስፖርት ብዙሕ ይንፈኒና
0: እዋ ግን ዜና እንተዳትሰምዐ ኮይንካ ጥራሕ ክትምልሳ ትኽእል ኢኻ ኢለ ግምት ከም ብበልካ ግን ድሓር ክንሪያ ብሓባር ከም ብበልካ እየ። ፕሬዚደንት ማሕበር ኩዕሶ እግሪ ሃገራት ማእከላይን መብራቕን ኣፍሪቃ ማለት ሴካፋ መን እዩ?
1: ሓሰበላ
0: ጊዜ ኣይትውሰድ ግን በርቲያ
1: ምረፅ ገብረና ኒ
0: ምርጫ የብላ ግን ኤርትራዊ ሓደ ኣብ ፈት ክህበካ ኤርትራዊ እቲ ፕሬዚደንት
1: ኣታ ካፍል ኣታ ኤርትራዊ ኢካ ኢልዎ
0: እሞታ ጊዜ ትኸደካ እንዲያ ደላ ዮናስ መሃል ሰብ ዳይድልክን
1: ሓንሳብ ኣለው ንክልተ ሰባት ምሳይ ሲ
0: ዓራይ ዒስራ ካሊኢት ክንበኩም ኢና ቅልጥፍ ኢልኩም መልስዋ
1: ካፍል እስራ
0: ዮናስ
1: ኣታ መፈጡና ባ እስራ ካሊኢት ኮይብና እዋ
0: ዮናስ
1: ኣ ኣለዉ ኣለዉ
0: ሞ ኣኺላታ ጊዜ
1: እንታይ መኾኑ ኢና ዋላ ሓንቲ ንኽእል ኢና ናይ ስፖርት
0: ኣቃበል ድሓን ካልእ ጊዜ ትዕወት ተስፋ ንገብር ክነግረካ ተመልሲ ዮናስ በል ክነግረካ ተመልሲ እንጂ ዮናስ ዮናስ ዮናስ ሰምዓን ኣለካዶ? ኣወ እቲ መልሳ ጳውሎስ ወልደ ሃይማኖት ኣኺልና ኣኺልያታ ጊዜ የቕሬታ የቕሬታ ዮናስ ጳውሎስ ወልደ ሃይማኖት ይበሃል ፕሬዚደንት ሃገራዊ ፌደሬሽን ኩዕሶ እግሪ ኤርትራ ማለት እዩ ኣቀኒልና ዮናስ ካልእ ግዜ ክትዕወት ተስፋ ንገብር ናብ ካልእ ደዋሊ ክንሰግር ኢና ሎ ሎ ሎ ሎ ምስ መልሲ ኣብ መስመር ኢኹም ዘለኹም ዝኸበርኩም ተኸታተልቲ ኣብ መስመር ኣለና ሰብ መስለኒ ግን ሰምዑን ኣለካ ኣነ ሎ

0: እዛ መስመር ስጋ ብንረኽባ ሕፃር መስጋ ገሪት ጌርና ክንመለስ ኢና። እዚ መደብ እዚ ወትሩ ቀዳም ቀትሪ ድሕር ዜና ዓረብ ብቐጥታ ተፈኒ ረቡዕ ምሸት ድሕር ዜና ትግረ ዝድገም መደብ እዩ ብመስመር ኣለና። ዲ ሰብ ሄሎ
1: ሄሎ
0: መርሓባ መልሳ መስመር መን ክብል?
1: ሳይሞን።
0: ሳይሞን መን?
1: መሓሪ።
0: ካበይኻ ሳይሞን?
1: ኣመይሓባ
0: ራይ ኣብ ቀዳማይ ደረጃ ቁፅሪ 9 ተመሪፃ እያ። ካልእ ቁፅሪ ምረፅ።
1: ቁፅሪ 8
0: 8 ቁፅሪ 8 ዓራይ እዚ ኣሁን ስፖርት እያ። ዳሓንዲኻ ስፖርት?
1: ዳሓንና ንሰታትን ኢና።
0: ፅቡቅ ማ ከንበበልካ?
1: ኣራ
0: ኣብ 227 ኣብ ዝካየድ ዋንጫ ሃገራት ኣፍሪቃ ክንደይ ሃገራት ነቲ ውድድር ከእንግዳየን ስመየን?
1: ሰለስተ።
0: መነመን?
1: ታንዛኒያ፣ ኬንያ፣ ኡጋንዳ።
0: ቁኑዕ መልሲ። ቁኑዕ መልሲ ሳይሞን። 110 ተዓዊትካ ኣለኻ። ንቐፅል ወይ ሳኽልና?
1: ንቐፅል።
0: ዓራይ ኣብ ካልኣይ ደረጃ ካብ ሓደ ክሳብ 10 ቁፅሪ ምረት።
1: ቁፅሪ 8 ዋላ እዚ ኣኺል
0: 8 ዓራይ ከም ብበልካ እየ ዝሓቶ። ዝተጠቐምናሎም መመላኽዒታት ኣብ ቆርበትና ዘይተደልየ ምልክታት ምስ ዘርእዩና ክንገብሮ ዝግባኣና ነገር እንታይ እዩ?
1: ናብ ሕክምና ምኻድ
0: ሓደ
1: እንደ ክትጠቅስ
0: ስትኽእሎ ጠቀስ።
1: እቲ ንጥቀመሉ ክነቋርፅ ኣለና።
0: ፅቡቅ
1: ካሊካ ፈላዳት ምውካስ
0: ኣ ሕክምና መኻድ ማለት ያሳ
1: ካሊ ድኣታ ንገብር ኣለና።
0: መጀመርታ ተቋርፆ ሓቂ
1: ተቋርፆ መጀመርያ ተቋርፆ
0: መኻድካ ግን ገለ ነገር ክትገብር ኣለ። ካብ ገዛካ ፈንካ ታይ ትገብር? ምልክት ኣርኢካ ኣሎ ወይ ቆርበትካ ተባላሽ ኣሎ ወይ ገለ ምልክት እንተ ኣርኢካ ወይ ናይ ቃፀሎ ስምዒት ተተሰሚዐካ እንታይ ምገበርካ?
1: ማይ ትሕፀቦካ?
0: ማይ ትሕፀቦ። ቁኑዕ መልሲ። ብፅሩይ ማይ ክንሕፀቦ ኣለና ማለት እዩ። ዝተጠቐምና ኣሎ መመላኽዒታት ኣብ ቆርበትና ዘይተደልየ ምልክታት ምዘርኢና ክንገብሮ ዝግባአና ነገራት እንታይ እያ ትብል ታሕቶ። ብህፁፅ ነቲ መመላኽዒ ካብ ምጥቃም ደው ምባል፣ ነቲ ተጠቂዑ ዘሎ ቆርበት ብፅሩይ ማይ ጌርካ መፅራይ ወይ ምሕፃብ፣ ብቕልጡፍ ድማ ሕክምናዊ ሓገዝ ምሕታት። እሞ 330 ኮይኑልካ ኣሎ ሳይሞን። ፅቡቅ መልሲ። ናብታ ሳልሰይቲ ደረጃ ንኽኢል ወይስ?
1: እሺ ንኽኢል።
0: እዚኣ እንተ ዳ ተዓዊትካ ኣላ 880 ክኾነልካ እዩ ማለት እዩ።
1: ቁፅሪ
0: 3
1: ግበለ።
0: ቁፅሪ 3 ከም ብበልካ እየ። ኣብ እዋን ዝሕል ኩናት ነቲ ብምዕራባውያን ዝተመስረተ ውድብ ኪዳን ሰሜን ኣትላንቲክ ማለት ናቶ ንክብድህ ብሕብረት ሶቪየት እትመርሖ ምብራቃዊ ደንበ ዝተመስረተ ውድብ እንታይ ተባሂሉ ይፅዋዕ?
1: ተልከኒ
0: ሓንሳብ ከም ብበልካ የ ፅኒኢልካ ስማዕ። ኣብ እዋን ዝሕል ኩናት ነቲ ብምዕራባውያን ዝተመስረተ ውድብ ኪዳን ሰሜን ኣትላንቲክ ናቶ ወይ ኔቶ ንክብድህ ብሕብረት ሶቪየት እትመርሖ ምብራቃዊ ደንበ ዝተመስረተ ውድብ እንታይ ተባሂሉ ይፅዋዕ? ፈሊጥካ ኣለካ ናቶ ወይ ኔቶ?
1: ኔቶ ሰይጡ ኣለኹ።
0: ልክዕ ከምኡ። እሱ ናይ ምዕራባውያን ሃገራት እዩ። ልክዕ ከምኡ ከዓ ናይ ምብራቅ ደንበ ሓደ ውድብ ነይሩ።
1: ናይ ሩስያ ማለት
0: ሩስያ ትመርሖወ
1: ካሓንሳብ ክንሓተላ

0: ብዙሕ ግዜ ብዜና እናተወና ተወስደ ድመፅ ሓቂ
1: ናብተይ ከ ብዙሕ ትፈልጠ
0: በል ፈትል ግዜ ትኸደካ ኣላ
1: እሺ
0: ሳይሞን
1: የብል ይሓትን ኣለኹ
0: ኣብ እዋን ዝሕልኩናት ነቲ ብምዕራባውያን

0: ዝተመስረተ ውድብ ኪዳን ሰሜን ኣትላንቲክ ናቶ ንክብድህ ብሕብረት ሶቪየት ትመርሖ ምብራቃዊ ደንበ ዝተመስረተ ውድብ እንታይ ተባሂሉ ይፅዋዕ?
1: ኣንጻር ናቶ ዋርሻው ፓክት ዶኹም?
0: ቆኑዕ መልሲ
1: ቤላ ቤላ
0: ካበይ ዳምፂኻ ያዳ
1: ኣዝያ ሰልቸን ገበ ፀኒሕና
0: ፅቡቅ ፅቡቅ ኣ ዋርሳ ፓክት ይበሃል 88 ዓዊትካ ኣላኻ ሳይሞን
1: ይቀኒናዜና
0: ነመስግነካ ይቀኒየና ሳትፋካ ይፈለየና ኣብ መስመር ካልእ ሰብ ኣለና ሎ ሎ
2: ሎ
0: መርሓባ መልሲ ኣብ መስመር መን ክብል
2: ሓሰብላይ
0: መን መን ኢልካኒ ሓሰበላ
2: ሓሰበላ
0: ሓሰበላ ካብ ስመራ ሓራይ ሓሰበላ ኣብ ቀዳማይ ደረጃ ቁፅሪ 8 9 ተሓቲተን እየን
2: ቁፅሪ 7
0: ኣራይ ሕጂ ነታ ቴሌቭዥን ድምፂ ከተጉድላ ኣለካ ወይ ብቴሌፎን ስለንሰማዕ ወይ ከዓ ካብ ክትረሕቀ ኣለካ ሰምዓ ንለካ ሕጂ ኣራይ ቁፅሪ 7 ቁፅሪ ክንደ ኢልካ ሓራይ እዚኣ እውን ምስ መማላክዒ ምትእሳር ኣለዋ ቅነ ዘይምጥቃም ዘይውሕሳት መማላክዒታት ስለዝኮነ ኢና ዘን ሕቶታት ኣቅሪብናየን ዘለና ብበልካ የ ምጥቃም ዘይውሕሳት መማላክዒታት ከምፅዎ ካብ ዝክእሉ ሳዕቤናት ንምክልካል ክግበሩ ዘለዎም ጥንቃቐታት ክልተ ጥቐስ ታሕቶ ተዳደይ ተረዳእትካ ከብርሃልካ ክእል እየ
2: ኣብርሃለይ
0: ዘይውሕሳት መማላክዒታት ከምፅዎ ካብ ዝክእሉ ሳዕቤናት ክንከላኸሎም ምእንቲ ቅድሚ ምጥቃምናን ማለት እዩ እንታይ ክግበር ዘለዎ ኣቀዲማ ሓንቲ ሕቶ ነራ እናተጠቐምና ኣሎም ፀገም ኣጋጢሙና እታ ክንገብር ኣለና ትብል እዚኣኸ ኣቀዲምና ክንከላኸሎ ኣለካ ዶ
2: ናይ ቆርበት ሕማም ዘይሰደለ
0: ታሕቶ ተረዲካ ዲኻ
2: ብምንታይ
0: ታሕቶ ፀኒልካ ምስምዓኒ ሓሰበላ ምጥቃም ዘይውሕሳት መማላክዒታት ከምፅዎ ካብ ዝክእሉ ሳዕቤናት ንምክልኻል ክግበሩ ዘለዎም ጥንቃቐታት ክልተ ጥቐስ እያ ትብል
2: ካብ ዘይተደለዩ ነገራት ዘይምትካል
0: እንታይ ኢልካኒ
2: ዘይተደለዩ ነገራት ዘይምትካል
0: ዘይምፍታን
2: ብሕክምና ዘይተኣዘዘልካ
0: ብሕክምና ዘይተኣዘዘ ዘይምጥቃም ሕራይ
2: ተጋጢሙ
0: ትብል ኣይኮነት እንትብል ኣላ ታሕቶኮ
2: ብምንታይ ትግበር
0: ንምክልኻሉስ እንታይ ና ክንገብር ዘለና እያ ንኸየጋጥም እንታይ ክንገብር ኣለና እያ ታሕቶ
2: ከየጋጥም ክትጥቀመሎም ይብርካ ኣብ ጀመርቱ
0: ሓራይ ሞኢልካ እያ ኳይካ ዝያዳ
2: ናብ ሓግዘና
0: ኣጆካ ፅቡቅ ኢካ ጎደላ ይሓፈሻ ሕጂ ሳ ህዝቢ ብሓፈሻ ንከይጥቀመሉ ሲ እንታይ ክግበር ኣለዎ እ ክንጥቀመሉ የብልና ኒኢልካ ያ ንዲካ ድሓን ከማ ክንወስዳ ኢና ግን ንከይጥቀመሉ ህዝቢ ንከይጥቀመሉ ክታ ክግበር ኣለዎ ትብል ወይ ድማ ብሕማቅ ንከይጥቀመሉ

0: ምስ መደብ መልሳ መስመር ኣለኹም ብመስመር ሰብ ኣለና። ሄሎ
1: መርሓባ። ሰላም
0: መርሓባ። ምን ክብል?
1: ተስፋለት ምሕረዳ።
0: ተስፋለት ካበይኻ? ተስፋለት
1: ከም ከርከበ
0: ተከዘ
1: ከርከበት
0: ከርከበት ፅባ ይሰማዓ ተስፋለት ከመይ ኣለ ስራሕ? እሞ ተስፋለት ቁፅሪ ምረፅ ኣብ ቀዳማይ ደረጃ ቁፅሪ ሓደ ኣራይ ከም ብበልካ በል ንመስርሒ ኒክሌሳዊ ፀዓት ብብዝሒ ኣብ ጥቕሚ ዝውዕል ባእታ እንታይ እዩ? ወይ ኤለመንት ማለት እዩ። ኤለመንት ዩራኒየም። ቆኑዕ መልሲ። እንታይ ካ ትሰርሕ ኣብ ከርከበት?
1: እንዳ ኤሌትሪክ ይሰርሕ።
0: ኤሌትሪክ ትዝርግሕ ኣለኹም? ኤሌትሪክ ወይስ
1: ዳርጋኹም ምሕዳስ ናይ ፓወር ፕላንት
0: ትሕድሶ ኣለኹም? ማኹም ያ ኣሎ ስራሕ
1: ስራሕ ድሓን
0: ሓንዲ ፅቡቅ ሓራይ። ቆኑዕ መልሲ። ዩራኒየም ናብ ካልኣይ ደረጃ ንኽድ ኣይ ቁፅሪ ምረፅ። ቁፅሪ ሓደ ራይ ኣቐዲም ናብ ብዛዕባ ኔቶ ሓቲትና ነርና ትከታተሎ ፀኒሕካ ዲካ ዝመደብ ርሒቀላ እሞ ከም ብበልካ እዚኣ ኪዳን ሰሜን ኣትላንቲክ ኔቶ ክንደይ ኣባል ሃገራት ኣለዎ?
1: ኣይ ካሓስበላ ኣይ

0: ካሜራ እዩ
1: ኣላ ካልኦት ትሳለጥ
0: ኣለኹ 14 ዝኾነ
1: ኣይኮናን
0: 32
1: ኮና መልሲ 32 ካበይ ዳ ካበይ ናበይ ዳ ተናጢርካ
0: ኣገዛን ተደናጊረ ቁርብሲ
1: ኣራይ ተስፋለጥ ቆኑዕ መልሲ 330 ተዓዊትካ ኣለኻ ሳልሳይ ደረጃ ንኽይድ
0: ሳልሳይ ደረጃ ንኽይድ
1: ቁፅሪ ምለጥ
0: ቁፅሪ ሓደ
1: ሕጂ እውን ቁፅሪ ሓደ ኣራይ ስፖርት ከመይ ኢካ ትካታተ ኣለኻ
0: ዎ ደሓኒ
1: ፅቡቅ እማ ከም ብበልከ እየ
0: ኣራይ
1: ብምክንያት መበል 36 ዓመት ዝኽሪ ስርሒት ፈንቅል ኣብ ዝተካየደ ኣህጉራዊ ውድድር ፍርቂ ማራቶን ምብራቅ ኣፍሪካ ቀዳማይ ኮይኑ ዝተዓወተ ኣትለት መን ይበሃል?
0: ሓስብላ
1: ምሕሳብ ተድልያ ኣሎ ግዜ ውስድ ኣቢላ እያ ከዓ
0: ቅሩ ግዜ ወሲዳ ምርጫ ዘይትገብረና
1: ምርጫ የብላን ሳልሳይ ደረጃ እንደዚኣ ምስናይ ቅሬቱ ግን እንታይ ክሕግዘካ መስለካ? ሓንቲ ዕድል ክህብ

በካ እንተ ተሰማሚዕና ማለት እዩ ሰ ኢልካ ትፍትንቶ ኮይንካ ናባኻ ክገድፋ እተ ሓንቲ ዕድል ክበካ ኮይነ ግን ክለቡ እተ ነጊርካ ንኻ ከምዝተዓወትካ ክንሓስባ ኢና ግን ሓንቲ ዕድል እያ ተራዳዲና ዲና ተራዳዲና ዲና ቀድሞ ነነፅራ ስምምዕና ሓንቲ ዕድል ሓንቲ እተ ጥራሕ ዕድል ትፍትን ኮይንካ ወይ ክለቡ ወይ ስሙ ተሂብካኒ ከምዝተዓወትካ ሓስባ እየ ደጋጊምካ እንተ ክትፍትን ኮይንካ

0: identiteten til det ikke.
1: ራይ ተሰማ ሃላን ቢሃ ኮይን ካርካ ወሰድ ካን ያርካ ሕጂ ታሽልማ ታ ስምቱ ስምያት ወለላ ታሕቶ ሕጂዳ ሓይሽ ደቀ
0: ኣቤል ተክሉ
1: ኣይኮነን
0: ወይ ንራሓን ገማ ሕዘበላ
1: ዋ ናዳ ናዳ ሕጂ ስሙ ኣምፃ ያዳ ውለዳ
0: ሩ ሓጊዘና
1: እሞ ፈቲና ኮ ቀነ ሕግዝ ግን ባዕልካ ታ ምርጫ ይወሰድካ እየን ቀላል ምርጫ እየ ራ ዝሓሸት
0: ቀዳመይቲ ምርጫ መሊሻ እየ ቅር
1: ግዳ ፈትን
0: ቁርስትንረ ላ ምርጫ ኣስማ ትብል ምርጫ ግበረለይ
1: ዳ ሓይልካ ና ወዲ ፈትን ሞ ክንውዳእዛ ግዜ ሓውን ተኸይድ ስለ ዘላ
0: ተወልደ
1: ኣይኮነን ሓንቲ ናይ መወዳእታ ዓድል
0: ዩኒቨርስቲትና
1: ሓንቲ ሞ ፈትን ሓንቲ ፈትን
0: ኣባፅዕ ንኸልካ ኣባፅዕ ዝተኸ
1: ፍርቂ ማራቶን ይግበር ይመሽ ኩሉ ግዜ ብዙሓት ሃገራት መፅኦም ንሳተፍ ወይ ኩሉ ግዜ ፈንቅል ድካየድ ይኮት ውድድር ከድካ ኣለ ሓቀ ስም ግን ኣይምፅኻይን ኣላ
0: መበል 36 ዝነበረሉ ማለት እዩ ናይ ባፅ
1: ዋ ሕጂ ዝሓለፈ ወርሒ 2 ዋ እየ ተስፋ
0: ራይ ንእሸይ ሰብ ሓቲ ኣሎ
1: ዓራይ ክህበካ ስራ ካሊት ክንበካ ኢና ቀልጥፈል እታ ግዜ በዕላ ክትመፅያ ክንጅምራ ኢና እታ ግዜ ስራ ካሊት ክንበካ ኢና

0: እዚ ሰላምታና ተቐበሉ ፈነወና ምክትታል ትርከቡ ዘኽበርኩም ተዓዘብትና ከመይ ኣምሲኹም ትስዓ ትሽዓ ኣኺሉ ንሎሚ ረቡዕ 7 ጥቅምቲ ዝተዳለወ ዜናታት ውሽጥን ወፃእን ሒዘልኩም ቀሪበ ዘለኹ ፊልሞን ዞም እየ ንምክትታልኩም ብክብሪ እናዓደምኩ ብቐንዲ ርእስተ ዜና ፍላም ኣብ ዞባ ጋሽባርካ ሰረብራላዊ መልመስቲ ዘለዎም ዜጋታት ኮም ሰረቱን ኣብዮትን ደገፍን ክግበረሎም ፃውዒት ቀሪቦም ሕብረተሰብ ትሕቲ ቅርፂ ኣብያት ትምህርቲ ንምሕያሽ ኣበርክቶ ክዕዝዝ ኣቦም ደርባይቶ ዞባ ደቡብ ፀዊዕዮም ኣብ ንዞባ እምኒ ሓይሊ ንኣብነታውያን ሓርስቶት ሞያ ውስቶም ህሮ ተዋሂቦም መንግስቲ ሽወደን ንኔቶ ንምድጋፍ ኣብ ፖላንድ ፓትሪዮት ሚሳይላት ክተክል ምዃኑ ሓቢሩ ኤውሮጳዊ ሕብረት ሕፅረት ፀዓት ንምቅላል ቅልጡፍ ስጉም ትኸስድ ፀውዒት ቀሪቡ ኣብ ወሽመት ቃዛ ዝላቕ ምቁራፅ ተኽሲ ክትግበር ዋና ፀሓፊ ሕቡራት ሃገራት ፀዊዑ ዝርዝር ዜና ኣብ ዞባ ጋሽባርካ ሰረብራላዊ ማለት ናይ ሓንጎል መልመስቲ ዘለዎም ዜጋታት ከም ሰረቱን ኣብያቱን ድገፍን ክግበረሎም ፀውዒት ቀሪቦም ወኪል ኤርና ዮና ዝተኸለ ብመልክዕ ፀብጻብ ዘደሎ ትሕዝቶሎ ኣርሴ ማስመሮም ከተቕርቦ እያ
1: ኣብ ዞባ ጋሽባርካ ሰረበራላዊ መልመስቲ ዘለዎም ዜጋታት ከም ዝሰረቱን ኣብዮትን ደገፍን ክረኽቡ ተራ ሕብረተሰብን ኣካላት መንግስትን ክዓዝዝ ብ6 ጥቅምቲ ኣባሮንቱ ኣብ ዝተወደበ መድረኽ ፀውዒት ቀሪቦም ዋና ዳይረክተር ክፍሊ ማሕበራዊ ኣገልግሎት ኣቶ ፍራንኮ ኩባባ ኣብ ዝሃቦ መግለፂ ምርግጋፅ መሰላት ስንኩላን መርኣያ ሰብኣዊ ክብረትን ዕቤትን ከም ዝኾነ ብምጥቃስ መሰል ኣእምሮኣውን ምዕባላኣውን ስንኩላን ምርግጋፅ ንመንግስቲ ጥራይ ዝግደፍ ስለ ዘይኮነ ነፍሲ ወከፍ ዜጋ ኣበርክትኡ ክሕይል ኣዘኻኺሮም ኣቦኦም በር ጨንፈር ሃገራዊ ማሕበር ኣእምሮኣውን ምዕባላኣውን ስንክልና ዞባ ጋሽባርካ መምህር ተክለዝጊ ተስፋ ማርያም ድማ ምስ ኣእምሮኣውን ምዕባላኣውን ስንክልና ዝነብሩ ወገናት ተህቦኦም ክፍተሽን ዕቑር ዓቕሞም ክበራበርን ምእንቲ ኣብ ሕብረተሰብ ክሕቆፍን ክሕገዙን ኣተሓሳሲቦም ኣብ መወከሲ ሆስፒታል ዞባ ጋሽባርካ ክኢላ ስነ ኣእምሮ ኣቶ ተክሉ ተስፋ ማርያም ብወገኑ ብሰንኪ ትሑት ንቕሓትን ኣፍልጦን ዝተነፀሉ ንኸይህልው ብደረጃ ንዝዞባ ኣባረንቱ ተበፅሒ ዘሎ ኣብነታዊ ምዕባለታት ከምኡ ውን ብሰብ ፀጋ ዝተወስደ ናይ ምእላይ ስድራ ቤታት ተበግሶ ከም ተመክሮ ክስራሓሉ ተላብዮም ፀሓፈ ግደፍ ዞባ ጋሽባርካ ኣምባሳደር ማሕሙድ ዓሊ ጃብራ ድማ ኣእምሮኣውን ምዕባላውን ስንክልና ዓሚቕ ፍልጠትን ተፃዋርነትን ዝሓትት ብምዃኑ መረዳእታ ስድራ ቤቶምን ኣለይቶምን ክብክብልን ኮማዊ ደገፍ ክግበረሎምን ተማሕፂኖም መሻርክቲ ኣካላት መንግስትን መራሕቲ ሃይማኖትን ኣብ መወዳእታ ኣብ ርሑቕ ከባቢታት እቲ ዞባ ዝርከቡ ምስ ኣእምሮኣውን ምዕባላውን ስንክልና ዝነብሩ ዜጋታት ክህልው ስለ ዝኽእሉ ዕቱብ ድሃሳስን መፅናዕትን ክካየድን ዘድሊ ሓገዛት ክግበረሎምን ኣዘኻኺሮም
0: ሕብረተሰብ ትሕቲ ቅርፂ ኣብያተ ትምህርቲ ኣብ ምምሕያሽን ንመምሃራን ደገፋ ምግባርን ኣበርክቶ ክዕዝዝ ኣቦ ወንበር ባይቶ ዞባ ደቡብ መምህር ወልዳይ ገብረ ፀዊዕዎም ብምትሕባር ጨናፍራማ መተአን ማሕበር መምሃራንን ዞባ ደቡብ ተወዲቡ ብ5 ጥቅምቲ መንደፈር ኣብ ዝተካየደ ኣኼባ መምህር ወልዳይ መንግስቲ ኣብ ትምህርቲ ዝገብሮ ዘሎ ገዚፍ ወፍሪ እቲ ዝድለ ውፅኢት ንክርከቦ ሕብረተሰብ ኣብ ኣብያተ ትምህርቲ ዝረአ ሕፅረታት መሳለጥያ ፍታሕ ንክረክብ ብውዱብ መገዲ ክነጥፍ ኣዘኻኺሮም ሓላፊ ጨንፈር ትምህርቲ መምህርብቲ ዝገኺዳን ብወገኑ መምሃራን ብመንግስትን ወለድን ልዑል እምነት ዝተነብረሎም ሞያ ክእለት ፍልጠትን ስነ ምግባርን ዝሰነቑ መራሕቲ ለውጥን ምዕባለን ስለ ዝኾኑ ብልዑል ትግሃትን ተወፋይነትን ክሰርሑ ከምኡ ድማ ኣብጎኖም ኮይኑ ክደጋገፎም ተላብዮም ኣብቲ ኣጋጣሚ ብምክንያት ኣህጉራዊ መዓልቲ መምሃራን ኣብ ዝተወደበ ስፖርታውን ፍልጠት ጠቀስን ውድድራት ንዝተዓወቱ መምሃራን ሽልማት ተዓዲሉ ኣብ ንዞባ እምኒ ሓይሊ ምምሕዳራት ከባቢ ዓዲ ብላድን ዓዲ ህያቡን ዝርከቡ ኣብነታውያን ሓርስቶት ብክኢላታት ንዝተዋሃቦም ሞያዊ ምክሪ ኣብ ግብሪ ብምውዓል ተረባሕቲ ይኮኑ ከም ዘለዉ ተገሊጹ ኣብቲ ብቤት ፅሕፈት ሕርሻት ንዞባ ተወዲቡ ተመክሮታት ንምስጋር ዓሊሙ ኣብ ግራት ሓርስቶት ዝተካየደ መደብ ስነ ፍልጠታዊ ኣገባብ ተኸቲልካ ኣብ ንኡስ ቃፅዖ ሕርሻ ዝካየድ ልምዓታዊ ዕዮ ኣዝዩ ኣርባሒ ከም ዝኾነ ክኢላ ልምዓት ብቆልያቶ ኣማኒኤል ገብረ ብርሃን ሓቢሮም ክኢላ ምርባሕ እንስሳ

መድሓጎስ ብወገኑ ድማ ቀረብ ማእዛዊ ምግቢ ንምውሓስ ሓረስቶት ጎንጎኒ ናይ ልምዓት ስራሕቶም እንስሳታት ከራብሑን ንህብ ኸፋር እዩን ኣገዳሲ ከም ዝኾነ ብምሕባር ብፍላይ ኣብ ፍርያት ፀባን እንቋቑሖን ዝያዳ ፀቕጥ ካብ ምስራሕ ውፅኢታዊ ከም ዝኾነ ብርህቡ ንዝተዋህቦ ሞያዊ ምኽሪ ኣብ ተግባር ብምውዓሉ ዝረብሐ ኣብነታዊ ሓረስታይ ብርሃኑ መሓመድ ኣማም ብወገኑ ኣብ ግራቱ ብመስመር ዝዘርኦ ዕፉን ካብቲ ብልምዲ ዘርእዩ ክረኽቦ ፀንሐ እቶት ዝሓሸ ውፅኢት ከም ዝረኸበሉ ብምግላፅ ካልኦት ሓረስቶት ነዚ ግብራዊ ተመክሮ ክስዕብዎን ምኽሪ ሞያውያን ክተግብሩና ዘኻኺሩ ኣብ መወዳእታ ተሳተፍቲ ኣብ ግራት ኣብነታውያን ሓረስቶት ዝግበር ተመክሮ ናይ ምልዋጥ መደባት ፍልጠቶም ንኽዕምቑ ሓጋዝ ስለ ዝኾነ ኣብ ቀጻሊ ክድፋእ ኣሉ ተላቢዖም ኣብ ከተማ ዓዲ ቀይሕ ብቤት ፅሕፈት ቱሪዝም ዝተዳለወ ዝተምህሮ ብ6 ጥቅምቲ ንውሃብቲ ኣገልግሎት ትካላትን ኣካላት ምምሕዳርን ተዋሂቡ ሓላፊ ቤት ፅሕፈት ቱሪዝም ኣብ ንእዞብ ዓዲ ቀይሕ ኣቶ ተስፋይ ግርማይ ኣብ ዝሃቦ መግለፂ ንስሉጥነትን ፅፈትን ኣገልግሎት ቱሪዝም ብመንፅር ሰብ ሰርሖ ብልሒ ሰፊሕ መግለፂ ሂቡ ሓላፊ ክፍሊ ቱሪዝም ኢንስፔክተር ዮሃንስ ሃብቲ ብወገኑ ትካላት ውሃብቲ ኣገልግሎት ቱሪዝም ሃገርና ብዘካይዶ ንጥፈታት ሃጓፍ ንኸይህሉ ዓቕሚ ሰበን ብቴክኖሎጂ ምዕባል ኣገዳሲ ከም ዝኾነ ዘኻኺሩ ኣብ መወዳእታ ኣብ ማሕዳር ንእዞብ ዓዲ ቀይሕ ኣቶ ሃብታይ ተስፋዝጊ ፅላት ቱሪዝም ንምምዕባል ንቕሓት ወሳኒ ከም ዝኾነ ብምጥቃስ ዝውሃብ ኣገልግሎት ብዘመናዊ መሳርሒታት ንኽስነ ናይ ኩሉ ፃዕሪ ከም ዝሓትት ኣብሪሑ ጨንፈር ሚኒስትር ዕዮን ማሕበራዊ ድሕነትን ዞባ ጋሽባርካ ማሕበረ ቁጠባዊ ሽግራት ስድራ ቤታት ንምቅላል ብዝወስዶ ዘሎ ተበግሶታት ኣስታት 200,000 ኣፋ ዝግመት ናውቲ ትምህርቲ ብሓገዝ ኣዲሉ ግዜዊ ሓላፊ ናይቲ ጨንፈር ኣቶ ተስፋ ገብርኤል ገብረ ስላሴ ካብ 16 ዞባታት ዝተዋፅኡን ብምሕዳራት ዝተሓርዩን 720 ተምሃሮ ተጠቀምቲ ናይቲ ሓገዝ ከም ዝኾኑ ኣረዲዩ እቲ ሓገዝ ዓመት ሙሉእ ከምህር ዝኽእል ናውቲ ትምህርቲ ከም ዘጠቓልል ጠቒሱ ድማ ሽግር ፅጉማ ስድራ ቤታትን ወገናትን ንምቅላል ኣካላት መንግስትን ሰብ ፀጋን ዜግነታዊ ግዴታኦም ክገብሩ ተሓሳሲቡ ኣብ መወዳእታቶ ተስፋ ገብርኤል ንዕላማ ናይቲ ፅጉማ ተለሊኻ ዝግበር ዓይነታውን ገንዘባውን ሓገዛት ድሕሪ ምብራህ ብደረጃኩም ዝግበር ሓገዛት ቀፃልነት ክህልዎን ኣኻሊ ክኸውንን ተላብዮም ኣብ ሓጋዝ ኣብ ተመሓላለፍትን ዘይተመሓላለፍትን ሕማማት ብሓፈሻ ኣብ ምቁፃር ኤችኣይቪ ኤድስ ድማ ብፍላይ ዘተኮረ ዝተምህሮ ብ6 ጥቅምቲ ተኻይዱ ኣብቲ ብቤት ፅሕፈት ሃገራዊ ማሕበር ብድሆ ዞባዓን ሰባ ተወዲቡ ንወነንቲ ትካላትን መራሕቲ ሃይማኖትን ዝተዋህበ ዝተምህሮ ኣብ ዞባዓን ሰባ ሳላ ዝተካየደ ፅዑጥ ጎስጓሳትን ኣስተምህሮታትን ንቕሓትን ኣፍልጦን ሕብረተሰብ ክብ ስለ ዝበለ መጠን መልከፍቲ ናብ ባዶ ነጥብ 600ታዊት ከም ዝወረደ ተገሊጹ ኣብቲ ዝተምህሮ ንጠንቅን ሳዕቤናትን ኤችኣይቪ ኤድስን ኣገባብ ምክልኻሉን ምስቲ ቫይረስ ንዝነብሩ ዜጋታት ሕብረተሰብ ብሕብረተሰብ ክግበር ዝግባእ ናብዮት ከምኡውን ተራ ናበርክቶን ማሕበር ዘጠቓልል ተመክሮ ሂወቶም ኣካፊሎም ኣብ ማሕዳሪ ከተማ ሓጋዛቶ ነፀር ኣበረኸት ኣብ ንቕሓት ሕብረተሰብ ክብ ብምባል ንዝኾነ ሕማም ኣብ ትሕቲ ቁፅፅር ንምእታው ከም ዝከኣል እናንቆልቆለ ዝመፅእ ዘሎ መልከፍቲ ኤችኣይቪ ኤድስ ኣብነት ምዃኑ ብምጥቃስ መልከፍቲ ናይቲ ሕማም ናብ ዜሮ ንምውራድ ዝያዳ ንቕሓት ከም ዘድሊ ሓቢሩ ተሳተፍቲ ብወገኖም ተመሳሳሊ ጎስጓሳት ኣብ ኩለን ምሕዳራት ከባቢ ብሓፈሻ ንመንእስያት ድማ ብፍላይ ክካየድ ኣዘኻኺሮም ዝስዕብ ዜናታት ሃገራት ወፃኢ ኩራት ተዓዘብትና ንምክተልኩም ደጊምና ብክብሪ ንዕደም ዜና ወፃኢ መንግስቲ ሽወደን ንኪዳን ሰሜን ኣትላንቲክ ኔቶ ንምድጋፍ ኣብ ፖላንድ ፓትሪዮት ሚሳይላት ክተክል ምዃኑ ብወግዒ ሓቢሩ እቲ መደብ ግደማዊ ተፃብኦታት ብቐንዱ ድማ ፀጥታዊ ስጋት ሩስያ ንምምካት ሓጋዚ ምዃኑ ዝገለፀ ቀዳማይ ሚኒስተር ሽወደን ኦልፍ ክሪስተርሰን እቲ መደብ ኣብ ዝመፅእ ወርሒ ተሓሳስ ከም ዝትግበር ኣፍሊጡ ኣሎ ብዘይካዚ ሽወደን ፀጥታ ሓይሊ ኣየር ፖላንድ ንምውሓስ ዝነጥፎ ወተሃደራት ክትልእኽ ምዃና ብምጥቃስ ካልኦት ኣባላት ኖርዲክ ተመሳሳሊ ስጉምቲ ክወስዳ ፀዊዓ ሽወደን ፀጥታ ክሊ ኣየር ኔቶ ንምውሓስ ኣብ ዝሓለፈ ቀረባ ሳምንታት ናብ ፖላንድ ናይ ስለያን ኮለላን ነፈርቲ ከም ዝለኣኸት ፀብፀባት የረድኡ ኣባላት ባልቲክን ኖርዲክን ዘካይድኦ ዘለዋ ፅዑቕ ወተሃደራዊ ምንቅስቃሳት ንፀጥታ ምብራቕ ኤውሮጳ መሊሱ የኽርሮ ከም ዘሎ ተንተንቲ ይጠቕሱ ኤውሮጳዊ ሕብረት ሕፅረት ፀዓት ንምቅላል ቅልጡፍ ስጉምቲ ክወስድ ፕረዚደንት ኮሚሽን ኤውሮጳ ኡርሱላ ቮንደርሌይን ፀዊዓ እዚ ፀውዒት እዚ ዝቐርብ ዘሎ ኣብዚ ዓመት እዚ ዋጋ ተፈጥሮዊ ጋዝ ኣብ ኤውሮጳ ምስ ናይ ዓመ ክነፃፀር ከሎ ብልዕሊ 140

4 ሚታዊት ከም ዝወሰኸ ብዝቃል ሓሉ ዘሎ እዋን እዩ። ብሰንኪ ናሃር ዋጋ ኤውሮጳዊ ሕብረት ኣብ ቀዳማይ መንፋቅ 226 ከሰል ንምሽማት ተወሳኺ 100 ቢልዮን ዶላር ወፃኢ ክገብር ከም ተገደደ ኡርሱላ ቮንደርላየን ሓቢራ። ሕፅረት ፀዓት ንምቅላል ቅልጡፍ ስጉምቲ ምዘይውሰድ ኣባል ሃገራት ኣብ ወቕቲ ሓጋይ ኣብ ተወሳኺ ቅልውላው ከም ዝሽመማ ድማ ጠንቂቓ። ኤውሮጳዊ ሕብረት ነቲ ካብ ሩስያ ዝሽምቶ ዝነበረ ነዳድን ባህርያዊ ጋዝን ድሕሪ ምቁራፁ ኣብቲ ፀገም ከም ዝወደቐ ዝፍለጥ ኮይኑ ኣብ ዞባ ማእከላይ ምብራቅ ተፈጢሩ ዘሎ ፀጥታውን ወተሃደራውን ቅልውላው ነቲ ኩነታት መሊሱ ከም ዘጋደዶ ይግለጽ። ፕረዚደንት ዶናልድ ትራምፕ ሃገራት ኤውሮጳ ሕፅረት ፀዓት ንምቅላል ካብ እስትራቴጂካዊ ዕቑር ነዳዲአን ናብ ዕዳጋታት ንዘይውርዳ ሃገሩ ክትልእኸለን ዝፀንሐት ነዳዲ ከም ተቋርፆ ምጥንቃቕ ይርስዓን። በዚ ዝተሸቐላተን ሃገራት ብውሕዱ 100 ሚልዮን በርሚል ክዝርግሓ ምዃነን ገሊፀን ኣለዋ። ኣብ ወሽመት ቃዛ ዘላቕ ምቁራፅ ተኽሲ ክትግበር ዋና ፀሓፊ ውድብ ሕቡራት ሃገራት ኣንቶኒዮ ጉተረሽ ፀዊዑ። ኩናት ወሽመት ቃዛ ሎሚ 7 ጥቅምቲ 3 ዓመቱ ከም ዘቕፅረ ዝገለፀ ሚኒስተር ጉተረሽ ብሰላም ንምዕራፉ ዝተኻየደ ፃዕሪ ውፅኢት ከም ዘይተረኽቦ ከም ሳዕቤኑ ሰብኣውን ንዋታውን ክሳራታት እናወሰኸ ይኸይድ ከም ዘሎ ረዲዩ። ብመሰረት ፀብፃባት ሕቡራት ሃገራት እስራኤል ኣብቲ ወሽመጥ ብተካይዶ ዘላ ወታደራዊ ወፍሪ ናይ ዝተቐትሉ ፍልስጥማውያን ቁፅሪ ልዕሊ 74,000 ናይ ዝቆሰሉ ድማ ልዕሊ 175,000 በፂሑ ኣሎ። ብዘይካዚ በቲ ገና ዝቕፅል ዘሎ ወፍሪ ልዕሊ 80 ትሕቲ ቅርፂ ናይቲ ወሽመጥ ከም ዝዓነወን ኩሎም ንብርቲ ከም ተመዛበሉን ተገሊጹ። ዝዓነወ ትሕቲ ቅርፂ ዳግም ንምህናፅ ልዕሊ 70 ቢልዮን ዶላር ከም ዘድሊ ክኢላታት ይሕብሩ። እዚ ከምዚ ኢሉ እንከሎ በቲ ናይ ምፍሕፋሕ ኣጀንዳ ከም ዘለዎ ዝግለፅ ወፍሪ ልዕሊ 560 ሰራሕተኛታት ረድኤት ሕቡራት ሃገራት ከም ተቐትሉ እዩ ዝግለጽ። እስራኤል ካብቲ ወሽመጥ ናይ ምውፃእ መደብ ከም ዘይብላ ትሕብር ብምህላዋ ኩሉ መዳያዊ ክሰራታት መሊሱ ከም ዝውስኽ እዩ ዝእመት ዘሎ። ፈረንሳ ወታደራዊ ዓቕማ ንምምዛን ምዃኑ ዝተቐሰቶ ስትራቴጂካዊ ባለስቲክ ሚሳይል ፈቲና። እዚ ካብ ሳብማሪን ዝተፈተነ ኒኩሌር ክስ ከም ዝኽእል ዘመናዊ ሚሳይል 15,000 ኪሎ ሜትር ከም ተወንጨፈ ሰብ መዚ ምክልኻር ፈረንሳ ሓቢሮም። ይኹን እምበር እዚ ናይ ትማሊ 6 ጥቅምቲ ፈተነ ኒኩሎሳዊ ፅዋር ከም ዘይነብሮ ተገሊጹ ኣሎ። እቲ ፈተነ ንዝኾነት ሃገር ስግኣት ብዘይፈጠር መንገዲ ከም ተኻየደ መንግስቲ ፈረንሳ ኣፍሊጡ። ሰራዊት ማሊ ኣብ ዝሓለፈ ሳልስቲ ብዘካየዶ ሰፊሕ ስርሒት ኣብ ትሕቲ ቁፅፅር ዕጡቓት ወዲቓ ንዝፀንሐ ስትራቴጂካዊት ከተማ ኪዳል ከም ዘምለስ ኣፍሊጡ። እታ ከተማ ካብ ወርሒ መያዝያ ናይ ዝዓመት እዚ ብትሕቲ ቁፅፅር ዕጡቓት ኣትያ ምፅንሓ ዝፍለጥ እዩ። በዚ ብደብዳብ ነፈርቲ ዝተሰነየ ስርሒት ብውሕዱ 30 ዕጡቓት ከም ተቐትሉ ዝገለፀ ሰራዊት ማሊ ብርክ ዝበለ ፅዋር ከም ተማረኸ ሓቢሩ። ዕጡቓት ጉጅለታት በቲ ቅድሚ 6 ወርሒ ዘካየዶ ዝተዋሃደ ምጥቃዕትታት ሚኒስተር ምክልኻል ዝርከቦም ሓያሎ ሰባት ከም ተቐትሉ ኣይርስዓን። ድሕሪ እቲ ፍጻመ ሰራዊት ማሊ ምስ መሸራት ሃገራት ብምትሕባር ኣብ ሰሜናዊ ክፋል ሃገሩ ዘካይዶ ስርሒታት ከም ዘስፍሖ ይግለጽ። ማሊ ኒጀርን ቡርኪና ፋሶን ሽበራ ንምቅላስ ሓበራዊ ወታደራዊ ልፍንቲ መቓመን ዝፍለጥ እዩ። ሩስያ ኣብ ልዕሊ ሊትዌንያ ኣድላይ ዝበለቶ ስጉምቲ ክትወስድ ከም እትኽእል ኣጠንቂቓ። ዝስተዓበረ ባይቶ ሊትዌንያ ኒኩሎሳዊ ፅዋር ኣብ ሃገሩ ንኸይዋደድ ኣብ ቅዋም ዝነበረ ዓንቀፅ ክቕየር ውሳነ ድሕሪ ምሕላፉ እዩ። ምቕያር ናይቲ ቅዋም ሊትዌንያ ኒኩሎሳዊ ፅዋር ካልኦት ሃገራት ኣብ ግዛኣታ ንኽዋፈር ባይታ ዘጣጥሕ ምዃኑ ተገሊጹ ኣሎ። ብዘይካዚ ኣብቲ ቅዋም ዝተገብረ ምቅያር እታ ኤውሮጳዊት ሃገር ኣብ መሬታ ማዓስከራት ካልኦት ሃገራት ከተፍቅድ ከኽእላ ምዃኑ ተሓቢሩ። ነቲ ስጉምቲ ዝደገፈ ፕረዚደንት ዶናልድ ትራምፕ ኣሜሪካ ብታ ኤውሮጳዊት ሃገር ቅዋም ማዓስከር ከተዋድድ ከም ትኽእል ኣሚቱ ኣሎ። እቲ ስጉምቲ ንፀጥታ ምብራቅ ኤውሮጳ ዘጋደድን ንሩስያ ዓብ ፀጥታዊ ስጋት ዝፈጥርን ምዃን እዮም ወታደራውያን ተንተንቲ ዝጠቕሱ። በዚ ተቆጠዐ መንግስቲ ሩስያ ሊትዌንያ ዕላማ ኒኩሎሳዊ ፅዋር ሃገሩ ከም ትኸውን ኣነፂሩ ኣሎ። ኣቐዲሙ መንግስቲ ፊንላንድ ንምውዳድ ኒኩሎሳዊ ፅዋር ኣብ ሃገሩ ዝኽልክል ሕጊ ከም ዘፍርሶ ዝዝከር እዩ። መንግስቲ ሰኔጋል ብሰንኪ ሓደጋ ዕልቕልቕ ኣብ ርእሳ ከተማ ዳካርን ከባቢኣን ህፁፅ ናይ እዋን ሓደጋ ድንጋጊ ኣዊጁ። በቲ ተፈጥሮዊ ሓደጋ ዛጊት ቁፅሮም ዘይተነፀብር ብርኩት ዝበሉ ሰባት ከም ዝሞቱ ዝሓበሩ ሰብ መዚ ሰኔጋል እቲ ድንጋጊ ግዳያት ንምርዳእ ዝሕግዝ ምዃኑ ኣረዲኦም። ብሰንኪ ትዕልቕልቕ ኣብ ትሕቲ ቅርፂ ብሓፈሻ መንበሪ ኣባይቲ ድማ ብፍላይ ከቢድ ዕንወት

ስለ ዝወረደ ኣብዚ ሶምን ዝኽጅመር ዝነበሮ ሱር ዓመታዊ ትምህርቲ ከም ተሰጋገረ እቶም ሰነዝ ሓቢሮም እቲ ዕለሎ ኣብ ዝሓለፈ 4 ዓመታት ኣብ ሰኔጋል ካብ ዘጋጠመ ተመሳሰልቲ ሓደጋታት እቲ ዝሓየለ ክኸውን ከም ዝኽእል እዩ ዝእመት ዘሎ እዚ ከምዚ ኢሉ እንከሎ ኣብ ሰፊሕ ክፋል ታይላንድ ብዝተኸስተ ተመሳሳሊ ሓደጋ ብውሕዱ 60 ሰባት ከም ዝሞቱ ይቃላሕ ኣሎ ርእሰ ከተማ ባንኮክ በቲ ኣብ 27 ኣውረጃታት ኣጋጢሙ ዘሎ ዕለቕለቕ ዝያዳ ተሃስያ ከም ዘላ ሰብ መዝ ታይላንድ ሓቢሮም

ዜናታት ንምዝዛም ኣርእስተ ዜና ክድግመልኩም። ኣብ ዞባ ጋሽባርካ ሰረብራላዊ መልመስቲ ዘለዎም ዜጋታት ከም ዝሰረቱ ናብየቱን ደገፍን ክግበረሎም ፃውዒት ቀሪቦም። ሕብረተሰብ ትሕቲ ቅርፂ ኣብያተ ትምህርቲ ምሕያሽ ኣበርክቶ ክዕዝዝ ኣብ ወንበር ባይቶ ዞባ ደቡብ ፀዊዑ። ኣብ ንዞባ እምኒ ሓይሊ ንኣብናታውያን ሓረስቶት ሞያ ዝተምህሮ ተዋሂቦም። መንግስቲ ሽወደን ንኔቶ ንምድጋፍ ኣብ ፖላንድ ፓትሪዮት ሚሳይላት ክተክል ምዃኑ ሓቢሩ። ኤውሮጳዊ ሕብረት ሕፅረት ፀዓት ንምቅላል ቁልጡፍ ፅጉም ተኸስድ ፃውዒት ቀሪቡ። ኣብ ወሽመት ቃዛ ዘላቕ ምቁራፅ ተኽሲ ክትግበር ዋና ፀሓፊ ሕቡራት ሃገራት ፀዊዑ። ነሰዓት ዝተዳለዎ ዜናታት ተዛዚሙ ኣሎ። ምስተሮፍ መድባትና ንሓድገኩም ብወገነይ ሰናይ ምሸት።

0: ኢትዮጵያ የጂኦግራፊ
1: ኢትዮጵያን ዘለዓለም ናይ ጂኦግራፊ እጹብቲ ኮይና ክትነብር እያ ኢሉ ዝሓስብ ኢትዮጵያ እውን እንተ ደኣ ኣሎ ዝሞተ እዩ።
0: እርሱ የሞተ ነው።
2: እንዲህ ዓይነት ኣርሚ ነው ያላት የሚል
1: ኢትዮጵያ ከምዚ ዓይነት ሰራዊት እዩ ዘለዋ ብዝብል ሕራን ኢና ንሰርሕ ዘለና
2: ቁጭት ይዘን ነው እየሰራን ያለ።
0: ውጊያው ከተነሳ
1: ውግእ እንተተጀሚሩ ውፅኢቱ ንፁር እዩ። ድሕሪኡ ዋይ ዋይ ኣይሰርሕን እዩ።
0: ከዛ በኋላ ኣይሰራም። ኣሁን ኣለመጀመር ማለት ነው።
2: ኤርትራ ለይ ውግያ መክፈት
1: ሰራዊት ኤርትራ ኣዝዩ ስልጡን ሓያል ምትንካፉ ማለት ነፍሰ ቅትለት ምፍፃም ማለት እዩ።
2: እሱን መንካት ማለት ሱሳይድ ነገ መጥፋት ነው።
3: ኢትዮጵያ ግን በምንም ተኣምር ግን
1: ኢትዮጵያ ብተኣምር ተዓፂ ኣይክትነብርን እያ። ሕጂ ዘሎ ይኹን ድሕሪ ሕጂ ዝመፅ መራሒ ኣብ ዝኾነ እዋን ነዚ ሕቶ ክምልስ ኣለዎ፣
3: መመለስ ኣለበት።
4: የማለቅ ሰው ለአንድ ለእኔ ልጅ ብቻ ሳይሆን
1: ንወደይ ጥራይ ዘይኮንኩ ንኩሎም ኢትዮጵያውያን ደቀናዮ ዝበኪርሎም ዘለኹ ብዘይ ኣገባብ ብሓይሊ ካብ ዕዳጋ ትምህርቲ ካብ ዝተፈላለየ ቦታታት እናተወስዱ ኣብዚ ዝሃልቑ መንእስያት ይሕዝኑኒ
4: ያሳዝኑኛል።
5: ሻዕብያነኝ ባዩ ቡድን
1: ሻዕብያ የ ዝብል ጉጅለ ዘለዎን ዘይብሉን ሓይሉ ኣኻኺቡ ናይ ሰሜናዊ ክፋል ሃገርና ጎረሮ ኣብ ዝኾነ ብወገን ምፅዋዕ ካልእ ኩናት ከፊትሎ
5: ከፈተ።
6: መከላከያ ሰራዊታችን እናጠናክራለን።
1: ሓይሊ ምክልኻልና ክነደልድል፣ ልምዓትና ክነቀላጥፍ ኢና። ብሕጊ ይኹን ብሓይሊ ኣፍ ደገ ባሕሪ ክንረክብ ኢና፣
6: በቦሌም ሆነ በባሌ።
7: እንደምታዩት በአሁኑ ሰዓት ኤርትራ ከኢትዮጵያ መከላከያ አንጻር መቆም የሚያስችል አቅም የለውም።
1: ከምዚ ትርእይዎ ዘለኹም ኣብዚ ሕጂ እዋን ኤርትራ ኣብ ቅድሚ ሰራዊት ምክልኻል ኢትዮጵያ ደው ክብል ዝኽእል ዓቕሚ የብላን። ሎሚ ቕነየ ብመራሕቲ ወታደራውያን ኣዘዝቲ፣ ኣምባሳደራት፣ ጋዜጠኛታትን ልሂቃን ስርዓት ብልጽግናን ኣብ ኩሉ መራኸቢ ብዙሓኖም ሰማይ ዓሪጉ ዘሎ ቀይሕ ባሕሪ ዝብል ዜና ወራር ምፍርራሕ ምዕልባጥን ፈኸራን ኩናት እንተጀሚሩ ኤርትራ ትበሃል ሃገር ኣይክትህሉን እያ። ጽባሕን ጎሆ ዋይ ዋይ ኣይጠቅምን እዩ። ሓንሳብ ዶብ ተሰጊርና ኣስመራ ንምእታዊ ዝዓግተና የለን። ሰራዊትና ድልው እዩ ዘሎ እናተባህለ ነቲ ዝሓስብዎ ዘለዉ ዘይፍትሓዊ ምስፍሕፋሕን ወራርን መዓልቶ ኣኺሉ ክሳብ ጅምርዎ ዓቕሊ ምግባር ሲኢኖም ወሓጥናኩም ኣጥፋእናኩም ይብሉ ኣለዉ። ስርዓት ብልጽግና ከም ዝቐደሙ ስርዓታት ብማይት ኣሽሓት ሰራዊትን ዘመናዊ ኣጽዋርን ዓጢቑ ዓሰብ ብዓብኡ ድማ ኤርትራ ንምቁፅጻር ተኣንጎት ተሸብሸብ ዝብል ዘሎ ዝዓበደ ስርዓት ሃሊሉ ዝመጸካ ኣድጊ ኣኽቢትካ ጸዓድኖ ወይ እውን መዓልታ ዝኣኸለታን ጭዋ ኣፍንጫ ድሙ ትልሕስ ዝብል ምስላ ኣብዋት ይመልስና።
2: ኤርትራ ውግያ መክፈት
1: ሰራዊት ኤርትራ ኣዝዩ ስልጡን ሓያል ምትንካፉ ማለት ነፍሰ ቅትለት ምፍጻም ማለት እዩ።
2: እሱን መንካት ማለት ሱሳይድ ነገ መጥፋት ነው።
0: እናንተ የምታውቁት የዛሬ 6 ዓመት 5 ዓመት ባህር ኃይል አቋቁመናል።
8: ከም ትፈልጥዎ ቅድሚ 5-6 ዓመት ሓይሊ ባሕሪ መስሪትና ኣብዚ ብርጭቆ ክንሕም ብዝዲና መስሪትናዮ
0: እና ምዚ ውስጥ ንዋይ ንባር ቆቆም ነው። ሚሊዮን ፐርሰንት እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም፣ ማንም ፈለገም አልፈለገም።
8: ሚሊዮን ሚእታዊት እርግጠኛ እየ ኢትዮጵያ ተዓፅያ ኣይክትነብርን እያ። ዝኾነ ደለየ ኣይደለየ ተዓፅያ ኣይክትነብርን እያ።
6: ኤርትራ መንግስትም ከዋንስ ጦርነቱ ከተነሳ በኋላ የኤርትራ መንግስት
8: ሓንሳ ውግእ እንተጀሚሩ መንግስቲ ኤርትራ ዝበሃል ኣይክህሉን እዩ። እዚ ክፍለጥ ኣለዎ። ጂኦግራፍ ክቅየር እዩ። መንግስታት ክቀያይሩ እዮም። ዶባት ሃገራት እውን ክቅየር እዩ። ኣብ መንጎ ኤርትራን ኢትዮጵያን ዘሎ ዶብ ኣይክህሉን እዩ።
6: ዝም ብሎ ዓይነት ኣደለም፣ በቀጠናው ማለት ነው።
0: ውግያው ከተነሳ የተከበረው ምክር ቤት ውግያው ከተነሳ ውጤቱ ግልጽ ነው።
8: ውግእ እንተጀሚሩ ውፅኢቱ ብሩህ እዩ። ድሕሪኡ ዋይ ዋይ ኣይሰርሕን እዩ። እንድሕር ኣቲና ውፅኢቱ ንጹር እዩ። ዘተኣማምን ዓቕሚ እዩ ዘለና፣ ዝዓግተና የለን።
0: ከገባን ግን ግልጽ ነው ውጤቱ። ኣስተማማኝ ዓቅምን ያለን፣ ማንም ኣያቆመንም። ይሄ ግልጽ መሆን ኣለበት። ማንም ኣያቆመንም።
6: የኤርትራ መንግስት አይኖርም። የኤርትራ መንግስት በማይኖርበት ጊዜ ምንድን ነው ሊመጣ የሚችል? አይኖርም። አዎ አይኖርም።
8: መንግስት ኤርትራ አይክህሉን እዩ። መንግስት ኤርትራ ኣብዘይ ህልወሉ ግዜ እንታይ እዩ ክፍጠር? ባዕሉ ክጠፍ እዩ። ውግእ እኮ እዩ። ኩናት ኣብ ትውላዓሉ ግዜ ግንባርን ደጀንን ዝበሃል ኣይክህሉን እዩ። ኩሎም ግንባር እዮም። እዚ ማለት አስመራን ኣብ ከባቢ ባድመ ዘሎ ግንባርን ሓደ እዩ። ባድመ ግንባር ኮይኑ ኣስመራ ደጀን ክኸውን ኣይክእልን እዩ።
6: ባድመ ኣከባቢ ያለው ግንባር ኣስመራ ደጀን ሆኖ ባድመ ግንባር ሊሆን ኣይችልም። ሁለቱም ግንባር ናቸው።
9: ኢትዮጵያ እያለቻ
8: ኢትዮጵያ ጉዳይ በዓለይ ክውስን ህላውነተይ ክረጋግፅ ይሕቶኣ። ቀዳማይ ሚኒስትር ኣብይ ከም ዝበሎ ኢትዮጵያ ብቦሌ ይኹን ብባሌ ብሕጊ ይኹን ብሓይሊ ወናኒት ኣፍ ደገ ባሕሪ ክትከውን እያ ትደሊ። ነዚ ኩሉ ሓደጋ ተሸኪማ ክትቅፅል ስለዘይትኽእል እዩ።
9: ይህንን ሁሉ ኣደጋ ተሸክማ ከዚህ በላይ መጓዝ ስለማትችል ነው።
10: መከላከያ ሰራዊታችን እናጠናክራለን።
8: ሓይሊ ምክልኻልና ክነደልድል ኢና፣ ልምዓትና ክንቀላጥፍ ኢና። ብቦሌ ይኹን ብባሌ ብሕጊ ኾነ ብሓይሊ ኣፍ ደገ ባሕሪ ክንውንን ኢና።
10: ልማታችን እናፋጥናለን፣ ባህር በር እናገኛለን፣ በቦሌም ሆነ በባሌ።
0: ለዚያ በትዕግስት
8: ብትዕግስቲ ብጥበብ ብምስትውዓል ሞትን ክሳራን ብምጉዳል ብሰላማዊ መንገዲ ንምፍታሕ ክፍተን እዩ። ከምቲ ዝተባህለ ግን ብቦሌ ይኹን ብባሌ ብሕጊ ይኹን ብሓይሊ ዘይተርፍ እዩ።
0: በባሌም ሆነ በቦሌ እንደተባለው ግን ኣይቀርም ማለት ነው።
1: ኩሎም ይፍክሩ፣ ዓበይቶም ንኣሽቶም፣ ምሩኻትን ስዑራት ኩናትን፣ ኩናት ዝፈልጡን ዘይፈልጡን። ምናልባት ኣፍላጋትን ንፋስን እዛ ኢትዮጵያ ትበሃል ሃገር ነን ዝተወልደ ንኽፍክርን ክህድድን ሓይሊ ዝህብ ኣታ ከይህልዎ ዘጠራጥር እዩ።

0: እዚ ብስርዓት ብልፅግና ዝግበር ዘሎ ፈኸራን ጫውጫውታን ድማ ነቶም ቅድሚ ሕጂ ዝፈከሩ ኣቕርንቶም ስሒሎም መሬትና ፃሕተሩ ኤርትራ ዝወረሩ ግንከ ዘይከም ፈኸርኦም ዝፃሕተሩሉ ኣቕርንቶም ዝተሰብረ ኣብ መሬትን ባሕርን ኤርትራ ህጣሞም ዘጥፉ መራሕትን ሰራዊትን ስርዓታት ኢትዮጵያ ዘዘኻኽር ንድሕሪት ተመሊስካ ታሪኾም ንኽትፍትሽ ዘገድድን እዩ። መምሃሪ እንተኾኖምን ኣደብ እንተገበሩን ሕሉፍ ታሪኾም ኣብ ኤርትራ ከመይ ከም ዝነበረን መፈፅምትኡ ከመይ ከም ዝኾነን ከነዘኻኽሮም።
1: እንዴት እንደምንዋጋ ኤርትራኖች ያቁናል፣ በረንባርጎ ያቁናል።
2: ኤርትራውያን ከመይ ከምንዋጋ ይፈልጡና እዮም፣ ጽቡቕ ገይሮም ይፈልጡና እዮም።
0: እዚ ምሩኽ ክሳብ ክንዲ ዝደፊሩ ክፍክር ምጻት ዓለም በፂሕሎ ማለት እዩ። ኤርትራውያን ከመይ ከምንዋጋ ይፈልጡና እዮም ኢሉ ምሩኽ ባጫ እወ ኣፀቢቖም ይፈልጡኻ።
3: ተጨፈጨፍን
0: ከብሉኻን ከለዉ ይፈልጡኻ፣ ማሪኾም ከላህዩኻ ከለዉ ይፈልጡኻ።

0: ንስኻን መሰልትኻን ነዚ ረሲዕኩምዎ ዘለኹም ሕሉፍ ታሪክኩምን ምዝኽኻር ዝኣክል ግን ፅን ኢልኩም ስምዑ። ወተሃደራዊ ታሪክ ኢትዮጵያ ዝገልፁ መፅሓፍቲ ከም ዝሕብርዎ መሬት ኤርትራ ዝወሓጠቶም እዝታት ግብረ ሃይላት ክፍለ ጦራትን ኢትዮጵያ ቆፂርካ ይውድኡን። ናይ ስርዓት ሃይለ ስላሴ ካልኣይ ክፍለ ጦር ብኤርትራውያን ዝቆመ ብእስራኤላውያን ዝተዓለመ ፍሉይ ናይ ፀረ ደባይ ስልጠና ዝወሰደ ሓይሊ ኮማንድስ፣ ቃኘው ሰራዊት፣ ደርጎኛ ሰራዊት ራዛ ፕሮጀክት፣ ብእስራኤላውያን ዝተዓለመ ፍሉይ ኣሃዱ ነበልባል፣ ክፍለ ጦራት ወደ ዘማች፣ ግብሪ ሃይልታት 501 502 503 505 ሃንድለን 56 508 ውቃው እዝ፣ ናደው እዝ፣ መክት እዝ፣ መንጥር እዝ፣ ተራራ ክፍለ ጦር 17 18 19 21 ክፍለ ጦራት 30ኛ ኣንበሳ 6ኛ ወልወል ዘርኣይ ደረስ መካናይዝ ብሪጌድ ሰንጥቅ መካናይዝ ብሪጌድ ክፍለ ጦራት 10 11 12 14 15 16 23 24 ኣየር ወለድ ክፍለ ጦር 102 ኮራት 603 604 606 ብሰሜን ኮርያውያን ዝተዓለመ ፍሉይ ኣሃዱ ሰናታዊ ስፓርታክያድ ክፍለ ጦር ዘይተኣደኑ ምልሻታት ብሔራዊ ጦር ብ7 ስኳድሮናት ዝቆመ ዓለምለኻዊ ደረጃ ስልጠና ዝወሰደ ሰሜናውን ደቡባውን እዚ ሓይሊ ባሕሪ ብኣዝዮም ክኢላታት ኣብረርቲ ዝቆመ ሓይሊ ኣየርን ካልኦትን
1: ህዝባችንና ወዳጆቻችን የማያዳግም ውጤቱን ጥራቶቻችን ውድቀቱን በጉግት የሚጠባበቁት ወሳኝ ትግል ነው።
0: ብወታደራውን ፖለቲካውን ሓላፍነት ንውሕ ዓመታት ኣብ ኤርትራ ዘገልገለ በዓል ስልጣን ደርጊ ነበር ሻለቃ ዳዊት ወለ ገርጊስ ጥልመት ኣምላይ ደም መሬት ኣብ ዘርእስታ መጽሓፉ ስርዓት ደርግ ሓድነት ኢትዮጵያ ንምዕቃብ ወዶ ዘማችን ምልሻን ካልኦትን ሓዊስካ ክሳብ 1,000,000 ሰራዊት ክዕጥቕ ክኢሉ ምንባሩ ዝበዝሕ ካብዚ ሰራዊት ዝያ መሬት ኤርትራ ከም ዝጠፍአ ኣብ ኤርትራ ዝጠፍአ ወተሃደር ኢትዮጵያ ክትቆፅሮ ዘይከኣል እምብዛ ብዙሕ ምዃኑ ይገልጽ። ኣብ ገጽ 27 መጽሓፉ ድማ ከምዚ ስዕባ ስፊርዎ ኣሎ። ኤርትራ ምስ ኢትዮጵያ ካብቲ ጽምበር ንዳሓር መሬት ኤርትራ ዝወሓጦ ሰራዊት ኢትዮጵያ እልፊ ኣላፍ እዩ። ኣብ ዝቐረባ ታሪክና ጥራይ እኳ ብማይት ኣሽሓት ዝቕፀሩ ኢትዮጵያውያን ኣብ ሰሜን ተሰዊኦም ይብል። ኣብ ገጽ 29 ድማ ኣብ ታሪክና ኣብ ዝተፈላለየ ቦታታት ውግኣት ተኻይዶ እንኳ እንትኾኑ ካብ ኩሎም ውግኣት ዝበዝሕ መስዋዕትነት ዝተኸፍለ ኣብ ሰሜን ንስለ ሰሜን ኣብ ኤርትራ እዩ። ኣብ ገጽ 399 የመስዋዕትነቱ መጠን ኣብ ዝብል ኣርእስቲ ድማ ካብ ዘመነ ደርግ ክሳብ ወያነ ስልጣን ዝተረከበሉ እዋን ኣብ ግንባር ሰሜን ዝተኸፍለ መስዋዕቲ ተሓቀኛ ቁፅሪ ክርከብ ፈጺሙ ዝከኣል ኣይኮነን። ሓፈሻዊ ገምጋም ንምቕራብ ግን ሓደ ሓደ ኣብነታት ክቐርብ ይከኣል እዩ። እዚ ኣብነታት ተጠርኒፉ ነቲ ኣብ ሰሜን ዝፈሰሰ ደመን ዝጠፍአ ህይወትን ቀሊል ከም ዘይነበረ ንምርዳእ ሓጋዝ እዩ። ነቲ ኩነታት ክምዝግብ ዝነበሮ ቤት ጽሕፈት ምምሕዳር ሚኒስትሪ ምክልኻል እዩ። እንተኾነ ብቕልጣፍን ክብደትን እትውግእን ሓደ ሓደ ምትሕዋስን ኣብ ሓደ እዋን

0: ዝሞቱን ዝቆሰሉን ምምዝጋብ ኣይተኻለን። ወላ እውን ኣብ ሓደ ክፍለ ሰራዊት ክንደይ ዓቕሚ ሰብ ከም ዝነበረ ኣይሽንኳይዶ ሚኒስትሪ ምክልኻል እቶም ኣብቲ ኩናት ዝተዋፈሩ ናይ ቀረባ ኣዘዝቲ እኳ ይፈልጡ ኣይነበሩን ይብል። እዚ ጽሑፍ ሓቀኛ ምስክርነት በዓል ስልጣን ስርዓት ደርግ ኣብ ኤርትራ ነበር ሻለቃ ዳዊት ወልደ ገርግስ እዩ። ሰበ ስልጣን ስርዓት ደርግ ኣብ ነፍሲ ወከፍ ዝተኻየደ ኩናት ከምዚ ሻለቃ ዳዊት ጠቒስዎ ዘሎ ዝወርዶም ናይ ሰብን ኣፅዋርን ክሳራ ሓቀኛ ጸብጻብ ንኽፈልጡ ልዕሊ ኣዘዝቲ ሰራዊቶም ንዜናታትን ጸብጻባትን ድምፂ ሓፋሽ ኤርትራያም ዝውከሱ ዝነበሩ። ኣብቲ እዋን ድምፂ ሓፋሽ ንኩሉ ኩነታት ከየጉደለት ከየወስኸት ብዘይምግናን ብዝርዝር ተቕርቦ ስለ ዝነበረት ከም ሓቀኛ እምንቲ ምንጪ ይጥቀሙላ ነበሩ። ሻለቃ ዳዊት ወልደ ጊዮርጊስ ኣብ ኩናት ኤርትራ ጠፊኡ ዝበሎ ቆፅሊ ወተሃደር ስርዓት ደርግ ኣመልኪቱ ኣብ ገጽ 400 መፅሓፍ ኣስፊርዎ ካብ ዘሎ ኣነ ብደረጃ ፖለቲካዊ ሓላፊ ኣብ ኤርትራ ብዝነበርክሉ እዋን ካብ ዝነበረኒ ሓበሬታ መርትዖታትን ስልጣንን ዝፈልጦን ዝሰማዕክዎን ኩሉ ካብ 69 ክሳብ 82 ብግእዝ ማለት 76-77 ክሳብ 90 ኣብ ኤርትራ ብዝተኻየደ ውጋ ጥራይ ካብ 180 ክሳብ 200,000 ሰራዊት ከም ዝሞቱ ይግመት ይብል። እዚ ተጠቒሱ ዘሎ ኣሃዝ ነቲ ካብ 1961 ክሳብ 1976 ከምኡውን 1991 ኣብ ምርብራብ ግንባራት ግንዳዕ ደቀ ምሓረን ዛዛሚ ኩናትን ናይ ዝሃለቐ ሰራዊቶም ኣሃዝ ኣየጠቐልል እዩ። ተስፋየ ገብረኣብ የደራሲው ማስታወሻ ኣብ እትብል መጽሓፉ ካብ ሰበ ስልጣን ሚኒስትሪ ምክልኻል ኢትዮጵያ ካብ ዝረኸቡ ሓበሬታ ኣብ ግጽ 245 ኣብ ዘመን ሃይደ ስላሴን ደርግን ኣብ ኤርትራ ብዝተኻየደ ኩናት ዝጠፍአ ሰራዊት ኢትዮጵያ ካብ 250 ክሳብ 300,000 ከም ዝበጽሕ ኣስፊርዎ ኣሎ። ህልቂት ሰራዊት ኢትዮጵያ ኣብቲ ናይ 30 ዓመታት ኩናት ጥራይ ኣየብቅዕን። ብምስምስ ዶብ ካብ 98 ክሳብ 2000 ዓመተ ምህረት ከም በዓል ጻድቃን ሳሞራ ገብሩ ኣስራት፣ ጆን ማንዲብል፣ ምሩኽ ባጫ ደበሌ፣ ኣባዱላ ገመዳ፣ ብርሃኑ ጁላን ካልኦትን ዝኣመሰሉ ዘይተቐብሩ ሬሳታት ዝመርሕዎ ኩናት ደራሲ ተስፋየ ገብረኣብ ኣብ የደራሲው ማስታወሻ ኣብ ትብል መጽሓፉ ኣብ ገጽ 245 ካብ ምምሕዳር ዓቕሚ ሰብ ሚኒስትሪ ምክልኻል ኢትዮጵያ ዝነበረ ኮሎኔል ቐልድበል ኣማረ ዝረኸቦ ሓበሬታ ክሳብ 98,000 ምዉታት 194,000 ቁሱላት ምንባሮም ይገልጽ። ከምቲ ኣቐዲሙ ኣብዚ ጽሑፍ ዝተገልጸ ቁጽሪ ሰራዊቶም ብግቡእ ስለ ዘይፈልጥዎ እዚ ብሻለቃ ዳዊት ወልደ ጊዮርጊስ ቀሪቡ ዘሎ ኣሃዝ ግምታዊ እዩ። ኣብ ኤርትራ ምስቲ በብ መድረኹ ብፍላይ ድማ ድሕርቲ ኣብ ምብራቕ ዝሰረኽበ ዓወት ኣብ ሰሜን ክድገም እዩ ብዝብል ጭርሖ ብ1978 ክሳብ 8 ግብሪ ሃይላት ሒዙ ብ6 መኣዝናት ብዛላንበሳ፣ ግሩስናይ፣ ራማ፣ ባድሜ፣ ኦመሓጀርን ባፅዕን ናብ ኤርትራ ዝወሓዘን ድሕሪ እውን ኣብ ነፍሲ ወከፍ ወራር ናብ ኤርትራ ዝተጓረተን ብዝሒ ሰራዊት ኢትዮጵያ ብምዝማድ እቲ ዝጠፍአ ዕፅፊ ናይ ዝተጠቐሱ ዘሎ ኣሃዝ ከም ዝኾነ ዘጠራጥረ የብሉን። ብድብድቡ ከምቲ ሻለቃ ዳዊት ዝበሎ እልፊ ኣእላፍ ተባሂሉ ምግላጽ ኣኻል እዩ። ሻለቃ ዳዊት ኣስማት ናይቶም በብእዋኑ ኣብ ኤርትራ ዝወረሩ ብዙሕ ኣሃዱታት ሰራዊት ብዝርዝር ኣቕሪብዎ ኣሎ። እንተኾነ ናይቲ ሰራዊት ኣሃዝ ብፍጹም ኣይቐርቦን። ኣብ እዋን ዛዛሚ ኩናት 1991 ቁፅሪ ሰራዊት ኢትዮጵያ 150,000 ከም ዝነበረ ኣብ መጽሓፉ ኣስፊርዎ ኣሎ። እቲ ካብ 62 ካብ ስርዓት ሃይለ ስላሴ ጀሚሩ ንህዝቢ ኤርትራ ከም በርክኽ ዝወሓዘ ኣማኢት ኣሽሓት ዝቁፅሩ ሰራዊት ኢትዮጵያ ኣበይ ኣተወ ዝብል ሕቶ ሻለቃ ዳዊትን እቶም ኣብ ኤርትራ ዝተሳዕሩ ኣዘዝቲ ሰራዊት ብፆቱን ከምቲ ሻለቃ ዳዊት ዝፅብሮ ዘሎ ዘይኮነስ ብግቡእ ክምልስዎ ዘለዎም ሕቶ እዩ። ኣዛዚ እዝናዶ ብሪጋደር ጀነራል ውበቱ ጸጋየ ኩሉ ነገር ናብ ግንባር ሰሜን ኣብ ዝብል መጽሓፉ ኣብ ገጽ 360 ጠቒስዎ ከም ዘሎ እቲ ን30 ዓመታት ኣብ ኤርትራን ኢትዮጵያን ዝተዋግአ ሰራዊት ብዘይካ ኣብ ደቡብ ኣፍሪቃን ግብፅን ኣብ ኣፍሪቃ ተወዳዳሪ ዘይነበሮ ልዕሊ ፍርቂ ሚልዮን ዝበጽሕ ከም ዝነበረ ይጠቅስ። ኣብ እዋን ዛዛሚ ኩናት 1991 150,000 ዝበጽሕ ሰራዊት ደርግ ብዘይካቲ ገለ ክፋሉ ንሱዳን ዝሃደመ ዝበዝሕ ካብኡ ምዉትን ምርኹን ይኮይኑ ካብዚ ተጠቒሱ ዘሎ ፍርቂ ሚልዮን ሓደ ሕምሲት ኣብ ትግራይ ዝነበረ ኮይኑ እቲ ዝተረፈ 400,000 ደኣ ኣበየበለን ዝብል በዓል ሻለቃ ዳዊት ክምልስዎ ዘለዎም ሕቶ እዩ። ሻለቃ ዳዊት ወልደ ጊዮርጊስ ኣብ መጽሓፉ ብዛዕባ ምሁታት ቁስላትን ስንኩላንን ጥራይ ገሊጹ ዘሎ እቶም ኣብ ነፍሲ ወከፍ ኩናት ዝተማረኹሞ በብእዋኑ ብህዝባዊ ግንባር ናጻ ዝተለቁ እዞም ሕጂ ዝፍክሩ ዘለዉ ከም ባጫ ኣባዱላ ገመዳን ዝኣመሰሉ ኣብ እዋን ቃልስን ድሕሪ ናጽነት መላእ ኤርትራን ብህዝብን ህዝባዊ ግንባርን ምሕረት ተገይሩሎም ናብ ሃገሮም ዝተፋነዉ ብዓሰርተታት ኣሽሓት ዝቕጸሩ ምሩኻት ብፍጹም ኣየልዓሉን። እዚ ድማ ሓደ ካብቲ ብዛዕባ ናይ 30 ዓመታት ኩናት ዝፀሓፍዎን ዝፅሕፍዎ ዘለውን ሓቅነት ዝጐደሎ ናብቲ ንሶም ዝደልይዎ ታሪኽ ጥራይ ዝዛዘወ ከም ዝኾነን ልሂቃን ኢትዮጵያ ምስ ሓቀኛ ታሪኽ ከይተዓርቁ ንህዝቦም ብዛዕባ ኤርትራን ህዝባን ዝህብዎ ጉጉይ ትረኻ ንሓድሽ ኢትዮጵያዊ ወለዶ ዝነዝሕዎ ዘለዎ መርዚ ዘለኣለም ኣብ ኩናት ንኽነብርን ሰላም ዞባናን ቀርኒ ኣፍሪቃን ንኽዝረግ ዝዓለመን ጐስጓስ እዩ። ብሪጋደር ጀነራል ተስፋይ ሃይለማርያም ካብ ላዕለዎት ኣዘዝቲ ሰራዊት ኢትዮጵያ ኣብ ኤርትራ ዝነበረ ኮይኑ ኣብ ብዙሕ ዓውደ ውግኣ ዝተሳተፈ እዩ። ነቶም ኣብ ኤርትራ ዝነበረ ኩነታት ብዝንቡዕ መንገዲ ዝፅሕፉን ዝዘንትውን ዘለዉ ኢትዮጵያውያን ኣመልኪቱ ዝሃቦ ርእቶ ድማ
1: ስለ ኤርትራ ችግር ኣሎ፣ የኣገላለፅ ችግር ኣሎ፣ የኣፃፃፍ ችግር ኣሎ።
2: ብዛዕባ ኤርትራ ሽግር ኣሎ፣ ናይ ኣገላልፃን ኣፀሓሕፋን ሽግር ኣሎ፣ ዝውሃቡ ሓበሬታታት እውን ሽግር ኣለዎም። ነፍሲ ወከፍ ሰብ ብዝመሰሎ ንዕኡ ብዝጥዕሞን ብዝምነዮን መንገዲ እዩ ዘቕርቦ። እቲ ሓቂ ግን ካልእ እዩ። ጅግና ንምምሳል ዝግበሩ ኣቀራርባታት ንህዝቢ ኢትዮጵያ ኣብ ጌጋ ዘውድቑ እዮም።
1: ጀግናን በመምሰል የሚደረጉ ኣቀራረቦች የኢትዮጵያን ህዝቢ ስህተት ላይ ይጥላ።
0: ዕላማ መጽሓፍ ሻለቃ ዳዊት ኣብ ገጽ ሓደ ከምዝስዕብ ገይሩ ብንጹር ኣስፊርዎ ኣሎ። እዚ መጽሓፍ ብቐንዱ ንሓድነት ኤርትራን ኣፍ ደገ ባሕርና ንምሕላው ዝተኻየደ ቓልስን ዝተኸፍለ መስዋእትን ንምግላጽ ብመደብ ዝተጻሕፈ እዩ ይብል። ካብዚ ኸም ንርድኦ እዚ መጽሓፍ ንዕላምኦም ዘጕልሕ ዝንቡዕ ዝኾነ ኣቀራርባ ኸም ዘለዎ እዩ። እዞም ሕጂ ብስምውናን ባሕርን ወደባትን ንኤርትራ ክወሩ ብፈኸራን ወታደራዊ ምድለዋትን ተኣንጎት ተሸብሸብ ዝብሉ ዘለዉ ጕጅለ ብልጽግና ወላ እኳ ሓቅነት ዝጐደሎ እንተኾነ ገለ ሓቅታት ስለ ዘለዎ ግን ነዚ ብኣሕዋቶም ተጻሒፉ ዘሎ ሕሉፍ ታሪኽ ረጊኦም ክውከሱን ነዚ ዳዊት ወልደ ጊዮርጊስ ኣብ ገጽ 400 ኣስፊርዎ ዘሎ ክርድኡን ይለብዋና። ነፍሲ ወከፍ ስድሪ መሬት ኤርትራ ናይ ሓርበኛታትን ደለይቲ ሓድነት ሓይልን ዓጽምቲ ዝረገፎ ብደሞም ዝጨቀወን ምዃኑ ንርዳእ። ናይ ተገንጸልትን ተጋደልቲ ማለት እዩ ናይ ወፃኢ ወረርትን ክድንበሮ እንከሎ እቲ መሬት ክሳብ ክንደይ ክቡር ዋጋ ከም ዝተኸፍለዎ ንርዳእ ይብል። ሻለቃ ዳዊት ወልደ ጊዮርጊስን ኢትዮጵያውያን መሰልቱን ክርድእዎ ዘይከኣሉ ነዚ ባዕሎም ዝገልጽዎ ዘለዎ ሓቂ እዩ። ሕጂ እውን ስርዓት ብልጽግናን ሰዓብቱን ስድሪ መሬት ባሕርን ሰማያትን ኤርትራ ዋግኡ ማዕረት ሰራዊቱም ዝሃለቐሉ በቲ ሓደ ምእንቲ መሰሉን ክብሪ ሃገሩን ኤርትራዊ ዝኸፈሎ ዋጋን ድማ በቲ ኻልእ ብሻላማላ ዝርአ ከም ዘይኮነ ክፈልጡ ይግባእ። እዞም ናይ ሕጂ ኢትዮጵያውያን ነቲ ቅድሚ ሕጂ ኣብ ሰሜን ማለት ኣብ ኤርትራ ዝኸፈልዎ ከቢድ ዋጋ ሸለል ኢሎም እንተፈቲኖም ከምቲ ቀደም ወለዶም ንሰሜን ዝወፈረ ኣይምለስኒ ብምባል ዝቐፅዎ ዝነበሩ እዞም ሕጂ ብስም ባሕርን ኣፍ ደገ ባሕርን ክወሩ ዝሸባሸቡ ዘለውን ዕጫ ኣብ ሰሜን ማለት ኤርትራ ዝሃለቑ ቀዳሞት ኣሕዋቶም ክበጽሖም ምዃኑ ኪኖ ምሕባር ካልእ ዝበሃል የለን።

0: ኣብ ታሪክ ኣይሽንኳይዶ ከም ኤርትራዊ ኣዝዩ ክቡር ዋጋ ዝኸፈለ ዝኾነ ካልእ እውን ንመሬትን ርስቱን ንወረርቲ ኣሓሊፉ ዝህብ ህዝቢ ክህሉ ኣይኽእልን።
1: ኣኮይ መሬተይ
2: ወሕዝ ክብረተይ እታ መሬተይ ዝብላ ብግደይ ክፅረላ ዝኸፈ ክፀረላ ዋላ ኩምኦተላ ድሉትታ መዓንተኣ

0: ሰባት እተዘይኮይኖም ብፍጹም ከልዕልዎ ኣይደልዩን እዮም። እንተልዕሎሞ እውን ንወንበዴታት ማለት ተጋደልቲ ደምሲስናዮም ስዕርናዮም ብዝብል ዝተዓብለለ እዩ። ሓቂ ብርእሳ እንተቐበርከያ ብእግራ ትወፅእ ከም ዝበሃል ሓሓሊፎም ኣብ ሰራዊት ኢትዮጵያ ናይ ዝወረደ ስዕረት ሓቂ ዝገልጹ ግን ኣይተሰኣኑን። ገሌ ካብኣቶም ከም ኣብነት ንርአ።
1: የብዙዎቻችሁ ትልቅ ዕድል
2: እቲ ጽቡቕ ዕድል ብዙሓት ካባኹም ብዛዕባ ኣብ ሰሜን ዝሃለቐ ሰብ ኣይትፈልጡን ኢኹም። ሰሜን ማለት ኤርትራ ነፍሲ ወከፍ ስድሪ ነፍሲ ወከፍ ኢንች ብደም ሰብ ዝጨቀወ መሬት ማለት እዩ። ብደም ኢትዮጵያውያን
1: በኢትዮጵያኖች ደም አንድ ጊዜ ከሊቀመም ጋር ስንሄድ ናቅፋን ለማየት በአይሮፕላን ሄድን። እውነተን ነው ምላ
2: ሓደ ጊዜ ምስ ሊቀመንበር መንግስቱ ሃይለ ማርያም ንናቕፋ ብኤሮፕላን ኬድና። ብሓቂ እየ ዝብለኩም ዘለኹ ኣዝዮም ዓበይቲ ጎቦታት እዮም። ነዚ እንተዘይ ወፃእኩምሞ ንብሎም ነርና። ሽዑ ኣብ መዓልቲ ንትኩሶም ዝነበርና መዳፍዕ ንትኩሶም ዝነበርና ክላሽን ሽዑ ብቕፅሪ እፈልጦ ነይረ። ሕጂ ረሲዐ የ ዳግማይ ክዝከር ኣለዎ።
1: በቃል ያቅ ነበር ምክንያቱም እነዚህ ነገሮች ሪፊል ማድረጋ ኣለበን።
0: ጀነራል ተስፋይ ሃይለ ማርያም ይዝበሃል ብዛዕባ ናይ 1976 ከበባ ናቕፋ ብህዝባዊ ሓይልታትን ነቲ ዝተኸበ ሰራዊት ኢትዮጵያ ንብልሓን ብስርዓት ደርግ ዝተወስደ ፃዕርን ኣብ ዝቐረባ እዋን ዝሃበዎን ዓይኒ ምስክርነት
3: የናቅፋ ምንድነው የሆነው? አንድ የኛ ሰራዊት አንድ ሻለቃ
2: ኣብ ናቕፋ ከባቢ 500 ዓቕሚ ሰብ ዝነበሮ መበል 15 ሻለቃ ዝበሃል ሰራዊትና ብጸላእ ተኸቢቡ ብሻዕብያ። መንግስቲ ነቲ ሰራዊት ከድሕን ፅዒሩ ግን ኣይትኸኣለን።
3: ሙከራ ኣደረገ ያንን ጦር ለማላቀቅ ኣልተቸለን። የነበረ ዓላማ ኣማራጭ አንድ ብቻ ነበር።
2: ዝነበረትና ምርጫ ሓንቲ እያ፣ ብኣየር ወለድ ብፓራሹት ዘሊልካ ብምውራድ ናብቲ ሰራዊት ምፅምባር። ነቲ ሰራዊት ንምድልዳል ብዙሕ ሽግር ሓሊፉ። መንግስቲ ኣብ ከረን ሰራዊት ኣዳልዩ። ከረን ካብ ናቕፋ 90 ኪሎ ሜትር እዩ። ሓደ ብርጌድ መካናይዝድ ብታንክን መዳፍዕን ብፀረ ነፈርትን ዝተደላደለ ንናቕፋ ምሕላፍ ስኢኑ ተደምሲሱ።
3: 90 ኪሎ ሜትር ርቀት ላይ ያለው ከዛ ሲመጣ አንድ ብርጌድ ጦር ሜካናይዝድ የሆነ በታንክ በመድፍ በአየር መቃወሚያ የተጠናከረ ጥሶ ማለፍ አቅቶት በጠላት ተደመሰሰ።
4: ሳሕሊልንተበጊሰሎምስባየለንተደሳ ለንደዛ ደንቀሳ ዝተበራበ ዓደኸለልን

0: ተሰቐሰ በራበ ኣተኸለሊ መግዛቲ ፍፋሓሎ ከምዘይደግ
1: ከምዘይደግ
0: ዓብይ ቃሲ ዘፈስ

0: ከዛ በሚቀጥለው ቀን ተሳፍረን በአይሮፕላን እዛ ቦታ ላይ በሁለት ተዋጊ ጄት አይሮፕላኖች ታጅበን
1: ኣብ ካልኣይ መዓልቲ ብክልተ ነፈርቲ ተዓጂብና ኣብ ኣየር ተሰቂልና ክሳብ 2,000 ሜትሮ ትሒትና ዘሊልና 6ዱሽተ ሰባት ኣብ ኣየር እንከለዉ ተሃሪሞም ሞይቶም፣ ሰለስተ ዝኾኑ ድማ ቆሲሎም። ዝተረፍና ኣብቲ ቦታ ዓሊምና ኣብ መወዳእታ ሰራዊት እናተደምሰሰ መጺኡ። ዝነበረና ኣማራጺ ፈንጢስካ ምውፃእ ወይ ኣብኡ ምጥፋእ ጥራይ እዩ። ኣጋጣሚ ኮይኑ ካብ 100 ሰብ 20 ጥራይ ናብ ብፆትና ተጸንቢርና
0: መውጣት እዛ ማለቅ አንድም ሰው እንኳን ወሬ ነጋሪ ናቅፋ ላይ የተሰራው ጀብድ የኢትዮጵያ ሕዝብ እንዲያውቀው ያን ወሬ የሚናገር ሰው አንድ ቢተርፍ ጥሩ ነው። የሞትን ሞትን ቁጭ ብለን አንሞትም እና ከመቶ ሰው 23 ሰው ብቻ በህይወት ከወገን ጦር ጋር ተቀላቅሏል።
2: ኤርትራ ኤርትራ ስጠራት ቤርሙዳ ብዬ ነው ጠራት።
1: ንኤርትራ ቤርሙዳ ኢለ የ ዝፅውዓ ዝኣተወ ኣይወፅእን እዩ። ብፍላይ ኣጋር ሰራዊት ሞት ወይ ከቢድ ማህረምቲ ይዕድሎ

0: ናልባት ዕድል ረኺቡ እንተዘይኮይኑ ኣብኡ ተዋሒጡ እዩ ዝተርፍ። ክንደይ ሽሕ ሰራዊት እዩ ኣብኡ ሃሊቑ ዘሎ። ታሪክ ኤርትራ ኣይውዳእን እዩ። እዚ ናደው ክድምሰስ እንከሎ ክንሃድምን ከለና ኣነ ሕጂ ብሱዳን ገይረ ወፅየ። ክንደይ ሰብ እዩ ኣብኡ ሃሊቑ?
1: ስንቲ ሽ ወታደር ና ያለቀ? የኤርትራ ታሪክ ማያልቅ ነው። ናደው እዚ ሲደመሰስ ስናይ ስንሸሽ እኔ አሁን በሱዳን በኩል አድርጌ ነው መጣ። ስንሸሽ ስንት ሰው ነው ያለ?
2: በዓል ስልጣን ሰራዊት ደርግ ሻለቃ ማሞ ለማ ንዘስካሕክሕ ስዕረት ሰራዊት ደርግ ኣብ ኤርትራ ኣመልኪቱ ኣብታ የወገን ጦር እትብል መጽሓፉ ኣብ ገጽ 520 ኣስፊርዎ ካብ ዘሎ ብዙሓት ካብቲ ሰራዊት ተስፋ ብምቑራጽ ኣብ ቈጥቋጣት ተተጸጊዖም ብዛዓጠቕዎ ብረት በዕላቶም ነብሶም የጥፉ ነይሮም። በረኻ ቋሪጾም ምሕላፍ ካብ ዝፈተኑ ሓደ ርብዒ ኣብቲ በረኻ ተዋሒጦም ክተርፉ ከለዉ ካብቶም ስንነኺሶም ክቕጽሉ ዝፈተኑ ድማ ንሓድሒዶምና ተቐተሉ ነዛ ናይ መከራን ስቓይን ዓለም ሓንሳብን ሓዋርን ተፋንዮማ። ኣብ ገጽ 521 ድማ ኣዝዩ ብዙሕ ሰብን ንብረትን ተደምሲሱ ረጊፉ እንተኾነ እቲ ዝተረፈ ናይ ወገን ሰራዊት ንሱዳን ኣትዩ። ካብቲ ናብ ሱዳን ዝኣተወ ቁፅሪ 6,000 ጥራዩ ብመንገዲ ቕይሕ መስቀል ንሃገሩ ዝኣተወ፣ ዝተረፈ ቁፅሩ ዘይፍለጥ ሰራዊትን ስድራ ቤቶን ግን ኣብ መሬት ኤርትራ ተበሊዑ ተሪፉ ይብል። እዚ ብላዕለዎት ኣዘዝቲ ሰራዊት ደርግ ኣብ ኤርትራ ነበር ዝግለጽ ዘሎን ካብ ኮነት ሓቂ ትማሊ ኣብ ኩናት ተማሪኾም ህዝባዊ ግንባር ብዝገበረሎም ሰብኣዊ ኣተሓሕዛ ብሰላም ንሃገሮም ዝተፋንዉ ምሩኻት ነበር። ዘስካሕክሕ ሕልቂት ብጾቶም ረሲዖም ሎሚ ምስርዓት ብልጽግና ተሰሊፎም ኣብዚ ዓለም ዳግማይ ተፈጢሮም ብሰላም ንኽነብሩ ንዘፍቀደ ህዝቢ ኤርትራ ከድሚዩ ዝሸባሸቡ ዘለዉ ኩናት ኪኖ ከምቲ ዝቐደመ ሰራዊቶም ኣብ ኤርትራ ተበሊዑ ዝተረፈ ካልእ ቅንጣብ ዘምጽኦ ፋይዳ ከም ዘይብሉ ዘይምርድኦምን ረሳዕትን ምዃኖም ኣዝዩ ዘገርም እዩ። እዞም ሕጂ ዝፍክሩ ዘለዉ ምሩኻት ነበር ኣዘዝቲ ሰራዊት ብልጽግና ህዝባዊ ግንባር ብ1983 ኣብ ትሕቲኡ ካብ ዝነበሩ ምሩኻት ከም በዓል ባጫ ኣባዱላ ገመዳን ካልኦትን ነፃ ኣብ ዝበለሉ እዋን መማርኽቲ በዓል ባጫ ዝነበሩ ካብ ዝሃብዎ ርእቶታት
3: ህዝባዊ ግንባር ሓርነት ኤርትራ በላውላይ በደረሰበት ችግርና በደል
0: ህዝባዊ ግንባር ሓርነት ኤርትራ ኣብ ልዕሊኡ ዝተፈጸመ በደልን ሽግርን ከይጸብጸበ ዋላ እኳ ንሕና ሓውን ጢኢትን ሒዝና እንተመጻና ልዕሊ 3,000 ምሩኻት ብፍትሓዊ መገዲ ናጻ ስለ ዝበለና ብጣዕሚ ተሓጒስና ኣለና። ኣብ ትሕቲ ህዝባዊ ግንባር ዝርከብ ምሩኽ ኩሉ ከምቲ ህዝባዊ ግንባር ደሙ ኣፍሲሱ ዝሓዘና፣ ንሕና እውን ኣብ ጐኑ ኮይንና ደምና ከነፍስስ ኢና
3: ናፈሳለን። ለራሴም ሆነ ለህይወቴ ከፍተኛ የሆነ እንክብካቤ ተሰጥቶኝ
0: ክሳብ ሎሚ ንህይወተይ ልዑል ምክንኻን ተገይሩለይ። ጽቡቕን ሕማቕን ከም ዝፈልጥ ገይሮም ተኸናኺኖም ሒዞም ሓድሽ ህይወት ከም ዝጅምር ገይሮም ኣለዉ።
3: ህይወት ማምራት ደረጃ ኣድርሰውኛል።

0: ኣርባዕተ ዋርሕ ድሕሪ መላ ናጽነት ኤርትራ 1991 እዩ። ወከልቲ መሪሕ ውድብ ህዝቢ ኣምሓራ የኢትዮጵያ ህዝቦች ዲሞክራስያዊ ንቅናቄ ኣብ ኤርትራ ዓውደ ኩናት ኣብ ዝተኻየደሉ ቦታታት ምብጻሕ ፈጺሞም ነይሮም። ዝርዝር ሓበሬታ ኣብ ዝመጽእ መደባትና ክነቕርቦ ኢና። ሎሚ ኣብ ድፍዓት ግንባር ናቕፋብ ዝበጽሕሉ ፈቐዶ ቦታ ዓጽምቲ ሰራዊት ደርግ ተዘርዩ ብዓይኖም ምስ ተዓዘቡን ዝነበሮም ስምዒትን ዝሃብዎ ርእቶን ቁንጭል ኣቢልና ክነቐርብ
1: እንዳየሁት በጦር ሰፈር በምሽግ ያልተሸፈነ የኤርትራ ምድር አላየሁም። በየቦታው የወደቀ ልዩ ልዩ ቁሳቁስ አለ። ልዩ ልዩ የጦር መሳሪያ
0: ከም ዝረአኽዎ ብወታደራዊ ማዓስከራትን ድፍዓትን ዘይተሸፈነ መሬት ኤርትራ የለን። ኣብ ዝኾነ ቦታ ዝተዘሕዝሐ ንብረትን ዝተፈላለየ ዓይነት ብረታትን ኣሎ። ደርግ ብዘውፀ ፍሉይ ዕላማ ካብ ድሌት ህዝቢ ብዝተፈልየ ነፍሲ ወከፍ መሬት ኤርትራ ሰራዊት ኣዋፊሩ ይሕልዎ ከም ዝነበረ ዝሕብር እዩ። እቲ ዕንወት ድማ ማዕረ ማዕሪ እዩ። እቲ ኣብ መላእ ኤርትራ ዝነበረ ሰራዊት ከም ዝረገፈ ኣብዘ ዝነበረ ወዲቑ ከም ዝተረፈ እዩ ዘርኢ።
1: እንተ እንደተበተነ በያለበት ወርቆ

0: ሰኔ 5 ቀን 71 ዓመተ ምህረት በዚህ አካባቢ ሞቶ ከንቱ ውዳሴ የተሞላበት የመርዶ ወረቀት መጣልኝ። ያ የመርዶ ወረቀት ቤት አለ። ስለዚህ ከረገፉት ከነዚህ አጥንቶች ውስጥ የልጄ የትኛው እንደሆነ አላውቅ እንጂ በዚህ አካባቢ ነው የረገፈው። የማለቅ ሰው ለአንድ ለእኔ ልጅ ብቻ ሳይሆን ለኢትዮጵያ ልጆች በሙሉ ነው።
1: ብሓሙሽተ ሰነ 1971 ብናይ ግዝ ኣቆጻጽራ እዩ 1978 ማለት እዩ ኣብዚ ኸባቢ ሞይቱ። ከንቱ ውዳሴ ዝመልኣ መርድእ ዝሓዘት ጭራም ወረቐት መጽያትኒ ኣብ ገዛ ኣላ። ካብቶም ኣብዚ ዝረገፉ ናይ ወደይ ኣይናይ ምዃኑ ዳየ ዘይፈለጥኩ እምበር ኣብ ውሽጢ እዚ ኣብዚ ዘሎ ኣዕጽምቲ ኣብዚ ኸባቢ እዩ ወዲቑ። ንሓደ ወደይ ዘይኮንኩ ንብምልኦም መንእስያት ኢትዮጵያ ድማ እየ ዝበኪ ዘለኹ።
2: ታሪኽ ምግዛእቲ ኢትዮጵያ ብኤርትራ ከም ዘብልሆ ኣይሽንኳይዶም መሬታን ህዝባን ምትንካፍ ንመሬታን ባሕራን ንምምናይ ምሕላምን ጥራይ ንባዕሉ ቅድሚ ሕጂ ኾነ ድሕሪ ሕጂ መፈጸምቲኡ ኣይጥዑምን ውፅኢቱ ድማ እዚ ዝሰማዕናዮ እዩ።

ጉጅለ ባህልታት ሰውራ ኣብቲ ጽንኩር ኩነታት ካል ዓለም ክፈጥሩ እዮም ፅዒሮም። ዝነበሩ ሃዋህው ምስ ምቹእነት ክልተ ዘይረኸብ ጫፋት ከንሱ፣ ንሶም ግን መርፍእን ፈትልን ኣላጊቦም ጥበብ ክፈጥሩ ፈቲኖም። ከም ኩሉ ይኽእል እምበር ኣይክእልን ዝብል ቃል ኣብ ኣእምርኡ ምዝግብቲ ዘይኮነት ተጋዳላይ ድማ ኣብቲ ሽዑ ግዜ በቲ ናይ ሽዑ ኩነታት እሞ ኸዓ ኣብ ከብዲ ጸላኢ ብምዃን ኣነ ዝበለ ጥበብ ፈጢሮም። ጥበብ ክእለት እምበር ቦታን ግዜን ከም ዘይፈሊ ብምምስካር ኣብቲ ወጣሩ ኩነታት ኣእምሮ ተጋዳላይ ዓንጊሎም እዮም። ሞራል ኣስኒቖም ኣንቂሖም ህዝቢ ወዲቦም ኣብ ናጽነት ኤርትራ ዘይናዕቕታራ ኣበርኪቶም እዮም። ሰውራዊ ጉጅለ ባህልታት

ኣብ ግዜ ቃልሲ ዝነበሩ ሰውራዊ ጉጅለ ባህልታት መብዛሕትኦም ብኣብ ሰውራ ምስ መፁ ምስ ስነ ጥበብ ዝተላለዩ ኣባላት ዝቆምዮም ነይሮም። እንተኾነ ዘይከም ሓደሽቲ ጀመርቲ ብሉዕ ልወኒ ባህሊ ህዝባዊ ግባር ተኸስኪሶም ዝዓበዩ ብምዃኖም ሰብ ዘዛረቡ ጥበበኛታት ንክኾኑ ግዜ ኣይወሰዱን። ንሶም ኣፍ ውድብ ብምዃን ንህዝቢ ብዝርድኦ ቋንቋ ተዛሪቦም ሃገራዊ ስምዒት ብዝቕስቅስ ወኒ መንእሰያት ኣንቂሖምን ወዲቦምን

ተጋዳላይ ማዓሲሞ ኣይክእልን ዝበለ ነታ ኣይክእልን እትብል ቃል ንኸይክእላ ጥራዩ ምስ ነብሱ ቓልኣት እዩ ንምርኢት ዝኸውን እኹል ቀረቡን ዘይብሉ ኣብ ውሽጢ ግንባራትን ሓራ መሬት ኤርትራን ሓሊፍዎ ኣብ ወፃእ ሃገር ብምኻድ እውን ነቲ ናፅነት ሃገሩ ንኽርኢ ናፍቖት ዓዱን ስድርኡን ኣብ ከብዱ ገይሩ ኣብ ዝተፈላለየ ቦታታት እናሸቀለ ሞራላውን ንዋታውን ኣበርክቶ ናብ ሰውራ ዝገብር ዝነበረ ኤርትራዊ ሞራልን ድሃይ ውድብን ክቕምስ ባሕሪ ተሳጊሩ ኣብ ዓዲ ጥልያን ብምኻድ ፌስቲቫል ቦሎኛ ምርኢት ወይ ድማ ኮንሰርት ኣቕሪቡ እዩ ሰውራዊ ባህልታት ህዝባዊ ግንባር ኣብ ምብራኽ መንፈስ ሃገራውነት ዝተፃወቶ ታራ ኣዝዩ ልዕል እዩ።

ህዝባዊ ግንባር ካብ መሰረቱ ሓርነት ኤርትራ ንምውሓስ ኣብ ዝወፈረሉ በረኻ ኪኖ ምስ ፀላእ ተዋጊእካ ናፅነት ንምውሓስ ህዝቢ ምንቅሐን ምውዳቡን እውን ካብቲ ቀንዲ ዕላሙ እዩ ነይሩ። ሰውራዊ ጉጅለ ባህልታት ድማ ከም ባቡ ምዃን ንህዝብን ተጋደልትን ነቲ ዝዓጥቕሉን ዝተወደበሉን ዕላማ ብምንቅሕን ምዕጣቕን ንቐጻሊ መድረኽ ድማ ከም ሓባርን ኣንፋትን ብምዃን ሰሪሕ እዩ። ቃልሲ ብዘይ ህዝቢ ፍረ ኣልቦ ምዃኑ ዝተገንዘበ መሪሕነት ድማ ንህዝብን ሰራዊትን ዘራኽብ ድንድል ንምፍጣር ኣብ ነፍሲ ወከፍ ክፍለ ሰራዊት ናይ ገዛ ርእሳ ባህልና ክትምስርት ባይታ ፈጢሩ እዩ።

0: እተን ዝተመስረታ ሰውራውያን ጉጅለ ባህልታት ድማ ነቲ ዝተፈጥረለን ባይታ ኣብቲ ዝነበረ ፅንኩር ኩነታት እኹል ዝኾነ ቀረብ ይኹን መሳርሒ ዋላ ኣይንበረን ነቲ ዝነበረን ተጠቂመን ካብቲ ዓቕመንን ክውንነትን ዘፍቅዶ መሰረት ንላዕሊ ዕላምእን ክውን ንምግባር ሰሪሐን እየን። እዚ እውን ንባዕሉ ርእሱ ዝኽኣለ ገድሊ እዩ ነይሩ። ሓድነት ህዝቢ ኣብ ምድልዳልን ድጉል ሃገራዊ ስምዒት ኣብ ምብርባርን ድማ ዘይናቕ ኣብርክቶየን ተፃዊተን።
1: ሰላም ይዋንተይን ሰላም እኳር ድኖ ለገዲ ድና ክርለ ቋል ድኖ ብትጊ ድና ክርለ እንተሰፈላል ድንጉ ድናኽር እኳር ድኖ እንሻቅጊ ድናኽር ሰላም ይገና ሰላም ይኽር እንከልሳ ቁላ ገነድ እኽር ድይርሰና ኒስ ከታ ኣኽሊ ኣምባሮኩም ይፍና እንከል ዋልደይኖ ኣኽለ ሻም በለዶ ክሰና ክሰረፍ ይኹት ከብቲ ይኹን ልንልዎ እንተርጊ
0: በዞም ሰውራዊ ጉጅለ ባህልታት ዝፈርዩ ዝነበሩ ጥበብ ዝሓዘሉ ስራሓት ምስ ዝነበሩ ህሉ ኩነታት ውድብን ቃልስን ዝኸዱ ስራሓት ብምንባሮም ልቢ ነብሲ ወከፍ ኤርትራዊ ዝትንክፍ ሃገራውነት ዝቕስቅስን ዘስንቑን ጥራይ ዘይኮኑ ነቲ ዘይምኖ መቐረቶምን ገላፂ ባህርያቶምን ክሳብ ሕጂ እውን ኣብ ልቢ ነብሲ ወከፍ ኤርትራዊ ረዚን ተምሳጥ ዝገደፉ ስነ ጥበባዊ ስራሓት እዮም። ሰውራዊ ስነ ጥበባዊ ስራሓት ሞያ ናይ ተጋዳላይ ብቕዓት ናይ ተጋዳላይ ብፃይነትን ተወፋይነትን መስዋእትን ተጋዳላይ ብምጥማር ዝሓለፎ ዝነበረ ከምኡውን ንዝመፅእ ብምጉስጓስ ንህዝብን ንሰራዊትን ተስፋ ኣብ ምስናቕ ሰሪሕ እዩ። ማዕረቲ ምስ ፀላኢ ዝግበር ዝነበረ ኣፅዋራዊ ውግእ ተቓሊሱ ተጋዳላይ ሃገራዊ ስምዒታቱ ካብቲ ዝነበሮ ንላዕሊ ንኽዓቢ ኣባራቲዑን ደሪዑን ነቲ ደቁን የሕዋቱን ንበረኻፋን እዩ። ውድብ ዘድልዮ ነገራት ኣብ ምትሕብባርን ምልእኣኽን ንድሕሪት ዘልሓጥ ከይበለ ዝዓዩ ዝነበረ ህዝቢ ድማ ኣፍ ውድብ ብምዃን በቲ ዝርድኦ ቋንቋ ተዛሪቡ ሃገራውነት ኣልቢሱ ክሳብ መወዳእታ ኣብ ጎኒ ውድብ ጠጠው ንኽብል ኣኽኢሉ ክሳብታ ሃረር ዝበላ ደቂቕ ናፅነት ምእካላ እተበስር ተጋዲሉ
2: ኣብውያ ምንርእዮ ክፍግሩ መዓለ ስዒት እሎም ኩሎም ኣብ ለቦም ምስል ኣብሆም ዶልተልሃወ ልሳዕቆ ክፈለረቕቡኒ ኣብውና ምንሃለ የታይ ወይግኣናኒ የታይ ወይግኣናኒ
3: ህሌኮ ክመርዮ
4: ሌኮ ክመርዮ ኣናታ ኣኩልሕኮ ኣብኪ ሌኮኪ

ኣብ ከርሲ ሰውራዊ ጉጅለ ባህልታት ኣነ ዝበሉ ብቑዓት ክሳብ ሕጂ ንምክሓሎምን ንኽርዓሎምን ስነ ጥበበኛታት ፈሬምዮም ምስ ካልኦት ስነ ጥበበኛታት ብምዃን ድማ ድሕር ናፅነት እውን ነታ ሃረር ኢሎም ተቓሊሶም ዘምፅዋ ናፅነት ዝምጉስ ልዕላውነት ንምውሓስ ሃገር ንምህናፅ መኸተን ካልእን ዝገልፅ ዓመት መፀእ ተደጋጊሙ እውን ዘይምኖ ጣዕሚ ዜማታት ኣፍሬምዮም።

ድሃይ ኣድሃና ፅነት መቓልሕ ተርጓሚና ፅነት ቅሐ ፅልሚ ጓልን ወድን ብዘይኣፈላላይ ዋጋ ዝተኸፍሎ ረዚም ትርጉም ንዝሓዘለና ፅነት ቃላት መሪፅካ እዚ ኢልካ ክትገልፆ እውን ከቢድ እዩ። እንተኾነ 10 ሰውራን ገድልን ተኸቲሎም ነቲ ዝሓለፈ ክገልፁ ነቲ ዝመፅእ እውን ከእንፍቱ ዝፍትኑ ጥበበኛታት እዚ ውስጠ ዘ ዘለዎም ቃላት መሪፆም ኣብ ሃዋህው ናፅነት ነዝተማቕሮ ስራሓት ኣፍሪእምዮም።

ንግላጽ ስፍሓትን ዕምቀትን ክብደትን ርዝነትን ናጽነት ኤርትራዊ ጥበበኛ ጥራይ ዝኽእሎ ውዕሎ እዩ። ነዛ ሎሚ ነስተማቕራ ዘለና ናጽነት ንምውሓስ መንእሰይ ሓሊፉ ህዝቢ እውን ተገሪፉ እዩ። ፍረ ጻዕሩን መስዋእቱን ድማ ፀሓዩ በሪቓ ዝሓለፎ ውዕሎ ንምግላጽ ድማ እዩ። ፍረ ጻዕርኻዩ ህዝበይ ፀሓይካ በሪቓ ያለይለይ መርሃዊ ረኺባ ዓባይ ኣስመራ እናተባህለ ድማ ናጽነት ኤርትራ ተዘይሙሉ ሓቂ ብሓቂ ድማ 24 ግንቦት 1991 ህዝቢ ኤርትራ ፀሓዩ በሪቓ መርሓ ናጽነት ደሚቓያ ንፋስ ሓርነት ኣብ ጎደና ሓርነት እናስተንፈሰ ድማ መርሃዊ እናበለ ህይወቱ ኸፊሉ ናጽነት ንዘግዘሞ ተጋዳላይ ይዝክር።

ቅድሚ ናፅነት ንዝነበረ እህልው ኮነታት ድሕሪ ናፅነት ድማ ባና ናፅነት ንምውሓስ ዝተኸፍለ ዋጋ ጣዕሚ ሓርነት ንምስትምቓር ዝተኸፍለ መስዋእትን ካልእን ብልክዕ ንምግላፅ ተሰሪሑ እዩ። ወነንትን ፈለጥትን ኤርትራ ንሕና ባዕልና ምዃንና ኸዓ ብግብሪ ኣመስኪርና ኢና። ነዚ ኸዓ ስነ ጥበባውያን ሃገርና ንዓዶምን ንሃገሮምን ንህዝቦምን ብምኡዝን ምቁርን ረቂቕ ጥበብ ብዝሓልፎ መዳይ ገሊፆም እዮም። ኣብ ግዜ ሰውራ ተጋዲሎምን ኣጋዲሎምን ድሕሪ ናፅነት ድማ ሃገራዊ ስምዒት ብዝለዓለ ወኒ ንኽቕፅል ኣብ ምውሓስ ልእላውነትን ህንፀትን መኸተ ሃገርን ኣብ ኩሉ ዘተኮረ ሃገራዊ ስምዒት ዝድርዕ ምቁር ጥበብ ዘንጠብጥቡ ኣብ ልቢ ኤርትራዊ ዝሓደሩ ንዘለኣለም ዝነብሩ ህያብ ናፅነት ኣበርኪቶም።

ናት ዓለም ከ ብምንታይ መንገዲ ኢና ንፈልጦም? ማለተይ ሰሜን ብሄን እዩ ዘሎ፣ ደቡብ ብሄን እዩ ዘሎ፣ ምዕራብ ምብራቅ ብሄን እዮም ዘለዉ። መን እዮም ዝሕብሩና? ልክዕ ፍትዋት ተምሃሮ ሓበርቲ ማእዝናት ዓለም ዝበሃሉ ኣለውና ወይ ድማ ሓበርቲ ማእዝን ዝበሃሉ ኣለውና። መነመን እዮም እዚኦም ከተልና

0: ያዊት እንደሆነት ፀሐይ አላትና እዛ ንጉሆ ትበርቀና ፀሐይ ማለት እዩ ምሸት ከዓ ግዲፋትና ትዓርብ ካልኣይ ማሕበሪ ማእዝን ከዓኒ ቡሶላ ተባሂላ ትፍለጥ መሳርሒት እያ ማለት እዩ እስኪ ሓንቲ ብሓንቲ ንርኣዮም ከመይ ገይረ እዩ ብፀሓይ ጌርና ማእዝናትና ንፈለጥ ኣብ ድመፅ ክላስና ከዓ ብዛዕባ ቡሶላ ተጠቂምና ከመይ ጌርና ማእዝና ንፈለጥ ከ ክንመሃርና ማለት እዩ እስኪ ሕጂ ከመይ ጌርና ኢና ብዛዕባ ፀሓይ ተጠቂምና ከመይ ጌርና ኢና ማእዝናትና ንፈለጥ እስከ ንርአ ፀሓይ ደኣ ከመይ ገይርያ ዓለምና ማእዝናት ዓለምና ትሕብረና ዶ ትብሉ ትኾን ትህሉ ፍትዋት ተምሃሮ ኩሉ ግዜ ፀሓይ ብሓደ ሸነኽ እያ ትበርቕ ብሓደ ሸነኻ ከዓኒ ትዓርብ ማለት እዩ ስለዚ እቲ ፀሓይ ትበርቀሉ መእዝን እቲ ፀሓይ ትዓርበሉ መእዝን እንድሕር ፈሊጥና ንክልቲኦም ነናቶም ስያመ ኣለዎም ኣንፃር ናቶም ወይ ድማ በቲ ካልእ ሸነኽናቶም ዘለዉ ከዓ ነናቶም ስያመ ኣለዎም እስኪ ብሓባር ንርአ ኣንጊህና ተንስኢና ናብ ፀሓይ እትበርቀሉ ኣንፈት ጠሚትና እንድሕር ክልተ የእዳውና ዘርጊሕና ኩሉ ግዜ እንታይ ይህበና እቲ ፀሓይ ትበርቀሉ ዘላ ኣንፈት እሱ ምብራቅ ክኾን ከሎ እቲ ፀሓይ ትዓርበሉ ዘላ ኣንፈት ከዓኒ ምዕራብ ይኸውን ኣሎ ማለት እዩ እዚ ተምሃራይ ንርአዮ ንጎ ተስኡ በርሱኡ ተሰኪሙ ንቤት ትምህርቱ ክብገስ እናበሉ ከሎ ፀሓይ ትበርቀላ ማእዝን ናብኡ ጠሚቱ ክልተ እዳዊ ዘርጊሕ ኣሎ ስለዚ እዚ ፀሓይ ትበርቀሉ ዘላ ኣንፈት እዚ ምብራቅ እዩ ክኸውን ኣሎ ማለት እዩ እዚ ምብራቅ ክኾን ኣሎ ማለት እዩ እዚ ፀሓይ ትዓርበሉ ወይ ድማ ብድሕሪኡ ዘሎ ከዓኒ ምዕራብ ይኸውን ኣሎ ማለት እዩ ምዕራብ ይኸውን ኣሎ ማለት እዩ ስለዚ ተሪፎምና ዘለዉ መን እዮም ሰሜንን ደቡብን ድዩ ፅቡቅ ሰሜንን ደቡብ ስለ ዝኾኑ እዚ በዚ ዘሎ ኣንፈት ሰሜን ይኾን እውን ኣሎ እዚ ብየማን ዘሎ ከዓኒ ደቡብ ይኸውን ስለዚ ንጎ ተንስኢና ናብቲ ፀሓይ ትበርቀሉ መእዝን ጠሚትና ክልቲኡ እዳውና እንድሕር ዘርጊሕና እቲ ፀሓይ ትበርቀሉ ዘላ መእዝን ምብራቅ ክበሃል ከሎ እቲ ፀሓይ ትዓርበሉ ዘላ መእዝን ከዓ ምዕራብ ወይ ድማ ብድሕሬና ዘሎ ማለት እዩ ብቅድሜና ዘሎ ምብራቅ እዩ ብድሕሬና ዘሎ ከዓ ምዕራብ እዩ ወላ ትስማት እንድሕር ኣስተማቂርኩም ሞ ፀሓይ ትበርቀሉ ንብላ ኣለና ምሽ እቲ መእዝን እንታይ ይበሃል ምብራቅ ትበርቕ ምብራቅ ምብራቅ ትበርቕ ኣላ ንብላ ኣለና ማለት እዩ እቲ ፀሓይ ትዓርበሉ ዘላ ከዓኒ ምዕራብ ንብሎ ኣለና ተዓርበሉ ምዕራብ ንብሎ ዘለና ማለት እዩ ሽዑ በዚ ፀጋማይ ወገና ዘሎ ከዓኒ ሰሜን ክኾን ከሎ ብየማናይ ወገና ዘሎ ከዓኒ ደቡብ ይኸውን ኣሎ ማለት እዩ በዚ መንገዲ ጌርና ከዓኒ ነቲ መእዝናትና ክንፈልጥ ንኽእል ማለት እዩ ፍትዋት ማሃሮ ብዘይካዞም ኣርባዕተ ዓበይቲ መእዝናት ዓለም ኢልናዮም ዘለና ኸ ካልኦት መእዝናት ዓለም ኣለውና ዶ እስኪ ቅሩብ ሕስብ ኣብሉ ብጀካ ምብራቅ ምዕራብ ሰሜን ደቡብ ጀካ እዚኦምስ ኣለውና ዶ ካልኦት ብርግፅ ኣለውና ንሳቶም ከዓ እንታይ እዮም ኣርባዕተ መእዝናት ኮይኖም ሰሜናዊ ምብራቅ ደቡባዊ ምብራቅ ሰሜናዊ ምዕራብ ደቡባዊ ምዕራብ ይበሃሉ እዚኦም ካ እንታይ ተባሂሎም ይፍለጡ ማለት እዩ ንኣሽቱ መእዝናት ዓለም ተባሂሎም ይፍለጡ ማለት እዩ እዚኦም ከ ኣበይ እዮም ዝርከቡ እንዳሕሪ ኢልና እዚኣ እንዳሕሪ ኮይናታ ሰሜን ምብራቅ ምዕራብ ደቡብ ኢልና ንሕር እዚኦም ጌርናዮም ኣለና እቶም ኣርባዕተ ንኣሽ መእዝናት ዓለም ዝበሃሉ ከዓ ኣብ መንጎ ሰሜንን ደቡብን ምብራቅን ምዕራብን ይርከቡ ንብላ ኣለና ማለት እዩ ኣብ መንጎ ሰሜንን ምብራቅን ዝርከብ መእዝን ሰሜናዊ ምብራቅ ይበሃል ማለት እዩ ሓን ኣብዛ ስእሊ ክሪኢኩም እየ ኣብ መንጎ ሰሜንን ምብራቅን ዝርከብ መእዝን ሰሜናዊ ምብራቅ ይበሃል ኣብ መንጎ ሰሜንን ምዕራብን ዝርከብ መእዝን ከዓ ሰሜናዊ ምዕራብ ተባሂሉ ይፍለጥ ማለት እዩ በዚ ሓደ ድሕር ከና ከ ኣብ መንጎ ደቡብን ምብራቅን ዝርከብ ደቡባዊ ምብራቅ እዩ ኣብ መንጎ ደቡብን ምዕራብን ዝርከብ ከዓኒ ደቡባዊ ምዕራብ እዩ ሓራይ እስኪ ፍትዋት ተምሃሮ እስኪ ክልተ ኣብዝሓለፈ ትምህርትና ኣብቲ ምዕራፍ ሓደን ምዕራፍ ክልተን ምሳይ ዝነበሩ ተምሃሮ ዝዝክሮም ዲኹም ብዛዕባ መእዝን እስኪ ሓፃር ግጥሚ ሒዞምልኩም መፂኦም ኣለዎ ቅድሞ ንዕኦም ስምዖ ሽዑ ብሓንሳብ ናባይ ክትምለሱ ኢኹም መደምደምታ ክገብረልኩም እየ ማለት እዩ
1: መእዝን መእዝን እዩ መእዝን ሓባሪ ናይ ኣንፈት ዘርእየና መንገድና ብየን ከም ዝኸይድ
2: ብሶላን ፀሓይን ሓበርቲ መእዝን ምዃነ መማብ ዓለም እቶም ክልተን ቀንደን
1: ምብራቅ ምዕራብ ደቡብ ሰሜን ኣርባዕተ ዓበይቲ መእዝናት እየን
2: ኣርባዕተ እውን ኣለዋ ንኣሽቱ መእዝን ልክዕ ዘርአና ኣብ መንጎ ኣብትን ኣብትን
1: ኣይ ሰሜን ኣይ ምብራቅ ሰሜናዊ

0: ምዕራብ።
1: አይ ሰሜን፣ አይ ምዕራብ፣ ሰሜናዊ ምዕራብ።
0: አይ ደቡብ፣ አይ ምብራቅ፣ ደቡባዊ ምብራቅ።
1: አይ ደቡብ፣ አይ ምዕራብ፣ ደቡባዊ ምዕራብ።
2: መፍትዋ ተምሃሮ ነታ ግጥሚ ከመይ ርሕኩማ ፅቡቅት ዶ? ብራቦታት። ስለዚ ብከምኡ ወይ ድማ ብሕፅር ዝበለ ኣገባብ ከዓ ግጥሚ ገይሮም ከዓኒ ተመሃሪት ሰሚራን ቢላልን ነቲ እዞም ኣርባዕተ ዓበይቲ ማእዝናት ዓለምን ኣርባዕተ ንኣሽቱ ማእዝናት ዓለምን ኣፍሊጦምልና ወይ ድማ መሊሶም ኣፅቡቅ ገይሮም ገሊፆምልና ኣለዉ ሞ ክንቅፅል ሕጂ ሓራይ ናብ መደምደምታ ክንኣት ኢና ፍትዋ ተምሃሮ እቲ ዝማዕበለን ዝበለፀን ኣመለኻኽታ ኣንፈት ማእዝናት ዓለም ብምጥቃም እዩ ኢልና ኣለና። እቲ ዝማዕበለን ዝበለፀን ኣመለኻኽታ ኣንፈት ማእዝናት ዓለም ብምጥቃም እዩ ኢልና ኣለና። ፅቡቅ ሕራይ መን እዮም ከቶም ማእዝናት ዓለም ንብሎም ኢልና ቀዳማይ ሰሜን ኢልና ደቡብ ኢልና ምብራቕን ምዕራብን እዚኦም እንታይ ተባሂሎም ፍለጡ? ዓበይቲ ማእዝናት ዓለም ተባሂሎም ፍለጡ ምላ ኣለና። ብጀካ እዞም ማእዝናት ዓለም ዝበሃሉ ከዓ ብሓበርቲ ይቕሬታ እዞም ማእዝናት ዓለም ዝበሃሉ ከዓኒ ብሓበርቲ ማእዝናት ኢና ንረኽቦም። እሶም ከመንመን ኢልናዮም? ሓበርቲ ማእዝናት ከመንመን ኢልናዮም? ፀሓይን ብሶላን ኢልናዮም። ንብሶላ ድሓን ከመይ ጌርና ብሶላ ትጥቂምና ማእዝን ዓለምና ንረክብ ኣብ ዝመፅእ ክላስና ክንምሃር ኢና። ሎሚ ሓንቲ ግን ከመይ ጌርና እዛ ባህርያዊት ተፈጥሮና ዝኾነት ፀሓይ ተጠቂምናስ ማእዝና ንፈልጥ ከዓኒ ክንሪኦ ፀሒና ኣለና። እሱ ከእታ እዩ ንጎህ ተሲእና ናብቲ ፀሓይ ትበርቀሉ ኣንፈት ጠሚትና ክልቲኡ ዳውና ተዘርጊሕና እቲ ፀሓይ ትበርቀሉ ዘሎ ኣንፈት ምብራቅ ይበሃል። እቲ ብድሕሪና ወይ ድማ ፀሓይ ትዓርበሉ ዘለካ ምዕራብ ይበሃል። ብፀጋምና ዘሎ ሰሜን፣ ብየማንና ዘሎ ከዓ ደቡብ ከም ዝበሃልና ሪኢና ነርና። ብዘይካዞም ኣርባዕተ ዓበይቲ ማእዝናት ዓለም ንብሎም ማለት ሰሜን፣ ደቡብ፣ ምብራቅን ምዕራብን ካልኦት ማእዝናት እውን ኣለውና ኢላ ነርና። እሶም ከዓ ደቡባዊ ምዕራብ፣ ደቡባዊ ምብራቅ፣ ሰሜናዊ ምዕራብ፣ ሰሜናዊ ምብራቅ ተባሂሎም ኣርባዕተ ዝኾኑ ንኣሽቱ ማእዝናት እዮም። ልክዕ ከምቲ ስሞም ዝሕብሩ ከዓኒ ንኣሽቱ ማእዝናት ዓለም ተባሂሎም ከዓ ይፍለጡ ማለት እዩ። ስለዚ እዚ ነርና ኢሎም ትሕስና ብግቡእ ተረዲእኩምን ናይ ተረዳእኩምን ከዓኒ ዕዮ ገዛ ክቦኩም እየ እሞ ናይ ሎም ትምህርትና እዚ ክትከታተሎ ፅናሕኩም እዩ ነይሩ ፍትዋት ተምሃሮ። ብግቡእ ተረዲእኩምን ዲኹም ኣይተረዳእኩምን ንምፍታሽ ግን ዕዮ ገዛ ክቦኩም እየ። ዕዮ ገዛ እዚ ከዓ ምስ ብፀትኩም ይህን ይህን እናተባሃልኩም ሰሪሕኩምሞ ኣብቲ መፅእ ክላስና ከዓ መእረምታ ክንገብረሉ ኢና ማለት እዩ። ናብቲ ዕዮ ከብለኩም እየ ሕቶ ቁፅሪ ሓደ ንርኢ ዕዮ ገዛና ሕቶ ቁፅሪ ሓደ ማእዝናት ናይ ቦታታት ንምፍላጥ እንታይ ንጥቀም? ሕቶ ቁፅሪ ሓደ ማእዝናት ናይ ቦታታት ንምፍላጥ እንታይ ንጥቀም ንብል ኣለና። ካልአይቲ ድማ ዓበይቲ ማእዝናት ዓለም ዝበሃሉ መነመን እዮም? ዓበይቲ ማእዝናት ዓለም ዝበሃሉ መነመን እዮም? ሕቶ ቁፅሪ ሰለስተ ኣብ መንጎ ደቡብን ምዕራብን ዝርከብ ማእዝን ከ መን ይበሃል? ደግማ ሕቶ ቁፅሪ ሰለስተ ኣብ መንጎ ደቡብን ምዕራብን ዝርከብ ማእዝን መን ይበሃል? ፍትዋ ተምሃሮ እዘን ሰለስተ እዚኦን ሕቶ ብግቡእ ሰሪሕኩምመን ኣብ ድመፅእ ትምህርትና ይራኽበና። ክሳብ ሽዑ ግን ሰናይ ናይ መፅናዕትን ናይ ምዝንጋዕን ግዜ ይግበረልኩም። ቻው ፍትዋት ተምሃሮ።

0: መደብ ካብ ንጥፈታት ኣብያተ ትምህርቲ
1: እዚ መደብ እዚ ብሚኒስትር ትምህርቲ ዝዳሎ
0: ንባህላዊ፣ ስፖርታዊ፣ ስነ ጥበባዊ ምህዞን ሰንዓን
1: ብሓፈሻ ንመሃዝነትን ፈጠራውነትን ተምሃሮ ዘበራብርን
0: ውሽጣዊ ዓቕሞም ንምብርባር ባይታ ዘጠጥሕን
1: ብኩለን ኣብያተ ትምህርቲ ሃገርና ዝካየድ
0: ትምህርታዊ መደብ እዩ።
2: ሰላም ሰላም ክቡራት ተዓዘብቲ፣ መደብ ካብ ንጥፈታት ኣብያተ ትምህርቲ ከመይ ቀኒኹም? ናይ ሎሚ ትሕዝቶ መደብና ኣብ ጨንፈር ትምህርቲ ዞባ ጋሽባርካ ዝተኸየደ ዝተፈላለየ ትምህርታዊ ንጥፈታት፣ እዚ ማለት ምህዞን ሰንዓን፣ ትምህርተ መዘና፣ ከምኡውን ባህላውን ስፖርታዊ ንጥፈታት ዝሓዘለ መደብ ናብኹም ከነብሎ ኢና። ክሳብ መወዳእታ መደብና ክትከታተሉና ብክብሪ እንዳዓደምኩ ሰናይ ምክትታል።

0: ክቡራት ተዓዘብቲ መደብና፣ እዚ ትዕዘብዎ ዘለኹም መደብ ተምሃሮ መባእታ ደረጃ ቤት ትምህርቲ ጎኘ ብወረቐት ብዕንቂ ዝኣመሰሉ ኣብ ከባቢኦም ክረኽቦም ብዝኽእሉ ብቕልል ዝበለ ነገራት ተጠቒሞም ንኸባቢኦም ዝገልጽ ካብ ዝገብርዎ ናይ ኢደ ስራሓት ፍርያት እዩ።
1: ብመጀመርታ ምሉእ ስሙ ኤርምያስ ተኽለ ይበሃል። ድመፀ ከሉ ቤት ትምህርቲ ድማ ካብ ቤት ትምህርቲ ቢሻ ንዘባባርንቱ ማለት እዩ። ንሕጂ ሒዝያ መፅኡ ዘለኹ ምህዞ ድማ ፋየር ዲቴክተር ን ፓወር ባንክ ካብሉምሱ ማለት እዩ።
0: እዚ ንዕዘቦ ዘለና መደብ ተምሃሮ በብዓቕሞም ከከም ዝምባል እዮም ዝተፈላለየ ንኣነባብራ ሕብረተሰብ ዝገልጽ ገለ ኢደ ስራሓት ገለ እውን ናይ ምምሃዝን ምስናዕን ዘለዎም ዝምባለ ብዓቕሞም ክባላሓትን ገለ ተበግሶታት ክወስዱን ዘርኢ መደብ እዩ። ተምሃራይ ቤት ትምህርቲ ብሻ ኤርምያስ ተኽላይ ድማ ፋየር ዲቴክተር ዝበላ መሳርሒት ማለት ፀሓያዊ ፀዓት ተጠቒምካ ከመይ ጌርካ ሓደ ሓይሊ ትሰርሕ ወይ ኤነርጂ ትፈጥር፣ በዚ ፀዓት እዚ ተጠቒምካ ድማ ብሓደጋ ሓዊ ክመፀና ካብ ዝኽእል ዕንወት ንኽንከላኸል ብሰንሰር ብኣጋ ክትሕብረና ወይ ክትነግረና እትኽእል መሳርሒት ናይ ምምሃዝ ፈተነን ተበግሶን ዝገብር ዘሎ
1: እዛ ፋየር ዲቴክተር ካብ ሓዊ ክመፀና ካብ ዝኽእል ሓደጋታት እየ ዝከላኸለልና። ብሓዊ ብዙሕ ሞት ከም ዝመፅእ ንፈለጥና ከሎና ወ ክሳዕ ሞት እውን ክስዕ ብኽእል እዩ። ደስዋይ ነዛ ተማይዛ ዘላ ድማ ሓዊ ምስ ረኸበት ዲቴክት ገራ ነቲ ሓዊ ኢንደ ፎርም ኦፍ ኣላርም ገራ ትነግረካ ማለት እዩ። በዚ ኣላታ ትነግረካ ወይ ድማ ኢንዲኬት ትገብረልካ ነገር ማለት እዩ። ሓዊ ምስ ረኸበት ዝኾነ ነገር ወይ ድማ ሜሎክልስ ሂት ምስ ረኸቡ ኤክስፓንድ እዮም ዝኾኑ። ደስዋይ ሰኸዓ ሂት ክትረክብ ከሎ ኤክስፓንድ ትኾኑ ሞ ነቲ ሓደ ዘሎ ፊላመንት ወይ ድማ ነቲ ሓደ ዘሎ ወር ንዑ ምስተንክፈቱ ሂት ከም ዘሎ ወይ ድማ ሓዊ መፅእ ከም ዘሎ ትነግረካ ማለት እዩ። በዚያ ድማ ከም ዓይነት ኮ ብሰንሰር ትነግረካ ኣላ ማለት እዩ። በዚ ናይ ከምዘን ሕጂ መፅእ ዘለዋ ስማርትፎንስ ናተን ባትሪ ኦልሬዲ ደ ዝኾነ ባትሪታት እዩ ነይሩ፣ ግን ኣኪበ ኣትስዮ ማለት እዩ ከምዝሰርሕ ገርዮም። ግን ኣብዚ ከዓ ሪኒዋብል ሪሶርስ ኣለና ከመይ ጌርካ ካብ ፀሓያዊ ፀዓት ተጠቂምካ ሲ ሓይሊ ትሰርሕ ወይ ድማ ሓደ ፀዓት ተምፅእ ማለት እዩ። ክንፍትና ኣብዚኣ እታ ዝኾነ ዓይነት ስፒከር ክንጥቀም ንኽእል ኢና። ኣብዚኣ ግን ሜይንሊ ናይ ክሳይ ኣላርም ናይ ፋየር ኣላርም ኣንቲ ኣለዉ። በዚኣ ከዓ እታ ናታ ሰርኪት ዲያግራም ማለት እዩ። እቲ ኢፌክት ናይ ሓዊ ክሳዕ ዝጠፍእ ኢንዲኬት ትገብረልካ። ኢፌክት ናይ ሓዊ ምስ ጠፍእ ከዓ ወረዲ ሰኻ ትጠፍእ ማለት እዩ። እዚኣ ሒዘ
0: ክቡራት ተዓዘብቲ መደብና፣ ሕጂ ድማ ኮንቲነንታል ድሪፍቲን ወይ ምፍልላይ ወይ ድማ ምፍንጫላት ክፍሊ ዓለምና እተርኢ መደብ ብተምሃራይ ቀሪባሃልኩም ኣላ። ቅድሚ ሙልዮናት ዓመታት መሬት ሓንቲ እያ ነይራ፣ ስማ ድማ ፓንጃ ተባሂላ ትፅዋዕ ነበረት። እዚ ከሊልዋ ዝርከብ ማያዊ ኣካል ድማ ፓንታላሳ ይበሃል ነይሩ። ድሕሪ ነዊሕ ዓመታት ግን መሬት በብቕሩብ ክትከፋፈል ጀሚራ።
2: መጀመርታ ስመይ ሳይሞን በራ ይበሃል። ተማሃረ 11 ክፍሊ ቤት ትምህርቲ ዱታ ማለት እዩ። ኣረ እዚኣ ሎሚ ሒዚያ ቀሪቦ ዘለኹ ኮንቲነንታል ድሪፍቲን ወይ ከዓ ምፍልላይ ናይ ክፍለ ዓለማት ተባሂላ ትፅዋዕ ኮይና፣ ቀደም መሬት ከም ዝፍለጥ ሓንቲ እያ ነራ ማለት እዩ። ሳይነስ ከም ዝብለና ሚሊዮናት ዓመት ሓንቲ እያ ነራ መሬት። እዚኣ ሓንቲ መሬት ድማ እንታይ ተባሂላ ትፅዋዕ ነራ? ፓንጃ ተባሂላ ትፅዋዕ ነራ። እዚ ከሊልዋ ዝርከብ ማያዊ ኣካል ድማ ፓንታዛ ተባሂሉ ይፅዋዕ ኣሎ ይፅዋዕ ነይሩ ማለት እዩ። ኣራይ ሽዑ መሬት በብቕሩብ ብምንቅጥቃጥ ምድሪ ማለት እዩ ኣብ ክትከፋፈል ጀሚራ። መጀመርታ ፕሮሰስ ክከፋፈል ከሎ ናብ ክልተ ተኻፊላ፣ ሓደ ናብ ኖርደርን ሄምስፌር ክኸድ ከሎ፣ ሓደ ከዓ ናብ ሳውዘርን ሄምስፌር ተፈላለዩ ማለት እዩ። እዚ ብምንታይ ተላይልና? ብሓያል ዝኾነ ምንቅጥቃጥ ምድሪ ማለት እዩ። መሬት ጥዑ እዚኣ ኖርዘርን ሄምስፌር ዘለዉ ላውሬጃ ተባሂሉ ዝፅዋዕ ኮይኑ ኣሜሪካን ኖርዝ ኣሜሪካን ኢሮፕ ፕላሽ ኤዥያ ማለት እዩ ኢሮዥያ ተባሂሉ ዝፅዋዕ ዘሎ ንዑ ዝሓዘት እያ ማለት እዩ። እዛ ሳውዘርን ሄምስፌር ዝነበረት ድማ ጎንድዋላና እትበሃል ኮይና 7 ክፍልታት ዝሓዘት እያ። እዞም 7 ክፍልታት ድማ ሳውዝ ኣሜሪካ፣ ኣፍሪካ፣ ኣንታርክቲካ፣ ማዳጋስካር፣ ኢንዲያ፣ ኣውስትራልያ ኤንድ ኒውዚላንድ ተባሂሎም ፅዎ ነይሮም ማለት እዩ። ሽዑ በብቕሩብ ማለት እዩ ብምንቅጥቃጥ ምድሪ ዝኣክል እዚኣ ኖርዝ ኣሜሪካ ካብ ኢሮዥያ ተፈልያ ንዌስተርን ገፃ ኸይዳ ማለት እዩ ናብ ዌስተርን ገፃ ኸይዳ

0: አብ ጎንዶዋናላን ስመጻና ድማ ክፋላለያ ጀሚረን ሳውዝ አሜሪካ ከአፍሪካ ተፈልያ ናብ ዌስተርን ገጻ ከይዳ ከምኡውን አንታርክቲካ ናብ ሳውዘርን ፖል ከይዳ ማለት እዩ ናብ ሳውዘርን ፖል ከይዳ ኢንዲያ ኤንድ ኣውስትራልያ ኒውዚላንድ ድማ ብሓንሳብ ተጠሪፈን ክኸዳ ከልዋ ኢንዲያ ሽዑ ካብአን ተፈልያ ማለት እዩ ካብአን ተፈልያ ከይዳ ብዳይቨርጀንት ፎርስ ካብዚ ተሓዊሳ ኣብዚ ድማ ኣብዚ ኮንቨርጅ ኮይና ማለት እዩ እዚ ተላጊባ ማለት እዩ ተላጊባ ከም ውፅኢቱ ድማ ኣብዚ ዝዓበየ ዝኾነ መሰንሰለታዊ ኣኽራን ሂማልያስ ተፈጢሩ ማለት እዩ ኣብ ዓለምና ዝዓበየ ዝኾነ ሰንሰለታዊ ኣኽራን እዚ ድማ ብኸመይ እንተዳሊና ክልተ መሬት ክጋጨውን ከለዉ እቲ ፎኮስ ዝነበረ እማን ሓፊ ኢሉ ሓደ ሰንሰለታዊ ኣኽራን ይፈጥር ማለት እዩ ከምኡውን ትምፍልላይ ቀፂሉ ካብ ኣፍሪቃ ማዳጋስካር ካብ ኣፍሪቃ ተፈንጪላ ክትፍለን ከላ ከምኡውን ኒውዚላንድ ድማ ካብ ኣውስትራልያ ተፈላለያ ማለት እዩ እዚ ብኸመይ ፕሩፍ ጌርና እንተዳኢልና እዞም ኮንቲነንት ኩለን ይጋጣጠማይን ከምኡውን እዚ ኣብ በዓል ኖርዝ ኣብ ሳውዝ ኣሜሪካን ኣብ ኣፍሪቃን ዝተረኽቡ ሕደ ዓይነት ዝኾኑ እማንን ሕደ ዓይነት ዝኾኑ እንስሳታትን ከምኡውን ናቶም ዝርከብ ሆሪዘንስ እቲ ሶይል ሆሪዘን ማለት እዩ ኤኦኢ ገለ እንዳበና ንፈሎ ሆሪዘን ሕደ ኣብ ዘሴም ዲስታንስ ይርከብ ማለት እዩ ስለዚ ኣብዚ ሕጂ ግዜ መሬት ነዚ ቅርፂ እዚ ሒዛ ትርከባላ እዚ ኩሉ በዓል ኣትላንቲክ ኦሽያን ሜዲተርናንሲ ሪድሲ ገለ በዞም ምፍላይ ናይዞም ኮንቲነንትስ ብኦም ዝተፈጥረ እዩ ማለት እዩ ያን ኢለ
1: ሕጂ ድማ ሓደ ካብ ኣካል ንጥፈታት ኣብያተ ትምህርቲ ሃገርና ዝኾነ መደብ ስነጥበባዊ ፍርያት ንኹነታት ማሕበራዊ ህይወትን ባህላዊ ልምድታትን ብሄረ ናራ እተንፀባርቕ ዜማ ብተምሃሮ ቤት ትምህርቲ ጎኘ ዝተዳለወት ቀሪብናልኩም ኣለና ሰናይ ምክትታል

0: ኣቱም ስድራ ክንደይ ትመፅፅ ኣይትበሉኒ ኣይትበላኒ እምበር ሓንቲ ድቃስ ዝኸልኣትኒ ዕላል ይኽዕለክን ስለምንታይ ኢናናትና ገዲፍና ብናይ ካልኦት ንድነቕ ስለምንታይ ኢናናትና ወርቂ ገዲፍና ብናይ ካልኦት ብሩር ንምሰጥ ስለምንታይ መልሲ የለን በሉ ሓዙኒ ሓዛኒ ሎም ኣለና ጽባሕ የለና ሞት ሰባት መመሪፁ ሰብ ታሪኽ ሰብ ጽንዓት ሰብ መትከል ይወስድ ኣሎ ታሪኽ ይቕበር ኣሎ ኣብ ቅድመይ ዘለኽን ኣዴታተይ መዓሲኽን ኣፍክን ክትከፍታ ኢድክን ክትፈትሓ ጽባሕ እንታይ የኽብል እንታይ የከውርስ እንታይ የኸሰጋግር እንታይ ኢለየን ደቀይ ከዘንትወሎም ሱቕ ትም ክሳብ መኣስ
1: ኣጆኹም ኣንጁሰይ ኣጆኺ ኣለና ልክንዶ ንሕና ንሎሚ ካብ ባሕሪ ብጭልፋ ኣብ ሓቀኛ ታሪክ ዝተመርከሶ ዛንታ ይኽኣለኪ ንወላዲተይ

ተሃኒ ንእስጥምታ ኣብ ግዜ ንእስነታ ዘሕለፈቶ ህይወት ሓፋሽ ውድባት ፅንዓታ ሕሰማ ፍቕሪ ሃገራ መስዋእት ብፆታ ክትዕለንን ከላ ንብዓት ሓበን እያ ትነብዕ። ወሊዳ ደቃ ከምዘይቀበረት ሞባእ ሃገር ይሂበ ናተይ ዘይኮኑ ንሃገር ይዕሽር ከፊ ኢላ እያ ትብለኒ። ንወላዲተይ ብማዕዶ ንዝረኣያ ጎበጥ ጎበጥ እናበለ ስራሕ ክትከይድን ከላ ተራ ሰብ ገይርዎ ዝተኸውን እታ ባሕሪ ከብዳ ሒዛቶ ዘላ ታሪክ ጎበጥ ጎበጥ የብላ ከም ዘሎ ግን ፈላጢያ ጥራሕ ዝፈልጦ ለካ ታሪክ የጎብጥ እዩ።

0: ፈታዊ ሓዳር ይኮይኑ ፀኒሕዋ። ብርኮም ፈልዮም ጎጆኦም መስሪቶም ሓደ ክልተ ከይበሉ ኣቦይ ኣብ ውሽጢ ከተማ ኣስመራ ተወዲቡ ምስጢራዊ ስራሕ ዝሰርሕ ስለ ዝነበረ ኣብ ውሽጢ ሳንታ ፍራንቺስኮ ከም ሓኪም ዝሰርሕ ምንባሩን ነቲ ኣብኡ ዝነበረ መድሃኒት ምስ ገሊ ብምትሕባር ነቲ መድሃኒትን ንስድራ ቤተይን ጠርኒፉ ንሓራ መሬት ከይዱ። ኣብ መበቆል ዓድና ኮፍ ኢሎም ድማ ናብ ረዓዲ ሀይሎም ጀሚሮም።
1: ኣንተ ኣምሓሪ ፅናሕ ሞ ፅናሕ ከይተረዳድእኻ ፀርፀር እናበልካ ይትኺድ እንታይ ኢኻ ኾንካ?
2: እንታይ ድኢኽ መሲልክ ዘለኺ? ናብ ረዓዲ ኸብደክ ከም ዘሎ ገጽክ ኳ እዩ ድምስክረሉ። በዛ ሓዳር በዚ ናይ ውድብ ስራሕ ኣንቲ ፅገረዳ
1: ናብራ ውድብን ናብራ ዓድን ኣብ መጀመርታ ሞ ንመኒቐ ጨውጨው ዘይብሉ ብናተይ ኣይትሸቐል። ውድብ ህዝባዊ ግንባር ብዓይኒ መርፊ እተሓልፈሉ ዩኒቨርስቲ ኣድዩ ዝብል ነይሩ ኤፍሬም።
2: ሓቁ እዩ ውድብና ንኹሉና ከምዚ ዝራብዕ ከተፅሪ ከለኻ ኣርዕት ቆረንካ ተላሙዶ? ድሮኮ በዓል ሻለቃ ኤፍሬም ታተብ ኢሎምናስ ብወደ ገባ ኸማ ንድለ ኣለና።
1: እወሱስ ሓቂኻ ጥንቅቕ መባል ከድልየድና እዩ። ካብ መጠን ንላዕሊ እዮም ፊንፊን ዝብሉ ዘለዉ።
2: እንቲ ፅገሬደ
1: ኣቤት።
2: እዞም ቆልዕሲ እንታይ እነኾን እዮም ዕዝር ዕዝር ድብሉ ደሎ?
1: ፍቓድ ኣምላኽ እዮም
2: እዋ ፍቓድ ኣምላኽ እሞ እንታይ ክንብሎ? ድሓን በሊ ድሓን፣ ዝሓሰብኮ ኩሉ ይትረፍ።
1: ዋ ንምንታይ ዝተርፍ ተዘረብ እምበር
2: ድሓን ገዲፍ የለኹ ኮይለክ ፍቓድ ኣምላኽ እተኮይኑ እንዳ እሞ እንታይ ይኽብል ኣነ።
0: ኣዴታት ኤርትራ ከብደን ባሕሪ እዩ። ወላዲተይ ምእንቲ ኤርትራ ምእንቲ ናፅነት ኩለን ኣዴታት ኤርትራውያን ዋጋ ከፊ ኢለን እዩ። ወላዲተይ ፅንዓታን እምነታን ኣብዛ ነጥብ ዚያ ትግለፅ።
1: ኣያ ተዋሂብን ደሎ መልእኽቲ ቅድም ከብፅሕ እሞ ኣብ ምላሸ እቲ ትደልዮ ዘለካ ዘረባ ከዓ ዝዘረረበሉ
3: ማባይ በዚሑ በዚሑ ኮ ክሳብ መዓስ ክንፅመመኪ ኢና። ማሕር እንተኾነ ማይላፋ ኮይኑ ተንስኺ ከዓ
1: ኣያ ድሓን ዲኻ ማሕር እንተ ኮይኑ ድ
3: ፅገደዳ ጓለይ ፅገደዳ ሓመድ እግረይ ከይነጎፍኩ ነዚ ኣፈይ ከይለኸፍኩ ልብንልቢ ተዋሂብና ክንዕልል እየ ኣንጊሀ መፅአኪ ዘለኹ። ንዕሞ ንዕሞ ቅረቢ እስነ ኣለዎ ከረብ
1: ሓራይ ስክበል እቲ ዘረባኻ ሕፅር ሕፅር ኣብሎ ንመረታ ሰበነ ተበጊሰ ኣለኹ ክልኤ ድብለካ ዘለኹ ታያ ግዜ ኸደኒ ኣሎ።
3: እዛ ዘረባ ንገድሊ ትበፅሕ ኣይኮነትን ኣቕሪበ እወስ ኣቢለልክ ዘለኹ።
1: ኣንታያ በጀኻ ቕልጥፉ እንደበለኒ ግዜ ኸደኒ ኣሎ እናበልክኳ
3: ብዘይ ዘርኢ ድኽና ፅነት ክተምፂ
1: ከመይ
3: ደድሕሪ ገድሊ ደድሕሪ ኤፍሬም መረታ ሰበነ እምበይቶ ዳብረ ሰሳሕ እንገላ ተኸላብን እናበልኪ ህፃውንቲ ቆልዑ ከከይ ዓኸኹ ኣብ ዝባን ክቐቲልክ እዮም። እቲ ሓደ ወዲ ክልተ ወርሒ እቲ ካልኣይ ወዲ ሰለስተ ወርሒ እቲ ሳልሳይ ድማ ወዲ ኣርባዕተ ወርሒ ተመራርያም ከይዶም። ዳንኤል ድማ ዓዳኣትዩ እናበልናዮ ኣብ ሸሞንተ ወርሑ ትማሎ ርኪብዎም ሓመድ ለቢሱ።
1: ኣያ ብጣዕምን ሕንቃቕን እንታይ ከም ዝመስድካ ኣይፈለጥኩ ኮ እዩ ዓብ እቲ ዘረባኻ ዕፅረልካ ምርጫይ ንድሌተይ እናፅነት እዩ

0: ክፍነት ድማ ዋጋ ይሓትት። ክዳነይ ኣፅንዒ እምነት ይሓልየ ዝኸይድ ሰብ እየ። ምስ ገድሊ ንላዕልን ታሕትን እንተበልኩ ኮ ንናፅነት ክብል እምበር ንኣሚነይ ንፀጋም ገዲፈ ምስ ጓብዝ ዝዕንደር ሓያም ኣይኮንኩ።
1: ሰበ ነዚ ዘረባ እንታይ ክቁምቁኛ ተውፅሉ ዘለኺ? ከም ጡጥ ትፈትልዮ ብሓንበሊ ኣነሲ ናይ ስጋ እንዳኣሉ ሒዝኒ ዓስብለኪ እንተ ኣበኸን ዝብበኪ ነገሩ
0: ኣያ ደቂ ኣብ ዝባነይ እንተሞት ኮ ከምቶም ዝስውኡ ዘለዉ ዕሽራት ፈልየ ዝርዮም ኣይኮንኩን።
1: ዋዕ
0: ወ ንስኻን ደቅኻን ግን ነዚ ገድሊ ከም ጓለት እዩኹም ትጥምትዎ
1: ዶ እምበዓርኮም ኢልኪ ድሓ ንበሊ ድሓ
2: ኣቲ ኤርትራ
3: ኤርትራውን ኣዴታት ታሪኸን እዙ እዩ ንወላዲተ ያ ውሽጢ ኣትየ ነቲ ዘይተገንፀለ ታሪኽ ክላበሶ ፍትን እሞ ምኽኣልኩ ወደ ኢለን ነብሰይ ሓታ ዋ ደቅኻ ቐፊርካስ ዓወት ንሓፎሽ ኣቤት ፅንዓት ኣቤት ፅንዓት።
4: ሓሶት ሓሶት እኒ ድብለካ ዘለኹ ዕላል ዓድዩ ዘይድልየካ ዘረባ
5: ዘይተፈሰወ ይጭነውን ዘለካ ቅርበታ ፀቢቐ ፈልጥ እዩ ካብ ዓይኒ ሓፋሽ ውን ዝኽወል የለ። ሕጂ ግን በዓል ኤፍሬም ከይሰምዕዎ ከለዉ ገለ ነገር ንሕሰብ ብዓብዩ ካ ፅግር ኢላ
4: እንታ ወዲ ዘውዲ ሓሶት እዩ ኮ እየ ዝብለካ ዘለኹ
5: ኣታ ወዲ ሎሚ ድዋ ይተወድ እዩ ወደ እውን ኣይኮነን ፅግዕ ፅግዕ ትብላ ከም ዝነበርካ መን ዘይፈልጥ ከብዳ እውን ኮርየ እየ ዘለኹ ዝፀገበት ላም እያ መሲላ ዘለ።
4: አንተ ወዲ ዘውዲ ንምንታይ ኻ ተላፋልፈኒ ደለኸ? ራእዩ እሞ ራእዩ እንዶ ኣብ ዝባና ጥራሕ ኣርባዕተ ቆልዑት
5: ናሃሪ ሰብ ዝብላ ካይ ኣኽላት ንስኻ ድማ ባዕቢኢት ደግሞ ኣብ ዝባና ኣርባዕተ ቆልዑ ክትብል ኣታ ኩዳ ክስዕስድ እያ ቀትላቶም ምእንቲ ሃገር ክትብል ዘይኮነትን ብዘይነብሩ ቀቢራቶም
4: በቃ ውላ ደሊ ኣትየ ተጋጊ ስኽበል
5: ክነይ ታሓስማታ ክንዲዚ ምስጢር ኣብ ከብዳ ካዓቂልካ ትኸይድ ሕጂ ኩሉ ግደፉ ብሰብ ከይሰምዓቶ ኮላ ልባ ርስሪስካ ንገራ ወዲ ኣለኹ ንኺድ
4: ሕራይ ንኺድ
3: ዘይተኸፈለ ዋጋ የለን ዋጋ ብህይወት ዋጋ ብማህፀን ዋጋ ብንብረት ዋጋ ብደቅኻ ኩሉ ምእንቲ ኤርትራ ኤርትራ ብትካቦ ዝመፀት ሃገር ኣይኮነትን። ኣዴታት ኤርትራ ኤርትራ ማህፀነን ንኤርትራ ሕልፈን ንፅፈን ብኽርን ሕሳስ ልደነጋጊፈን ሂበን እየ ይህባውን ኣለዋ ፅንዓት ስንምንካስ ተወፋይነት ኣቦት እዩ።
4: ኣንቲ ፅግር ሄዳ እንታይ ደ ክብለክ ደለ ይመሲልኪ? ብዛዕባ ነብስኻ ምዝራብ ዝኣክል ግዜ ይነበረን ሕጂ ግን ክዛረበክ ደሊ ኣለኹ።
0: መሓሪ ወረ ንዋኑኡ ርሑቕ ኮይኑ እምበር ዝፈፀምካዮ ትማል ወላዲታ ኩሉ ነጊራት እኒኣ
4: ሰሚዕኽዮ
0: ወ ውላድ ከዓ መኽሰብ እምበር ሓጢኣት ኣይኮነን።
4: በዲለኪ ከማ ክስስ ኢነት ፅገዳት ሓፍተይ ይቕረ ግበርለይ ይቕረ ግበርለይ
0: ተስእ ተስእ እሞ ማሕሪ
4: እዚ መርገሚ
0: በጃኻ ተስእ እንዶ ድሓን እዚ መርገም ትብሎ ዘለኻ መን ይፈልጥ ናብ ምረቓ እንተ ተቐየርኸ ፈጣረን መን ኢሉ ናፅነትና ጥራይ ትምፃኣልና እምበር ነዞም ኣብ ዝባነ ዝሞቱ ፅባሕ ንግሆ ይውሓዱ ይብዝሑ መተካዕቶኦም ክመፁ እዮም። ፈጣሪ ይህብ ፈጣሪ ኸ ይወስድ። ኣጆኻ ጥራይ መሓሪት ሕማቕ ዕማም ውድብካ ጥራይ ግበር። ኣነ ኸዓ ኣብ ኩሉ ነገር ካብ ጎንኸ ኣለኹ። ንኸይ ጥራይ ሕጂ
4: ሕራይ ንኸይድ

ፈጣሪ ይህብ ፈጣሪ ወስድ ካኢላ ወላዲተይ ረአይዎሞ ረአይዎሞ ፅንዓት ፅንዕቲ ደኸምቲ ገይርአ ክዳና ተፅንዕ እንኳዕ ደኣና ፅነት ተረኸበት እምበር ኣብ ክልተ ዓይኒ ክልተ ንብዓት ኣይነብዓ ፅንዓት ኣዴታትና ደረት የብሉ ወላዲተይ ድማ ከምቲ ትምኒታ ናፅነት ሪኣ ነቶም ኣብ ዝባና ዝሞቱ ኣርባዕተ ደቃ ኣርባዕተ ተኪኣ ደቂ ጓላ ሪኣ ብሰላምን ፍቕርን ትነብር ኣላ ዓወት ንሓፋሽ

0: መምህር ማገር ምዕባለ ናይ ሓንቲ ሃገር እዩ። ኣብ ዝኾነ ሕብረተሰብ ልዕሊ መምህሩ ክብርኽ ዝኽእል የለን። ኪኖ ብረኸ መምህር ክኸይድ ዝኽእል ምዕባለ ሕብረተሰብ ክህሉ ኢልካ ዝሕሰብ ኣይኮነን። መምህር ጥርዚ ደረጃ ዕቤት ናይ ሓደ ሕብረተሰብ እዩ ክበሃል ይከኣል። ስለዝኾነ መሰረት ናይ ኩሉ ምዕባለ ሕብረተሰብ ኣብ መምህር እዩ ዝምርኮስ። ናብቲ ዝለዕለ ደረት ምዕባለ ክበፅሕ ንዝደሊ ሕብረተሰብ ከዓ መምህር እዩ መሳልሉ። መምህር ምንጪ ዓወታት ናይ ሕብረተሰብ ክኸውን እንከሎ ካብ ሓሊፉ ድማ መስሊ ናይ ሕብረተሰብ እዩ። ስለዝኾነ ድማ ሞያ መምህርና ኣብ 4 ክብርታት ናይ ሕብረተሰብ ዝተፀፈየ እዩ። እቲ ክብርታት ናይ ሞያ መምህርና ክብረት፣ ሓልዮት፣ ቅንዕና ከምኡውን እሙን ክኸውን ይግባእ። ነዚ ክብርታት ምዝላበስ ድማ እዩ መምህር ኣብ ሕብረተሰብ ውፅኢታዊ ስራሕ ዓዩ ክበሃል ዝከኣል። ነዚ ህዮ ምስክር ዝኾነና ድማ ኣብ ዝሓለፈ ሰሙን ኣብ ዞባ ሰሜናዊ ቀይሕ ባሕሪ ኣብ ሞያ መምህርና ነዊሕ ዓመት ብዘይተጎልባነት ዝሰርሓ ኣብነታውያን ደቂ ኣንስትዮ መምሃራን ክሽልም ክኢሉ ዕላማ ናይ ዝመደብ ሓላፊ ጨንፈር ሚኒስተር ትምህርቲ ዞባ ሰሜናዊ ቀይሕ ባሕሪ ክገልጽ ከሎ
1: ዓላማ ነዚ ክካየድ ዝፀንሐ መደብ ኣብ ብደረጃ ጨንፈር ትምህርቲ ዞባ ሰሜናዊ ባሕሪ ንኣብ ስራሕ መምህርና ተዋፍሮም ዝፀንሑ መምሃራን ደቂ ኣንስትዮ ብፍላይ ደቂ ኣንስትዮ መምሃራን ናይ ምትባዕ መስርሕ እዩ። እዚ መስርሕ እዚ ዓላምኡ ድማ ነዚኦም ኣብ ነዊሕ እዋናት ኣብ መስርሕ ምሃር ምስምሃር ክሰርሑ ዝፀንሑ መምሃራን ናብቲ ዝገበርዎ ዘሎ ናይ ስራሕ ኣበርክቶ ኣብ ግምት ምእታው ኣብ ስራሕ ዝፀንሖም ተገዳስነት ኣብ ግምት ዘእተወ ኣፍልጦ ናይ ምሃብ ስነስርዓት ኢሎም ዝካየድ ዝውዓለ ማለት እዩ።
0: ነዊሕ ሱር ዘለዎ ገረብ ብዙሕ ፍረ ይህብ። ስለዚ እቲ ሱር ሕብረተሰብ ብመምህር ዝዓሞቕ፣ ብመንፅርቲ ዕምቆቱ ድማ ፍርኡ ንዘመናት ከሳግር ይኽእል። መምህር መሳሊ ናይ ሓደ ሕብረተሰብ ምዃኑ ድማ ክንዝንግዖ ኣይግባን። እቲ ናይ ትማልን ናይ ሎምን ፅባሕን መሳገሪ ድልል መምህር እዩ። በቕዓ ትምህርቲ ናይ ሓንቲ ሃገር ዕቤትን ፈጠራውነትን ከውሕስ ይኽእል።
2: ናይ ስራሕ ተመክሮ ኣብ ሚኒስትሪ ትምህርቲ 2014 ከምዚ ሕጂ ወርሒ 9 ተመዲበ ኣልሞስት 12 ዓመታት ገይረ ኣለኹ ከም መምህር ናይ ሃይ ስኩል ከምኡ ውን ከም ምምሕዳሮም ፋይናንስን ናይ ካልኣይ ደረጃ ቤት ትምህርቲ ተምሃር ኣብ ሰዓት እዚ ድማ ምምሕዳሮም ፋይናንስን ናይ ማሕበር መምሃራን ኮይነ ይሰርሓ ኣለኹ። ንስራሐይ ብልብየ ዝፈትዎ ብልብየ ዘፍቅሮ ተግሄ ድማ ይሰርሓ ኣለኹ።
3: ኣነ 2006 2007 ጀሚረ ትምህርቲ 2018 ወዲየ መምህርነ ተመረቐት ታየ ሳብሓጅካ ይምህር ኣለኹ 8 ዓመት
4: ናይ ስራሕ ተመክሮ 8 ዓመት ገይረ ኣለኹ። ምስ ስራሕ መምህርና ከዓ ዘድፈትዎ ሞያ እዩ። ብዙሕ ነዊሕ ዓመታት ሰሪሐ ኣለአ ደገና ድሓኒ
3: ኣራይ ናይ ስራሕ ተመክሮ መጀመርያ ካልኣይ ደረጃ ምስ ወዳኹ ወርሳይ ከኣሉ ምስከትኩ ኣብ 21 ዙር ናይ ድግርን ኣጥበምፅአ ናብ ኮሌጅ ሕርሻ ሓመል ማለት ተፀምቢረ ማለት እዩ። ኣብኡ ከዓ ን4 ዓመታት ናይ ድግሪ መደብ ወዲአ ኣብ 2012 ከም መምህር ሚኒስትሪ ትምህርቲ ከም መምህር ኣብ ኣሕዳሪት ቤት ትምህርቲ ካልኣይ ደረጃ ፀብራ ተመዲበ። ኣብኡ ከዓ ከም ናይ ኣግሪካልቸር መምህር በቲ ዝወደእኽዎ ሞያ ማለት እዩ ን10 ዓመታት ኣገልግለ ስጋዕ 2022 ብድሕሪኡ ምስቲ ኩሉ ከም ኣብነት ኢሎም ካብ ዞባ ማለት እዩ ምስ ኩሉ ተመክሮ ምስ ኩሉ ስራሕ ሪኦም ናብ ሱፐርቫይዘር ከም ዝዓቢ ገይሮም ዞባ ሰሜናዊ ቀይሕ ባሕሪ ማለት እዩ ካብ 2022 ስጋዕ እዚ ዕለት ከም ሱፐርቫይዘር ማእከላይ ደረጃ ኣብያተ ትምህርቲ ኣብኡ ዞባ ናቕፋ የገልግል ኣለኹ ማለት እዩ።
5: ናይ ድራሰት ሽቆለየ ብዙሕቱ 33 ድራሰት ኣለኩ እትሊ ወዲኩ ሽቁል ኣነ ኣፍርየኮ እብል ብዙሕ ኣድማዓኮ እብል ሰባት ብዙሕ ኣድማዓኮ ቤተ ዘይብላ ገንጃት ማኣት ኣለዮካ ዘይብላካ ምሃለቱ ካብ ብዙሕ ቀሊል ዮካ ሸቀይኩ 33 ድራሃት ክተፅናሕ ክብውቱ ምስላ ናተሸቅዮ ሽቅል እግል ተኣድምዕ ወግል ተኣውቀ ላዝም ሰበቱ ብዙሕ ሽቁል ሸቀይኮ ግልባ ዝቃድር ወላማ ለከልኦኩ ወቀት መግል ሓደ ዝቃድር ማለት 33 ቀሊል ይኮን ኒ ይሽቁል
6: ናይ ሽቁል ተጃርብየ ግል 23 ዲብ ምደርየ ሽዕብ ከምሰል ምዲረት ናይ ረውደት እንደገበኮ ሸቃ ኣልኮ ምህናት ናይ መምህር ናይ ምህናት ናይ ምደርስ ኣነ መራትልፈትያ قلمي من الشيء مثل المدرسة اللي ودي كان بلدت مثل درسة ومدرسين سبت عبيكم مثلا مرة واحد بلبية الأفتية وابنية كي سبت أفتية يعني أنا مش أقول يعني وذح بليكم تقام دقاء ويكم لا تعب دقاء يرأيون بلد
3: زي أن سلسة خورنا أبا حنسة وينا أتا اندحر دا زي تسامع مع ولادي كابقا زي اندحر زي سقوقي ولد ممهر كأة طبق غير اندحر زي تقبلي تمهاري كأة تزوهبو اندحر دا بطبق تقبلو كام ممهرو ديو كاب سي استفانو وغزا وي كام ممهرو وسيدو اندحر دا زخوني كنتبارق اندحر زي كألي يلن ركب يلن مالتي أمانقو ولادن أمانقو ممهرن أمانقو تمهارين مالتي ناي سرحت مكرو 43 عامت ابسرحت اني حلهو صاب حجي

0: ፍቕሪ ናይ ስራሐይ ከዓ ማዕር ኣለኒ። ምክንያቱ ምስ ትምህርትን ምስ መምሃርን ምስ ትምሃርን ተዕድሜና ምስኡ ተኣሳሰረ ስለ ዝኾነ ክንድቲ ዕድመየ ዝፈትዎ ብዛዕባ ትምህርቲ ከዓኒ ሕማቅ ክሰምዕ ኣይደሊን ወይ ከዓነ ትምህርቲ ዘናእስ ወይ ብትምህርቲ ሕማቅ ዝዛረብ ብጣዕሚ እየ ዘቆጣዕ።
1: ሞያ ምምህርና ብሓደ ዝተኣከበ ፍልጠት ወይ ኣካል ክወሓስ ይኽእል። እዚ ዝተወሃለለ ፍልጠት ካብ ዝተፈላለየ ትካላት ትምህርቲ ወይ ውልቀ ሰባት ክኸውን ይኽእል። እዚ ውህሉል ፍልጠት ድማ ካብ ግዜ ናብ ግዜ እናተመሓየሸን እናዓሞቐን ክኸይድ ጸኒሑን ኣሎን። ስለዝኾነ ድማ ኣብ ኩሉ ሕብረተሰብ ሞያ ምምህርና ኣዝዩ ኣገዳሲ ምዃኑ ክንርዳእ ንኽእል።
2: ተንዘመልክተ ናይ ደቂ ኣንስትዮ ጥራይ ዲ ሕጂ ተጀምሩ ዘሎ መደብ ደቂ ተባዕታይ መልክትን ማለት ኣይኮነ ንመጻኢ ደቂ ተባዕታ ብግምት ዘእትዎ እዩ። ኣብዚ ግዜ ግን ነተን ደቂ ኣንስትዮ ምሃራን ብፍሉይነት ደቂ ኣንስትዮ ምሃራን ኣብ ርሑ ገጠራት ከይዶም ስለ ዝሰርሑ ደቂ ኣንስትዮ ዳይሬክተራት እውን ኣብ ከተማታትን ኣብ ሓውሰ ከተማታትን ከም ዳይሬክተራት ኮይነን ዝሰርሓ ሱፐርቫይዘራት እውን ኣብ ከተማታትን ሓውሰ ከተማታትን ገጠራትን ከም ሱፐርቫይዘራት ኮይነን ዝሰርሑ ዘሎ ነዚን ኣብ ምሕደራ ይኹን ኣብ መስርሕ ምሃር ምስትምሃር ከም መምሃራን ከም ዳይሬክተራት ከም ሱፐርቫይዘራት ዘሎ ደቂ ኣንስትዮ ዝመልክት ምፅባዕ ወይ ኣፍልጦ ምሃብ መደብ ማለት እዩ።
3: ብድሆ ከም ጓል ኣንስተይቲ ብዙሕ ብድሆታት የጋጥመካ እዩ። ኣብቲ መጀመርያ ከም መምህር ኮይነ ዝሰርሓሉ ዝነበርኩ ሰዓታት ወላ ሓደ ብድሆ እውን ናይ ገጥመኒ ነይሩ። ከም ጓል ባፅዕ ኣባፅዕ እውን ዝሰርሕ ምንባረይ ብዙሕ ብድሆታት ኣጋጢምኒ ክብል ኣይክእልኒ። ስዒቡ ግን ምስ ባህሪ ዝመፅእ ነገራት ስለ ዘለዎ መርዓ ኣሎ ጥንሲ ሕርሲ ስለ ዘለዎ ከም ጓል ኣንስተይቲ ነገራት ብድሆታት እውን የጋጥም እዩ። ንኩሉ ግን ምስ ሓለፍተይ እንዳተረዳዳእኹ ሰጊረዮ ኣብዚ ደረጃ እዚ ድማ በፂሐ ኣለኹ።
4: ከም መምህር ብዙሕ እንዲ ዘጋጥመካ ሕጂ ብፍላይ ጓል ከይካ ኣነ ሕጂ ብናተይ ክኸዲን እንተኮይነ ኣብቲ መጀመርያ ክምደብ ከሎ ካብ ካልኣይ ደረጃ ፀብራ በይነየ ነይረ ጓል ኣንስተይቲ ማለት እዩ። ምስቲ ዘሎ ከባቢ በይነየ ነይረ። እተን ዝመፃ ከዓኒ ካልኣይ ደረጃ ዝወድኣ ካብ ካልኦት ዞባታት እየን ወይ ሓንቲ ትመፅእ ወይ የላን ማለት እዩ። ሓደ ዓመት በይነ ይምህር እታ ካልኣይቲ ዓመት ከዓኒ ሓንቲ ትመፅእ ሽዑ ከዓ ትገድፎ ገለ እዩ። ሕጂ ብዙሕ እዩ ዘጋጥመካ ምስቲ ዘለና ከባቢ ምስቲ ዘለና ሕብረተሰብሲ በይንካ ትኸውን ኣብቲ ቤት ትምህርቲ ብዙሕ ነገር ይጎድለካ ሕጂ ማለት ብዙሕ እዩ ትብድሆ። ግን ከም ጓል ኣንስተይቲ ብሓፈሻ ጓል እንታይ እያ ወይ እታ መምህር እንተኮይና ብፍላይ ሕጂ ኩሉ እያ ትፈልጥ ማለት እዩ። ከምዚ ናይ ምፅዋር ኣቕማይ ዓቤ ኩሉ ነገር ሲ እናቆላለቶ ስለ ትኸይድ እቲ ዘሎ ብዙሕ እዩ። ግን ከም ቀሊል ጌርና እንተሓሲብናዮ የቐልል እዩ። ዋላ ሓንቲ ብዙሕ ዘሸግር ነገር ኣያጋጥምኒ ማለት እዩ።
5: ዋላ ይበል ተኣሃለ ሕላ ረብሸት ላ ተዓብ ህላ ላኪን በርናሚጅ ተፈግርግሉ በርናሚጅ እናፍገርካ ምስለሸቆል ዘግሎ ትሸቀ ኣውሌት ነሰርዓካ ንሃ ውዛረት ትወደ ወሓቆሃ ናይ ቤትካ በርናሚጅ ወደ ሓቆ በርናሚጅ ኣፍገርካሉ ስታት ኣፍገርካሉ እየ እንዲህ ተዓወት ብፀገም ይሃላኒ ግን ተዓወት ብሄ ትቀድር ማለት
6: ዳታት ግድን ይኣጋጥመካ እዳሓን እዩ። ካብ ናብኡ ዝዓድና ከተማ ስለ ዝኾነ ሓይሽ ግን ናይ ተምሃሮ ገለ ጥራይ እምበር ብካልእ ዝኾነ ብድሆ ዘጋጥመና የለን ኣነ ብድሆ ዘጋጥመና የለን። ተምሃሮ እዩ ተምሃሮ ከዓ ምዒድና መኺርና ሓብሒብና ከም ደቅና ኢና ንሕድፎ
7: ኣይባ ፀጋም ገለሃለ ቀድር ዝሩፍ እድንያ ኣብ ግልምት ከብድ ምጅተማዕ ሃለዮታ ኣይባ ምጅተማዕ ዲብ ከብድ ምጅተማዕ ሰባት ሃለየና ብዙሕ ግለ ሰባትፍ ቀድር እሊ ላኪን ንወስካ እንደ ከየትካ ሁገስካ ምገብኒ ብዙሕ ፀጋም ልክለቅ ግልካ ይቀድር ንበለት ከብሊ ሰበት እሊ ለመፀና ላዕላ ፀጋማት ምስላ ወዱ ግና ለዓለው ዋልደና ለሰዱና ተዓለው መሳዕደት ኩሉ ፀገም ግን ንርአይ ቀደርና ንልሓምዱላ ፍድረቢ
0: ብድሆታት ከም ኣብ ስራሕ ዘለካ መጠን ብድሆታት ከጋጥም ናይ ግድን እዩ። ከከም ግዜኡን ኩነታትን ከዓኒ ትፈትሖ ትዘጋጥም ብድሆታት ከዓኒ ካብ ዓብኣ ንላዕሊ ምዝኸውን ካብቶም ልዕሊ ኢኻ ዘለውን ትሕት ኢኻ ዘለውን ተረዳዲኢኻ ዝፍታሕ እዩ።
1: እዚ ሞያ ዓሚቕ ዝኾነ ፍልስፍናዊ ነፀብራቕ ናይ ሓደ ትካል ሕብረተሰብ ብሓፈሻኻ ናይ ደቂ ሰብ እዩ። ካብዚ ብምብጋስካ እዩ መምህር ነዝግቡእ ዕማም ንምትግባር ዝተዋፈረ ብዘይ

0: ኣዝየ ንሕማቕን ጽቡቕን ዝመሚ መምህር እዩ። ሓደ መምህር በቲ ውህሉል ፍልጠቱ ጥራይ ዘይኮነ ብክብርታትን መትከላትን ናይ ትሰርሓሉ ትካል ይኹን ሕብረተሰብ ክቕየድ ይግባእ። እዚ ድማ እዩ ነቲ ሞያ መምህርና ብግቡእ ክቕይሮ ዝኽእል። ከም ውፅኢት ናይዚ ድማ መምህር ሓደ ካብተን ሕብረተሰብ ብግቡእ ዝምእዝን እዩ ክንብል ንኽእል።
1: ኣብዚ መደብ ዝሳተፉ ደቂ ኣንስትዮ 63 እዮም። ካብ መላእ ዞባ እዮም ዝሳትፎም ዘሎም። ካብ መላእ ዞባ ክንብል ከለና ብጀካ ንዞባ ዳሃላክ 9 ንሳን ዞባታት ተው ሓደ ሓደ ክልተ

0: ነብሰይ እቶም ወለዲ ከም ንኣሽቱ ኩሉ ግዜ ወላዲኻስ ተዓቢ ወይ ዳዓበኻ ኮይኑ ኣይስምዖን እዩ። ስለዚ ድማ ኩሉ ግዜ ብንእሽተይ ገይሩ ዩ ትሪት ዝገብረካ። ስለዚ እቶም ወለዲ ኣብቲ ዕድመ ናይ ደቅና ወሪድና ከም መሓዙትና ወይ ኣዕርክትና ገርና እንድሕር ደኣ ሒዝናዮም ወይ ተንከባኺብናዮም ነቲ ውላድና ወይ ነቲ ተምሃራይ ናብ ዝደለናዮ መኣዝን ከነትሒዞ ኣይክንሽገርኒ ኢና ክብል ይኽእል። ስለዚ እቲ ወላዲ ምስ ተምሃራይ ወይ ከዓ ምስ ውሉዱ ልክዕ ከም ምሕዝነት ወይ ከዓ ከም ዕርክነት ዝምድና ክፈጥር እዩ ዘለዎ።
1: ተሓሕዛ ተምሃሮ ቀድናይ ነገር እቲ መምህር ልክዕ ከም ውላዱ ነቲ ተምሃራይ ክሪኢ ኣለዎ። እቲ ወላዲ ከዓ ነቲ መምህር ልክዕ ከም ወላዲ እዩ ኢሉ ኣሚኑ ነቲ ተምሃራይ ክሰዶ ኣለዎ እቲ ቤት ትምህርቲ።
2: ንሱ ሕጂ ብጣዕሚ ኣገዳሲ እንዲ ብፍላይ ኣብትናትና ካሪክሎም እተን ሰለስተ ተኣሽመን ተኣሳሲሮም ክከዳኸል ዘለዎ ማለት እዩ፣ ወላዲ፣ ተምሃራይ፣ መምህር። ሕጂ እቲ ታራ ወላዲ ከማንቲ ዝዓበየ እዩ። ምክንያቱ እቲ ትምህርቲ ካበይ እዩ ዝጅምር ዘሎ እቲ ትምህርቲ ካብ ገዛ። ሕጂ ብፍላይ ጓል ኣንስተይቲ ወይ ኣዴ ምህርቲ እንተኮይና ከም ወላዲ ኮይና ከም መምህር ተገልግላ ኣብ ገዛ ማለት እዩ። ሕጂ እቲ ታራ ብጣዕሚ እዩ ታራ ዘለዎ እቲ ወላዲ ኣብ ትምህርቲ ማለት እዩ። ኣብ ሕብረተሰብና ግን ብዙሕ እቲ ምክትታልሲ ብዙሕ የለን ማለት እዩ። ሕጂ ኣወዳዲርካ ምስትናትና ከባቢ ምክትታልሲ ብዙሕ የለን። እምበኣር እቲ ናይ ታራ ናይ ወላዲ ብጣዕሚ ዓብ እዩ። መጀመርያ ኣድኡ ዝመሃረቶ እዩ እቲ ዝመሃር ማለት እዩ። ገዛና ከዓኒ ወይ እቶም ስድራና ዝበሃሉ እቶም ቀዳም ወትናትና መምሃራን ስለ ዝኾኑ ዓብ ታራ ኣለዎም ኣብ ሂወት ተምሃራይ ማለት እዩ። ንሶም ዝከታተልዎ ዋላ ብዙሓ ይኹን እንታይ ተማሂርካ ሎሚ እንታይ ዕዮ ተዋሂብካ ዕዮ ገዛ ሰርሐ ከዶ ዝብል ወላዲ እንተሃሊና ሲ እዚ ተምሃራይ እዚ ክሕምቕ ኣይክእልን እዩ ማለት እዩ። ሕጂ ኣብ ሂወት ተምሃራይ ዓብ ታራ ኣለዎ ይብል ኣነ ተራ ወላዲ
3: ወላሂ ናይ ደረሳይ ወመደርስ ወመደታት ምስለ ፃበጣ ሰሲት ምስልትም ኦረ ምናም ንዓሳ መንገቢ ይተመም ንለልእከት ማለቱ ለልእከት እግል ትትመም ህለጋ መንገቢ ዋልዳይ ወመደርስ ወደሳ ምስ ግልሽቃውድ ይባሃል ለዓቤት ልእከት ለለሓልፍ እዮም ስለ መደርስ ለዋልዳይቱ መታብዓት ናይ ዋልዳይ ማለግተለብ ዲባ እግልሚ ምንቤት እንዳትበገሳ ለሳሪ ህቱቱ ለገበይ ለርኢ ህቱቱ ለበጂ ህቱቱ ሽቅል እናሃብካ ሁጉ ደረሳይ ምና ታብዒ ህቱቱ ህቱይ ሃለም ስለከ መንገቢ ብዙሕ ግታ ድማ ይቀድኒ ከተረት ናይ ዋልዳ ሰኒ ዓባይት ላዚም ህድ ድርስ ግለጠርብ ድቡ ማለት
4: እዚኣን ሰለስተ ኩርና ኣብ ሓንሳ ኮይነን እተ እንድሕር ዳ ዘይተሰማምዓ ወላዲ ካብ ገዛ እንድሕር ዘይሰጎገ ወለዲ መምህር ከዓ ፅቡቅ ገይሩ እንድሕር ዘይተቐበለ ተምሃራይ ከዓ እቲ ዝወሃቦ እንድሕር ዳ ብፅቡቅ ተቐቢሉ ካብ መምህሩ ድዩ ካብቲ ዝተፋነዎ ገዛ ወይ ካብ መምህሩ ወሲዱ እንድሕር ዳ ዝኾነ ክንፀባርቕ እንድሕር ዘይከኣለ የለን ርክብ የለን ማለት እዩ። ኣብ መንጎ ወላድን ኣብ መንጎ መምህርን ኣብ መንጎ ተምሃራይን ማለት እዩ።
5: ላይ ደረሳ ወመደርሲን ዋልዴን ኩሎም ሓተ ሸበከት እንደገብኣናት እንድሕድ ሰደናቶም ደረሳ ናጅሕ ከልቕ በለቱ ሕና ሕድ እንደሰደና እተ ቤት መደርሰት ንመደርሰተ ቤት እም ገአት መንገ መደርስ እየኒ ድ መድረሰት እየኒ ንወሱ ለመደርስ ኣብ ለመደርሰት ንወሱ እተ ቤት መድረሰት ከም መደርሰት እንደቀርበት ኣው ከምኦም እንደቀርበት እግል ደረሳ ለለትሓዞ ሓጃት ለለትሃያቦ መምርሒ ዕቡ ግትጊስ ሰደየት ማለት
6: ሰለስትኦን እዚአን ሰለስተ ኩርዓት እዚአን ዘይፈላለያን ወለዲ እንተዘየለዎ ኣብቲ ትምህርቲ ጎደሎይ እቲ ትምህርቲ መምሃርን ምስትምሃርን ጎደሎይ መምህር እንተዘየሎ ከዓ ከምኡ ጎደሎይ ተምሃራይ እንተዘየሎ ከዓ ከምኡ ሰለስትኦን ብሓንሳ ክጓዓዝ ኣለዎ። ወለዲ ካብ ገዛ ደቆም ብኸመይ ክብገሱ ኣለዎም ኣብ ገዛ ከዓ እንታይ ክሰርሑ ኣለዎም ቤት ትምህርቲ ምስ ከዶ ከዓ ጠባዮም ገለን ወለዲ ክከታተልዎ ቤት ትምህርቲ መፂኦም ከዓ ደቆም ክግደሱን ክሓትን ኣለዎም። መምህር ከዓ ኩነታት ናይቲ ቆልዓ ንወለዱ ክሕብርን ንተምሃራይ ከዓ ክግስፅን ክምህርን ኣለዎ ወይ ከዓ ከረድእን ኣለዎ። እቲ ተምሃራይ ከዓ ብግቡእ ካብ ቤት ትምህርቲ ተበጊሱ ክሳብ ኣብ ትምህርቲ ዘሎ ናይ ተምሃራይ ስራሕን ናይ ተምሃራይ ጠባይን ክኽተል ኣለዎ።
7: ኣብ ስሳታት መምህር ኣብ ምሕደራ ከም ቀዳማይ ኣብነት ዝጥቀስን ተፀዋዕን ምንባሩ ዝርስዕ ኣይኮነን። በቲ ሽዕዋን ድማ መምህር ክቡር ፍትውን በቲ ሞያ ድማ ዝኮርዕ ነይሩ። ኣብ ግዜ ብረታዊ ቃልሲ መምህር ኣብ ስሩዕ ትምህርቲ ልዑ

0: ኤርትራ ከም ዝነበሮ ዝፍለጥ እዩ። ኣብ ሓራ ቦታታት ኤርትራን ኣብ ማዓስከራ ሱዳንን ድማ ስሩዕ ናይ ትምህርቲ ኣገልግሎት ከም ዝነበረ ዝርስዕ ኣይኮነን። መምህር ሓደ ክቡር ዕላማ ነብሱ ዘበጅ እዩ። ዝተምሃረ ኣካል ድማ ኣብ ቃልሲ ሰውሮ ኤርትራ ብዝተፈላለዩ ፅሕፈታት ዘገልገለ ምዃኑ ኩሉ ዝፈልጦ ሓቂ እዩ። እዚ ቀንዲ ዕላማ ናይዚ ድማ ንቑሕ ዜጋታት ምፍራይ እዩ ዝነበረ። ከም ምልክት ክብረት ድማ በታ ናይ ወትሩ ቅፅል ስሙ መምህር ብዝብል ይፅዋዕ። ድሕርና ፅነት ድማ ተራ ናይ መምህር ዝከሓድ ኣይኮነን።
1: ሓዳርን ምምህርናን ቁርብ ክብድ ይብል እዩ። ግን ንኩሉ ግዜ እንተሰሪዕካሉስ ዘይከኣል ነገር የለን።
2: ወላ ሓደ ተመሓድሮ ትኽእል ኢኻ። እቲ ቀንዲ እንታይ ሕጂ ኣብ ምሕደራ ዝሸግረና እዚ ውጥን ዘይምግባር ማለት እዩ። ሕጂ ኣብ ሂወትናሲ ፕላነድ እንተኮይና ወይ ብውጥን ንኸይድ እንተኮይና ኣብ ክላስ ጥራሕ ዘይኮነት ሂወትናስ ብውጥን ወስዶ እንተኮይና ወላ ሓንቲ ሽግራ ይጋጥምኒ ማለት እዩ። ሕጂ ኣነ ከመምህር ብዙሕ ከብል ዝኸብደካ ወይ ቻለንጅ ነገር ክመፀካ ይኽእል እንድዩ። ግን እንታይ ትገብር? ብውጥን ትኸዶ ማለት እዩ። ብውጥን እንተኺድካዮ ዋላ ሓንቲ ብዙሕ ዝሸግር ነገር ኣያጋጥምኒ ማለት እዩ። ሓዳርን ምምህርናን ብሓደ ዋላ ሓደ ማለት ዝተኣደስን በዕለ መምህር ስለ ዝኾነት ክትፀቕሮ ትኽእል እያት ዘሎ ማለት እዩ።
3: በስታ ተፈግር እግሉ ተሽቅልሓ ኮልየካ ስታት ተፈግር ኦበርናሜ ተፈግር ኣውለውየት ለተወጀበ ኣውለውየት ንሃብካ የኒ ለተዓብ ሽቁል ግልሰት ቀድር ፈለት እምበል ስታት ላኪን እግሊጊ ስካ ይቀድርኒ በርናሜ እናፍጋርካሉ ለተወጀቡ ኣወለይ ተሂቡ ወለይ ተወጀቡ ካልአይ ተሂቡ በሽቅልካ ደምዕ ፈለት ብነውዴካ የኒ ለተወጀበካ ገበይ በትሸቂ ወታ ደምዕ ሽቁልካ ፈለት።
4: ሓዳርን መምህርን ወላ ሓንቲ መፃምድቲ እዮም። ወላሓንቲ ሓዳር እንድሕር ግድን እንድሕር ሓዳር ኣብ ሓዳር እንድሕር ኣለኻ ኣብ ስራሕ እንድሕር ኣለኻ ሓዳር ኣሎ። ሓዳር ከዓ እንድሕር ደኣ ፕሮግራም ጌይርካ እንድሕር ደኣ ዘይተመሓደሮ ኮይንካ ወላ ሓንቲ ብፕሮግራም ጥራሕ እዩ ዝመሓደር ዝኾነ እንታይ ክትገብረ ኣለካ? ጥራሕ ሌሰን ፕላን ኣውፅኢኻ ብሌሰን ፕላን ክመሓደር ኣለዎ። ምስ ሓዳርን ምስ መምህርናስ ወላ ሓንቲ ዘጋጥም ሲ የለን ናትና ኢልና ኢና ንወስዶ። እንድሕር ደኣ ኣብ ስራሕ ኣለኻ እንድሕር ደኣ ኣብቲ ሂወት ኣለኻ ግድን ኩሉ እዚ ተማሊእኻ ወይ ከዓ ማሊእኻ ብሓንሳእ ስለ ትገብሮ ወላ ሓንቲ ዘጋጥሙ ነገር ሲ የለን።
5: መደረስዎ ሓዳር ምስሊ እንተሃለየና ሓበ ፀገም የለዎ ሻክል ክልው ዘና ይቀድር ንግን ምላት ላመዳቱ ወዳኢመን እብስታት ጌስካ ምግብል ኣትወድዩ በርናምጅ እቡ እንተሰጠርካ ጌስካ ምግብኒ እንታይ ትጥዕብ ወለ ሽቁል ከማን እብበይ ገብእ ፈለ
6: በቦትኦም ኣለዋ ሓዳርን መምህርናን ክትነብር እንተኮይንካ ስራሕ ክህሉ ኣለዎ። እቲ ስራሕ ከኣነ እቲ ናይ መምህርና ስራሕ እዩ። እቲ ስራሕና በዚ ናይ ሓዳር ኩነታት ነካይድ በዛ ከዓ ነቲ ናይ ስራሕ ኩነታትና ነካይድ ክሳብ ሕጂ ኣነ ሓሙሽተ ቆልዑ ወሊደ ተማሂሮም ሕጂ ከዓነ ብምልኦም ኣብ ኣገልግሎት ኣለዉ ሰሪሖም ሕጂ ንዓይ ይዕብዩን ኣለዉ ማለት እዩ። ቅድም ንዕኦም ይዕብዮም ነረ ሕጂ ከዓ ንዓይ ተራይ ኮይኑ ማለት እዩ።
0: ንታሪክ ስነ ምምህርና ናይ ሃገርና ምስነድስስ ነዊሕ ሰረት ዘለዎ እዩ። መምህር ኣብ ሕብረተሰብና ከመይ ይርአን ዝብል ሕቶ ምምላስካ ኣድላዩ። መምህር ክብርታት ውህሉል ፍልጠት ናይ ሕብረተሰብ ዝዕቅብን ናብ ወለዶ ዘሰጋግርን ድልድል እዩ። ኣብ ሕብረተሰብ ለውጢ ዘበግስ ዝቆፃፀርን ዝመርሕን መምህር እዩ።
7: እዚ መጀመርታ እምበር መወዳእታ ኣይኮነን ብፍላይ ብደረጃ ዘባኸሪ ኮን ሰፊሕ ዝበለ ቁፅሪ ዝሸለምናሉ ግዜ እዩ። ስለዚ እዚ ነቶም እዞም ዝሸልሙ ዘሎ ምሃራን ብሓቂ ኣብነታውያን ኮይኖም ንካልኦት ኣብነታውያን ኮይኖም ንክሰርሑ ዘተባብዕ እዩ ማለት እዩ። ስለዚ ንመፃኢ ካብ ዝበዝሐ ቁፅሪ ክንሳተፍ ተስፋ ኣለና። ስለዚ ኣብቲ መስርሕ ምምሃር ምስትምሃር ዘሎ መምሃራን ደቂ ኣንስትዮ እውን ነዚኦም ሎሚ ዝሸልሙ ዘሎ መምሃራን ኣብነቶም ተኸትልኩም ኣብ መስርሕ ምምሃር ምስትምሃር ኣብ ብቕዓት ትምህርቲ ተርኦምን ክዕዝዙ ይላቦ። ብፍላይ እዚ በዓል እዚ ሎሚ ንገብሮ ዘለና ምሽላምን ወይ ኣፍልጦ መሃብ ናይ ደቂ ኣንስትዮ ብኣጋጣሚ 50 ዓመት ወርካዊ እዮበል ምምስራት ቤት ምሰውራ ምዃኑ ሓደ ድርብ ዓወት እዩ ማለት እዩ። ኣካል ንዚ ምትስባዕ ዘለውን መምሃራንን ዳይሬክተራትን ሱፐርቫይዘራት እውን ተምሃሮ ነበር ቤት ምሰውራ ኣካል ነዚ መስርሕ ኮይኖም ኣሎም። ስለዚ እዚ ሓደ ዓብይ ድርክት ዝፈትር እዩ ማለት ንመፃኢ ናብቶም ተሪፎም ዘሎም መምሃራን ማለት። ስለዚ እዚ ብኣጋጣሚ ነዚ ናይ ምምስራት ወርቃዊ እዮበል ቤት ምሰውራ ምዃኑ ንኩሎም ተምሃሮ መምሃራን ኣለይቲ ቤት ትምህርቲ ሰውራ ኣካል ናይ ስርዓተ ትምህርቲ ስለ ዝፀንሑ በዚ ኣጋጣሚ እዚ ንዖምን ዮሃና ዝብል መልእክቲ የመሓላልፈሎም ማለት እዩ።
1: ኣብ መጨረሻ ኣነ ከመሓላልፎ ዝደሊ በዚ ኣጋጣሚ እዚ ዝኾነት ጓል ኣንስተይቲ ኣብ ዘላትሉ መድረኽ ብልፅቲ ኮይና ክትወፅእ ክትክእል ክትፍትን ኣለዋ ኢለየ ዝሓስብ ዛትስዋይ ድማ እቶም ኣብ ከባቢና ዘለዉ መሳርሕትና ሓለፍትና ድማ

0: ዝያዳ ምትብባዕን ምጉስጓስ ንደቂ ኣንስትዮ ኣብ ዝለዕለ ደረጃ ንክበፅሓን ንክገብርለን ከተባብዕወን በዛ ኣጋጣሚ እዚ ይላዎ ማለት እዩ።
1: በዚ ኣጋጣሚ እዚ ይቀኒልና ንኩሎም ነዝዝሃቡና እዚ ሂቦምና ዘለዉ መተባብዒ ሎሚ መብፃዕና ንሕድሰሉ ንመፃኢ ከመይ ገርና ሓያላት መምሃራን ኮይንና ሃገርና ንህዝብና ንስኒ ይገብረልና ማለት እዩ።
2: በዚ ናይ ሎም ኣጋጣሚ ንድዒ ቃላት ከማኒ ሓፅርና ነቲ ዝስማዓኒ እቲ ክብሎ ዝደልን ማለት እዩ ብምሉእ እዚ ንዝተገበረና ምትብባዕ ማለት እዩ። ደቂ ኣንስትዮ ተባሂልና ብፍላይ መምሃራን ማለት እዩ ምስ ኣዴታትና ዝኾና መምሃራን ንሕና ሕጂ ማእኸላይ ዕድመ ኣለና ካባና ዝንእሳ ከማ ንሕና ዝምሃርናየን ምሳና ተሸሊመን እዚ ኣብነት ተባሂልና ካብ ሙሉእ ዞባ ተኣኪብና ብዚኣ ብሓደ ኣብ ቅድሚ ክብርቲ ሚኒስትርን ሓላፊ ስምናዊ ቃሕብርን ትምህርቲ ማለት እዩ መምህር ረሺድ መሓመድ ዑስማን እቶም ካልኦት ዝገበሩልና ኣነ ብጣዕሚ ክገልፆ ኣይክእልኒ እቲ ዝስማዓኒ ሓበን እቲ ዝህበኒ መብፅዓ ማለት እዩ ኣብ ስራሕ ዝያዳ ንክዓቢ ኣብ ስራሕ ዝያዳ ክድምዕ ክሕግዝ ኣብ ሕብረተሰበይ ብዙሕ ነገር ክገብር ከም ዘለኒ እዚ ሕድሪ ተሰኪም ኣለኹ በዚ ናይ ኢሎም መዓልቲ ዝተገብረለይ ማለት እዩ።
3: ወላ ብላ መናሰበት ላ እትላ ኣብፅሓትና ኣወለ ግላ ለወደው ግልና ሓምድ ጋዝሕል እንደገባና ድብላ እግሪ ስኒ ንሪኦም ዓነት ርኤና ላድረሳውና መደረሴና ርኤና ሚኒስተር ኖሰምስና ነገሴት ግላ ርኤና ባሃለቱ እሊ ሀይን ይኮኒኒ ባረኸለፊዮም ዛ ተፍሰት ለነስአቶም ባሃለቱ ካልይት ሕና ኣዚ ሕና እብነት ብላምልና እግለ እግና ለመስሎ ወግራነ ዝህለው መሰል ሕና ባሃለቱ ህቶም ሰኒ እግሪሽቀውና ንተርአው ወመኒና ወዓልኩም ሕና መህየኒ ዝሂብና ሃለ ቀሊል ይኮኒኒ እቡ ነማርሓና መኒና ወዓልኩም ሸቆ ግንውደ ግናደር ሃለግና ባሃለቱ ለልእከታ እና ግንውደ በግ ንትነፋዕ ባሃለቱ
4: ንብኣክር ግልበሉ ሃብዘ ኩለን ኣዋል ኣንሳት ኤርትሪያ ባህላቶ ኤርትሪያዊት ወለት ኣንሳት ናሽጣታ ወትርድታ ወበዓል ሓቦታ እብል ሰበት ልብል መናሰበት እግላ ዘይማ እንተተረገት ክማ እማታ ለቀደመይሃ ላዓለያ ከም መሰል እንደቀረብና ግል መሰል ዘለን ንሕና ለርኤናሁ ፍገሪትና ወላማ መደርሲና ለግና ለእደርሲ ዓለ ፍገሪት ሕድ ሰበት ርኤና ግና እንደረኣያ ብዝያድ እግል ሓሳበን ግለ ኣፍሓ ተወሰበለቱ እዚ ይብል እቶም
5: መጠረሽታ እኔ በቃ ዝተገብረልና ዕድሜ ከመስግን ይፈቱ ብፍላይ ከዓ ጨንፈር ሚኒስትሪ ትምህርቲ ዞባ ሰሜናዊ ቀሒ ባሕሪ ዝገበረልና ዕድሜ ዝገበረልና እንግዶቶ ኣዝኣ ከዓ ንሕና ኣብዚ ኩሉ ክንንፀባረቕ ወይ ከዓ ናትና መንፋዓት ክንርአ ኢሎም ዝገበርዎ ፕሮግራም ንዓና ሓባኒ እዩ ወይ ከዓ ንሕና ኣነስ ክገልፆ ኣይክእልኒ ሓይሓፅረኒ እዩ ቃላት ከመይ ገይርና ከምዚ ገይሮምልና ከምዚ ኢሎምና ኢልና ክስተይ ከይንገብር ኩሉ እቲ ዝግበር ወይ እቲ ዝድለ ወይ ንሕና ንደልዮ ወይ ንዓግበሉ ዕግበት ዝህበና ስራሕ ስለ ዝሰርሑ ወላ ሓንቲ ንዓና ኣነ ብፍላይ ዕግብቲ እየ ሓጎስ ዝስማዓኒ እንሻ ላ ከዓ ይቀንደየልና ከዓ ንብሎም እዚኦም ጨንፈር ሚኒስትሪ ትምህርቲ ንእዞባ ወይ ከዓ ዞባ ሰሜናዊ ቀይ ባሕሪ
6: መጠረሽታ ክብሎ ዝደሊ ኣወል ነቲኦም ነዚ ብልጫታት እዚ ዘዳለውልናን ኣብዚ ደረጃ እዚ ክንበፅሕ ዝፃዓሩልናን መምሃራናን ወለድናን ንሕና ሕጅስ ኣብ ደረጃ ዓባያታት ኣብ ደረጃ ዓባያ በፂሐ ዘሎ ከዓነ ግን እቲኦም ዝምሃሩና መምሃራን ክሳብ ሕጂ ምሳና ዝምህሩ ዘለውሎ የመስግኖም ከዓነ ሓለፍትናን መምሃራናን ብደረጃ ናይ ጨንፈር ትምህርቲ ዞባ ሰሜናዊ ቀይሕ ባሕሪ ዝተዳለወልናናን ብደረጃ ሚኒስትሪ ዝተዳለወልና ብልጫታት ብጣዕሚ ተሓጒሰለ ኣብዚ ደረጃ እዚ ከዓ በፅሕ ወይ ልዕሉ ኩሉ ንኸውን ኢለ ሓሲበ ይፈልጥን ኣነን ባዕለዩ ከም ስራሕ ፈትዎ ንሰርሓሉን ግን ልዕሊ ሰብ የ ኢለ ሓሲበ ይፈልጥን እየ ብድሕሪ እጂ ከዓ ክሓስብ ኣይክእልን እ ልዕልየና ዘለውን እውን ኣለው። እቲ ጉዳይ ግን ንሕና መስያት ናይ ካልኦት ኢና ካልኦት ከዓ መስያት ናና ስለ ዝኾኑ እቲ ብልጫ ብካልኦት ተራእዩ ክኸውን ይኽእል እዩ ኣነ ግን ነታ ነፍሰይ ልዕሊ ካልኦት ኣይርእያን እዩ።
7: ንሰባት ንዕምቆት ኣራዳድኦም ዘስፍሕ ብመገቶ መንገዲ ነገራት ዝርዳእን ዘረድእን እዩ። ንብድሆታ ዝነድቕ እሞ መፍትሕታቶም ዘናዲ መምህር እዩ። ብመንፅር እዚ ክርአ ዝግብኦ ነጥብ ግና ንመምህር ዘለና ክብርን እምንቶን ከመይ ይመስል ዝብል ሕቶ እዩ። ግደ ሓቂ ዝኾነ ሕብረተሰብ መምህር ነቶም ዘፍቅሮም ደቁ ናብኡ ብምልኣኽ ብኩሉ መዳይ

0: عزو سلام تنا تقبلوا فانو ويرتي بابا ممكن تارشو كوب زغركم تعزت منا كمي تولو فرق معلت فرعان اخيلون لو محمس شو منت تكم تشترى لو هاجراون هاجراون زين حتى تحزلكم قريب لهم لما كنت لكم بغرز عدم مساعدكم تصنح ميكايل حرقو فلا ما قم كانت وتعطوا فيلم اب زوباكاش باركا سيربرالاوي ملمس تزلوم سيكاتاتكم سورتونا بيتو ندغفن كغبرلهم صاوعي قريبو ኣብኡ ዞባ ድባርዋ ብዓመት 225 226 ኣብ ነታዊ ኣገልግሎት ዝሃቡ መምህራን ተሸሊሞም ኣብ ዝተፈላለዩ ሃገራት ዝነብሩ ኤርትራውያን ንቕሓቶም ዘበርኽን ውዳበታቶም ዝሐይልን ንጥፈታት ኣሰላሲሎም ኣብ ዜናታቱ ወፃኢ ኣሜሪካን ግሪኽን ኣብ ፀጥታ ምክልኻልን ፀዓትን ዘተኮረ ናይ ምርዳ መዘክር ተፈራሪመ ህንዲ ንናይ ኩናት መራኸባ ልዕሊ ፍጥነት ድምፂ ዝውንጨፍ ሚሳይል ከተዕጥቐን ወሲና መራሕቲ ሩስያን ቱርክን ኣብ ጉዳይ ፀጥታ ብፀሊም ባሕሪ ዝካየድ ምንቅስቓስ ንግዳውን መራኽብ ተዘራሪቦም ዝርዝር ዜና ኣብ ዞባ ጋሽባርካ ሰረብራላዊ ማለት ናይ ሓንጎል መልመስቲ ዘለዎም ዜጋታት ከም ሰረቱና ቤቱ ንደገፍን ክግበረሎም ፃውዒት ቀሪቦም ወኪል ሪና ዮናስ ተኽልብ መልክዕ ፀብጻብ ዘዳሎ ትሕዝቶሎ ኣርሴም ኣስመሮም ከተቕርብ እያ
1: ኣብ ዞባጋሽ ባርካ ሰረበራላዊ መልመስቲ ዘለዎም ዜጋታት ከም ዝሰረቱን ኣብዮትን ደገፍን ክረኽቡ ተራ ሕብረተሰብን ኣካላት መንግስትን ክዓዝዝ ብ6 ጥቅምቲ ኣባሮንቱ ኣብ ዝተወደበ መድረኽ ፃውዒት ቀሪቦም ዋና ዳይረክተር ክፍሊ ማሕበራዊ ኣገልግሎት ኣቶ ፍራንኮ ኩባባ ኣብ ዝሃቦ መግለፂ ምርግጋፅ መሰላት ስንኩላን መርኣያ ሰብኣዊ ክብረትን ዕቤትን ከም ዝኾነ ብምጥቃስ መሰለ ኣእምሮኣውን ምዕባላኣውን ስንኩላን ምርግጋፅ ንመንግስቲ ጥራይ ዝግደፍ ስለ ዘይኮነ ነፍሲ ወከፍ ዜጋ ኣበርክትኡ ክሕይል ኣዘኻኺሮም ኣቦኦም ጨንፈር ሃገራዊ ማሕበር ኣእምሮኣውን ምዕባላኣውን ስንክልና ዞባጋሽ ባርካ መምህር ተክለዝጊ ተስፋ ማርያም ድማ ምስ ኣእምሮኣውን ምዕባላኣውን ስንክልና ዝነብሩ ወገናት ተህቦኦም ክፍተሽን ዕቑር ዓቕሞም ክበራበርን ምእንቲ ኣብ ሕብረተሰብ ክሕቆፉን ክሕገዙን ኣተሓሳሲቦም ኣብ መወከሲ ሆስፒታል ዞባጋሽ ባርካ ክኢላ ስነ ኣእምሮ ኣቶ ተክሉ ተስፋ ማርያም ብወገኑ ብሰንኪ ትሑት ንቕሓትና ፍሉጦን ዝተነፀሉ ንኸይህልው ብደረጃ ንኡዞባ ባሮንቱ ተበፂሒ ዘሎ ኣብነታዊ ምዕባለታት ከምኡ ውን ብሰብ ፀጋ ዝተወስደ ናይ ምእላይ ስድራ ቤታት ተበግሶ ከም ተመክሮ ክስራሓሉ ተላብዮም ፀሓፊ ግደፍ ዞባጋሽ ባርካ ኣምባሳደር ማሕሙድ ዓሊ ጃብራ ድማ ኣእምሮኣውን ምዕባላውን ስንክልና ዓሚቕ ፍልጠትን ተፃዋርነትን ዝሓትት ብምዃኑ መረዳእታ ስድራ ቤቶምን ኣለይቶምን ክብክብልን ኮማዊ ደገፍ ክግበረሎምን ተማሕፂኖም መሻርክቲ ኣካላት መንግስትን መራሕቲ ሃይማኖትን ኣብ መወዳእታ ኣብ ርሑቕ ከባቢታት እቲ ዞባ ዝርከቡ ምስ ኣእምሮኣውን ምዕባላውን ስንክልና ዝነብሩ ዜጋታት ክህልው ስለ ዝኽእሉ ዕቱብ ድሃሳስን መፅናዕትን ክካየድን ዘድሊ ሓገዛት ክግበረሎምን ኣዝ ኣኺሮም
0: ናብ ካል ዜና ምስንሰግር ኣብ ን ዞባ ድባርዋ ብምትሕባር ቤት ፅሕፈት ትምህርቲ ንኡ ዞባን ጨንፈር ማሕበር መምህራን ዞባ ደቡብን ኣብ ዓመተ ትምህርቲ 225-226 ብሉፅን ኣብነታን ኣገልግሎት ዝሃቡ 73 መምህራን ብ6 ጥቅምቲ ተሸሊሞም ኣብቲ ኣጋጣሚ ሓላፊ ኣገልግሎት ትምህርቲ ንኡ ዞባ ድባርዋ መምህር ቴድሮስ ኣብርሃም ንመምህራን ዝግበር ምትባዕ ውፅኢት ትምህርቲ ብዓይነት ንምምሕያሽ ሓጋዝ ምዃኑ ብምጥቃስ ልዑል ሞያዊ ስነ ምግባር ኣካዳማዊ ብቕዓት ኣታሕዛ ሰነዳት ከምኡ ውን ዝምድና ምስ ተምሃራይን ኣባላትን እቲ ቀንዲ መምዘኒ ከም ዝነበረ ሓቢሩ ኣቦ ወንበር ጨንፍር ማሕበር መምህራን ዞባዶብ መምህር ሳምሶም ነጋሽ ብወገኑ መምህር ኮስኳስን ኣማእዛንን ወለዶታት ብምዃኑ ሞያዊ ብቕዓት መምህራን ምዕባይን ንብሉፃት ምትባዕን ማሕበር ዓብዪ ቆላሕታ ሂቡ ዝሰርሓሉ ዘሎ ከም ዝኾነ ገሊጹ ሓላፊ ጨንፈር ትምህርቲ ዞባዶቡ መምህር ህብቲ ህዝጊ ኪዳን ብወገኑ መምህራን ነቲ ህዝብን መንግስትን ዘሰክምዎም ሓላፍነት ብሞያዊ ብቕዓትን ሕልናን ክሰርሕሉ ተላብዩ ኣማሓዳሪኑ ዞባ ድባርዋ ኣቶ ፍረ ወንጌል ተለ ሃይማኖት ብወገኑ ንመምህራን ምትባዕ ኣበርክቱ ኣብ መስርሕ ምምሃር ምስትምሃሪን ቀሊል ስለ ዘይኮነ ብቕፃልነት ንኽስርሓሉ ምምሕዳር ንኡ ዞባ እጃሙን ከም ዝገብር ኣረድዩ ኣብ

የአውሮፓ ሕብረት ሕጽረት ጻዓት ንምቅላል ቅልጡፍ ስጉምቲ ክወስድ ፕረዚደንት ኮሚሽን ኤውሮጳ ኡርሱላ ቮንደርላይን ጸዊዓ። እዚ ጻውዒ እዚ ዝቐርብ ዘሎ ኣብዚ ዓመት እዚ ዋጋ ተፈጥሮዊ ጋዝ ኣብ ኤውሮጳ ምስ ናይ ዓሚ ክነጻጸር ከሎ ብልዕሊ 140 ሚእታዊት ከም ዝወስኽ ኣብ ዝቃልሓሉ ዘሎ እዋን እዩ። ብሰንኪቲ ናህሩ ዋጋ ኤውሮጳዊ ሕብረት ኣብ ቀዳማይ መንፈቕ 2026 ከሰሊ ምሽማት ተወሳኺ 100 ቢልዮን ዶላር ወፃኢ ክገብር ከም እተገደደ ኡርሱላ ቮንደርላይን ሓቢራ። ሕፅረት ጸዓት ንምቅላል ቅልጡፍ ስጉምቲ ምዘይውሰድ ኣባል ሃገራት ኣብ ወቕቲ ሓጋይ ኣብ ተወሳኺ ቅልውላው ከም ዝሽመማ ድማ ኣጠንቂቓ። ኤውሮጳዊ ሕብረት ነቲ ካብ ሩስያ ዝሸመተቶ ይቕሬታ ኤውሮጳዊ ሕብረት ነቲ ካብ ሩስያ ትሽምቶ ዝነበረት ነዳድን ባህርያዊ ጋዝን ድሕሪ ምቁራፁ ኣብቲ ኣብ ከቢድ ፀገም ከም ዝወደቐ ይፍለጥ። ኣብ ዞባ ማእከላዊ ምብራቕ ተፈጢሩ ዘሎ ፀጥታውን ወተሃደራውን ቅልውላው እውን ነቲ ኩነታት መሊሱ ከም ዘጋደዶ ይግለጽ። ፕረዚደንት ዶናልድ ትራምፕ ሃገራት ኤውሮጳ ሕፅረት ጸዓት ንምቅላል ካብ እስትራቴጂካዊ ዕቑር ነዳዲኤን ናብ ዕዳጋታት ምዘይውርዳ ሃገሩ ክትልኸለን ጸንሐት ነዳዲ ከም ተቋርጾ ምጥንቃቑ ኣይርስዕን። በዚ ዝተሻቐላተን ሃገራት ብውሕዱ 100 ሚልዮን በርሚል ክዝርግሓ ምዃነን ገሊፀን ኣለዋ። ዝቐርኩም ተዓዘብቲ ዜናታት ንምዛም ቀንዲ ነጥብታቱ ክደግም፣ ኣብ ዞባ ጋሽባርካ ሰረብራላዊ መልመስቲ ዘለዎም ዜጋታት ከም ሰረቱ ናብ ቤቱን ደገፍን ክግበረሎም ፃውዒ ይቀርቡ። ኣብ ንዞባ ዶባርዋብ 2025-2026 ኣብነታዊ ኣገልግሎት ዝሃቡ መምህራን ተሸሊሞም። ኣብ ዝተፈላለዩ ሃገራት ዝነብሩ ኤርትራውያን ኣቕሓቶም ዘበርኽን ውዳበታቶም ዝሕይልን ንጥፈታት ኣሰላሲሎም ኣብ ዜናታት ወፃኢ ኣሜሪካን ግሪክን ኣብ ፀጥታ ምክልኻልን ፀዓት ዘተኮረ ናይ ምርዳእ መዘክር ተፈራሪመን። ህንዲ ንናይ ኩናት መራኽባ ልዕሊ ፍጥነት ድምፂ ዝውንጨፍ ሚሳይል ከትዕጥቐን ወሲና። መራሕቲ ሩስያን ቱርክን ኣብ ጉዳይ ፀጥታ ብፀሊም ባሕሪ ዝካየድ ምንቅስቓስ ንግዳውያን መራኽብ ተዘራሪቦም። ንሎሚ ቀትሪ ዝተዳሎ ዜናዊ ምስናውራ ኣብዚ ፍፀም ስለምክትታልኩም ኣዝየ መስኩን ዝተርፉ መርባቶ ኤርቲ ብሓድጎኩም ብወገነ ግብ

ላላዊ ግዝኣት ኤርትራ ብደምን ብሕግን ዝተሓፅረ ቀይሕ መስመር ስርዓት ብልፅግና ኣብቲ ንላላውነት ኤርትራ ዕላማ ብምግባር ዘካይዶ ዘሎ ሰፊሕ ተፀባኢ ዲፕሎማስያውን ዜናውን ዘመተ ነቲ ታሪክ ዘይፈልጥ ሓድሽ ወለዶ ንምድንጋር ኤርትራ ንኢትዮጵያ ኣፍ ደገ ባሕሪ ንምኽላእ ብዝተፋሓሰ ውዲት ዝተፈጥረት ሃገራ ምሲሉ ክጠቕሳ ይስማዕ እዩ። ኣብዚ ውዲት እዚ ብቐዳምነት ዝኸሰን ድማ ሃገራት ዓረብ ብሓፈሻ እታ ታሪካዊ ፀላኢት ኢሉ ዘጠመቓ ግብፂ ድማ ብቐንድያ ናፅነት ኤርትራ ን30 ዓመታት ብዝቐፀለን ኣብ 1991 ንገዛእቲ ሓይልታት ኢትዮጵያ ብዝፀራረገን መስተንክራዊ ወተሃደራዊ ዓወት ዝተረጋገፀ እዩ። ሕጋውነት ሕቶ ኤርትራ ንነፃ ሃገር ግና ቅድሚ ብረታዊ ቃልሲ ዝነበረ እዩ። እንተኾነ ካልኣይ ኩናት ዓለም ዝተዛዘመ ሃገራት ኣፍሪቃ ብሓፈሻ ኣብ ትሕቲ መግዛእቲ ኢጣልያ ዝነበራ ሊብያን ሶማልያን ድማ ብፍላይ ናፅነተን ኣብ ዝረኽባሉ ዝነበረ እዋን ኤርትራ ኣንጻር ድሌት ህዝባን መሰላኒ ናፅነትን ብዓሎቕ ምስ ኢትዮጵያ ክትቁረን ይተፈሪድዋ። ጉልባብ ፌደሬሽን ከዓ ንዳግማይ መግዛእቲ ኣብ ትሕቲ ዘውዳዊ ስርዓት ኢትዮጵያ እትያ። ኣብ ርእሲ ዝቕሉዕ ግህሰት እዚ ኢትዮጵያ ድሕሪ 10 ዓመታት ነቲ ንኤርትራ መሰር ርእሰ ምምሕዳር ዘፍቅድ ዝነበረ ውዕል ብምፍራስ ኣብ 1962 ንኤርትራ ብሓይሉ ጎቢጣ ኣብ ትሕቲ ግዝኣታ እእተወታ። ካብዚ ታሪካዊ ክውነት ብምብጋስ ቃልሲ ህዝቢ ኤርትራ ነቲ ንረብሓ ዓበይቲ ጂኦፖለቲካዊ ዕላማታት ዝተመንዝዐ ሕጋዊ መሰሉን ናፅነት ምምላስ ኣንጻር

ጎበጣ ኢትዮጵያ ዝተኻየደ ፍትሓዊ ቃልሲ እዩ። እዚ ታሪኻውን ሕጋውን ክውነት እዚ ድማ ኣብ መዛግብ ውድብ ሕቡራት ሃገራት ብዘይወላውል ዝተሰነደ እዩ። ኣብዚ ነዊሕን መሪርን ጉዕዞ እምበኣር ቃልሲ ህዝቢ ኤርትራ ናይ ቀረባ ይኹን ርሑቕ ሞራላውን ካልእን ደገፍ ዝተነፍጎ ምንባሩ ማንም ዘይስሕቶ ሓቂ እዩ። እቲ ሕጂ ዝስማዓ ዘሎ ጫውጫውታ ምጥምዛዝ ታሪክ ከዓ ክትበልዓ ዝደለኻ ኣባ ጉንባሕ ዛግራ ትብላ ይነገሩ። ኣብዚ ክፍለጥ ዘለዎ ዓለማዊ ካርታ ዘየለን ዘይነበረን ፅውፅዋይ ስለ ዝደረስካ ምሒር ካብ ዓቕሙ ንላዕሊ ዝመጣጠር ርቡፅ ሓላማይ ሞስኮት ኣብ ቀይሕ ባሕሪ ኢሉ ስለ ዘህተፍተፈ ወይ ድማ ሓንቲ ሃገር ውን ኣብ ዝበላ ታሪኻውን ጂኦግራፊያውን ቅርበት ኣለኒ ስለ ዝበለት ዝሕንጠጥን ዝፅሕተርን ናይ ርሳስ ወይ ኩርሽ መስመር ኣይኮነን። ብኣህጉራዊ ሕግን ውዕላትን ዝተኣስረ ጉዳይ ለኣላውነትን ግዛኣታዊ ሓድነትን እዩ። ለኣላዊ ግዛት ኤርትራ ከዓ እሞ ብደምን ብሕግን ዝተሓፅረ እዩ። ዝትንክዮ ከዓ ወይ ልኡ 4 ነጥቢ እዩ።

0: ሰላም ዝኸበርኩም ተኸታተልቲ ታሪኻዊ ውድድር ሓፈሻዊ ፍልጠት ቡያ ንሎም እውን ከም ኣካል መቐፀልታ ናይቲ ወትሩ እነቕርቦ ውድድራት ኣብ ምምሕዳር ከባቢታት ናይ ዞባ ማእከል ውዳቤታት ኣብ ዝርከቡ ሰራሕተኛታት ተምሃሮን ካልኦትን ኣብ ንኡስ ዘብኦም ተፃርዮም ንዝመፁ ተወዳደርቲ ኢና ንሎሚ ሒዝናልኩም መፂና ዘለና። ከም ወትሩ ክሳዕ መወዳእታ ምሳና ክትፀንሑ ዕድሜና እዩ። ተወዳደርቲ ብቐጥታ ንመድረኽ ክዕድመ ባእና ብርሃነ ካብ ንኡስ ዞባ በሪኽ፣ ሩፋኤል ነጋሽ ካብ ንኡስ ዞባ ጎዳይፍ፣ ሳምሶም ካብ ንኡስ ዞባ ገጀረት፣ ዮናዳብ ዮሃንስ ካብ ንኡስ ዞባ ኣባሻውል። ሓራይ ተወዳደርትና እንኳዕ ደሓን መፃኹም። ተሳቲፍኩም ዓወት ክትጓነፀፉ ሰናይ ምንዮት ይገልፀልኩም ከምቲ ተዳሊኹምሞ። ምክንያቱ ኣብነን ንኡስ ዞባኹም ተወዳዲርኩም ኣብዚ ደረጃ ስለ በፂሕኩም ዘለኹም ተስፋ ገብር ሓያል ተወዳዳድርነት መንፈስ ክተንፀባርቑ ንግዜኹም ኣዝና ነመስግን። ናብ ሕቶታትና ክንኣቱ መጀመርያ ብባና ብርሃነ ክንጅምር። ባና ኣብ ንኡስ ዞባ በሪኽ እንታይ ኢኺ ትሰርሒ?
1: ኣብ ንኡስ ዞባ በሪኽ ከም መምህር ኮይነ እዩ ትሰርሕ። ኣብ ፃዕዳ ክርስትያን ማለት እዩ።
0: ኣበየ? ናይ ማእከላይ ወይ
1: ማእከላይ ቤት ትምህርቲ ደቂ ተሽም።
0: እንታ ናይ ምንታይ ትምህሪ?
1: ናይ ሶሻል ስታዲ
0: እሞ። ስለዚ ዝቐረብኪ ክነዚ ሕቶታ እሞ ናፍታ ቀዳመይቲ ሕቶና ክንኣቱ ባና ምርጫ እያ። ኣብ እዋን ፌደሬሽን ኣማኻሪ ንጉስ ሃይለ ስላሴ ዝነበረ ኣሜሪካዊ መን ይበሃል? ሀ ጆን ፎስተር ዳላስ፣ ለ ጆን ስፐንሰር፣ ሐ ስቲቨን ሎንግሊንግ፣ መ ቻርልስ ጎርደን።
1: ጆን ስፔንሰር።
0: ሙሉእ መልሲ ከምዚ ባና ዝመለሶቶ፣ ኣብ እዋን ፌደሬሽን ኣማኻሪ ንጉስ ሃይለ ስላሴ ዝነበረ ኣሜሪካዊ መን ይበሃል? ሀ ጆን ፎስተር ዳላስ፣ ለ ጆን ስፐንሰር፣ ሐ ስቲቨን ሎንግሊን፣ መ ቻርልስ ጎርደን። እታ መልሲ ጆን ስፐንሰር እያ። ሕራይ ናብ ካልኣይ ተሓታቲ ሩፋኤል ክንሰግር። ሩፋኤል ካብ ንኡስ ዞባ ጎዳይፍ ኢኻ መፂኻ፣ እንታይ ኢኻ ትሰርሕ ሩፋኤል? ወይ ተምሃራይ ዲኻ?
2: ስራሐይ ኣባል ሚኒስትር ትምህርቲ መምህር እየ። ኣብ ቤት ትምህርቲ ደንበ ሰንበል ከም መምህር ናይ እንግሊሽ ናይ ጁኒየር ወይ ድማ ናይ ማእከላይ ደረጃ ይሰርሕ።
0: ፅቡቅ። ኣብቲ ናይ ማሕበር ውዳቤታት ክህትናትካ ተራ እንታይ እዩ?
2: ኣብ ማሕበር ውዳቤታት ብፍላይ ኣብ ክላስተርናትና ኣብ

0: ዞባ ጉዳይፍ ንቕነ መንእሰያት ተባሂሉ ዝዳለዎ ብዙሕ ንጥፈታት ኣሎ። ካብ ባህሊ ስነ ጥበብ ከምኡ እንዳበለ ብምትእስሳር ካብ ቤት ትምህርቲ ደረጃ ክሳብ እተን ትካላት ዘለዋ ደረጃ እንዳተኣሰረ እዩ ዝኸይድ። ሕጂ እቲ ውዳቤታት ብቐንዱ ነቲ ሕብረተሰብ ኣብ ባህሉ መንነቱን ዘለዎ ኣፍልጦ ዝያዳ ንምብርባር ዝዓለመ ከም መደባት ናይ ስእሊ ኣርት ደርፍታትን ግጥምታትን ከምኡውን ውድድራት ናይ ፋሽን ሾው እናተገበረ ብመጠን ነቲ ዘሎ ሃገራዊ ኩነታት እንዳበራበርካ ምኻድ እዩ ናይ ክላስተር ንዓማማ ፀኒሑ ማለት እዩ።
1: ራይ ጥቡቕ ሩፋኤል፣ ስለዚ እውን ካብቲ ክሊ እዚ ትብሎ ዘለካ ዝያዳ ኣብቲ ናይ ታሪክ ናይ ባህሊ ንዕኡ ንምኩስኳስን ስለ ትነጥፉ ርሑቕ ኣይኮንካ ነዚ ሕቶታት ምምላስ ኢለ ይግምት። ጥቡቕ ዕድልካ ይምነኢልካ። ናብ ሕቶና ክንኣቱ ሓራይ፣ እዛ ሕቶ እዚኣ ምርጫ እያ። ካብዘን ስዕባ መፅሓፍቲ ብደራሲ ኣለም ሰገድ ተስፋይ ዘይተፃሕፈት መፅሓፍ ኣየንቲ እያ? ኣይንፈላለ፣ ለፌደሬሽን ኤርትራ ምስ ኢትዮጵያ ካብ ማቴንሶ ክሳብ ተድላ፣ ሐ ኢጣልያዊ መግዛእቲ ኣብ ኤርትራ፣ መ ኤርትራ ካብ ፌደሬሽን ክሳብ ጎበጣን ሰውራን።
0: ሐ ኢጣልያዊ መግዛእቲ
1: ኣብ ኤርትራ። ሙሉእ መልሲ። ካብዘን ስዕባ መፅሓፍቲ ብደራሲ ኣለም ሰገድ ተስፋይ ዘይተፃሕፈት መፅሓፍ ኣየንቲ እያ? ሀ ኣይንፈላለ፣ ለ ፌደሬሽን ኤርትራ ምስ ኢትዮጵያ ካብ ማቴንሶ ክሳብ ተድላ፣ ሐ ኢጣልያዊ መግዛእቲ ኣብ ኤርትራ፣ መ ኤርትራ ካብ ፌደሬሽን ክሳብ ጎበጣን ሰውራን። ኣይንፈላለ፣ ፌደሬሽን ክሳብ ጎበጣን ሰውራን ተኸታታሊ ስለ ዝኾነ ታሪክ ይመስል እዩ ናይ ደራሲ ኣለም ሰገድ ተስፋይ ታመልሰይ። ሐ ኢጣልያዊ መግዛእቲ ኣብ ኤርትራ ካብ 1890 ክሳብ 1941 ብዘምህረት ዮሃንስ ተፃሒፈ። ሕራይ ናብ ሳልሳይ ተሓታቲ ሻም ሳምሶም ካብ ንኡስ ዞባ ገጀረት። ሕራይ ሻም ተምሃራይ ዲኻ ሰራሕተኛ?
2: ተምሃራይ።
1: ኣብ ምንታይ ኢኻ ትምሃር?
2: ንኮሌጅ ዓደቀ እየ ሕጂ።
1: ክንደይ ዓመት ኣለካ? እንታይ ተፅንዕ ኣለካ?
2: ፍሬሽማን ሕጂ ጀምር።
1: ግርም። እንታይ ክተፅንዕ ደሊ ሻም?
2: ኣካውንቲንግ።
1: ስለዚ ኣብቲ ንጥፈታት ናይ ማሕበርከ ዝተምሃራይ ካልኣይ ደረጃ ከለካ ዋላ ሕጂ ብኮሌጅ ከመይ ኢኻ ትሕቀፍ?
2: ኣብ ተምሃራይ ናይ ካልኣይ ደረጃ ከለኹ ኣብ ናይ ቤት ትምህርቲ ከም ኣቦ ወንበር ናይ መሪሕ ክለብ ነጥፍ ነይረ። ኣብ ናይ ዞባ ከዓ ካብቲኦም 12 ኣካይ ተኣካል ነይረ። ናይ ሚኒሜድያ ከዓ ከም ፀሓፍ ኮይኑ ከዓ ኣብ ንኡስ ዞባ ሰርሕ ነይረ።
1: ስለዚ ቅድሚ ሕጂ ኣብ ዝኾነ ናይ ሓፈሻዊ ፍልጠት ውድድር ተሳቲፍካ ዶ ወይ እውን ትከታተል ነርካ ዶ?
2: ኣብ ሰባ ከለኩ ተወዳዲረ ነ ሓደ ግዜ።
1: ከመይ መወፅ ኢኻ ሸ?
2: ካልኣይ ናይ ብሎክ ዓብይተ ነይረ።
1: እሞ ምኩር ኢኻ ትሕቶ ሳይ ክፅግመካኒ ማለት እዩ። ፅቡቕ ዕድል ሻም። ምርጫ ሻም፣ ኣብቲ ብ1955 ዝተኻየደ ምርጫ ንፕሬዚደንት ባይቶ ኤርትራ ዝነበሩ ሸክ ዓሊ ራድኣይ ንምትካእ ብ51 ድምፂ ደገፍን 16 ድምፂ ተቃውሞን ዝተዓወተ መን ነይሩ? ሀ ኣስፋ ወልደ ሚካኤል፣ ለ ተድላ ባይሩ፣ ሐ እድሪስ መሓመድ ኣድም፣ መ ተድላ ዓቁቢት።
2: ሕቶ ደግመለ።
1: ኣብቲ ብ1955 ኣብ ካልኣይ ዘመነ ናይ ፌደሬሽን ዝተኻየደ ምርጫ ንፕሬዚደንት ባይቶ ኤርትራ ዝነበሩ ዓሊ ራድኣይ ንምትካእ ብ51 ድምፂ ደገፍን 16 ድምፂ ተቃወሙን ዝተዓወተ መን ነይሩ? ሀ ኣስፋ ወልደ ሚካኤል፣ ለ ተድላ ባይሩ፣ ሐ እድሪስ መሓመድ ኣድም፣ መ ተድላ ዓቁቢት።
2: ሐ እድሪስ መሓመድ ኣድም።
1: ሙሉእ መልሲ። ታሕቶ ኣብቲ ብ1955 ዝተኻየደ ምርጫ ንፕሬዚደንት ባይቶ ኤርትራ ዝነበሩ ዓሊ ራድኣይ ንምትካእ ብ51 ድምፂ ደገፍን 16 ድምፂ ተቃውሞን ዝተዓወተ መን ነይሩ? ንእትብል ምርጫ ሀ ኣስፋሃ ወልደ ሚካኤል፣ ለ ተድላ ባይሩ፣ ሐ እድሪስ መሓመድ ኣድም፣ መ

0: تدلع وبيت ملسي إدريس محمد أدم أب زمن الفدرشن أفتقد ماي مرح من قصة دجاج ما تدلانيرم أبو مبرك أشيخ علي رادعي خال أي إبرام اسمه تخاء أفتام ريتش أبس تخايدتنا أبو مبر بايتو شيخ إدريس محمد أدم دحر توم مناي تقارل حرنة أبو مبر زخنة بنعوم تكيم كأ شيخ عمد فرج كأخصابتي ملحق نايتي ويون مفرس ناي فدرشن كم أبو مبر بايتو خينهم سريحهم يونا داب يوهانس كابن أوزبا أبا شاول قاعد حن متخا يونا داب
1: قاعد حن صناك
0: امتاي خا تمهراي صراحتنيا
1: تمهراي
0: ابيت مهرا لغا
1: كوليج ماينفي
0: امتاي تصنع لغا
1: كمبيوتر انجينيرينج كمبيوتر ساينس اند انجينيرينج
0: كندي عمت الله مالتي
1: سالس عمت جنرال واحد
0: بو اب فتناي ودا بيتات محبرنا ينو زباخوم امتاي يوتي نات كانت فات وي امتاي خا تنطف
1: زيارات نتفتاتكو اب كالاي درجه اب هاي سكول ابز نبرنالون اب كوليج كاز تفالي كوكاريكولار اكتيفيتيز ዝከይድ ንጥፈታት ኣሎ ማለት እዩ ጎን ጎን ትምህርቲ ዝተፈላለየ ስልጠናታት ናይ ኤዲቲንግ ናይ ግራፊክስ ዝተፈላለየ ስልጠናታት እውን ይወሃብ እዩ ብሃማማትየ ደረጃ ማለት እዩ ንዘባ እውን ዝተፈላለየ ጎስጓሳት ናይ ፈርስት ኤድ ትምህርትታት ዝተፈላለየ ስልጠናታት ይስርዓልና እዩ ማለት እዩ
0: ፅቡቅ ሕራይ ዮናዳብ ናፍታ ቀዳመይቲ ሕቶ ክንኣቱ ካብ ምርጫ እያ እዚኣ ሕቶ ካብዞም ዝስዕቡ መሰረቲ ምንቅስቓስ ሓርነት ኤርትራ ወይ ሓረካ መን ነይሩ ሀ ዑስማን መሐመድ ኣድም ለ መሐመድ ስዒድ ናውድ ሐ ጣህር ሳልም መ ዑስማን ሳልሕ ሳበ
1: ቾይስ ክደግመለይ
0: ካብዞም ዝስዕቡ መሰረቲ ምንቅስቓስ ሓርነት ኤርትራ ሓረካ መን ነይሩ ሀ ዑስማን መሐመድ ኣድም ለ መሐመድ ስዒድ ናውድ ሐ ጣህር ሳልም መ ዑስማን ሳልሕ ሳበ
1: ለ መሐመድ ስዒድ ናውድ
0: ሙሉእ መልሲ ሓረካ ክምስረት ከሎ ካብቶም ቀዳሞት ከም ኣቦ ወንበር ወይ መስራቲ ኣብ ፖርት ሱዳን ኮይኑ ዝፍለጥ ሓርበኛ መሐመድ ስዒድ ናውድ እዩ ጽቡቕ መልሲ ሓራይ ናብ ካልኣይ ሕቶ ንሰግር ኣለና ባና ብርሃነ ቅድሚ ሕጂ ብዝኾነ ኣጋጣሚ ሓፈሻዊ ፍልጠት ወዳዲር ክትፈልጥ ዶ ወይ ትከታተሉ ዶ
2: ዓሚል ናይ መልሲ መስመር ቴሌቭዥን እዩ ኣፃሊ ኣብ ሬድዮ ድካየድ ሓፈሻዊ ፍልጠት ቀፃሊ ዓሚል እየ ማለት እዩ ናይ ክልቲ
0: ክንደይ ግዜ ካርድ ወሲድ ክለኽ መልሲ ኣብ መስመር
2: ብዙሕ ግዜ
0: ክንደይ እሞ እታ ናይ 110 ድያ እታ ልዕሊኣ ድላ እታ ሳልሲቲ
2: ኣርባዕተ ግዜ 600
0: ስለዚ ስኺ ምንኩርቲ ኢኺ ሕራይ ንኽድ ናፍታ ካልአይቲ ሕቶ ሰበ ስልጣን ኢትዮጵያ ብፍላይ ኣብ ግዜ ፌደሬሽንን ግዜ ሃይለስላሰን ዝያዳ ኣብ ግዜ ሃይለስላሰ ከነጥረልኪል እየ ብቐጥታን ብተዘዋዋርን ሽርካ ብምፍጣር ዘይተኣደነ ሃብትን ገንዘብን ዝረኽብሎም ካብ ዝነበሩ ኢጣልያውያን ኣብ ፎርቲ ሕርሻ 2 ጥቐሲ
2: ደናዳይን ባላቶሎን
0: ሙሉእ መልሲ ሰበ ስልጣን ኢትዮጵያ ብፍላይ እዋን ሃይለስላሰ ብቐጥታን ብተዘዋዋርን ሽርካ ብምፍጣር ዘይተኣደነ ሃብትን ገንዘብን ዝረኽብሎም ካብ ዝነበሩ ኢጣልያውያን ኣብ ፈርቲ ሕርሻ 2 ጥቐስ ትብል ሕቶ ባራቶሎን ደናዳይን እያታ መልሲ ደናዳይ ናይ ሕርሻ ዒላ ብርዑድ ባራቶሎ ከዓ ንፈልጦ ኢና ጡጥ ዓሊ ግድር ወላን ናይ ፋብሪካ ዓለባ ዝነበሩ እዩ ሙሉእ መልሲ ናብ ሩፋኤል ነጋሽ ካብ ንኡዘባ ጎዳይፍ ተመሳሳሊ ሕቶ ኢካ ሕተካ ተወዳዲርካ ትፈልጥ ዶ ብዝኾነ ኣጋጣሚ ሓፈሻ ፍልጠት
3: ተምሃራይ ከለኹ ወ
0: ሕጂ መዓስ ተምሃራይ ኣብኣብየ ናይ ደረጃ ማለት እዩ
3: ሃይ ስኩል ኣብ ቤት ምጥቃ ይሕብሓርን ከለኹ ኣብ ሓፈሻዊ ፍልጠት ደይኮነስ ኣብ መደረ ክትዕል ዝያዳ
0: ሕራይ ናፍታ ካልኢት ሕቶ ንሰግር ኣለና ሩፋኤል ተጋድሎ ሓርነት ኤርትራ ኣብ ካይሮ ምስ ተመስረተ ንነብሶም ከም ቀንዲ መራሕቲ ላዕለዋይ ባይቶ ብምባል ዝሾሙ 3 ጥቐስ
3: ሳበ ادريس محمد ادم

0: ግዜ ኸ ተጠቐመሉ ድሓን ተመሊስካ ህዲ ኢልካ ድሓን ተን ግዜ ደይቲ ትዛኒኻ ተጠቐመሉ ሰለስተ ጠቐስ ክልተ ኣጋጣሚ ወይ እውን ጠቅስ ስለ ዘለኻ ክሳብቲ ሕራይ ሩፋኤል ሰለስተ ነጥፍ ሂቦም ከለዉ እታ ሕቶ ተጋድሎ ሓርነቲ ኤርትራ ኣብ ካይሮ ምስ ተመስረተ ንነብሶም ከም ቀንዲ መራሕቲ ላዕለዋይ ባይቶ ብምባል ዝሸሙ ሰለስተ ጥቐስ ኣብ ትብል መልሲ እድሪስ መሓመድ ኣድም ዑስማን ገላውድዮስ ዑስማን ሳልሕ ሳብእ ናብ ሻም ሳንሶን ካብ ንኡዘባ ገጀረት ሻም ነዚ ናይ ካልኣይ ዓመት ትምህርቲ ብኸመይ ትዳለወሉ ኣለኻ እንታይ ተጠቒምካሉ ዝክረምቲ
1: ንሓን እዩ መቸም ካብ ቅድሜና ነበሩ ሴኔርና ማለት እዩ ምክርታት እናሓተትካ ክላሳ እናወሰድካ ተዳሊና ኣለና ከምቲ ምድላውና ክኾነና ንፅበ
0: ፅቡቅ ዕድል ሻም ናብ ካልእቲ ሕቶ ክንሰግር ኣብ 1960ታት ብዘይምግናን ብወርቃዊ ግዜ ሙዚቃ ኤርትራ ተባሂሉ ዝፅዋዕ ስምዒት ዝቕስቅስን ቁም ነገር ሓዘል ደርፍታት ዘፍረዩ ኣባላት ዝምልምልን ዝጥርንፍን ዝነበረ ማተኣ እንታይ ይዝርዝር ሕፅሮ ተቓል እዩ ዝርዝር ናይ ማተኣ እቲ ሓቶ ንርድእቲ ዳያሻም

0: ግዜ ኣኺላላ ሻም ሳንሶን ኣብ 1900 ስሳታት ብዘይምግናን ብወርቃዊ ግዜ ሙዚቃ ኤርትራ ተባሂሉ ዝፅዋዕ ስምዒት ዝቕስቅስን ቁም ነገር ሓዘል ደርፍታት ዘፍረዩ ኣባላት ዝምልምልን ዝጥርንፍን ዝነበረ ማታኣ ዝብል ሕፅሮተ ቓል እንታይ ዝርዝርኒ ትብል ማሕበር ቲያትር ኣስመራ እያ። ሕጂ ማሕበር ቲያትር ኣስመራ ነቲ ወርቃዊ ወይ እውን ዘመናዊ ሙዚቃ ኣብ ምስጓም ኣብ ምሕምባብ ቅድሚኡ ማተደ ነይሩ ማሕበር ተዋስኦ ደቀባት ብድሕሪኡ ከዓ ማምሃል ማሕበር ምሕያሽ ሃገራዊ ልምዲ ካብዚ ክልቲኡ ተመክሮ ማታ ኣመፂኡ ከምኡ እንዳበለ ሮኬት እቲ ስነ ጥበብ ኤርትራ ከምኡ ዓይነት ድሕረ ባይታ ኣለዎ። እዚ ካልእ እዋን ክትሕዞ ተስፋ ገብር። ናብ ዮናዳብ ዮሃንስ ዮናዳብ ኣብ ኮሌጅ ኣብዚ ናይ ኮምፒተር ሳይንስ ተወሳኺ ብዘይካ ትስሩዕ ዝውሃበኩም እንታይ ዓይነት ንጥፈታት ተካይዱ?
1: ብጀካት ካሪክለም ንስራዕ
0: ካሪክለ
1: ኣብ ንስራዕ ብዙሕ ንጥፈታት እዩ ዘሎ። ገለ ካብቲ ንጥፈታት ሕጂ ስነ ጥበባዊ ስራሕት ኣሎ ንስራሕ ኣብኡ ማለት እዩ። ከምቲ ቀዲመ ዝነገርካ ውን ናይ ኤዲቲንግ ከምቲ ዝነገርካ ማለት እዩ ኤዲቲንግ ግራፊክስ ዋላ ውን ናይ ሳይን ላንጉጅ ትምህርቲ ናይ ቋንቋ ናይ ፅሙማን ቋንቋ ማለት እዩ። ጎን ጎኑ ከዓ ካልእ ስፖርታዊ ንጥፈታት እውን ኣሎ ማለት እዩ። ኣብ ኩሉ ኣብ ኩዕሶ መርበብ እዚ ናይ ኩዕሶ እግሪ ገለ ዝተፈላለዩ ንጥፈታት እውን ይካየድ ጎን ጎን እዚ ማለት እዩ። እቲ ካሪክለም ተሰርዐ ከም ዘለዎ ኮይኑስ ኣብቲ ዘሎ ናይ ዕረፍቲ ግዜያት ብዙሕ ንጥፈታት ነካይድና ይካየድ ኢና ማለት እዩ።
0: ፅቡቅ ዮናዳብ፣ ናብታ ሕቶ ክንሰግር ካልአይቲ ሕቶ እያ። ኣብ 1950ታት ኣባል ኣልራቢጣ ዝነበሩ ንዘገምታዊ ምፍራስ ፌደሬሽን ዝተቃወሙን ንሕጊ ኣዋጅ ምርጫ ጠቕላሊ ቤት ፍርዲ ክስ መስሪቶም ርትዓዊ ምርጫ ክትግበር ዝተማጎቱን ተቃላሲ መን ይበሃሉ? ታሕቶ ንፅርቲ ድያ ክደግመልካ ዶ? ኣብ 50ታት ምርጫ እቲ መጀመርያ ፌደሬሽን ምስ ቆመ እቲ ምርጫ ክካየድ ከሎ ንኣባልነት ባይቶን ናይ መንግስቲ መሪሕነት ነቲ ሕጊ ምርጫ ቁኑዕ ኣይኮነን ተኣገባቢ ኢሎም ንጠቕላል ቤት ፍርዲ ክስ ካብ ዘቕረቡ ሓርበኛ ተቃለስቲ መን እዮም እያ ትብል?
1: ኢብራሂም ሱልጣን።
0: ሙሉእ መልሲ። ምክንያቱ ነቲ ድሓር ክፈርስ ዝድለ ዝነበረ ቶም ኣባይቶ ካኣቱ ዝድለዩ ዝነበሩ ዝያዳ እቲ ናይ ኢትዮጵያ ስምዒት ዝነበሮም ኣንድነታውያን ክኸወን ድለ ስለ ዝነበረ ዘድሉ እዩ ነይሩ እቲ ኣብ ገለ ከባቢ እቲ ናይ ምርጫታት ንዕኦም ተቃውሞ ፅሒፎም። ስለዚ ብ1950ታት ኣባል ኣራቢጣ ዝነበሩ ንዘገምታዊ ምፍራስ ፌደሬሽን ዝተቃወሙን ንሕጊ ኣዋጅ ምርጫ ጠቕላሊ ቤት ፍርዲ ክስ መስሪቶም ርትዓዊ ምርጫ ክትግበር ዝተማጎቱን ተቃላሲ መን ይበሃሉ ትብል ሸክ ኢብራሂም ሱልጣን

0: ሕራይ ናብ ባና ብርሃነ ክንሰግር ኣብ ንኡዘዋኹም ንኡዘባ በሪኽ ብሓፈሽኡ ሓፈሻዊ ስእሊ ክትብና እቲ ንጥፈታት ናይ ማሕበር ኣብ ውዳቤታት ናይ ምክሳብ ምሕዳር ከባቢታት እንዲ ዝወርድ ከምኡ እንዳብለ ክሳብቲ ንኡዘባ ብኸመይ ትዕቅንዮ እንታይ ኢኹም ትገብሩ እቲ ንጥፈታትኩም?
1: ኣብ ቤት ትምህርትና ተመፂና ሕጂ ንባዕሉ ናይ ትምህርቲ ፊተውራሪ ይወሃብ እዩ ንተምሃሮ ማለት እዩ ዝተፈላለዩ ንዕኦም ከንቅሕ ድኽእል ድብሎ ድበሃል ፕሮግራማት ከዓ ይካየድ እዩ ማለት
0: ብኸመይ ትዕቅንዎ እቲ ውፅኢቱ ተዓቀኒ ድዩ ኣብ ተምሃሮ ከመይ ዓይነት ፅልዋታት ትፈጥር?
1: ኣብ ፅቡቅ ደረጃ ከም ዘሎ
0: ፅቡቅ። ስለዚ ናብ ሳልሰይ ትሕቶ ክንሰግር ምንቅስቃስ ሓርነት ኤርትራ ወይ ሓራካ ኣብ 1965 ብተጋድሎ ሓርነት ኤርትራ ዝተደምሰሰትሉ ዓውደ ኩናት እንታይ ይበሃል? ምርጫ እያ ሀ ውግእ ጀንገሬን፣ ለ ውግእ ተጎርባ፣ ሐ ውግእ ዒላ ፃዕዳ፣ መ ውግእ ዓንሰባ።
1: ሕቶ ደግመለይ
0: ሓራይ ምንቅስቃስ ሓርነት ኤርትራ ሓራካ ኣፍልጦለኪ ኣብ 1965 ብተጋድሎ ሓርነት ኤርትራ ዝተደምሰሰትሉ ዓውደ ኩናት እንታይ ይበሃል? ምርጫ ሀ ውግእ ጀንገሬን፣ ለ ውግእ ተጎርባ፣ ሐ ውግእ ዒላ ፃዕዳ፣ መ ውግእ ዓንሰባ።
1: ሐ ውግእ ዒላ ፃዕዳ።
0: ሙሉእ መልሲ እዚ ክርግፀኛ ንምዃን ይኹ እምበር ትፈልጥያስ ነርኪኺ ምንቅስቃስ ሓርነት ኤርትራ ሓራካ ኣብ 1965 ብተጋድሎ ሓርነት ኤርትራ ዝተደምሰሰትሉ ዓውደ ኩናት እንታይ ይበሃል? ሀ ውግእ ጀንገሬን፣ ለ ውግእ ተጎርባ፣ ሐ ውግእ ዒላ ፃዕዳ፣ መ ውግእ ዓንሰባ። እታ መልሲ ሐ ውግእ ዒላ ፃዕዳ። ናብ ሩፋኤል ነጋሽ ክንሰግር ሳልሰይቲ ሕቶ ከ ሩፋኤል ኣብ 1956 ብምምሕዳር ኣስፋሃ ወልደ ሚካኤል ንጥፈታተን ደው ከብላ ካብ ዝተወሰነለን ፖለቲካውያን ሰልፍታት ዘይነበረት መን እያ? ሀ ራቢጣ አልእስላምያ ወይ እቲ ሙስሊም ሊግ፣ ለ ሻራ ኢጣልያ፣ ሐ ማሕበር ኣንድነት፣ መ ሊበራላዊ ገስጋሲ ፓርቲ።
2: ማሕበር ኣንድነት።
0: ሙሉእ መልሲ። ብ1956 ብምምሕዳር ኣስፋሃ ወልደ ሚካኤል ንጥፈታትን ደው ከብላ ካብ ዝተወሰነለን ፖለቲካውያን ሰልፍታት ዘይነበረት መን እያ? ሀ ራቢጣ ልእስላምያ ሙስሊም ሊግ፣ ለ ሻራ ኢጣልያ፣ ሐ ማሕበር ኣንድነት፣ መ ሊበራላዊ ገስጋሲ ፓርቲ። እታ መልሲ ሐ ማሕበር ኣንድነት እያ። ሓራይ ናብ ሻም ሳንሶን ሻን ናብ ሳልሰይቲ ሕቶ ኢና ክንሰግር ብቐጥታ ናፍታ ሕቶ ንኸይድ ኣለና። ብዙሒ ኣባላት ባይቶ ወይ ፓርላማ ኣብ ግዜ ፌደሬሽን ኤርትራ ክንደይ ነይሩ? ሀ 100፣ ለ 68፣ ሐ 50፣ መ 9። ምርጫ ስለ ዝኾነ እምቢብካ ኢኻ ተወኪስካሉ ኢኻ ህዲ ኢልካ ጆኻ እቲ ግዜኻ ተጠቐመሉ ሻር

0: Laisse un chant matin.
1: Moulou, merci. ክንዱ ምፅባይ ካ ኣዝዩ ካ ርግፀኛ ንምኳ እንዲ ዋላ ፅቡቅ ፅቡቅ ሜላይ ሕራይ ሻም ታሕቶ ብዙሒ ኣባላት ባይቶ ወይ ፓርላማ ኣብ ግዜ ፌደሬሽን ኤርትራ ክንደይ ነይሩ ትብል እታ መልሲ ለ68 እያ ትብል ዮናዳብ ዮሃንስ ሕጁን ዮናዳብ ከምተን ናይ ቀዳሞት ፅቡቅ ዕድል ይምነየልካ ናብ ሳልሰይ ትሕቶ ንሰግራ ኣለና ኤርትራ ካብ ፌደሬሽን ናብ ጎበጣን ሰውራን ዝብል ብኣለምሰገድ ተስፋይ ዝተፃሕፈ ዝሸፈኖ ናይ ግዜ መቓን ኣየና እዩ ሀ ካብ 1941 ክሳብ 50 ለ ካብ 1951 ክሳብ 55 ሐ ካብ 1956 ክሳብ 1962 መ ካብ 1961 ክሳብ 1991
0: ሐ ካብ 1956 ክሳብ 1962
1: ሙሉእ መልሲ ናብ ራብዐይቲ ሕቶ ናብ መምህር ባእና ብርሃነ ካብ ንኡዘባ በሪኽ ክንምለስ ኢና ዓንተ ወይ ተወይልና ነርና ጠቕላላ ክንደይ ካርዲእ ወሲድክ ዘለኹ ባእና ኣብዚ ናይ መልሲ ኣብ መስመር
2: 4 ግዜ ተኮይኑ 66
1: ብዙሕ እዩ ግን እቲ መስመር ከመይ ኢልኩም ትረኽቦ ብዙሕ ሰብሲ ይፍትን እዩ ገለ ሜል ኣለኩም ማለት እዞም ዓማዊ ኢሉ
2: እዚኣ ትገርመኒ ዝኾነ ሰብ ይኹም ዝብለኒ ግን ይረክብ መስመር ዚ ናይ ዕድል ነርካ ነርካ ማለት እዩ ቀፃሊ ቀዳም ደይኮንካ ትረኽቦ ነርካ ነርካስ ዕድለኛ ኣይምስለኒ መስመር ምርካብ ድሓኒ
1: ፅቡቅ ናብ ራብዒይቲ ሕቶ ክንሰግር ባና ብ1937 ኢጣልያዊ ኣመሓዳሪ ኢትዮጵያ ዝነበረ ማርሻል ግራዝያኒ ፈተነ ቅትለት ብምክያድ ኣካላዊ መቁሰልቲ ዘውረድሉ ኤርትራውያን መነመን ይባሃሉ
2: ኣብርሃዶ ቦጩን መጎስ ኣስገዶምን
1: ሙሉእ መልሲ ኣብ 1937 ኢጣልያዊ ኣመሓዳሪ ኢትዮጵያ ዝነበረ ማርሻል ግራዝያኒ ፈተነ ቅትለት ብምክያድ ኣካላዊ መቁሰልቲ ዘውረድሉ ኤርትራውያን መነመን ይባሃሉ ንእትብል ኣብርሃ ደቦጭን መጎስ ኣስገዶምን ከም ዝፍለጥ ኣብ 1935 ኢጣልያ ንኢትዮጵያ ሒዞም ሉብ ዝነበሩ እዋን ናይ ዓመታዊ እዮም ካልኣይ ዓመት ከብዕሉ ከለዉ እዩ እቲከምኡ ዓይነት ፈተነ ንዕኡ ንምቕታል ተገይሩ ከም ግብረ መልሲ ከዓ ኣብ ኣዲስ ኣበባ ብዙሕ ህዝቢ ከም ዝሃልቕ እዩ ኮይኑ እሶም ከዓ ከም ልጡ ክብሉ ኣብ ደቡብ ሱዳንን ኢትዮጵያን ተታሒዞም በቲ ኢጣላውያን ከዓ ቀቲሎሞም ማለት እዩ እዚ ታሪኮም ኣብያ ካብ ዘርእዩ ቀዳማይ ግብራዊ ኣብያ ካብ ዘርኣዩ ኤርትራውያን ኣብ ኢትዮጵያ ንምባል እዩ ሩፋኤል ራብዐይቲ ሕቶ ክንኣቱ ኣለና ናይ ታሪክ መፅሓፍቲ ብዘይካ እዚ ንውድድር ዳዓለመ ኢልካ ጥራሕ ዶይኮነሲ ተገዲስካ ተንብብ ዶ ጎንጎን ትስራሕካ ወይ እውን ከመይ ካብኡ ዘለካ ዝምባለ
3: ኣጋንኖ ዳ ከይከውን መን ብመጠኑ ስወር ከየጋነንካ ማለት እዩ
1: ስለዚ ምቕሉል ንምዃን እምበርት የንብብ እየ ካ ትብለና ዘለካ ሕራይ ክትቅፅለሉ ዝያዳ ምዝኽኻራይ ፅላእን እዩ ኩላትኩም ናብ ራብዐይቲ ሕቶ ሩፋኤል ፕረዚደንት ማሕበር ሰራሕተኛታት ዝነበሩ ኣቶ ወልደኣብ ወልደ ማርያም ናብ ስደት ክሳብ ዘምርሑ ክንደይ ግዜ ፈተነ ቅትለት ተኻይድሎም ነይሩ
3: 7
1: ሙሉእ መልሲ እታ ሕቶ ፕረዚደንት ማሕበር ሰራሕተኛታት ዝነበሩ ኣቶ ወልደኣብ ወልደ ማርያም ናብ ስደት ክሳብ ዘምርሑ ክንደይ ግዜ ፈተነ ቅትለት ተኻይድሎም ነይሩ ንእትብል መልሲ 7 ግዜ ካብኡ እቲ 2 ናይ ስምንት ፈተነ እዩ ትካልእ ናይ ቦምብ ናይ ጥይት ናይ ብረት እዩ ሕራይ ናብ ሻም ሳምሶም ናብ ራብዐይቲ ሕቶ ክንሰግር ኢና ቀዳማይ መራሒ መንግስቲ ኤርትራ ኮይኑ ኣብ 1952 ዝተመርፀ መን ይበሃል ግዜኻ ህደ ኢልካ ከምታ ቀዳሚቲ ዝገበርካና ርግፀኛ ንምዃን እምበረ ውሽጢካ ኣሎ ይድሓን ግን ከይትቅድመካ ከኣታ ግዜ ከዓ ጠንቀቂ ኢልካ
4: ሼክ ዓሊ መሐመድ ሙሳ ረዳይ
1: ሕቲ ግዜ ተጠቐመሉ ድሓን ህዲ ኢልካ
4: ተላባይሩ
1: ሙሉእ መልሲ እየ እዚኣ ፍሉይት ሜላ ኣደላትካ ሻም ቀዳማይ መራሒ መንግስቲ ኤርትራ ኮይኑ ኣብ 1952 ዝተመርፀ መን ንበሃል ንትብል ተድላ ባይሩ ክሳብ 55 ነይሩ ብድሕሪኡ ኣብ ተጋድሎ ሓርነት ኤርትራ እውን ክሳብ ናይ መወዳእታ ሂወቶም ኣብቲ ሃገራዊ ቃልሲ እውን ተሳቲፎም እዮም ደጃዝማ ተድላ ባይሩ ዮናዳብ ዮሃንስ ዮናዳብ ከምቲ ናይ ዝሓለፈ ፅቡቅ ዕድል ይምነየልካ ናብታ ራብዒይቲ ሕቶ ናይ መወዳእታ ክንሰግር ኣብ 1950ታት ፀሓፊ ጉዳያት ወፃኢ ኣሜሪካ ዝነበረ ንቕቡል ሕቶ ናፅነት ኤርትራ ጎሲዩ ንቐዳምነት ረብሓ ኣሜሪካ ኣብ ቀይሕ ባሕርን ምእንቲ ድሌት መሓዛና ኢትዮጵያን ክንብል ኤርትራ ብፌደሬሽን ምስ ኢትዮጵያ ክትቁረን ወሲና ኣለና ዝበለ በዓል ስልጣን መን ንበሃል
4: ጆን ፎስተር ዳላስ
1: ሙሉእ መልሲ ኣብ 50ታት ፀሓፊ ጉዳያት ወፃኢ ኣሜሪካ ዝነበረ ንቕቡል ሕቶ ናፅነት ኤርትራ ጎሲዩ ንቐዳምነት ረብሓ ኣሜሪካ ኣብ ቀይሕ ባሕርን ምእንቲ ድሌት መሓዛና ኢትዮጵያን ክንብል ኤርትራ ብፌደሬሽን ምስ ኢትዮጵያ ክትቁረን ወሲና ኣለና ዝበለ በዓል ስልጣን መን ይበሃል ንትብል ጆን ፎስተር ዳላስ ሽዑኡ ናይ ወፃኢ ዝምድና ፀሓፊ ዝነበረ እዩ ኣብ ኣሜሪካ ሕራይ ዝኸበርኩም ተኸታተልትና ኣብ ዞባ ማእከል ምሕዳር ከባቢታት ኣብ ዝርከቡ ውዳቤታት ካብ ዝተዋፅኡ ካብ ኩለን ንኡሳን ዞባታት ናይ ዞባ ማእከል ካብ 16,000 ናይ ዘካየድናዮ ናይ ቀዳማይ ምጥራኽ ቀዳማይ ዙርያ ውድድር እዚ ዝተኸታተልኩምሞ እዩ ነይሩ ኣብ ቀጻሊ ብተመሳሳሊ መደብ ዝተፈለየ ትሕዝቶ እዩ ክኸውን ምርኻብና ክሳብ ሽዑ ሰላም ቅነም

0: እዚ ኣገልግሎት ቴሌቭዥን ኤርትራ መደብ ዕላል ጥበባት እዩ። ሰላም ከመይ ጥቕኒ ክቡራትን ክቡራንን ናይ ሎሚ ትሕዝቶና ኣብ ስነ ልቦናን ስነ ፅሑፍን ዘተኮረ ክኸውን መሪፅና ዘለና መፅሓፍ ድማ ሂወትን ውጥረትን መናበርቲ ዘርእስታ እያ ክትከውን። ደራሲ ናይዛ መፅሓፍ እዚኣ ዶክተር በረኸት ፈዳይ እዩ። ዶክተር በረኸት ፈዳይ ነዊሕ ዓመታት ብዝተፈላለየ ዓንቀፃት ኣብ ዝተፈላለየ መርበብ ሓበሬታ ፅሑፋት ዝቐርብ ዝነበረ ሞያዊ እዩ። እዛ መፅሓፍ እዚኣ 223 እዩ ሕቲምዋ። ትሽዓተ መዕራፋት ዝሓቆፈት 414 ገፃት ዘለዋ ብዘይካ እዚ ድማ ልዕሊ 17 ዝኾነ መወከሲ ዘስፈረላ እያ። ናይ ሎሚ ትኩረትና ውጥረት እንታይ እዩ፣ ካበይ ይብገስ፣ ስለምንታይ የጋጥም፣ ከመይ ጌርና ክንፍወሶ ንኽእል፣ ብእኩብን ብሓባርን ከመይ ጌርካ ትሪኦ ፍወሳ ከመይ ኢልካ ትብል፣ ኣብ መወዳእታ ድማ ውጥረት እናሃለዎ ከመይ ጌርካ ርጉእ ሂወት ተሕልፍ ዝብል እዩ። እዚ ትሕዝቶ እዚ ካብ ምስ ኦምሮ ከምኡ ኢሉ ድማ ማሕበራዊ ህወታት ተኣሳሲሩ ዝኸይድ እዩ። ምክተልኩም ብምዕዳም ድማ ብቐጥታና መደብና ክንሰግር ኢና። ዶክተር በረኸት መጀመርያ እዚ መፅሓፍ እዚ ኣገዳሲ ዝገብሮ ብዙሕ ተመክሮታትን መፅናዕትን ከም ዝገበርካ ኣብዚ መፅሓፍ እውን ክኢላታት ናይ ዝዓውዲ ከም በዓል ዶክተር ተስፋ ይርዓዶም ብዙሕ ግዜ ዝገበረ እዩ። ብዝዳሕረዋ ይገበር እውን ኣዝዩ ኣገዳሲትን ብዙሕ ኣሚቑም ምርምራት ከም ዝገበርካላ ጠቂሱ ኣሎ። ኣብዚ እውን መእተዊ ዝገበረልካ ፅቡቅ መግለፂ ኣሎ ናይ ረቆባዝጊ ሕጂ እዚ እውን ኣዝዩ ኣገዳሲ እዩ። ንሱ መሰረት ጌርና ግን ሂወትን ውጥረትን መናበርቲ ንዝብል ኣርእስቲ ንምፅሓፍ እንታይ ዳሪኽካ?
1: መጀመርታ ነቲ ዝሃብካኒ ዕድል ከመስግነካ ፈቱ ጫሬ። ብዙሕ ግዜ ዝከታተሎ ቲ መደብካ ናይ ዝዕላል ጥበባት ገረን ተቕርቦ ኩልሻ ሓደ ሓናፂ ዝኾነ ንሕብረተሰብና ስለ ዝኾነ መሳጢ እሞ ነዚ ዕድል ዝምርካበ ከመስግን ፈቱ መጀመርታ ነገር ናብ ሕቶካ ንምእታው ብዛ ሂወትን ውጥረትን መናብርቲ ትብል መፅሓፍ ቀንዲ ዝደረኸ ኣፍኮርስ ከም ደቂ ሰባት መተን ብሕልፊ ብሕልፊ እቶም ኣብ ስደት ምስ ዘለና ካብኡ ያ ትፈልቕ እታ ተሓሳስባ ማለት እዩ። ጥንሳ ሓሳብ ነቲ ኣብ ደገ ዘሎ ዜጋ ኤርትራዊ ካብ ስደት ምስ ከደ ኣብ ዘጋጥሞምን ናይ ሂወት ፀገማት ኣብ ብዙሓት እዋናት ዝረአ ናይ ባህርያት ምቅያራት እውን እንዳሰወደ እንዳዓበየ ምስ መፀ ከም ዝፍለጥ ኣብ ሰሜን ኣሜሪካ ሓደ ሃገራዊ ሽማግሌ ኤርትራን ኣሜሪካን ዝበሃል ማሕበር ኣሎ፣ ናሽናል ካውንስል ኦፍ ኤርትራን ኣሜሪካን ዝበሃል። ነቲ ዘሎ ናይ ሃገራዊ ኤርትራዊ ምትእኽኻባት ኩሉ ብሓባር ከም ሓደ እምብሬላ ገይሩ ፅላል ገይሩ ዝርኢ ስለ ዝኾነ ኣብኡ ዝመፀ ሓደ ዛዕባ ነይሩ እዩ። ንሱ ከዓ እንታይ እዩ መንእሰያትና ተነፅሎ ይፈጥረሎም ኣሎ፣ ካብኡ ስዒቡ ከዓ ጭንቀት ፍጠር ኣሎ፣ ነፍሲ ቀትለት ይርአ ኣሎ። ኣብ ውሽጢ ሓዳራት ዘይነበረ ከም ባህልናን ክብርታትናን ፍትሕ ይበዛሕ ኣሎ። ፍትሕ ጥራሕ ዘይኮነ ካብኡ ዝዓበየ ከዓ ማዕረ ቀትለት ሰብኣይን ሰበይቲ ቀቲልዋ ሰበይትን ደቂ ቀቲላ እዚ ዝበሃሉ እንዳገነነ ክመፅእ ምስ ጀመረ እዚ ሓደ ናዕቢ ወይከዓ ሓደ ሻክ ኣብቲ ሕብረተሰብ ዝፈጥረሉ ጉዳያት ስለዝነበረ ከም ርእሲ ተላዒሉ ስለዝነበረ ነዚ ጉዳይ እዚ ክረአየ ከም ሓሳብ ስለ ዝቐረበ ምስ ዶክተር ተስፋይ ኣርዓዶም እታ ሃገራዊ ሽማግለ ማለት እዩ ናይ ሎሚ ኣብ 2016 ኣካባቢ እዩ 2015 እዛ ጉዳይ እዚኣ ስንታይ እያ ናበይ ገፂ ዝኽእል ሕብረተሰብና ብዛዕባ እዚ ዶኹም ዛተ ዝብል ርእሲ ምስ መፀ ንዓይን ዶክተር ተስፋይን ተወኪሶምና ኣነ ከዓኒ ተገዳስነት ኣሕዲረ ማለት እዩ ብዛዕባ እዚ ጉዳይ እዚ ንምፍላጥ ኣብ ዕሙቅ ኢልካ ኣብቲ ዝረአኹ

0: ነቲ ኩነታት እንዳ ክተኸታተልካ ክትከይድ ከለካ ግን እቲ ቀንዲ ነዚ ዘሎ ኣብቲ ናይ ሂወትና መባእታዊ ዝኾነ ናይ መነባብሮ ሕቶ ኣብ ምፍታሕ እንገብሮ ፀቕጢ ትፈጥረልና ፀቕጢ ንሱ ኣብ ኣእምሮና እንዳማዕበለ ስለዝኸይድ ንሱ ዝፈጥሮ ዘሎ ምኳኑ እዳተረዳእ ንመፅኡ ማለት እዩ። ግን ኣፍኮርስ ኣብቲ ሕብረተሰብና ዓሚቕ ዝኾነ መፅናዕታዊ ኣካይደ ይኮንኩ እዛ መፅሓፍ እዚኣ ፅሒፈ እያ ዘለኹ። ግን በቲ ዘለካ ቅርበት ምስ ሕብረተሰብካን ርድኢትን ግን እቲ ግምጋም ክትወስዶ ትኽእል መጀመርያ ክንፍውሶ ዘለና እቲ ኣብ ማሕበራዊ ሂወትና ዘፈጥረልና ዘሎ ፀቕጢ ወይ ከዓ ውጥረት እታ ውጥረትን እታ ፀቕጥን ዳርጋ ሓደ ተመሳሰልቲ ዝኸዳ ስለዝኾና እዚ ነገራት እዚ ንድሕር ተረዲእናዮ ግን ሲ ኮን ዶ ኾን ናብቲ ክሊኒካዊ ዝኾነ ቅዛነትን ጭንቀትን ኣፍጢሩ ናብ ቅትለትን ናብ ካልእ ዘየድልን ነገርን ዝበርሓና ዘሎ ካብ መጀመርትኡ ዶኾን ሓገዝ ክኸውን ንኽእል ነቲ ሕብረተሰብ ዝብል ኣብ ምርዳእ ናይቲ ኣብ ማሕበራዊ ሂወትና ዝገጥመና ፈተነ ኩሉ ሻዕ ፈተነ ደቂ ሰባት ብውድሆም ፈተነታትን እዳተፈተና እንዲና ንሓልፍ ነዚታት ብፍኹስ ዝበለ ተረዲእና መፍትሒኡ እንተረኸብናሉስ ነቲ ውጥረት ዘምፀልና ዘሎ ኣብ ምርድኡ ክትሕግዝ ትኽእል ዶ ትኸውን ተባሂላ ዝቐረበት እያ ነራ ሞ በዚ እያ ነራ
1: ኣብ ራዕላማካ እንታይ ሕጂ ከምዚ ዝጠቐስካዮ ተነኺፍካ ኣለካ ግን እቲ ትሕዝቶን መልእኽትን ምስግጋሩ ዝተጠቐምካሉ ጥበብ ከንታይ
0: ሓደ እቲ ዕላማ ናይዚኣ ከም ዝብለካ ዘለኹ እዩ ሓደ እቲ ሕብረተሰብና ንሕና ከም ደቂ ሰባት መጠን ህዱእ ሰላም ቅሳነት ዝዓሰሎ ኣብ ሕድሕድካ ተኸባቢርካ ክብርታትካ ባህልታትካ ዓቂብካ ክትከይድ ሓደ እቲ መሰረታዊ ዝኾነ ክኸውን እንዳኽእሎ ከሎ ሕጂ ግን ዝረአ ዘሎ ጭንቀት ኣሎ ፍርሒ ኣሎ ሻቕሎት ኣሎ ምስ ስምዒትና ዝተተሓሓዙ ኣዝዮም ነቲ መቐረት ሂወት ከነሰማቕሮ ዝግባአና ማንም ሰብ ኣብ ወፃኢ ይሃሉ ኣብ ሃገር ይሃሉ ከሰማቕሮ ዝግባእ ካብ ሰዓን ምርዳእ ናይ ሂወትና ብኸመይ ይሰርሕ ንነገራት ዝገጥሙና ዕለታዊ ፈተነታት ከመይ ጌርካ ኣብ ምብድሆም ሰኣን ሓበሬታ ምፍላጥ ዝወርደና ዘሎ ብሰንኪ ናይ ፀቕጢ ዝመፅእ ሕዱር ሕማማት ኣብ ሂወትና መቐረ ዘይብሉ ሂወት ንሕልፍ ስለ ዘለና ነዚ ኣብ ምንካዩ ንምባል እዩ። ምክንያቱ እንተ ኣብቲ ክሊኒካዊ ቅዛነት ንብሎ ወይከዓ ጭንቀት ንብሎ እንድሕ በፂሕካ ኦልሬዲ ኣብቲ ዝማዕበለ ኩነታት ይመፅ ዘሎ ክትፍወስ ኣለካ ሓኪም ክትርኢ ኣለካ ብዙሕ ነገራት እያ ክትገብር ዘለካ ግን ብወሳን ገለን ከይገበርካ ካለካ ምስ ገዛ እርስኻ ናይ ምልዛብ ባህሊ ንገዛ እርስና ክንፈልጣ ንኽእል ዲና ምስ ገዛ እርስና ምስ ገዛ ነብስና መዛ ተሰኪምናዮ ንኸይ ዘለና ሰብነት ናይ ምዝርራብ ይህን ምሂን ናይ ምባሃል እቶም ኣብ እምሮና እንዳመፁ ኩሉ ሻዕ ሕሹኽ እንዳበሉ ኣብ ኣእምሮና ዝርብሹን ሓሳባት መብዛሕትኡ ኣሉታውያን ሓሳባት ንዓኣቶም ናይ ምልላይ ብቕዓት ኣለና ድዩ ነዛ ተሰኪምናዮ ንኸይ ዘለና ሰብነት ዋና ኣመን እዩ ኣነ ኢልና ንኣምን እንድሕር ኮይና ስለምንታይ ዳ ጭኑቓት ንኸውን ምጭናቕ መሪፅና ማለት ድዩ ስለዚ ነዛ ሰብነት ኣይፈለጥናየን ኣለና ማለት እዩ ነዚ እምሮና ኣይንበብናየን ኣለና ማለት እዩ ስለዚ ከነንብበሉ ንኽእል መንገዲ እንታይ ኣሎ ኢልና ንምስ ገዛ እርስብና ክንላዘበሉ ንኽእል መንገዲ እቲ ናይ ስነ ኣእምሮ ስነ ፍልጠት ማዕፆፈ ከፊቱልና ባይታ ፈጢሩና ስለ ዘሎ እዚ ከዓ እቲ ሕብረተሰብና ክፈልጠሉ ካብ ዝብል እዩ
1: ፅቡቅ እስከ ናብቲ ኣውራ ርእስትና ክንሰግር ንምዃኑ ውጥረት እንታይ እዩ ብከመይ ድስአብ መናበሪ ተኽኢልካ ኣለካ እሞ ካብ ወፃኢ ክንነብር ኣይንኽእል ዲና
0: ሓቂ እዩ ከምቲ ኣርእስቲ ዝብሎ እዩ ሂወትን ውጥረትን መናብርቲ እየን ደቂ ሰባት ምኳንና ኣብ ሂወት ምስ ደቂ ሰባት ኢና ነብና ና ውህሉ ከምዚ እንታይ ዝበሃል ሶሻል ኣኒማል ዝብልዎ ምስ ህዝቢ ንነብር ምስ ሕብረተሰብ ንነብር ዳ እምበር ተነፂልና ንነብር ኣይኮናን ምስ ሰባት ንነብር ስለዝኮና ከዓ ኩሉ ሻዕ ነታ ህላወና ንምውሓስ ዝካየድ መነባብሮ ክፈጥረልና ዝኽእል ፀቕጥታት ኣሎ ስለዚ ካብ ፀቕጢ ወይ ከዓ ካብ ውጥረት ነፃ ኮይና ክንነብር ኢልና ንሓስብ ንድሕር ኣለና ኮይና ኣብ ካልእ ዓለም ኣለና ማለት እዩ ከምኡ ዝበሃል ዓለም የለን ምስ ውጥረት ክንነብር ኣለና እዚ ከዓ ትቐንዲ መናብርቲ እዮም እዚኣቶም እቲ ዘሎ ግን ሒዝናያ ዘለና ምዕቡል ዘበን እቲ መነባብሮና ኣዝዩ እንዳተረቐቐ ምስ ከደ እቲ መጠነ ዓቐን ናይቲ ውጥረትና ከዓ ኣዝዩ እንዳሓየለ ስለዝኸደ ነዛ ሰብነት እዚኣ ናብ ዘይተደልዩ ሕዱር ሕማማት እንዳፀሓልና ይኸይድ ኣሎ ስለዚ ውጥረት ክንብልን ከለና ኣሉታዊ ስምዒት እዩ ኣብ ኣእምሮና እንስፍሮ እዩ

ውጥረት ግን ኩል ሻ ሕማቅ ኣይኮነን። መብዛሕትኡ ግዜ ውጥረት ክዝረብ ከሎ ብኣሉታ እዩ ዝግለፅ፣ ግን ኩል ሻ ሕማቅ ማለት ኣይኮነን። ንባዕሉ ኣብ ተፈጥሮ ክሳብ ተዓደለና ንህወትና ናብ ዝሓሸ ኩነታት ወይ ካብ ኣስጋኢ ኩነታት ናብ ዝሓሸ ኩነታት ናብ ፍድኣት ዘለዎ ኩነታት ንምስግጋር መሰማዕታ እዩ ብሓፂሩ። መሰማዕታ ክሳዕ ዝኾነ እዚ ስምዒት እዚ ክንጥቀመሉ እዩ ዘለና ብውሕሉል ዝኾነ ኣገባብ ገይርና። እንተደኣ ብሃውሪ ህወትና እንዳመራሕና ንገብራለና ኮይና ግን ኣብ ክንዲ ጠቃሚና ዝኸውን እንታይ ኮናሎ ጎዳኢና ኮናሎ ማለት እዩ። ሕጂ ብዜና ናይ ምልላይ እዩ ትሕቶ ዘሎ እምበር ውጥረት ስለምንታይ ሃልዩ ፀቕጢ ስለምንታይ እዩ ዘለና ኢልና ንዕኡ ክንፈታሕ ኣይኮና፣ ብዘይ ብኡ ክንነብር ኣይንኽእል ኢና። ስለዚ እዚ ኣገዳሲ ካብ ኮነ ግን ስለምንታይ ንኣብዩዝ ንገብሩ ወይ ከዓኒ ብጣዕሚ ብኣሉታዊ መንገዲ ንጥቀመሉ ዘለና እንድሕር ክንፈለጥ ክኢልና ግን ከነመሓድሮ ንኽእል ኢና ማለት እዩ። ስለዚ ውጥረት ኣሉታዊ ስምዒት እዩ። ኣልታዊ ስምዒት ኮይኑ ንህወትና ናብ ዝሓሸ መድረክ ከሰጋግረና ኢና ካበልና ከመይ ገርና ኢና ካብቲ ኣዕናዊ ናብቲ ሃናፂ ኩነታት ናይ ምምሕዳሩ ጉዳይ ግን ንቕሓትና እያ ትውስና ማለት እዩ። እጂ ኣብቲ ንቕሓት ግን ብሃውሪ ክንከይድ የብልና። መብዛሕትኡ ደቂ ሰባት ሂወቶም ብሃውሪ ኢና ንመርሖ። እዚ ኣውቶፓይለት ዝበሃል እዩ። ሕጂ ንጎትትስ ገፅካ ተሓፂብካ ናብ ስራሕካ ትኸይድ ንካበሊ

0: شي نقوت تسقط قطعه تبكا بصراحه كتخيل مقابل ليكا صراحه هو افت ما بقى تعوز خونا مردعتها نحرك نحس كيلنا كمي غيرنا سلمتاينا نحرق هجي كم زول قاوطرت وحلول دمرس نايتفلا له سميعتات قالو تاعيان سميعتات اذا كن سلمتاي اوشترا زكاي زلها نفلط علينا هجي نحر حدا سب حريق ايلو حرقان تبلقال او صينا علينا هكايدو سميعتيا اذا سميعتي زي اسئله يكونت مصياز الله اوشتي اكلاتنا ذكايس نقمماو مسرح الله ناي هرمونال مقيار بحالي هرمون قمامي ابدمنا زحوس ابسكتات ناي مرونا بحنقولنا زلو سكتات بيتيتاري جلاندز بحال كاو فليقوم نبدمنا يحوسمو حريقين بالمالتي تحرقان حج ملكت ناي حدا مسمعتا سلا زخونه غبره ميرسي ناي حدا نغر كتبيلكا توصؤو ابحنقولكا زلو ابحساباتكا زلو بقالات تغلطو بقطعه تغلطو እዚ ነገራት እዚ ንክኸውን ኣብ ሰብነትና ዝካየድ ስነ ኣካላዊ ለውጥታት ኣሎ ድፍኢት ደም ውስኽ ልቢ ህርመታ ይውስኽ ጨዋዳታት ይግተሩ ምክንያቱ ገለ ነገራት ኣሎ ማለት እዩ ሰብነት ሕጂ እንታይ ኣእምሮና እንታይ ይሰደልና ዘሎ መሰማዕታ ይሰድድ ዘሎ ሕጂ ናይዚ ናይ ምግንዛብ ዓቕሚ ንድሕር ኣለና ኮይኑ እንታይ እዮም ዞም ቅመማት እዞም ሆርሞን ንብሎም ዘለና ናይ ግሪክ ቃል እዩ መዋዓውዒ ማለት እዩ መረሳስኒ ማለት እዩ كل شيء عم زنزعو ابناي الوتاوي سميت ابزلنا لوانات مخناتو حغوس دستا باحتاز بهالوخا او انتو سميتات كنالون حقايدو حنا قد حجا قديسنا زلو نتهم زقنقنا زحرقنا زفرحنا زقيمنا زوجينا اهزبلنا دقاس زخولونا زهكينا سنفاز زغبرنا سميتاتين ززاربنا زلو حيواتنا حنا معرار ندركنا حجي نزي اتوم ዝቕልስ ወይ ከዓ ነዚኦም ዝፈጥር ቅመም ኣብ ኣእምሮና ይፍጠር ንድሕር ኣሎ ኮይኑ ባዕልና ንፈጥሮም ኣለና ማለት እዩ ሕጂ እንታይ ክብል ደልየ ዘለኹ ኣዞም ሆርሞናት ብግቡእ ክንጥቀመሎም ምእንቲ ኣፍልጦና መባእታዊ ዝኾነ ፍልጦ ንድሕር ሃልዩና ኮይኑ ሓጋዝ እዩ ኣብ ቅፅፃር ውጥረት ዝብል እምነት ኣለኒ ነዚ ዘብለኒ እንታይ እዩ ኣይደነው እንድሕር ነፍሲ ወከፍና ይርዳእና ኮይኑ እዚ ኣብ ኣእምሮና ዝፍጠር ቅመማት እዛ ሰብነት ተሰኪምናያ ዘለና እቲ ኣብ ዓለም ኣሎ ዝበሃል ፋብሪካ ናይ ቅመማት ፋርማሲቲካል ኢንዳስትሪ ንብሎ ኣብ ኣእምሮና ዝፍጠር ቅመማት ይበዝሕን ይበልፅ ስለዚ ንሕናሲ ባዕልና ንባዕልና ፋብሪካ ናይ ዝተፈላለዩ ቅመማት ኢና ማለት እዩ እቶም ቅመማት ግን ኣውንታውያን ቅመማት ኣለው ሆርሞናት ኣለው ኣሉታውያን ከ ኣለው ሕጂ ዓንቶይ እንታይ ኢለካ ነር ምስ ገዛ እርስና ክንላለ ኣለና ክንፋለጥ ኣለና ኢለካ ነዛ ሰብነትና እዚኣ ንላዘብ እንድሕር ኮይና ኣነ ሕጂ ከም በረኸት ነቲ ኣወንታዊ ቅመማተይ ክጥቀም ዘሊ ድና ክንብል ዘለና ወይስ ነቲ ኣሉታዊ እንተ ደኣ ዋና ናይ እዛ ሰብነት ካንካ ሓለቃ ኣዛዚኣ ኮይንካ ኣወንታዊ ቅመማት ክትጥቀመሉ ትኽእል መንገዲ ኩልሻ ክደፋፍዓኻ ማለት እዩ ተዘየሎ እዛ ሰብነት እዚኣ ንድሕር ብሓወር ንኸይድ ኣለና ኮይና ግን ነቲ ዝገጥመና ፀገማት ኩሉ ነቶም ኣሉታውያን ቅመማትና ጥራሕ እንዳተጠቀምና ንኸይድ ማለት እዩ ሕጂ እንታይ ይኸውን ኣሎ ኣሉታውያን ቅመማት ዞም ንብሎም ዘለና ኹም በዓል ኮርቲዞል ዝበሃል ሆርሞን ኣብ ዝተናሃውሐ እዋናት ንዝተፈላለዩ ሕዱር ሕማማት የቃልዑና ኣሎ ማለት እዩ ስለዚ ዋና ናይዛ ሰብነትና ክንከውን ክንክእል ኣለና ኣብ ዝብል መረዳእታ ተበርኪሰ
1: ሰፊሕኻ ገሊፅ ፅቡቕ ኣብ ምዕራፍ ሸውዓተ ምናልባት ምስ ተመክሮ ማህና እውና ተኣሳሲርካ ኣለኻ ብፍላይ ኣብቲ 75 ዝነበረ ምስ ዓፋኝ ይኹን ንባዕሉ ካብቲ ደስ ዝበለኒ እውን ዛንታ ናይ ትራኻ ናይዚ መፅሓፍ ናብ ሽመጃና ዝኸድኩምሉ እዋን ነይሩ ምስ ዘማይ ጋይን ፍላይ ኣዴኻ እዮም ከምኡ ድብልኦ እሞ ሕጂ ክትከዱ ከለኹምን ዘጋጥም ዝነበረ ኣብ ስመራ ከዓ እንታይ ይመስል ነይሩ እቲ ምስ ሓደ ካብቲ ኣገዳሲ ዝገብሮ ነዚ መፅሓፍ እሱ ጥራሕ ዘይኮነ እውን ናብ ዳሓረዋይ ክፋል እውን ኣብዚ 219 ብደረጃ ዓለም ዘጋጠመ ኮሮና እውን ኣብኡ ገሊፅካ ኣለኻ ነገራትታት ተኣሳሲርካ ኣብ መድረኻት ኩሉ ግዜ ዘይተርፍ ምኳኑ ንምትእስሳር እውን ዓብይ ሜላ እዩ እስከ እቲ ናይ 75 እውን ክንደስሶ
0: ከምቲ ዝበልኩ እዛ መፅሓፍ እዚኣ ምስ ፍጥረት ተተሓሓዘት ካብ ኮነት ነብሲ ወከፍ ዜጋ ኤርትራዊ

0: ዝተፈላለየ ናይ መግዛእታዊ ስርዓት ኣብ ግዜ ደርጊ ሓይለ ስላሴ ዝነበሮ ሕማቅ ግዜ ይሕሊፉ ህዝቢ ኤርትራ ኣብዝሓለፈ ሰለስተ ወለዶ ዝወሪድዎ ዘሎ ፀገም መጠን ኣልቦ መወዳድርቲ የብሉን ሰላማውያን ሰባት ዝሕረድሉን ዝቕተልሉን ዓድታት ዝበርሰሉ ህዝቢ ዝስደደሉ ጥለበጊዕ ዝበርሳሉ ኩሉ ውሳያት ሕማቅ ግዜ ናሕሊፍና ከምዝናይ ግዜ ደርጊ በለን ኣብዚ ክንዓብን ከለና ከምንእስያት እውን ነፍሲ ወከፍ ኤርትራዊ ዳርጋ ኩሉ እንዳተመኮሮ ዝሓልፍለን ስለነበረ ኣብ ሰብዓታት ናይ መጀመርታ ፍርቂ ሰብዓታት ማለት ዳርጋ መንእስያት ዝነበርናሉ ግዜ እዩ ነይሩ ኣብ ፍቕዶ ጎደናታት መንእስያት ተሓሪዶም ተቐቲሎም ተሓኒቆም ስልኪ ኣፋይን ዝበሃሉ ከዓ ብሕልፊ ራዕዲ ኣብ ኣእምሮም መንእስያት ኩሉ ዝሕደረሉ ኩሉ ተሸቕሪሩ ዝነብረሉ ግዜታት እዩ ነይሩ ስለዚ ኣነ ሓደ ከልቢ እንድሕር ደኣኒ ቀርቂርካ ኣብ ሓደ ኩርና ዓምፂኢካዮ እንታይ ዝበረካ ነብሒ ዝነሰካ ሕጂ መብዛሕትኡ መንእስያትና ዳርካ ወይ ንሜዳይ ክኸይድ ዘለዎ ወይ ከዓ ናብ ክድሕነሉ ዝኽእል ናብ ዓዲታት ናብ ሃገረሰብ እንዳተኸወለ ዝነብረሉ ግነታት ስለዝነበረ ሓቂ ዘረባ ኣብ ንእስነትና ንመጀመርያ ግዜ ስለዝኾነ እዩ ማለት እዩ ኣብ ታሪክ ኣብ ዝእተኽዎ ትተዘክሮ ኣብ ኣእምሮኻ ከሕድረልካ ዝኽእል በሰላ ናይ ኩናት እዩ ናይ ፀገም ናይ እሱ ንባዕሉ ነቲ ውጥረት ተዘክሮታት እናፈጠረ ትራውማ ፈጥረልካ እዩ ማለት እዩ እዚ ትራንስጀነሬሽናል ዝበሃሉ ስግረ ወለዳዊ ዝመሓላለፍ ትራውማ ኣለዎ ወይ ከዓ ማሰይቲ ኣለዎ ማለት እዩ ሕጂ ኣብ ከምዚ እዋናት ተተንኪፍናሉ ዝነበርናሉ ግዜ ደቂ ዛውትካ ምት ዓብትካ ኣብኡውን ኣብ ክልኹም ገለ ጠቂሴዮ ነረ በዓል ወልደንክየል በዓል ሓይሊ ኪዳነ ሓይሊ ሓይሊ ኪዳነ እንድሕር ሪኢካ ኮንካ ንማና እዛ ኣባልኩም ጓል ከይዳነ ሓዋይ ዝነበረሉ እዩ በዓል እዚኣቶም መፃወቲ ቁዕስና ምሳና ዝነበሮ እዮም በዓል ሓድሽ ማሕሙድ ዝበሃሉ ኣብነት ጠቂሴዮ ዘለኹ ሕጂ እዚኦም ንመጀመርያ ግዜ ኣብቲ ሸዊት ዕድሜና ገና ብሕጂ ተማሂርና ክንዓቢና እናሓስበሉ ነበርና ሰብ ተሓኒቁ ተረሽኑ ሰምዓሉ ዝነበርካ ግዜታት እዩ ስለዚ ዘይሓስስ ስእሊ ምስሊ ኣሎ ማለት እዩ ኣብ ከተማ ብዝነበርናሉ እዋናት እውን ከም ኣብነት ጠቂሴ ኣለኹ ክሳዕ ክንደይ ኣፋኝ መፂኦም ሽጉጥ ኣብ ርእስኻ ደቂኖም ናይ ሞትን ሂወትን ደቃይቅ ኢካ ትሓስበሉ ምክንያቱ ክልተ ሰሙን ይገብር ዕሩትካ በዕል ማ ባዕል ሃይለ ተሓኒቆም ተቐቲሎም እብሉካ ሕጂ ከዓ ሽጉጥ ካብ ልዕልካ ንኣንሕ ኮይና ተራየኻካ ትብል ሕጂ ከምዚ ዓይነት ስለዝነበረ እቲ ምርጫ ዝነበረ ስለዚ ክትወፅእ ኣለካ ወይ ንሜዳ ክትከይድ ኣለካ ወይ ከዓ ብ ዓዲ ከይድካ ትብል ሽቲ ግዜቲ እኽሊ ዝኣትወሉ ግዜ ስለዝነበረ ከም ሓሳብ ነቲ ዓዲ ዝነበረ እኽሊ ከነምፅእ ኢልና ኣብኡ ክንእለ ዝብል ስለዝነበረ እታ ዘሰድናያ ስጉምቲ ናብ ሃገረሰብ ተሓቢእካ ምፅናሕ ዝብል እያ ነራ ማለት እዩ ብና ግዜቲ ምስ ወለደይ
1: ዋላ ብፀሮና ጌርኩም ክትከዱ ከለኹም ዝነበረ
0: እቲ ታሪክ ናይ ብሓቂ ስምራት ኣለዎ
1: ኣለዎ
0: ፀኒሕካ ግን ድሕሪኢካ ኮንካ ታሪክና ብጣዕሚ ኣዝዩ ካብኡ ዝኸፍአ መዓት መሪር ኩናትን ንሓርነታዊ ቃልሲ ዝተካየደ መስዋእትን መስገደልን ድሕሪኢካ ኮንካ ዝወዳደር ኣይኮነን ግን እቲ ወለዶ ብሙሉእ እንዳተኣሳሰረ ዝኸደ ኣብ ምረት ኣብ ሕብሪ ህዝቢ ኤርትራ ዘውረዶ ግን ስምራት ኣለዎ ሕጂ እዚ ትራውማ እዚ ሓንቂ ዘረባ ፖስት ትራማቲክ ስትረስ ዲስኦርደር ዝበሃል ኣሎ ድሕሪ መክሳእቲ ዝፍጠረልካ ድሕሪ ናይ ሓደጋታትን ገለ ንርአ ኣብ ኣእምሮና ዝምልሕ ዝብሉ ነገራት ከይህልው እውን እኮ ኣብ ሃገርና እውን ሓደ ዕሙቕ ዝበለ ዕቱብ ዝኾነ መፅናዕቲ ዘድልዩ ኮይኑ እውን ስማዓና እዩ ምክንያቱ ካብዚታት ሰጊሩ እቲ ወርቃዊ ዝኾነ ወለዶ ተጋዲሉ ሃገር ነፃነት ኣምፂኡ ሕጂውን ሃገር ኣብ ምህናፅ ኣብ ዘለወሉ እዋን ከዓ ፈተነታት ናይ ንሃገርካ ዝፈታትን ነገራት ከሎ ኩሉ ሸዓብ ኣለርት ኣሎ ማለት እዩ ሕጂ እዚ ኣብ ተጠንቀቕ ምህላው ንባዕሉ ቅሳነት ናይ ኣእምሮ የብሉን ማለት እዩ ውሽጣዊ ዝኾነ ሕቡእ ዝኾነ ቃንዛ ናይ ኣእምሮ ኣለዎ ነዚ ክፍወሰሉ ዝኽእል ከህድኦ ዝኽእል ግን ሓደ ሜላን ሓበሬታን ብዝተወደበ መልክዕ ግበር ተስፋ ይገብር ምክንያቱ ቲ መፅሓፉን ከም ጣውዒት ን ኣቅሪበ ኣለኹ ማለት እዩ ከም ርእቶ ማለት እዩ ትዛል ሕጂ ኣብዚ ግዜ እዚ ኣነ ዝሓለፍኮ ተመክሮብቲ ግዜቲ ምስ ንእስነትና ማዕረ ክንከይድ ከለና ምስደኻ ኣብ ቅድሚ ደኻ እንሳ ኣደይ ካብ ምሳይ ክትነቅል ቀንዲ ዘበገሳ ከምዚ ኣይ ተድሕነኒ ዝመስላ ነይሩ ግን እቲ ዘጋጠመና ኣብቲ መፅሓፉን ጠቂስዮ ዘለኹ ኣብ ቅድሚኣ በቃ ድርሸነሉ ናይ ደቃየቅ ግዜ ዝወፅሓሉ ተማሪክና ተታሒዝና ማለት እዩ ንሜዳ ትኸዱ ኣለኹም ተባሂልና ኣዴታት ብሓደ ወገን መሰማቅሽቲ መንእስያት ኣብዚ ኣንበርኪኾም ንዓና ኢድኩም ላዕሊ ምፅ ኢሎም እቲ ዝነበረ ቃንዛ

0: ሽኡቶም ኣቕሽቲ ይምህለሉ ኣዴታት የልቅሳ ሬሳ ናይ ደቀን ክርያ ማለት እዩ ኣብቲ ግዜ እቲ ከዓ ሕጂ ስማዓና ዝነበረ ስምዒት ገልፆ ፈቲነ ኣለኹ እሱ ከዓ እንታይ እዩ ኣብ ቅድሚ ዲኻ ክትርሸን ዶይሓይሽ ወይስ ኣዲኻ እንተዘይትህሉ ዝብል
1: ንኩሉ
0: ዝነበረ ፈተነ እዩ ነሩ ማለት እዩ
1: ወ ሂወት ኣብ ምእሰራሓ እውን ሓደ ከብቲ ኣገዳሲ ዝገብሮ ምቕያር ሕጂ ዝውጥረት ብፍላይ ካብ ሃገሮም ዝወፁ ብዙሕ ግዜ ዝፍትኖም ነገራት እዩ ሓደ ናይ ርእሰ ተኣማንነት ምጥፋእ ክልተ ኣድልዎ ሰለስተ ካልእ እናበልካ ክዝርዝር ትኽእል ኢኻ ሕጂ እቲ ስደትን ውጥረትን ከ ከመይዩ ጣዓዓም ኣብ መወዳእታ ሲ እንታይ እዩ እቲ ናብስኻ ፈሊጥካ ገዛ ርእስኻ ክትክእል ዘይኽእለካ ነገራት ብዙሕ ይኸውን እሞ ብኸመይ ካብኡ ትፍወስ
0: ሕጂ ምስ ስደት ኣተሓሒዝካ ክዝረብ ንድሕር ኮይኑ ስደት ምምዝባል ናይ መነባብሮ እዩ ደቂ ሰባት ካብ ሓደ ቦታ ናብ ሓደ ቦታ ክጉዕዙ ከለዉ ጉልሻዕ ናይ ምቅያር ናይ ባሕርያት ኣሎ ከምቲ ዝደለካዮ ከም ዝዓብካሉ ምስ ክብርታትካን መንነትካን ዝዛነ ዘይኮነ እኳ ደኣ ብንፃሩ ፍሉይ ዝበለ ነገራት እዩ ዝገጥመካ ሕጂ ነቲ ዝገጥመካ ዘሎ ሓድሽ መነባብሮ ንክትብድህ ንባዕሉ ርእሱ ዝከኣለ ውጥረት ኣለካ ማለት እዩ ነዞም ውጥረታት እዚኣቶም ንክትብድህ ሓያል ሓያል ፃዕሪ ስለ ዝገጥመካ ኣብዚ ዝፈጥረልካ ፀቕጢ ነዚ በዲህካ ንክትከይድ ክትባላሓት ንዘሎ ፍልይ ዝበለ ዓቕሚን ዓቕልን ይሓትት እዩ ማለት እዩ ከም ኤርትራውያን ክንሪኦም ከለና ግን ስደት እኳ ባህርያ እውን እንተኾነ ኣብ ልዕሊ ኤርትራውያን ዝቐንዐ ግን ሓደ ውዲት ኣሎ ፖለቲካዊ መልክዓት ክትሓዝ ዝኽእል ብሕልፊ ብሕልፊ ነቶም ምንእስያት ወለዶ ሰግረዶ ቢልካ ምስ ተኸድካ ኣብቲ ዘዝኸድዎ ብወገን ትግራይ ይኹን ገ ማዓስከራት ሒዝካ ኣብ ሓደ ሓፁር ዘለዎ ቦታ ኣኪብካ ነንሕድሕዱ ከም ዝናቆት ናግበርካ ኣጉል ዝኾነ ካልእ ፅልእን ቅርሕንትን ዘሰስን ሕፅቦ ኣእምሮ እንዳገበርካ ብሬን ዋሽ ጌርካ ሂወቶም ሒዝካ ንሕቡ ኣጀንዳኦም ንዝከብል ብኣየውራጃን ዓሌትን ሃይማኖትን ኣተፋኒንካ ትሰዶም እሞ ኣብቲ መጨረሻ እቲ ፋይናል ደስቲነሽን መዓልቦ ዝብልዎ ሮጳ ድዩ ገለስ ምስኣትኻ እቲ ትፅቢትን ትኹንነትን ከኣኒ ይወቕዓካ መሊሱ ሽዑኡ እቲ ዘሕድረልካ ናይ ተስፋ ምቁራፅ ኣብ ሂወታት ዝረአ ሓደሓደ ዘይንቡር ከም ኤርትራውያን ክፅበዮ ዘይትኽእል ተርእዮታት ይረአ እዩ ሕጂ እዚ ንባዕሉ ሓደሓደ ግዜ ብዙሕ ሰብ ብፖለቲካዊ መልክዕ ጥራሕ ዝርዮ ኣሎ ኣነ ግን ካብኡ ፍሉይ ብዝበለ መልክዕ እዞም መንእስያትና ማዕረ ኣእማን ኣልዒልካ ምፍጋእን ኣብ ዘየድሊካን ንጉራም ዝኾነ ነገራት ኣብ ምእታው ከብፅሖም ዝኽኣለ ነዚ ክሪሚናል ማይንድ ክፈጥር ዝኽኣለ ሕፅቦ ኣእምሮ ኣሎ ስለ ዝኾነ ንሕና ነዞም ዜጋታትና እዚኣቶም ብፅቡቕ መንፈስ ተቐቢልካ ክፍወስሉ ክሃድእሉ ናብሮኦም ከመሓይሽሉ ዝኽእሉ ነቲ በፂሖሞ ዘለዉ ደስቲነሽን ወይ ከዓ መዓልቦ ንዕኡ ኣብኡ ካብኡ ክረብሕሉ ዝኽእሉ መንገድታት ክንተሓባበር ድኣ እምበር ስኻ ከምዚ ዲኻ ስኻ ብኣነ ኢልካ ኣብ ኣውራጃዊ ድዩ ዓሌታዊ ድዩ ሃይማኖታዊ ድዩ ተናፃት ክትኣቱ ከምዘይብልካ እኳ ደኣ ኣእምሮ ንእምሮ ናበብ ተሓስዮም ከም ዘለዉ ዘመንእስያትና ሓስያ ናይ ኣእምሮም ከም ዘለዎም ተረዲእካ ክንተሓባብሮም ክንተሓጋገዞም ከም ዘለና ጥራሕ እዩ ክተባባዕ ዘለዎ ዳኣ እምበር ተፃይ ዝኾነ ህልኽ ዘለዎ ቅንእ ዘለዎ ሕርቃን ዘለዎ ጥቀም ከም ዘይብልና ምክንያቱ ስነ ኣእምራዊ ኮይናት ሓያል እዩ ኣብቲ ዜጋታትካ ወሪዱ ዘሎ ፅልዋ ነቲ ጥንቂ ዘይኮነስ ኣብ ሳዕብን ጥራሕ ከም ዘድህብ እዩ ዝገብር እቲ ስነ ኣእምራዊ ኩናት ንድሕራ ዝተፊልና ኣሎ እንታይ እዩ ኣብዚ ብፅሒዎም ዘሎ ዘይኮነ ኣብዚ በፂሕና ኣለና እሞ እዚ ኮይና ኢልካ እህ ናይ ምባል ፅልኢ ናይ ፅሕታር እዩ ዘድግበልካ እቲ ስነ ኣእምራዊ ኩናት ስለዚ ንስነ ኣእምራዊ ኩናት ብርቕቕ ዝበለ መንገዲ ክንርዳእካ ክንክእል ኣለና ምክንያቱ ኣብ ሓደ ዲጂታላዊ ዝኾነ ስውር ውዲት እዩ ኣብ ልዕሊ ኤርትራ ተዘርጊሑ ይብልና ፀኒሑ ንዝሓለፍ 15 20 ዓመት ንበሎ ነዊሕ ግዜ ከይዲ እዩ ቀሊል ግዜ ኣይኮነን ሓደሓደ ግዜ እቲ ኤርትራዊ ነቲ ዲጂታል ውግእ እውን ከይተዳለወሉ ስለዝኸደ ሓደሓደ ግዜ ጠንቦላ ሒልካ ናብኡ ክትኣትኸሉ ካብቲ ናይ ሶሻል ሚድያ ሓደ ምዕራፍ

0: ክሊፀ ኣለኹ ግዳይ ይገብረካ እዩ። ምክንያቱ ስነ ኣእምራዊ ኩናት ንቓላት ሓሶት ከም ጥኢት እዮም ትክስዎ። ሓሶት ተተኮሰ እንድሕዳ ኣብ ጥኢት ኣብ ኣእምሮ ከኣትዩ ቃንዛ ኣእምሮ ፈጥረልካ ማለት እዩ። ቃንዛ ኣእምሮ ዩ ንሕጂ ዘዛርበና ዘሎ ፅልኢ ቅርሕንቲ ሕርቃን ዝፈጥር ስምዒታት እዩ ዝፈጥር። ሕጂ ኩልሻዕ ዝኣቲናያ ዘለና ዓለም ከዓኒ ምስ ኣእምሮ ይትውግእ ዝካየድ ዘሎ ኣብ ኣእምሮናይ ማቂዶም ዘለዉ ብኩናት ህዝቢ ኤርትራ ክሰዓር ከምዘይክእል ኣብ ባይታ ግጠም ፊት ንፊት ተጋጢምካ ክሰዓር ከምዘይከኣል ስለ ዝፈለጡ እቲ ተፃብኦ ናይ ኤርትራዊ ኣብ ልዕሊ ኤርትራዊ ዝካየድ ኣብ ኣእምሮ ናይ ዜጋታት ዘንቀደ እዩ። እቲ ናይ ኣእምሮ ዘንቀደ ከዓ ከምዝብለካ ዘለኹ ድሕሪ ኣብቶም ንኣሽቱ መንእስያት ገና ዘይበሰለ ኣእምሮኦም ዘሎ እትዮም ኣብ ውጥኒሶሞ ዘን እቲ ዝውለድ ካብቲ ኣእምሮካ ወፅኡ ኣብ ፅልእን ቅርሕንትን ዝተላዕጠጠ ስለ ዝኾነ ነዚ ናይ ምርዳእ ብቕዓትና ክብርኽ ትኽእል ኣሎ መልእኽቲ ናይ ዛ መፅሓፍ
1: ፅቡቅ ሃራይ ክንደይ ግዜ ወሲዳትልካ መስርሕ ናይዚ መፅሓፍ ንኽተዳሉ ዝነበረ ብድሆ ኸ እንታይ ነይሩ?
0: ስነ ፅሑፍ ሓቂ ዘረባ እዛ መፅሓፍ እዚኣ ንኽዳልዋ ኣብቲ ናይ ኮቪድ ግዜ ብዕቱብ ክሕዛ ፈቲነ ማለት እዩ። ከም ትፈልጦ ሽዑኡ ዳርጋ ተኸዚና ተቆሪና ኢና ነርና ምውሻብ ዝበሃል ሩ ገገዛኻ ኮፍ ኢልካ ትነብረሉ ግዜ ስለ ዝነብረ ሓደ ብዙሕ ርብሕ ዝኾነ ግዜ ነርኒ ድሕሪ ስራሕ ተጠም ይበሃል ማለት እዩ። እንታይ ትኸውን ሽዑኡ ናብቲ ምፅሓፍ ነቲ ቅድሚ ሕጂ ቀሪቡ ዝነበረ ሓሳባት ነቲ ሃገራዊ ሽማግለ ኤርትራን ኣሜሪካን ዝበልኩካ ብቪድዮን ብገለን መልክዕ እኳ ንእሽተይ ቀሪቡ ነይሩ እንዲ ቅድሚ እዩ። ነዚ ግን ከስፍሐለኒ ኢለ ነቲ ብ23 ገፅ ዝነበረ ናብ 100 ናብ 150 200 300 እናበለ ሽዑ እንዳሰፍሐለይ ከይዱ ማለት እዩ። ሶ ኣባት ናይ 2-3 ዓመት ግዜ ወሲዱ ማለት እዩ። ሓደ ካብቲ ዝረኸብክዎ ብድሆ ናይ ስነ ፅሑፍ ማለት እዩ ኣብቲ ኣፍኮርስ ብትግርኛ ተማሂርና ይዓበናን እቲ ስደት እቲ ናይ ግንባር ህዝባዊ ግንባር ዝፅሕፎ ፅሑፋትን ዝወፁ ፅሑፋትን ናብኡ እንዳንበብካ ካ ነቲ ትግርኛ ካ ባዕልካ ትመሃሩ ማለት እዩ። ኣብኡ ተመርኪሱ እዩ እ ትግርኛ ይበር ሓደ ቤት ትምህርቲ ናይ ትግርኛ ከይደ ተምሃርኩ ነገራት ኣይነበረ ወይ ግእዛት ኹን ገለሳት ኣይነበረን። ሓደ ግን እቲ ቀኒ ቻለንጅ ገይረ ዝረኸብክዎ ኣነ ቁሩብ ንሕሪኢናዮ ኮይና እዛ መፅሓፍ እዚኣ ኣብ ስነ ኣእምሮ ዘድሃበት እያ ምስ ናይ ኣእምሮ ዘድሃበት እያ ስለዚ ምስ ስነ ፍልጠት እያ ማለት ምስ ሳይንስ እያ ቁሩብ ሳይኮሎጂ ዝብል ኣለዋ ኣብ ናይ ትግርኛ ስነ ፅሑፋት ብዙሕ ምስ ስነ ፍልጠት ዝተተሓሓዙ ተገሪህካ ትረኽቦ መፅሕፍቲ ኣይነበሩን። ሕጂ እቲ ቋንቋታት ሓደሓደ ግዜ እቲ ቴርሚኖሎጂ ንብሎ ናብ ትግርኛ ተርጉምካ ናይ ምቕራባት ዝነበረ በዳሂ ኮይኑ ረኪበ እዮ ነይረ። ምክንያቱ ተገሪህካ ይትረኽቦ ምንሃቶም ቃላት ትምህዝ ክትክል ኣለካ ስለ ዲክሽነሪ ክትውከስ ኣለካ ገለ ሰባት ክትሓትት ኣለካ እዚታት ውን ስለ ዝነበሮ ኣብኡ ቁሩብ

0: ብሕጂ ዝመፁ ናይ ኒውሮሳይንስ ዝተማሃሩ ምሁራት ዜጋታት ኤርትራውያን ነቲ ቋንቋ ፀቢቖም ዝመልክዎ ከዓ ብዝሰፍሐ መልክዕ ክሕይልዎን ክማዕብልዎን ተስፋ ይገብር ኢለ እውን ወፅሒ
1: ኣባጊያት ኣለካ ሃራይ ዛጊት 3ለስተ ዓመት ገይራ ኣላ እሞ እንታይ መልሰ ግብሪ ረኪብካ ኣለኻ?
0: ብሓቂ እዚ ዘለናዮ ዘበን ኣንበብቲ እንዳተፀንቀቕሉ ዝመፁ ዘሎ ግዜ እዩ ዘሎ። ምክንያቱ ሶሻል ሚድያ ዝበሃል ብሓፂር ግዜ ሓፂር ሓበሬታ ረኪብካ ሓፂር መልሲ ትህበሉ ኣእምሮና ዳርጋ ፊዝድ ናብኡ እንዳኾነ መፅኡ ስለ ዘሎ ናይ ምንባብ ትህኪት ኣብ ሕብረተሰብ ዘሎ መስለኒ እዚ ብኤርትራዊ ጥራሕ ዘይኮነስ ዓለማዊ ግሎባዊ ተርእዮታት እዩ ዘሎ ማለት እዩ። ስለዚ ሓደ ናተይ ተኸታታሊ ክማን ከም ዝበለኒ ኣንበብቲ እንዳተፀንቀቕሉ ኣብ ዝመፅ ዘሎ መፅሓፍ መፅሓፍሲ ትብዓት እዩ። ምክንያቱ ብዙሕ ሰብ ሎሚ ናይ ምህካይ ምልክዓ ስለ ዘለዎ እዩ። ግን ቁርብ ኣብዚ ኣብ ዝተፈላለየ ከተማታት ኣብ ኣሜሪካ እንዳዘርክውን ከፋልጣ ኣብ ዝኸድ ኩሉ እዋናት ብኢሜይል ዝመፀኒ ዘሎ ሓበሬታ ግን ኣዝዩ መሳጥን ኣዝዩ ዘተባብዕን እዩ። ሓደ ፍልይ ዝበለ ትሕዝቶ ዘለዎ ብምዃኑ እዚ ዝብለካ ዘለኹ ምስ ናይ ስነ ኣእምሮ ተተሓሓዘ ከዓኒ ብሕልፊ እቲ ክሊኒካዊ ዝኾነ እንዳማዕበለ እንዳበዝሐ እንዳተዘውተረ ይኸይድ ስለ ዘሎ ሰብ እንዳተጨነቐ ይነብር ስለ ዘሎ ኣብ ፍርሕን ኣብ ሸቕሎትን ኣብ ጭንቀትን ይነብር ስለ ዘሎ ምስ ንምስ ከዓ ትቕዛነት ውን ዳዓበ ይኸይድ ስለ ዘሎ ሕጂ ናብቲ ክሊኒካዊ መልክዑ ይኸይድ ስለ ዘሎ ሓበሬታ ዝደሊ ሰብ ብዙሕ እዩ ዘሎ። ኣብታ መፅሓፍ እውን ከም ተወኪፍስያ ዘለኹ እዚኣ ርእሳ ዝኽኣለት መፍትሒት ናይ ክሊኒካዊ ፀገማት ናይ ስነ ኣእምሮ ኣይኮነትን። ስለዚ እንታይ እዩ ዘሎ ግን ናብ ሰብ ሙያውያን ናይ መወከሲት ማለት እዩ። ስለዚ እዚ ዓይነት ጭንቀታት ንድሕር ኣሎ ኮይኑ ብኣርከስ መፍትሒኡ መሰረታዊ ኮር መፍትሒ ንድሕር ዳ ዝማዕበለ ደረጃ ፅሒ ኣሎ ኮይኑ ክኢላታት ክምልስሉ ስለ ዘለዎም ናብ ክኢላታት ክንድህብ ከም ዘለና እተተባቢያ ማለት እዩ። ስለዚ ብኡ ከዓኒ ኣነ ግብረ መልሲ ህቦም ማለት እዩ። ግን እቲ ዝህቡኒ ዘሎ ፊድባክ ግን ሓቂ ዘረባ ዘተባቢዑ ዝሕጉስ እዩ። ስለዚ ኣነ ዕጉብ እየ ማለት እዩ ብትዝብል ዘለሰብ
1: እሞ መወዳእታ ብሕጂ እንታይ ክንፅበ ኢና ካበኻ ከምቲ ኣስተምህሮ ጌርካሎ ምስ ነዚ እውን ብመልክዕ ቪድዮ ብምርኣይን ብምስማዕን እውን ኣካል ስለ ዝኾነ ብከምኡ ንምቕራቡ ሓሰብታ ኣለካ ካባኻ ከምቲ ክንፅበ ኢና ብድሕረች
0: ለይ ወል እዛ መፅሓፍ እዚኣ ገና ኣዝያ ኣብዚሓ ኣይተዘርግሐትን ዘላ ሕጂ ብኦንላይን ናይ ኣማዞን ንብሎ መልክዕ ክትዝርጋሕ እቲ ሳልሳይ ሕታም ናይ እዚኣ ኣብ ወዲአ ኣለኹ ንሳ ሕጂ ኣብ ኦንላይን ክትከይድያ ማለት እዩ። ሰብ ክረኽባ ደለየ ኣብ ጀርመን ይሃሉ፣ ኣውስትራልያ፣ እስራኤል ይሃሉ፣ ኣብ ኣፍሪቃ፣ ኣብ ኤርትራ ይሃሉ ሲ ብኦንላይን ክረኽበሉ ዝኽእል መንገዲ ክንገብራ ኢና ማለት እዩ። እዚ ሓደ ካብቲ ኣብቲ ሳልሳይ ሕታም ዳርጋ ወዲአ ኣለኹ ተወዲያ ኮፍ ኢላ ትፅበያ ዘላ ሕጂ ጥራሕ ናይ ማርኬቲንግ ጉዳያት ይኸውን ማለት እዩ። ብሓፈሽው ግን ምስቲ ናተይ ሙያ ምስ ናይ ሕክምና ስኒ ስለ ዝኾነ ሓደ ካብቲ ንድሕሪ ሕጂ ከም መደብ ከቕርቦ ሓሲበ ዘለኹ ምስ ናይ ጥዕና ስኒ ከባቢ ኣፍ ዘሎ ዝምልከት ሓንቲ ርእሳ ዝኽኣለት ጋይድላይንስ ኣብ ሕክምና ስኒ ኣብ ዘይብሉ እዋናት ከመይ ጌርካ ከተመሓሽ ከመይ ጌር ሰብ ርእሱ ንርእሱ ክሕግዝ ይኽእል ናብ ዝብል ከም መምርሒት እትኸውን ግን ኣብኣ ኣብ ምድላው ከዓ ስለ ዘለኹ ምሳ ንድሕሪ ዳ ቐኒዓ ከዓ ኔክስት ታይም ፕሮባብሊ ብዛዕባ ክንዛረብ ንክእል ንኸውን ኢና ዝብል እምነት ኣለኒ
1: ሞዋ ንሕና ዓወትካ ኢና ንምን ዶክተር በረኸት ፈዳይ ስለትመቕሉልን ሰፊሕን ሓበሬታኻ ዘይመስግነካ ካልእ እዋን እውን ዕሙቕ ኢልና ነንፍሱ ወከፍ ማዕራፈን ክንዛረበለን ተስፋ ገብር ደጊመ ብስም ተኸታተልቲ ይቐኒልና
0: ክብረት ያበለ ጫሬ ንስሃብካ ንዕድል ንስኻ ከዓ ብቲ ትገብሮ ዘለካ ነቲ ጥበብ ናይ ምፅሓፍ ናይ ፀሓፍቲ ናይ ምብርኻብ ትገብሮ ዘለካ ስራሓት ከዓኒ ብዚ ጋጣሚ እዚ ክመስግነካ ፍቱ በርትዕ ስኻ እውን ክብል የደሊ ይቐኒለይ ንስሃብካ ንዕድል
1: ዝኸበርኩም ተኸታተልትና ንሎም ዘዳለናይ መደብ በዚ ንዛዝን ከምሎም ብካልእ ትሕዝቶ ክንረኸብ ኢና ክሳብ ሽዑ በርኩቀና

ሰላም ክቡራት ተኸታተልቲ መደብ ኤርቲቪ፣ ብፍላይ ድማ ተኸታተልቲ መደብ ፍረፃሪ ከመይ ቀኒኹም ኣብ ዘለኹምስ ሰላምን ጥዕና ንምንኤልኩም። እዚ መደብ ብሚኒስትሪ ሕርሻ ዝዳለው ክልተ ሰሙናዊ መደብ እዩ። ንሎሚ እውን ንዓኹም ኣስተምህሮን ሓበሬታን ብዛዕባ ሕርሻን መግብን ይህብን የገድስን እዩ ዝበልናዮ ትሕሶታት ሒዝና ኣብ ሰዓትና ተረኺብና ኣለና። ንኽትከታተሉና ድማ ናይ ወትሪ ዕድሜና እዩ። ኣብ ናይ ሎሚ ንኡስ መደባ ትኩሮ ፍረ ፃዕሪ እቲ ብዕለት 20 ክሳብ 21 ናሓሰ 2026 ሃገራዊ ዋዕላ ሕርሻዊ መፅናዕትታት ኤርትራ ኣብ ሃገራዊ ኮንፌደሬሽን ሰራሕተኛታት ኤርትራ ሃኮሰ ኣስመራ ዝተኻየደ ዋዕላ ዝድስስ መደብ ይክህልወና።

ጽላት ሕርሻ ብፍላይ ኣብ ከም ሃገርና ዝኣመፅስላ ኣብ ምዕባል ዝርከባ ሃገራት ዓንዲ ሕቆ ቁጠበአን ምዃኑ ይፍለጥ። እንተኾነ ዋላ እኳ ሕርሻ እቲ ዝበዝሐ ክፋል ህዝበን ዝነባበረሉ ጽላት እንተኾነ ብእተፈላለየ ምኽንያት እቶትን እተታውነትን ሕርሻ ገና ከምቲ ዝድለ ኣይገስገሰን። ኣብ ሃገርና ኤርትራ ኣብ እተፈላለየ ዓውድታት ሕርሻ ብሓፍሻ ኣብ ልምዓት ኣሕምልትን ፍረታትን ከምኡ ውን ኣብ ምስራሕ ከዘንቲ ማያት ድማ ብፍላይ ሳላ እተገብረ ገዚፍ ወፍሪ ኣብ ሕርሻ ርኡይ ገስጋስ ከም እተመዝገበ ዕዳጋታትና ዝምስክርዎ ሓቂ እዩ። እንተኾነ ኣብ መላእ ሃገር ዝርከብ ህዝብና ውሑስን መኣዛውን መግቢ ክሳዕ ዝረክብ ገና ሓያል ስራሕ ከም ዝፅበየና ምዝኽኻር ኣገዳሲ እዩ። ሓደ ካብቶም ንጽላት ሕርሻ ንቕድሚ ዘሰጉሙ እስትራቴጂታት ምሕያል ሕርሻዊ ምርምራት እዩ። ሚኒስትር ሕርሻ ነዚ ዕዮ ገዛ ተሰኪሙ ብመገዲ ሃገራዊ ትካል ሕርሻዊ ምርምር እተፈላለዩ ምርምራትን መጽናዕታትን ከካይድ ምጽንሑ ይፍለጥ። ነዚ ልሙድ ምርምራዊ ስራሓት ንምሕያል ድማ ኣብ እተፈላለዩ እዋናት ሃገራዊ ዓውደ ዘተታትን ዋዕላታትን ብምውዳብ ብእተፈላለዩ ተማራምርቲ መጽናዕታዊ ወረቓቕቲ ከቕርብ ጸኒሑን ኣሎን። ኣብ መወዳእታ ወርሒ ሰነ 2026 ድማ ንፈለማ እዋን ኣብ መላእ ሃገር ዝርከቡ ክኢላታትን ተማራምርቲ ምስ ሕርሻ ቀጥታዊ ምትእስሳር ዘለዎም መጽናዕታዊ ወረቓቕቲ ዘቕርብሉ መድረኽ ፈጢሩ። ሃገራዊ ዋዕላ ሕርሻዊ መጽናዕታት ኤርትራ ሃገራዊ ዋዕላ ሕርሻዊ መጽናዕታት ኤርትራ ካብ ዕለት 20 ክሳዕ 21 ነሓሰ 2026 ኣብ ትሕቲ ምስጓም ቀጻልነት ዘለዎ ስርዓታት ሕርሻን መግቢ ንሃገራዊ ቁጠባዊ ዕቤት ዝብል ቴማ ኣብ ኣስመራ ኣዳራሽ ሃገራዊ ኮንፌደሬሽን ሰራሕተኛታት ኤርትራ ከም እተኻይደ ይዝከር። ኣብዚ በኹሪ ሃገራዊ ዋዕላ ልዕሊ 76 መጽናዕታዊ ወረቓቲ ክቐርብ እንከሎ ምርኢት መጽናዕታዊ ፖስተርን መደረ ላዕለዎት ክኢላታትን እውን ኣካል ናይ ዝዋዕላ እዩ ነይሩ። እዞም ኣብዚ ዋዕላ ዝቐረቡ 76 ወረቓቕቲ ኣብ ዓውደታት ሕርሻዊ ኤክስቴንሽን ትግባሩኡን ተቐባልነቱን ብሓረስቶት ሕርሻዊ ምድጅታል ወሳኽ ክብርን ሕርሻዊ ዋኒንን ድሕነት ውሕስነትን መኣዛን መግቢ ሕርሻዊ ባዮቴክኖሎጂን ኣገልግሎት ላቦራቶርን ክሌማዊ ለውጢ ምብዳህን ምምካትን ተወርስኣዊ ጸጋታትን ዕቃበ ስነ ህይወታዊ ብዙሕነትን ከምኡውን ሕርሻዊ ፖሊሲ ቁፅፅርን ምሕደራን ዘተኮረ እዮም ነይሮም።

0: እዚ ዋዕላ ብድርኺት ናይቲ ኣብ ወርሒ ጥሪ 2025 እተኻየደ ሃገራዊ ዋዕላ መጽናዕታት ኤርትራ እተበገሰ ኮይኑ ንልዕሊ ሓደ ዓመት ምድላዋት ከም እተገብረሉ ኣቦ ወንበር ቴክኒካዊ ሽማግለ ናይቲ ዋዕላ ዶክተር ኤፍሬም ገብረ መስቀል ይገልጽ።
1: ቀንዲ ዓላማ ናይዚ ዝካየድ ዘሎ ሃገራዊ ዋዕላ

ንሕርሻ ዝምልከት ዝተኻየዱ መፅናዕትን ምርምራዊ ስራሓትን ኣኪብካ እቶም ወረቃቅቲ ከምዝቀርቡ ነቶም ዝቀረቡ ወረቃቅቲ ከዓ ዝምልከቶም ክኢላታት ኩሎም ኣብቲ ዘቕረበ ወረቃቅቲ ዓውዲ ዘትዮም ከምኡውን ናቶም ፍልጠት ወሲኾም ነቲ ፍልጠት ንምህብታም ዝዓለመ እዩ ማለት እዩ።

0: ፀሓፊ ቴክኒካዊ ሽማግለ ናይቲ ዋዕላ ዝኾነ መንእሰይ ዓብደላ ዑመር እውን እታ ሽማግለ መፅናዕታ ወረቓቲ ንምእካብ እተጠቕመትሉ መስርሕ ብከምዚ የብርሆ።
1: ብልካል ጀመርናሉ ንጥፈት ናይዚ ዋዕላ ምድላው ኣብ ዝሓለፈ ዓመት ኣብ 2015 ኣብ ወር ሓደ ከም ኮሚተ ቆይምና ሽዑ ኣብኡ ነይሩ ካልእ ዕማም ዕዮ ገዛ ዝተዋሃበና ንዕኡ እንዳሰራዕና ከዓ እዚ ናይ ሕርሻዊ መፅናዕቲ ደይግበር እዚ ሕጂ ተመክሮ ኣብ 25 ምናልባት ኣብ 2015 ተመክሮ ናይ መፅናዕትታት ንኤርትራ ዝተገበረ ዓበ ዋዕላ ነይሩ ሕጂ ካብኡ ተመክሮ ብምውሳድ ንምንታይ ከናይ ሕርሻዊ መፅናዕቲ ዘይግበር ዝብል ሓሳብ ምስ ተበገሰ ከም ዕዮ ገዛ ምስ ተዋሃብና ካብኡ ከዓ ኣህዲና ጀሚርና ስራሕ ማለት እዩ። ጀሚርና መጀመርያ እቲ ፖስተራት ኣብ ምዝርጋሕ ኢና ጀሚርና። እቲ ፖስተራት ከዓ እንታይ እዩ? ኣብ ዝተፈላለየ ቦታ ደለዉ ናይ ሕርሻ ክእላታት ኣብ ኮሌጃት ከምኡውን መሻርክቲ ኣብ ሕርሻ ዝግደሱ ከምኡውን ኣብ ካልእ ሚኒስትራታት ዘለውን ምስ ሕርሻ ዝተኣሳሰር ደሎ ኣብኡ ዘሎ እንታይ ይመስል ወራቅቲ ንክህቡና ከዓ መፀዋዕታ ጌርና ማለት እዩ። መፀዋዕታ እቲ ናይ ኣብስትራክት ዝበሃል መፀዋዕታ ሓፂር ፅሑፍ ክህቡና ብ መሰረት ተጀሚሩ ስራሕ ብድሕሪኡ ከዓኒ ኣብ ኩለን ዞባታት ዜርና ኣብ ዝምልከቶ ሚኒስትርታት እውን ከድና መሻርክቲ እውን በፂሕና ስለዚ ከባቢ 101 ንኸውን ፖስተራት ዝተዘርጊሑ ማለት እዩ። ብድሕሪኡ ከዓ ወረቐት ክንቅበል ጀሚርና እቲ ወላቐቲ እቲ ኣብስትራክት ንብሎ ሓፂር ፅሑፍ ብዛዕባ እቲ ብዓብዪ ፅሑፍ ዝገልፅ ንዑ ተቐቢልና ብድሕሪኡ ከዓ ተጀሚሩ እቲ ስራሕ ማለት እዩ።
0: ኣባል ቴክኒካዊ ሽማግለ ናይታ ዋዕላ ዝኾነ መንእሰይ ናትናኤል ሃብተ ሚካኤል እውን እታ ሽማግለ መፅናዕታ ወረቓቲ ንምእካብ ሰፋሕቲ ናይ ሓበሬታ ምዝርጋሕን ጎስጓስን ንጥፈታት ከም እተኻየደ ይጠቀስ።
2: ሓፈሻዊ ጀመርናሉ ካብ ጥሪ 2025 ንከባቢ ዓመትን 8 ወርሒ ዝኸይድ ምድለዋት ጌርና። ኣብቲ ምድለዋትና ከዓ ምድላው ናይ ጋይድላይን ነርና፣ ናይ ኣብስትራክት ምድላው ነርና፣ ናይ ፖስተር ምድላውን ምዝርጋሕን ምድላው ፖስተርን ምዝርጋሕ ፖስተር ናብ ኩሉን ዘቦታትን መሻርክቲ ትካላትን ዘርጊሕና ኮሌጃት ዘርጊሕና ብኸም መሰረት ከዓ ከይድና ማለት እዩ። ኣብ ርእስቲ ኣብ ሙሉእ ሃገር ምዝርጋሕና ከዓ ብሻባይት ንደገ እውን ፅርጊሕና ኢና። ካብ ሙሉእ ኤርትራ ተወሳኺ ካብ ደገ ዘለው ኤርትራውያን ስፔሻሊ እቶም ኣብ ትምህርቲ ዘለው 183 ወራቅቲ ተቐዲሙ ኣብ ሓምላይ ክፅልልና
0: መስርሕ ምምማይን ምምራፅን ናይቲ መፅናዕታዊ ወረቓቕቲ ነዊሕን ጥንቁቕን መስርሕ ከም ዝሓለፎ ኣባላት ናይታ ሽማግለ በብወገኖም የብርሁ።
3: ናብዚ ዋዕላ እዚ ዝቐርቡ ወረቓቕቲ ፀዋዒት ወይ ከዓ ኮል ፎር ኣብስትራክትስ ንብሎም ኩሎም ክኢላታት ኣብዚ ሃገር ዘለዉ ዋላ ኣብ ደገ ዘለዎ እንድሕር ክኢሎም ነዚ ንምርስ ሕርሻ ዝምልከት ወረቓቕቲ ከቕርቡ ዝኽእሉ ብቕዓት ዘለዎ ወረቐት ንቕርቡ ብመሰረት ዝተዋህቦም መብርሒ ከም ዘቕርቡ ተገይሮም ማለት እዩ። ኩሎም ግን ብማዕረውን ስለ ዘይኮኑ ፍፃሬ እውን ስለ ዘለዎም ብክኢላታት በብዓውድ ፈላሊና ኣብ 8 ቴማቲክ ኤርያ ንብሎ ፈላሊና ናይዚ 8 ቴማቲክ ኤራ ብቑዕ ዝኾነ ወረቐት ንምምማይ ነፍሲ ወከፍ ወረቐት ኣብ 3 ሪቪወርስ ተላኢኹ

ኣብዚ ተጠቐምናሉ እንታይ ኢናገርና እቲ ዝቐረበ ወረቐት ሙሉእ ወረቐት ኣይኮነን ግን ሓፂር መግለፂ ብዛዕባ እቲ ፅሑፍ ኢና ሓቲትና እዚ ኣብስትራክት ንብሎ ማለት እዩ እዚ ሕጂ መጀመርያ ከባቢ 180

0: ሰለስተ ወረቀት መፅና ካብ ዝተፈላለየ ከምዝዓንቲ ዝገለፅክዎ ካብ ውሽጢ ሃገር ካብ ዝተፈላለየ ናይ ሕርሻ ዞባታት ከምኡውን ካብ ሚኒስትርታት ከምኡውን ካብ ኮሌጃት ካብ ደጎ እውን ዝተፈላለየ ወረቀቲ ከባቢ 183 መፂና ሕጂ ኣብ ዝተተከምናሉ ኣገባብ እንታይ እዩ ነዚ ወረቀት እዚ ምክንያቱ ኩሉ ከተቅርቦ ውን ስለዘይከኣል ምክንያቱ ኩሉ ውን ኣቅርቡ ጥራሕ ስለዝበለ እንታይ ዓይ ወረቀት ስለዘይንፈልጥ ናይ ረቪው ወይከዓ ናይ ምማይ መስርዕ ኢና ተጠቂምና ሕጂ ኣብዚ ናይ ምማይ መስርዕ እንታይ ገርና ሓደ ፎርማት ኣዳሊና ወይከዓ ሓደ ቅጥዒ ተዳልዩ እቲ ወረቀት ብከመይ ምመ እንታይ እንታይ የማልእ እንታይ ከ ኣማልኡ እንተኮይኑ ዩ ሓልፍ ዝክእል ዝብል ቀጥዒ ገርና እንደገና ኣብዚ ከዓ ብዙሓት ከማን ካብ ኮሌጃት ድዮም ካብ ሚኒስትራት ወላ ካብ ደገ ብዙሓት ሓጊዞምና በዚ ኣጋጣሚ ከመዝግኖም ምደሊ ሕጂ እቲ ወረቀት ተሰዲዱ ማለት እዩ ናብ ኩል ሰዲ ናብ ደገ ተሰዲዱ ናብቶም ናይ ኮሌጃት ኣባላት ተሰዲዱ ናብ ሚኒስትራት ተሰዲዱ ብሙሉእ ከዓ ተሰዲዱ ረብዩ ኮይኑ ከዓ ተመሚ መፂድና ማለት እዩ
1: ንከምዚ ዓይነት ዋዕላ ኣብ ግብሪ ንምትርጋም ዝነበረ መስርሕ እዚ ክንከታተሎ ዝፀናሕና ኮይኑ ኣብ መስርሕ ዘጋጥመ ብድሆታት እንተነይሩ እውን ተወኪስናዮም ነርና
0: እዋ ከም ብድሆ ግድን እዩ ኣብ ዝኾነ ስራሕ ክትግገዝ ከለካ ብድሆ የጋጥመካ እዩ ንዑ ግን እዳሰገርካያ ትኸይድ ሕጂ ካብቲ ቀንዲ ብድሆታት ዝነበረና እዚ ምድንጓይ ናይ ኢንፎርሜሽን ካብቶም ዘቕረቡ ወራቅቲ ሓደ ካብቲ ግዜ ዳሓሰብናዮ ገሊኡ ይሓልፍ ነይሩ ብወገን ኣቅረብቲ ወራቅቲ ምናልባት ብወገንና እውን እዚ ናይ ምማይ ዝበልናዮ መስርሕ እውን ስለዘይቀልጠፈና ኣብ እውን ቅሩብ ግዜ ወሲድና ርና ድሓር ግን ንዖም ሓቢርና ነቲ ናይ ብድሆ ፀገም እውን ፈቲሕና ኢና ሓደ ካብቲ ዕላማና ናይ ዋዕላ ንካየደሉ ኣይ ታሽሚኮና ምክንያቱ ልክዓ ኣብታ መዓልትና ኢና ታሽሚ ጌርና ግን ኣብ ውሽጢ እዚ ናይ ምምፃእ ወረቀቲ ሓበሬታ ምእካብ ምክንያቱ ናይ ነፍሲ ወከብ ሓበሬታ ንእክብ ነርና ናይ ነፍሲ ወከብ ኣግራውንድ ሰብ ናቱ እንታይዩ ካበዩ እዚታት ንእክብ ኣብዚ ምድንጓይ ነርና ግን ብዝኾነ ተበዲሁ ኣብ ዝበፅሕ ነበር

0: ብዘይካ ቴክኒካዊ መስርሑ ነዚ ዋዕላ ንምውዳብ ብድሕረ ባይታ ዝግበር ሎጂስቲካዊ ምድላው እውን ቀሊል ኣይኮነን። ወይዘሮ ስየ ነጋሽ ኣብ ሚኒስትሪ ሕርሻ ጨንፈር ህዝባዊ ርክባት ሓላፊ ተሃዱ ምውዳብ መደባት እያ። ወይዘሮ ስየ ብዛዕባ ምድላዋት ናይዚ ዋዕላ ኣመልኪታ ዝሃበቶ ሓበሬታ ይስዕብ።
1: እዚ ንክልተ መዓልቲ ካብ ለት 23/1 ናሃ 26 ዝተኻየደ ሃገራዊ ዋዕላ ሕርሻዊ መፅናዕትታት ኣብ ትሕቲ ምስጓም ቀፃልነት ዘለዎም ስርዓታት ሕርሻን ምግብን ንሃገራዊ ቁጠባዊ ዕቤት ዝብል ቴማ እዩ ተኻይዱ። ኣብ ሰለስትዩ ኣዳራሻት ናይ ሓኮሰ ድማ ውዒሉ ነዚ ምድላው ዝተኻየደ ስራሓት በዛ ኣሃዱናትና ድማ ካብ ምሕዚ ኣዳራሽ ጀሚርካ ነቲ መዓልቲ ዘድልዩ መሳልጥያታት፣ ሕትመታት ኩሉ ምድላው ከምኡ ውን ዝርጋሕ ዕድመታት ዘጠቃለለ ስራሓት እዩ ተኻይዱ ነይሩ።
0: ወይዘሮ ስየ ንብዙሕን ዓይነትን ተሳተፍቲ ናይቲ ዋዕላ ክትገልፅ ንከላ
1: ልዕሊ 300 ተሳተፍቲ እዮም ነሮም። ካብዚኣቶም ተን 23 ደቂ ኣንስትዮ እየን ነረን። ናብቲ ዝርዝሩ ወይ ናብቲ ዝርጋሕ እንድሕር መፂና ሚኒስትራት ናይ ሚኒስትሪ ትምህርቲ፣ ሚኒስትሪ ዜና ከምኡውን ሚኒስትሪ መሬትን ማይና ኣካባብን ነይሮም። ወከልቲ ሚኒስትርታት ድማ ሚኒስትሪ ዞባዊ ምሕዳር፣ ሃብቲ ባሕሪ፣ ጥዕና፣ መሬትን ማይና ኣካባብን፣ ንግድን ኢንዱስትሪን፣ ፋይናንስን ሃገራዊ ልምዓትን ዜናን ነይሮም። ትካል ደረጃታት ኤርትራ እውን ነይሩ። ሃገራውያን ማሕበራት ከም ሃማደአ፣ ሃመትአ፣ ሃኮሰአ፣ ኮርፖሬሽን ዘርእትን ጥሪትን ኤርትራ ከምኡውን በዓል ስልጣን ኣግራብን እንስሳ ዘገዳምን ላዕለዎት ትካላት ትምህርቲ ኮሌጃት ማለት ሓመልማሎ፣ ማይ ነፍሒ፣ ዓዲ ቀይሕ፣ ናይ ልምዓት መሻርክቲ፣ ሓለፍትን ኪላሃትን ኣባላት ሚኒስትሪ ሕርሻ፣ ወከልቲ ሓለፍትን ዝምልከቶም ኪላሃትን ክፍሊ ሕርሻን መሬትን ዞባታት፣ ወከልቲ ማሕበር ሕርሻ ውን ደቂ ኣንስትዮ ኤርትራ፣ ሓረሶትና ምስራሕ ትካላትን ካልኦትን ዘጠቃለለ እዩ ነይሩ።

0: ተሳተፍቲ ናይቲ ዋዕላ ኣተባባዒ ግብረ መልሲ ከም ዝሃቡ ኩሎም ኣሳናዳእቲ ናይቲ ዋዕላ የረጋግፁ።
1: ብሓፈሻ እቲ ተገዳስነት ናይዚ ዋዕላ ብጣዕሚ ልዑል እዩ ነይሩ። ኣብ ግዜ ምስታፍ፣ ኣብ ግዜ ወረቐት ምስዳድ ኢልካ፣ ኣብ ግዜ ወላ እቲ ኢቫሉዌሽን ምስተገበረ ብድሕሪኡ ወላ እውን ይሓቱ ገሊኦም ንምንታይ ኢና ደኣ ከምዚ ኮይና ገለ። ስለዚ ብሓፈሻ ክንሪኦ ከለና ከም ኮሚቴ ክንሪኦ ከለና ብጣዕሚ ዓብ ዝኾነ ተገዳስነት እዩ ገይሩ እዚ ተሳተፋይ ወላ እውን ዘይተሳተፈ ክሳተፍ ስደሊ ብሓፈሻ ምስ ረኣዩት ናይ መፀዋዕታ ብዙሕ እዮም ታሽሚ ገይሮም ኢብን ምናልባት ከም ተወሳኺ ናይ ደገ እውን ብዙሓት እዮም ተሳቲፎም። ከባቢ 20 ዝኸውን ወራቅቲ መፂኡና ይኸብ ደገ በቲ ተጠቐምናሉ ኣገባብ ናይቲ ፖስተር ምስዳድ ብዙሓት ተገዲሶም ንስም ከዓ ብዙሕ ኮሚኒኬሽን እውን ነርና። ስለዚ ብሓፈሻ ክዛረብ ከለኹ ኣብ ተገዳስነት ብጣዕሚ ልዑል እዩ ነይሩ።
2: ኣብዛ ናይዛ ናይ ሎም ዓመት ዋዕላ ናይ ሕርሻዊ መፅናዕትታት ኤርትራ እቲ ኣዝዩ ዘሐጉስ ነገር ኣዝዩ ልዑል ተሳታፍነት ናይ መንእሰያት ምንባሩስ እዚ ክተባባዕ ዘለዎ እዩ። ካልኣይ ኣብቲ ዝገበርናዮ ወራቅቲ ኩሉ ዓይነት ዓውድታት 13 ቴማቲክ ኤርያ ነራና ካብዘን 13 ተንሸሞንተ እኹል ዝኮነ ወራቅቲ ረኪብና ኣለን ማለት እዩ። ኣነ ግን ፀቂጠ ክዛረበሉ ዝደሊ እቲ ናይ ተሳታፍነት ናይ መንእሰያት እዩ። እዚዩ ከዓ እቲ ዘሐጉስ ነገር ክቅፅል ዘለዉ ከዓ ክተባብዐ እንዘለዎ ንብል ማለት እዩ።
3: ረብሕኡ ብርግፅ ብዙሕ እዩ። ካብዚኣ ናይ ሎሚ ዝረኣናዮ ከማ ተምሃርናን ተዓዘብናዮ ንድሕር ወሲድና ብዙሓት ሰብ ሞያ ከም ዘለውና ክንግንዘብ ክኢልና ከምቲ ዓላምኡ እውን ብዙሓት ወረቃቅቲ ተቀሪቦም እዮም ነዚ ዝምልከት ተቀሪቦም ዘለው ኣብ ኖ ሸከፍ ኣብ 3 ክፍሊ እዩ ዝቀርብ ዘሎ ይዘ እዚ ወረቃቅቲ እዚ ኣብ 3 ክፋል ተከፋፊሉ ቀርባ ኣሎ ብዓውዱ ዝበልኮ ቴማቲክ ኤርያ ተፈልዩ ማለት እዩ። ስለዚ ኩሉ ጀርካ ክትሪኦ ከለካ ዝቅርብ ዘሎ ኣብኡ ዘሎ ተገዳስነት ናይቶም ሰሙያ ልና ወይ ስቴክ ሆልደርስ ነዚ ወረቀት እዚ ክዕዘቡን ርእቶም ክህቡን ክህብቶምን ዝመፁ እውን ኣብ ነፍሲ ወከፍ ዝቀርብ ወረቀት ናይ ሃቂ ተኽትዕንቲ ዝካየድ ዘሎ ምርድዳእን ምስራኢካ ክንዲምንታይ ጠቃምነት እውን ክትግምት ትኽእል ኢካ ማለት እዩ። ስለዚ ኣገዳስነቱ ኣዝዩ ዕቡብ ንሕጂ ጥራሕ ዘይኮነ ኣብ መፃ እውን ከም ዝበልኮ ካብኡ ተፀሚቁ ዝወፀ ፅሑፋትን እቲ ለበዋታትን እውን ኣገዳሲ ክኸውን ንምኒስትሪ ሕርሻ ማለት እዩ። ንምኒስትሪ ሕርሻ ጥራሕ ዘይኮነ ኣብ ደገ ዘለዉ ሰባት እውን ከም መወከሲ ተገልጊሎም ብኣካል ወላ እንተዘይመፁ ነቲ ፅሑፋት ረኪቦም ዝደልይዎ ነገር ክወከሱ ክእሉ እዮም ማለት እዩ። ቀንዲ ከም መወከስን ከም መደብን ክተሓዘሉ ዝኽእል ምክልቲ እዩ ዓላማ ዝገበረ እዩ ማለት እዩ።
4: እዚ ዋዕላ እዚ ከምቲ ናይ መጀመርያ ሃገራዊ ዋዕላ ናይ ሕርሻዊ መፅናዕትታት ምክያዱ ኣብ ሰለስትዩ ኣዳራሻት ናይ ሃኮሰ ሰብ በብዝጠልሞ ፋሒሉ ዝተሳተፈሉ ኣዝዩ ፅቡቅ ዝኾነ መድረክ እዩ ነይሩ። ካብቶም ኣቅረብቲ ወረቀቲ ድማ እተመርፁ ክኢላታት ናብቲ ናይ ጥሙር ባህርያዊ ሕርሻ ኣኽርያ መርኣያ ዝኸውን ዑደት ኣካይዶም ነይሮም። ካብ ተሳተፍቲ ዝተቐበልናይ ርእቶታት ድማ ኣዝዩ ፅቡቅ ከም ዝነበረ ናይ ኮሌጃት ተምሃሮ መንእስያት ብዓብኡ ድማ ደቂ ኣንስትዮ ዝሳተፈ ናይ መፅናዕታ ወራቅቶም ዘቕርብሉ መድረክ ምንባሩ ኣዝዩ ፅቡቅ ክተባባዕ ዘለዎ ንመፃ እውን ቀፃልነት ክህልዎ ዘለዎ ዋዕላ ምንባሩን ርእቶታት ተዋሂብና ኣብ ምሕደራ ግዜን ኣብ ምውህሃድን ድማ ኣዝዩ ፅቡቅ ከም ዝነበረ ዝብ ርእቶታት ካብ ዝሳተፍ ተቐቢልና።
0: ወይዘሮ ስየ ኣብ መወዳእታ ኣዋሃቲ ሚኒስትሪ ሕርሻን ጋዜጠኛታት ሚኒስትሪ ዜናን ነዚ ኣብ 3 ኣዳራሻት ሃኮሴአ ዝካየድ ዝነበረ ዋዕላ ኣብ መላእ ሃገርን ወፃእን ንምብፃሕ ንዝገበርዎ ኣበርክቶ ተመስግን።
4: ንኩሎም ኣዋሃቲ እዚ ዋዕላ ዓውት ንክኸውን ተወፍዮም ዝሰርሑ ንኩሎም ተሳተፍቲ መሻርክቲ ኣካላት ሚኒስትሪ ሕርሻ ብዓብዪ ድማ ንሚኒስትሪ ዜና ኣዝዩ ሰፊሕ ዝኾነ ሸፈነ ብዜና ብቴሌቭዥን ብሬድዮ ከምኡውን ብጋዜጣ ሂቦም ናብ ኣብ ውሽጢ ናብ ደገን ዝርከቡ ዜጋታት ብዝግባእ ስለ ዘብፅሕዎ ከመስግኖም ይፈቱ።
0: ሓደ ካብ ዓበይቲ ዓወታት ናይቲ ዋዕላ ኮይኑ እተመዝገበ ተሳታፍነት መንእስያት ተመራመርቲ ብሓፈሻ ተሳታፍነት መንእስያት ደቂ ኣንስትዮ ድማ ብፍላይ እዩ። እዚ ድማ ንቐፃልነት ሕርሻዊ ምርምር ኣብ ሃገርና ንዘሎ ዕቑር ናይ ምርምር ዓቕምን ዘረጋግፅ እዩ።

ዝኸበርኩም ተኸታተልቲ መደብ ፍረ ፃዕሪ፣ እዚ ንሎም ኣዳሊናዮ ዝነበርና መደብ ኣብ ዝተዛዚሙሎ። ከም ወትሩ ኣብ መደባትና ሕቶ ርእቶ ወይ ሃናፅን ቅፌታ ምስ ዝህልወኩም በዚ ኣብ ታሕቲ ቀሪቡ ዘሎ ኣድራሻና ክትረኽቡና ትኽእሉ ኢኹም። ኣብ ካልእ መደብ ብካልእ ትሕዝቶታት ይኸውን ምርኻብና። ክሳብ ሽዑ ግን ሰላም ቅነ ንኹልና፣ ውሕስን መኣዛውን መግቢ ንኹሉ ኣብ ኩሉ።

ሰላምትና ትከበቶ ሓይሳብ ምጠቕብለት ናዮም በርናምጅና ፍርያት ማንጉስቲ ኤርትርያ ለኸስስ እንደጋ እትሚ ደረጃት ክምሃላ ኣብ ዘበናይት ገበይ ተዓመረ ምንገብሄኒ እቲ እተይ ሓረስታይ ወእደማነት ነብራ ለቦታ ተረት ምክምሰል ትገብእ እግንርአየቱ

እቲ ኤርትርያ ዓማር ፍዋ ክህብ ዓመት ከም ምህም ክፋል መጃል ሓርሲ ጁልቱ እቲ ቀላቅሎታት ኣውለት ወግንራሪ ባሕሪ ኤርትርያ ላሃላ ኣርድ ርሹድ እግል ዓማር ፍዋ ክህ ውጡ ይሰበቱ እግል ሓርስቶት ወብዓመት ሻብ ፋኢደት ዓባይ ቡ

0: ዓማር ፈዋክህ እፍንቱይ እግል ስካን ብሩር እግል መንፍዓት ዓኢለቶም ሌጣ እንደ ገቢ ፈርያቶም እቲ ዓዳጋ እንደከረው ርእስ ማል ወመካስብ እግል ዝርከቦምኑ ወለ መጃል ዓባ ምንገቢ እድማነት ነብራ ተረት ዓባይ ለወድእቡ መጃል ሓርስቱ ሃደፍ ወጠኒ ናይ ላምን ኣገዳ ክፋል ወራታት ሓርስላቲ ዓማር ፈዋክህ ርአና ምንገቢሕኒ ዓማር ፈዋክህ ዘበናይ ሸክል ከም ጸብጥ እንደ ወዴካ ጠለባት ሙነት ሻዕበ ኤርትርያ ኣከዶት ብኽትሽቅል ኣውጀዶት ተስዲር ኣትናየቶት ወድን ጎባ ዓቦት እቕትሳድ ሓቀቆቱ
1: መንግስ ይረድ ዩ ኣብ በዓል ሓፈሻዊ ኣብ በዓል ክረን ዕዳጋ ክረን ኣብ ሕልፍልፍታ ከዓ ኣበስመላ ብዙሕ ዝርግሐ ኣለዎ ክንደቲ ዝርግሐ ኣለዎ ኢለ ኣይሓስብን እየ ብሕጂ ግን እናተፈልጠ ይኸይዳ ኣሎ ብዙሓት ናይ ጀራዲን ዘለዎም እንዳፍረይዎን እንዳተኸልዎን ንኸዱ ስለ ዘለዉ ሕጂ ይመፅእ ኣሎ ኣብቲ ዕዳጋታትና ይመፅእ ኣሎ ሕጂ እምበር ሓደ ሓደ ናይ ንብለን ዘለና ዘናይ ዘናሕና ዘናይ ዕላ በልዕዲ ስተይት ኣብ በዓል ሓመልማሎ ገለ መለ ሕዚ ፍልፍልካ ነይሩ ናይ ቀደም ግዜ እዞም ናይ ጣልያን ሕልፍልካ ማለት እዩ ሕጂ ግን ኩሎም ሓረስቶት ሃገርና እንዳፍረይዎም ዝኸዱ ኣለዉ ሕጂ ዝርግሐ እንዳመፀ ይመፅእ ኣሎ ሰብ እንዳፈለጦ ይመፅእ ኣሎ ሰብ እንዳደለዎ ይመፅእ ኣሎ ኣብ ዕዳጋ ከዓ ኣዝዩ ተፈላጥነት እተባህግነት ራሕከማን እንዳረኸበ ይመፅእ ኣሎ ማለት እዩ ሕጂ ደርን ዘለዎ ጀራዲና የፍርዮ ኣሎ ወስዱ ኣለዎ ካብ ዝባላ መዓት ዘርእዮም ዝወስዱ ወላ እውን ዘርኢ ኣለዎ ወስዱ ዝተተኽለ ይወስዱ ብዙሕ እንዳደለዎም ወላ ዘርኦም ብዙሕ እዮም ዝወስዱ ብዙሓት ሰብ ጀራዲናም ካብዚ ዝወስዱ ዘለዉ ሕጂ እንዳተፈልጠ መፅኡ ዕዳጋ ኣዝዩ ከዓ ጠለብ ዘለዎ ኮይኑ ኣሎ ሕጂ ረኺብኒ ኣለና ንሕና

0: ኣኽማር ፍዋክህ ፈርያቱ እብወቀሎት ሻዕብ ኤርትርያ መንሕኔት እቲ ፈርያት ኣካል ሌጣ ልትሓደድ ቅዛእ ለባሙነ ትግል ርከብማ ተረት ዓባይቡ
1: ለ ብዕበታቸ ዘረቡ ኣቦወይ ሓድረው ዲቡ ወዘይማ ሕና ኣለነ ዲቡ ብዕብግል ኣቦወይ ለዋልዳ ብትሸትለ እዩ ከምማ ኣቦወ በልዖም ናዓለ ኣቦወየ መሸት ተክለዉ ውሕና ማ እንተክል ኣለና ግለ ጅኢለ ግራና ንመፀግሉ እንተክል

0: ቤት ቤት ለግባ ኣቴና ንብሉ ትርአለ
1: ጠብዓ ሓቆ ማንጎ ዘርኢ ላዝም ንዝረእ ምስሉ ገለቡ ከነብር ሲም ከድረዋት ብዕድ ዘርኢ ምስሉ ዲኮነቱ ስስ ሰናት እንዳጠባርካዊ ብዙሕቱ ካብ ብርሲም ዘርኦ ሓንቲ ይሁ ምነ ብርሲም ለትናፍዑ ጃዝ ካርዕ ውጉልጫይ ለዓበ ሓርላ ሓቆ ስተ ሰናት ጠብዓ ካላት ነነብት ፍሬሕቱ ወለ ብርሲም ለእንተ ካዲበ ምነ ብርሲም ፍሬ ናይ ማንጎስ ዲብል ዝፀጋዕ ማለት እዩ
2: ኦሮት ምን እሙራን ፈዋክሕ ኤርትርያላቱ ምን ዘባን ቅዱም ልሙድ ለፀንሐ ማንጉስማ እዘበናይት ዓማርቲ ዓዳ ምንገቢእ በህለት እብ ሸትል ሕሩይ እብ ንዛምረይ ወብ እዳረት ዕልም ሓቆት ፀበጣ ነውዕየቱ እንዳኣትሓየስካ ወእተዩ እንዳ ዓበየካ ነቲጀቱ ግል ትወቅል ክቡድ ይኮን
1: እሊ ጃርዲን ጠብዓን በዲር ኣቦታትና ትሎ ዘርቡ ሰልፍ ኣወል እሊ ማንጉስ ዛዕራም ይዕለው ንከልዕፉን ጊርጊር ملوخيات باميات بيرتيك تبا اللي زرع له حقوها ايطاليا حقو مسألي ما زعرهم حقراو اللي فري اللي عم تعوه له فري من ايطاليا اللي عم تعوته قال من فرينا ايطالياتو لي وقلوا وزعوهم قلوا وزعوهم وبا انبتو ذري لهي من لهي ندي نسي من لهي ندي نسي ندي لاتفرار ندي لاتفرار ندي لاتفرار حقو ايطالي نوسو مطعو كانا اي مكلاسي كانا اي ወት በርበሬ ናይ ዕለባርዒድ ናይ ናድኦርተላ እሊ ሓቁሃ ምንእል ኣንበቶም ማለት
3: ምን ጸባብ እስካ ኣዝረቃት እት ኩል ሃላ ግና ጀራዲን መንጉስ በለቱ ኣብ ዓመት ናይ ሊ ጀራዲን ሊ ኣብ ሓበት ክልኤሞምን ይነምሩ ናይ መንጉስ ሃላ ግና ደዋይሕ 170 ሄክታር ዝገብእ ላግና በለቱ ሊህንታይ ዝያደ ሄኒ ምስለ ናይ ካርተት ደዓም ለሰዋር ሄኒ ዝያደ እንደርአናሁ ከም ክምሰልተን ህንታይ ዳግማ ክንሪኦ ካል መረት ክንሪኦ ትበለት ልዩ ኮ መንጉስ ድምሓዝ ዓንሰባ ምንፃባብ ስካ ዝረቃት እተይ ደዋሕ መንጉስ ዘርኢ መዋጥን እያ ኣለብና

0: እቲ ኤርትርያ ማንጉስ እሙር ወለሞቱ ዝያድ ሄነ እትቀላቅሎታት ሽብህ ኣውለት ወግን ራሪባት ባሕር በቅል ዕጨይ ማንጉስ ሓፋነት ፀሓይ ወማይ ካፍል ሓዘ እምበለሊማ እተዩ ግሊ በርክት ወነውዕየቱ እግል ትስነ ምን ባልዒ ንግል ትዳፍዕ እግሉ ሽፍር ጠቢዐት እግል ርከብ ወብዓመት ዕልማይት ገበይ እግል ትትነፋዕ ብካ
1: ሓተ ሓመልማሎ ኣብ ጠቢዓታ ደዋሕ መሓዚ ዓን ሰባብ ግብኣታ ለደዋሕ ኩሉ ፌርያ ለገባ ኣብ ሄንታይ መንጉስ ግሩም በቀል ዲቡ ግሩም ፋሪ ዲቡቱ ከሰበትሊ ለተማዕናይና ዝያዳ ግልዓኾኖት ንዓዳጋ መረሳዕዱ መረሳዕዱ ዲብ ሰነት ሓተ መረት ለፈር ሓተ መረት ፍርዮቱ ተወቀተ መውሰም ሃባ ምንገቢእ ዓዳጋ ከረእግሎም ወመናባብሮም ክምሰለእሶ ንብወደ ሓዋና ምንገ ላኪን ሓዋና ምንገቢእ ክምሳላሳሓርሶትና ዝብለ ላዕለው እቲ ሓንተይሁ ገለ እንደ ዘርአው ናፍዖ መንገቢ እትከሳይር ማ ለላእቶ ድ ወቀት በፅሑ ዋህበዮም መንገቢ ህኒ ዝያደ መናበርቶም ለቀሰንቡ ዓዳግ ለዝኾነ ደረገት ህንታይ በፅሑ በለ ዝግል መሰል ድ ዞባና ርአና መንገ ድ ድለወትና ርአና መንገቢ ዓዳግ ግልኸውኖ ዝያደ ድል ወቀት ንኣዝ ምንሸር ሓምስ ንኣንባትና እስክ ለወቀተሊ ንዝያደ ዓዳጋትና ንርኢ ርአና መንገቢ መንግስቱ ከመንግስት ድሆኖት ንዓዳጋ መረታርዕ ዶር ዓብቢ ድበለቱ ብሊ ዞባና ለጠ ንደይገቢ ዋላ ዮም ስክ ኣስመራ ባፅሕ ለመንጉስ ርአና መንገዲ ዓዳጋ እስክ ኣስመራ ባፅሕ ላ ከዲ ሆኖት ንዓዳጋ ቀሊል ክምሰል ይኮኒ ላርአና በለቱ
0: እቲ ገለ ድወል ኣፍሪቃ ማንጉስ ክም ፋኪየት ከደን ለተኣመር ነብራ እቲ ኤርትርያ ላኪን ታሪክ ማንጉስ ምስል ወራታት ጀራዲን ልጻበጥ ኣብ ሰበቱ ለሃላ ፍህም ላኪን ሕዱቱ ኤርትርያ ግልሸቲል ማንጉስ ዝሕረት ዓባይ ሰበትባ ለፍህም እንዳ ዓባ ወምስል ዕልም እንደ ጻበጣ እቲ እተይ ሓረስታይ ዶር ዓብ ግልውደ ወእባ ፈይሐት ገበይ ግል ጸበጥ ወቅት ለጠሉ ቦቱ እሊ እግል ዓወቶት ሄኒ ሓረስቶት ፍህሞም ግልዓቡ ወውዛረት ሓረስማ እምበል ሕላለ እግል ትቅደም ለስትህል
2: ሓንቲ ማንጉስ ኣብ ሓንቲ ጀርዲንካ እንድሕራይ ተኺልካ እያ ኣብታ ወቅቲ እቲኣ ትህበካ ምህርቲ ኣዝዩ ኣርባሕ እዩ ኣዝዩ ሕጂ መንም ዝፈልጥዎ መስለካ እቶም ማንጉስ ገይሮም ቢሎ ዕብዮም ኣፍሮ ዝበፅሑ ንሶም ነቲ ፍርያት ስለ ዝረአይዎ ንዕኡ ተደጋጋሚ ክዕብዩ እዮም ዝጓየ እዩ ምክንያቱ እቲ ዝፈለጣ ዩ ዝፈልጣ ማንጉስ ኣዝያ እትዋ ዘለዎ ኣዝያ ትዕብየካ ኣካል ተኽሊ እያ ሕጂ እዚ ኣብ ማንጉስ ዝኾነ በዓል ጀርጅን መጀመርያ ማንጉስ ክተክል ትኽእል ኣለ እየ ዝብላ ነ ምክንያቱ ማንጉስ ኣዝዩ ወላ ንሪኦ ናብዚ ካብ ሓንቲ ኮይና እስክንደይ ትረክብ ሓንቲ ኮይና ከ ሰለስተ ፍረ ብፍላይ እዚ ሕጂ መፅኡ ዶ ድማ ሓንቲ ፍረ ሓንቲ ኮይሉ እያ ሕጂ ማንጉስ ክትከል ኣለዎ ክተኽሉ ክኽእሉ ኣለዎም እየ ዝብላ ነሰብ ጀራዲን ክረብሑ እንተ ኮይኖም ማለት እዩ ኣብ ጀራዲኖም ንኣስቲ ዕበታ ደላቶም ማንጉስ ክተኽሉ ክኽእሉ ኣለዎም ወንሓንቲ ማይ ከማን ብዙሕ ኣህላኺት ኣይኮነት ምክንያቱ እዚ ሲ ኣዝኻ ማይቱ ጥፋኣሉ ይኮነን ይስሕብ ይትስሩ ይዕቅብ ይትስሩ ይዕቅብ ይትባይታ ይባዕሉ
0: እቲ ኤርትርያ እብ ሰበት ኣጅናስ ማንጉስ ለሃላፍሃም ሕቱ ምልት ባህልማ ምናማን ለርማ ይኮን ዮም ኣለቡ ኣንዋዕ ፋኬት ማንጉስ ሃላ ኣንዋዕ ማንጉስ ሄኒ እቲ ዕቢና ሸክል ሕብር ቀርበት ሕብር ፅበጥ ቀበቱ ወሽከረቱ ፅበጥ መዓድኑ ወለት ግቢ እግሉ መርዓየ ትቡ ልትፈናተ እቲ ኤርትርያ ለሃላ ኣጅናስ ማንጉስ ኣብ ፍገሪት ድራሰት ወምን ኣምራም ሓርስቶ ትባለት ኣከደት ሓብሪ እግል ልትፈረግ ወጅብ
2: እቲ ናይ ቀደም ዝነበረ ማንጉስ ኣብ ሓሙሽተ ዓመት እዩ ዝፈርድ ድሕሪ እዩ ሓሙሽተ ዓመት ጥራሕ ዘይኮነ ዋላ ልዕሉ ከመን ፀንሕ ነይሩ እዩ ናይ ሕጂ ግን ዝተዋሰበ ኣለዉ ዓሌታት ይመፀና ኣሎ ኣብ ሰለስተ ዓመት ከምድሌትካ ፍረ ዝህበካ ማለት እዩ እዚ ሕጂ ኣዋሲፍካ ፅቡቅ ኣብቲ ኳሊቲ ይኹን ኣብቲ ባራይቲ ኩሉ ነገር እቲ ኳሊቲ ንባዕሉ ፅቡቅ ብጣዕሚ ደስ ዝብል ይመፀና ኣሎ ሕጂ ቀፃልነት ዘለዎ ኸውን ደስ ዝብለና
0: ኣጅናስ ማንጉስ ብሹል ፅሩይ ጣዓም ስከር ለቡ ኣው ለኸርባ እንደ እምበሌጣ ግንፈናት እዩ ኣለምና እግል ንዛበዩ ወእግል ነእዝብዩ ኣብ ኣስካርጅ እግል ነእሰድሩ ገባአና ምንገቢ ፍንቲት ነውዕየቱ እቲ ዕልም ለኣተንከበት እግል ትግበአባ እብ ዕልም ለለዓበ ማንጉስ ፈርያቱ ወእተይ እቕትሳዱ ብርኩ ትገቢእ

0: ንሱ ከዓ ዝሰደልዩ ዘሎ እቲ ናይ ቀደም ገዲፉ ዚ ናይ ሕጂ ዘሎ ሓድሽ ወለዶ ንዕኡ ይደሊ ዘሎ ማለት እዩ። ሰብ ጀራዲን ማለት እዩ። ብጣዕሚ ካ ፅቡቅ እዩ። ኳሊቲ ብጣዕሚ ፅቡቅ ዝሕጉሰካ ፅቡቅ ንሱ ንካ ንደል ደለና ሕጂ ንሱ እንዳ ባዛሕንያ ክንከይድ ንሕና ንደሊ ንኩሉ እዚ ዘሎ ሰብ ጀራዲን ንዕኡ ጠለብ ዝገብር ዘሎ ሰብ ኣብቲ ምውሳብ ቁርብትለይ ውሕድ ይብለና ኣሎ እምበር እሱ እዩ ተባሃጊ
1: ማንጎስ። እቲ ኤርትርያ እታይ ኣካናት በቀለ ልብል ሰኣልማ ኣእምሮቱ ምህምቱ ማንጎስ ብዝሕለ በቀሉቲ ኣካናት ኤርትርያ እቲ መናጥቕ ሕፉንቱ ንኣካናት ዲቡ ልትሸተል ወሓይ ዝለልአትዩ ግልግባ ኣለቡኒ ጅንስ ጨበልሄ ብዙሕ ማይ ለይፀብጥ ሽብሕ ሆፃ ናስቡ እቲ ሽብሕ ምድር ዝፉፍማ ክህላት ሰበትቡ ፈርያት ለህይብ ቅርዱ እትሓን ምድር ሰበት ለኣማድድ እቲ ቀበት ምድር ብለቅለቡ ኣካናት ፀንሐዩ ምንገቢ ኢናስቡኒ እግል መሰል እቲ ግንራሪ መሓዛት ዓንሰባ በርካ ወጋሽ ምን 500 እስክ 1800 ሜትር እታለሬማ ግንራሪብ ኣው ደራጋት መሓዛት ኣው ኣብ ኮንቾስየነ እታለዳለ መሻርዕ እግልብ ቀር ክምሰል ቀድር ድራስ እቲ ጉዛረት ሓርስ ተኣክድ
2: ያርዲ ናይ መንጎስ ክትእስስ እዲብኣያቱ ኣውል ግን ይበላካቱ ዲብኣያቱ ዲዓንሰባቱ ኣዮ ዲዓንሰበል ግድሚ ዓንሰባት ኣዮ እክል እይቱ ልምድር ከም ብሉ ወካብ መሓበት ተሓዘለይ ከም ብሉ ልምድር እክል እይቱ ክላይ መዓል ዓብረት ጋኣ መንገብ ሰር ሄክታር ማለቱ ሰር ሄክታር ምንኩን 20 ሓበት ናይቡ ምን 20 ኢላ 25 ይልሓልፍኒ ምንሉ ዘይዳ መንገቢ ከምሰል ሻምበቆ ግ ልምፃእ ማለቱ ልፃይብ ልፅሓቆ ፃባ ክምሰሊ ናይ ነግልግባቱ ትሪኢለካ ዘለ እሊ ፃባ ድቡ እዘ 30 ሓበት ግልሕለፍ ይዓለቱ ልጨኢሊ 30 ሓበት ክፋ ይዕለ ላኪን ሰባጠባውና ጀዲድ ዓላ ነስኡ ፍርያቱ ኢሉ እሙር ይዓላኒ ዘይቱን ላዕለ ቀደሚሁ ምስሊ ዘይቱን ዝዘርአዉ ኣዘ እንደመፅእ እንደመፅእ እንደፀብብ መፃ ኣዘ ሕና ብዙሕ ኣንቃስና ምን ወግና ንቀስ ንሓዘ ምን ህለየና ልሳዕ እግልሚ ፍሬ ግላሃባና ወልዓል ግል ይድጊስ ከምሰሊ ንእስሉ
0: ሕጂ ኣነ መንጉስ ክዝረአ ኣለዎ ብሃገርና ከ ክበዛሕ ኣለዎ ተፈላጥነት እውን እዚ ጎስኳስ ክግበረሉ ኣለዎ ምክንያቱ ማንጉስ ማዕርክ ንደይ ኣብ ኩሉ ከባቢታት ብደ ካብ ክበሳ ገዲፍ ካብዚ እዚ ካብዚ ወይ ደጋዊ ዘለዎ ቦታ ወይ ከዓቲ ተምፕሬት ኤርያ ዝበሃል ክዝረአ ክኽእል ኣለዎ ገምገም ሩባ ዝበሃል እቲ ምዋሕዚ ማይ ዘለዎ ደብል ኩሉ ማንጉስ ክትከል ኣለዎ ማንጉስ ኣዝዩ ጠቃሚ ወላ ንክትበልዖ ምቁር ንኣብ ኣካላትካ ፅቡቅ ቫይታሚን ዘለዎ እዩ ኣዝዩ ኣገዳሲ እዩ ዝብላኒ ኣዝዩ ኣብ ሃገርና ክሳብ ሕጂ ብዙሕ ተፈላጥነት የብሉን ግን ክህልዎ ክኽእል ኣለዎ ሃገርና ካ ዳርጋ ካብተን ማንጉስ ዝፍርየለን ቦታታት እያ ቦታ እያ ክዝርጋሕ ኣለዎ ግን ሕጂ ምዝርጋሕ ኣለ ሕጂ ሕጂ ዝሓን እዮም ዘርኢ ኩሉ ሰብ እዩ ዝወስድ ዘሎ ዝሪኦ ዘሎ ከዓነ ካብዚ ኣካባቢ መፅኡ ብዙሓት እዮም ዝሓረሶት እዮም ዝወስዱ ዘለዉ ብጣዕሚ ደስ ዝብለካ እዩ ሕጂ ድሓን ብሕጂ ክዝርጋሕ እዩ ዝርጋሕ ከዓ ኣሎ ካብኡ ንላዕሊ ከዓ ክዝርጋሕ ተስፋ ንገብር ማለት እዩ
1: ለናስቡ ኣካናት ባኸስስ ሓረስቶት እንደይ ሸትብሉ ምስል ምህኒን ውዛረት ሓርስ ምን ቅሩብ እግልሽ ቀወልት ጋመው ላዝምቱ ብልኣሳሴ ለሓረስቶት እታይ ኣካን ግልሽ ተሎ ወለኣካናት ምጅንስ ኣው ኖዕ ማንጉስ ከምናስቡ እቲ ዕልም ለኣተንከበት ሓብሪ ግል ርከቦ ሰድዮም
0: ኩሉ ግዜ ንተኽሊ እንታይ ይሰማምዓ ኣቐዲምካ ቅድሚ ምዝረአ ኣበይ ተዓቢ እንታይ ኩነታት ኣየር ኩነታት ኣየር ተምፕሬቸር ከተፅንዕ ክትክእል ኣለካ ኩሉ ግዜ ማንጉስ ኣብ ከምሳ ንሕራይ ዘርካ ኣይትፈርን እዩ ኣይትበካን ያፍረ ሕጂ እስኻ ኣበይናይ ኩነታት ኣበይናይ ተምፕሬቸር ይኻስባ ሕጂ ኣበይናይ ኣብ ሙቀት ዘለዎ ተምፕሬቸር እዩ ሕጂ ኩሉ ግዜ ኣብ ሙቀት ዘለዎ ተምፕሬቸር እዩ ማለት እዩ ኣብቲ ወይነ ደጋዊ ድብለወቲ ኣዝዩ ሃሩ እንተኮይኑ ብዙሕ ተመራፂ ኣይክኸውን እዩ ማለት እዩ ሕጂ ኣብቲ ማእከላይ ቦታ ዘለዎ ከም በዓል እዚ እዚ ናይ ዕላ በልዕዲልካ እዚ ሓሙንማኖ ከረን ዘሎ ከባቢ እዚ ካባና ዝደሎ ሕጂ እዚ ዝደሎ ሩባታት ብምሉኡ ፅቡቅ ናይ ፍሬታት ወይብፍላይ ካብ ማንጉስ ዝፈርየሉ ከባቢ እዩ ሕጂ ከተፅንዕ ክትክእል ኣለካ ኩሉ ግዜ ተምፕሬቸር ኩሉ ግዜ ንተኽሊ ወሳኒት እያ

እግል ሸቲል ማንጉስ ለና ሰብ ኣካናት ቡ ንትሃገፀናሕና ሓለት ጀው ናይ ለኣካናት ሄነ ሰኒ ምህመታ እቲ ኤርትርያ ማንጉስ እቲ ኣራዲ ሕፉን ክንበቅል ርያም ህሌና ኣራዲ ሕፉን ለልትበሃልማ እግል ትፈሰር ቡ ከም ቅያስ ዝላም ሓፋነት የባስ ርጡበት ጠላለት ጨበል ባልዒን ወለመስሉ እቲ ዕጨይ ማንጉስ ተእሲር ለትወ

0: ዝተወደ ኖዕ ሓለት ጆው ሃሌት ሰበትሊ ሓለት ጆው ናይ ለኣካናት ማ ኣብ ዕልም እግልቲ ትፈረግ ወጅብ
1: ንሕና እቲ ማእከላይ ቦታ ስለ ዘለና ንሕና እዚ ፀገም የለና ለበረት ዝኾነ እዚ ናይ ፍሬታት ንብሎ ክፍላይ ማንጉስ ከም ድሌት እዩ ፅቡቅ እዩ ዝፈሪ ፅቡቅ እዩ ዝሰማምዖ ማለት እዩ ንሕና ሽግር የብልናን ኣብ ዝኾነ ወቅቲ ንዘርኢ ንኽእል ንተክል ንኽእል ይፈሪ ይኽእል ማለት እዩ
0: ዕዉት ፈርያት ማንጎስ እግልለሃለ ለሸትል እወግም እንደይገቢ እብ ዕልም ምስል ሓለት ጆው ናይ ለባካት እንደትራግል ትሸተል ወጅብ ልዕጨት እሙር ቅያስ ጣቐት ፀሓይ እሙር ቅያስ ዝላም ወለጨበልማ ሽብህ ሸምሸም ኣው ድርስስ ወለመስሉ ላትሓዝያ ለይትረሸደት ትርበት ወለውል ድቁብ ፈርያት ማንጎስ እግልኣትሓውን ቀድር
2: ሽትለቱ ንፍሬታት ተግለስ ሸትል ንግለስ ዘሪ ውትእሰትያ ያዕኒ ምንዋይ ከማን ትርእያ ትራዕያ ማይ ጥሰትያ ስክ ሓምስት ሰነት ሓቁ ሓምስት ሰነት ፍረት ኣሂበካ ማሻ ላ ከማን ሸዓብ ዓግብ ምንውቱ ንሰላሃላ ፍርያትናይ ዞባዕን ሰባ ማሻ ላ ያ ብዙሕ እንተ ትርዮ ምን ዒ ድበርዒ እንተ ሰብ ከስካ ዝረቐት ማሻ ላ ትባረካላ ያ ንፍርያት ንልእተ ግል ሙሉእ ደውለት ለሂብ ሙሉእ ደውለት ማሻ ላ ትበልዕ ምንሃልየቶ
0: ሓለት ጆው ሙናስበት እግለፋኬት ክም ትጥዕም ባልዒን ለይ ኣለባ ወእተይ ሙናስብ እግልታብ ክምሰልቀድር ድራሳት ዝሓብር ሰበትሊ ማንጉስ እግል ንሽተል ዶልና ሓዘ ሓለት ጆው ባገንሕ ምን ምህኒን ሓብረ ካፌት ግን ንርከብና
3: ሰብ ጀራዲን ናይ መንጉስ ሓተ ክምሰል ፊሽ ኣሚና ኣሲድ ማፅልዕላ ናይ ዓሳ ሽፍር ናይ ማይ በለቱ እግሉ ንሳዕድዎ ማዓና ዶል መፂእ እግሉ ንሂቦም ካልእ ምህኒ ልና ኣቡካሽ ሽፍር በለቱ ናደርስ ኣዎ ልትሄቦ በለቱ ነሶም ሃላ መንገብር ሄቦ ይ መንገብ ሓርስዎትና ነሶም ክምሰል ሸቁ ንደውደና ደራሰት ንሂብ ወታውዒት ንሂብ በለቱ ካልእ ምህ ምሰል ሕማማት ለልትኣሳሰር ሕማማት ወመራቀበ ትገብእ እግሎም ወሓርስዎት ምህኒ ምስላ ሰብ ማቕደረት ናይ ውዛረት ሓርስ ምስና እንደገብኦ ሂኒ ዝያዳ ናይ ኤክስቴንሽን ሰበትና ሂንታይ ሕሳብ ናይና ወናዮም እቶም ለልብሉ ናቱ ውሕና ሎምብሉ ደርጌት ናይ ፍገሪ ስኒት ክንበፅሖም ወደ
0: ቀድየት ዓዳጋ ማንጉስ ሸክል ንዛም ምግል ተፅበጥ ምህምቱ ለበዝሓ ፈርያት ማንጉስ እታ ባካቱ እተልሃላ ዓዳጋታት ልዘበ ለፈርያት እቲ ኩሉ ኣምዳር ኤርትርያ እግል ልብፃሕ እርድየት ጣፍሐት ታትሓዝ እዩ
1: ሓንቲ ማንጉስ ብሕስር ዝበለ ሓደ ተጠቃምነት ኣለዋ ክትብል እንተኮይንካ ብብዝሒ ክመፅእ ኣለዎ ብብዝ ኩሉ ሰብ ክገዝኦ እንተኮይኑ ከዓ ክሓስረሉ ክኽእል ኣለዎ ስለዚ ኩሉ እንተፍርዩ ከምቲ ኩሉ ነገር ቁርብ ሕስር ክብለሎ እቲ ሰብ ከዓ ተጠቃምነት ብብዝሒ ይጠቅም ማለት እዩ ይጥቀም ማለት እዩ ስለዚ ኣነ ኣይመፀናሎ ዕዳጋታትና ማንጉስ ብዙሕ ኣይመፀናሎ ዕዳጋታትና ክመፅእ ክኽእል ኣለዎ ክሓስር ናብ ሓንቲ ዕዳጋት ልዕሊ 25 30 ትበላ እተኮይንካ ውዕ የላን ማለት እኳ እዩ የላን 30 ያደላ የላን ስለዚ ኣይመፀና ኣሎ ኣይፈረየን ኣሎ
0: ፈዋክህ ማንጉስ ከም በሽላ ኣብ ጠቢዐቱ ግል ወቅት ሬም ግል ትከረ ይቀድርኒ ለፈርያት ከም ተኣከባ እንደይኸርብ ኣብ እንደት ዓሸጋ መደት ርያም ለፀኒሕቱ ናይ ስንዓት በኽት እግል ርከብ ሰኒቱ እቲ ኤርትርያ ኩሉ ለእት ደካኪን እስብዳልያት መውገፍ ኣተቡሳት ወብዕድ ኣካናት ላሃላ ዓሳይር መንጋ ምንጓረ ድወል ብሰርፍ ካርጅ ለመፅእቱ እሊ ምንካርጅ ለለእቲ ዓሳይር ማንጉስ ሰሩ ወቅቱ ዝሓልፋ ወእግረይ ሞቅት ለለትኸዘን ሰበቱ እቲ ገበይ እቲ እንቱ ኸርብ ወእቲ ዓፍት መጅተማዕ መደረ ትሰብብ
3: ፍርያት ናይና ናይ እለ መደርያት ንሪአና መንገቢ ምን እላ ሕና ለንህቦ ምስካ ከረን ንኣተ ምን ከረን ላኪን ምስ ኩሉ ዞባታት ናና ክምበሰል በፅሕ ገብእ በለቱ ዞባታትና ኩሉ ዘካፍል ላኪን ሕ ዝያደ ላኪን ከረን ንህይ በለቱ ከረን ክምሰል ናፃግቡ ንወደ ሓቆሁ ላኪን ኣስክ ዞባ ማእከል ጋሽ ባርካ ሰሜናዊ ቀይ ባሕሪ ኣስክ ክምሰል በፅሕ እንታይ ገብእ በለቱ

0: ኤርትራ እቲ ዓማር ማንጉስ ላሃላ ተሓድያት ኣእምሮት እግል ዓቦቱ ሴድያ ይሰበቱ ለተሓዲ ብሓትሓቲ ኣእምሮት ምህምጋር ገቢ እግልሚ ሓል እግል ትባስር ሰበት ሰደ እቲ ኤርትራ ብዙሕ ፈርያት እግል ለሃብ ለቀድር ኣጅናስ ሸትል ማንጉስ እብ ቀሊሉ ኢሉ ትረከብኒ ሕዳን ማይ መሃላ እቲ ጋብሆት ባልዒን ወመት ነፍዖት ኣድውየት ሙናስብ ላሃላ ፋህማ ክማ ትትሓዝ ዘይኮን እቲ ገበይ ከዘኖት ወመራዓይት ለፈርያት ሓቆ እተይ ላሃላ ፋህማ ግልዕ በወጅብ
1: ፍረል ትፈናት ሓተ ሰነት ጉሩ ንፈሬ ሓተ ሰነት ሕኒ ሑት ለፈረል ሃላ እግል መሰል ዮም ዓመት ርእና ኹም ንገቢ ፍረናዩ ጉሩም ፃብጥ ዓላ ዕምባባባ ዳዕላ ትዋርሒ ሓምስ ለመፀት ዝላም ላኪን በረት ሰበት ዓለ ዲባ ለፍረል ኣበዝሕ ክምሰለ ትከረገብ ኣበለቱ ሰበትሉ ዮም ዓመት ለፍረ ምና ናይ ደዓሙ ሕውድ ሃለ ኣው ደዓማ ብዙሕ ይዕላኒ ላኪን ሄን ዮም ዓመት ንፃበሩ ዓነ ፍረ እባል ዓላ ዝላም ናይ በረት ሸር ሓምስተ ዘልመት እባ ህንታ ፍሬና ዮም ዓመት ሕውድ ትህትሉ ንርኢ ኣለና ሰነት ዮም ዓመት ልኮ እቲ ልምሓዝ ሰኒ ወለዋዳ ምግ ሓተ ሰነት ዝሓምቕ ሓተ ላኪን ግሩ ንፈርሕ
0: ዓዳጋሁ ወእንትሻሩ

0: እምበል እሊማ ውዛረት ሓርስ ሓረስቶት ማሓበር ግልእስሶ ግልትስ ድዮም ሸበከት ዓዳጋ ማንጎ ዝተእሰሶት ገበይ እግልታት ፍሕግሎም ደሩሪቱ ብክሰልፈት ወምህኒይን እግልቲ ኣዳለየማ ዶራ እግልቲ ውደ ምህምቱ
1: ውዛረት ሓርስ ጀሚዓት ዓለት ግና ጀሚዓት ወደው እርሻዳት ሃይቦና ናይ ደሪስ ናይ ሽፍር ናይ ኣዘራርኣ ኣዛ ከማ ሙጂድናይ ነፍሳሬ ብዙሕ መሳዕዳት ተለየት ቁዱም ቀማን ካር ዓረባት ናይ ደገፊ መሳርሒ ናይ ጀርዲን ሃይቡና ኣሎ ላኪን ኣዘ ከም ሰነት ምና ሃይባምና ለው ላኪን እርሻዳት ኣስተምር ሃለየ ለተዕሊም ተውጅህ ሸቃ ኣለ
2: ምስሊ ሕሻ ክስታይ ዝፀቕጠሎም ማለት እዩ ክዝርግሕዎ ከም ዘለዎም ምኒስትሪ ሕርሻ ኩሉ ፍልጦ ስለ ዘለዎም ናይ ምዝራእን ምትካልን ኩሉ ከኣቲ መሳለጥያታት ስለ ዘለዎም ንሶም እዮም ክዝርግሕዎ ታካ ምስቲ ሓረስታይ ምስቲ በዓል ጀርዲን ካ ንሶም እዮም ርክብ ዘለዎም እጀሳቶም ካባና ዝመፁ ናቶም ሚኒስትሪ ሕርሻ ከይዶም ፈልሲ ካብኦም ገዚኦም ድዮም ብነፃዲ ዝወሃቦም ከይዶም

0: ክረኽቡ ክእል ኣለዉ ማለት እዩ።
1: ከም ክፋል ናይ እሊ ኣብ ወዛረት ሓርስ ወሰብ ሽርከታ እቲ ዓማር ማንጉስ ገቢእ ለፃን ሓጀር ቤታት እቲ ኣቕሊም ዓንሰባ መሽሩዔላ በርዕድ እብዕል ማየት ገበይለዳላ ሓደ 2,000 ሸትል ማንጉስ እቲ ሙዴርያት ሃበሮ ሓመልማሎ ኤላ በርዕድ ገለ ብወሓልሓል ግላለ ነብሩ ሓረስቶት ትወዝዓ እሊ ጀህድሊ እምባተቱ ሓረስቶት ማ ምን እሊ ወዛረት ሓርስ ተወድየልህለ ጅህድ እግል ትነፍዖ እግል ልትናየቶ ለእስትህል
0: ማንጉስ ክተክል ብዙሕ ኣብ ሓንቲ ጀርዲንካ ኖርማ ዝገብሮ ሰብ እዩ ነዛ ገረብ ክተኽላ ጉድጓድ ትኩዕተላ ንሳኻ ልክዕ ጉድጓድ ኢኻ ተዳለወላ እዛ ጉድጓድ ኣዳሊኻ ኣብ ኣንድሕር ይነት ፈልሲ ቐሚጥካ ፀጉም ዝበሃል ይብልካ ንሳ ዘይፈልጣ

0: ንፍርያት ክበካ ከዓ ከምዝብለካ ዘለኹ ባራይቲ ዝፈላለየ ወላ ንቲ ካብ ሓሙሽተ ዓመት ንድሕሪት ፍረ እንዳብዓብቲ መጀመርያ ዓመት ቁር ጉድ ኢሉ ብልኸውን እምበር ከከምቲ ዕቤቱ ማለት ከከምቲ ዝሕዝቦ ዘሎ ጨናፍር እንዳፈረየ እዩ ዝኸይድ። ልክዕ ካብ ሓሙሽተ ሽዱሽተ ዓመት ዘሎ ሸውዓተ ዓመት ዘሎ ጀሚሩ ከከምቲ ዕቤቱ ሕጂ እንዳፍረፍረ እንዳሃበካ ዝኸይድ ምስ ዓብት ብዙሕ ፍረ ክትበካ እያ እታ ንእሽተይ ከለካ ውሕድ ፍረ ትበካ ትኸውን ግን ግዜ ወስድኒ ድሓን ፀገም ዘብለዎ ኣይኮነን ምስ ዓበየ ሕጂ ፀገም ዘለዎ ኣይኮነን ሓንቲ ስስኻ ተበግሶ ጥራሕ
1: ዓማር ፈዋክህት ኤርትርያ ኣብ ዓመት ምንነብሮም ውነት ወኬን እቲ እቕትሳድ ዶር እንደወዳ መናበረት ብሩር ግለእ ስነ ብክትዓብለ ብመጃልቱ ኣብ ደረጀት ወጠንማ እደማነት ነብራ ተረት ዓባይ እግለ እግደቀድር ርእየት ዋድሕት ለባሰዳይት ውዛረት ሓርስ ወሰብ ሽርከታ እቲ መዓል ዋዕለት ምንገቢ ዘበናይ ኣግቦይ ዓማር ተኣታታ ምንገቢ እቲ ብንየት ትሕትየት ክስአት ረእስማል ገብአት ምንገቢ ኤርትርያ እግል ጠለባት ዓድልየጣ እንደ ገቢ እቲ ተስዲርማ እግል ትትዓደት ቀድር

0: እዚ ናይ ዒላ በርዒ ትብሎ ዘለና ንሕና ሕጂ ሲ ኣብ ሓሙሳን ገለን ስተት ኣብ ሓምሳን ሽዱሽተን ሸውዓተን ስጋዕ ሸሞንተን ዘሎ ዝተተኽለ እዩ ክሳብ ሕጂ ካብኡ ንኣር ኣለና ስገሳብ ሕጂ ጉድሎ ፍረ የብልና በቃ ፅቡቅ ንኣር ኣለና ምክንኻ እንታይ ሒ ዘድልየካ ንዓኻ ልዕሉ እንተተኻኒ ምክ ልዕሉ ይኽበካ ወላንቲ ፀገም የብሉን እዚ ሞቕልካ ክሳዕቲ ብሂወት ዘለካ ውሉድ ወለዶኻ ስጋዕ ውሉድ ወለዶኻ ንኻ ማለት እናብረካ ካብ ወለዶና ወለዶ ኣ ተሓልፍ እጂ ፀገም ዝበሃል የብልካ ነታ ምዕበያ ጥርሓ ነታ ተወጉሳካ ጥርሓ ፀገም ዘለዋ እምበር ኣነ በዓል ጀርዲን ክጥቀም ኣለዎ ባህሊት ኣነ ኩሉ ግዜ ንብል ያኻ መጀርዲን እንታይ ሃሊካ ዝኾነ ሰብ ኣብታ ግራቱ እንተወሓደት ወላ ክልተ ሰለስተ ክህሉ ኣለዎን ንሰን ዕዱ እየን ዝሽፍናሉ ወፃእ ዝበሃል የብሉኒ መሸፈኒ ዕዳ እያ ከዓ ዕዳ ኣብትኾነ ዕዳ ዝዓደዮ መሸፈኒ ዕዳ ኮኑ መርከ ወፃኢ ዝበሃል የለኒ ማለት እዩ
1: ዓማር ፈዋክህ ኣተላላይ እባ ለባ ገበይ እብ እዳረት ዕልም ፀበጠት መንገቢ ሄኒ ለህደፍ እግሊ ትሓቀቅ ክቡድ ይኮን ሰበቡ ኤርትርያ ምና እት ምፍጋር ፀሓይ ኣፍሪቃ ዝህለያ እብ ማንጉስ ለልት ኣመራድወል እግል ዓማር ማንጉስ ልግባእ ወብዕድ ጅንስ ፈዋክህ እብ ኣውለውየት ለትትገናሕ ደውለ ሰበታ እምበል እሊማ ዓማር ፈዋክህ ዘበናይ ሸክላ ፀብጠት ወዓቤት መንገቢ ጠለብ ፈርያታ እቲ ዓዳጋታት ድወል ምፍጋር ፀሓይ ባህለት ድወል ዓረብ ኣካን ዓባይ እግል ተህለእሉ ክምሰል ቀድር ወመደ ጠልያን ማስክ ድወል ዓረብ ወኤሮጳ ፈርያት ፈዋክህ ትቀድም ላዕለት ደውለት ክምሰልታ ታሪክ እንዳሓናፈልና ኣምርና መንገቢ እብ ዓመት ዓማር ፈዋክህ ወፍንቱይ እተይ ማንጉስ እቲ እቕትሳድ ኤርትርያ ገር ዘህቡ እግል ኣትመም ክምሰል ቀድር ሸክ ኣለውኒ

0: ዓርብ ማለት እዩ። ስለዚ እቲ ፀሓይ ትበርቀሉ መኣዝን እቲ ፀሓይ ትዓርበሉ መኣዝን እንድሕር ፈሊጥና ንክልቲኦም ነናቶም ስያመ ኣለዎም ኣንፃር ናቶም ወይ ድማ በቲ ካልእ ሸነክናቶም ዘለዉ ከዓ ነናቶም ስያመ ኣለዎም። እስኪ ብሓባር ንርአ ኣንጊህና ተንሲእና ናብ ፀሓይ እትበርቀሉ ኣንፈት ጠሚትና እንድሕር ክልተ የእዳውና ዘርጊሕና ኩሉ ግዜ እንታይ ሂበና? እቲ ፀሓይ ትበርቀሉ ዘላ ኣንፈት እሱ ምብራቅ ክኾን ከሎ እቲ ፀሓይ ትዓርበሉ ዘላ ኣንፈት ከዓኒ ምዕራብ ይኸውን ኣሎ ማለት እዩ። እዚ ተማሃራይ ንርአዩ ንጎ ተስኡ በርሱኡ ተሰኪሙ ንቤት ትምህርቱ ክብገስ እናበሉ ከሎ ፀሓይ ትበርቀላ ማእዝን ናብኡ ጠሚቱ ክልተ እዳዊ ዘርጊሕ ኣሎ። ስለዚ እዚ ፀሓይ ትበርቀሉ ዘላ ኣንፈት እዚ ምብራቅ እዩ ይኸውን ኣሎ ማለት እዩ። እዚ ምብራቅ ክኾን ኣሎ ማለት እዩ። እዚ ፀሓይ ትዓርበሉ ወይ ድማ ብድሕሪኡ ዘሎ ከዓኒ ምዕራብ ክኸውን ኣሎ ማለት እዩ። ምዕራብ ይኸውን ኣሎ ማለት እዩ። ስለዚ ተሪፎምና ዘለዉ መን እዮም? ሰሜንን ደቡብን ድዩ? ፅቡቅ ሰሜንን ደቡብ ስለ ዝኾኑ እዚ በዚ ዘሎ ኣንፈት ሰሜን ይኾን እውን ኣሎ፣ እዚ ብየማን ዘሎ ከዓኒ ደቡብ ይኸውን ኣሎ ማለት እዩ። ስለዚ ንጎ ተንሲእና ናብቲ ፀሓይ ተበርቀሉ መኣዝን ጠሚትና ክልቲኡ እዳውና እንድሕር ዘርጊሕና እቲ ፀሓይ ተበርቀሉ ዘላ መኣዝን ምብራቅ ክበሃል ከሎ እቲ ፀሓይ ተዓርበሉ ዘላ መኣዝን ከዓ ምዕራብ ወይ ድማ ብድሕሬና ዘሎ ማለት እዩ። ብቅድሜና ዘሎ ምብራቅ እዩ፣ ብድሕሬና ዘሎ ከዓ ምዕራብ እዩ። ወላ ትስማት እንድሕር ኣስተማቂርኩም ሞ ፀሓይ ትበርቀሉ ንብላ ኣለና ምሽ እቲ መኣዝ እንታይ ይበሃል? ምብራቅ ትበርቕ፣ ምብራቅ ምብራቅ ትበርቕ ኣላ ንብላ ኣለና ማለት እዩ። እቲ ፀሓይ ተዓርበሉ ዘላ ከዓኒ ምዕራብ ንብሎ ኣለና፣ ተዓርበሉ ምዕራብ ንብሎ ኣለና ማለት እዩ። ሽዑ በዚ ፀጋማይ ወገና ዘሎ ከዓኒ ሰሜን ክኾን ከሎ ብየማናይ ወገና ዘሎ ከዓኒ ደቡብ ይኸውን ኣሎ ማለት እዩ። በዚ መንገዲ ጌርና ከዓኒ ነቲ መኣዝናትና ክንፈልጥ ንኽእል ማለት እዩ። ፍትዋት ማሮ ብዘይካዞም ኣርባዕተ ዓበይቲ መኣዝናት ዓለም ኢልናዮም ዘለና ኸ ካልኦት መኣዝናት ዓለም ኣለውና ዶ? እስኪ ቁርብ ሕስብ ብሉ። ብጀካ ምብራቅ፣ ምዕራብ፣ ሰሜን፣ ደቡብ ብጀካ እዚኦም ኣለውና ዶ? ካልኦት ብርግፅ ኣለውና። ንሳቶም ከዓ እንታይ እዮም? ኣርባዕተ መኣዝናት ኮይኖም ሰሜናዊ ምብራቅ፣ ደቡባዊ ምብራቅ፣ ሰሜናዊ ምዕራብ፣ ደቡባዊ ምዕራብ ይበሃሉ። እዚኦም ከ እንታይ ተባሂሎም ይፍለጡ ማለት እዩ? ንኣሽቱ መኣዝናት ዓለም ተባሂሎም ይፍለጡ ማለት እዩ። እዚኦም ከ ኣበይ እዮም ዝርከቡ እንዳሕሪ ኢልና እዚኣ እንዳሕሪ ኮይናታ ሰሜን፣ ምብራቅ፣ ምዕራብ፣ ደቡብ ኢልና እንዳሕሪ እዚኦም ጌርናዮም ኣለና እቶም ኣርባዕተ ንኣሽቱ መኣዝናት ዓለም ዝበሃሉ ከዓ ኣብ መንጎ ሰሜንን ደቡብን ምብራቅን ምዕራብን ይርከቡ ንብላ ኣለና ማለት እዩ። ኣብ መንጎ ሰሜንን ምብራቅን ዝርከብ መኣዝን ሰሜናዊ ምብራቅ ይበሃል ማለት እዩ። ሓን ኣብዛ ስእሊ ክሪኢኩም እየ። ኣብ መንጎ ሰሜንን ምብራቅን ዝርከብ መኣዝን ሰሜናዊ ምብራቅ ይበሃል። ኣብ መንጎ ሰሜንን ምዕራብን ዝርከብ መኣዝን ከዓ ሰሜናዊ ምዕራብ ተባሂሉ ይፍለጥ ማለት እዩ። በዚ ሓደ ድሕር ከና ከዓ ኣብ መንጎ ደቡብን ምብራቅን ዝርከብ ደቡባዊ ምብራቅ እዩ። ኣብ መንጎ ደቡብን ምዕራብን ዝርከብ ከዓኒ ደቡባዊ ምዕራብ እዩ። ሓራይ እስኪ ፍትዋ ተምሃሮ እስኪ ክልተ ኣብ ዝሓለፈ ትምህርትና ኣብቲ ምዕራፍ ሓደን ምዕራፍ ክልተን ምሳይ ዝነበሩ ተምሃሮ ዝክረቦም ዲኹም ብዛዕባ መኣዝን እስኪ ሓፃር ግጥሚ ሒዞምልኩም መፂኦም ኣለዎ ቅድሞ ንዕኦም ስምዖ ሽዑ ብሓንሳብ ናባይ ክትምለሱ ኢኹም መደምደምታ ክገብረልኩም እየ ማለት እዩ።
1: መኣዝን መኣዝን ሓባሪ ናይ ኣንፈት ዘርእና መንገድና ብየን ከም ዝኸይድ
2: ብሶላን ፀሓይን ሓበርቲ መኣዝን መዃነ መማባዕለን እቶም ክልተን ቀንደን
1: ምብራቅ፣ ምዕራብ፣ ደቡብ፣ ሰሜን ኣርባዕተ ዓበይቲ መኣዝናት እየን።
2: ኣርባዕተ እውን ኣለዋ ንኣሽቱ መኣዝን ልክዕ ዘርአና ኣብ መንጎ ኣብትን ኣብትን
1: ኣይ ሰሜን ኣይ ምብራቅ ሰሜናዊ ምብራቅ
2: ኣይ ሰሜን ኣይ ምዕራብ ሰሜናዊ ምዕራብ
1: ኣይ ደቡብ ኣይ ምብራቅ ደቡባዊ ምብራቅ
2: ኣይ ደቡብ ኣይ ምዕራብ ደቡባዊ ምዕራብ።
0: መፍትዋ ተምሃሮ ነታ ግጥሚ ከመይ ርሕኩማ? ፅቡቅት ዶ? ብራቦታት። ስለዚ ብከምኡ ወይ ድማ ብሕፅር ዝበለ ኣገባብ ከዓ ግጥሚ ገይሮም ከዓኒ ተማሃሪት ሰሚራን ቢላልን ነቲ እዞም ኣርባዕተ ዓበይቲ መኣዝናት ዓለምን ኣርባዕተ ንኣሽቱ መኣዝናት ዓለምን ኣፍሊጦምልና ወይ ድማ መሊሶም ፅቡቅ ገይሮም ገሊፆምልና ኣለዎ ሞ ክንቅፅል ሕጂ ሓራይ ናብ መደምደምታ ክንኣት ኢና ፍትዋ ተምሃሮ እቲ ዝማዕበለን

ዝበለፀን ኣመለኻኽታ ኣንፈት መኣዝናት ዓለም ብምጥቃም እዩ ኢልና ኣለና። እቲ ዝማዕበለን ዝበለፀን ኣመለኻኽታ ኣንፈት መኣዝናት ዓለም ብምጥቃም እዩ ኢልና ኣለና። ፅቡቅ ሕራይ መን እዮም ከቶም መኣዝናት ዓለም ንብሎም ኢልና? ቀዳማይ ሰሜን ኢልና፣ ደቡብ ኢልና፣ ምብራቕን ምዕራብን። እዚኦም እንታይ ተባሂሎም ፍለጡ? ዓበይቲ መኣዝናት ዓለም ተባሂሎም ፍለጡ ኢልና። ብጀካ እዞም መኣዝናት ዓለም ዝበሃሉ ከዓ ብሓበርቲ ይቕሬታ እዞም መኣዝናት ዓለም ዝበሃሉ ከዓ ብሓበርቲ መኣዝናት ኢና ንረኽቦም። እሶም ከመነመን ኢልናዮም? ሓበርቲ መኣዝናት ከመነመን ኢልናዮም? ፀሓይን ብሶላን ኢልናዮም። ንብሶላ ድሓን ከመይ ጌርና ብሶላ ትጥቂምና መኣዝን ዓለምና ንረክብ ኣብ ዝመፅእ ክላስና ክንምሃር ኢና። ሎሚ ሓንቲ ግን ከመይ ጌርና እዛ ባህርያዊት ተፈጥሮና ዝኾነት ፀሓይ ተጠቂምናስ መኣዝና ንፈልጥ ከዓኒ ክንሪኦ ፀሒሕና ኣለና። ንሱ ከእታ እዩ ንጎህ ተሲእና ናብቲ ፀሓይ ትበርቀሉ ኣንፈት ጠሚትና ክልቲኡ ዳውና ተዘርጊሕና እቲ ፀሓይ ትበርቀሉ ዘሎ ኣንፈት ምብራቅ ይበሃል። እቲ ብድሕሪና ወይ ድማ ፀሓይ ትዓርበሉ ዘለካ ምዕራብ ይበሃል። ብፀጋምና ዘሎ ሰሜን፣ ብየማንና ዘሎ ከዓ ደቡብ ከም ዝበሃልና ሪኢና ነርና። ብዘይካ ዞም ኣርባዕተ ዓበይቲ መኣዝናት ዓለም ብሎም ማለት ሰሜን፣ ደቡብ፣ ምብራቅን ምዕራብን ካልኦት መኣዝናት እውን ኣለውና ኢላ ነርና። እሶም ከዓ ደቡባዊ ምዕራብ፣ ደቡባዊ ምብራቅ፣ ሰሜናዊ ምዕራብ፣ ሰሜናዊ ምብራቅ ተባሂሎም ኣርባዕተ ዝኾኑ ንኣሽቱ መኣዝናት እዮም። ልክዕ ከምቲ ስሞም ዝሕብሩ ከዓኒ ንኣሽቱ መኣዝናት ዓለም ተባሂሎም ከዓ ይፍለጡ ማለት እዩ። ስለዚ እዚ ነርና ኢሎም ትሕስና ብግቡእ ተረዲእኩምንን ኣይተረዳእኩምንን ከዓኒ ዕዮ ገዛ ክቦኩም እየ እሞ ናይ ሎም ትምህርትና እዚ ክትከታተሎ ፅናሕኩም እዩ ነይሩ ፍትዋት ተምሃሮ። ብግቡእ ተረዲእኩምን ዲኹም ኣይተረዳእኩምን ንምፍታሽ ግን ዕዮ ገዛ ክቦኩም እየ። ዕዮ ገዛ እዚ ከዓ ምስ ብፀትኩም ይህን ይሄ እናተባሃልኩም ሰሪሕኩምሞ ኣብቲ መፅእ ክላስና ከዓ መእረምታ ክንገብረሉ ኢና ማለት እዩ። ናብቲ ዕዮ ከብለኩም እየ ሕቶ ቁፅሪ ሓደ ንርኢ። ዕዮ ገዛና ሕቶ ቁፅሪ ሓደ መኣዝናት ናይ ቦታታት ንምፍላጥ እንታይ ንጥቀም? ሕቶ ቁፅሪ ሓደ መኣዝናት ናይ ቦታታት ንምፍላጥ እንታይ ንጥቀም ንብል ኣለና። ካልአይቲ ድማ ዓበይቲ መኣዝናት ዓለም ዝበሃሉ መነመን እዮም? ዓበይቲ መኣዝናት ዓለም ዝበሃሉ መነመን እዮም? ሕቶ ቁፅሪ ሰለስተ ኣብ መንጎ ደቡብን ምዕራብን ዝርከብ መኣዝን ከ መን ይበሃል? ደግማ ሕቶ ቁፅሪ ሰለስተ ኣብ መንጎ ደቡብን ምዕራብን ዝርከብ መኣዝን መን ይበሃል? ፍትዋ ተምሃሮ እዘን ሰለስተ እዚኦን ሕቶ ብግቡእ ሰሪሕኩምመን ኣብ ድመፅእ ትምህርትና ይራኽበና። ክሳብ ሽዑ ግን ሰናይ ናይ መፅናዕትን ናይ ምዝንጋዕን ግዜ ይግበረልኩም። ቻው ፍትዋት ተምሃሮ።

0: መደብ ካብ ንጥፈታት ኣብያተ ትምህርቲ
1: እዚ መደብ እዚ ብሚኒስትር ትምህርቲ ዝዳሎ
0: ንባህላዊ፣ ስፖርታዊ፣ ስነ ጥበባዊ ምህዞን ሰንዓን
1: ብሓፈሻ ንመሃዝነትን ፈጠራውነትን ተምሃሮ ዘበራብርን
0: ውሽጣዊ ዓቕሞም ንምብርባር ባይታ ዘጠጥሕን
1: ብኩለን ኣብያተ ትምህርቲ ሃገርና ዝካየድ
0: ትምህርታዊ መደብ እዩ።
2: ሰላም ሰላም ክቡራት ተዓዘብቲ፣ መደብ ካብ ንጥፈታት ኣብያተ ትምህርቲ ከመይ ቀኒኹም? ናይ ሎሚ ትሕዝቶ መደብና ኣብ ጨንፈር ትምህርቲ ዞባ ጋሽባርካ ዝተካየደ ዝተፈላለየ ትምህርታዊ ንጥፈታት፣ እዚ ማለት ምህዞን ሰንዓን፣ ትምህርተ መዘና፣ ከምኡውን ባህላውን ስፖርታዊ ንጥፈታት ዝሓዘለ መደብ ናብኹም ከነብሎ ኢና። ክሳብ መወዳእታ መደብና ክትከታተሉና ብክብሪ እንዳዓደምኩም ሰናይ ምክትታል።
0: ክቡራት ተዓዘብቲ መደብና እዚ ትዕዘቦ ዘለኹም መደብ ተምሃሮ መባእታ ደረጃ ቤት ትምህርቲ ጎኘ ብወረቐት ብዕንቂ ዝኣመሰሉ ኣብ ከባቢኦም ክረኽቦም ብዝኽእሉ ብቕልል ዝበለ ነገራት ተጠቒሞም ንከባቢኦም ዝገልጽ ካብ ዝገብርዎ ናይ ኢደ ስራሓት ፍርያት እዩ።
3: ብመጀመርታ ምሉ ስመይ ኤርምያስ ተኽለ ይበሃል። ድመፀኸሉ ቤት ትምህርቲ ድማ ካብ ቤት ትምህርቲ ቢሻ ንዘባባርምቲ ማለት እዩ። ንሕጂ ሒዚ መፅኡ ዘለኹ ምህዞ ድማ ፋየር ዲቴክተር ፓወር ባንክ ካብሎምሱ ማለት እዩ።
0: እዚ ንዕዘቦ ዘለና መደብ ተምሃሮ በብዓቕሞም ከከም ዝምባል እዮም ዝተፈላለየ ንኣነባብራ ሕብረተሰብ ዝገልጽ ገለ ኢደ ስራሓት ገለ እውን ናይ ምምሃዝን ምስናዕን ዘለዎም ዝምባለ ብዓቕሞም ክባላሓት እውን ገለ ተበግሶታት ክወስዱን ዘርኢ መደብ እዩ። ተምሃራይ ቤት ትምህርቲ ብሻ ኤርምያስ ተኽላይ ድማ ፋየር ዲቴክተር ዝበላ መሳርሒት ማለት ፀሓያዊ ፀዓት ተጠቒምካ ከመይ ጌርካ ሓደ ሓይሊ ትሰርሕ ወይ ኤነርጂ ትፈጥር፣ በዚ ፀዓት እዚ ተጠቒምካ ድማ ብሓደጋ ሓዊ ክመፀና ካብ ዝኽእል ዕንወት ንኽንከላኸል ብሰንሰር ብኣጋ ክትሕብረና ወይ ክትነግረና እትኽእል መሳርሒት ናይ ምምሃዝ ፈተናን ተበግሶን ዝገብር ዘሎ
3: እዛ ፋየር ዲቴክተር ካብ ሓዊ ክመፀና ካብ ዝኽእል ሓደጋታት እየ ዝከላኸለልና። ብሓዊ ብዙሕ ሞት ከም ዝመፅእ ንፈለጥ ናክሎና ወላ ክሳዕ ሞት እውን ክስዕብ ይኽእል እዩ። ደስዋይ ነዛ ተማይ ዘለላ ድማ ሓዊ ምስ ረኸበት ዲቴክት ገራ ነቲ ሓዊ ኢንደፎም ኦፍ ኣላርም ገራ ትነግረካ ማለት እዩ። በዚ ኣላታ ትነግረካ ወይ ድማ ታ ኢንዲኬት ትገብረልካ ነገር ማለት እዩ። ሓዊ ምስ ረኸበት ዝኾነ ነገር ወይ ድማ ቶሜሎክልስ ሂት ምስ ረኸቡ ኤክስፓንድ እዮም ዝኾኑ። ደስዋይ ሰኻ ሂት ክትረክብ ከላ ኤክስፓንድ ትኾኑ ሞ ነቲ ሓደ ዘሎ ፊላመንት ወይ ድማ ነቲ ሓደ ዘሎ ዋየር ንዑ ምስተንክፈቱ ሂት ከም ዘሎ ወይ ድማ ሓዊ መፅእ ከም ዘሎ ትነግረካ ማለት እዩ። በዚያ ድማ ከም ዓይነት ኮላ ብሰንሰር ትነግረካ ኣላ ማለት እዩ። በዚ ናይ ከምዚ ሕጂ መፅእ ዘለዋ ስማርትፎንስ ናቶም ባትሪ ኦልሬዲ ደድ ዝኾነ ባትሪታት እዩ ነይሩ፣ ግን ኣኪበ ኣትስዩ ማለት እዩ ከምዝሰርሕ ገር እዮም። ግን ኣብዚ ከዓ ሪኒዋብል ሪሶርስ ኣለና ከመይ ጌርካ ካብ ፀሓያዊ ፀዓት ተጠቂምካ ሲ ሓይሊ ትሰርሕ ወይ ድማ ሓደ ፀዓት ተምፅእ ማለት እዩ። ክንፍትና ኣብዚኣ እታ ዝኾነ ዓይነት ስፒከር ክንጥቀም ንኽእል ኢና። ኣብዚኣ ግን ሜይንሊ እዛ ናይ ክሳይ ኣላርም ናይ ፋየር ኣላርም ኣንቲ ኣለዉ። በዚያ ከዓ እታ ናታ ሰርኪት ዲያግራም ማለት እዩ። እቲ ኢፌክት ናይ ሓዊ ክሳዕ ዝጠፍእ ኢንዲኬት ትገብረልካ። ኢፌክት ናይ ሓዊ ምስ ጠፍእ ከዓ ወረዲ ሰኻ ትጠፍእ ማለት እዩ። እዚያ ሒዘ
0: ክቡራት ተዓዘብቲ መደብና ሕጂ ድማ ኮንቲነንታል ድሪፍቲን ወይ ምፍልላይ ወይ ድማ ምፍንጫላት ክፍሊ ዓለምና እተርኢ መደብ ብተምሃራይ ቀሪባሃልኩም ኣላ። ቅድሚ ሙልዮናት ዓመታት መሬት ሓንቲ እያ ነይራ፣ ስማ ድማ ፓንጃ ተባሂላ ትፅዋዕ ነበረት። እዚ ከሊልዋ ዝርከብ ማያዊ ኣካል ድማ ፓንታላሳ ይበሃል ነይሩ። ድሕሪ ነዊሕ ዓመታት ግን መሬት በብቕሩብ ክትከፋፈል ጀሚራ።
4: መጀመርታ ስመይ ሳይሞን በረ ይበሃል። ተምሃራይ 11 ክፍሊ ቤት ትምህርቲ ዱታ ማለት እዩ። ኣረ እዚኣ ሎሚ ሒዚያ ቀሪበ ዘለኹ ኮንቲነንታል ድሪፍቲን ወይ ከዓ ምፍልላይ ናይ ክፍለ ዓለማት ተባሂላ ትፅዋዕ ኮይና፣ ቀደም መሬት ከም ዝፍለጥ ሓንቲ እያ ነራ ማለት እዩ። ሳይነስ ከም ዝብለና ሚሊዮናት ዓመት ሓንቲ እያ ነራ መሬት። እዚኣ ሓንቲ መሬት ድማ እንታይ ተባሂላ ትፅዋዕ ነራ? ፓንጃ ተባሂላ ትፅዋዕ ነራ። እዚ ከሊልዋ ዝርከብ ማያዊ ኣካል ድማ ፓንታዛ ተባሂሉ ይፅዋዕ ነይሩ ማለት እዩ። ኣራ ሽዑ መሬት በብቕሩብ ብምንቅጥቃጥ ምድሪ ማለት እዩ ኣብ ክትከፋፈል ጀሚራ። መጀመርታ ፕሮሰስ ክከፋፈል ከሎ ናብ ክልተ ተኻፊላ ሓደ ናብ ኖርደርን ሄምስፌር ክኸድ ከሎ ሓደ ከዓ ናብ ሳውዘርን ሄምስፌር ተፈላለዩ ማለት እዩ። እዚ ብምንታይ ተላየልና? ብሓያል ምኾነ ምንቅጥቃጥ ምድሪ ማለት እዩ። መሬት ጥዑ እዚኣ ኖርደርን ሄምስፌር ዘለዉ ላውሬጃ ተባሂሉ ዝፅዋዕ ኮይኑ ኣሜሪካን ኖርዝ ኣሜሪካን ኢሮፕ ፕላሽ ኤዥያ ማለት እዩ ኢሮዥያ ተባሂሉ ዝፅዋዕ ዘሎ ንዖ ዝሓዘት እያ ማለት እዩ። እዛ ሳውዘርን ሄምስፌር ዝነበረት ድማ ጎንድዋላና እትበሃል ኮይና ሸውዓተ ክፍልታት ዝሓዘት እያ። እዞም ሸውዓተ ክፍልታት ድማ ሳውዝ ኣሜሪካ፣ ኣፍሪካ፣ ኣንታርክቲካ፣ ማዳጋስካር፣ ኢንዲያ፣ ኣውስትራልያ ን ኒውዚላንድ ተባሂሎም ፅዎ ነይሮም ማለት እዩ። ሽዑ በብቁርብ ማለት እዩ ብምንቅጥቃጥ ምድሪ ዝኣክል እዚኣ ኖርዝ ኣሜሪካ ካብ ኢሮዥያ ተፈልያ ንዌስተርን ገፃ ከይዳ ማለት እዩ ናብ ዌስተርን ገፃ ከይዳ ኣብ ጎንድዋላላን ምስ መፃና ድማ ክፈላለያ ጀሚረን ሳውዝ ኣሜሪካ ካብ ኣፍሪካ ተፈልያ ናብ ዌስተርን ገፃ ከይዳ ከምኡውን ኣንታርክቲካ ናብ ሳውዘርን ፖል ከይዳ ማለት እዩ ናብ ሳውዘርን ፖል ከይዳ ኢንዲያ ን ኣውስትራልያ ኒውዚላንድ ድማ ብሓንሳብ ተጠሪፈን ክኸዳ ከልዋ ኢንዲያ ሽዑ ካብአን ተፈልያ ማለት እዩ ካብአን ተፈልያ ከይዳ ብዳይቨርጀንት ፎርስ ካብዚ ተሓዊሳ ኣብዚ ድማ ኣብዚ ኮንቨርጅ ኮይና ማለት እዩ እዚ ተላጊባ ማለት እዩ ተላጊባ ከም ውፅኢቱ ድማ ኣብዚ ዝዓበየ ዝኾነ መሰንሰለታዊ ኣኽራን ሂማልያስ ተፈጢሩ ማለት እዩ ኣብ ዓለምና ዝዓበየ ዝኾነ ሰንሰለታዊ ኣኽራን እዚ ድማ ብኸመይ እንተዳልና ክልተ መሬት ክጋጨው ከለዉ እቲ ፎኮስቲ ዝነበረ እማን ሓፊሉ ሓደ ሰንሰለታዊ ኣኽራን ይፈጥር ማለት እዩ። ከምኡውን ትምፍልላይ ቀፂሉ ካብ ኣፍሪካ ማዳጋስካር ካብ ኣፍሪካ ተፈንጪላ ክትፍለን ከላ ከምኡውን ኒውዚላንድ ድማ ካብ ኣውስትራልያ ተፈላለያ ማለት እዩ። እዚ ብኸመይ ፕሩቭ ጌርና እንተዳኢልና እዞም ኮንቲነንት ኩለን ይጋጣጠማይን ከምኡውን እዚ ኣብ በዓል ኖርዝ ኣብ ሳውዝ ኣሜሪካን ኣብ ኣፍሪካን ዝተረኽቡ ሕደ ዓይነት ዝኾኑ እማንን ሕደ ዓይነት ዝኾኑ እንስሳታትን ከምኡውን ናቶም ዝርከቡ ሆሪዘንስ እቲ ሶይል ሆሪዘን ማለት እዩ ኤኦኢ ገለ እንዳበና ንፈሮ ሆሪዘን ሕደ ኣብ ዘሴም ዲስታንስ ይርከብ ማለት እዩ። ስለዚ ኣብዚ ሕጂ ግዜ መሬት ነዚ ቅርፂ እዚ ሒዛ ትርከባላ እዚ ኩሉ በዓል ኣትላንቲክ ኦሽያን ሜዲተርናንሲ ሪድሲ ገለ በዞም ምፍላይ ናይዞም ኮንቲነንትስ ብኦም ዝተፈጥረ እዩ ማለት እዩ ያን ኢለ
5: ሕጂ ድማ ሓደ ካብ ኣካል ንጥፈታት ኣብያተ ትምህርቲ ሃገርና ዝኾነ መደብ ስነጥበባዊ ፍርያት ንኹነታት ማሕበራዊ ህይወትን ባህላዊ ልምድታትን ብሄረ ናራ እተንፀባርቕ ዜማ ብተምሃሮ ቤት ትምህርቲ ጎኘ ዝተዳለወት ቀሪብናልኩም ኣለና ሰናይ ምክትታል

0: ይድፋእ ኣሎ ተካቲ መንእሰያት ህዝባዊ ግንባር ንዲሞክራሲን ፍትሕን ዝፈርኢሉ ምንቅስቃስ ሕድሪ ድማ ውዳቢኡ ክሕይል ተማሕፂኖም እዚ ከምዚ ኢሉ እንከሎ ኤርትራውያን ነበርቲ ዓባይ ብሪጣንያ ዕዙዝ ዝኽሪ ንሓድሽ ወፍሪ ህንፀት ሃገር ብዝብል ቴማ ብ3ለስተ ጥቅምቲ ዝኽሪ መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ኣብ ከተማ ለንደን ፀምቢሎም ኣብቲ ብኣማይት ዝቁፀሩ ኤርትራውያን ዝተሳተፍዎ መደብ ንታሪካዊ ኣብ መፃፃን ኣብ ማዕባብላን ቤት ትምህርቲ ሰውራ ዝገልፅ ስእላዊ ምርኢት ቀሪቡ ነይሩ ፈፃሚ ጉዳያት ኤምባሲ ኤርትራ ኣብ ዓባይ ብሪጣንያን ኣየርላንድን ኣቶ ሳልሕ ዓብደላ ኣብ ዘስምዖ መደረ ህዝባዊ ግንባር ኣብቲ ፅንኩርን መሪርን እዋን ዝተማሃረን ሞያ ዝዓፀቐን ዓቕሚ ሰብ ኣብ መፃኢት ኤርትራ ዝህልዎ ወሳኒ ተራ ብኣግኡ ብምርዳእ ንትምህርቲ ቀዳምነት ሂቡ ቤት ትምህርቲ ሰውራ ከም ዝመስረተ እቲ መድረካዊ ውሳነ ድማ ተርኡ ኣብ ዳግሚ ህንፀት ሃገር ምውሓስ ልኡላውነትን ጉሉሕ ምዃኑ ኣነፂሩ ሓላፊ ቆንስላዊ ጉዳያት ኣቶ ስሌማን ሓሰን ቦገኑ ንዕላማ ታሪካዊ ኣመፃፃእን ኣብ ማዕባብላን ቤት ትምህርቲ ሰውራ ዝነበረ ብድሆታትን ንምፍትሑ ዝውሰዱ ዝነበረ ስጉምታትን ዘብርህ ሰፊሕ ኣስተምህሮ ሂቡ ኣቦ መንበር ሃገራዊ ሽማግለ ኣቶ ኣሕመድ ማሕሙድን ኣቦ መንበር ኣዋሃዲት ኮሚቴ ናይ ትፅምብል ኣቶ ሚካኤል ወልዳይን ድማ ኣበርክቶ ኣባላት ቤት ትምህርቲ ሰውራ ኣብ ምኽስኳስ ሃገራውነት ከምኡውን ኣብ ምዕቃብን ምምዕባልን ባህሊ ስራሕ ኣቀሊልካ ዝርአ ከም ዘይኮነ ብምግላፅ ነቲ ፅምብል ንምድማቕ ንዝፀዓቱ ኣካላት መጒሶም ብተመሳሳሊ ኤርትራውያን ነበርቲ ሽካጎን ከባቢኣን ሕብራት መንግስትታት ኣሜሪካ ሓያል ኤርትራዊ መንእሰይ ሓያል ኤርትራዊ ማሕበረሰብ ይሃንፅ ብዝብል ቴማ ስፖርታዊ መደባት ኣካይዶም እቲ ስፖርታዊ ንጥፈት ኣብ ወፃኢ ዝነብሩ ኤርትራውያን ህፃናትን መንእሰያትን ባህሎምን ልምዶምን ክፈልጡ ብስፖርት ኣካላቶምን ኣእምሮኦምን ክሃንፁ ከምኡውን ንሓድሕዶም ክፋለጡ ብዝብል ዕላማ ዝተወደበ እዩ ኣብዚ መደብ ካብ 7 ክሳብ 15 ዓመት ዝዕድሚኦም ቆልዑ ከም ዝተሳተፉ ካብቲ ቦታ ዝበፅሓኒ ሓበሬታ ነፂሩ ኤርትራውያን ነበርቲ ደቡብ ሽወደን ቦገኖም ኣብ ህልው ኩነታት ሃገርና ዞባናን ዓለምን ከምኡውን ንጥፈታት ማሕበራትን ውዳበታትን ዘተኮረ ህዝባዊ ሰሚናር ኣካይዶም ኣብቲ ብ3ለስተ ጥቅምቲ ኣብ ከተማ ማልመ ዝተካየደ ሰሚናር ኣምባሳደር ኤርትራ ኣብ ሪፓብሊክ ኢጣልያን ተንቀሳቀሰ ኣምባሳደር ኣብ ሃገራት ስካንዲኔቪያን ኣቶ ፍሳሃፅድ ጴጥሮስ ፈፃሚ ጉዳያት ኤምባሲ ኤርትራ ኣብ ሃገራት ስካንዲኔቪያ ኣቶ መሓመድ ዓሊ መሓመድ ስዒድ ሓላፊ ቆንስላዊ ጉዳያት ኣቶ የማነ ገብረ ኪዳን ኣደ መንበር ሃገራዊ ሽማግለ ሽወደን ዛይድ ዑቕባዝጊ ከምኡውን ሓለፍቲ ሃማድአ ማሕበራትን ውዳበታትን ሽወደን ተሳቲፎም ነይሮም
1: ንምስግነካ ገረ መስቀል ገረ ዝግሄር ኣብ ዞባ ማእከል ሕማማት ምስ ኣካላት መንግስትን ግንባርን ብምውህሃድ ኣብ ዝወደቦ ናይ 3ለስተ ኣዋርሒ ስልጠና ክሳተፉ ዝፀንሖ 1563 መንእስያት ብ7 ጥቅምቲ ተመሪቖም እቲ 13 ዓይነታት ሞያ ዘጠቓልል ስልጠና ኣብ ንኡስ ዞባ ቲራቨሎ ከም ዝተዋህቦ ኮይኑ ንዝበዝሑ ፍርቂ ዋጋ ን337 ድማ ብነፃ ከም እተዋህበ ኣብቲ ናይ መመረቕታ ስነስርዓት ተገሊፆም ኣብ መሓዳሪት ንእዞባ ቲራቨሎ ወይዘሮ ልኡል ኣስራት ብወገና መንእስያት ሰልጠንቲ ረኪቦምን ዘለዉ ዕድል ምስ ኣካዳምያዊ ትምህርቶም ብምስናይ ብግብራዊ ስራሕ ከማዕብልዎ ኣዘኻኺራ ኣብ መወዳእታ ኣቦመንበር ጨንፈር ሃማማት እዞባ ማእከል ኣቶ ሳምሶም ክፍለ እቲ ስልጠና ብበዝሒ ዝተሳተፍቲ ናይ መጀመርያ ምዃኑ ብምጥቃስ ነቲ መደብ ክውን ንምግባር ንዝፀዓሩ ምስጋና ኣቕሪቦም ምምሕዳር ከተማ ከረን ብውሕጅ ክራማት ኣብ መገብቲ ፅርግያታት ዝተኣከበ ሓመድ ንምፅራግ ከምኡውን ጣንጡ ዘራብሓሉ ቦታታት ንምድፋንን ማእከብ ጓሓፍ ንምፅራይን ብ3ለስተ ጥቅምቲ ከም ማእከል ዝገበረ ማእቶታዊ ንጥፈታት ወዲቦም እቲ ማእቶታዊ ንጥፈታት መቐፀልተናይቲ ጥዕና ሕብረተሰብ ንምውሓስ ብጉጅለታት ይኹን ብዞናት ዝግበር ዘሎ ቀፃሊ ስራሓት ከም ዝኾነ ሓላፊ ምክትታል ከባቢታት ምምሕዳር ከተማ ከረን ኣቶ ብኺት ግብጣን ኣብሪሆም ህዝቢ ብሓፈሻ ደቂ ኣንስትዮ ድማ ብፍላይ ንዘረኣየኦ ተሳታፍነት ብምውጓስ ድማ ኣብ መፃኢ ልዑል ተሳታፍነትን ኣበርክቶን ናይ ኩሎም ኣካላት ወሳኒ ምዃኑ ገሊፆም ተሳተፍቲ ብወገኖም ፅሬት ከባብን ከተማን ምሕላው ንኩሉ ነባሪ ስለ ዝምልከት እድልውነቶም ብምርግጋፅ ማእተታዊ ንጥፈታትን ጥዕናዊ ጎስጓሳትን ብስሩዕ ክቕፅል ተላብዮም ዝስዕብ ዜና ሃገራት ወፃኢ እዮም ዜና ወፃኢ ዲፕሎማስያዊ ዝምድና ብሪጣንያን እስራኤልን እናንቆልቆለ ከም ዝመፀ ተቓሊሖም እዚ ዝተገልፀ እስራኤል ኣብ ምብራቃዊ ከተማ ኢየሩሳሌም ንዘሎ ቆንስል ብሪ

ጣንያ ክዕፆ ድሕሪ ትእዛዝ ድሕሪ ምሃባ እዮም። ይኹን እምበር እቲ ቆንስል ኣብ ግዝኣት ፍሊስጤም ከም ዘሎ ዝገለፀት ብሪጣንያ ነቲ እስራኤል ዝተዋሃበ ትእዛዛት ነፂጋቶላ። ህላው ናይቲ ቆንስል ሃገሩ ምስ ፍልስጤማውያን ዘለዋ ዝምድና ዝነፅር ምዃኑ ዝገለፀ ፀሓፊ ጉዳያት ወፃኢ ብሪጣንያ ኤድ ማሊባንድ ንጥፈታቱ ብውሑስ ቁፅሪ ኣባላት ከም ዝቕፅል ኣረዲኦም። ብሪጣንያ ኣብ ምብራቃዊ ኢየሩሳሌም ወሽመት ቃዛን ምዕራባዊ ገማግመን ምስ ፍልስጤማውያን እተካይዶ ዲፕሎማሳውን ቅጠባውን ንጥፈታት ከም እተስፍሖ ድማ ኣነፂሮም። እስራኤል ኣብ ወሽመት ቃዛን ምዕራባዊ ገማግምን እትኽተሎ ዘላ ፖሊሲ ዝተቃወመ መንግስቲ ብሪጣንያ ነቲ ካብ ምዕራባዊ ገማግም እትገብሮ ሰደድ ፍርያት ከም ዝእግዶ ኣብ ዝሓለፈ ወርሒ መስከረም ምግላፁ ዝዝከር እዮም። ብሪጣንያ ጥራይ ዘይኮነት ብርክ ዝበላ ካልኦት ሃገራት ኤውሮጳዊ ሕብረት እውን ንፖሊሲታት እስራኤል ኣብ ወሽመት ቃዛን ምዕራባዊ ገማግምን ክቃወማ ፀኒሐን ኣለዋ። ይኹን እምበር እቲ ተቃውሞ ንተግባራት እስራኤል ክዓግዝ ዘሎ ተኽእሎ ፀቢብ ምዃኑ ተንተንቲ የመቶም። ደቡብ ኮርያን ግብፅን ዝምድንአን ናብ ስትራቴጂካዊ ሽርክነት ክብ ከም ዘበሎ ኣፍሊጠን። እዚ ዝተገልፀ ፕሬዚደንት ዓብዱልፋታሕ ኣልሲስን ፕሬዚደንት ሊ ጃይ ሚዮንግን ሎሚ 8 ጥቅምቲ ኣብ ከተማ ሶል ደቡብ ኮርያ ኣብ ዘካየድዎ ዝርርብ እዮም። ከም ኣካል እቲ ስጉምቲ ክልቲአን ሃገራት ኣብ ምክልኻል ተሓዳሲ ፀዓትን ቴክኖሎጂን ኣብ ዝርከብዎም 12 ፅላታት ክተሓጋገዛ እየን። እዚ ኣብ ፅላት ምክልኻል ዝተበፅሐ ክልተኣዊ ስምምዕ ኣብ ምፍራይ ወተሃደራዊ ንዋት ክተሓባበራ ዝኽእለን ምዃኑ እውን ተገሊጹሎም። እዚ ከምዚ ኢሉ እንከሎ ግብፅን ደቡብ ኮርያን ንዘካይደኦ ንግዳዊ ምልውዋጥ ብዓይነትን መጠንን ከብ ከም ዘብልኦ ሓቢረን። ፕሬዚደንት ግብፂ ዓብዱልፋታሕ ኣልሲሲ ኣብ ደቡብ ኮርያ ወግዓዊ ምብፃሕ ዝፍፅም ዘሎ ድሕሪ 2016 ንፈለማ እዋን እዮም። መንግስቲ በኒን ካብቲ ሃገር ተዘሚቱ ኣብ ክብሕታት ፈረንሳ ዘሎ ጥንታዊ ባህላዊ ቅርስታት ክምለስ ደጊሙ ሓቲፆም። ኣብ ሰሙን እዚ ምስ ፕሬዚደንት ኢማኑኤል ማክሮን ኣብ ከተማ ፓሪስ ዝርርብ ዘካየደ ፕሬዚደንት በኒን ሮምዋልድ ሟዳግኒ ፈረንሳ 35 ጥንታዊ ቅርስታት ክትመልስ እዩ ሓቲቱ ዘሎም። ብርክ ዝበለ ቅርስታት በኒን ኣብ መበል 19 ክፍለ ዘመን ብሰራዊት ፈረንሳ ከም እተዘምተን 25 ካብኡ ኣብ 2021 ከም እተመልሰን ፀብጻባት የረድኦም። እዚ በኒን ኣቕሪባቶ ዘላ ሕቶ ኣብ መፋርቕ ናይ ዘወርሒ እዚ ካብ መንግስቲ ፈረንሳ ምላሽ ክወሃቦ ከም ዝኽእል እየመሳሎም። እታ ምዕራብ ኣፍሪቃዊት ሃገር ንፈረንሳ ጥራይ ዘይኮነት ንጀርመንን ስዊዘርላንድን ዝርከብአን ካልኦት ሃገራት ኤውሮጳውን ተመሳሳሊ ሕቶ ከተቕርብ ፀኒሓላ። ዝበዝሐ ጥንታውን ባህላውን ቅርስታት ኣህጉር ኣፍሪቃ ኣብ እዋን መግዛእቲ ተዘሚቱ ከም ዝገዓዘ ዝጠቕሱ ፀብጻባት ገለ ሃገራት ብንኡስ መጠን ይመልስኦ ከም ዘለዋ ይሕብሮም። ኣሜሪካን ግሪክን ኣብ ፀጥታ ምክልኻልን ፀዓትን ዘተኮረ ናይ ምርዳእ መዘከር ተፈራሪመን። እዚ ምርዳእ እዚ ፀሓፊ ጉዳያት ወፃኢ ኣሜሪካ ማርኮ ሪቢዮ ትማሊ 7 ጥቅምቲ ምስ ላዕለ ወሰመዝ ግሪክ ኣብ ከተማ ኣቴንስ ኣብ ዘካየዶ ዝርርብ ተበፂሖም። ከም ኣካል ናይ ዝምርዳ ኣሜሪካን ግሪክን ኣብ ዞባዊ ፀጥታዊ ብሓፈሻ ቃልሲ ኣንጻር ሽበራ ድማ ብፍላይ ሓበራዊ ንጥፈታት ከካይዳ ምዃንን ኣፍሊጠን። እቲ ስምምዕ ኣብ ፀጥታ ምብራቃዊ ማእከላይ ባሕሪ እወንታዊ ተራ ከም ዝህልዎ ዝገለፀ ፀሓፊ ጉዳያት ወፃኢ ኣሜሪካ ማርኮ ሪቢዮ ሃገሩ ንትግባርኡ ብዕቱብ ከም እትነጥፈሉ ኣረዲኦም። ኣሜሪካ ኣባል ኔቶ ዝኾነት ግሪክ ኣብቲ ዞባ ብወተሃደራውን ፀጥታዊ መርያት ክትሕይል ኣድላይ ደገፍ ከም እትገብረላ ማርኮ ሪቢዮ ብተወሳኺ ኣነፂሮም። ኣሜሪካ ኣብ ግሪክ ቀዋሚ ማዓስከር ሓይሊ ባሕሪ ከም ዘለዋን ንምስፍሑ ክትሰርሕ ከም ዝፀንሐትን እዮም ፀብጻባት ዘረድኦም። ህንዲ ንዘለዉ ኣመራኽብ ኪናት ብርሃሞስ ተሰሚየ ልዕሊ ፍጥነት ድምፂ ዝውንጨፍ ዘመናዊ ሚሳይል ከተዕጥቐን ዘኽእል ወተሃደራዊ ወፍሪ ኣበጊሳም። እዚ ምስ ዘቤታውያን ኩባንያታት ብምትሕብባር ዝተበገሰ ወፍሪ ነተን መራኸብ ክሳብ 2030 ኣብ ዘሎ ግዜ ነቲ ዝተራቐ ሚሳይል ንምዕጠቐን ዝዓለመ እዮም። እቲ ወፍሪ ወተሃደራዊ ዓቕሚ ምክልኻሉ ብቐንዱ ድማ ዓቕሚ ሓይሊ ባሕሪ ሃገሩ ንምድንፋዕ ሓጋዚ ምዃኑ መንግስቲ ህንዲ ገሊጹሎም። ህንዲ ኣብዚ ዓመት እዚ ወተሃደራዊ ዓቕማ ንምዕባል ኣስታ 90 ቢልዮን ዶላር ከም ዝሰልዐት ፀብጻባት የረድኦም። ንሚሳይል ብራህሞስ ካብ 1995 ብሓባር ከፍሪኦ ዝጀመራ ህንድን ሩስያን በብእዋኑ ዘመናውነት ከልብስኦ ፀኒሐን ኣለዋ። መራሕቲ ሩስያን ቱርክን ኣብ ጉዳይ ፀጥታ ብፀሊም ባሕሪ ዝካየድ ምንቅስቓስ ንግዳውያን መራኽብ ናይ ቴሌፎን ዝርርብ ኣካይዶም። እቲ ዘተ ውሕስነት ምንቅስቓስ ናይተን መራኸብ ንምርግጋፅ ብሓባር ክሰርሑ ዝዓለመ ምዃኑ ፕሬዚደንት ቭላድሚር ፑቲንን ረሲብ ጣይብ ኤርዶጋንን ገሊፁ።

ኢጾም። ጸጥታ ብጸሊም ባሕሪ ዝካየድ ምንቅስቓስ ንግዳውያን መራኽብ ብሰንኪ ተደጋጋሚ መጥቃዕትታት ኣብ ሓደጋ ኣትዩ ከም ዘሎ ምስቲ ከባቢ ቅርበት ዘለዎም ወገናት ይጠቕሶም። ካብ 222 ንድሓር ጥራይ ኣስታ 350 ንግዳውያን መራኽብ ኣብቲ ማያዊ ኣካል ከም ተጠቕዓዩ ዝግለጽ። እዚ ከምዚ ኢሉ እንከሎ ፕሬዚደንት ጣይብ ኤርዶጋን ሃገሩ ኩናት ዩክሬን ብዘተ ንምዕራፍ ተረኣ ክትጻወት ቅርብቲ ምዃና ኣብ ትርክብ ሓቢሮም። ዜና ንምዝዛም ኣርእስተ ዜና ክደግመልኩም፣ ኤርትራ ታንዛንያ ኣብ ዝእንገደቶ ካልኣይ ዋዕላ ሚኒስትራት ዝርርብ ኣደውሓ ተሳቲፋ። ኣብ ንኡስ ዞባ ደባርባ ኣብ 225 226 ኣብነታዊ ኣገልግሎት ዝሃቡ መምህራን ተሸሊሞም። ኣብ ዝተፈላለዩ ሃገራት ዝነብሩ ኤርትራውያን ንቕሓቶም ዘበርኽን ውዳበታቶም ዝሓይልን ንጥፈታት ኣሰላሲሎም። ዲፕሎማስያዊ ዝምድና ብሪጣንያን እስራኤልን እናንቆልቆለ ከም ዝመጸ ተገሊጾም። ደቡብ ኮርያን ግብፅን ዝምድንአን ናብ እስትራቴጂካዊ ሽርክነት ክብ ከም ዘበልኦ ሓቢረን። መንግስቲ በኒን ተዘሚቱ ኣብ ከብሕታት ፈረንሳ ዘሎ ጥንታዊ ባህላዊ ቅርስታት ሃገሩ ክምለስ ሓቲቶም። ዜና ተዛዚሙሎ ብርኹምሸት።

0: እንታይ
1: ፀፅቡቕን ህፃናት ፀፅቡቕን ህፃናት ትብል ኣብ ልብኻ ሕዞ ሕራይ ፀፅቡቕን መን ምዃኑ ከዓ ባዕለይ ከርእየካ እየ።

0: ኣይሰምዕንዲኻ ብጊዜ ክነግረካ ሕራይ ንስኻት ዓቢ ሸለል በለ ድሓር ከዓ ዝዓቢ ቆልዓ ኣይትበድል እባ ዝንእስ ኣረጊት ኣይትበድል ሕራይ ንስኽንከ ሸለል ዶይትብሎ ቆልዓ እንድ
1: ኣሽ እንኳን ነዚ ቆልዓ ንዓኻ እውን ኣገድፈካን እየ ሓውድዕትየሉ ዝገዛይ ፅንሑ

መደብ ናትራን ኣብ ሶሙን እዚ ከም ብዝሒ ብሄራትና ዝተፈላለዩ ባህላውያን መሳርሒታት ሙዚቃ እዮም ዘለውና። እዞም መሳርሒታት ሙዚቃ ከከም ኣገዳስነቶም ኣብ ዝተፈላለዩ በዓላት ምስ ዘመናዊ ብምውሃድ ንክቕፅሉን ብዘመናውነት ተዓብሊሎም ንኸይተርፉም ክስርሓሎም ፀኒሑን ኣሎን። በገና እውን ሓንቲ ካብ ባህላዊት መሳርሒ ሙዚቃ ሃገርናያ። ንኡስ መደብና ዓለም ስነ ጥበብ ምንባር ብዛዕባ በገና ዝተኻየደ መፅናዕቲ ምርኩስ ብምግባር ንዛ መሳርሒ ሙዚቃ ዘላለ መደብያ ናብኹም ከተብሎም።

0: ብማሕበር ዑበል ዝፍለጡ ጡርንፋት ተኣለይቲ ስንኩላን ማዓስከር ደንደን ሓያል ውዳቤ ዘመስከረ ገስጋስ ወፍሪ ኣብ ትሕቲ ዝብል ኣርእስቲ ሓቢርካ ዝካየድ ንጥፈታትን ኣድማዕነቱን ዝደስስ መደብ ኣብ ንኡስ መደብ ፍኖተ ህይወት ከነቕርበልኩም ኢና።
1: ኣብ ውሽጥና ዝኾነ ይኹን ፀጋባት ኣጓኒፍና ይፈልጥኒ ተባለ ፈና መዓልታ ወይና ኣኼባ ንገር ኣብ ሓደ ካንሸሎ ስለ ንቕመጥ ኩልና ንፃወት ዘለና ተመሲልና እንታይ ኣሎ ገለ ንበሃል ኢና።
0: ሚኒስትሪ ቱሪዝም ቀጻሊ ዝተፈላለዩ ውሃብቲ ኣገልግሎት ትካላት ብዘማልኦ ብሉፅነት ናይ ሽልማት መደብ የካይድ እዩ። ኣብ መደብና ዘዋሪት ካሜራ እምበኣር ብሚኒስትሪ ቱሪዝም ብዘለዋ ፅሬትን ፅፈትን ሽልማት ዝተቐበለት ሓላል ሆቴል ኢና ናባኹም ከነብላ።
2: መጀመርያ ህንፃና ብምፅባቅ ካልኣይ ከዓ ኩሉ ቑሑትና ፅቡቅ ብምግባር ሳልሳይ ነቶም ሰራሕተኛታት እዚ ተሓሳስባት ሓላል ክበሃል እንተኮይኑስ ንሓላል ዘንፀባርቕ ኣገልግሎትን ትሕዝቶን ክህልዎ ኣለዎ ዝብል ድኢት ዘለኒ።
0: ከምኡውን ከምቲ ወትሩ ዝቐርብ ኣዛነዩ ቪድዮታት ምስ ምሩፅ ደርፍታትን ምስ ደራስን ዳይሬክተርን ፊልም ሳውን ዝኾነ መሓመድ ዓብደላ ዝተኻየደ ዕላልን ተዳልዩሎ። ከም ወትሩ መደባትና ኣብ ሰዓትና ክትከታተሉ ንዕድም። መደብ ናትራን ቀዳም 10 ጥቅምቲ ሰዓት 2 ፍርቓን ድሕሪ ቀትሪ ድግማ ሓሙስ 15 ጥቅምቲ ሰዓት 6 ደርብ ጎደል

መደብ ናትራን ኣብ ሶሙን እዙ ከም ብዝሒ ብሄራትና ዝተፈላለዩ ባህላውያን መሳርሕታት ሙዚቃ እዮም ዘለውና። እዞም መሳርሒታት ሙዚቃ ከከም ኣገዳስነቶም ኣብ ዝተፈላለዩ በዓላት ንዘመናዊ ብምውሃድ ንክቕፅሉን ብዘመናውነት ተዓብሊሎም ንኸይተርፉም ክስርሓሎም ፀኒሑን ኣሎን በገና

ሓንቲ ካብ ባህላዊት መሳርሒ ሙዚቃ ሃገርና እያ። ንኡስ መደብና ዓለም ስነት ብምንባር ብዛዕባ በገና ዝተኻየደ መፅናዕቲ ምርኩስ ብምግባር ንዛ መሳርሒ ሙዚቃ ዘላለ መደብያ ናብኹም ከተብሎም።

0: ማህበር ዑበል ዝፍለጡ ጥርንፋት ተአለይቲ ሽንኩላን ማዓስከር ደንደን ሓያል ውዳቤ ዘመስከረ ገስጋስ ወፍሪ ኣብ ትሕቲ ዝብል ኣርእስቲ ሓቢርካ ዝካየድ ንጥፈታትን ኣድማዕነቱን ዝደስስ መደብ ኣብ ንኡስ መደብ ፍኖተ ህይወት ከነቕርበልኩም ኢና።
1: ኣብ ውሽጥና ዝኾነ ይኹን ፀጋባት ኣጓሊፍና ይፈልጥኒ ተጓለፈናን መዓልታ ወይና ኣኼባ ንገር ኣብ ሓደ ካሸለስና ንቕመጥ ኩልና ንፃወት ዘለና ተመሲልና እንታይ ኣሎ ገለ ንበሃል ኢና።
0: ሚኒስትሪ ቱሪዝም ቀጻሊ ዝተፈላለዩ ውሃብቲ ኣገልግሎት ትካላት ብዘማልኦ ብሉፅነት ናይ ሽልማት መደብ የካይድ እዩ። ኣብ መደብና ዘዋሪት ካሜራ እምበኣር ብሚኒስትሪ ቱሪዝም ብዘለዋ ፅሬትን ፅፈትን ሽልማት ዝተቐበለት ሓላል ሆቴል ኢና ናባኹም ከነብላ።
2: መጀመርያ ህንፃና ብምፅባቅ ካልኣይ ከዓ ኩሉ ቑሑትና ፅቡቅ ብምግባር ሳልሳይ ነቶም ሰራሕተኛታት እዚ ተሓሳስባ እዩ ሓላል ክበሃል እንተኮይኑስ ንሓላል ዘንፀባርቕ ኣገልግሎትን ትሕዝቶን ክህልዎ ኣለዎ ዝብል ድኢት እዩ ዘለኒ።
0: ከምኡውን ከምቲ ወትሩ ዝቐርብ ኣዛነዩ ቪድዮታት ምስ ምሩፅ ደርፍታትን ምስ ደራስን ዳይሬክተርን ፊልም ሳውን ዝኾነ መሓመድ ዓብደላ ዝተኻየደ ዕላልን ተዳልዩ ኣሎ።

ትሕዝቶታት መደብና ትራንዝፍነወሉ ሰዓት ኣኺሉ ኣሎ ከመይ ቀኒኹም ኣብ ዝተፈላለዩ ቦታታት ብምዃን ንምክትታል ትሕዝቶና ተዳሊኹም ዘለኹም ክቡራትን ክቡራንን ተኸታተልትና ሎሚ እውን ንዓኹም ንተኸታተልቲ መደብና የዛኒ ይምህር እዩ ዝበልናዮ ዝተፈላለዩ ትሕዝቶታት ዘለዎም መደባት ሒዝና ከም ቆፀረና ኣብ ሰዓትና ተረኺብና ኣለና ንስኻትኩም እውን በቢዘለኹም ወገን ምሳና ሓቢርኩም ክትከታተልዎ ብክብሪ እየ ዝዕድም ከም ሞትሩ ካብቲ ኣዛናይ ዝኾነ ትሕዝቶታትና ብደርፊ ኢና ክንጅምር ሰናይ ናይ ምክትታል ግዜ ክኾንልና ንምነ

ክቡራትን ክቡራንን ተኸታተልትና ካብዚ ብምቕፃል ካብ ንኡስ ትሕዝቶ መደብ ናፍራን ናብ መደብ ዓለም ስነ ጥበብ ክንሰግር ኢና። ንሎሚ ኣብ መደብ ዓለም ስነ ጥበብ ንሓንቲ መሳርሒት ሙዚቃ ኢና ከነላልየኩም። ኣብ መሳጥነት መሳርሒታት ሙዚቃ ንናትና ኣረኣያ ክህልወና ይኽእል ይኸውን። ገሌና ብጊታር ክንምሰጥ ንኽእል፣ ገሌና ድማ ብሳክስ ክንምሰጥ ንኽእል ንኸውን። ንኩሉ መሳርሒታት ሙዚቃን ኣጠቃቅምኡን ዝምልከት ተመስጠኹም ንክዓቢ ኣብ ትሕዝቶ መደብ ናፍራን ኣብ ዝተፈላለየ እዋን ብዙሕ መደብ ናባኹም ኣቕሪብና ኣለና። ንሕጂ እውን ኣድህቦና ናብ መሳርሒት ሙዚቃ ቫዮሊን ኢና ጌርናዮ ዘለና። ከምቲ ፅሪትና ተመስጠኹም ክዓቢ ተስፋ እንዳገበርና ናብ ፊሩዝ ቢናም ክንሰገር

ቫዮሊን መብዛሕትኡ ግዜ ብዘመናዊ ተዋጣት ስመ ካብ ዓይነታት መሳርሒ ሙዚቃ እያ። በቲ ህዱእ ድህያ እውን ወትሮ ክትሰምዓ ካብ ተብህግ መሳርሒት ሙዚቃ ምዃና ብብዙሓት ዝንገረላ እዩ። ቫዮሊን መብዛሕትኡ ግዜ ኣብ ኤውሮጳ ዝርከቡ ሃገራት ብብዝሒ ትዝውተር ከም ዝኾነት እዩ ዝግለጽ። በዚ መዳይ ኣብ ዝኾነ ኣጋጣሚታት ነዛ መሳርሒት ተጠቂሞም ፅምብሎም ከድምቑ ንዕዘብ። ካብዚ ሓሊፉ ናይ ቫዮሊን ሙዚቃ ጥራይ ዝቐርበሎም ምርኢት ብብዝሒ ይዝውተሩ። ኣብ ሃገርና እውን ትዝውተር መሳርሒት እኳ እንተዘይኮነት ኣብ ገለ ኣጋጣሚታት ግን ምስተን ዝውትራት መሳርሒ ሙዚቃ ትፅምበር እያ። ፍሉይነታ ብእዛንካ ኣዳሚፅካ ዘይትስሕቶ ብምዃኑ እውን ንሎም ሰሙን ምዛ መሳርሒት ሙዚቃ ክነላለየኩም ምሪፅና ዘለና እሞ ሰናይ ምክታል።

ቫዮሊን ኣብ ኤውሮጳ ዝርከባ ሃገራት ብፍላይ ድማ ኣብ ጥልያን ባህላዊት መሳርሒ ሙዚቃ ምዃና እዩ ዝንገርላ። መጀመርታ ዝተማሃዘትሉ ካብ 16 ክሳብ 18 ክፍለ ዘመን ክኸውን ከሎ፣ እቲ ኣብዚ እዋን ዘሎ ቅርፂ ዝሓዘትሉ ግን ኣብ መጀመርታ 18 ክፍለ ዘመን ኣብ ጥልያን ከም ዝተሰርሐት እዩ ታሪክ ዝሕብር። ኣብ ኣገባብ ኣሰራርሓ እውን ኣብ 4 ክፊሎም እዮም ኣዳልዮምን። እዚ ከዓ ብዓቐን ይኹን ብዝህቦኦ ድምፅን ብዘለዎን ፍሉይነት ማለት እዩ። ብስያሜ እውን ቫዮሊን፣ ቫዮላ፣ ሾላን ደብል ቤዝን ተባሂለን ንፍለጣ።

ኣብ ሃገርና እውን ብብዝሒ ትዝውተር እኳ እንተዘይኮነት ብገለ መንእሰያት ግን ክትዝውተር ንዕዘብ ኢና። ሓደ ካብቶም መንእሰያት እውን ሙራድ ዑመር እዩ። ሙራድ ዑመር ኣብ ቤት ትምህርቲ ሙዚቃ ኣስመራ ኣብ 2017 እዩ ፈለማ ምስ ቫዮሊን ዝተላለየ። ካብታ ሰዓት ጀሚሩ ክሳብ ሕጂ እውን ንቫዮሊን ኣብ ዝተፈላለየ ኣጋጣሚታት ካብ ዘቕርቡ ሙዚቀኛታት ክኸውን ዝበቕዐ ብዘለዎ ልምዲ እውን ናይ ሎም ሰሙን ዕዱም ጋሻና እዩ።

0: ቫይሊን ኣብ ዓለምና ካብ 16 ክሳብ 18 ክፍለ ዘመን ዘሎ ፈሊማ ኣብ ዝበፂሓቶ ዘላ ደረጃ ንክትበፅሕ ተራ ዝተፃወቱ ሙዚቀኛታት ኣለዉ። በብወገኖም ኣዝያ ኣደናቕ ተራ ብምፅዋት እዮም ተደማፂት መሳርሒት ሙዚቃ ክትከውን ዝኽኣልዋ። ተጠቃምነት ቫይሊን ኣብ ሃገርና ከመይ ኣሎ እንተኢልና እቲ ብብዝሒ ዝዝውተር መሳርሒ ሙዚቃ ንዕዘቡን ነዳምፆም ብምዃንና ምምላሱ ኣይከብድን እዩ። ምስቲ ኣብ ዓለምና ፈለማ ዝተኣታተወትሉ ዘመን ኣነፃፂርካ ዳርጋ የላን ንብላ ዓይነት መሳርሒት ሙዚቃ እያ። እዚ ከዓ ብብዝሒ ዘይትዝውተርን ነዛ መሳርሒት ሙዚቃ ዝመልኩ ሙዚቀኛታት እውን ዋሕዲ ዘለዎም ከም ዝኾነ እዩ ዝገልጽ። ኣብዚ እዋን ግን ካብ ዝሓለፉ ዓመታት ብዝበለፀ ከላልይዋን ኣብ ባህላዊ ሙዚቃ ሃገርና እውን ከተኣታትዋ ይፅዕሩ ምህላዎም ይገሊጹልና።
1: ሕጂ ካብ ካልእ መሳርሒታት ዝፈለያ ንቫየሊን እቲ ዩኒክነስ ናይ ድምፂ ድምፃ ዩኒክ እዩ። በቲ ሳ ሳውንድ ተውፅኦ ቭልነራብል ሳውንድ ኣሎ ብዙሕ ነገር ሮማንቲክ ክላሲክ ምስኡ ዝኸይድ ማለት እዩ። ካልእ እቲ ኤክስፕረሲቭ ን ቨሪ ፍሌክሲብሊቲ ድምፃስ ናብ ዝኾነ ክተዓፅ ፍኽእል እዩ። ሕጂ ኣብ ሃገርና ምሽ ሙዚቃ ንሰርሕ ኢና ምስ ሙዚቃ ክትኣቱ ትኽእል እያ ማራይ ፍሌክሲብል ድምፃ ከምዚ ነቲ ሙዚቃ ኣይበቃዕኒ ኣይትብላኒ ኢኻ ምስስ ፍሌክሲብል ተኣቱ እያ ኤክስፕረሲቭ ኢኻ ገላፂ እዩ ንሰብ ከዓ ኤክስፕረስ ክገብረሉ እዩ ማለት እዩ ኳሊቲ ናይ ድምፂ። ሕጂ ብቫዮሊን ጌርካ ናይ ዋጣ ኢሚቴት ክትገብር ትኽእል ኢኻ ናታሲ ክደግሞስ ትኽእል ኢኻ ልክዕ ከም ናታ ክተምፅኦ ትኽእል ኢኻ። እዚ እንታይ ኣርእየና ፍሌክሲብሊቲ ማለት እዩ። ብዙሕ ክትጥቀመላ ትኽእል ኢኻ ሃርሞኒክስ ከም በዓል እምብልታ ሕጂ ናይ በዓል እምብልታ እንድሕር መፂና በዚ ጌርካ ብሃርሞኒክስ ልክዕ ናቱ ድምፂ ክተምፅኦ ትኽእል ኢኻ ቴክኒክ ናትካ ጥራሕ ዝፍለ እምበር ተምፅኦ ትኽእል ኢኻ። ካብ ካልእ መሳርሒ እዝታ ትፈለያ ፍረት ለስያ ኸዓ ፍረት ከዓ ኣብ ናይ ጊታር ሕጂ ስትሪንግ ፋሚሊ ምሻ ኣለዋ ካብዚ ናይ ቫዮሊን ዘይኮነስ ኣብ ካልእ ስትሪንግስ ማለት እዩ ጊታር ኣሎ ፍረት ኣሎ ቫዮሊን ፍረት የብሉን። ሕጂ ሞር ክብድ ኢለያ ስለምንታይ ፍረት እንዳርእኻ ተሃርም ኢኻ ቫዮሊን ግን ስምዒት እዩ። ከምዚ ክትሃርም ከለኻ ካብዚኣ ንእሽተይ ንእሽተይ እንድሕር ጎዲልካ ወይ ንድሕር ንእሽተይ ጌርካ ኢንቶኔሽን ሕጂ እቲ ድምፂሲ ስትሬት ድምፂ ማለት እዩ ታልክዕ ኖተሃርማ ማለት እዩ እሱ ፅቡቅ መፃልካ ይክእልኒ ማለት እዩ። ኣብ ቆሙ ሕጂ ካብ ካልእ መሳርሒታት ፈለያ ብዙሕ ፃዕራ ያ ካታዓት
2: ሕጂ ቫዮሊን ፍሌክሲብል እያ ወይ ተዓፃፃፊት እያ ዝበልናዮ ናብ ዋጣ ክትመስል እያ ዝበልናዮ ፎር ኤግዛምፕል ወይ ንኣብነት ንዋጣ ሕጂ ክንፍትና ወይ ከዓ እምብልታ ማለት እዩ ከምዚ ኢና ተዓፃፃፊት እያ ንብላ ማለት እዩ። ናብ ዝኾነ ዓይነት ሙዚቃ ሲ ክእለ ጥራሕ ዘድንበር ኮፍ ክትገብር ትኽእል እያ ወይ ክሰጥን ትኽእል እያ ተኣቱ ትኽእል እያ ማለት እዩ።

0: ቫዮሊን ብዓቕና ይኹን ብኣቃውሞኣ ሰሓቢት ብምዃና ዝተፈላለዩ ነቲ ህዱእ ድምፂ ከተውፅእ ዝሕግዙ መሳርሒታት ተጠቓልል።
1: ቫዮሊን እዚአ እዚ ቦዲናታ ብውድ ዝተሰርሐ ስፔሻል ወይ ፍሉይ ታይፕ ኦፍ ፉድ ወይ ከዓ ዕንጨይቲ ማለት እዩ። ፍሉይ ዕንጨይቲ ዝተሰርሐ እዩ ንዓ ዝኾውን ማለት እዩ። እዚኣ ቺን ሬስት ትበሃል። እዚኣ ቺን ሬስት ከዓ ንቺን ወይ ከዓ እዚ መንከስ መቐመጢ ወይ ከዓ ኮፍ መበል ትኸውን ማለት እዩ። እዚኣ ከዓ ሾልደር ሬስት ትበሃል። ሾልደር ሬስት ከዓ ኣብዚ ትኸውን ኮይና ንሾልደርካ ኮምፎርታብል ክስምዓካ ትገብር ማለት እዩ። እዚኣ ከዓ እዚ ቲ ቦዲ ማለት እዩ። እዚአን ኤፍ ሆልስ ትበሃላ ድምፂ ዘውፅኣ ማለት እዩ። ኣብ ዝኾነ ወላ ክራር ሆልስ ምሽ ንረክብ ኢና ዘን ኤፍ ሆልስ ትበሃላ ማለት እዩ። እዚ ብሪጅ ይበሃል ማለት እዩ። እዚ ብሪጅ ይበሃል። እዚ ከዓ ተይል ይበሃል። እዚአን ተይል ይበሃላ። እዚአን ከዓ ፋይንቲነርስ ይበሃላ። ፋይንቲነርስ ከዓ በብቁርብ ዳሕር ክትቃና ያለለኻ እዚአን ፋይንቲነርስ ትጥቀም ማለት እዩ። እዚ ፊንገር ቦርድ ይበሃል። ኢድካ ተቐምጠሉ ማለት እዩ። ፊንገር ቦርድ ይበሃል። እዚ ስትሪንግስ ይበሃል። ናብዚ ንምፃእ ማለት እዩ። ኣብዚአ ከዓ እዚ ቲነርስ ይበሃል ወይ ከዓ ቲኒንግ ፎርክ ይበሃል። እዚ ከዓ ቲኒንግ ፎርክ ይበሃል። ስቲኒንግ ፎርክ ከዓ ብዓብዩ መጀመርያ ጅምር ኣቢልካ ብቲኒንግ ፎርክ ኢኻ ቲን ትገብሮ ናብቲ ቦትኡ ቅድም ትመሶ ሽዕበዝ ጌርካ ፋይንቲነርስ ጌርካ ከዓ ተመሓይሾ ነቲ ድምፂ ናብ ቦትኡ ክምለስ ማለት እዩ። እዚኣ ከዓ በው ትበሃል። በው ከዓ እዚ ስቲክ እዩ። እዚ ስቲክ እዩ። ስቲክ ቲፖሽናት ዝሓዘ ማለት እዩ። እዚ ከዓ ሄር። እዚ ከዓ እዚ ሄር ሕጂ ኣብዚ ሕጂ ግዜ ብሲንተቲክ ዝስራሕ ዘሎ ጎማ ገለ ዓይነት ዝተሓወሶ ግን ሆርስ ሄር ና ንሕና ንብሎ እቲ ናይ ቀደም ቤስ ኻ ኦሪጂናል ከዓ ሆርስ ሄር ድቃ ካንዋጣ ማለት እዩ። እዚ ፍሮግ ይበሃል። እዚ ፍሮግ ይበሃል። እዚ ስክሪው ይበሃል። እዚአ ከዓ ቲፕ ትበሃል ማለት እዩ። እዚአ ከዓ ስክሮል ትበሃል ማለት እዩ።

0: ቫዮሊን ካብ ካልኦት ብዝተፈለየ ኣብ መንከስካን መንኮብካን ብምፅጋዕ ትፅወት መሳርሒት እያ። ከም ፍሉይነታ ኣጋባ ታሕዛ ከም ዝስዕብ ይመስል።
1: ታሕዛ ፖዚሽንስ ናይ ቫዮሊን በው ከምዚኣ ጌርካ ትሕዛ ማለት እዩ። እዛ ፖዚሽን ልክዕ ሕንቀል ሕንቀሊቶ ግን ላዕሊ ክትኮን ኣለዋ ማለት ኣመልካቲቱ ከዓ ቁርብ ስላይቲ ከምዚ ክትብል ኣለዋ። እዚኣ እታ ኣታሓዛ ናይ ቦው ማለት እዩ። ኣታሓዛ ናይ ቫዮሊን ከዓ ቫዮሊን ከምዚኣ ጌር ኣታሓዝ ማለት እዩ። እዚ ቺን ሾልደር ሬስ ኣብ ሾልደር ክኾን ኣለዎ፣ ቺን ሬስ ከዓ ኣብ ቺን ክኾን ኣለዎ ማለት እዩ። ናብዚ ትኾን ስላይቲ ትማራ ናብዚ ክትከይደ የብላን፣ ናብዚ ከዓ ብዙሕ ክትመፀ የብላን። ኣብ ማእኸል ከምዚ ትኾን ማለት እዩ። ስትሬት ምሳ ከምዚኣ ትኾን ሽዑኡ ሙቹ ኣለካ ዲካ የለካ መቺ ካር ሎድ የለን ክትፈልጥ እንድሕር ደሊካ ከምዚኣ ትፍንዋ ማለት እዩ። ሕጂ ኖርማል ኮምፎርታብል ክስማዓካ ወይ ከዓ ምቹነት ክስማዓካ ኣለዎ ማለት እዩ። እዚ ተሓዛ ኸዓ ታረምተኾንካ በውካ ስላይት ልከዓ ናብዚ ክቐንን ኣለዎ። እቲ ሞር ስለምንታይ ኣብዚ ሞር ፓወር ኣሎ፣ ኣብዚ ለስ ፓወር ኣሎ። ወላፍቲ ናይ ጨጉሪ ወይ ከዓ ናይ ጨጉሪ ናይ በው ማለት እዩ። ሕጂ ሞር እዚ ናብዛ ቕንና ኣቢልካ ጀሚርካ ትውድእ ከለካ ከዓ ናብቲ ቦታ እንዳመለስካ ትኸይድ ማለት እዩ።

ቫዮሊን ቀንዲ ኣብ ክላሲካል ሙዚክ ትዝውተር ብምዃና ኣብ ምዝንታው ዛንታ ብቐዳምነት እያ ትስራዕ። እዚ ማለት ከዓ ኣብ ዝኾነ ናይ ኦርኬስትራ ምርኢት ቀንዲ ቀላሲት ኮይና ዛንታ እትዘንቱ ኣገዳሲት መሳርሒት እያ። ኣብ ሃገርና እውን ኣብ ባህላውን ዘመናውን ሙዚቃ ክትኣቱ ኣይፀግማን እዩ። ብብዝሒ ዘይተለምደት መሳርሒት ሙዚቃ እኳ እንትኾነት ከም ካልኦት መሳርሒ ሙዚቃ ብዝሒ ክነዘውትራ ዘይተሸግር ምዃና እዩ ገሊጹልና።

ብኮሚሽን ባህልን ስፖርትን ዓመታዊ ተወዲቡ ብደ ሳውንድ ኦፍ ኦኣሲስ ዝፍለጥ መደብ ይቐርብ እዩ። እዚ ድማ ነቲ ኣቐዲምና ክንገልጾ ዝጸናሕና ብብዝሒ ናብ እዝሚ ሰማዕቲ ብምቕራብ ከም ካልኦት ምሳርሒ ሙዚቃ ተጠላቢት ንምዃን ዝዓለመ እዩ። ነቲ ዘሎ ሕፅረታት ብምርዳህን ብዘለዉ ውሑዳት ኣባላትን ተጠቂሞም ንክላሲካላዊ ሙዚቃ ብዝበለፀ መንገዲ ዝቐርብ እውን እዩ። በብእዋኑ ብምቕራቡ ነዛ መሳርሒት ሙዚቃ ካብ ዝሓለፉ ዓመታት ብዝሓለፈ ኣብዚ እዋን ተደማፂት ክትከውን ካብ ዝኽኣልዋ ዓበይቲ መድረኻት ምዃኖም ይዓሊሉና። ብዝያዳ ኣድማዕነት ክህልዎ ድማ ንመጻኢ ካብዚ ብዝሓለፈ ክስራሓሉ ዘለዎ ምዃኑ እውን ኣስዕባ ኣቢሉ ዝሃበና ልቦዋ እዩ።

0: እዛ መሳርሒት ሙዚቃ ዝተፈላለየ ዓይነት ድምፂ ብዝደለኻዮ መንገዲ ብዘመናዊ ይኹን ባህላዊ ክተውፅእ እትሕግዝ ምዃና እዩ እቲ ቀንዲ ፍሉይነታ። ቫዮሊን ብተደጋጋሚ ክነዘውትራ ዘይተሸግር ከም ዝኾነት እዩ ሙራድ ዝገልጽ።
1: ኣብኣ ክንፀቅጣ ንብል ሕጂ ከምቶም ካልኦት መሳርሒታት ንድሕር ክንእቱ ከም በዓል ክራር፣ ከበሮ፣ ኦርጋን ድራም ኣብ ኤርትራ ማለት ብዙሕ ንጥቀመሉ ልክዕ ሓንጓይላ ማለት እዩ ከነእትዋ ድሕር ኮይና ብዙሕ ፃዕሪ ክሓትት እዩ ብዙሕ መሳርሒታት ከነምፅእ ኣለና ማለት እዩ ነቲ ሰብ ከዓ ሞቲቬት ክንገብሮ ኣለና። ሕጂ ኣብ ሃገርና እቲ ሰብ ወላ ቫዮሊን ክመሃር ደሊ ቫዮሊን ንሓንሳብ ገለገለ እቲ ስካርሲትስ ኣሎ ዋሕድስ ኣሎ ብዙሕ ኣይተለመደትን። ሕጂ ግን በብቁሩብሲ ከነልምዳ ኣነብል ማለት እዩ ብናተይ በብቁሩብሲ ከነተኣታትዋ ስቲል ኣብ ዝኾነ ወላ ኣብ ባህላዊ ዝናትና ዘሎ ክትኣቱ ትኽእል እያ ወላ ሓንቲ ልክዕ ከም ዋጣ ማለት እዩ ሞደርን ዋጣ ማለት እዩ ኣጠቃቅማ እዩ ዝፈሊ እምበር ክትኣትውስ ትኽእል እያ ስቲል ከማ ናብዚ ናይ ፌስቲቫል ዝቐረብና ኣብዚ ናይ ፊልም መጀመርያ ዝጀመረሉ ኣብ ሲነማ ሮማ ማለት እዩ ባህላዊ ምስ ሞደርን ኢና ጌርና ማለት እዩ ክራር ደረቦካ ሻምቡቆ ጌርናስ ምስ ቫዮሊን ሸሎ ብኸም ኢና ከድና ማለት እዩ። ሕጂስ ክትኣቱ ትኽእል እያ ቁሩብ ግዜን ፃዕርን ዩ ዝሓትት እምበር ክትኣትውስ ትኽእል እያ ንትስፈ ከዓ ክትኣቱ

ክቡራትን ክቡራንን ተኸታተልትና ደጊምና ተመሊስና ኣለና ዘላትና ትሕዝቶ መደብነት ህይወት እያ ክትከውን ንሎሚ ኣብ መደብነት ህይወት ንሓድሕድካ ምትሕግጋዝ ኤርትራውያን ካብ እንሕበነሉ ክብርታት ሓደ እዩ እቲ ብዝተፈላለየ መንገዲ ፍልጠትን ሞያን ዝሰነቐ ነቲ ካልኦት ተመክሮ ከካፍል ምርኣይ እምበኣር ኣብ ኤርትራ ንቡር እዩ እዚ ኣብ ውሽጢ ሃገር ጥራሕ ዘይኮነ ወላ እውን ኣብ ወፃኢ ሃገር ዘቕመጡ ዜጋታት እዚ ካብ ምግባር ድሕር ኣይብሉን እዮም ካብዚ ብምቕፃል እምበኣር ዘላትና ትሕዝቶ ክብራት ተኸታተልትና ሓንቲ ጓል 84 ኣደ ንዘለዎን ሞያ በቢ ግዜኡ ናብ ካልእ ከመሓላልፋ ዝፅዕራ እየን እዚ ብሓፈሻ ንኣገዳስነት ሃገራውነት ድማ ዝድህስስ ትሕዝቶ እዩ ናብ ሙሉእ ትሕዝቶኣ ከስግረኩም ናብ ሲራክ ወረደ

ኤርትራዊ ዜጋ ኣብዝ ሃለዎ ይሃሉ ወትሩ ሃገረይ ምስ በለ እዩ። ካብ ሃገሩ ክንዲ ዝረሓቐ ኪሎ ሜትራት እንተረሓቐ እውን ፍቕሩን ዝኽሩን ይውስኽ እምበር ኣይጐድልን እዩ። ብህዝቡን ሃገሩን ዝመፁ ይፈቱን እዩ። ህዝቡን ሃገሩን ወትሩ ኣብ ልቡ ስለ ዝኾኑ ዕለታዊ ብኦም ምሕሳብ ኣይገድፍን። ዓመት እታ ገዲፍዋ ዝመፅእ ሃገሩ ካብ ምግባር ድሕራ ይብልን። ብኣካል እንተረሓቐ ሃሙን ቀልቡን ግን ምስ ህዝቡን ሃገሩን እዩ። ነታ ከም ድላይ ዓንዲሩ ዘይመነወ ሃገሩ ብሓሳቡ እናዘከረ ብዝኽሪ ትማሊ ናብኣ ይምለስ። ብሓጎሳ ይሕጎስ፣ ብሓዘና ይሓዝን፣ ኣብ ውዑዮን ዝሑልን ካብ ጎና ኣይፍለን። ዕድልን ዓቕምን ኣብ ዝረኸበሉ ንሃገሩ ይሕግዝ። ክሳብ ብኣካል ብምምፃእ እውን ብመይኡ ከገልግል ይረአ። ኣደይ ኣባዲ ታደሰ ካብ ወላዲአን ታደሰ ወልደ ገብርኤልን ወላዲተን ገረመ ሽምባየን ብ1942 ኣብ እምባጋልያኖ ተወሊደን። ወለደን ጽቡቕ መነባብሮ ስለ ዝነበሮም ኣደይ ኣባዲት ኩሉ ዘድልየን እናረኸባየን ዓብየን። ዕድሚአን ንትምህርቲ ምስ ኣኸለ ካብቶም ውሑዳት ኣብቲ እዋን ናይ ትምህርቲ ዕድል ዝረኸቡ ብምዃን ኣብ ኢሳቅ ተወልደ መድህን ክሳብ ራብዓይ ክፍሊ በፂሐን። እንተኾነ ብኹሪ ገዛ ስለ ዝነበራ ነተን ብዙሓት ቆልዑ ዝነበርዎን ወላዲተን ንኸተዓብያ ካብ ራብዓይ ክፍሊ ኣይቀጽላን። እቲ እዋን ሕሱም ናይ መግዛእቲ ግዜ ብምንባሩ ኣብ ህዝቢ ውዕዋዕ ሃገራዊ ስምዒት

0: ሰፊኑ ነበረ። ነፍሲ ወከፍ ዜጋ ከዓ በቲ እዋን ተጸልዩ ዝዓቕሙ ኣብ ምብርካት ነይሩ። ኣደይ ኣባዲት እውን ከም ኩሉ ዜጋ ኣብ ናይ ከተማ ስራሕ ተሰሪዐን ነይረን።
1: ኣነ ኣብ ስደት 77 የወፅየ 77 ናይ ከተማ ስርሒት ንሰርሕ ነርና ኢና። ሓደ ዓመት ዝኸውን ማለት እዩ እቲ መጀመርታ እኳ ኣነ ዋላ ሓንቲ ዝፈልጦ ነገር ቆልዓ ክወልድ ሓዳር ስለ ዝነበረኒ ሓዳር

0: ወደብና ማሓዛት ደአን ነረን ሓደ ዓመት ናይ ከተማ ሰሪሕና ማለት እዩ። ሕጂ እቲ ግዜ እቲ መገዲ ዕዳጋ ሓሙስን ዓደ ንፋስን ዝወስድ መገዲ ኣብኡ ስለ ዝኾነ ገዛና ተጋደልቲ ብኡ መፅና ነይሮም እዮም። ካብኡ ሽዑኡ ምስ ተጠርጠርና እዚ ኣጓለይ ጓል ዓመት ነራ ሓት ወደይ ዳርጋ ክቲ ዓመት ንመፈቕኒ ነይሩ ምሰደይ ገዲፈ እዮም። ምስኡ ካልኣየቱ ድብለካ ደሎ ክወዲ ብሓንሳ ወፂና ንፃዕ ዘጋ ማለት እዩ ኣብ 77 እዩ እሱ ናይ ፈዳይኒ ስታይ ሽሙ ኢና ንሰርሕ ነርና ኣሕዋተይ እውን ሕጂ ክልቲኦም መይቶም እዮም። እሶም ውን ናይ ከተማ እቲ ሓደ ዝተኣሲሩ ከማ ነይሩ እቲ ሓደ ምስኡ ዝነበረ እውን ሞይቲ እዩ ኣብ ከተማ ስመራ ወዲካ ስማየ ድብልዎ ብርሃን ሓወይ ከዓ ሙሉእ ለይቲ ብረተ ሓቒፉ ኣብታ ናይ ዕዳጋ ሓሙስ ኣብኡ ሓድር ነይሩ እሱ እውን ናይ ታእሽሙ እዩ ነይሩ ኮነ ቦታ ንሕብር ነርና ዝኾነ ነገራት ዝበለ ነብፅሓሎም ነርና ሽዑ ዓዘጋእቲና ማለት እዩ ብእግርና ማለት እዩ። ሕጂ ዋላቶም ጦርሰር ስታየብሉና ነይሮም ክልቴና ክልለና ሞ ንዓዲ በፂሕና ክንመፅና ብሎም ክፉእ ውናይ ረኸብና ክሳዕ ድሓረይ ዋላሓንቲ ብጀካታ ጀለብያ ደተኸለናዮ እውን ዳሓዝናዮ ነገር ስለደይነበረ ፃዓዘጋ ወፂና ማለት እዩ። ነቲ ምሳይ ዝነበረ ቤተሰብ እኦም ኣብኣቴና እዚ መሓመድ ቅዱዊ ጥዕና ስለኣስዑ ጥዕና ሲኢነ ስለነበርኩ ኢሎም በቃ ድሓን ጥዕና ስለ ድሰኣነት ዝገበረቶውን እኹል ስለ ዝኾነ ንዓኣ ንሱዳን ክትከይዳ ኣለዋ ተባሂለ ሽዑ ማለት እዩ ክትሰግር ኣለዋ ገለ ተባሂለ።
1: ድሕሪ እዚ ኣደይ ኣባዲት ናብ ስደት ሱዳን የን ኣምሪሐን። ኣብ ሱዳን ንክልተ ዓመት ድሕሪ ምቕማጥ ድማ ናብ ኢማራት ዓረብ ግዒዘን። ኣብ ኢማራት ዓረብ ንሓሙሽተ ዓመት ፀኒሐን ድማ ናብ ስዑድ ዓረብ ሰጊረን። ኣብ ስዑድ ዓረብ ንሓሙሽተ ዓመት ምፀንሓ ደቀን ዝሓሸ ናይ ትምህርቲ ዕድል ክረኽቡ ብምሕሳብ ምስድራ ቤተን ብግሪኻ ቢለን ንሆላንድ ኸይደን። ኣብዚ እዋን ከኣየን ናይ ፊዚዮትራፒ ትምህርቲ ዝቐሰማ
0: ክንዲቲ ስታይ ኣይሓስቦን እየ ነይረ እሳ ከማ ንድገርመካ ከምዚ ሌክራም የውፅዎ እዮም ኣሎ ከምዚ ኣብ ቦቴክ መፅሓፍቲ ድሸጠሎ ኣብኡ የውፅዎ እዮም ድሕር ትምህርቲ ትደሊ ኮንካ ወይ ፊዚዮትራፒ ናይ ድኾነ ኩሉ ካርድ ኣሎ። ሕጂስ ኣጋጣሚ ስቀኢለ ክርኢ ኢለ ከይዶ ሰብ ኣረኺበያ እታ ካርድ ሒዘ መፅ የብላ ኣለኹ ነዚ ኣረህዋ ጓሌ እቲ ቋንቋ ውን ዓይ ቁርኽብ ክብድ ዝብል ስለ ዝብለኒ ኣትራህዋ ንዕበጃ ከዚኣ ሲ ደው ኢልክ ንዶ ቁፀርለይ ገለብላ ማማ ከመይ ጌርክ ክትክእል እዩ ቋንቋ ክብርቲ ዓክ ንዲኢላ እንደ ሓነ ዝጊኣ ብሄር ፈልጥ ኢለ ሽዑ ተቋፂርና ከይደ ማለት እዩ። ከመይ ምክብለካ ንክልተ ዓመት ክምሃር ስታይ ገይረ 2,000 ከፍ ኢለ ሽዑ 2,000 ከፍ ኢለ 2 ዓመት ትምህርቲ ሕጂ እቲ ትምህርቲ ምጀመርና ክንዲ ኣትኾንታ መምሃሪት ማለት እያ እዚኣ ጣውላ ብምልእታላ ፃዕዳ ኩላ ፃዕዳ ኢኻ ዋላ ካልስኻ ዋላ ጨጉሮኻ ብፃዕዳ ኢኻ ኩላ እዚ ተኸዲንካ ተኣቱ ስቂኢልካ ዝተየለን ድሓር ከመይ ምክብለካ መዓት ሰብዮም ኩሎም ከዓ ደኳትር እዮም ኤከስትራ እዮም ድምሃሩ ነይሮም ናይ ፊዚዮትራፒ ብላዕሊ እዮም ድምሃሩ ነይሮም ኣነ ጥራይ ሓበሻ ኣነ ከዓ ካብኦም ድዓበኩ ከዓ ድገርመካ ሕጂ እሳ ግን ፈትያት እሳ ኣፍሪቃዊት እያ ምስኣ ድምህር ከዓኒ ሆላንዳዊ እዩ ብጣዕሚ ፈትያህኒ ኣጆኮ ኢላሃኒ ባዕልና ሕግዘኪ ኣጆኮ ኢላሃኒ ኣንደርግራውን ኣሎ ኣብ ታሕቲ መዓት ዓራውቲ እዩ መዓት ዓራውቲ መዓት ዓራውቲ እዩ ዘለዎ ኣብኣቲና ጀሚርና ሽዑኡ ኣነ ንዓኻ ገብረልካ ንስኻ ንዓይቲ ገብረለይ እሳ ጠጠው ኢላ ትሪእካ እንታይ እስታይ ኣለካ ኩሉኦ ንሪኣኻ ትፅሕፎ ማለት እዩ። ካብኣስ ኣነ ቀዳመይቲ ኮይነ ዋላ ካብቶም ሓካ እዩ እዚ ናይ ኣምላኽ ነገር ኩሉ ደይሰኣነ ሽዑ በ ኣነ ድበልክዋታ ምሳይስታይ ድገብ እሳ ብጣዕሚ ኣነ ኢላ ከምዚ ስርኦ ይፈለጠ ሓዊ ኣነ ከማ ብሓደ ግዜ ኢላ ሽዑ ብዙሕ ተሓጋጊዞምኒ በቃ ሽዑ መወዳእታ ዓመት ክኸውን ከሎ ሽዑ ሰርተፊኬተ ወሲደ ፌስታ ገይሮምልና ዓብ ፌስታ እንታይ ከደይሃቡኒ
1: ኣደይ ኣባዲት ናብታ ኣበባ ሻውል ዝነበረት ዓባየን ምላሹ ሃይሉ ብምኻድ ብዙሕ ግዜ ይሕልፋ ብምንባረን ካብተን

0: ባህላዊ መንገዲ ተጠቂመን ፊዚዮቴራፒ ዝገብራ ዝነበረ ዓባየን ሞያ ወሪሰን እየን። ነዚ ብልምዲ ዘጥረየኦ ሞያ ትምህርቲ ክውስኸሉለኒ ብምባል ከዓ ንክልተ ዓመት ናይ ፊዚዮቴራፒ ትምህርቲ ወሲደን።
1: ትምህርቲ እንድሕር ተማሂረ ግድነት ሰርቲፊኬት እንድሕር ሒዘ ብመንግስቲ እውን ሕጋዊ ክሰርሕ ክእል እየ ድብል ስታይ ገይረ ማለት እዩ። ሽዑ ኣብ ድሕሪ ዓመት ገለ ከማን እዚ ከምዚ ኣሎ ዓመት ዝገብርዎ ክእለት ዘለዎ ሰብ ኩሉ ናይ ፊዚዮቴራፒ ኹን ናይ ገለ ይዕድሙካዮም በታ ስታይ ዓዲሞም ንኸ ቀዳመይቲ ኣነ ከዓ ኣብ ጋዜጣ ወፂ ከምዛ ድብለካ ብሓይለይ ደይኮነስ ናይ ኣምላኽ ማለት እዩ።
0: ድሕሪዚ ኣዴ ኣባዲት ነዚ ሞያ ብግብራዊ ስራሕ ንምድርዑ የነቂለን። ካባ ወፃኢ ሃገር ንኻልእ ዜጋ ንህዝበይ ከገልግል ይሓይሽ ብምባል ከዓ ናብ ኤርትራ ብምምፃእ ክሰርሓሉ ጀሚረን።
1: ወረቐተይ ምስ ወሰድኩ ሽዑ ሓሲበ ሽዑ ኢለ ኣነ ካብዚ ነዚ ህዝቢ ኣብዚ ድሕግዞ ዋላ ከይሰራሕኩ ዋላ ሓንቲ ባንበሊዐ ኣብ ፅብቕቲ ገዛ ይድቅስ ንህዝበይ ምሕጋዝ ሕስሸኒ ኢለ መደብ ገይረ ሽዑ ማለት እዩ። ሽዑ ኣብ ኣምባሲ ኸይደ ምስ ኣምባሲ ተዘራሪበ ወረቐት ሂቦም ሂቡ ንሰሎሙን እዚኣ መፅአ ኣብ ታእሽሙ ከሉ ተቢለ ሽዑ ናብ ምስ ወድቡላ ተመዲበ ማለት እዩ። ሕጂ ለዚአን ዋላ ንምንታይ ዓሰርተ ሰብ ድሓዊ የለይ ኣብታ ዓደይ ከይደ ነቲ ህዝበይ ክሕግዝ ሕሸኒ ኢለ ከምኡ መዲበ ማለት እዩ። መዲበ ኣብዚኣ መፅአ ከምዛ ድብለካ ሽዑ ምስ ወድቡላ ቅሩብ ሰሪሐ ኣብዚ ዕዳጋ ሓሙስ ስለ ዝነበርና ኣብ ኣምስ ከይደ ማለት እዩ። ወልድሓን ኢለ ንሰለስተ ወርሒ እየ መፅአ ነይረ ለይትን መዓልተን ሰሪሐ በኣ እሞ እቲ ሰብ ብሩኽ ህዝቢ እዩ። ሰለስተ ወርሒ ገይረ ካብኡ ተመሊሰ ንዓደይ ኣይፃናሕ ኮን ከዓ መሊሰ መፅአ መፅአ ሚኒስተር መንግስቲ እቲ ናይ ሆላንድ ኣምባሲ ወረቐት ሂቦምኒ ኣብ ሚኒስተር ጥዕና ኣብኣ ተዘራሪበ ሽዑኡ ናብ ቻቻይር ተመዲበ ማለት እዩ። በዚ ተኣኸትብሉ እወ ኣብኡ ተመዲበ ሽዑ
0: ኣዴይ ኣባዲት ካብ 202 ጀሚረን ኣብ ዝተፈላለየ እዋን ናብ ሃገረን ብምምፃእ ን12 ዓመት ብሞይአን ኣገልጊለን። ካብቲ ዝበዝሐ 10 ወርሒ ክሳብቲ ዝወሓደ 3 ወርሒ ድማ ሞያዊ ብቕዓተን ኣብ ረብሓ ህዝበንን ሃገረንን ኣውዒለንኦ። ኩሉ ግዜ ፀዓትካ ፍልጠትካን ጉልበትካን ንህዝብኻ ንመሬትካ ኮታ ነቲ ንዓኻ ዝመስልን ንዓኻ ዝውክልን እንተውዒልካዮ ብሂወት ከለኻን ፅባሕ ምስተኣለኻን ኣፋውፂኡ ባዕሉ ከም ዝዛረብ ድማ ኣዴይ ኣባዲት ኣብነትና የን።
1: ሓንቲ ሓዛይ ነራ 10 ወርሒ ሓቅሓይሽ ምስኣ ገይረ ማለት እዩ። እሳስ መፅያ ስለ ዝነበረት ናታ ገዛ ነይሩ ሓንቲ ግን እዩ ገዛ ሂባት ምሸት ንግሆ ወፅ ምሸት የዳእቲ ነይረ ድበዝሕ ኣብ ገዝኡ ድሕከም በዝሕ ነይሩ ሰዓት ሓደ ውድእ ካብኣ ካብኣ መፅኦም ከዓ ማኪና ገይሮም ወስድ ናብ ገዝኦም ካብኣ ከዓ ካሊእ ማኪና ገይሩ ወሰድ ሰዓት 10 ገዛ ይኣቲ ነይረ ብለካ ኣሎ።
0: ኣዴይ ኣባዲት ኣብ 2015 ከገልግላ ናብ ሃገረን ኣብ ዝመፃሉ እዋን ኣብ ዓምዲ ጋሻ ሰንበት ጋዜጣ ሓዳስ ኤርትራ ንዘለዎን ትምህርትን ተመክሮን ናይ ፊዚዮቴራፒ ማሳጅን ሄርባል ትሪትመንትን ኣካፊለን ነይረን እየን። ብዘይካዚ ኣብ ጀርመን ይኹን ካልኦት ሃገራት ዝተፈላለየ ነዚ ሞያ ዝምልከት ትምህርቲ ቀሲመን እየን። ኣዴይ ኣባዲት ኣብ ሃገር ሆላንድ እየን ናይ ፊዚዮቴራፒ ትምህርቲ ቀሲመን።
1: ንዓይ ብዙሕ ጥቕሚ ረኪበሉ እየ ኣብኡ መምሃረይ ከምዚ ብናይ ሕጋዊ ስታይ ደይኮነሲ ብገንዘበይ ከፍ ኢለ ዝተምሃርኮ ማለት እዩ። ድምህሩ ብዙሓት እዮም ዘለዉ ኣብኡ ከምዚታት ብጣዕሚ እየ ተሓጒሳ ኣነ እታ ድልየተይ እግዚኣብሄር ስለ ዝፈፀመለይ ብዓብኡ ንምንታይ ከኣነ ከለኹስ ኣብ ዓለም ክሕጎሰላ እዚኣ ሒዘያ እየ ድኸይዳ ኣነ ከምኡ ኣይኣምን እየ ከምኡ እየ ድብል ብዙሕ ጥቕሚ ኣለዎ ናትካ ድልየት እንድዩ ሕጂ ዋላ ደቅና ከምዚ ተመሃሪልካዮም ክመሃረልካ ደይክእሉ ደቂ ቆልዑት ኣለዉ ድልየት እዩ ብዓብኡ ድልየት ክኸውን ከሎ ካልኣይ ነገር ከዓስ ፅቡቕ እየ ኣነ ተማሂረስ ቁም ነገር ገይረላ ማለት ብናተይ ስ ስታይ ክገብሮም ብጣዕሚ ፅቡቕ እዩ ክትመሃር ኣብዚ እውን ክትመሃር ትኽእል ኢኻ ኩሉ ትምህርቲ ኣሎ ኣብ ሃገርና ግን ኣብታደ ደለኻያ ንሕር ተማሂርካ ሞ ኣብ ቁም ነገር ክትበፅሕ ኣለካ ኣነ ብጣዕሚ እየ ድሕጓስ በዛ እግዚኣብሄር ዳሃበኒ ኢዱ ሞ

0: ኣብዚ በፂሓትለይ ንህዝበይ ድሓገዝ ኩላ እዛ መወዳእታ ሰብዓ ሰብ ኣብቲ ወረቐት ርኢኻ ትኸውን ሰብዓ ሰብ ስናይ ሓቂ ድሓወዩ ኢሎም ፅሒፎም ዝሃቡን ኣሎ።
1: ኣደይ ኣባዲት ናብ ኤርትራ ብምምፃእ ብሞየአን ንህዝበን ክገልግላን ከለዋ ረብሓ ነይርወን እዩ። እቲ ረብሓ ግን ገንዘብ ዘይኮነም እቲ ካብ ዝሓወየ ዜጋኻ እትረኽቦ ፍቕሪ፣ ሕውነት፣ ዕግበት እዩ። እዚ ከዓ ነቲ ብሕሉኑ እምበር ብስጉእ ዘይሓስብ ሰብ ዓብ ነገር እዩ። ምክንያቱ ዕግበቱ ዕግበት ህዝቡ ስለ ዝኾነ
0: ረብሓ እቲ ቤተሰብ ናይ ህዝበይ ስለድሓወየለይ ብህዝበይ ወላ ሕጂ ከማን ኣምላኽ ጥዕና ተድህበን እውን ክቕፅሎ ይደሊ ዋላ ኮፍ ኢለ እንታይ ኣነ እንታይ ኣብ ዓለም ኣይነብርኒ ኣነ ሕጂ እውን ኣይቀስን ክሪኦ ከለኹ ሰብ ድሓመ መክርኢ ከለኹ ኣይድቅስን ደቂስ ይሓድር።
1: ኣብዚ እዋን ኣደይ ኣባዲት 84 ዓመት መሊአን ይርከባ። ምስ በዓል ቤተን ኣቦይ ኣለም ገብሪ መስቀል ከዓ 4 ውሉዳት ፍርየን። ብዘይካዚ ደቂ ደቅን ዝረኣያ ዕድለኛ ወላሊትየን። ኣደይ ኣባዲት ካብዚ ናይ ልዕሊ 40 ዓመት ናይ ስደት ተመክሮን ተበጊሰን ንሃገርካን ህዝብኻን ብሞያኻ ምግልጋል ኣገዳሲ ምዃን እየን ዝዛረባ። ከምኡ ሞያ ዘለዎም ኣብ ወፃ ሃገር ዝቕመጡ ዜጋታት ናብ ሃገሮም መፂኦም ከገልግሉ ከዓ ለበውአን የመሓላልፋ።
0: ኣነ ደኣ እታ ናተይ ባዕለይ ከምዛ ድብለካ እንድያ ነቲ ካሊእ እውን እግዚኣብሄር እንድሕር ዳኣ ሰሚዖም ንዓዶም መፂኦም ከገልግሉ እታ ዝዓበየት ፀጋ እያ። ንነብሲ ከዓ ኢኻ ትኸስብ ዘለካ ኮምበር ዋ ሓንቲ ነቲ ህዝቢ ኮካ ትኸስቦ ዘለካ ገንዘብ መፅያሲ እንታይ እሞ ኩሉ ግዜ እወ ንሃገርካ ምግልጋልሲ ብዓብኡ ነዚ ሃገርካ ንስድረኻን ኢኻ እዚኣ ዓድን ኣብዚኣ እያ ዋላ ብገለ ንሃሉ ዋላ ብስደት ንሃሉ ዋላ ብገለ ንሃሉ እዚኣ እያ ተሃገርና ዓድኻ ከ ዓድኻ እያ ሬሳኻ ከይተረፈ ኮ ናብ ዓድኻ እዩ ድመፅእ ዘሎ ክሳዕታ ሸዓ ግን ነዚ ዓድና እስከነገልግል ኣለና በብታ ደለዎ ጥበብ ቆቁሩ ምንድሕር ሓጊዙ ወላ ሓንቲ ከማይ ከዓ እስታይ ገይሮም ከዓ ቦታ ክእለቶም መፂኦም ንሃገሮም ክሕግዙ በብት ተምሃርዎ በብታ ክእለቶም እዚኣ ይላበዎም ማለት እዩ።
1: ኣብ መወዳእታ ኣደይ ኣባዲት ብሰንኪ ጥዕና ናብ ኤርትራ መፅን ምግልጋል ከም ዘቋረፃ ብምግላፅ ኣብ ወፃ ሃገር ዝቕመጡ ኤርትራውያን ብባህሊ ኣነባብራን ቋንቋን ካልእ ሃገር መታን ከይወሓጡ ብዓቕሞም ብዙሕ ፃዕሪ ከም ዝገብሩ ጠቒሰን ጥቓ ማሕበሬታ ብምሃብ ድማ ዘረበአን ዛዚመን።
0: እንታይ መሰካ እቲ ኤርትራ ውሰኒ ሕማም ናይ ኤርትራ ኣለና ብሓፂሩ እቲ ናይ ባህሊ ሲ ሕሙሞ እዩ ዋላ እቲ ህዝቢ ሲ እንኳን እሳቶም ስኒ እተን ፀዓዱ ኸማን ስኒ እቲ ጥልፊ ዲኻ ትብል ዋላ እቲ ዘረባ ዝዛረባ ኣለዋ ገርመካ ፀዓዱ ኣንስቶም ማለት ነቶም ደቀና ማለት እዩ። ሕጂ ኣነ ይገርመኒ ብጣዕሚ ኢኻ ክስታይ ትኸውን ንክትነግሮም ክተምህሮም ከዓ ኣለካ ኩለን ከዓ የምህሮኦም እየን ወመኒ ኣብኡ ኮይኖም ስኒ ከምዚያ ናይ ዓዶም መፂኦም ደቆም ከርእዩ ኣለዎም ከምህርዎም ኣለዎም ዓዶም መፂኦም ከዓኒ ኩሉ ነገር ከርእይዎም ኣለዎም ናይ ዓዶም ቋንቋኦም ፈሊጦም ስድሮኦም ፈሊጦም ክኸዱ ምእንቲ ኣብ ዓዶም ከምፅዎም ባህሎም ክፈልጡ ምእንቲ ዓዶም ኣምፅኦም ከርእይዎም ኣለዎም።

ብምቕፃል ዘለና መደብ ከነላልየኩም ኣብ ኤርትራ መስሕብ በፃሕቲ ዝኾኑ ቦታታት ኣዝዮም ብርክት ዝበል እዮም ገለ ካብኦም ህንፃ ፍያት እያ እዛ ህንፃ በፃሕቲ ሃገር ከይረኣይዋ ክተርፍ ካብ ዘይብላ ኣገደስቲ ቦታታት ዓለምና ምዃና ይንገረላ እዩ ንምዃኑ ህንፃ ፍያት ፍልዩነታ እንታይ እዩ እዛ ቀፂላ እተቐርብ መደብና ክትምልሶ እያ ልዋም ተኽለ ብከምዚ ዝስዕባ ኣዳልያትልናኣላ ደጊመ ንምክታልኩም ብክብሪ ይዓድም

0: ሰላምታ ናይ ብፃሕኩም መረባትና ሰን ኣብ ምክታል ዝርከቡ ክብራትን ክባርን ብዝቀደ ወገዳት ክስ መደብና ድማ ንኡስ መደብ ዘዋሪ ካሜራ ክትከውን ከምዝሽኡና ዘለኹም ኣብ ከባቢ ፍያትና ዘለና ፅባቐ ፍያት ታይለሩ እንታይ ይመስል ድማ ክነፀባርቅፈትና ኣለና። ምሳና ዘለዉ ኣርክቴክት ክብሩ ኣብ ፅምብል እዩ። ኣርክቴክት መጀመርያ የመስግነካ ስለ ግዜኻ ከም ዝተዓዘብኮ ፍያት ሓንቲ ካብተን ሓደ ሰብ በፅሐን ኣለዎ ዝበሃላ ኣገደስ ዝበሃላ ሳይት ሓንቲ ካብአን እያ። እንታይ ፍሉይ ዝገብራ እንታይ ዓይነት ቅዲ እዩ ስለ ዘለዎ ኣይኮም ተባሂላ እስኪ ቦኹን ጅምር
1: ሕራይ ብዛዕባ ፍያት ታሌሮ መጀመርያ ክንዛረብ እንድሕር ኮይና ብዙሕ ታሪክ እንዲ ደሎ እዚ ህንፃ እዚ ከም ህንፃ ምስነ ህንፃ እዩ ብቁፅር ወይ ኣብ ቢልዲንግ ካታጎሪ ዝኣቱ ግን ክትሪኦ ከለካ ካብ ቢልዲንግ ካብ ህንፃ ንላዕሊ ናብ ሓወልቲ ዝኸደ እዩ ድመስል። ንምንታይ እዚ ስራሕ እዚ ናይ ኢንጂነሪንግ ስራሕ እዩ። ናይ ኢንጂነሪንግ ስራሕ ክብለክ ከለኹ ናይ ሲቪል መሃንዲስ ስራሕ እዩ። ኣርክቴክትስ ቢልዲንግ ዝሰርሑ ሲኔማ ክንብል ንኽእል፣ ናይ ሆቴል ክትብል ትኽእል፣ መንበሪ ኣባይቲ ክትብል ትኽእል፣ ማለት ኣፓርትመንት ክትብል ትኽእል ኢኻ። ግን እዚ ካብኡ ፍልይ ዝበለ ቅርፃ መሰል እዩ። ከምዚ ልክዕ ናይ ሓወልቲ ነገር ደለዎ እዩ።

0: እቲ ኣደናቕ ዝገብሮ ናይ ፊያታ ሌሮ ከምዚ ሰብ ስለ ዝለመዶ ስለ ደይፈልጦ እምበር ኣብ ዓለም ካብተን ኣደናቕቲ ኣገደስቲ ህንፃታት ተባሂላ ከምቲ ዝበልክዮ ካብተን 1001 ቦታታት ቅድሚ ምማትካ ኬትሪኤን ደለካ ትብል መፅሓፍ ዓባይ 1001 ሳይትስ ዩ ማስት ሲ ቢፎር ዩ ዳይ ትብል መፅሓፍ ሓንቲ ፊያታ ሌሮ ውላ ሕጂ ናይ እዚኣ ታሪክ ክንዛረቡ ከለና እዚኣ ኣብ 1937 ብጁሴፔ ፔሳቲ ዝተባህለ ኢንጂነር ንድፊ ወፅኡላ ከምዛ ሕጂ ንሪኣ ዘለና ንድፊ ውፅኡ ንክትፀድቕ ናብቲ ናይ ሽዑ ናይ ሲቪል ኢንጂነሪንግ ዲፓርትመንት ወይ ኣብቲ ሚኒሲፓሊቲ ዝበሃል ነበረ ናይ ኣስመራ ምምሕዳር ናብኡ ምስ ኣቕረቦ እዚ ህንፃ እዚ ኣይ ጠጠው ኣይብልን እዩ እዚ ንሪኦ ዘለና ክልተ ክንፊ በዝን በዝን ልዕሊ 16 ሜትሮ እዩ ብዘይ ሓደ ኣብ መንጎ ደሎ ዓንድታት ብዘይ ዓንድታት ኣብ ማእከል ፍሪስታንዲን ንብሎ ነፃ ኮይኑ ተገቲሩ እዚ ኮንክሪት እዩ ካሳስትሩሽ እዩ ሓፂን ኣይኮንና ንዛርብ ዘለና ሓፂን ክትገብሮ ትኽእል ብኬብል ጌርካ ክትስሕቦ ትኽእል ካልእ እዚ ግን ተንዲኖን ካሳስትሩሽን ዝኣተዎ ህንፃ እዩ ኣብ 1937 ማለት 86 ዓመት ገይሩሎ ኣብቲ እዋንቲ ግን ጠጠው ኣይብልን እዩ ተባሂሉ እቲ ንድፊ ተነፂጉ በቶም መሃንዲሳት ተነፂጉ እዩ እዚ ጠጠው ኣይብልን እዩ ተነፂጉ ድሕሪኡ ክንዲዚ ዓይነት ነፃ ከምዚ ኢሉ ጠጠው ዝብል ኣይከውንን እዩ ተባሂሉ ኣብ መንጎ ዓንዲ ግበረሉ ተባሂሉ ሓሊፍካስ ዓንዲ ግበረሉ ንሱ ከዓ ነቲ ተደልዩ ዘሎ ማዕላ ክውዕል ተኮይኑ ናይ መዕደሊ ጋዝ ኣይሚን መዕደሊ ነዳዲ እዩ ነይሩ መዕደሊ ነዳዲ ናይ ማካይን እዩ ነይሩ ከሎ ከዓ ላቫጆ ከዓ መሕፀቢ ማካይን ከዓ ነይሩ ሕጂ ነፃ ኮይነን እንድሕር ዳ ክንቀሳቀሳ ኮይነን ከምዚ ዝበለ ልክዕ ከምዚ ንሪኦ ዘለና ክንፍ ዘለዎ ነፃ ዝኾነ ክገብር ደልዩ ግን ክውንነት የብሉን ጠጠዋ ይብልን ተባሂሉ ተነፂጉ እንታይ ዳ ተባሂሉ ሽዑ ወስኸሉ ሕጂ ታ ኣብቲ ኣርካይቭ ወይ ከዓ ኣብቲ ናይ መዝገብ ምምሕዳር ዘላ ንድፊ ዓንድታት ዘለዋ እያ ኣብ መንጎ ዓንድታት ዘለዋ እያ ክትፀድቀሉ ኢሉ ሕራ ኢሉ ወሲኹ ምስ ተቋራፂ ናይቲ ህንፃ ወይ ከዓ ኮንትራክተር ተሰማሚዑ ግን ጣውላ ጌርካ ጥራይ ከም ዘሎ ምስኢልካ ስርሓዮ እምበር ከይትገብረሉ ኣብ መንጎ ተባሂሎም በዚኣ ተራዳድኦም
1: ብዘይ ዶ መበል ክቐውም ከምዝኽእል ዝተረድእዎ ነይሩ እዩ ማለት
0: ናይ ብሓቂ ተኣማሚኑ እዩ ነቲ ተኳናታሪ እውን ኣእሚንዎ እዩ ድሓር ግን እዚ ህንፃ እዚ እቲ ንሪኦ ዘለና ናሕሲ ከምዚ ኢሉ ዘሎ ምስ ተወደአ ካሪኬቶ ዝበሃል ኣሎ ድስከም ንዑ ስጋዕ ድደርቕ ማለት እዩ ስጋዕ ድጥንክር እዚ ኖርማሊ ኣብ ወርሒ ከባቢ ኢኻ ተስትዮ ማይ ክደርቕ ኢልካ 27 መዓልቲ ገለ ምናልባት ነዚ ከምዚ ዓይነት ግን ስጋዕ ወርሕን ፈረቓን ክትከይድ ትኽእል ኢኻ ሕጂ ንሱ ምስ ተወደአ ኣልዕሎ መፅእዩ ንሱ መፅኡ ኢንጂነር ጁሴፐ መፅኡ ነቲ ኮንትራክተር ኣልዕሎ እቲ ካሪኬቶ ዝበሃል ተሰካሚ ሓፂናት ኣልዕሎሞ ነፃ ይኹን ተባሂሉ ሕጂ እቲ ኮንትራክተር ፈሪሑ ምስ ረኣዮ ስጋዕ ክንደይ ሂጅ ምዃኑ ወይ ገዚፍ ምዃኑ ምስ ረኣዮ ኢንጂነር ጠጠዋ ኣይብልን እዩ እዚ ሓደ ነገር ንግበር ኢልዎ ይብል እዩ ኣነ ኢለካ ኣለኹ ይብል እዩ ኖ ኣነ ከልዕሎ ይክእልን እየ ጠጠው ዝብል ኮይኑ ኣይተረኣየኒን ሕጂ እንታይ ኢልዎ ሽጉጥ ኣውፅኢ ኣልዕሎ እሞ እንድሕር ወዲቑ ኣነ ነብሰይ ክቐትለ ኣየልዕሎን እየ እንተይልካ ግን ንዓኻ ቐትለካ ኢሉ ሕጂ ተኣማሚኑ ማለት እዩ ድሓር ኢልዎ ሓንቲ ሪጋ ሓንቲ ሪጋ እንዳገበርኩ ከልዕል ነቲ ተሰካምስ ክሪኦ ኢሉ ኢኖ ክፍትኖ ኢሉ ኩላ ብሓንሳ ኣልዕላ ኢልዎ ከምዛ ዝብለካ እንድሕር ወዲቑ ነፍሰይ ክቐትል እየ ኢልዎ ኩላ ተላዒላ እቶም ንሚኒሲፓሊቲ ዓንዲ ኣሎ ኢሎም እዮም ሓሲቦም ሓደ ነገር ድረኣየካ ሱፐርቪዥን ኣይነበረ እናመፃእካ ማለት እዩ ሳንዱቕ ሳንዱቕ ናይ ሓሶት እዩ ነይሩ ሓሓሊፉ ድነበረ ክስታይ
1: ምሰልዓ
0: እወ ገብራይ ሕራይ ከምታ

ዘለኹም ኢሉን ግን ከምታ ዝደለያ ገይሩ 86 ዓመት ከዓኒ ኣይኮነን ሽዑ ክወድቕ ኢድበልዎ ስጋዕ ሕጂ ኣብ ፅቡቅ ኩነታት ኣሎ እዚ 16 ሜትሮ ክብለኩ ከለኹ ዝኾነ ኢንጂነር ሲቪል ኢንጂነር 6 ሜትሮ ግበረለይ ክትብሎ ከለካ ውን ንጋደ እዩ ኖን ከዓ 16 ሜትሮ በዝን በዝን ጠጠው ክብል ሕጂ እንታይ እቲ ምስጢር ከመይ ኢሉ ዝጠጠው ኢሉ ኣሎ ኣብ ላዕሊ ከድና ክንሪዮ ኢና

እዚ ሕጂ ናይቲ ሽዑ እዋን ናይ ነዳዲ መምልኢ ዝነበረ ቱቦታት እዩ ስጋ ሕጂ እውን ኣሎ ከምኡ ናይ ማይ ኣሎ መሕፀብ ላባጆ ሕጂ ኣብዚ ነዳዲ መልኣ ዝሕፀባሉ ቦታ ነይሩ ሕጂ ሲ ዓብ ምዃኑ ዝተደልየ ድሕር ዓንድታት ጌርካሉ ማእከል ከንቀሳቕሰን እውን ኣይክእልን እዚ ግን ነፃ ኮይኑ ብዓብኡ ነቲ መዕደሊ ነዳዲ ድ ነቲ ናይ ላባጆ መሕፀብ ማካይን ድዩ ንኩሉ እኩል ቦታ ነይሩ ማለት እዩ እቲ ኣገዳሲ ከዓኒ ከምዚ ኢሉ ነፃ ምዃኑ እዩ ኣብ መንጎ ዓንድታት ተጌርካ ኣየተሓላልፈካን እዩ ከም ድላይካ በዚ ከድካ በዚ ክትወፅእ ትኽእል ኩሉ ነገር ነፃ እዩ እቲ ክስታ ሕጂ ካልእ እንታይ እዩ እዚ ህንፃታት እዎ እዚ ህንፃታት እዚ እዚአን ብጎድኒ ደለዋ ባርጃያ ናያ እዚኣ ካብኡ ስጋ ኣብቲ ዘሎ ሽዑ ዝተሰርሐ እዩ ኣካል ናይዚ ትያታ ሌይሮ ህንፃ እዩ እንታይ ነይሩ እዚታት ባርጃያና ነይራ እዚታት ግን ስፔር ፓርት ናይ ማካይን ናይ ፍያት መለዋወጥ ቑሑት ሾፕ ወይ ከዓኒ ዱኳን መሸጢ መለዋወጥ ቑሑት ናይ ፍያት ማካይን ከዓ እዚ ነይሩ ሕጂ ነዚ ኣፀቢቕካ ናብ ካልእ ክትቂይሮ እምበሬ እዚ ኣካል ናይቲ ህንፃ እዩ ድንቂ ስራሕ ወይ ከዓኒ ብሉፅ ስራሕ ብዓለም ደረጃ ዝፍለጥ ምዃኑ ዓይነት ሰብ ህለሉን ኢና ምስ ዓብና ሰብ ከዓኒ ክሪኦ ከሎ ኖርማል ክስታ ይመስሎ ግን ኣይኮነን እዚ ብናይ ኢንጂነሪንግ ምህንድስና ኤክስትራኦርዲናሪ ወርክ ወይ ከዓኒ ብሉፅ ናይ ምህንድስና ስራሕ እዚኣ ጥራይ ክፈልጥዋ ኣብ ዓለም እውን ፍሉጥ ምዃኑ ካብቲ ኣገዳሲ ድበሃል ኣብ መፅሕፍቲ ይኹን ኣብቲ ናይ ዓለም ሄሪቴጅ እዚኣ ከማንሲ ኣብ ናይ ዩኔስኮ ሲ ከም ፍያታ ሌሮ ከመስመራ ዘይኮነ ከም ፍያታ ሌሮ ከማነ ክትኣቱ ትኽእለ ኣብ ውሽጢ ስመራ እያ ዘላ ግን ርእሳ ድኸኣለት ናታ እወ ናታ ኢንዲቪድዋል ወይ ከዓኒ ብውልቂ ክትኣቱ ትኽእል ዓይነት ህንፃ እዩ ሕጂ ንሪኦ ዘለና እዚ ንላዕሊ ደውፃኣና ጡይዋይ ስፓይራል ስቴርኬዝ ንብሎ ጡይዋይ ኣስካላ እዩ ኦሪጂናል እዩ ናይቲ ዓዲ እዩ ምስቲ ህንፃ ዝተሰርሐ እዩ ኩሉ ትኽስታይ ኣብዚ ለዎቲ ፋብሪካ ዝሰርሖ ቶሪኖ ገለ ዝብል ማርክ ሎቭዝ እዚ ሙሉእ ሓፂን ሶሊድ ሜታል ንብሎ ሙሉእ ሓፂን እዩ እዚ ሓፂን ብሓፂን እዩ ዋላ እዚ ዋላ እዚ እዚ ናይ ፊኒስትራታት ሽዑ ዝተሰርሐ እዩ ኩሉ ልክዕታ ዝተቐየረ ነገር የብሉ ካብዚ ጀሚርና ንላዕሊ ንድ በዚያ እያ ላዕሊ ከም ሓንቲ ክፍልላ ኦፊስ ዝጥቀሙላ ካብኡ ተረፈ ግን እዚ ሞር ናብ ሓወልቲ ዝኸደ እምበር ኦፊስ ወይ መንበሪ ወይ ሲኔማ ከም ተቐዲመ ዝበልክዎ ኣይኮነን እንታይ ግን ምስ ስነ ህንፃ ግን ይጥቀስ እንታይ ዓይነት ቅዲ እዩ ደለዎ እዚ ቅዲ ህንፃ እዩ ደለዎ እንድሕር ኢልና ሰባት ሪኦም ኣይሮፕላን ትመስል ገለገለ ክብሉ ይኽእሉ እዮም እቲ ፐርፐዝ ወይ ከዓ እቲ ቀንዲ ዕላማ ናይቲ ኢንጂነር ተራእዩ ደይፈልጥ ዓይነት ስትራክቸር ወይ ከዓኒ ግንቢ ፈጢሩ ነፃ ኮይኑ ን16 ሜትሮ ዝኸይድ ናይ ኮንክሪት ካሳ ስትሩሽ መፅለሊ ገይሩ ነቲ ድተባህሎ ማዕላ ከውዕል ከሎ ሕጂ እንታይ ተባሂሉ ዩ ድፅዋዕ ዚ ዓይነት ቅዲ ህንፃ ንበሎ ኣብ ቅዲ ህንፃ ስለዝኣቱ ፊቸሪዝም ፊቸሪዝም ማለት ብትግርኛ እንድሕር ክንትርጉሞ ኮይና መፃኢ ዝእምት ዘየለ ሕጂ ናይ መፃኢ ሓሲብካ ትሰርሖ ነገር ፊቸሪዝም ይበሃል ከምቲ ዝበልክኮ ግን ኣውሮፕላን ገይሩ ዝወስዳ ሰብ ኣሎ ካልእ ስታይ እውን ክረኣዮ ክእል እዩ ግን ትመስል እያ ከም ምምሳል
ግን እቲ ፐርፐዝ እዋ ክኸውን ንኽእል እዩ። እቲ ዘደንቕ ግን ኣብ ዓለም ኤክስትራኦርዲናሪ ኢንጂነሪንግ ወርክ እዙ እንታይ ማለት እዩ? ብሉፅ ዝድነቕ ናይ ሲቪል መሃንዲስ ስራሕ እዩ። ናይ ሓደ ኣርክቴክት ወይ ገለ ደይኮነ ናይ ሲቪል መሃንዲስ ቀሊል ኣይኮነን። 16 ሜትሮ ኣብቲ እዋንቲ ኣብ ኣፍሪቃ ኣይኮነን ኣብ ኤውሮጳ ኣይነበረን ክንዲዚ ዝኣክል ከምዚ ገይሩ። ስጋዕ ሕጂ እውን ዋላ ብኤውሮጳ ደረጃ ዝድነቕ እዩ። ሕጂ ምስዚ ቴክኖሎጂ ዘሎ ገለ ክስታይ ገይሮም ገለ ክሰርሑ ክእሉ፣ ብኮንክሪት ግን ሕጂ እውን ኣይትስራሕን እያ። ምስጢርና እዚኣ እሱ ይድፈልጣ። ሓንቲ ነገር ግን ንሓደ ዓርኬ ጢልያን ሲኞር ኤልዮ ድበሃል ኣቦኡ ዓርክቲ ኢንጂነር ስለ ዝነበረ እንታይ ትፈልጥ ብዛዕባ እዛ ስትራክቸር ኢለ ዝሓተትክዎ ፀኒሐ ነግረኪ እየ ነጊሩኒሎታ ምስጢር። ብዙሓት መሃንዲሳት እንዲ ሓቲተ ኤርትራውያን ካብ ደገ ድመፁ ኣብዚ ዘለዎ ገለ ከመይ ኢሉ ጠጠው ክብል ዝኽእል? 6 ሜትሮ ከማን ክትገብር ንጋዶ እዩ ኣይተረዳእና እኒኦም ድብሉ ኮይ ሕጂ ሓንቲ ምስጢር ትላዓል ዘሎ ክንሪዮ ኢና። ካልኣይ እታ ኤልዮ ድበለኒ ሲኞር ኤልዮ ድበለኒ ትእመን እውን ነገር እያ ክንሪያ ኢና።

0: ላዕለዋይ ክፋል ናይ ፍያት ደይብና ኣለና ፍያት ታሌሮ መን እዮም ስከ ፋሚሊ ድዮም ኣላስ ወነንቲ ናይ ፍያት ድዮም
1: ሕጅታይ መስለኪ ፍያት ታሌሮ ታሌሮ ዝበሃል ሃብታም ማለት በዓል ፀጋ ወልዚ ፋሚሊ ነይሮም ኣብቲ ግዜ ጥልያን ሕጂ እንታይ ነይሩ ስርሖም ናይ ፍያት ካምፓኒ ናይ ማካይን ትካል ናይ ፍያት ወኪል እዩ ነይሩ ታሌሮ ሕጂ እዚ ናይ እንዳ ነዳዲ ክሰርሕ ምስ ሓሰበ ነቲ ኢንጂነር ዱሴፔ ቆፂርዎ ማለት እዩ ክሰርሓሉ ንሱ ከዓ እዚ ድንቂ ዝኾነ ስራሕ ሰሪሕሉ በቲ ንሱ ደሃቦ በቲ ንሱ ዝደለዮ ገይሩ ሰሪሑ ታሌሮ ከዓኒ በቲ ስራሕ ተሓጒሱ ነቲ ታኻትብሎ ክስታይ ገይርዎ ማለት እዩ ነቲ ህንፃስ መዊልዎ ማለት
0: እዩ
1: ሕጂ እዚ እንታይ እዩ እቲ ናይዚ ምስጢር ኣብዚ ጫፍ እንድሕር ኢና ልዕሊ ቁመት ሰብ እዩ እዚ ዓንዲ ገመል ዝበሃል ወይ ከዓ ብጢልያን ኮርዴሎ ዝበሃል ወይ ከዓ ብእንግሊዝኛ ቢም ዝበሃል እቲ ቀንዲ ስትራክቸር ወይ ከዓ ተሰካሚ እዚ እዩ እቲ ኢንጂነር ግን እዚ ብታሕቲ እዩ ብዙሕ ግዜ ዝኸውን ብትሕቲ ዝናሓሲ ጠጠው ኢልናዮ ዘለና እወ ግን ፅቡቕ ስለደይመፅእ እዚ ክረአ ስለዘይደለዮ ንላዕሊ ምፅዎ ንላዕሊ ምፅዩ ተሰካሚ ንላዕሊ ጌርካ ግን ዝያዳ ወይት ወይ ከዓ ዝያዳ ክብደት ኢኻ ትውስኽ ዘለኻ ግን ካብዚ ቁመት ሰብ ጀሚሩ እታ ምስጢርታያ

እንዳሓፀረ ዳርጋፍታ ጫፍሲ ክንዲዚኣ ኮይና ካብ ቁመት ሰብ ሕጂ እዚታት እዩ ተሰካሚ ነዚ ጠጠው ኢልናዮ ዘለና ስላብ ዝበሃል ተሰኪሞ ዘሎ እዚ እዩ። ኣብዚ መፅኡ ዝረኣዮ ሰብ እዚ ናቱ ክብደት ከሎስ መሊሱ ተሰካሚ ክኸውን እቲ ዘገርም ሓንቲ ኢና ንርኢ ዘለና። እዚኣስ ሓንቲ እያ ወይ ዜን ክልተ ኢና ንርኢ ዘለና። በዚ ርባዕተ ኣለዋ ሽዱሽተ ከምኡ ክብደት እንዳወሰኸስ ተሰካሚ ከዓ ሕጂ እዚ እቲ ዓብዪ ናይዚ ድንቂ ዝገብሮ ኣብ ዓለም ኤክስትራኦርዲናሪ ኢንጂነሪንግ ወርክ ተባሂሉ ብላዕሊ ገይሩ መሊሱ ከምዚ ገይሩ። ሓደ ወፃእተኛ ኤሮጳዊ እንታይ ከም ዝበለኒ ትፈልጢ? ፓሪስ ከይደስ ኣይፍልታወር ርእየዮ። ካብ ኣይፍልታወር ግን እዚኣ ገሪማህኒ ንዓይሲ እዚ እዩ ገሪሙኒ። ኣይፍልታወር ኣይኮነን ገሪሙኒ ኢልኒኖ። ስለዚ ስጋዕ ክንደይ ዋላ ብናይ ኤሮጳ ደረጃ ከምትረአ ክንገልፆ ደሊና ኢና።

0: ዕጅኸም እቲ ዝበልኩ ኸ ኣቐዲመ እንታይ እዩ ንብዙሓት ኢንጂነራት ደቂ ዓዲ ካብ ደገ ዝመፁ ፕሮፌሰራት ኢንጂነራት እንታይ እዩ ከምዚ ገይሩ ጠጠ ኣቢልዎ ደሎ ኢለ ሓቲተ ንሳቶም ግን ዋላ ሓንቲ ንሕና እውን እቲ ቅመራ እቲ ካልኩሌሽን ኢንጂነሪንግ ካልኩሌሽን ናይ ህንድስና ቅመራ ከምዚ ዓይነት ክኸይድ ኣይተረዳእናን እዮም ዝብሉ ኸ ግን ሓደ ሰብ ብካልእ ጉዳይ ዝፈልጦ ነበርኩ ሲኞር ኤልዮ ዝበሃል ኣጋጣሚ ብዛዕባ ፍያት ክንዛረብ ከሎናስ ነቲ ኢንጂነር ዝሰርሖ ኮ ኣቦይ ዓርኩ ዩ ነይሩ ኢሉኒ እሞ ገለ ነገር ኣይትፈልጥና ይዛ ህንፃ ኢለ ዓርኩ ኢኖ ስለዚስ ዋላ ነቶም ጥልያን ኮ እዚ ድንቂ እዩ ከመይ ኢሉ ጠጠው ኢሉልካ ተነፂጉ ነይሩ ነቲ ፈሊጥካ ዝገበርካዮ ዓንድታት ኣሊኻዮ ከምዚ ኢሉ ጠጠው ኢሉ ገለ ክብልዎ ከለዉ ነቲ ኢንጂነር ንዕኡ ግን ነጊርዎ ነቲ ቦዚ ኤልዮ ዝበሃል ነጊርዎ እቲ ምስጢር ሓደ እዚ ካብ ብራኸ እንዳዎ ሓደ ኸይድ ግን እዚ ኮንክሪት እዩ ሓፂን ኣይኮንና ንዛረብ ዘለና እታ ምስጢር ግን ኢልዎ ልክዕ ከምዚ ብትሕቲ መሬት ከይዱ ኣሎ ሕጂ ካብ ከምዚ ዝበለ ጋ ዓይነት ነፃ ዝኸይድ ጋ ዓይነት ብትሕቲ መሬት ስለ ዝኸይድ ሲ ናይ ሲ ቅርፂ ኣለዎ ብትሕቲ መሬት ማለት እዩ ኣባይታ ልክዕ ከምዚ ኢሉ ዝኸይድ ሲ ሕጂ እዚ ይድልድል ካብ ከምዚ ዝበለ ጥራይ ካብ ከምዚ ዝበለ ከምዚ ዝበለ ይድልድል እጂ ንስ ኢሉኒ ክእመን እውን ንኽእል እዩ ኖኖ የብሉን እዚ ኮኒ መስገሪ ወይ መዘናግዒ ኮነን እዚ ስትራክቸር እዩ እዚ ክቐውም ዝገበሮ ስታይ ዋላ ሓንቲ ክትንክፍ ኣይትኽእልን እዩ ካብዚ ትዘገርም ግን ዋላ እዚ ሕጂ ክንሪኦ ከለና እዚ ኣብ ፅቡቅ ኩነታት ኣሎ ካርታ መለዎ ነቓዓ የለን ዋላ ሓንቲ ነቓዓ ኣይትርእን ኢኻ ድሕሪ 86 ዓመት ካልእ እዛ ፍያት ተፃሒፍዋ ደሎ እታ ሰገነት ወይ ታወር ትረኣየና ደላ ኣብታ ፍያት ደላ ፅሕፍቲ ናይ ማይ መኸዘን እያ ዋተር ታንክ ንብሎ እዩ ኮንክሪት እዩ ንስ እውን ሕጂ ንምንታይ እዚኣ ናይ ማይ መኸዘኒት ኮይና ደላ ካብቲ ታሕቲ ዒዳ ንላዕሊ ፓምፕ ተገይሩ ነተን ማካይን ድሕፀባ ካብ ዝወሪዱ መሕፀቢ ማይ ይኸውን ማለት እዩ መኸዘኒ ማይ እዎ ሕጂ እቲ ፋንክሽንሲ እቲ ማዕላ ዝተባህሎ ኣገልግሎትሲ ልክዕ ንመዐደሊ ነዳድን ነቲ ላቫጆ ዝበሃል መሕፀቢ ማካይንን ልክዕ ብኩሉ እንትንኡ ንዑ እዩ ተሰሪሑ ኣብ ዓለም ዝድነቕ ስራሕ ከዓ ኮይኑ ሕጅታ እዩ ካብቲ ጫፍቲ ናብዚ ሓደ ጫፍ ብዘይ ዝኾነ ክስታይ ተዘርጊሑ ኣሎ ልዕሊ 4 ሜትሮ እዩ ካብቲ ጫፍ ናብቲ ጫፍ ካብዚኣ ተወሲድና ከኣኒ ናብዚ 16 ሜትሮ ኣሎ ካብዚኣ ከኣኒ ልዕሊ 16 ሜትሮ ኣሎ እዚ መንጎ ትኸብዲ ከብዲቲ ናይቲ ህንፃ ኣሎ እዚኣ ስካላ እዚኣ ናብቲ ላዕሊ ገንኢ ዘለዎ ማለት እዩ እወ እታ ታንከር ትሕቲ ዛፍያት ፅሕፍቲ እንያ ደላ ዓብ ታንከር እዚኣ ሕጂ መደየቢት ናይቲ ታንከር ወይ ተተባላሸ ወይ ገለ ቸክ ዝገብሮ እዩ እዎ እዚአን ናይ ማይ መውረድ እየን ብደገ ኣይረአያን
1: እየ ሓሊፉ
0: በታ ዓንዲ በታ እዎ ሕጂ እዚ ዓንዲ እንድዩ ብኣ ትኸይድ በዚኣ ኸ ብኣ ትኸይድ ሕጂ ኣብቲ ናይ ካ መጨረሻ ጫፍ ኣለና ዋላ ሓንቲ ልክዓ ኣብ ፅርግያ ትኸይድ ዘለኻ ዓይነት እዩ ረድረድ ድብል የብሉን ገለ ይብሉ ሕጂ እዚ እቲ ዓንድታት ዋላ ሓንቲ ኖ ጠልጠል ኢልክለኺ ካብ ከምዚ የ ክደርለኺ

እዚ ድንቂ ስራሕ እዩ ማለተይ ሲ ምናልባት ነዞም ኣብዚ ዓዲ ንሪኦ ገለ ብዙሕ ስታይ ኣይከውንን ግን እዚ ኣብ ዓለም እውን ተደነቐ ስራሕ እዩ ምናልባት ድሕሪ ሕጂ ሓደ ሓደ ምምሕያሽ ክግበረሉ እዩ እዚ እንዳዘሎ እንዳ ሜካኒክ ኣለኪ ምናልባት ንሱ ተኣልዩ ክገፊሕ እዩ ተሃድሶስ ከድልየ እዩ ሪሃብሊቴሽን ወርክ ከድልየ እዩ ከም ፕላን እውን ሒዝናዮ ኣለና

እቲ ኮምፓውንድ እቲ ቐፅርኸ እንታይ ይመስል ኣሎ? ሕማቕ እዚኣስ እንታይ እያ ትረአየኒ ይመስለኪ? እዚ ዝኣክል ግዙፍ ስትራክቸር ኣብ ፀቢብ ቦታ ኣበይ ቦታኣ ተጨቢጣ ደላ እያ ትመስል። እዚ ተረዲእና ምስቶም ድምልከቶም ኣካላት ሓደ ሪሃብሊቴሽን ስራሕ ወይ ከዓ ተሃድሶ ኣበይ ደተኮረ ማለት እዩ ኣብዝ ሓፁር እዚ ቐፅሪ እዚ እዚ ኦፍኮርስ ኣለዎ። እዚ ሕጂ ግሪን ኤርያ ኮይኑ በዚ እቲ እንዳ ሜካኒክ ተኣልዩ ስጋዕቲ ቪላ ገዛት በፂሑ እዚ ኩሉ እዚ ግሪን ኤርያ ፋውንቴን መንጫዕጫዕታ ዘለዎ ሰሓቢ ኮይኑ ከም ንበል ሕጂ ናይ ቱሪስት ኦፊስ ኢንፎርሜሽን ኦፊስ ተኮይኑ በዚ ፀግዕ ኣለና ክንሪኦ ኢና ክፍልታት ዓበይቲ። ንሱ ከዓ እንታይ ነይሩ ናይ ሽዑ እዋን እዩ ባር ጃያን ኣላ ድሕሪኡ ኣሎ እቲ ሩምስ ዓበይቲ ክፍልታት ንሱ ከዓኒ ናይ ኣቑሑት መለዋወጢ ናይ ፊያት ማካይን መለዋወጢ ኣቑሑት መሸጢ እዩ ነይሩ። ሕጂ ንሱ ናብ ሚዝየም ክትቅይሮ ትኽእል ተወሳኺ በዚ ዝኾነ ትሰርሕ ኮታ ኣፕላን ኣሎ ብጣዕሚ ፅቡቕ ክመፅእ እዩ ንዝመፅእ እቲ ህንፃ ፅቡቕ ኣሎ። እቲ ቐፅሪ ከዓኒ ሪሃብሊቴሽን ወይ ተሃድሶ እንተተገይሩሉ ብጣዕሚ ኣደና ክኸውን እዩ ኣብዚ ፓርኪን ናይ ኣውቶቡሳት ናይ ቱሪስትስ ከምኡታት ክህሉ እዩ። ስጋዕ ሕጂ ዝተረኣየ ዋላ ሓንቲ ፀገም የብሉን ዝህንፃ እዚ ንምንታይ እዩ እዚ ብተነኮ ዝተወቕዐ ወይ ሓደ ነገር ገለ ኣይኮነን። እዚ ስትራክቸር እዩ፣ እዚ ኮንክሪት እዩ። ተነኮ ይቕለጥ ይዕረ፣ እዚ ግን ስትራክቸር እዩ። ድሓር ቨሪ ኢንትረስቲንግ ኣጋይሽ መፂኦም ኣብዚ ክወፁ ከለዉ እዞም ወፃእተኛታት ብጣዕሚ እዮም ዝፈትዎ ዋላ ቲቪ ራዮ ፍሮም ኤቭሪዌር።

0: ብኣርባዕትዮ ማእዘስ ብንፁር ክትርእ ትኽእል እዩ።
1: ኣንፎርቹነትሊ ግን እዚኣ ተሰሪሓ እንታይ ጌይራታ እዛ ፍያት ሓደ ነቲ ከተማ ብሎክ ጌይራቶ ነቲ ነዊሕ ቪው ናይ ከተማ እቲ ዝኸፍአ ከዓኒ ነዛ ፍያታ ሌሮ ከም ሓደ ድዋርፍ ወይ ከዓኒ ሓፂር ነገር ኣምሲላቶ

ትሕሶ መደብ ዘዋሪት ካሜራ ኣብ ምክትታል ፀኒሕኩም ክቡራትን ክቡራን ተኸታተልትና ብዛዕባ ፅባቐን ሒዘቶ ዘላ ታሪክን ናይ ፊያት ታሌሮ እንታይ ዓይነት ቅድ ህንፃ ሒዛ ዘላ ሒዘቶ ዘላ ታሪክ ከንታይ ይመስል ክንገልፅን ክነንፀባርቕን ፈቲና ሞ ካብዚ ትሕሶ መደብ ድማ ገለ ቀሲምኩም ክትኮኑ ተስፋ ንገብር ኣብ ቀፃሊ ብካልእ ህንፃን ፅባቐ ይኡን እዩ ክኸውን ምርኻብና ነዚ ክብርና ፀኒሐ ሓበሬታ ንኣርክቴክት ክብሪ ኣብ ፅምብል ከመስኩኖ ይፈቱ ኣብ ቀፃሊ ብካልእ ይረኽበና ሰላም ቅ

0: ክቡራትን ክቡራንን ተኸታተልትና ኣብ መወዳእታ ትሕዝቶና ከም ወትሮ እነቕርቦ ተኸታታሊት ፊልም ሳውን እያ ናባኹም ክትቀርብ ቀንያ። ኣብ ዝሓልፈ ሰሙን ድማ ተዓዘብቲ ኣብ ፊልም ሳውን ንዘለዎም ርእቶ ናባኹም ኣቕሪብና ነርና። ንሎም ውን ከም ቆፀራና ኣብዛ ፊልም ቀንዲ ተዋስእቲ ምስኦም ዘካየድናዮ ዕላሊ ክህልወና ደጊመ ንምክትታልኩም ብክብሪ ይዕድም።
1: ማህደር ሓቂ ማህደር ታሪክ ኤርትራን ኤርትራውያንን ኣብ ጉዕዞን
2: ናፅነት
1: ማህደር ሕብረተሰብ ኤርትራ ኣብ ትሕቲ መግዛእቲ ዳሲሳ መግዛትን ብድሆታቱን ገድልን ማሕበራዊ ህይወትን ናብ ኣሚራ
3: ብኢደዋኒኑ ኩናት ከዓ ትፍቅድ ዶ መስለኪ
4: እቲ ሓሳቦም እኮ ዝፅላ ኣይኮነ
1: ጾር ደቂ ኣንስትዮን ዕዳ ውሳነ ንእስነትን እተርኢ ማህደር ሓቂ ምንባር ጓሂኣን ሓጎሳን ደበስቃያን መከርኣን ብውሕልል ኣዛናትዋ ከተዘምቱ ዝተሃንፀ
5: ሕማ ናይ ሰብኩ ሓሲበን ይፈልጥ ሽግር መከራ በድሕሪ
1: ካብ 17 ጥቅምቲ ጀሚራ ኣብ ኤርቲቪ
6: ውሸታ
1: ኣፍራይ ሚኒስትሪ ዜና ኣቕራቢ ቢስ ፕሮዳክሽን ደራሲ ሌተናል ኮሎኔል ዮናስ ተዓገስ ዳይረክተራት ሌተናል ኮሎኔል ዮናስ ተዓገስን ሳሙኤል ሓድጎን ካብ 17 ጥቅምቲ ጀሚራ ኣብ ኤርቲ
7: ምምራፀይ ደሞ ብኣጋጣሚ

0: ክቡራት ተዓዘብቲ ከመይ ውዒልኩም? ኣብዝሓለፈ ነዊሕ እዋናት ኮይኑ ቀዳም ቀዳም ኣብ መደብ ናትራን ፊልም ሳውን ተኸታቲልኩም ኣለኹም። እሳ ከዓ ፍጻሜ በፂሐ አ ናይ ህዝቢ ርእቶታት ዝሓለፈ ቀዳም ርኢና። ኣብዛ ነይ ሎሚ ከዓ ገለ ካብ ተዋሳእቲ ብምሉኦም ዘይኮነ ገለ ካብ ተዋሳእቲ ተመሪፆም መፂኦም ኣለው። ብስምኩም ኣመስግኖም ይቕንየልና። እንቋዓ ፍፃሜ በፅሐት እዛ ፊልም እዚኣ እንቋዓ ሓጎሰኩም። ስነ ጥበበኛ መብራህቲ ሰሎሞን መብርየ ኢና ንብለካ። ብኣኻዶ ክጅምር ብዛዕባ ስነ ጥበባዊ ንጥፈታትካ ኣብ ታሪክ ኣቲና ኣይኮናን ክንኣቱ እሱ ምናልባት ካልእ ግዜ ዕድል ንረክብ ንኸውን። ሕጂ ብዛዕባ ፊልም ሳውን እንዲና ክንዘራረብ ከመይ ረኺብካ እያ መብሬ እዛ ፊልም ሳውን?
1: የቐኒየለይ እቲ ዝተዋህበኒ ዕድል የመስግን። መጀመርያ ማና ንሳኺ ምርኻብና ካብቲ ነገርካ ይተኣለና ንእሽተ ሕፅር ዝበለ ብሓፈሽኡ ኣብቲ ዝተፈላለየ ሳይዳ መደብ ሕሽኪ ዋላ ዝተፈላለየ ነገር ካብ ቀደም ጀሚርኪ ዓብይ ኣስተዋፅኦ ትገብር ዘለኸ ኣበርክቶ ትገብር ዘለኸ እሞ የቐኒየልና ስለቲ ኣበርክቶኺ። ሕጂ ኣነ እንታይ እየ ክብል ዝደሊ፣ መጀመርያ ምህርቲ እንድዩ ምህርቲ እዩ። ሰሪሕካ ብዙሕ ደኺምካ ብዙሕ ፅዒርካ ነቲ ሓንቲ ዝተጨበጠት ምህርቲ ንምርካብ እዩ። ወፊርና ሓንቲ እቲ ህዝቢ ይፈርዳ፣ ሓንቲ እቲ ህዝቢ ዝሃበና ተልእኾ፣ ሓንቲ ነገር ሒዝና ምምፃእና ብጥዕናና መጀመርያ ነመስግን። ቀፂለ ኣብ ታሕቶ ክኸኣቱ እቲ ፊልም ሳውን መጀመርያ ኣብ ውሽጣ ብዙሕ ነቲ ሕብረተሰብ ክገልፅ ዝኽእል ነገራት ዝሓቆፈት እያ። ኣነ ከም ኣነ ክግምግማ ከለኹ ግን ብዙሕ ትምህርቲ ሂባ፣ ልክዕ እዩ ጉድለት ኣሎ። እቲ ጉድለት ከዓ ምስ ኩሉ ሕፅረታት ናይ ቀረብ ጉድለታት ኣሎ። ግን ፊልም ሳውን ክንጠቕሳ እንድሕሪ ኮይና ድሕርና በብሓደ ምስ በለና ክነምፅ ወይና ኣብታ ጥቕልል ዝበለት ትርጉም ናይ ዕርክነት፣ ትርጉም ምሕዝነት፣ ዓዲ ንሓደ ፀላእዩ ቦቱ ዘለዎ ዓቕሚ ከመይ ገይሩ ብዓቕሙ ብሲስተም ወይ ብመይላ ተጠቒሙ ንፀላእዩ የውድቕ። ሓንቲ ዓዲ ሲ ዋላ ዝሓየለ እንተሓየለ ዋላ ዝበርትዐ እንተሃለወ ዋላ ቀታሊ ነገር እንተሃለዎ በየና ይመይላ ገር እዩ ሓባራዊ ብዝመስል ጌርካ ንፀላ ኢኻ ተውድቆ ነቲ ዓዲ ኣሸጊርዋ ዝነበረ። እቲ ኣብቲ ዓዲ ዘሎ ጭውነት፣ እቲ ኣብቲ ዓዲ ዘሎ ዕግርግር ብኸመይ መንገዲ ይፈትሖ ነረን እቶም ዓበይቲ፣ ብኸመይ መንገዲ ገረን ተነንስቲ ይፈትሖ ነረን። ሕጂ ሳውን ክንዛረብ ከለና ሳውን ናይ ብሓቂ ተኸታቲሉ ካብ ፓርት ዋን ስጋብታ 32 ትውድእ እንድሕር ዝኣ ተኸታቲልዋ ዓብይ ኣስተምህሮ ኣለዋ። ጥራይ ኣብቲ ሽፍትነት ኣብቲ ገለ ምድሃብ ዘይኮነሲ እቲ ውሽጢ ሕብረተሰብ ዘሎ እንታይ ይመስል እዚ ብናተይ ግምጋም ክሪኣ ከለኹ ብዓቕምና ንእሽተይ ኣበርኪትና ንእሽተይ ምሄርና ኢልና ንሓስብ። ካልእ እቲ ህዝቢ እዩ ክገልፆ ዝኽእል።
0: ራይ ከመይ ረኺብካ እያ ክትፍኖ? ዕድር ረኺብካ ተኸታቲልካ እያ ትኾንካ ርእቶ ተዓዘብቲ ኸ?
1: ኣነ ተኸታቲለያ ርእያ ብዘይካ ወይ ሰለስተ

0: ስጋብ ኣርባዕተ ዝኾና ንስን ከዓኒ ካብ 27 28 ገለመለ ዘለዋ ኣይተበልክወልኒ እንተዘይ ኮይኑ ስጋብቲ ፋይናል ተኸታቲለ እያ እቲ ኣብታ ርእቶ ናይታ ህዝቢ ክሕስወልክ ደልኒ ኣይተኸታተልክዋ ንሳ ብዛዕባ እታ ፊልም ግን ተኸታት
1: ንዓኻ እምበር ክረኽበካ ከሎ እንታይ ይብለካ
0: ዋ ህዝቢ

0: ፅቡቕ ኣምፅኻያ ኣብዚ ከምዚኣ ዝገበርካያ ከዓ ዋ እንታይ ደኣ ዘይመሰልካየ ዳ ይብለካ እዩ ሕጂ ኣጋጣሚ ኣነ ኣብቲ ነቲ ዓዲ ኣንጻር ናይቲ ዓዲ እንደ ኮይነ ዝሰርሕ ነረ ሕጂ ክረክበካ ከሎ እቲ ሰብ ኣንታ ንዓዲሲ ከምኡ ጎርካ ዕግርግር ተእትወላ ዋ እንታይ ጎርብካ እዩ ዝዓዲ እንታይ ኢኻ ኮንካ ዝብል ሕቶታት የምፅ እዮም ኣነ ከዓ በቲ ዘለኒ መግለፂ በቲ ንስኻ ትፈልጦ ገርካ ከዓ መግለፂ ጌርካ እንታይ ሽሙ ትገብሮ
1: እንታይ የርእካ ከምኡ ክብል ከሎ ሰብሲ እንታይ የርእካ ተራኸብታ ፊል
0: ወሕጂ እቲ ቀንዲ ይከታተለካ ከም ዘሎ እቲ ሰብ ይሕልወካ ከም ዘሎ ዋዛ ኣይኮነን ህዝቢ
1: ንስኻ ከዓ ተላቢስካዮ ብልክዕ ተንፅባረ
0: እቲ ነገር ከዓ እንድሕር ድኣ ዘይተላቢስካዮ ኮ ኣይርእካ ኒ እቲ ሰብ እንታይ ክንሪኦሉ ይብል እንትሕ ተላቢስካ ነቲ ሰብ ከም ትስሕቦ እንድሕር ገርካ ኮ እቲ ሰብ ደዲሕረኻ ዝኸይድ እምበር ሎሚ ብፍላይ ሕፅር ዝበለ ርኢ ኣቢሎም እታ ትስሕቦም እንተኮይዶም ካታተልዋ ደድሕር እያ ድሕር ዘይትስሕቦም ኮይነ ከዓ ይምለሱ እጅቲ ክትዕዘቦ ከለካ ዋ ግዲቲ ዘቕረብክዎ ንእሽተ ኢለ ዘቕረብክዎስ ንህዝቢ ግዲ ይጠቅም ኣሎ እዩ ትኮርዕ ትሕበን ምክንያቱ ኣብ መገዲ ድሕር ዘይተዛሪቡልካ ዝረኣዮ ዋ ሞ ይረአን ኣሎ ዝሰርሑ ዘለኹስ ኣይረአን ኣሎ እንታይ ደኣ ብዘይ ህዝቢ እንድሕር ዘይረኪቡ እኳ እቲ ዝሪኦ ኢልካ ዘቕረብካሉ እንድሕር ዘይበሊዕዎ ወይ እንተ ዘይተዓዚቦ ወይ እንተ ዘይተማሂርዎ ከምኡ ይዘረበካኒ ስለ ዝሪኦ ዘሎ ስለ ፅቡቕ ኢልካ ገምጋም በቲ ዓቕሚ የ ሰሪሐ እዮ ሞ እንታይ ኮን ይብለኒ ኢልካ ዝሓሰብካዮ እቲ ሰብካ ይከታተለካ ከም ዘሎ ትዕዘብ
1: ሓራይ ኣብ ኩሉ ንጥፈታት ኣብ ገጠር ዝስራሕ ፊልምታት ወይ ድራማታት ንበሎ ሓንቲ እግርኻስ ቆራፅ እያ ባምቡላ ካ ትኸይድ ሕጂ ልሙድ ፅርግያ ካ ኣይኮነንቲ ገጠር ኩርኳሓት እምኒ ኣሎ ስንጭሮ ቁልቁል ኣሎ ዓቕብ ኣሎ እቲ ኩሉ ኣግራብን ገለስ ከም ጥዑ እዩ ካ ዘብዘብ ትብል ንኣብነት ኣብ ሳውን ካብ ህዝቢ ትዕዝብትኻ ሓበሬታ ክትህብ ሰላይ እንዲኻ ተቐይርካ ገሊካ ኢልካ ስናንካ እንዳሓርቀምካ ሽውልካ ትኸይድ ንሱ ኣነ ዝገርመኒ ነይሩ ኣይፅግመካ እንዶ ነይሩ ወይ እንታይ ሽግራት የጋጥመካ ነይሩ
0: ወሕጂ እቲ ድልት እንድዩ ድልት ኣሎ ካልኣይ ነገር ከዓ እቲ ክሰራሕ ኣለካ በቃ እንድሕር ዳኣ እምሮኻ ድሓን ኮይኑ ብዓቕምኻ ክሰራሕ ኣለካ ምክንያቱ ኣነ ሰንኪለ እንታይ እየ ዝገብሮ መንዳኣሉ ዝቐልበኒ እንታይ ደኣ ክገብር እየ ከምዚ እስኻ ትጓዓዝ ኣብቲ ጉዕዞኻ ሕጂ ብዓቐብ
1: ክትወፅጡሕ ኣይነበረንቲ ቦታ ማለት እዩ
0: እወናዊ እንዲ ክመፅእ ሕጂ እቲ ንዓይ ኣይፅግመኒ እቲ ጎቦ ክትወፅእ ከለካ ንስኻ እውን ትሰጊእ ኢኻ ንገሊኦም ሕጂ ኮ ተዓዘብቲ ዝረከቡካ እምዋ ምዳናትያ ወዲ ዘውጎ ኣነ ናብ ሳውን ክኸይድ ከለኹ ወዲ ዘውጎ ክጎየኒ ከሎ ንሱ ሸተት ኢሉ ወዲቑ ኣነ ከዓ ነቲ ቁልቁል ወሪደ ምስ ዘለልክዎ ምስ ስንካለን ምስ ነዊሕ እዋን ባምቡላ ምግባርካ ምሳኻ እንድሕር ገሩ ኣበይ ትዘልል ከመይ ጌርካ ኢኻ ትረጉፀ ነቲ እምኒ እንዳተጣበብካ ኢኻ ትኸይድ ስለዚ ትሰጊ ኢኻ ግን ድሓን ብፀሎት ናይቲ ኣምላኽን ብፀሎት ናይ ህዝብን ሲ ንወፀ ኢናተ እንታይሽሙ
1: ዘጋጥመካ ነገር ግን የለን እንታይ ዘጋጥመካ ነገር
0: ዘጋጥመና ኣብ ካልእ ፊልሚ ሸተት ኢለ ወዲቀ እቲ ሰብ ግን ብዙሕ ስለ ብዘይካ ተሰኣላይ ንበይ ነ ስለ ዝኸይድ ነበርኩ ቁሑማ ቢላያ ስቕ ኢለ ማለት እዩ ሕጂ እቲ ምውዳቕ ካብ ጥዑይ የብሉ ዋላ ካብ ስንኩል የብሉ እንድሕሪ ሸተት ኢልካ ኩሉ ግዜ ዋላ እቲ ጥዑይ ይወድቕ እዩ ብሓፈሽኡ ግን ድሓኒ ብዙሕ ኣየፀግመኒ
1: ሕራይ እታ ቐንዲ ክፈልጣ ደልየ ዘለኹ ግን እስኻስ ወድቲ ሕብረተሰብ ኢኻ በታ ዓብይትካ ኣለዉ ኣዕሩኽትካ ኣለዉ ሎሚ እኳ ማሓዙትካ እንዲ ዝበሃል ኮይኑ ኣለዉ ሕጂ ሲ ስነ ምግባር ናይቲ ሕብረተሰብ ዝጠሓስካዮ ኮይኑ ይስማዓካ ዶ ምስኦም ፍቕሪ ምሕብሓብ ገዲፍካ ፈጨው ፈጨው ኢልካ ናብ ሽፍታ ተፀጊዕካ ምሳውን ናቱ ሰላይ ኣቀባባሊ ኩሉ ሓበሬታ እንጋዲ ኮንካ እንታይ ይኹም ገይሩካ ስሙ ከዓ እትኾን ትፍክረሉ ከዓ ነቲ ህዝቢ
0: እንታይ እዩ ኣብ ሓደ ፊልም ይኹን

0: ኣብ ሓደ ሕብረተሰብ ከስዕድ ደሲ ጉራምራ ተባሂሉ ኣደ ክትወልድ ኮላስ ሓደ ዓይነት ጠባይ ሓደ ዓይነት ሸሞንቲ እንተወሊዳ ሸሞንቲ እዮም ሓደ ዓይነት ክኾኑ ይክእሉን እዮም። ኣብ ሓንቲ ዓዲ ከዓ ድሕሪ ዳ ዓዲ ኮይና ኣከብዳ ቅምተኛ ኣሎ፣ ምዕገርገር ኣሎ፣ ልዙብ ኣሎ፣ ጭዋ ኣሎ፣ ፈኩሽ ሰብ ኣሎ፣ ብደቂቕ ነገር ከዓ ቂም ዝሕዝ ሰብ ኣሎ። ኣብታ ማእከል ዓዲ ሓሳብ ኣሎ። ብዝኾነ ይኹን ነገር ንሽተይ ተተንኪፉ ከዓ ንኺስዋ ዝነብር ኣሎ። ስለዚ እቲ ዓዲ ከምዚ ዓይነት ሓቂፉ እዩ ዝኸይድ። መጀመርያ በርሀ ግን ከም ካራክተር ቀደም ምስ ወዲ ዘውጎ ይበኣስ ተባኢሱ ኣንቲዕዎ ብነዊትን ብዕርፍን ኣቐዲሙ ዝነበረ ዘይረአ ዛንታ እዩ ዘይረአ ብዲያሎግ ወይ ብዘረባ ጥራሕ ዝግለጽ ወዲ ዘውጎ ምስ መን ይገልጻ እዩ። እቲ ቀደም ዕርፊ ክንፀቅጥ ከለና ንሱ እውን ነዊት ክፀቅጥ ከሎ ተባኢስና ብዕርፈይ ብነዊትካ ኣነዳ ኣነ ተባኢስና ኣንቲዐየ ነረ ሃሪመየ ነረ በዚኣ ምስ ነኸሰ እዩ ተባሂሉ። ኣብታ መጀመርያ ፓርት ዋን እውን እንድሕር ዝተብሂልና ኮይና ብበዓል ኣብርሃ እውን ዘበት ኣይ ዕረቕን እየ ኢሉ ሓሰር እየ ንድድሉ ብካልኣይ ናይ ውሽጡ ተተንካፍ ሰብ ኣሎ። ዝኾነ ነገር ሲ ግድፍ ከብል ዝደሊ ሰብ ኣሎ። ምስ ነፍሱ ግርጭት ገይሩ በዕላዊ ትንታነ እንዳገበረ ነቲ ግርጭት ዘዕብዮ ይኽ ኣሎ ባዕሉ ክንዲ ዝገድፎ ዘዕብዮ ኣሎ። ስለዚ ከምኡ ዓይነት ካራክተር እዩ እዚ ሰብ እዚ። ብሳክት ኣይኮነ ንቕኢሉ ብታዓዲ ሽዑ ሳውን ዝበሃል ኣብ በረኻታት ዓዲ እዩ ዝደርበየቶ ብባህላዊ ፀቕጢ ብገሩ ዝዓቢ ምስ ሰምዐ ወይ ምስ ተረኸበ ምስኡ ክፅጋዕ ፈቲኑ ብናቱ ግርጭት ብናቱ ሕማም በቲ ሓደ ሓደ ነገራት ካልእ እንታይ ኣሎ እቶም ዓዲ
1: ሳውን ኣዲ እዩ ዝደርበየቶ እዩ
0: ወብ ከም ምስታይ ኣዲ እያ ምስ ጠነሰቶ ዋላ ብመኖሎግ ገሩ ኣፓርት ዋን ኣላ ኣፓርት ዋን ብመኖሎግ ገሩ ኣደይ ከምዚላ ደርብያኒ ኣነ ከዓ ፈቐዱ ዓብዩ እ መበገሰስ ኣለዎ እቲ ክሳይ ሕጂ ህዝቢ ክፈትሖ ዘለዎ ስለምንታይ እዩ ኣበይ ዓብዩ ሳውን ከመይ ኢሉ እዩ ኣብዚ ከምዚ በፂሑ ኣበይ ናይ ዓዲ ዓብዩ ዳ ስጋብ ክንዲዚ ዝኸውን ተባሂሉ ንህዝቢ ዝግደፍ ነገር ክመራምር እውን ኣለዎ ከሰብ ገ ዓዲ ዓብዩ ክኸውን ይኽእል ግን መፅኡ ዝሰብ እዚ ኣንጻር ናይቲ ዓዲ ተበጊሱ ኣዲኡ ንባዕላ ብሰንኪ ንሱ ብሂል ናይ ዓዲ ተደርብዩ ኣብኡ ዓብዩ ኣድዩ ከዓ ምስ እንሰለት ኣብቲ ዓዲ ዓሪፋ ሓሚማ ማለት እዩ ብዝተፈላለየ ጓሂ ብዝኾነ ዓብያ ኣብዚ ርእሱ ዝሕዝ ዘሎ። ሕጂ ምስ ሳውን ዘራኸበና ዘሎ ነገር ናተይ ብድቕ ዝበለ ነገር ብቕምታን ብከምዚ ነዊተይ ነዊትካን ብሓሰር ምቅፃል ብገለመለ ሓደ እቶም ዓዲ ከዓ ናይ ውርዝያት ዓዲ ተኣኪቡ ክፈትሖም ዘለዎ ግርጭታት ንበይኖም ይእከቡ ኣብ ክንደይ ክፋል ምዃና መፂኡ ይረኽቦም እዩ። በርሀ ጨጉረይ ቀሊልኩም ዓዲ እንዳተዛተየት ኮላ ንዓይኒ በይነ ይፈሊኹምኒ ከምዚ ዓይነት ሰብ እንድሕር ኮይኑ ናይ ባዕሉ ሕማም ስለ ዘለዎ እቲ ዓዲ ክፈልዮ ከሉ ከዓ ናብ ሳውን ይኸይድ ከም ዝኾነ መዕገርገር ምዃኑ ፈሊጡ ሓደ መዕገርገር ኣብ ሓደ ናይ ዓዲ ዘተ ክእትዎ ይገልን እዩ። ስለዚ ናይ በርሀ ክገልፆ እንድሕሪ ኮይነ ስኢሉ ተላዒሉ ይኮነን ከይዱ ዋላ ምስ መሓመድ ምስ ኣብሾ ነዊሕ ሓጋ ኣዛሪባሃና ገለ እንዳወሳሰኽና ዝፀጋግና እዛ ዝበልከያ ሕቶሲ በርሀ ናይ ዓዲ ምልእቲ ክፀልእ ከሎ መበገሲ እንታይ እዩ ካብ ምንታይ እዩ ተባሂላ ኩሉና እንዳተሓባበርናስ ከም ትፅገን ገርናያ ኢና።
1: ስለዚ ተቐይምካ ኮሪኻ
0: እወይ ኩራ እዩ ኩራ ናይቲ ዓዲ ከምዝብለኪ እንድሕሪ ዓብዪ ሰብ ኮይኑ ክንደኦም ኮይኑ ንስ ኣብ ፀበል እንድሕሪ ሓደ ሰብ ትፈልዮ ኮንካ ከባቢካ ኮይኑ ስለምንታይ ይፍለይ ክብል ዩ ናይ ግድን ሰትዋ መፂዋ ኣይ መፂዋ ኮነን ግን እቲ ቀንዲ ኣብ ውሽጡ ዘእትዎ ሕማም ግን ከቢድ እዩ ኣይወፅእኒ ስለምንታይ ይፈልየኒ ክሶ ስለምንታይ ዘይዕድመኒ ኮ ትብልኻ ኣብ ጥቕኡ እንድሕሪ ኮንካ ስለምንታይ ዘይዕድመኒ ብትዘተይ ድሕሪ ጓልኩም ሃብና ዝበሃላለዩ ኮይኑ ሓደ ዘመድ እንድሕርልዩ ወይ

0: ዓብዪ ዓዲ እንተኮይኑ እንተ ኮይኑ ዘይፅዋዕ ይብል እንተኮይኑ ከዘይፅዋዕ ሕግና እዩ ወግዕና እዩ እዚ ሰብ እዚ ፈልዮሞ እንተኮይኑ ዘይፅዋዕ ይብል እቲ ቂምታታት ዝተኣከበ እዩ ብዙሕ ነገር እዩ ናይቲ በርሀ
1: እዚ ዕንፅርፅሮት እዚ ናብ ሽፍታ
0: ናብቲ ከምኡ ዝበለ ሰብ ተፀጊዑ
1: ሕራይ ምስ ዘምህራት ከ እንታይ እዩ ዝምድናኹም ሽዑ ብታፊኢሉ እንታይ እዩ ዝምድናኹም ዝ ፃረ ስኻ ደና ጉላ ሹር ትብል ትድርብየሉ
0: ዘምህረት ዳኣ መስኢሉ ኣብኡ ዘለዉ ካራክተር እኮ ብታ ፊልሚ ዘለዉ እታ ሳውን እኮ ነቶም ቀንዲ እንዳኸፈላ ኣለዉ እንዳብርሃ ኣለዉ እቶም ስድራ ቤታት ዘለዉ በዓ ንባዕሉ እቲ መይን ኣክተር ብርኻ ዘሎ ነዚኦም ሳፖርተር ነዚኦም ክንሕግዝ ኮይና በቑልናዎም ብኦም ጥራሕ ሓደ ፊልሚ ምፃእ ኣቢልካ ዕግርግር ዘይብላ ሓደ መዕገርገር ዘይብላ እንድሕር ገርከ ሓንቲ ፊልሚ ለመምያ ክትብል ምክንያቱ በቲ እንታይ ድ መሲሉ ኮ ከመገርና ሞ ከነብልና ክብል ከለዉ እንዳ ልዝብ ዝበሉ ወግዒ ዘለዎም እንዳ ከፈላኹን እንዳ ብርሃ ክንሪኢ ከለና በቲካ ሓደ በጉኢሉ ዝወፅእ ከም በዓል ተ ከዓ ፅልልቲ ከም በዓል ንሕና መዕገርገርቲ ከዓ ንመፅእ ማለት እዩ ከም በዓል ኣብሸካ ይመፅእ ሕጂ እንታይ እቲ ንሕና ንብል ዘለና ዘምህረት ከም ኣብቲ ዓዲ ነቶም ዘይወፍሩ ውፈሩ ጥራሕ ዝብል ቁርብ ማይ ዝሕውስ ከምኡ ዓይነት ዝውክል እዩ ምክንያቱ ዓዲ እንዳወፈረት ሲ ከመይ ወዲ ዓዲ እንዲ ሰብ ዳሃንዳሃን ከይዲ ጥራሕ ኣነሲ ኣይተዋሃበትንን መዓንጣ ዝብል እዩ ስለዚ ኣብቲ ዓዲ ከዓ ኣለዉ ከምኡ ዝብሉ ኩላ ዓዲስ ከምዛ ዓንተበ ዝበልኩ ኮያ ከስዕድሕ እንድሕሪ ጉራምራ ኮይና ከብዳ ዓዲ ከዓ ከስዓ ዓዲ ከዓ ብዙሕ ነገር እያ ትሕዝ ስለዚ ነቶም ክሽከሙ ዝኽእሉ ንሽከሞም ነቶም ከምኦም ዝበሉ ንሕና እንታ ከምዘይትኸውን እንዳበልካ እንዳፀረፍካ ነቲ ፊልም
1: እንዝኾነ ዝገሄራ ውፅኢካ ትኩሉ ደና ጉላሹ ዝበልካ እንቋዕ ፈጋዓ የብልካ
0: እንቋዕ ፈጋዓ የብልና ዝኾነ ስ ምትእሳርና ምስ ክሳይ
2: ንዘምህረት ማለት እዩ ሓንቲ ሲን ነራትና ኣብ ገዛ ተሳሒቱ ምስ ዘምህረት ንዓይካ ኣለኒ ከሎ ስሒት የ ንመብረይ ካሃርሞ ዝግበአኒ ነይሩ ኣነ ንመብረይን ግን ከምኡ ክትከውን ኣይትኽእልን እያ ብቅድሚትን ድሕሪትን ኮይና ንዘምህረት ክንሃርሞ ኣለና ኢልና ኢና ተረዳዲእና ፈሪሑ መብረይ ከይሃርሞ ዘምህረት ማለት እዩ እንተኾንካ ትፈራሕ ኣለካ ስራሕ እንዲዩ ስራሕ ከዓ ግድን መስዋእቲ ክትገብረሉስ ኣለካ ኢልና እዮ ሽዑኡ ኩላትና ተረዳዲእና ካሜራማን ዘሎ ኩሎም ማለት እዩ ናብ ዘምህረት ከርም ኣሎ ነብሰ ፀር ኮይነ ክህቦ ዝድርብየሉ እዩ መብረይ ከዓ ብድሕሪት ኣሎ በትሪ ላቶ ንመብረይ ዘይትገድፍ በትሪ ንጉሆ እምኒ ገይሩ ዓንካር ዓንካር እዩ ተሃሪሞ ኣብ ስእሊ መብረይ ናይ ሂወት ኩሉ ሰብ ሕተት እዩ ኣብዛ ስራሕ መወዳእትኡ ኣሽኪዕዎ በቲ ምኽባዕቲ ሒዝዎ ዝነበረ ሃሪሞ ኣስሒትዎ ከይድ ምስ በለ ልክዕ ከምዚኣ ገይሩ ነታ በትሪ ናይ ኣብሾ ምስ ሃረማ ልክዕ ዓንካር ዓንካሪት ናይ ኣብሾ ተሃሪማ ምስ ተሃረመት ፌን ተኣትዩ እታ ስእሊ ተወዲያ በቃ ኣነ ኢደ ድሕሪእዩ ፅናሕ ፅናሕ እንዳበልኩ ተረእኽዎ ካት ካሜራማን ሕማቕ ኣሎ ኣብሾ ዓይኑ ግልብጥ ኣቢሉ ኣብኣ ከሎ እዋይ እዛ በትረይ ስታይ እየ ክገብራ ክጉሕፋ እየ ሰብ ክትውደአለይ ኣይኮነትን ኢልና ተካል ምሸት ኣምሲና መብረይ እዚኣ ተበለልና ንዘመረሲ ይገደፈሉ ብላይፍ እዩ ዘይገደፈሉ
0: ኣብወታ ሽዑ እንታይ ድዩ ሓደ ሓደ ግዜ ወስወስ ትብል እንድሕሪ ኮንካ ኣመል ከዓ ይኸውን እዩ ሓደ ሓደ ግዜ ሲ መቆርቆር ይብለካ እዩ በቃ ዝበጦ ይመፅካ ስኢሉ ምዳና ልምልም ዝበለ እንተኮይኑ ከምዚ ስኢሉ ክስታይ ክዕንትር ምሻለክ ስኢሉ ኣብቲ ዘራርቡ ዋላ ክስታይ እንድሕሪ ኮይኑ ሲ ሕጂ ምስ ናይ ኣብሾ ዝበለታ ከምኣልክዕ ከምዛ ዝበለታ እያ እንታይ ሞቲ ስታዩ ካብ ኩሉ ነምፆ ኢልና ኢና ካይቲ ከይነና ዋሓልክ ኢልና ኢና እምበር ኣነ ዋላ ታሸዓ ፈሪሕ እዩ ተሃርመኒ ኢኻ እንታይ ሃርመካ ነጆኻ ሕጂ ክልተና ኣኽቢብናዮም እሳ ብኹቦ ገራ በዚ ተሃር ብድሕሪዮ ዘለኹ ኣነ ከዓ ደው ኢለ ምክንያቱ ሰለስተና ምስ ሳውን ርክብ ስለ ዘለና ኣብቲ ዓዲ ከዓ ስኢሉ ዘቃልዕ ዓይነት እዩ ከምዚ ሓውሲ መሲሉ ሲ እንታይ ኸ ከም ትገብር ዘለኹ እዛ ምጥናስክኮ ኣነ ኮ ደስ ኣይበለህ እንታይ ክብሎን ቀነዳ ከምዚ ትኾነ ዘለኹ እንዳበለ ነቲ ሕቡእ ክኸውን ንደልዮ ንሕና ንሱ ዘቃልዕ እዩ ገርሂ መሲሉስ ትኩስ ዘብል እዩ ስለዚ

0: ከዓ ክገብር እዩ ፀኒሕኒባ ኣነ ከዓ ብድሕሪ ኣለኹ ሃዲመ ወፅአ ክብል ስሒተ ናብ እግሩ ዝሓሰብኳ ነታ በትሩ ጎቲትዋ ነታ በትሩ ነታ በትሩ ሃሪመ ዓካር ዓካሪታ ሃሪመ እዩ ንቕፅ ኢሉ ንቕፅ ኢሉ ንቕፅ እዩ ዝብል ንቕፅ ኢሉ ይብለካ ኣለኹ ሕጂ ዋ እንታይ ደኣ ክንገብር ማለት ተቐንዚ ካብ
1: ዓደዳቅ ጌርኩም ሞሽዑ
0: ኣብቲ መደብ ኣሎ ኣብ መደብ ኣቕሪብናዮ ኣደቀሽናዮ እንታይ በቃ ምክንያቱ በታ በትሪ ከዓ ይምረር እንዲ ኣነ ይጥንቀቐላ እየ ማለት እንዳገደፍክዋ ከይደ እየ ሕጂ እሽንጉግ ገለ ምበር እንዳገደፍክዋ ከይደ እየ ሓንግዲ ይብልክን ተጥፈወኻ ሕጂ በዚኣ
1: ብሓናምናትኩም ምስ መፃእና
0: ወታ በዚኣ እንቋዕ ዳ ኣይሃሰኽዎ እምበር ድሕሪኡ ደሪጅና ደራሪጅና ሓውዩ ስርሑ ቀፂሉ
1: ሓራይ መብሪ ይቐኒየለይ ሃበለ ይበል ናፅነት ተስፋ ማርያም ስነ ጥበበኛ ናፅነት ተስፋ
2: ማርያም
1: ተኽሊ ማርያም
2: ተኽሊ ማርያም
1: ናፅነት ተኽሊ ማርያም ሓራይ ኣብታ ድራማ ከምቲ ከዓ ይኸ ትዋስኢ እቲ ኩሉ ብሮት ዳ ተሓፂምክዮ ዲኹ ወላ ሜካኣብ ጌር ክሸፊንክዮ
2: ተሓፂብ የ መፅን ሎ ማዓንቲ
1: ሽዑኡን ሕጅን ክትሪኣ ከለካ
2: በቲ ሜክኣብ ዘይተዛረበ ሰብ የለን
1: እዛ ፊልም ሳውን ከመይ ተላቢሰ እያ ትብል
2: ሓቂ ዘረባ ናተይን ናይ መብረይን መብዛሕትኡ ስራሓትና ምስ መብረይ ይርክበይ ነይሩ ብሰነ ስርዓት ናተይን ናይ መብረይን ዝነበረ እቲ ካስት መብረይ ኣሊዎ ኣነ እዚ ምሻሎ እቲ ካብ ሰብ ክመፀካ ከሎ ብጣዕሚ ፅቡቅ ክብለካ ከሎ ሲ ውፅኢት ናይ መኒ ኣነ እንተይለ ናይ መብረይ እዩ ሓይሊ ናይ መብረይ እዩ ወላ ንኣብነስቲ ንሕናስ ኣስመራ ተወሊድና ዓብና ኢና እቲ ቃላት ወላ ሓንሳብ ሓንሳብ ብርትዕ ብለካ ከመይ ጌርካ ከምተብሎ እንታይ ትርጉሙ ኣባሃሉኡን መብረይ ብሰነ ስርዓት እንዳኣረመ በቃ ምሽ ሲን ባይ ሲን እንዳዓረየ እዚ ፍረ እዚ ናይ መብረይ እዩ መብረይ እዩ ናተይ እናቱን ሰሪሕዎ ኣነ ኩሉ ነገር ንመብረይ ምሃብኮ እዚ ናተይ ፅቡቅ ኢለ ዝብሎ ዘለኹ ብሰብ ዝመፀኒ ዘሎ ንፍዕቲ ቅፅል እየ ዝብለካ ዘሎ ውፅኢት ናይ መብረይ ኣነ ዓብ ዕድል እዩ ከዓ ምስ ዓበይቲ ተዋሳእቲ ኣለዉ መብረይ ጥራሕ ኣይኮኑን ኩሎም ካብዚ ዓበይ ክሳብ ዝነኣሱ እንዳተረዳዳእና እንዳተዋሓጥና ስለ ዝሰራሕናዮ ብፍላይ ከዓ ኣብ ተዋሳእቲ ዝነበረ ምርድዳእ ካልኣይ ይነበሮን ብጣዕሚ ይፅቡቅ ነይሩ ካሜራማን ሜክኣፕ ኩላትና ማለት እዩ ብምርድዳእ ስለ ዝተሰርሐ ውፅኢቱ ክፅብቅ ክኢሉ
1: እቲ ናይ ሜክኣፕ ኣርቲስት እኳ ኣነ ብወገነይ ብጣዕሚ እየ ኣድኒቂ እዩ ከምኡ ዓይነት ብሮት ኣብ ሰብስር ኢና ኣይንፈልጥን ካበይ ያታ ክስታይ ኣምፅዋ እሱ ይምልሻ ኸውን እስኺሲ ልካ ከምታ መብሬ ዝገበራ ምስ ሳውን እዩ ክተፀጊዕኪ መሳቶኺ ደቂ ዓዲኺ መሓዙት ክኩለን ነፂገናኺ ሰላም ተበልክየና ይምልሻ ጎጎ ክሒዝክ ገለ ሒዝክ ናብ ሳውን ክጥራሕ ስለምንታይ ምስ ሓደ ሽፍታ መመሊቑኪ ትፅግዒ እንታይ እዩ ትፀገም እንታይ እዩ ብከምኡ እትዩኪ
2: እንተ ከዓ ከምዚ ስድራ ዘይብላ እያ ከም ካራክተር ብጣዕሚ እያ ትሕዝነካ ናይ ሕጂ ብሰነ ስርዓት ከብደይ ትበልዓኒ ወላ ዳ ርግምቲ ትኹን ዳ እምበር ግን በቃ ምሽ እቲ ኣብ ሽፍታ ክትዕቆብ እያ ትደሊ ዕቁብ እያ ትሓትት ምክንያቱ ገዛኣ ናይ ተኸኣሲ ህድሙኣ በቃ ከም ገለ እዩ ስድራኣ ዘበልዎ ይረኣዮ ስድራ ስለ ዘይብላ ወላ ሓንቲ ሓጋዚ ይረኸበትን ስለዚ ኣ ከዓ ምስ መብረይ ተረዳዲእና ምስ ሽፍታ ፀግዒ ዝኾነኒ ማለት እዩ ፀግዒ ክረክብ ኢለ እየ ናብ ሽፍታ ዝኸይድ ዓዲ ክሕጉዝ ዝኽእሉ እዮም ግን ኣነ ክፅጉዕ ማይ ደለኹን በቃ ጦረይሲ ሳውን ከዋፀኒ ኢለ እየ ናብኡ ዝኸይድ ምክንያቱ ንሱ ዝብላዕ ኣለዎ ጋዓት ኣሎ ካብ ጥጡቕ ከማንሲ ተገላጊለ እዩ ናብ ሳውን ምስ ከድኩ ሕጂ ከምኡ እዩ ምስተዓዲ ሓገዛ ይረኸበትን ኣንፀርፅሮት እዩ ናብ ሳውን ዝወስ

0: ክትሕን ተኻ
1: ስድራኺ የለውን
0: የለውን
1: ብኸመይ ጠፊኦም
2: ንሳ እውን መበገስ ኣለዋ ሕጂ እንታይ እዩ እቶም ኣብኡ ተቐሚጦም ዘለዉ ካራክተራት መበገስ ኣለዎም ንባዕላ ተኸዓ ስድራኣ በቃ ዓበይቲ ሰብ ፀጋ ሰብ ሃብቲ እዮም ነሩ ሕጂ ብሰንኪ ኣብቲ ዓዲ ዝነበሮም ግርጭት ናይቶም ቅድሞኦም ዝነበሩ ዝተጋራጨዎ እተን ጥሪት ንጓሶት ናይቲ ናይ ስድራኣ ስለቶም ዓዲ ዘባሳጨዎም ተን ጓሶት ነተን ጥሪት ገዲፎሞን ከይዶም በብቕሩብ በብቕሩብ ተን ጥሪት ባዲመን ትገዛ ባዶ ተሪፉ ስለዚ መበቆል ኣለዎ ናይ ተኸዓ እቲ ክሳይ ንዛረበላ ኢና ሓንቲ ሲ ናጥፊኦም ኣለዉ ስድራይ ከምዚ ኮይኖም ከምዚ ሓንቲ ሲንሲ ኣብታ ፈራስ ገዛ ኮይና ንዛረበላ ኢና ሓንቲ ሲን ነራሃና ያ ኸማ ሕጂ ስቂላ ኣይኮነትን በቑላ ንሳ ካብ ስድራኣ ዝበቆለ ቂም ኣለዋ ንባዕላ እሳ እውን ካብ ስድሪ እዩ ተበጊሱ እሳ ካብ ስድራ እያ ተበጊሳ እቲም ኩሎም ኣብኡ ዘለዉ ተቆም ኣቦና ኣደን የለን ስለዚ እዛ ሰብ እዚኣ
1: ጥጥቆ ጥራሕ ትበልዕ
2: እወ እቲ ገዛ ክንዲምንታይ ዝነበረ ሃብትን ክንዲምንታይ ዝነበረ ክስታይንሲ ናበይ ተመሊሱ ኣሎ ስለዚ ብኸም እያ እቲ ናታ መበገስ ንስ እዩ ነተከዓ ማለት እዩ
1: ጥጥቆ ጥራሕ ትበልዕ ነርኪ
0: እወ
1: ብኸመይ ትነብር ነርክ ስከብኡ ብዘካ ሰውን ዝተፀጋዐ ክጋዓ ትበልዒ ስጋ ሰደልኩም ገለ
0: ጥጡቃ ነይራ በቃ ካሊእ ለውጢ ዘይብላ ስዋ ኸማ ክፅሞቕ ጀሚሩ ድሓር ማለት እዩ በርቢ ጥጡቆ እዩ
1: ወ ክንዲምንታይ ገይሩኩ ግን ምስ ዘምህረት እንታይ እዩ ነይሩ ርክብኪ ትፃረፍ እዮ ፃረፈኪ ትተሃል ኣለኹ
0: ዘምህረት ኩ ሓሳዊ እዩ ሙሽሙሽ እንድዩ ከምዚ ማዓንጣ የብሉን ግን ኣብኣብታ ስራሕ እንድሕር ርኢኽያ ናተይ ናይ መብረይን ዝነበረሉ ብምሉእ ስራሓት ንሱ ዘሽሎ ዝነበረ ነይሩ ቅድሚ እቲ ናይ ዓድስ ናትና ጉድሲ ንሱ ይፈልጦ ብኸምኡ ኢና ሕጂ ንፀልኦ ነሳጉጎ ኣብ ጥቓና ክቐርብ የብሉን ንብል ምክንያቱ ከምቶም በረኻ ዝወፁ ኣይወፅእን እዩ ከምተን ዕንጨይቲ ዝወፍራ ኣይወፍርን እዩ ኣብቲ ዓዲ ኮይኑ ንዓና ዝከታተል እዩ ካልኣይ ከዓ ዝረኣዮ ተጋቢሉ ዝዛረብ እዩ ሕጂ ኣንጻርናትና እዩ ዘምህረት ከየቃልዐናይ
1: ናኢናመሲሉስ ጎራሕ እዩ ነቲ ህዝቢ
0: ብሓቂ እወ ይጠቅም ነይሩ እኮ ንዓና እዩ ዘቃልዐና ነይሩ ዋላ ነፍሶ ፀር ምዃነይ ገለመለ መመፂ እዩ ትክትኾኒ ሓቲት ኒዘይፈልጥ ጉዳይ ከፃሪ ከመያላ ኢሉ መፂኡ ቶጋቢለለይ ዝኸይድ ንዓይሲ ዝሕረኒ ዝነበረ ሰብ ዘምህረት እዩ ደድሕረይ እንዳመፀ
1: ሕራይ ኣብ ተዓዘብቲ ከመይ ረኺብክዮ ኩሉ እቲ ኣከዳድና ክጭው ዝበልክ ጓል ገጠር እየ ክመሲልኪ ንዓይ ብወገነይ ፅቡቅ ጌር ክተላቢስክዮ እብል ሕጂ እቲ ህዝቢስ እንታይ ይብል ከምኡ ነብሰ ፆር ኮንኪ እንደገና ዳሕራ ሂወትክ ብማሕነቕ ትወዲእክያ ሕጂስ እንታይ ይብለክ እቲ ህዝቢ
0: ህዝብና ሓቂ ዘረባ በዚ ጋጣሚ እዚ ኣብ ውሽጥን ናብ ወፃእን ዘሎ ሰብ ብጣዕሚ እየ ዘመስግኖ ካብዚ ዓበየ ክሳብ ዝነኣሰ ኣዝዩ በቃ ሰብናሲ ማረፈት እዋ ሓድሽ ነገር እየ ከዓ ምሽ ኣነስ ዳርጋ መብዛሕትኡ ኣብ ትልሂት እየ ነይረ ከምዚ ዓይነት ተጠማቲ ካራክተር ሒዘ ምምፀይ ከዓ ሰብ ብጣዕሚ ፈትይዎ ካልኣይ ብዝያዳ ካብ ስራሕ ንላዕሊ ከዓ ብሜካኣበይ ዘይተዛረበ ሰብ ኣይነበረን ናይ ብሓቂ እዩ ዝመስሎ ነይሩ ሰብ ከምዚ ኣብ ገፀይ ምሳይ ገለመለ ወላ ኣብ ኣንፀላ ዋና ናይቲ ንድቅሶ ዝነበርና ገዛ ኣደይ ኣበባ ዝበሃላ ኩሉ ግዜ ሜክኣብ ንግሆ ንግሆ ካዕረየለ ኢሉ ክን ኣብ ፀሓይ ኮይና ንገብሮ ምሽቶ ንምሕረት ክገብረልኪ እዩ እዛ ጓል እያ ትብለኒ ናይ ብሓቂ እዩ ዝመስላ ኣሜን ኣደይ ይብላ ነይረ ምክንያቱ ሰሙን ሙሉእ ኣብ ገፀ ኣሎ እቲ ሜክኣብ ኣይሕፀቦኒ መፀለሚ ጌርና ንዕሪ ኢና ሰንበት ጥራሕ ትፍቀደኒ ምክንያቱ ምስቲ ጉያ ስራሓት ዝነበርናዮ ክሕፀብ ገለ ኣይከኣልኒ

0: ኣብ ሰንበት ቀሊጠ ብሰነ ስርዓት እዩ ዝሕምም ቀሊጠ ከም ብሓድሽዑ ሶኒ እዩ ዘብል ክልተ ወርሒ ከም ኢለ ከይደ ማለት እዩ እጂ ናይ ብሓቂ መሲሉ ናይታ ሜክኣብ ኣብኣ ከለኹ ክምልእ ከዓ ክርእየና ኢሉ ናብ ትሬን ምስ መፀ ሜክኣብ ዝግበረለን ተባሂሉ ኣነ መብረይ ገለ ወዲ ዘጎ ገለ ተመሪፅና ማለት እዩ ሜክኣብ ክግበረሎም ዘሎ ሽዑኡ ቁፅሪ 20 ምስተሰቐለ እዩ ብብረት ሽፍ ዝበላ ሰበይቲ ርኢ እዩ ናይ ብሓቂ ማለት እዩ እዚኣ ተኸኣ ጥራሓ ክትኮን ትኽእል ኢሉ ማለት እዩ ሕጂ ገሊኡ ሰብ ማራ ተጋኒኑ በዚሑ ይብለካ እዩ ናይ ብሓቂ ግን ረኺቧ እዚ ከማና ንሕና ርኢ እዩ ሪያሊቲ ርኢ እዩ ናባይ ገይርዋ ከማ እናተይ ውሒድ ኣሎ ኩሉ ገፃ ኢናታ ኩሉ ገፃ ምስቲ ስራሕ ዝኾነ ነገር ምስቲ ንብዓት ዘሎ ገለመለ ከየሸግር ተባሂሉ ሽዑኡ ቦታታት መሪፅና ኢና ክንገብሮ ኣቢልና ማለት እዩ እምበር ብሰነ ስርዓት ተረኺበ ሕጂ ዝበዝሐ ሰብ ኣብ መንገዲ ከመይ ኢሉ በቲ ሜክኣብ ዝጭነቐልካ ኣሎ ድሕሪ ክንደይ ዘላለየካ ኣየላለየንን ዝበዝሐ ሰብ ንሳርያ ኣብያ ኣሎት ገፅኪ ብገፀ ዘይተዛረበ የለን ኣብ ስራሕ እንድሕር መፂና ከዓ ከምዚ ብጣዕሚ ሰፈት ዋይ ንተ ከዓ ኣብ መወዳእትኡ ግን ምሕናቀይ ዝተዋሕጠሉ ሰብ የለን ብፍላይ ህፃውንቲ ቆልዑት ምሽ ኣብ ከተማ ትወፅእ ኣብ ቤተክርስትያን ትኸይድ ገለ ሰላም በልያ ኣይ ሞተት እንተ ከዓ ዛጓለይ ኢሎም ሲ ከረድእዎም ይፍትኑ ነይሮም ርግምቲ ኮላስ ግን ማዕረ ክንደይ ሰብ ደንጊፅላ ተስፋይ ሳውን እዩ ነይሩ እየ ዝብል ሕጂ ብዓብኡ ከዓ ኣብኣ ከለዉ ከዓ ከነፅራ ናተይ ናይ መብሬን ርክብ ዘይነፀረሉ ሰብ ነይሩ እንታይ ይርክብኩም ካብ መኒ ክጠኒስኪ ኢሎም ብምሕታት ክነግረክ ይክእልኒ ግን ክነግሮም ኣይደለኹን ዳሓን ረኣይዋ ጥራሓ ኢለ እየ ዝምልሰሎም ነረ እቲ ጥንሲ ናይ ሳውን እዩ
1: ናይ መብራህቲ ድመ ሲሉ
0: እዎ እንታይ ይርክብኩም ኢሉስ የብሉ ነይሮም እዮም ዘራኽበና ዘሎ ግን ናይ ምሕሳዊ ናይ ምብፅፃሒ ዘራኸበና ምስ መብሬ ካብሳ እውን እዩ እዎ ምስ ካብሳ እውን ጠኒሳ እንታይ እዩ ዝብለኒ ኣብ መወዳእታ እንድሕር ተታሒዘ ኡይ ክብል እዩ ዝብለኒ መብሬ ድሕሪ ኡይስ እንታይ ክትመፀኒ ብዓብኡ ከዓ ሳውን ድሕር ሞይቱ ይርኣዮ ሞይቱ ኣሎ ወላ ሓንቲ ተስፋ የብለይን ታህዋኺ ኮ እምበር ዓዲ ኮ ምሕረት እዩ ዝገብር ታህዋኺ መንካዕ ቤለይነት ቆልዓ ዝብል ሕማቅ ተሓሳስባ ሓሲበ እያ ናብ ማሕናቕቲ ትፈራ ነዛ ነብሳ ማለት እዩ ኣነ እውን ኣይተዋሕጠትለይን ክትሞት ኣይነበራን
1: እቲ ገጠር ትስንጭሮት ገለት ገለ ከመይ መሊኽ ክዮ ዕባይ ከተማ እተዳ ኮንኪ
0: እዋይ ድሓኒ ሓቂ ዘረባ ከምዚ ምስቲ ናይ ትልሂት ኣብ ክሊፓት ገለ ንሰርሖ ዝነበርና ንኸይ ስለ ዝነበርና ከም ዝብለክ ዘለኹ ከዓ ኣይኮነን ንዓይሲ ፅቡቅ ተቢልናዮ ካልኣይ መብረይ ብሙሉእ ናተይ እናቱን ብሙሉእ ሰሪሕዎ እዩ ወላ ኣብ ናተይ ዝነበረ ኣነ እዚ ኣብዚ ሕጂ ናይተ ከዓ ዕቤት ወይ ፅባቐ ናይተ ከዓ ብሙሉኡ ኢድ ናይ መብረ እዩ ንመብረ ምሃብኩ ኣነ
1: ሳውነት ኩሉ ግፍዒ ዝፍፅሞ ኣብቲ ህዝቢ ኸ ይወሓጠልክ ነይሩ ቁብ ክትፀልእዮ ኣይፈተንክን
0: ዝበላዕት ከብዲ ዝበላዕት ከብዲ እንዲ ንዓይ ጥራሕ ይጣዕመኒ ማለት ይሲ ካብ ጥጥቆ እንዲድሒነ ጠስመ እየም ፀለይ ጤልን ገለን እንዳበላዕኩ ዳ እሞ እንታ ኮይነ ዓፅሚ ርኢኸ ክበረኻን ገለን ይፍፃኒ ረብሓ ጋዓት ከማ እንተበሊዑ
1: በሊ ድሓን ኣነስ ምስ ብሮት ክትመፂ ቆልዓ ከዓ ሓቁፍ ክትመፂ በልኩ ግን ምስተሓናቅስ ግበር ነገር የለን ሕራይ ትመስገን ኣብዛ ፊልም እዚኣ ጥራሕ ዲኻ ተዋሲኢካ
2: ኖኖ ብዙሕ ፊልምታት ኣለዋ ንቅድሚ ሕጂ ዝስራሕ ኮን ኣለዋ በዓል ጎርቢ ፅባሕከ ከምኡ ኣለዋ ብዙሓት ፊልምታት ኣለዋ ኣብ ገሊኡ ኣምሓራይ ኮይኑ ዝሰራሕ ክበሉ ኣብ ናይ ከተማ ኣለኒ ናይ ገጠራት ከዓ በዓል ጎርቢ ናይ በዓል ኢሳቂራ ማለት እዩ ናይ በዓል ባህታ ካሕሳይ ከዓ ኣብዚ ቲቪኤ ረኸማን

0: ተራእዩ ነይሩ ሓፂር ማለት እዩ ናይ 2 ሰዓት ፊልሚ ማለት እዩ በዓል ንሱ ከዓ ኣሎ በላዓመን ፅፉ ውለት ይብል ማለት እዩ።
1: ከመይ ርኢኻ እያ እሞ ሳውን ኣብታ ሳውን ክትዋሳእ ነብስኻ ኸ
0: እዋ ሳውን መጀመርያ እቲ ካራክተር ክትፎቶ እንዩ ዘለካ እቲ ካራክተር ክትፎቶ ኣነ እቲ ካራክተር ምስ ረኣኽዎ ከፈላ ዝበሃል ሰብኣይ ሲ ኣዝዩ ተሪር እዩ ዘይፀዓድ እዩ ተሰማዓ እዩ ክገብር እየ ድሕሪሩ ከዓሱ ኢሉ ዝብገስ እዩ ዋላ ንእስነት ዝረኣዩ እዩ ተኣሽሙ እዩ ማለት ብጣዕሚ ተኣሽሙ ንቅድሚት ዝኸደ ሰብ እዩ ሕጂ ተሪር ብምዃኑ ኣነ ፈትየ ነቲ ከፈላ ዝበሃል ካብ መጀመርያ ሕጂ ንሕር ፈቲኻዮ ከዓ ንዑ ክትመስል ብዙሕ ፃዕርታት ኢካ ትገብር ማዕረ ፅሉል ኢካ ትቕየር በይና ክኾን ካብ ትሬኒ ማለት እዩ ሕጂ ሱ ዘምፆ ግዲ ኮይኑ ኣነ ስለዝፈትኽዎ ግዲ ኮይነስ ብናተይ ኣምፅዮ እየ ዝብል ፈትዮ ስለዝኾን
1: ኣብ መወዳእታ ኢኻ ነዛ ፊልም እዚኣ ተቐቢልካ ምስለኒ ካልእ ሰብ ሒዝዋ ነይሩ እሱ እንተገይሹ እንተ ብገለ ጎዲሉ ዳሕራይ እስኻ ተፀዊዕካ ሒዝካያ ግን ሽዑንሽዑ እንተላቢስካ እዮ ከዓ ምናልባት እስኻ እንተዘይትሕዛ ተዓዛባይ ኮይንካ ርኢኸያ ነርካ እተትኸውን ታናትካ ክፋልሲ ከመይ ምረእኸያ
0: እዋ ሕጂ ኣነ ሓቂ ዘረባ እንታይ ምበልኩ ድሒረ ንዲ ኣት ኣብታ ስእሊ ድወፈሩላ ግዜ ሸዑ ማለት ቅድመይ ዚ 2 ወርሒ ዝኸውን ትሬኒን ተገይሩ ነሩ ሓቂ ምስ ሕጂ ኣብቲ ትሬኒን ኣይነበርኩን ከምቲ ድበልክዮ እቲ ሰብ ኣይጠዓሙን ወፂኡ ኣነ ከዓ ልክ ኣብታ ንስእሊ ዝወፍሩላ ግዜ ምስኦም እዮም ፊረ ሸዓ ካብ ሸዓ እየ ጀሚረ ምናልባት እቲ ቅድመይ ዝነበረ ካባይ ንላዕሊ ክሰርሓ ይኽእል እዩ ዝብል ግምት ነይሩ ንኸውን ምክንያቱስ ምስቲ ትሬኒንደ ገበርኩዎ ኣነ ቁሩብ ድጎደልኩ ኮይኑ ስማዓኒ ተዘይተጋጌ ምናልባት እቶም ፋሳእቲ ምሳይ ዝነበሩ ከዓ ኩሎም በዓል መምሪ በዕሎም ስለ ዘለዎ ማለት እዩ ግን ነዊሕ ትሬኒን ገበረን ሽዑ ዝመፀን ዝፍልል ኣለዎ ብካልእ ሰብ እንተዝሪኣ ነይሮ ሞ ትሬኒን ድገበረላ ሰብ 2 ወርሒ ሙሉእ ካባይ ንላዕሊ ከምፃ እዩ ዝብል ተኣሽሙ ኣለኒ ምናልባሽ ብናተይ ማለት እዩ ሕጂስ ኣነ ከዓ ኣይ ሓመቕኩን እየ ድብል
1: ግን ኣነ ቁሩብ ደንጊኹም ዶ ተቃውሞ ኣንፃር ሳውን ንምርኣይ ኩልኹም ትብሉ ትዝትዩ ትዛረቡ እዚታት ነርኩም ነቲ ከባቢ ወዲብኩም ሳውን ኣይሰዕርን እዩ ሓበሬታ ክህቦ እዩ መብራህቱ ወላ እተከዓ እምበርሃንሲ ቀሊል ተራ ይነበሮምን እቲ ህዝቢ ምስ ዘተ እንዳጎየዩ ክነግርዎ እዩ ምስ ነብሱ ክድሕን እዩ ግን ትዘረኣኹሞ ተቃውሞስ ኣይደኸመን ዶ እንታይ እዩ ነይሩ እቲ ሽግር
0: እወ ዓዲ ኩሉ ግዜ ዝባሃልና ናትና ፅቡቅ እንድዩ ንዝኾነ ይኹን ነገር ኣይህወኽን እዩ መጀመርያ ይዝት እዩ ዓዲ እቶም ዓበይቲ ዓዲ መፂኦም ይዝት እዩ ይዘራረብሉ ምናልባት ብየናይ መንገዲ ሰብ ከይከሰርካ ዝገብሩ ነገራት ኢካ ትደሊ መጀመርያ ሕጂ ግዜ ሂብካ ደፋ ኢልካ ኢኻ ትኸይድ ኣብዚኣ ኩ ሓደ ክፍላ ጥራሕ እዩ ነርኮ ክኸይድ ዝደሊ ክርብሾም ዝነበረ ኩ ሓደ ክፍላ እዩ ካብቶም ዓዲ ንኸፈላ ተጠንቅቕሉ እዩ ዝበሃል ነይሩ ጋርጋ ዝበዝሕ ተኣሽሙ ንድሕር ኣብ ገሊ ካራክተራት ንድሕር ተኣሽሙ ቢልና ማለት እዩ ሕጂ እቲ ዓዲ ከምቲ ዝበልኩ ክባህልና ስለ ዝኾነ ዓዲስ በቃ ተሃዊኹ ኣይውስንን እዩ እሱ ስለ ዝኾነ ከዓ ንልክዕ ዋጋ ከፍ ኢሉ እዩ ሕጂ ተሃዊኹና ኢና ከም ክንህቦ ክግባአና ነይሩ ግን ከም ዓዲ ከዓ በቃ ተኣሽሙ እዩ ኣይ ድህወካ ኣይኮነን ማለት እየ ሕጂስ
1: ኣብ መወዳእታ ዓይኖም ታዓወይታትልኩም ግን ከምቲ ሳምዕዋታ ከዓ ኣድናቆት ናይቲ ህዝብስ ኣይረአና ሰይዛ ጓል እያ ገና እዚ ክብልዋ ኢኻ ትርኢ እቲ ደራሲ ወላ ዝሕተት ይኹንሲ ከምኡ ኣይነበረን ምክንያቱ ከመይ ዝበለ ሽፍታ እዩ ፍርሒ ይብሉ ገለ ይብሉ ብሴፍን ጉራድን ዝዛረብ ንዕኡ በታ ዝፈትዋ ጓይላ መፅያ ካራ ሸኪላ ትሉ ሕጂ ሰብሲ ከምዛ ዘይገበረታ ስቅጣስቅጥ ኣቢሉ ሳይ ተዋሕጠት ኣለዩ
0: ሓቂ ከምዲ
1: ሕራይ ወይዘሮ ፅጋሃና ማሃፅን ንፍዕቲ እዩ ተዋሳኢት ክርእየክ ከለኹ ሲ እቲ ናይ ገጠር ክዳን ጌርኪ ካብዚ ዘላቶ ንላዕሊ ጉልብቲ

0: ወረቀት ትመስል ከአመል ይሳብ ትስእሊ ወረጃ ብዙሕ ነገራት ሲ ተባሃጊ ባህሪ ኣለኪ ዳርጋቶም ስነ ጥበባውያን ብዙሓት ክግልፅኮ ከለዉ እቲ ባህሊ ልምዲ ዝያዳ ኣብቲ ዝወሃብ ስራሕ ቀላሲ ትሰእያ ትሕግዝ ካበያ ጥሪኽ እዮ ዝኩሉ መንፋዓት እስኪ
1: መጀመርታ ኣብዚ ተፀዊዕና ተንዚ ዝዓቕምና ናእሽቶ ኣበርክቶ ክንገልፅ ዝገበርክና ማና ከምኡ ውን ዘምሳና ዘለዉ ካሜራማንን ካልኣትን ከመስግነኩም ይደሊ ኣብታ ንእሽቲ ዓቕምና ሲ ከምዚ ክትገልፁ ትክእሉ ኢኹም ኢልኩም ምፅዋዕኩም ብጣዕሚ እየ ዘመስግነኩም። ቀፂለ ልክ ኣነ ደንበላ ሴተ ወሊድ ዓብየ ጅዳለ ክትበሃል ዓዲ ኣብ ደንበላ ሴተ ወሊድ ዓብየ እቲ ባህሊ ዝበሃል ኣብቲ ከብዱ ክሳዕ እዚ እዋን እዚ ኣብቲ ከብዱቲ ዓዲ ክሳብ ሕጂ ኣይተበረዘን። እዚ ዝሰርሓሉ ዘለኹ ባህሊ ሰ ኣይተበረዘን ናቹራል ኣለዉ ማለት እዩ። ሕጂ ኣነ ልክዕ ዓባይ ኔራትኒ ኩሉ ትነገረኒ ዋላ ትስልማት ዝገብረ እውን ናይ ዓባይ ናተይ ናይ ባዕለ እቲ እዚ እወ ናይ ዓባይ ዋላ ወለባ ዓባይ ያርያትኒ ዋላ እቲ ዝውጠዶ ትጎባጉዶ ኩሉ ናተይ ናይ ባዕለይ ናይ ዓባይ ማለት እዩ። ሕጂ ኣብቲ ዓደቲ ስለ ዝዓበኩ መንእሰይ ኮይነ ኣብ ናይ ደርፊ ድድረፍ ናይ መርዑ ድዩ ዋላ ናይ ገለ ድዩ ዋላ ናይ ገለ ድዩ ስጋዕ እዚ ሕጂ ዝሰርሓሉ ዝነበርኩ እየ ኣነ ማለት እዩ። ሕጂ እዚ ናይ እዚ ከተማ ከማን ብዙሕ ክመፀለያ ኣይክእልን እዩ ድሓንጎለይ ልክዕ ንዓዲ እዩ ዝኸይድ ዋላ ተዘራርባይ ሕጂ ክዛረብ ከለኹ እንታይ ይብሉኒ ሕጂ ኖሩ ትብል ስለምንታይ ይብሉኒ ኣነ ነሩ ከምቲ ናቶም ኣይክእላ ኖሩ የድብል ኖሩ ኢና ድማ ኖሩ ካብል
0: ዛዕባካሉ ትገብርዎ
1: እወ ሕጂ ቤት ብኡ ስለ ዘምፀኽዎ ናብዚ ተዋስኦታት ክኣቱ ከለኹ በቲ ናይ ዓዲ ዘምፀኽዎ ማለት ፌስቲቫል ዘባድቡ 97 ጀሚረ እቲ ዝድረፍ ነበረ እቲ ዝመፅ ነበረ ወግዕታት ኣብኡ ኣነ ብዓዲ ዘምፀኽዎ መፅእ እቲ ክደርፎ ድኽእል የለካ ድዩ እቲ ዝተሊለ ድዩ ዋላ ትገለ ድዩ ኩሉ ኣብ ዘባድቡ ክሰርሖ ነይረ ማለት እዩ። ዋላ ብኣፋውያታ እውን 2015 ብኣፋውያታ ብሃገር ደረጃ ቀዳመይቲ ወፅ ሽልማት ወሲድ እየ ማለት እዩ። ብዓዲ ኣምፅ ኣይተምሃርክዎን ኣይበልክዎን ኣብ ፊልሚታት ክመፅእ ከለኹ ከዓ ልክዕ ክህቡ ንከለዉ እቲ ፅሑፍ ኣብቲ ኣብ ኩሉ ዓዲ ዘዝረቡ ንደ ዝበሃል ናብ ቦታትና ኣዴታትና ዝብልኦ ዝነበራ ስለዝኾነ ሓንቲ ከፀግመኒ ይክእልኒ ኣነ ዋላ እንታይ ክብሎ እየ ነዚ ኢለ እውን ኣይፅገመሉኒ። ሕጂ ብዙሕ ፊልምታት ሰሪሐ ኣብቲ ብዙሕ ፊልምታት ተማሂረ ይኮንኩን ገለ ይኮንኩን እታ ፅሑፍ ብኒ እታ ፅሑፍ መሳብኒ ቲቓላሲ ንዛረቦ ናይ ዓድና እዩ ሓዱሽ ኣይኮነ
0: ልምዱስ ኣለኪ
1: ሕጂ ልምዲ ናይ ዓድና ስለ ዘለኒ ዝኾነ ነገር ከፀግመኒ ኣይብልኒ። ሕጂ ብከምኡ ብድፍረት ምስ ኣተኽዎ ብቢለ ኣብ ፊልምታት ትቕፅል ኣለኹ።
0: እንታይ ኢሉ ክትዓዛባይ ብዛዕባ ብዛ ናይ
2: ክቡራትን ክቡራንን ተኸታተልትና ክርስቶታት መደብናትራን ክትዕዘብዎ ከም ዝፀናሕኩም ኣብ ተኸታታሊት ፊልም ሳ እውን ምስ ቀንዲ ተዋሰእቲ ዘካየና ዕላል ዩ ናብኹም ክቐርብ ፀኒሑ ኣብ ዝመፅእ ሰሙን ብካልእ ትሕዝቶታት ክኸውን ምረኻብና ክሳብ ዝመፅእ ሰሙን በብዘለናዮ ወገን ሰላምን ጥዕናን ንኹልና ኣብ ትሕዝቶታት መደብናትራን ነዘህልወኩም ሃናፅርእትዮ ክንቐፌታ በቲ ቀፃሊ እንሕብረኩም ቴሌፎን ስራሕና ክድውሉልና ትኽእል ኢኹም 2820 ከምኡውን 12647 ዝመፅእ ሰሙን የረኽበና ምስ ተርፉ መድባት ኤሪቲቪ ክንገድፈኩም ኣብ ስባጌት ተሃውዝ ምስ ሰኣላይ ሳሙኤል ዮሃንስ ኢና ምሳኹም ሓቢርና ፀኒሕና
3: Gaba manai

0: ሉ ኢላ ኣኽባር ግለ ተቀደምቱ ካብ ክማ ንምሰልፍ ኩሉ ርእሲ ኣኽባር ኤርትርያ ዲብ ካልኣይ ዋዕላ ውደረ ህድግ ኣዳውሓ ሻረከት ሓለስቶት ምድሬት መንደፈራ ዘርኢ ወጂብ እንተትናፍዑ እተዮም ምግላዓቡ ሰምህነት መክረው ዲብ ምድሬት ሽዕብ ውሒዝ ዲብ ብኔት ትሕትት ሓርስ መደረት ኣጅራ ባር ኻርጅ ዕላቀ ዲፕሎማስት ብሪጣንያ ወእስራኤል ዲብ ታጎግ ክምሰልመፀት ተሓባረ ግብለት ኩርያ ወምስሪ ዕላቀተን ዲብ እስትራቴጂያ የተሸራከት ክምሰል ወክልሃ ሓባረያ ሕኩመት በኒን ዲብ መትሓፍ ፈረንሳ ለህላ ገዲም ኣሳር ዓዳ እግላ ክብል ዲባ እብድግማን ጣልባት ምናርእስ ኣኽባር እተፋሲሉ ኤርትርያ እብ ማዕወነት ታንዛንያ ቀጠር ወመፈወድየት እትሓድ ኣፍሪቅያ እትዮም 5-6 ኦክቶበር ዲብ ዳር ኤሰላም ዲብ ለሰርገላ ካልኣይ ዋዕለ ውደረ ህድግ ኣዳውሓ ሻረከት እትሊ ምንገለድ ዲብ ፍዕል በትብል ስቕራት ዲብ ቀድየት ሓል ለማፂ ደማነት ለብወዳይም ሓረከት ሻቀለ ፍንጊ ኣፍሪቅያ ውድወል ቤት ጎማት መተሰዳዳይ ቅጣዕ ለህድገ ዋዕለ ሰፊር ኤርትርያ ዲብ ኬንያ ሰይድ በይነ ርእሶም እግል ውዛረት ዓመሉ መንገፎች ትማዕየት እንደወከላ ሻረከ ወከሊማት ኣስምዓ ሰፊር በየነ ዲብ ህግያዊ ኤርትርያ ለተተብዖ እስትራቴጂ ዓመር ሕሽመት እንሳንየት ወመተንካብ ዲብ ኖስ ለኣሻረከ ክምሰልቱ እነሸርሓ መቕደረት ኣዳም ለተወቀላ ርዝቅ ሰባቱ መዋጥኒን ዲባሻርኮ ዲቡ ዓመል ድሓኖም መንፋዓቶም ወቋኑናይ ድዋሮም ለተኣከደ እግል ግባእ ክምሰልቡ ሸርሓ ሰፊር በየንን ደትላ ምናይ ሕበር መባጥር ዲብ ለተኣከደ ትፍገሪ ትግል መትቀደም ወላታት መትከባት ሻቀላ ሓለ ለመፂ ዋድሕ እግል ግባእ እብታሂል ምህነት ወዓቦት ለሳደ ክምሰልሁመ መንገፎ ምህነት ወደማነት ሽትማዕየቱ ለተኣከደ እግል ግባእ ክምሰል ወጅብ ሳደቀ ዲቦም ለዋዕላ ዲብ ዶንጎባ ኣተላለዮት ህድግ እግል ትኣከድ ለሰደ ልጅነት እግል ትጠሰስ ክምሰልማ ዲብ ፍዕል ለለውዕል መንብሒታት እዳረት እግልህለ ለልብል ቀራራት ሓለፋ መትነፍዖት ዘርኢ ወጂብ እተይ እግል ትወጀድ ፍገሪት ዓባይ ሰበትቡ ሓረስቶት እግል ትነፍዖቡ በዓል መቕደረት ዓማር ብቅል ዲብ ምድሬት መንደፈራ ኣሰይድ ፍሳሄ ተስፋፅን ማክራ እመናሰበት ኣምዕሊ ሓረስቶት እትዮም 6 ኦክቶበር ዲብ እዳረት ዳሕየት ዓዲባሪ ዲባለገብኣ እጅትማ ኣሰይድ ፍሳየ እቲ ሓርስ እግል ልዕቤ እትረእስለ ፅበጥ ትርበት እግል ትረዘቅ ለገቢ ወላታት መትነፍዖት ዘርኢ ወጂብ መምህም ክምሰል ትሻርሓ ሕሩይ ዘርኢ ካህላት ሕማም ወሰፍረ ክምሰልቡ ላሓቆ ላሓበረ መታባዓት ወመራቀበት ወጂበት ገብአ ትግልጉ መንገቢ እተይ ሰኒ ክምሰል ለሂብ ኣብርሃም ዲብሎ ምድሬት ዘርዕፉን ወጂብ ብሰበብ መሰል ሰኔት ላቶም ሓረስቶት በራምጂ ኣትባዝሖት እንደገብአ ልትከደም ክምሰልሃላ እንዳሸርሐየ ሓረስቶት መቐደረቶም ጠለባት ዘርኢ ወጂብ ደማነት እግል ርከብ እምነሻጥ እግል ክደሞ ተሓሳባ መሱል መክተብ ሓርስ ምድሬት መንደፈረ ሰይድ በረኸት ተክለስላሴ ብጀህቱ ዲብሎ ምድሬት ብሕዱዳም ሓረስቶት ለገብአ ምስዳር ኣትባዝሖት ዘርኢ እብኩሎም ሓረስቶት እግል ግባእ እንደመክረ እግቡይ ወኣብሳር ኣትባዝሖት ሕሩይ ዘርኢ ዕፉን እበኸስስ እብሰበት መቕደረት ለልተሃብ ተእሂላት ዲፍዕል እግል ውዓለት ተፋቐደ ሰመሰሰነይ ሓረስቶት እብ ጎማት ሰምህነት እንደሰደው ዘርኢ ሽንራይ ወጂብ እብ ንዛም እንደዘረእቡ ፍገሪ ሰኔት ክምሰል ረክበው እንዳሓበረው እብ ገበይ ዕልሜት ለገቢእ ወራታት ሓርስ ምና ሌለት ሓዜ እስትህላክ ወተዓብ እንዳነጃ እተይ ሰኒ ክምሰል ለሂብ ኣከደው እደንጎባ መሻርከት ናይ ለበርናመጅ ማሓገዝ ጠውሮት እተይ ወእስማም ምነግደ መታክል ለሳድፎም ክምሰልቱ እንዳሓበረው ሕስር እግል ተሂቡ ትፋነው ዲብለት ፋነታይ ድወል ለነብሮ ኤርትሪን ፈዛዓቶም ለወቅል መትነዛም ለልእተርድ ወላታት ሰርገለው ተፋሲል ዝኸበረሊ ምን መንሱራ ዑስማን
1: ዲብ ኣውሮባ ብሪጣንያ ክምሰልሆማ ቺካጎ ኣሜሪካ ለነብሮ ኤርትሪን ፈዛዓቶም ለወቅሎ መትነዛሞም ለልእተርድ ወራታት ሰርገ

0: ሰላም ዝኾርኩም ተዓዘብትና ንሎም ሓሙስ ዝተዳለወ ዕለታዊ ዜና ስፖርት ሒዘ መፂ ኣለኹ ንምክታልኩም ብክብሪ ዕድም።
1: ኣብ ከተማ ባሮንቱ ዝሰላሰል ዘሎ ስፖርታዊ ውድራት ኣህቶታት እዚ ምዕራብ ይቕፅላሎም። በዚ መሰረት ኣብ ኩዕሶ እግሪ ደቂ ተባዕትዮ ጋንታ ዱታ ቅድምን ድሕርን ዕፍቲ ካብ ዓሊ መሓመድ ኣሌኮ ብዝረኸብተን ሸቶታት ንሰቲት 2-1 ክስዕራን ከላ ንእንኮ ሸቶ ሰቲት ላሜክ ፍሊሞና መዝጊብዋ። ፆታ ኮኸብን ፈንቀልን ግና ባዶ ባዶ ተዛዚሞም። ዛራን ሲራሮን ኣብ ዘካየደው ፆታ ዛራ ኣብ ቀዳማይ እብረ ካብ ኣሕመድ መሓመድ ብቕላዕ መቕፃዕቲ፣ ኣብ ካልይ እብረ ድማ ካብ ሚልዮን ሸቶ ወሲኻ 2 ባዶ ተዓዊታ። ሻሂድ ድማ ንኣውላ 2-1 ስዒራታ። ኣብቲ ማሳሊ ውድር ደቂ ኣንስትዮ ጋንታ ሂላል ካብ ፍርቱና መሓመድ 2 ሸቶታት፣ ሓሓንቲ ድማ ካብ ሮዚና ኣሌክሳንደርን ሌላ ሕሩይን ከምኡውን ተፃወት ቢሻ ሃይዳ እስማዒል ናብ ገዛ ኣላታ ብዘመዝገበታ ሸቶ ንቢሻ 5-2 ስዒራታ። ካብ ስዕረት ዜና ገፋ ሸቶታት ቢሻ ዲያና ሓድሽን ናርዶስ ተኽለና መዝጊበነን። ብዘይካዚ ዱታ ንሰቲት 3-1 ፈንቅል ንኸኸም ብገፊሕ 4-ባዶ ክስዕረን እንከልዋ ሲራሮን ደርማስን ባዶ ባዶ ተፈላለየን። ኣብ ፀወታ ኩዕሶ መርበብ ደቂ ተባዕትዮ ላልምባ ንሃወ ሻሂድ ገልዓሎ ንቢሻ ብተመሳሳሊ 3-ባኖ፣ ዓዱ ሽሩም ድማ ንባርካ 3-1 ስዒረንን። ብዘይካ ዝብ ደቂ ኣንስትዮ ባርካ ኣንጻር ከታይ ኣብ ዘካየደቶ ፀወታ 2-ባዶ ክትዕወትን ከላ ዛራ ኒሲሞቲ ከምኡውን ገልዓሎ ንቢሻ ብተመሳሳሊ 2-ባዶ ፋኒነን። ናብ ዜናታት ወፃኢ ምስ ንሰግር ዓላሚ ክለብ ኣርሰናል ሚካኤል ኣርቴታ ትማር ረቡዕ ክሳብ ሰነ 2030 ዘፅንሖ ሓድሽ ናይ 4 ዓመታት ውዕል ፈሪሞም። ኣብ ታሕሳስ 2019 ነዛ ክለብ ክዕልማ ጀመረ ኣርቴታ ኣቐዲሙ ዝኣሰሮ ውዕል ምስ ምዛም ዝወቕቲ ዘብቅዕ ነይሮም። ትማል ግና ንዝመፅእ 4 ዓመታት ክመርሓ ፒሮን ወረቐትና ረኺቡሎም። ናይ ሓባር ጉዕዞና ክቕፅል ምዃኑ ኩርዓት ትስምዓኒ ዝበለ እዚ ወዲ 44 ዓመት ስጳኛዊ ዓላሚ ድሮ ፍሉይ ጥምረት ሃኒፅናን ንመዋል ዘይርሳዕ ዝኽሪ ፈጢርናን ኣለና። እቲ ዘሐጉስ ድማ እዚ ናይቲ ብሓባር ክንዕወቶ ንኽእል ናይ መጀመርያ ጉዕዞ ጥራይ ምዃኑ ኢሉ እዚ ኣብ ማህያ እውን ዕብት ዘጠቓለለ ሓድሽ ውዕል ዓመታዊ 10 ሚልዮን ፓውንድ ምስ 5 ሚልዮን ፓውንድ መቕሹስ ተገሚርዎ ኣስታት 15 ሚልዮን ፓውንድ ከም ዝኽፈል ገይርዎሎም። ኣብ ፕሪምየር ሊግ ድማ ዝለዕለ ተኸፋለ ዓላሚ ኮይኑ ይርከም። ዛጊት ነዛ ክለባ ኩሉ ውድራት 361 ግጥማት መሪሕዋን 62.5 ንዓወት ሚእታዊት ኣመዝጊቡ ዘሎን እዚ ናይ ቅድማ ካፋሊ ኣርሰናል ዝሓለፈ ወቕቲ ድሕሪ 22 ዓመታት ፅዋ ፕሪምየር ሊግ ክተልዕል መሪሕዋ እዩ። እዚ ከምዚ ኢሉ እንከሎ ሓደ ካብ ወሰንቲ ፃወቲ ዛጋንታ ዝኾነ ዴክላን ራይስ ውዕሉ ንምንዋሕ ተቓሪቡ ምህላው ተሓቢሩ። ኣብ ክራማት 2023 ካብ ዌስትሃም ብ105 ሚልዮን ፓውንድ ናብ ዛጋንታ ተሰጋገረ ዝካፋሊ ዘለዎ ውዕል ዝመፅእ ወቕቲ ዘብቅዑ። ሰሙናዊ ኣስታት 240,000 ፓውንድ ዝኽፈል ራይስ በዚ ሕጂ ክፍርሞ ተቓሪቡ ዘሎን ክሳብ መዓስ ምዃኑ ግና ዘይተነፀረን ውዕል ማህያኡ ክዓብን ማዕረ ቡካዮሳካ ሰሙናዊ 350,000 ፓውንድ ክኽፈል ምዃኑ እውን ተገሊጹ። ኣብ ናይ ሎም ዓመት ግጥማት ፕሪምየር ሊግ ካብ 5 ግጥማት 4 ዓወት ሓንቲ ስዕረት ብምዝጋብ 12 ነጥቢ ካልአይቲ ዘላ ኣርሰናል ቀዳም ኣብ ሜዳ

ነዲ ዲሲ ዩናይትድ ክትዕድማ እያ። ናይ ቅድም ተጻዋታይ ክለብ ባርሴሎና ፔድሮ ሮድሪገስ ካብ ፕሮፌሽናል ፀወታ ኩዕሶ እግሪ ጥሮታ ምውፅእ ፍሊጦም። ፔድሮ ናይ ዓበይቲ ፕሮፌሽናል ፀወታ ኩዕሶ እግሪ ኣብ 2003 ምሳን ኢንዲስሮ ዝተባሃለት ክለብ ድሕሪ ምፍላሙ ካብ 2005 ክሳብ 2007 ሳልሴቲ ክለብ ባርሴሎና ማለት ባርሴሎና ሲ፣ ካብ 2007 ክሳብ 8 ድማ ንካልኤይቲ ጋንታ ባርሴሎና ባርሴሎና ቢድሕሪ ምውካል ናብ ቀዳሜቲ ጋንታ ባርሴሎና ሳጊሩ ክሳብ 2015

0: ግጥማት ዝወከላ ፔድሮ ዋንጫ ዓለም 2010 ከምኡውን ዋንጫ ኤሮፓ 2012 ክትዕወት መሪሕ ተራ ተጻዊቱ። ብሓፈሻ እዚ ወዲ 39 ዓመት ናይ ክንፊ ጥቃዓይ ኣብዚ ናይ ልዕሊ 2 ዕቑዳት ጉዕዙ 889 ግጥማትን 218 ሸቶታት 106 ናይ ሸቶ ቀረባት ሃንዲስ እዩ ጫምኡ ሰቒሉ ዘሎ 25 ፅዋት እውን ኣልዒሉ። ካብ ፕሮፌሽናል ኩዕሶ እግሪ ጥሮታ ወፂኢ ዝፀንሐ ናይ ቅድም ተጻዋታይ ማንሲቲ ዴቪድ ሲልቫ ዳግማይ ናብ ፀወታ ምላሱ ትማር ረቡዕ 7 ጥቅምቲ ፍሊጡ። ኣብ ሓምለ 2023 ብሰንኪ ዘጋጥሞ ከቢድ መጉዳእቲ ካብታ ፀዋት ላነበረ ስጳኛዊት ክለብ ሪያል ሶሲዳድ ተሰናቢቱ ኣብ መበል 39 ዓመቱ ጫሙ ሰቕለ ሲልቫ ድሕሪ 3 ዓመታት እዩ ኣብ መበል 40 ዓመቱ ዳግማይ ናብ ፀወታ ተመሊሱ ዘሎም። እስጳኛዊ ብሉፅ ኣካፋሊ ኣብ ቻይና ሆንግ ኮንግ ፕሪምየር ሊግ ናብ ፃወት ሻንቲን ተባሃለት ክለብ እዩ ተፀምቢሩ ዘሎም። ፖርቱጋላዊ ክርስቲያን ሮናልዶ ሶሉስ ምሸት ብወግዒ ካብ ሃገራዊ ግጥማት እንተሰፋነወ ናይ ኩሉ ግዜ መዋዱርቱ ኣርጀንቲናዊ ሊዮኔል ሜሲ ናይ ስምብታ መልእኽቲ ሰዲድሉ። ሮናልዶ ኣብቲ ሰደዶ መልእኽቲ ልዮ ነዊሕ ዓመታት ንሃገርካ ኣገልጊልካያን ተኸላኺልካላን ኢኻ ንዘለኣለም ዝነብር ታሪክ ድማ ፅሒፍካ ምስ ኣርጀንቲና ኮይንካ ንዝተጓናፀፍካይ ዓወታት ድማ ኣኽብሮታለኒ ክብል እዩ ነዚ ናይ ልዕሊ 15 ዓመታት መዋዱርቱ ተፃዋታይ ክብሪ ከም ዘለዎ ገሊጹ። ኣብ መወዳእታ ስኮትላንዳዊ ተጻዋታይ ናፖሊ ስኮት ማክቲሚናይ ድሕሪ ዘካይዶ ናይ ልቢ መጥባዕቲ ትማር ረቡዕ ናብ ልምምድ ምምላሱ ጋንቱ ፍሊጣ። እዚ ውድ 29 ዓመት ኣካፋሊ ኣብ ወርሒ ናሓሰ ናይ ልቢ ጸገም ከም ዘለዎ ምስ ተፈልጠ ኣብ ወርሒ መስከረም ኣብ ከተማ ማንቸስተር ዕውት መጥባሕቲ ካይዱ ንልዕሊ ወርሒ ኣብ ናይ ተሃድሶ ግዜ ድሕሪ ምፅናዕ ድማ ትማሊ ምስ ደጋንቱ ተጸንቢሩ ልምምድ ኣሳላሲሉ። ማክቲሚናይ ኣብቲ ናይ ተሃድሶ ግዜ ብርክት ዝበለ ናይ ክለቡን ናይ ሃገሩ ስኮትላንድ ፀወታት ሓሊፎ እዩ።
1: ባርከ ዝኽልኩም ተዓዘብትና ንሎም ተዳለው ዕለታዊ ዜና ስፖርት ኣብ ዝኽዛዝ ምሳኹም ፅናሕኩም ሙሴ ገረዝጋብሄረ ሰናይ መዓልቲ።

0: ንኹሉ ነገር ተዳሊኻሉ ምፅናሕ ፅቡቕ እዩ።
1: ገለ ኣንፈተ ዘይኮይኑ ኮ ፅቡ ገይረ ዝፈለጥክዎ ነገር የለን እንዲ ግን ሓደ ናይ ሕጊ ክኢላ ከተማፅ ኣለ ኢኻ

0: ማይክ ወዲኻ ዶ? ንምንታይ ሓቲት ክን ይትበለኒ ጠርጣሪ እዩ ዛሬ ብ
1: ዳሓንተ ረድየክኣሎ
0: እምበርከ
1: ኣንተ ሓፍቲ ኣነ ገለ ከይተምፅለየ በጃ ከለ ክሲንግል እየ ዳሓርካ ማለስ ፅቡ ክክትፈልጥኒ ህምላለመታንስ ኣነ ናብ ዝኾነት ጓል ቀሪበ ይፈልጥኒ
0: ኣነ ኮ ገሪምን እዩ ዘሎ ንስኻ ትመስልፂ ተወስደካ ጓል ሃሲእንካ ማለት ብፍፁም ዓርኪ ነበረት ንገላስ ብለኒካ ኣለኻስ እንድ
1: ናይ ዕድል ነገር ይበጃ ክለኪ
0: ዋ ዓድል ከምኡ ብፃዕርካትን ምፅኦ ኣጋጣሚ እምበር ንፅኢሉ ዝሕዘለካ ጎፍታ ኣይኮነ
1: እሞ ኣነ ካ መፍታ ዓዲ ውዒለ ይፈልጥኒ እዩ ድሓር ከዓ ኮኒ ንዓኻት መስሊ ሰብ ክትረከብ ኣለካ መስለኒ
0: ድንኪኻ ዓደለኛ ግን ንዓኻ ትፅበ ዘለዋ ጓል
1: ሰብሪ ሓፍተ ደንጌኹም ዘለኹ ይፈልጥ እንዴ ግዳሓን ሕጂ ኣብ ቀረባ ስለ ዘለኹ ሓሳብ ኣለኹ ቀልጢፈ ክስልጠ እየ
0: ኣነኻ ዓቕመይ ዝፈቐዱ ሓግዘክን ምት እ
1: ብሓቂ
0: ሓቂ
1: ይፕሮምስ
0: ኣይ ፕሮምስ
1: እሞ ሰብሪ ሓፍተ ካብታን ላለየ
0: ላዕለየስ
1: ዳ ንምንታይ
0: ሕጂ ከተረዳኣኒ ስምዒትካ ክትገልፅ ገለገለ ግዜኖም ዓንዲ እንድዩ ናተይ ሓገዝ እንዲ ሓደለኻ ምሽ ዮ ንመልሲ ሕረዩ
1: ናይ ብሓቂ ርአይ
0: ነዛ ሞፅያ ነዊሒ ተፅበያ
1: ሳብሪ ሓፍቲ ኣነ ኸማን

0: ኣይወሰንኩ ብሎም ብሎ ፅባሕ ክረኽብ ኒአ ሞ ካብቲ መጀመርያ እዋናት ሒዚ ሓሲበ ነ ብጣዕሚ ተሓጊሰ ኣለኹ እሞ ንስተይ
1: ተሓጊሰ
0: ዩ
2: እዚ ኩሉ ዓመታት ስበይ ነርኩ
1: ንስኻ ንበራበይ ነርካ ንዓኻ ክደሊኩም እዚኣ ተኽዎ የለን
2: ሞ ስራሕ ኣቕሊለልክ ኣለኹ ባዕለይ ስለ ዝረኸብኩም እምበር ንዓይ ክደሊ ዕድሜኹም ተወድአ ነይሩ ማለት እዩ
1: ሽድ እንተግናይ እኳ ጥራሕ ድሓን ሕጂ ተራኸብና
2: እዋ እሱ እዩ ዝዓበየ ነገር
1: እዋ ግን ሓደ ነገር ኣሎ ዘሰግፈኒ
2: እንታይ ንሱ
1: ናይ ሰሊና
2: ሜሪ ንምንታይ ኣብ ፅቡቕ ሞት ከለና ተልዕል እያ እንተደሊኺ ብኣካል ምስ ተራኸብና ኩሉ ብዛዕባኣ ዘበለ ኩሉ ከ ኣለኪ
1: ንኣንስ ክትፈልጥ ስለ ዘይደሉኸ ብኩሉ ነገር ሓደገኛ ሰብያ ንዓይ
2: ካባይ ዝወፅእ ምስጢር የለን ቅሰኒ ጉዳይና ጥራይ ንግበር
1: በ ሓራይ ድሓን መዋፅሕ እንዳኸዲና
2: ግድን ግድን ካብ ክላስ ምስ ወፃ ክደውሉለይ
1: ሓራይ በቃቻ
2: እታው ፅቡቅት ቻው ሃማ በተይ ዝረኽበክደ መሲልክ ክንዳ ዳ ከመይ ጌርካ ትመፅእ

0: ሚካኤል ብኸት ኣየድልን
1: ወታን ከይነ ተሪኻ ትብለኒ ዘለኻ ትብሎ ዘለካ ይርዳእካ ዲበሎ ሕማሙ ክብር ዝበለ ምስታይ ርእሲ ዝተሓሓዚ ኩዕኻ ትብለኒ ዘለካ
0: ኣንቲ ሚካኤል ሞ ተስፋ ይነቁረፅ ብጃኺ ኢለክ ከማና ንኸይሰምዕ
1: ኣንቲ ከመይ ገይሩ ክሰምዕ ምስ እምሩ ዘሎ ሰብ ኮይድ ሰምዓንካ ሚካኤል ወይ ትዕድለይ
0: ዳኒ ክሓዊ ይክእልኒ ዝበለ ኮ የለን ሕክም ንእግን ክብል ዝበለ ክኸውን ይኽእል እዩ ንና ከዓ ተስፋ የድልየና ተስፋ ይንቁረፅ ብለክ ኣለኹ
1: እዚ ኩሉ ናይ መሰንከ እዩ ቀደም ዘረባ ወለይ ሰሚዐን ርቲ ዝኸውን ዝኽሉ ይመፀ
0: ኣትሚካን ዋ እንታይ ዳ እንዳሕሪ ትምለስ ፀጉሙ ፀገምኪ ስለ ዘይኮነ ዲ ክብካ ክሰምዖም ነር ንትብል ዘለኽ
1: ወተምክኤል ሓይ ብጃኻ ብሕማ ይ ትርዳእ እዩ ኩሉ ግና ተፈላለዩና ነርና እተ ንኸውን ስ ሂወትና ንመርሕ መሃለና መን ይፈልጥ ዳንኤል ምሰበይቱ ደቁን ሓቂፉ ፅቡቅ ሂወት መርሕ ማሃለዎ ኣነ ከዓ ንዕኑ ክጥዕሙ ኢልየኩም ካ ተፈላለዩና ንብል ኣለኹ
0: ዳሓናሓና ኩሉካ ኣምላኽ ሕጂ ግን ኣነ እውን ኣብ ጎኒ ክእየ ዘለኹ
1: ንስኻ ዳ መዓስከ ተፈሊኸ እንተ ሚካኤል ሓወይ

0: እቲ ድኳን ከዳሂዩ ትገብር ዘለኹ
1: እታ ሚኬሎ ናይ ብልብ ካደኻ ናይ ድኳን ትሓትም ዘለኻ ኣነ ድጥዕና ዳንኤል ኣሻቂልና ኣብ ዛኣትዎ ጠፊእንስ ንስኻኻ ናይ ድኳን ክትሓትት ተረአይካ ምስራ ባዕል ፈልጥ ወላ ሞጌሩ ይጠፍእ
0: ኖኖ ኣነ ክኸውን ማለት እዩ ኣይኮንኩን ቀዳም ንጥዕና ሓወይ ዘገድሰኒ ግን ከዓ ተስፋ ክንቆርፅ የብልና ጎኑ ጎኑ ኣሞት ናይቲ ድኳን ተደኣ ጌርና ዳንኤል እውን ተስፋ ኮኑ ክእል እየ ዝብል ዘሎ
1: ድሓን ንስኻ ትዝዓይ ዝበልካ የግበር ኣነ ግን ኣብ ከምኡታት የለኹ
0: ኢለክ እኮ እየ ኣብ ኩሉ ነገር ኣብ ጎኑ ክለኹ ጃኺ ናይዚ ኻ ልዕሊ ዓቕሚ እንተደኣ ኮይኑ ከመይ ገይረ የ ማሓድሮ ባዕለይ ኣለኹ ሕጊ ተኸቲልና እቲ ዝኾኑ ክንገብር ኢና ዓቕሊ ግበር ተስፋይ ትቑረፂ
2: እንዳንኻ ዝኾነ ገፃይ ትኽእል እየ
0: እቲ ሓኪም ደጊምኩም ኣምፅኦ ኢልና ስለ ዘሎ ክንከይድ ኢና ሒዝናዮ
1: ሸይራ
0: ግበር ንሓንሓን በቃ ክኢደ

0: حكي نسخة أنت هيدا بلكي سحري
1: سحري. يا دم لبز لكم سكعبارينا.

0: ኣኩም ኢና እንታይ ከም ዝገብሩ
1: እንታይ መለጥክ?
0: ኣታ ማዕሪ ሰብኣይ ደይኩምካ ብክንዲ ገለካ ዝትሕባ
1: እዚ ድሞ ዘስዕ ኮይኑ
0: ወዘ ስሓቅ ዳ ተኸስሓ ዘለካ ኣነ ብመጀ ማዕረ ዝትፈራሕ ትመስለኒና ነርካ
1: እንተ ይርዳእ ክሎ እዚ እንተ ዝርእየና ኮ ታሕቲ መሬት መስፈረና
0: ግን ኣይረአየናን
1: ሓቂ ንስክተላ ገፂ
0: ዋ ኣታ መጀ ከይደካ ሰብኣይ ሰብኣይ ጭኖ እዚ ፍርሒ ዝጋ ሕጂ ወፀልካን ዘለዎሽ ናይ ባዕቂ ፈሪዑ ኣድኒ ወተ ንዘናግዕ ኮይነ ዘለና ፅዕ ፅዕ ኢለ ፀፍቀልካ ወይ

0: መሰሊና ደቂስኪ ደኺ
1: ኣለኹ ይደቀስኩም
2: ዛዕበልኮፈልክ ንዘራርብ

0: እዩ ማይክ ረሓን ዲኻ
1: ቀዳማ ኣምሲኺ መፅኽ ነርኪ ኣበይ ኣምሲኺ
0: ብቐዳማይ
1: እወ ኣበይን ምስ መን ኣምሲኺ
0: ቀዳማይ ዳ እሞ
1: ኣሕፊርኪ ሰብ ከም ዝተሰእረስ ምስ ሚልዮን
0: እዋ ምስ ሚልዮን ከምዘምስኹ ብኸመይ ፈሊጥካ
1: ብኸመይ ፈሊጠ ዘገድሰኪ ይኮነ እምበር ብጉዳይ ከ ክምስራሕ ከምዝኣቱ ጌርክ እዮ
0: ዋ ማይክ ኣነ ብስርሑ እንደ ምፅ ዮ ንስኻ ውርኢኻ ኣሚንካ ኣሉ ኢኻ ከመይ ጌርካ ኢካ ሕጂ ከምኡ ትብል ዘለኻ
1: እምበር ነቲ ዓይነት ስም ምዃኑ ትፈልጥ ኢኺ እንታይ ስለ ዘለኪ ከምስኡ ምሲኺ
0: ማይክ ነይ ብሓቂ ድ ዝዘረባ ካብኻ ዝወፅእ ዘሎ ንዓይ ስ ክጥርጥረን ጀሚርካ ማለት ድዩ
1: ሰሊና ኣነ ኩሉ ዝገብሮ ንቦኪ ናብ ቤኬትኪ ምስ መን ኣምሲኺ ምስ መን ተመሓዚ ክፈልጥ ኣይገድሰኒ
0: ከገድሰካ ይኽእል እንድዩ ግን ኣብ ግዜኡ ናብ ሰዓትን እዩ ከገድሰካ ዘለዎ
1: ኣቲ ቆልዓ ምስ ሰብዚ ከይርአ ክብለ ክለኹ ክንደይ ለባማት ንፉዓትን ገዲፍክስ ምስ ሰብዚ ትማል ትማል እንታይ ከም ዘጋጠመ ክረሲዕኺ ከመይ ጌይርኪኺ ብሸት ምድሪ ደፊርክ ዝወፃኺ
0: ንዓይ ዘጋጠመኒ እዚ ጉዳይ እንታይ ዘረኽቦ ኣለዎ
1: ስኽዳ ባዕሉ ክንዲ ክትዕድም እዮም ዘለኺ
0: ማይክ በጂ ኸይልካ ኣብዘይ ትፈልጡ ተቐዳዲምካ ይትዛረብ
1: ሓንቲ ኣቓለይ ወዲ ኣሎ
0: ወዲ ኣለኹ ማለት
1: ምስ ሰብ ዝኸይርአ ክብለክ ኣለኹ
0: ኣብ ስራሕ እቲ ሓደን እንኮን ምሳይ ዝውዕል ሰብ ኮኒ ሚሊ እዩ ከመይ ጌርካ ኢካ ሕጂካ ውርሓቕ ትብለን ዘለኻ
1: ፅቡቕ ብስራሕ እንዲ ዘራኽበኩም ዘሎ ስራሕ ብያ ንብሎ መፍትሑ ከብ ኢልና እዩ ዘሎ
0: እዋ
1: እንታይ ኮይነ ኢልክ ትበኺለኺ

0: ኣባይ ትረስብእዮ
1: ምንታይ ኣለ ወዲ መንቀሳቐሲ እዩ ዝኾነኒ
0: ስስዋሓ ክሰቆሊበርቲ ቀሳቐሲ ግቡእ እንዲ ነይሩ ና ሓኪም ከኣብኣ ምኾነ ከቢድ ከቢድ ነገራይ ተልዕኒ ልክ እዩ
1: ባባ ከመይ ኣሎ
0: ኣባ ክተያንውኢ ዝዓብዓብ ገዲፍ ካፍታ ውሽጡ ኮውን ሓቲ የብሉ
1: ሎም ግን ኣመን ኣደጋርና ኣለሓቂ ኣንታ ሓንሳብ ሓንሳብ ክክሳ ምፍጠርካ ትፀልእ ዘርባ ኮይዱ ዛረበካ
0: ኣንተ ሚኩ ጓለ ኣቦኩ ሕማቕ ነገር ሓሲቡ ከምኡ ከም ዘይብል መስኹም ትፈልጥ እየ ሓቲኣ ኩሉ ምስተረድኦ ናብ ልቡ ክመለስ እንዲ ኣነ መጀመርያ ከመይ ነይረ ከምታ ኣነ ዝነበርክዎ
1: መትሓዚ ኳሲእናሩ ናይ ባባ ውዕስ ሎም ስ ክሕልፍ ሓሊፎ ሰብኣይ ክምፀለይ
0: ኣንቲ ቆልዓ እንታይ ወሪድ ክ ክተፀባፀቢ ትኾኑ ንኩሉ ገዲፍቲ ጥዕና ናይ ዳንኤል ጥራይ ክሕስበክ ኣለዎ እቲ ካልእ ማ ሓንቲ ዓብ ሰርክን ዘዋለ ብርክቲ ኣይትፀባፀቢ
1: ከመይ ገር ሞ ከም ዜናተይ ክርዮ ተወሳኺ ንዲ ዝኾነ ዘሎ
2: ሕጂ እዚ ኩሉ ጉዳይ እዚ ነገራት ዘመኑ ግደፎ ዘኳለ ኩሉ ሰብ ከዓ እንዳተረድኦ ስለ ዝኸይድ ፀግዕናት ክንዳሓዘ እዩ ዝኸይድ ኣብቀዱ ዘጓል ብርክቲ ኣያ መጨረሻ ክንዕወተሉኒ እንታይ ማለት እዩ

0: ከመይ ሓዲረን ኣከባብራ ሰዓት ማለት ረአዩ ሰሊና ሰሊና
1: ኣቤት ሚሊ
0: እንታይ ደ ኮንኪ ድሓን ዲ ይዳ ሕማ ኣለኸ
1: ሰብ ግን ንምንታይ ንጥቕሙ ጥራይ ዝጓየ እሞ ድማ ብዋጋ ካልኦት ክብልጥ ዝደሊ
0: ኣይተረዳእኒ እንታይ ክትብል ዘለኹ ሰሊና
1: ሚል ሶሪ በጃኻን በይነይ ግደፈን በይነይ ክኾን ደለ ኣለኹ
0: እሞ ኣነ ዳ እንታይ በዲለ
1: ዝበደልካዮ የለን ግን በጃኻ በይነይ ክኾን ደለ ኣለኹ ሓንሳብ ንበይነይ ግደፈኒ
0: ሕራይ

0: ትሪኢለ እዚኣ ስእላ ከለና ዝክርአ ተልካ እታ ማይክ ትርከብ ስለ ዘለዋ እታ ማይክ ታርም ከላ ገለ ምሻ ገላ ዓይነት ርአ ኣብዚ ፍት እየና ትክርአ ትሪኢለ
1: ፅቡቅ ኮይኑ
0: ፅሊል እዩ እቲ ኤዲተር
1: ሓቂ ምሸእዎ
0: ኣበይ ነራ ጥራይ ብለኒ
1: ሓቂ
0: ሓቂ ለበ ፈትኸ
1: ማረሂን ኦኬ ገርመካሲ ገና ፅቡቕ ገይራ ከይተዘርግሐት ከላስ ግን ደይ ሰባት ናይ ስራሕ ድና ብፅኦም ዳ ኣለዉ
0: ገና ገና ብሕጂ እኮ ናይ እንጀራ ናይ ስራሕ ግዜ ኮ ብሕጂ እዩ ግን ሓደ ነገር ክብለክ ዝደሊ ርሽኮ ኣዝዩ ጥንቃቕ ክድልክ እዩ እንታይ መሲልኪ ብዋጋ ዝሞያ ወይ ብዋጋ ጥበብ ክፃወቱ ንፍትኑ ብዙሓት ሰባት እዮም ዘለዉ ስለዚ ኣብዚ ኣዝዩ ጥንቃቕ ክድልክ እዩ እዚኣ ዘላ እንታይ መሲልኪ ዘይደለካ ሰብ ክደልዮ ትርጉመ ይብሉ ስለዛ ክትርሐቀሉ ጥራይ ደለካ
1: እማ እንተ ኮይና ዳ ድውላሎ
0: እንታይ መፈሊጠና ግ ንበዝሕ ግዜ ከምዚ ገለ ነገር ክደሊ ከላ ክድልያ ከለኹ ገለ ኣድውደለ ገለ ነገር ኣደልያ ትኾን ግደፋ ግደፋ

0: ሕጂ ቀሪብና ኢና በቃ ቴን ተድባል ተወዲእና ን ዜን ኣሳይመንት ሽኡ ብዛዕባ ግራጁዌሽን ኣገለጣሕና ናሓዝ ከልና ሄይ ለክዶ
1: ኣለኹ
0: ተራ ተሓስብላ
1: እንደይ ደኺመ ይመስለኒ ምዃን ሓቂ ክክልንቅንኸ ይዕረፍና ኢና ቀኒና ዝተገናግዐ ኮነ ከይ ሓንቲ ክሊፕ ዶ ክርእኪ ሕጎስን ዲኺ
0: ስፕራይዝ ኣይነ ክደርፍ እያ ኣና ሞዴል ኮይኑሉ ዘይና ናባ
1: ረዳ ኣለ

ክንደይ ጽብቕ ይሓ ወይ ኣብ ጸገም እኳ ከምዚ ዝመሰለሲ እንተ ጢሞስ እንታይ መሰለት ነይራ። ኣየ መልክዕ ምናልባት ሓደ መዓልቲ ብኢደይ ተቐትትኸውን

0: ኣወ ኮፈለ ንምምፃእካ ኣዝ የ ዘምስግነካ።
1: ዳሊ ንቀ ደሊካ
0: ክንዘራረብ ደሊ
1: ብዛዕባ እንታይ
0: በይንና ንዘራረበሉ ይኮነ ሓንሳብ ሰብ መፀና ኣለዉ

0: ሄሎ
1: ሄሎ ሚኮ ከመይ ቀኒኸ?
0: እግዚአብሔር ይመስገን። ምግብል
1: ሚኮ፣ ኣነ ሳምሶም።
0: ሳምሶም
1: እዋ ብቐዳማይ ምስ ፋዘር ገዛ መፅአ ነይረ። ሕጂ ኸ ዘኪርክኒ? ዋት

Huh? Obviously.

0: Sabrina, hai
1: ደሞ በጣም ሰሊና እኳ
0: ሞቶ ኾነ ኸምናተይ ናይ ሰሊና ጉዳይ መንጎኛ ዘለዩ ጉዳይ
2: ሕጂ ኣነ ክዛረብ ዘይኮንኩ ፀዊሐኩም ናብዚ ልዕሊ ማንም ንስኩም ንሕድሕድኩም ንስኩም ትፋለጡ ምሽ ፅቡቅ ከምዘ የለኹም ካ ትፈልጡ ኢኹም። ሰሊና ምስ ነገረትኒ ብጣዕሚ ሓሪቐ ስለዝ ክረኽቦም ኣለኒ ኢለ ስለ ዝሓሰብኩ ተተረኺብኩም ከዓ ገለ ነገር ከም ዝፍጠር ስለ ዝፈለጡ ከ ኣብ ፀዊዐኩም ዘለኹም ሕጂ ስኹም ተዘራርቡ ግዜኹም ከ ይውዳልኩም ኣረ ኣነ ዝኸፍሎ ታይ ኹም ትወስዱ
3: ሻሂ
0: በቃ ኣክለኒ ኣሰት እየ

0: ኣብ ኑዞባ ሸዕቡ ሕጂ ኣብ ትሕቲ ቅርፂ ሕርሻ ጉዳት ኣውሪዱ። ዲፕሎማስያዊ ዝምድና ብሪጣንያን እስራኤልን እናንቆልቆለ ከም ዝመፀ ተገሊጹ። ደቡብ ኮርያን ግብፅን ዝምድነን ናብ እስትራቴጂያዊ ሽርክነት ክብ ከም ዘበሎ ሓቢረን። መንግስቲ በኒን ተዘሚቱ ኣብ ትሕቲ ከብሕታት ፈረንሳ ዘሎ ጥንታዊ ባህላዊ ቅርስታት ሃገሩ ክምለስ ኣቲቱ። ኤርትራ ብምትሕባር ታንዛንያ ቀጠርን ኮሚሽን ሕብረት ኣፍሪካን ብ56 ጥቅምቲ ኣብ ዳሬሰላም ኣብ ዝተቓንዐ ካልኣይ ዋዕላ ሚኒስትራት መድረኽ ዝርባ ደውሓ ተሳቲፋ። ኣብዚ ካብ መብፅዓን ናብ ተግባር ብዝብል ቴማ ኣብ ጉዳይ ፍትሓዊ ውሕስን ዘላቐን ምንቅስቓስ ሰራሕተኛታት ኣብ መንጎ ኣፍሪካን ሃገራት ቤት ምክሪ ምትሕጋዝ ወሽመጥን ዘተየ ዋዕላ ኣምባሳደር ኤርትራ ኣብ ኬንያ ኣቶ በየነ ርእሶም ንሚኒስትሪ ዕዮን ማሕበራዊ ድሕነትን ብምውካል ተሳቲፉን መደረ ስሚዑን። ኣምባሳደር በየነ ኣብ መደርኡ ኤርትራ እትኽተሎ ስትራቴጂ ልምዓት ንሰብኣዊ ክብረትን ርእሰ ምርኮሳን ማእከል ዝገበረ ምዃኑ ብምጥቃስ ዓቕሚ ሰብ እቲ ዝለዓለ ጸጋ ስለ ዝኾነ ዜጋታታ ኣብ ዝሳተፍሉ ዕዮ ድሕነቶም ረብሖኦምን ሕጋዊ ከለላኦምን ዝተረጋገጸ ክኸውን ከም ዘለዎ ገሊጹ። ኣምባሳደር በየነ ስዒቡ ካብ ሓበራዊ መትከላት ናብ ተጨባጢ ውፅኢት ንምስግጋር መስርሕ ምቁፃር ሰራሕተኛታት ፍትሓውን ንፁርን ብሙያዊ ስልጠናን ዕብትን ዝተደገፈ ከምኡውን ሙያዊ ድሕነቱን ማሕበራዊ ውሕስነቱን ዝተረጋገፀ ክኸውን ከም ዝግባእ ኣስሚሩሉ። እቲ ዋዕላ ኣብ መወዳእታ ቀፃልነት ዝርብ ንምርጋፅ ዝሕግዝ ኣልያ ክቐውም ከምኡውን ተተግባሪ ምምሕዳራዊ መምርሒታት ክህሉ ዝብል ውሳነታት ኣሕሊፉ። ሓርሶት ንዞባ መንደፈራ ምሩፅ ኣዝርእቲ ተጠቒሞም እቶቶም ብዓይነትን መጠንን ካዕብዩ ሙያውያን መኺሮም። ወኪል ኤሪና ፊልሞን ትካቦ ዘዳለዎ ጸብጻብ ይስዕብ።
1: ተጠቃምነት ምሩፃታ ዝርእቲ ኣብ ምድንፋዕ እተታውነት ልዑል ኣስተዋፅኦ ስለ ዘለዎ ሓርስቶት ከዘውትርዎ ክኢላ ልምዓት ብቕሊ ኣብ ንእዞባ መንደፈራ ኣቶ ፍሳሄ ተስፋፅን መኺሩ። ብምክንያት መዓልቲ ሓርስቶት ብ6 ጥቅምቲ ኣብ ምሕዳር ከባቢ ዓድባሪ ኣብ ዝተካየደ ርክብ ኣቶ ፍሳሃየ እተታውነት ሕርሻ ንምዕባይ ኣብ ርእሲቲ ትሕዝቶ ሓመድ ምህብታም ዝካየድ ንጥፈታት ተጠቃምነት ምሩፃት ዝርእቲ እውን ወሳኒ ምዃኑ ገሊጹ። ምሩፃ ዝርእቲ ሕማምን ደርቅን ናይ ምፅዋር ዓቕሚ ከም ዘለዎ ብምሕባር ጽቡቕ ክንክን ክትትልን ምስ ዝግበረሉ ዝተዓጻጽፈ ምህርቲ ከም ዝህብ ኣብርሂቡ። ኣብቲ ንዞባ ምሩፅ ዓሌታት ዘርእዕፉን ንኣብነታውያን ሓርስቶት ናይ ምብዛሕ መደባት ተኣታትዩ ይስራሐሉ ከም ዘሎ ጠቒሱ ድማ ሓርስቶት ብዓቕሞም ጠለባት ምሩፅ ዘርኢ ንምውሓዝ ብትግሃት ክሰርሑ ኣተሓሳሲቡ። ሓላፊ ቤት ጽሕፈት ሕርሻ ንእዞባ መንደፈራ ኣቶ በረኸት ተክለስላሰ ብወገኑ ኣብቲ ንዞባ ብውስናት ሓርስቶት ዝካየድ ዘርኢ ናይ ምብዛሕ ተበግሶታት ብኩሎም ሓርስቶት ክሰዓብ ብምምካር ንኣጋባት ሜላታት ምብዛሕ ምሩፅ ዘርዕፉን ብዝምልከት ብክኢላታት ዝውሃብ ስልጠናታት ኣብ ግብሪ ክውዕል ኣዘኻኺሩ። ኣብነታውያን ሓርስቶት ድማ ብምኽሪ ሞያውያን ተማእዚኖም ምሩፅ ዘርኢ ስርናይ ብመስመር ዘርኦም ጽቡቕ ውፅኢት ከም ዝረኽብሉ ብምሕባር ብስነ ፍልጠታዊ ኣገባባት ተመሪሕካ ዝካየድ ሕርሻዊ ንጥፈታት ካብ ዘይተደለየ ቁጠባዊ ወፃኢታትን ሃልኪ ጉልበትን ብምንጋፍ ርቡሕ እቶት ከም ዝህብ ኣረጋጊፆም። ኣብ መወዳእታ ተሳትፍቲ ናይቲ መደብ ሕፅረት መማዕበሊ እቶትን መድሃኒታትን ካብ ቀንዲ ብድሆታቶም ምዃኑ ብምሕባር ቆላሕታ ክግበረሎም ተማሕፂኖም።
0: ኣብ ኤውሮጳ ዓባይ ብሪታንያ ከምኡን ቺካጎ ሕቡራት መንግስታት ኣሜሪካ ዝነብሩ ኤርትራውያን ንቕሓቶም ዘበርኽን ውዳቤታቶም ዘሕይልን ንጥፈታት ኣሰላሲሎም ክካብ ቦቱ ዝበፅሓና ትሕዝቶ ብመልክዕ ጸብጻብ ተዋሂዱሎ ገረ መስቀል ገረ ዝግሄር ከቕርቦ እዩ።
2: በዚ መሰረት ካብ 10 ሃገራት ኤውሮጳ ዝተዋፅኡ ኣካየድቲ መንእሰያት ህዝባዊ ግንባር ንዲሞክራሲን ፍትሕን ሓለፍቲ ህዝባውን ኮማውን ጉዳያትን ሓለፍቲ ሚሽናት ዝርከብዎምን 48 ኤርትራውያን ዝተሳተፍዎ መበል 17 ዙር ናይ ኣሰልጠንቲ ስልጠና ስልጡን መሪሕነት ንዘላቂ ዕብየት ብዝብል ቴማ ካብ 2 ክሳብ 4 ጥቅምቲ ኣብ ማልመ ሽወደን ተቓኒዑ። ኣምባሳደር ኤርትራ ኣብ ሪፓብሊክ ኢጣልያን ተንቀሳቃሲ ኣምባሳደር ኣብ ሃገራት ስካንዲኔቪያን ኣቶ ፍሳፅን ጴጥሮስ ንህልው ኩነታትን ሃገራዊ ቀዳምነታትን ኣመልኪቱ ኣብ ዘስምዖ መደረ ውዳበ መንእሰያት ህዝባዊ ግንባር ንዲሞክራሲን ፍትሕን ብኩለንትንኡ ንቑሑን ሓያልን መንእሰይ ንምህናት ዝዓለመ ምኳኑ ብምዝኻር መንእሰያት ሓላፍነቶም ተገንዚቦም ንዕብየት ሃገሮም ክቐድሙ ውፍያት ክኾኑ ከምኡውን ብትምህርትን ፍልጠትን ክዓብዩ ተላብዩ።

0: ተሳተፍቲ ናይቲ ስልጠና ገምጋም ንጥፈታት ስራሕ ብምክያድ መደባት ፖለቲካዊ ትምህርትን ንቕሓትን ብዝለዕለ ክድፋእ ኣሎ። ተካቲ መንእሰያት ህዝባዊ ግንባር ንዲሞክራሲን ፍትሕን ዝፈሪሉ ምንቅስቃስ ሕድሪ ድማ ውዳቢኡ ክሕይል ተማሕፂኖም። እዚ ከምዚ ኢሉ እንከሎ ኤርትራውያን ነበርቲ ዓባይ ብሪጣንያ ዕዙዝ ዝኽሪ ንሓድሽ ወፍሪ ህንፀት ሃገር ብዝብል ቴማ ብ3ተ ጥቅምቲ ዝኽሪ መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ኣብ ከተማ ለንደን ፀምቢሎም። ኣብቲ ብኣማይት ዝቁፀሩ ኤርትራውያን ዝተሳተፍዎ መደብ ንታሪካዊ ኣመፃፃን ኣብ ማዕባብላን ቤት ትምህርቲ ሰውራ ዝገልፅ ስእላዊ ምርኢት ቀሪቡ ነይሩ። ፈፃሚ ጉዳያት ኤምባሲ ኤርትራ ኣብ ዓባይ ብሪጣንያን ኣየርላንድን ኣቶ ሳልሕ ዓብደላ ኣብ ዘስምዖ መደረ ህዝባዊ ግንባር ኣብቲ ፅንኩርን መሪርን እዋን ዝተማሃረን ሞያ ዝዓጠቐን ዓቕሚ ሰብ ኣብ መፃኢት ኤርትራ ዝህልዎ ወሳኒ ተራ ብኣግኡ ብምርዳእ ንትምህርቲ ቀዳምነት ሂቡ ቤት ትምህርቲ ሰውራ ከም ዝመስረተ፣ እቲ መድረካዊ ውሳነ ድማ ተርኡ ኣብ ዳግሚ ህንፀት ሃገር ምውሓስ ልኡላውነትን ጉልሕ ምዃኑ ኣነፂሩ። ሓላፊ ቆንስላዊ ጉዳያት ኣቶ ስሌማን ሓሰን ቦጎኑ ንዕላማ ታሪካዊ ኣመፃፃእን ኣብ ማዕባብላን ቤት ትምህርቲ ሰውራ ዝነበሩ ብድሆታትን ንምፍትሑ ዝውሰዱ ዝነበሩ ስጉምታትን ዘብርህ ሰፊሕ ኣስተምህሮ ሂቡ። ኣቦ መንበር ሃገራዊ ሽማግለ ኣቶ ኣሕመድ ማሕሙድን ኣቦ መንበር ኣዋሃዲት ኮሚቴ ናይ ትፅምብል ኣቶ ሚካኤል ወልዳይን ድማ ኣበርክቶ ኣባላት ቤት ትምህርቲ ሰውራ ኣብ መኮስኳስ ሃገራውነት ከምኡ ውን ኣብ ምዕቃብን ምምዕባልን ባህሊ ስራሕ ኣቀሊልካ ዝርአ ከም ዘይኮነ ብምግላፅ ነቲ ፅምብል ንምድማቕ ንዝፀዓቱ ኣካላት መጒሶም። ብተመሳሳሊ ኤርትራውያን ነበርቲ ሽካጎን ከባቢኣን ሕብራት መንግስትታት ኣሜሪካ ሓያል ኤርትራዊ መንእሰይ ሓያል ኤርትራዊ ማሕበረሰብ ይሃንፅ ብዝብል ቴማ ስፖርታዊ መደባት ኣካይዶም። እቲ ስፖርታዊ ንጥፈት ኣብ ወፃኢ ዝነብሩ ኤርትራውያን ህፃናትን መንእሰያትን ባህሎምን ልምዶምን ክፈልጡ ብስፖርት ኣካላቶምን ኣእምሮኦምን ክሃንፁ ከምኡውን ሓደሕደም ክፋለጡ ብዝብል ዕላማ ዝተወደበ እዩ። ኣብዚ መደብ ካብ 7 ክሳብ 15 ዓመት ዝዕድሚኦም ቆልዑ ከም ዝተሳተፉ ካብቲ ቦታ ዝበፅሓና ሓበሬታ ነፂሩ። ኤርትራውያን ነበርቲ ደቡብ ሽወደን ቦጎኖም ኣብ ህልው ኩነታት ሃገርና ዞባናን ዓለምን ከምኡውን ንጥፈታት ማሕበራትን ውዳበታትን ዘተኮረ ህዝባዊ ሰሚናር ኣካይዶም። ኣብቲ ብ3 ጥቅምቲ ኣብ ከተማ ማልመ ዝተካየደ ሰሚናር ኣምባሳደር ኤርትራ ኣብ ሪፓብሊክ ኢጣልያን ተንቀሳቀሰ ኣምባሳደር ኣብ ሃገራት እስካንዲኔቪያን ኣቶ ፍሳሃፅድ ጴጥሮስ፣ ፈፃሚ ጉዳያት ኤምባሲ ኤርትራ ኣብ ሃገራት እስካንዲኔቪያ ኣቶ መሓመድ ዓሊ መሓመድ ስዒድ፣ ሓላፊ ቆንስላዊ ጉዳያት ኣቶ የማነ ገብረ ኪዳን፣ ኣደ መንበር ሃገራዊ ሽማግለ ሽወደን ዛይድ ዑቕባዝጊ፣ ከምኡውን ሓለፍቲ ሃማድአ ማሕበራትን ውዳበታትን ሽወደን ተሳቲፎም ነይሮም።
1: ኣብ ዞባ ማእከል ሃማመተ ምስ ኣካላት መንግስትን ግንባርን ብምውሃድ ኣብ ዝወደቦ ናይ 3 ኣዋርሒ ስልጠና ክሳተፉ ዝፀንሑ 1563 መንስያት ብ7 ጥቅምቲ ተመሪቖም። እቲ 13 ዓይነታት ሙያ ዘጠቓልል ስልጠና ኣብ ንኡዘባ ቲራቨሎ ዝተዋህበ ኮይኑ ንዝበዝሑ ብፍርቂ ዋጋ ን337 ድማ ብነፃ ከም ተዋህበ ኣብቲ ናይ መምረቕታ ስነስርዓት ተገሊጹ። ኣመሓዳሪድ ንኡዘባ ቲራቨሎ ወይዘሮ ሉላ ኣስራት ብወገና መንስያት ሰልጠንቲ ረኺቦሞ ንዘለዉ ዕድል ምስ ኣካዳማዊ ትምህርቶም ብምስናይ ብግብራዊ ስራሕ ከማዕብሉ ኣዘኻኺራ። ኣብ መወዳእታ ኣቦ ወንበር ጨንፈር ሃማመተ ዞባ ማእከል ኣቶ ሳምሶም ክፍለ እቲ ስልጠና ብብዝሒ ተሳተፍቲ ናይ መጀመርታ ምዃኑ ብምጥቃስ ነቲ መደብ ክውን ንምግባር ንዝፀዓሩ ምስጋና ኣቕሪቡ። ኣብ ንኡዞባ ሸዕብ ምምሕዳር ከባቢ ሰሜን መንሸብ ብ7 ጥቅምቲ ካብ ከበሳታት ዝወረደ ብርቱዕ ውሕጅ ኣብ ልዕሊ ዓግማት ዝርከቦ ትሕተ ቅርፂ ሕርሻ ዕንወት ኣውሪዱ። በቲ ውሕጅ ብፍላይ ልዕሊ 30 ሜትሮ ጎንን 7 ሜትሮ ቁመትን ዘለዎ ዓግማት ቅንፃል ግራህ ባልዲን ኢዴዕ እቅትን ከቢድ ጉድኣት ከም ዝወረዶ ኣብ መሓዳር ምምሕዳር ከባቢ ሰሜን መንሽብ ኣቶ መሓመድ ዓሊ ስዒድ ሓቢሩ። እቲ ሕጂ ብሰንኪ ምፍራስ ዓግማትን መእለይ ውሕጅን ባኺኑ ዘሎ ማይ ኣቐዲሙ ንግራውቲ ዕምዴና ኢዴዕ እቅትን ኢዴዕ ዓባይን ዘስቲ ዝነበረ ምዃኑ ኣቶ መሓመድ ዓሊ ወሲኹ ገሊጹ። ኣብ ምምሕዳር ከባቢ ሰሜን መንሽብ ብሓፈሻ ኣብ ግራውቲ ኢዲ ዓባይ ድማ ብፍላይ 78 ሄክታር ዝሕርስ መሬት ከም ዘሎ ሰነዳት ቤት ፅሕፈት ሕርሻት ንዞባ ይነፅር። ዝኸበርኩም ተኸታተልቲ ዝስዕብ ኣህጉራዊ ዜናታት ዲፕሎማስያዊ ዝምድና ብሪጣንያን እስራኤልን እናንቆልቆለ ከም ዝመፀ ተቓሊሑ። እዚ ዝተገልፀ እስራኤል ኣብ ምብራቃዊ ከተማ ኢየሩሳሌም ዘሎ ቆንስል ብሪጣንያ ክዕፆ ትእዛዝ ድሕሪ ምሃባ እዩ። ይኹን እምበር እቲ ቆንስል ኣብ ግዛኣት ፍልስጤም ከም ዘሎ ዝገለ

ጸት ብሪጣንያ ነቲ ብእስራኤል ዝተዋህበ ትእዛዝ ነፂጋቶ ኣላ። ህላወ ናይቲ ቆንስልን ሃገሩ ምስ ፍልስጥማውያን ዘለዋ ዝምድና ዘነፅር ምዃኑ ዝገለጸ ጸሓፊ ጉዳያት ወፃኢ ብሪጣንያ ኤድ ማሊንባንድ ንጥፈታቱ ብውሕድ ቁፅሪ ኣባላት ከም ዝቕፅል ኣረድዩ። ብሪጣንያ ኣብ ምብራቃዊ ኢየሩሳሌም ወሽመጥ ቃዛን ምዕራባዊ ገማግምን ምስ ፍልስጥማውያን እተካይዶ ዲፕሎማስያውን ቁጠባውን ንጥፈታት ከም ተስፍሖ ድማ ነፂሩ። እስራኤል ኣብ ወሽመጥ ቃዛን ምዕራባዊ ገማግምን ንእትኽተሎ ዘላ ፖሊሲ ዝተቃወመ መንግስቲ ብሪጣንያ ነቲ ካብ ምዕራባዊ ገማግም እትገብሮ ሰደድ ፍርያት ከም ዝእግዶ ኣብ ዝሓለፈ ወርሒ መስከረም ምግላፁ ዝዝከር እዩ። ብሪጣንያ ጥራይ ዘይኮነት ብርክት ዝበላ ካልኦት ሃገራት ኤሮጳዊ ሕብረት እውን ፖሊሲታት እስራኤል ኣብ ወሽመጥ ቃዛን ምዕረባዊ ገማግምን ክቃወማ ፀኒሐን ኣለዋ። ይኹን እምበር እቲ ተቃውሞ ንተግባራት እስራኤል ክዓግት ዘሎ ተክእሎ ፀቢብ ምዃኑ ተንተንቲ ይእምቱ። ደቡብ ኮርያን ግብፅን ዝምድነን ናብ ስትራቴጂካዊ ሽርክነት ክብ ከም ዘበሎ ኣፍሊጠን። እዚ ዝተገልፀ ፕሬዚደንት ዓብድልፋታሕ ኣልሲሲን ፕሬዚደንት ሊጃይ ሚዩንግን ሎሚ 8 ጥቅምቲ ኣብ ከተማ ሶል ደቡብ ኮርያ ኣብ ዘካየድኦ ርክብ እዩ። ከም ኣካልቲ ስጉምቲ ክልትኤን ሃገራት ኣብ ምክልኻል ተሓዳሲ ፀዓትን ቴክኖሎጂን ኣብ ዝርከቦም 12 ፅላታት ክተሓጋገዛ የን። እዚ ኣብ ፅላት ምክልኻል ዝተበፅሐ ክልታዊ ስምዕ ኣብ ምፍራይ ወተሃድራዊ ንዋት ክተሓባበራ ዝኽእል ምዃኑ ተገሊጹ ኣሎ። እዚ ከምዚ ኢሉ እንከሎ ግብፅን ደቡብ ኮርያን ንዘካይዶ ንግዳዊ ምልውዋጥ ብዓይነትን መጠንን ክብ ከም ዘብልዎ ሓቢረን። ፕሬዚደንት ግብፂ ዓብዱልፈታሕ ኣልሲሲ ኣብ ደቡብ ኮርያ ወግዓዊ ምብፃሕ ዝፍፅም ዘሎ ድሕሪ 2016 ናይ ፈለማ እዩ። መንግስቲ ቤኒን ካብታ ሃገር ተዘሚቱ ኣብ ከብሒታት ፈረንሳ ዘሎ ጥንታዊ ባህላዊ ቅርስታት ክምለስ ደጊሙ ሓቲቱ። ኣብ ሰሙን እዚ ምስ ፕሬዚደንት ኢማኑኤል ማክሮን ኣብ ከተማ ፓሪስ ዝርብ ዘካየደ ፕሬዚደንት ቤኒን ሮምዋልድ ዋግዳኒ ፈረንሳ 35 ጥንታዊ ቅርስታት ክትምለስ እዩ ሓቲቱ ዘሎ። ብርክት ዝበለ ቅርስታት ቤኒን ኣብ መበል 19 ክፍለ ዘመን ብሰራዊት ፈረንሳ ከም ተዘምተን 25 ካብኡ ኣብ 221 ከም ተመልሰን ፀብፃባት የረዱ። ቤኒን ኣቕሪባቶ ብዘላ ሕቶ ኣብ መፋረቕ ናይ ዝወርሒ እዚ ካብ መንግስቲ ፈረንሳ ምላሽ ክውሃቦ ከም ዝኽእል ይእመት። እታ ምዕራብ ኣፍሪካዊት ሃገር ንፈረንሳ ጥራይ ዘይኮነት ጀርመንን ስዊዘርላንድን ዝርከበን ካልኦት ሃገራት ኤውሮጳ እውን ተመሳሳሊ ሕቶ ከተቐርብ ፀኒሓላ። ዝበዝሐ ጥንታውን ባህላውን ቅርስታት ኣህጉር ኣፍሪካ ኣብ እዋን መግዛእቲ ተዘሚቱ ከም ዝገዓዘ ዝጠቐሱ ፀብጻባት ገለ ሃገራት ብንኡስ መጠን ይመልሶ ከም ዘለዋ ይሕብሩ። ኣሜሪካን ግሪክን ኣብ ፀጥታ ምክልኻልን ፀዓትን ዘተኮረ ናይ ምርዳእ መዘክር ተፈራሪመን። እዚ ምርዳእ እዚ ፀሓፊ ጉዳያት ወፃኢ ኣሜሪካ ማርኮ ሩቢዮ ትማሊ 7 ጥቅምቲ ምስ ላዕለዎት ሰመዚ ግሪክ ኣብ ከተማ ኣቴንስ ኣብ ዘካየዶ ዝርርብ ተበፂሑ። ከም ኣካል ናይ ዝምርዳእ ኣሜሪካን ግሪክን ኣብ ዞባዊ ፀጥታ ብሓፈሻ ቃልሲ ኣንጻር ሽበራ ድማ ብፍላይ ሓበራዊ ነጥፈታት ከካይዳ ምዃነን ኣፍሊጠን። እቲ ስምምዕ ኣብ ፀጥታ ምብራቃዊ ማእከላይ ባሕሪ እወታዊ ተራ ከም ዘለዎ ዝገለፀ ፀሓፊ ጉዳያት ወፃኢ ኣሜሪካ ማርኮ ሩቢዮ ሃገሩ ንትግባርኡ ብዕቱብ ከምቲ ነጥፍ ኣረድዩ። ኣሜሪካ ኣባል ኔቶ ዝኾነት ግሪክ ኣብቲ ዞባ ብወተሃድራውን ፀጥታውን መዳያት ክትሕይል ኣድላይ ደገፍ ከም ትገብረላ ማርኮ ሩቢዮ ብተወሳኺ ነፂሩ። ኣሜሪካ ኣብ ግሪክ ቋሚ ማዓስከር ሓይሊ ባሕሪ ከም ዘለዋን ንምስፍሑ ክትሰርሕ ከም ዝፀንሐትን እዮም ፀብፀባት ዝርድቡ። ህንዲ ንዘለዋ ኣመራኽብ ኩናት ብራህሞስ ዝተሰሚየ ልዕሊ ፍጥነት ድምፂ ዝውንጨፍ ዘመናዊ ሚሳይል ከተዕጥቐን ዘኽእል ወተሃድራዊ ወፍሪ ኣበጊሳ። እዚ ምስ ዘቤታውያን ኩባንያታት ብምትሕባር ዝተበገሰ ወፍሪ ነተን መራኽብ ክሳብ 230 ኣብ ዘሎ ግዜ ነቲ ዝተራቐቐ ሚሳይል ንምዕጣቐን ዝዓለመ እዩ። እቲ ወፍሪ ወተሃድራዊ ዓቕሚ ምክልኻሉ ብቐንዱ ድማ ሓይሊ ባሕሪ ሃገሩ ንምድንፋዕ ሓጋዚ ምዃኑ መንግስቲ ህንዲ ገሊጹ ኣሎ። ህንዲ ኣብዚ ዓመት እዚ ወተሃድራዊ ዓቕማ ንምምዕባል ኣስታት 9 ቢልዮን ዶላር ከም ዝሰልዐት ፀብጻባት የረዱ። ንሚሳይል ብራህሞስ ካብ 1995 ብሓባር ከፍሪኦ ዝጀመራ ህንድን ሩስያን በብእዋኑ ዘመናውነት ከልብሶ ፀኒሐን ኣለዋ። መራሕቲ ሩስያን ቱርክን ኣብ ጉዳይ ፀጥታ ብፀሊም ባሕሪ ዝካየድ ምንቅስቓስ ንግዳውያን መራኸብ ናይ ቴሌፎን ዝርርብ ኣካይዶም። እቲ ዘተ ውሕስነት ምንቅስቓስ ናይተን መራኸብ ንምርጋፅ ብሓባር ክሰርዑ ዝዓለመ ምዃኑ ፕሬዚደንት ቭላድሚር ፑቲንን ፕሬዚደንት ጠይብ ኤርዶጋንን ሓቢሮም። ፀጥታ ብፀሊም ባሕሪ ዝካየድ ምንቅስቓስ ንግዳውያን መራኸብ ብሰንኪ ተደጋጋሚ መጥቃዕትታት ኣብ ሓደጋ ኣትዩ ከም ዘሎ ምስቲ ከባቢ ቅርበት ዘለዎም ወገናት ይጠቕሱ። ካብ 2022 ንድሓር ጥራይ ኣስታት 350 ንግዳውያን መራኸቢ ኣብቲ ማያዊ ኣካል ከምዚ ተጠቃዓዩ ዝግለጽ። እዚ ከምዚ ኢሉ እንከሎ ፕሬዚደንት ጣይብ ኤርዶጋን ሃገሩ ኩናት ዩክሬን ብዘተ ንምዕራፍ ተረኣ ክትፃወት ቅርብቲ ምዃና ኣብቲ ርክብ ሓቢሩ።

ዝኸበርኩም ተኸታተልቲ ዜና ንምፍጻም ኣርስታቱ ኤርትራ ኣብ ታንዛንያ ዝተቓንዐ ካልኣይ ዋዕላ ሚኒስትራት ዝርብ ኣደውሓ ተሳቲፋ ሓርስቶት ንዞባ መንደፈራ ምሩፅ ኣዝርእቲ ተጠቒሞም እቶቶም ካዕብዩ ሞያውያን መኺሮም ኣብ ንዞባ ሽዕብ ውሕጅ ኣብ ትሕቲ ቅርፂ ሕርሻ ጉድኣት ኣውሪዱ ዲፕሎማስያዊ ዝምድና ብሪጣንያን እስራኤልን እናንቆልቆለ ከም ዝመፀ ተገሊጹ ደቡብ ኮርያን ግብፅን ዝምድናን ናብ እስትራቴጂካዊ ሽርክነት ክብ ከም ዘበሎ ሓቢረን መንግስቲ በኒን ተዘሚቱ ኣብ ከብሒታት ፈረንሳ ዘሎ ጥንታዊ ባህላዊ ቅርስታት ሃገሩ ክምለስ ሓቲቱ ዝኸበርኩም ተኸታተልቲ ዜና ተፈፂሙ ምስ ዝተረፉ መደባትና ሰላም።

መደብ ናትራን ኣብ ሶሙን እዙ ከም ብዝሒ ብሄራትና ዝተፈላለዩ ባህላውያን መሳርሒታት ሙዚቃ እዮም ዘለውና። እዞም መሳርሒታት ሙዚቃ ከከም ኣገዳስነቶም ኣብ ዝተፈላለዩ በዓላት ምስ ዘመናዊ ብምውሃድ ንክቕፅሉን ብዘመናውነት ተዓብሊሎም ንኸይተርፉም ክስርሓሎም ፀኒሑን ኣሎን። በገና እውን ሓንቲ ካብ ባህላዊት መሳርሒ ሙዚቃ ሃገርና እያ። ንኡስ መደብና ዓለም ስነት ብምንባር ብዛዕባ በገና ዝተኻየደ መፅናዕቲ ምርኩስ ብምግባር ንዛ መሳርሒ ሙዚቃ ዘላለ መደብያ ናባኹም ከተብሎም።

0: ብማሕበር ዑበል ዝፍለጡ ጥርንፋት ተኣለይቲ ስንኩላን ማዓስከር ደንደን ሓያል ውዳቤ ዘመስከረ ገስጋስ ወፍሪ ኣብ ትሕቲ ዝብል ኣርእስቲ ሓቢርካ ዝካየድ ንጥፈታትን ኣድማዕነቱን ዝደስስ መደብ ኣብ ንኡስ መደብ ፍኖተ ህይወት ከነቕርበልኩም ኢና።
1: ኣብ ውሽጥና ዝኾነ ይኹን ፀጋባት ኣጓኒፍና ይፈልጥኒ ተባለ ፍናን መዓልታ ወይና ኣኼባ ንገር ኣብ ሓደ ካንሸሎ ስና ንቕመጥ ኩልና ንፃወት ዘለና ተመሲልና እንታይ ኣሎ ገለ ንበሃል ኢና።
0: ሚኒስትሪ ቱሪዝም ቀጻሊ ዝተፈላለዩ ውሃብቲ ኣገልግሎት ትካላት ብዘማልኦ ብሉፅነት ናይ ሽልማት መደብ የካይድ እዩ። ኣብ መደብና ዘዋሪት ካሜራ እምበኣር ብሚኒስትሪ ቱሪዝም ብዘለውዋ ፅሬትን ፅፈትን ሽልማት ዝተቐበለት ሓላል ሆቴል ኢና ናብኹም ከነብላ።
2: መጀመርያ ህንፃና ብምፅባቅ ካልኣይ ከዓ ኩሉ ቑሑትና ፅቡቅ ብምግባር ሳልሳይ ነቶም ሰራሕተኛታት እዚ ተሓሳስባት ሓላል ክበሃል እንተኮይኑስ ንሓላል ዘንፀባርቕ ኣገልግሎትን ትሕዝቶን ክህልዎ ኣለዎ ዝብል ድኢት እዩ ዘለኒ።
0: ከምኡውን ከምቲ ወትሩ ዝቐርብ ኣዛነዩ ቪድዮታት ምስ ምሩፅ ደርፍታትን ምስ ደራስን ዳይሬክተርን ፊልም ሳውን ዝኾነ መሓመድ ዓብደላ ዝተኻየደ ዕላልን ተዳልዩሎ። ከም ወትሩ መደባትና ኣብ ሰዓትና ክትከታተሉ ንዕድም። መደብ ናትራን ቀዳም 10 ጥቅምቲ ሰዓት 2 ፍርቓን ድሕሪ ቀትሪ ድግማ ሓሙስ 15 ጥቅምቲ ሰዓት 6 ደርብ ይጎደል።

0: ግንባር ውጫለ ተፈጢሩ ሳሞራ ናይ እዚ ግንባር ደብረ ታቦር ኮይኑ ሓየሎም ናይ ውጫለ ኮይኑ ዋላ ንሕና ክልተ ክንክፈል ተገዲድና ሓደ ክፋል ንውጫለ ከይድና ሓደ ክፋል ኣብኡ ተሪፉ ሕጂ ኣነ ካብቶም ውጫለ ዝኸት ከ ከይድና መጥቃዓት ገርና እንደገና ኣብ ሕጂ መጥቃዓት ገርና ክሳብ ሃይቂ ከይድና ድሕሪ ንሕና ኣ ፀኒሕና ኣብኣ ተኸላኺልና ካብኣ እንደገና ንውጫለ ተመሊስና ካብ ውጫለ ንኣብ ደብረ ታቦርና ዘይብና
1: እዛ መጥቃዕቲ እዚኣ እንዳተኸይደት ከለካ ብደሴ ዝተበገሰ ብበዓል ማርሳ ወርጌሳ ካብ ደሴ ዝተበገሰ ሓደ ሓይሊ መጥቃዕቲ ንወያነ ፈኒሎም ማለት እዩ እዚ መጥቃዕቲ እዚ ዝተፈኖ እቲ መጥቃዕቲ ናይ ወሎ ወይከዓ ናይ ደብረታቦር መጥቃዕቲ ጠጠዋቢሎም ከም ብሓድሽ ንዓና ንማርሳ ወርጌሳ ክንምለስ ከም ዘለና እቲ መካናይዚ ናብኡ ይመለስ ተባሂሉ
2: ደብረታቦር ናይ ኩሉ መእሰሪ እያ በዚ ባህር ዳር ኣሎ በዚ ከዓ ደሴ ኣሎ ኣብ ማእከል ድሕር ኣሎ ኮይና ደብረታቦር ጥሕሳ ዝበረኸት ደብረታቦር ንሓደ ዓብዪ እስትራቴጂ እዩ መጀመርያ ከም እስትራቴጂ ፈሊጡ ናቱ መእዘዝ ንቕጣ ዝገበራ ሃፀይ ስድሮስ እዩ ደብረታቦር ሰ ናይ ሃፀይ ስድሮስ እያ ነይራ ነዩ እዞም ናይ ራስ ዓሊ ምስ መፁ ከዓ እዞም ናይ ወሎ ከዓ ኣብኣ ኮፍ ኢሎም ኣዝያ ወሳኒት እያ
3: ወፍሪ ስግረደባዊ ስርሒታት ኣብ ኢትዮጵያ
4: ካብ ስሪ ከዓ ንውጫሌ ካብ ውጫሌ ንሃይቂ ካብ ሃይቂ ንደብረታቦት ካብ ደብረታቦት ንሰሜን ሸዋግን ኣብ መንጎ ብዙ ከለና እዚ ሰረቀ ብርሃን ትብሎ ኤርትራዊ ናይ ክፍለ ሰራዊት ንዘበነ ማለት እዩ ብሎሚ እዮም ሰኣትና ብደሴ ዓፅወና ማለት እዩ እንጂ ብምሉእና ጀበይ ነሩ ፀርናፊና ሽዑ ጀበ ፀውዒዩ ብድሕሪት ሓደ ክፍለ ሰራዊት ኣቲና ስለዘሎ ዓፂና በዚ ዘሎም ብትግራይ ናይ ኣኻኺብና ከዓ ክነጥቁ ኢና ኣብዛ ኣለም ከተማ ምስ በለስና ዳረጋ ብ ሓንቲ ሩባ ኩላ ክና ተኣኪብና ኩሉ ናይ ወያነ ሰራዊት ኹን ኣፅዋርኹን ታንኩኹን ትትማርኸ ኩሉ ብሓንቲ ኣኪቡ ሓያል ውጊእ ነይሩ ፅንፊ ነይሩ ካብ ሓንቲ ስንጭረ እዩ ማለት እዩ ፀላእውን ሽዑ ዝማርኹም ገሊኦም ኣቃፂልዎም ዝተኣጉዶ ገሊኦም ውን ሓያል ፀድፊ ስለዝነበረ ናብቲ ፀድፊ እዮም ከይዶም ኣዚፍዎም ድሕሪ ብዙሕ መረብራብ ግን እቲ ፀላእ ተደምሲሱ እቲዝነበረ እውን ሓላፊ ተማሪኹ ማለት እዩ
1: ብደሴ መፅኡ ቲ መስመር ንኩሉ ሰራዊት ንሰሜን ሸዋ ዳኣተወ እታ ብደሴ መፅያ ንመረኛታት ንወረኢሉ ተኣቲ ፅርግያ ሓፂዋ ማለት እዩ ስለዚ ብርባዕተ ቦታታት ይወፊሩ ካብ በዓል ጅሁር ንበዓል ክላሽ ገይሩ ብክወፍር ካብ በዓል ሰሜን ሸዋ ንበዓል ንወረኢሉ ከኣቱ በቲ መፅ ከዓ ብደሴ መፅ ከዓ ነቲኣ እንታይ ገርባ እዩ ማለት መን እዩ ዝመፅእ ዘሎ ሕጂ ሳሳይ ክፍሉ ጥሪ ስለዚ እዚ ዓፂዎ ከዓ መልሱ ንሕና ከዓ ከም ብሓድሽ ተመሊስና ከዓ ንው ክንከላኸሊልና ከዓ ተመሊስና ንካራምሽግ ኣብ ካራምሽግ ትብልና ኣብቲ ካራምሽግ በቲ ሰብ ዝገብሮ ነበረ መጥቃዕታት እቲ ቦታ ከም ብሓድሽ ክንከላኸሉ ይከኣልና ናይ ክልተ መዓልቲ ካብ ዕለት 25 26 27 ኣብ ውዒልና 28 ካብኡ ኣዝሊቕና ከም ብሓድሽ ንሓውሲ ከተማ ዴራ ትበሃል ቦታ ናይ ጎጃም ናብኣ ኣቲና ኣብኣ ምስ ኣተና ዕለ 30 ምስ ኮነ ከዓ ብድሕሪት ዓፂኦም ስለዝነበረ በዚ ኣፅዋር ክትሕዝልናኢኹም ኢሎም ንገሊኦም ገለ ኣባላትና ብኡ ተጠውዮም ብድሕሪት መፅኦም ገለ ብረታት ኣፅዋራት ሒዞም ከዓ ነቲ መስመር እንታይ ገርሞ ማለት እዩ ከፊቶሞ
5: ካቢ መራኸቢት መስመር ዕጥቂ ስንቂ መፅእ ነይሩ ዳሓር ሓድሽ ግንባር ሓድሽ ሓሳብ ይመፅእ ሳልሳይ ክፍሎ ጦር ካብ ደሴ በዚ በዓል ጉጉፍቶ ብበዓል ካቢ ገይሩ መጥቃዕቲ እናገበረ ቀስ እናበለ ቀስ እናበለ ንዓና ኣብ ሓደ ንምንጥማር ንበዓል ወረኢሉ ይመፅእ ኣብ ወረኢሉ ምስ መፅእ ሕጂ ገለ ክፋላት ናይተን ሓይልታት ናይ ወያነ

0: ብቕድሚት ምሳና ነበረን ብውፀንሓን ብበጠሎንታን እንዳተኸላኸላ ብዝኾነ እንዳቆሰላ ፀኒዐን ነቲ ክፀውሮ ስለዘ ከኣለ ሕጂ ኣለም ከተማ ስለነበርና ብረትና ሒዝና ሕና ንማረኛ ንመፅእ ማለት እዩ። ኣብ ማረኛ ኮይና ዝከኣለና ከዓ ንትኩስ ንካራ ምሽግ ንከይሰግራ ዝኣኽልና ኢና ንትኩስ። ግን ብርቱዕ ሒሉ ስለዝነበሮ ሞተራይዘር ስለዝነበረ እሞ እቲ ዝዓበየ ነገር ከዓ ትዕጥቅን ስንቅን እውን ንባዕሉ መስመር ስለዝተቆርፀ ምጉዳል ንከይመፅእ ተባሂሉ ነታ ማረኛ ድላይ ይግበር ተባሂሉ ብወጠለንታት ጥራሕ ምክልኻል እናተገብረ ይፅናሕ ተባሂሉ ንሕና ካብኡ ዘሊልና ንጎጃም ኢና ናኣቱ ኣብ በዓል ዴራ ሬማ ዝበሃል ኮማንዶና ዋላ ንሕና ኣብኡ ንዕርፍ ሓደ ቁርብባን ሞንታይ ሓይሽ ትበሃል ሓደ ርእቶ ይመፅእ እሞም ዘለና የ ንሕና ቀርቂሩ ከብ ከጥፋእ ናይ ዕጥቅን ስንቅ እውን የለን። ስለዚ ገለ ግበሩና ሻዕብያ ኣበሃል ማለት እዩ እሞንታይ ግበር በዚ ጌርኩም ብጎጃም ጌርኩም ዝግበር ክንገብረልኩም ብእግርኹም ኬርኩም ንፋስ መውጫ ኺዱ ብንፋስ መውጫ ኣፅዋርኩም መፃኩሚት መስመር ስለ ዘሎሱ ኣፅዋር ብኡ ተቐቢልኩም ንስኻትኩም ናይ በዓል ባህርዳር ዝነበራ ክፍለ ሰራዊትዋትን ገለን ብኡኩም ሓይሊ ፈጢረን ክመፃ ዝብ ዘሎ ክፍለ ጦራት ከዓ በዚ ቅድሚት ጌርና ነዚ ሳልሳይ ክፍለ ጦር ኣብ ተማረኛ ኣብኣ ዓሪዱ ንነዊሕ እዋን ጠጠው ኢሉ ኣብኣ ስለ ዘሎ ነዚ ክንድምስስ ተባሂሉ እሞንታይ ዳ ክንገብር ተባሂልና ፃዕዳ ኣብርሃለይ ክፍለ ቴክኒካል ስታፍ ዝብለካ ፈረስ ሂቦምና ማለት እዩ ንዑ ፈረስ ሂቦቦ ንሕና ናእሽቲኢና ናይ 6 መዓልቲ ጉዕዞ ብእግርና ፀባ ኒዶ እንዳሰተና ብጎጃም ጌርና ብቆላታት ንንፋስ መውጫ ናኣቱ ብፅዋር ፀንሓና 4 ሰብ ኢና ማለት እዩ ኣፅዋር ፀንሓና ኣፅዋርና ተቐቢልና ከዓ ከምን ብሓድሽ ከም በቲ ዝመፀናየ ጌርና ከዓ እቲ መስመር ዝበልኩካ ዝመፀናየ ጌርና ከዓ ናኣቱ ካብኡ መጥቃዕቲ ይጅመር ብርቱዕ ክፍለ ሰራዊት እዩ ዳርጋ 11 ክፍለ ሰራዊት እየን ተሳቲፈኖ ናይ ወያነ ንዕኡ እናፀፍዓ እናፀፍዓ እቲ መስመር ሕጂ ካቢ ዝበሃል እንዳተታሕዘ ድሕሪኡ ንወረኢሉ ገፅካ እንዳኸድካ እንዳኸድካ ንካራ ምሽግ ኣብ ካራ ምሽግ ብዙሕ ግዜ እዮም ንምክልኻል ኢሎም ንምፍታን ኢሎም ፅዒሮምሉ ብጣዕሚ ፀድፊ ስለ ዝኾነ ሳልሳይ ክፍለ ጦር ተፃዊትሎም እዩ ብዙሕ ክሳራታት ኣጋጢሞም እዩ ብዶሽካ ብገለ ከዓ ብኣጋር ስለዝኾነ እውን ክወፅዎ ይክእሉን እዮም ክሳብ ኣብ ዝባን ምስ በፅሑ እውን ክስታይ እዮም ዝገብሮም ብዙሕ ኣብኡ ሃሲሎም እዩ ዳርጋ 12-24 ሰባት እውን ምሩኻት ሒዙ ዳርጋ 12 ምሩኻት እውን ቁስላት ዝተወግኡ ምሩኻት እውን ሒዙ ይፀኒሑ ዝዕ ዝመጥቃዕቲ እንዳሓየለ ምስገደት ናና ፅዋር እውን ናይ ቢኤም ናይ 122 በቲ ብነው ዘሎ ብኣለም ከተማ ዝፀንሐ በቲ ዘለዎ ናይ ቡምባታት ዕጥቂ ንማረኛ በዚ ድሕሪ ዘሎ ምስ ብዙሓት ክፍለ ሰራዊታት ናይ ወያነ ከዓ በዚ ወረኢሉ ጌርና ንክሳድ እዛ ካራ ምሽግ ሃሪምካ ንማረኛ ዝኾነ ነቲ ፃፅዋር ጎልጎል እዩ ነቲ ፅዋር መከላኸሊ ዝበሃል እውን የብሉን ብመዳፍዕ ምቹ እዩ ንክትሃርሞ ኣብኡ ዝነበራ ታንክታት ሞተራይዝድ ይለካ ኣለ ሳልሳይ ክፍለ ጦር ታንክታት በዕሉ እዩ ዘመሓድር መዳፍዓት በዕሉ እዩ ዘመሓድር እዚ ረሻሻት በዕሉ እዩ ዘመሓድር ኩሉ ሞርታራት በዕሉ እዩ ዘመሓድሮ ብሓደ ኣዛዝ ማለት እዩ ኣብ ትሕቲ እዩ ከምዚ ክርስቶስ ዝደደለ ገለ የብሉን ብምሉእ እዚ ግዳጅ 30 መካይን ዝኾነ ሒዝዎን ዝመፀ ናይ ሰራዊት ናብኡ መጋዓዕዚ ተማረኛ ብኣፅዋር መድፍዕ ጥራሕ ዘይተኣደነ መድፍዕ ብድሕሪ በቲ ተኸዲኖዎ ዝፀንሑን በዚ ሒዝናያ ዝመፀና ፍዕ ክሳብ ኢድካ ትርብርብ ክሳብ መልሓስካ ትርብርብ ብዙሕ ተኽሲ እዩ ኣካይዱ ሽዑ ምፅዋር ስኢንዎ ነተን ታንክታት ኣብ ፀድፊ ኣፅሊፉ ነተን 30 መካይን ኣውቶቡሳት እየን ናይ ግሊ ብግዳጅ ዘምፀን ኣቃፂሉ ረሻሻት ኣፅሊፉ ሓንቲ ተማሪኻ ብረት ዝበሃሉሉ ኣብዘይብሉ ትምክሕተኛ ስለዝነበረ ንብምእሉ ኣብ ፀድፊ ኣቐሚጡ ብኣጋር ጥራሕ ካብታ ማረኛ ንወገን ሰመናዊ ምብራቅ ብፀድፊ ንበዓል ጅሁር ንክሰግር ኣብ ፀድፊ ኮይኑ ብኣለም ከተማ ከዓ ኣይተታሕዘን ኣሎ ትሕቲ ናህና እዩ ዘሎ ማለት እዩ ሕጂ ስዋ ብሰልፊ ሰልፊ እዩ ተንብኡ ዝነበራ ሰራዊት ናብቲ ዓሚቕ ምስኣተወ ንሰንብኡ ከርዲነን በዚ ዝነበረ ንታሕቲ ወሪደን ኣብቲ ጎልጎል ናይ 2 መዓልቲ ኣጋር ብኣጋር ኩናት ተኸይዱ ኣብኡ ኣነ ሰዳድ ኣውያት ዘይብሉ ሳልሳይ ክፍለ ጦር ኣብኣ ይፀንት 4ዮም ኣዘዝቲ ናይታ ክፍለ ጦር ሰረቕ ብርሃን ዘለዎም ይማረኹ ነቶም ምሩኻ እዚኦም ማሪኽዎም ዝነበረ ጥዑያ ሰባን ቁስላት ኣብ ገዛ ነበሩ ናኦም ኣቃፂሉ ነቶም 24 ሰብ 12 ሰብ ኣብ ገምጋም ኣሲሩ ዓይኖም ሸፊኑ ረሺኑ ብሂወተኖም ኣፅዲፉ 70 ሜትሮ እዩ ኣብኡ ይኸይዱ ንቁልቁል ወሪዱ ንሱ ምስተታሕዘ ከዓ ኣብዚ ይምፃእ ተባሂሉ ላንድ ክሮዘር ገይሮም መቐልኦም ጠበልበል እናበል ወሲዶሞ ማለት እዩ ንሰረቕ ብርሃን ምስ ራብዓ እዩ
1: ኣብኣታ ኮይናት ናይ 10 መዓልቲ ድያ ገሊያ ተኣክ ትኾን ተኻኢዳ ኣብ መጨረሻ ኣብኣ ተታሒዙ እቲ ሰረቐ ብርሃን

0: መሃል ሜዳ ሕጂ እዛረብ እዚ መኒስ ሰረቀ ብርሃን ኣብቲ ግንባር መፅ ኣነ ዝነብር ኩሉ ሕጂ እንታይ ድብል ሕጂ ኣብኡ ንሻዕብያን ወያነ ክሳይ ትገብር ዝገልፆም ሻዕብያ እዚ ንዝንብልጫ ኣለዎም ወያነ ከዓ እዚ ድኽመት ኣለኩም ይብ ኩሉ ደብዳብ ናይ ሞርታር ናይ ከቢድ ብረትን ካብ መን ኢና ተማሂርና ይብል ካብ ሻዕብያ ሻዕብያ ሲ ከም ከብዲ ኢደም እዮም ዝፈጥዎ ነቲ ኣፅዋራት ሞርታር ተሰኪማ ኣብ ጎቦ ደይቦም ድላዮም ንገብርካ ንከቢድ ብረት ከዓ ሓንሳ ደብዳብ ምስ ጀመረ ብፍላይ ታርጌታት እንተ ረኪቦም ዕድላይ ምኳን እዮም ክትወዳድር ዕድላይ ምኳን እዮም ስለዚ ከምዚ እናበለ ነቲ ናይ ብልጫታት ናይ ህዝባዊ ግንባር ንህዝባዊ ግንባር ኣዝዩ ድክሳይ ትገብር ሱ ዘድንቓ
1: ትጉዕዞና ምናልባት ኣብ ሓደ ግንባር ኣይኮና ነርና ምናልባት ተሓይሊ ዋሕዲ ክህልዎ ክእል ኹን ሓንሳ ንደብረታዊ ትኸይድ ሓንሳ ንደስ የመፅእ ሓንሳ ከዓ ሰሜን ሸዋ እዚ ኩሉ ፃድፍ 130 ኪሎ ሜትር ተሪፎን ኣዲስ ኣበባ እዚ ኩሉ ፃድፍ ይኸይዱ እቲ ሓደ ሽግር ዘጋጥመና ሕጂ እቲ ግራ ናህና ተሰኪምካ ዝኸይድ ኣብ ጎ ትኮስ እዩ ቦምቡ ብምባብኦም እዩ እዚ ሕጂ ንፀላኢ ኣሰንባድ እዩ መሃል ሜዳ ክሰግር ትኾንካ ክንደይ ፀድፊካ ፀዲፍካ ትኸይድ ማለት እዩ ሕጂ ነዚ ብምባል ተስከመልካ ትደሊ ንሕና ሻሙቆናን ብረትናን ጥራይና ክንሕዝ ንኽእል ኣብ መጠረሽታ ሓንቲ ጋንታ ሰዲዶምና ሓንቲ ጋንታ ሰዲዶም ከዓ ሳውንድ ብያ ኣጋጢሟ ንሕና ካብቲ ክሳራ ወፂና እንደገና ብድሕሪት ናብ በዓል ሓየሎም ወፂና ጥራይ ሓንቲ ቦምባ ተኩስልና ከረግዝ ሰራዊትና ጥራዮም ዘለካ ሕጂ ቦምባኦም ኣብቲ ቦታ ከይዱ ነቲ ፀድፊ ሰጊሩ ብን መፅያ ብኦም ክድር ብማኪና ዋለት እዩ ሓደ ቆሉ ምሰንደናሎም ቁርቢ ረጊኦም መሃል ሜዳ ተታሒዛ ንሕና ከዓ መሃል ሜዳ ድፋዕ ክንሕዝ ዝግበኣልና ኣጋጣሚ ሓንቲ መስርዕ ናይ 74 ከቢድ ብረት ነቲ ብኦምን ነቲ 122 ንእዝዝዎ ስለ ዝነበሩ ንሕና ነተን ሰለስተ ግራ ጥራይና ንእዝ ስለዚ መሃል ሜዳ ከይንኾን ብኦም ሒዞም ኣብ መሃል ሜዳ ማለት እዩ ንሕና ወዲ በረ ዘለናዮ ከዓ ንኣለም ከተማ ተመኒስና ማለት እዩ ከቢድ ብረት 74 ከዓ ብውሕልቲ ሓይሊ ነቲ ብኦምን ነቲ 122 ንእዝ ስለ ዝነበሩ ፅቡቅ ውፅኢት ይምፅልና
2: ንሕና ክልተ ብኦም ነይሩ 222 ሚሜ 285 ሚሜ 3 ግራድ ናይ ኮማንዶ ናይ ወያነ ከዓ ገለ ረሽራሻት ገለ ነይሩ ሕጂ ኣብ ዕለት 10 ተፀፊዑ ንድሕሪ ተመሊሱ ብቐጥታ ንሕና ንወልድያ ተመሊስና ካብ ወልድያ ኣይ ቀነናን ነቲ ጀሚርና ዝነበርና ክንፍፅም ናብ ግንባር ደብረታቦር ተመሊስና ስለዚ ሽዑ ሓደ ሓበሬታ መፅኡ ብላዕለወት ወዲ ምናና ውን ሓለፍቲ ነይሮም በዓል ኣብርሃም ሓየሎም እዩ እቲ ነገር ኣበጊስዎ ዝያዳ ብረታት ክንዓጥቕ ካብቲ ሒዝናዮ ፀናሕና ንኣብነት 422 ሒዝና ነርና ክልተ ወሲኹምና 4 ከዓ 85 ሜትር ሕጂ በጠቃላሊ 10 መጥፍዕ 2 ብኦምን ኮይኑሎ ማለት እዩ ሒዝናዮ ሕጂ ንዓና ዝሕግዙ እታ ባህሊ ናይ ወያነ በዓል ኣበበ እያሱ ዘለዎ ሂቦምና እንደገና ገብረ ዝሓዞም ከዓ 50 ዝኾኑ ሰባት ነይሮምና
3: ሕጂ ሓየሎም እቲ መጥቃዕቲ ቁሱን እውን ኣይነበረን በዚ ግንባር ደሴ እውን ጌና እቲ ግንባር እውን ስለ ዘሎ እቲ ግዜያዊ መጥቃዕቲ እዮም ዳ ርጊኦም እምበር እቲ መጥቃዕቲ እውን ክመፅእ ከምዝኽእል ስለ ዝፈለጡ ብኡ ቁልጡፍ ስጉምቲ ወሲዶም ከግፍሕዎ ኣለዎም ንባህር ዳር ገጾም ብኣብ ኣርሒቃኻ ሓድሽ ግንባር ክኸፍትለዎም ከርህብዎ ኣለዎም ሕጂ ኣይፀንሐን ኣብ ምድላው ፀኒሕና እሞ በዚ 4 ብረት እዚ እኹላት ኣይኮነን ንሓና ኣድማዕቲ ይኮኑን ሕጂ 622 መድፍዕን 485 ሚሜን 2 ብኤምን 12 መድፍዕ ሓዙልና ብጀኹም ይመፅእ ኣብ ክንደይ እዚ ሕጂ ኣብ 8 ሰብ ማለት እዩ ኣብ 8 ሰብ እንታይ ንኹን ከመይ ጌርና ነካይዱ ከመይ ጌርካ ኦፕሬት ትገብሮ ኢልካ ብዙሕ ትኽትዕ ተካይቱ በቃ ብዝኾነት ኒሕ ስለ ዘሎ ጥራሕ ዓቕሚ ሰብ ዳ ጉልበት ዳ ይሃቡና እምበር ዋላ ሓንቲ ፀገም ተባሂሉ 2 መድፍዕ ይወሰኽ 122 485 ሚሜ መፅእ 2 ቢኤም ይመፅእ ኣብኡ ኣባላት ይህቡና ካብቶም ናይ መክ ካብኡ ተማሂርና ባህልቲ ይህቡና ከም ዝብለካ ሓይሊ ንፈጥር ናይ ባህሊ እያሱ ትበሃል ናይ ህዝቢ ባህሊ ትበሃል ከዓ ንሳ ከዓ ንጉልበት ክትሕግዝ ከዓ ይህቡና ማለት እዩ መጥቃዕቲ ይጅምር መጥቃዕቲ ተጀሚሩ ዘይተኣደነ ቡምባታት እዩ ተተኩሱ ታርጌትድ ኩሉ ኣድማዕ ስለ ዝነበረ ተታሒዙ ስለ ዝነበረ ንምቁፃሩ ንምእላይ እውን ኣፀጋሚ ስለ ዝነበረ ብራኸ ገዛእ ስለ ዝነበሮም ብዘይ ቀላ

0: ዓለም ሓዊ ክሳብ ዝመስል እዩ ተኽስታት ተኻይዱ
1: እቲ ሓደ ካልእ ኣማራፅታት ናይ ውሽጢ ኢትዮጵያ ናይ ምእታው እዩ ኣቢሉ እንደገና ንወረአሉ መፂና ወረአሉ ብምምፃእ ንከራምሽ ግን ማራኛን ዝተባሃለ ቦታ ኢና ንውሽጢ ክንኣቱ ተገዲና እዚ ከራምሽ ግን ማራኛን ዝያዳ ንውሽጢ ኣዲስ ኣበባ ከባቢ ዘለዋ ወረዳት ክቐርብ ዘኽእል መስመር ስለ ዝኾነ እዮም ስለ ንመሪፆሞ ኣብ ከራምሽ ኣብ ማራኛ ዓብ ውግኣት ተኸይዱ ኣብዚ ውግእ እዚ ብደረጃ መካናይዝን ንሕና መካናይዝን እዩ ነይሩ ብደረጃ ናይ ኮማንዶን ናይ ግራድ ሞርታራትን ትኩስ እውን ንሕና እዩ ነይሩ ስለዚ እቲ ኩናት ማራኛ ዝበሃል ዓብ ውግእ ኣብ 9 ወርሒ 4 ከባቢ ዝተኸየደ እዩ ብኡ መጠን ካልእ ወረዳ ናይ ሽዋ ማለት መራቢት ዝበሃል ወረዳ ካብ ማራኛ ሰጊርካ ሓደ ዓብ ሩባ ኣዝዩ ዓብ ሩባ ሰጊርካ ናብ ኣለም ከተማ ስለ ዝእቶ ብካልእ ኣዘራርባ ኣለም ከተማ ማለት ካብ ኣዲስ ኣበባ ዝቐረበ ቦታ ኮይኑ ግን ኣክንዲ ነቲ ቐንዲ መስመር ደሴ ኣዲስ ኣበባ ንናይ ባህር ዳር ኣዲስ ኣበባ መስመር ዝቐረበ ቦታ እዩ እጂ ዝያዳ ናብ ውሽጢ ሽዋኣት ኢና ኣለና ማለት እዩ ኣለም ከተማ ክትሓስኪ ኢሉ እዚ ናይ ኣለም ከተማ ዓብ መጥቃዕቲ ህላዊ ናይ ህዝባዊ ግንባርን ናይቲ መካናይዝታት ኣሃዱ ዝፈጠሩ ዓወት እዩ ምክንያቱ ቦታ ክእቱ ኣይክእል ነሩ በቲ ኣቋማና ይሃደ ስለዚ ቀሊል ሓገዝ ኣይነበረ ማለት እዩ ኣብ ወርሒ 4 ከባቢ ድሮ ካብ ኣለም ከተማ ተበጊስና ዴራ ዝበሃል ናይ ኦሮሞ ቦታ ክንወርድ ክኢልና ብኡ እዚ ኣለም ከተማን እቲ ካልእ ምትእሳሩ ምስ ሎሜ ዝተባሃለ ካብ ጎጃም ንኣዲስ ኣበባ ዝኣቱ መስመር እዩ ስለዚ ሃንደበት ብኣለም ከተማ ፀኒሕና ናብ ሎሜ ዝበሃል ቦታ ዓብ ውግእ መሰከልና እዚ ደብረ ጉራቻ ፕላትዩ ወይ ከዓ እዚ በሪኽ ቦታት ናይ ንኣዲስ ኣበባ ዝኣቱ ኢና ንመፅእ ዘለና ማለት እዩ ስለዚ ህዝባዊ ግንባርን ናይ ኢህኣደግ ሓይልን ናብ ዝዓመቐ ክፋል ናይ ጥቓ ኣዲስ ኣበባ ኣትሎ ማለት እዩ ኣብዚ ወቕቲ እዚ ኣብ ሎሜን ዝተካየደ ወግእ ግን ንደርግ ዓብዪ ዘሰንብድ ስለ ዝነበረ ንሕና ሃላዎ ናብኡ ስለ ዘረጋገፀ መዳፋዕትና ንሎሚ ካርም ክኣሉ ማለት 110 ኪሎ ሜትር ጥራሕ ንኣዲስ ኣበባ ቅርቢ ኣሎ ማለት ስለ ዝኾነ ልዩ ሃይል ናይ ኣዲስ ኣበባ ቤተ መንግስቲ ዝነበረሉ ዩ ብርጌድ ከይተረፈ እዩ ናብ ሎሚ ክወፍር ተገዲዱ ስለዚ ሎሚ ዋላ እኳ ምኳን መዓልታት ትተሓዝ እምበር እቲ ዝነበሮ ስምባለ ካብ ዘሎ ኣኻኺቡ ንሎሚ ክነብላ ክግድፈና ክኢሉ ኣብ መጨረሻ ኣብ ኣለም ከተማ ንውሕድ በለ ግዜ ክፀኒሕና እዚ ሕጂ እቲ ካልኣይ መድረኽ ናይ ውሽጢ ዝኣተናሉ ማለት እዩ
0: ዕለት ሓደ ወርሒ 3 ወረታ ተታሒዛ ብድሕሪኡ እቲ መሓንቆ ተፈጢሩ ካብ ጎንደር ዝመፀ መሕለፊ የለ ብባህር ዳር እውን ካብኡ መፅኻ ንድሕሪት ነይሩ ብድሕሩ ኣብ ክልተ ተመቂልና ትመካናይዝብ ገለቲ 85 ሚሜ ዝሓዙ ንጎንደር ገጾም ኣምሪሖም ንበዓል ዓዲ ዘመን ገለ ንሕና ከዓ ንባህር ዳር ገፅና ከይድና ኣብቲ ከባቢ ባህር ዳር ሙሲት ብቕልል ዝበለ እያ ተታሒዛ ብዝኾነ ብዙሕ ዝሃልክ ናይ መጥቃዕቲ ኣይነበሮን ንዓ ሒዝና ንባህር ዳር ክንስጉም ዓይነት እዩ ተሓሲቡ ትቢንቶ ግን ፀላኢ ብራዕዲ ኣፍሪስዎ ኣጋጣሚ ምስ ፈረሰ ኣብቲ ከባቢ ቢንቶ ኢና ንሕና ዓሪድና ከባቢ ጣና ሃይቅ ዝበሃል
2: ወረታ ተታሒዛ እቲ መስመር ናብ ክልተ እንታይ ገይሩ ማለት እዩ ሓደ ሃሙሲት ንባህር ዳር ገፁ ሓደ ኸ ንኣዲስ ዘመን ንመንገዲ ጎንደር ከም ዝከባበል ኮይኑ ማለት እዩ ስለዚ ኣብዚ እውን ንሕና እንታይ ኢና ኮና ተከፋፊልና ማለት እዩ ክልተ ብርጌድ ንጎንደር ክከዳክሎ ቶም ክልተ ብርጌድ ናይ ወያነ ማለት እዩ ንባህር ዳር እቶም መካናይዝ እውን ብኸም ኢና ተከፋፊልና ማለት እዩ ስለዚ ቶም ገሊና ንባህር ዳር ቶም ገሊና ከዓ ሃሙሲት ክሳይ ኣቢልና ማለት እዩ እዚ ናይ ሃሙሲት ምስ መፅሕና ኣዲስ ዘመን ምስ መፅሕና ወያነ እንታይ እዮም ሓንቲ ተጠቂሞም ቀፂሎም ንኣዘዞ ትበሃል

እዛ ኣብ ሓደ ስንጭሮ እያ እታ ከተማ ናብኣ እዮም ዝኸዱ ኣብኣ ኸዱ ከለዉ ሓደ ሰብቲ እንታይ እዮም ዝጠቂምሉ ነቲ ሰራዊቶም ኣብ ማኪና ፅዒኖሞ ብምሉ ተንክልተ ብርጌሲ ኣብቲ ማኪና ሰቂዶምን ብምሸት ብለይቲ መብራህቲ ብሊዖም ትኽኢሎም ኮይዶም ሕጂ ፀላኢ እንታይ መሲሉ ናቶም ሃዲሙ ዝመፅደሉ ናብ ገፁ ድመፀሉሎ በቲ ትመጥቃዕቲ ምስ ኮነስ ሰራዊቶም ድመፀሉሎ መሲልዎም መብራህቲ በሊዖም ትኽኢሎም ኣትዮም ሓየሎም መሪሕዎም ኣነ ዕጂ ምስ ሓየሎም ኣለኹ ማለት እዩ ሓደ 120 ናይ 85 ሚሜ ሓደ ባትሪ ሒዘ ናብኡ የዳኣትሎ ኣለኹ ማለት እዩ ትኽድሚ ኣብቲ ዋርዲ ኣትና ኣብቲ ዋርዲ ኦም ዝኣተና ሓየሎም በዕሉ ውረ ዝኢሉ ክፈተው ኢሉ እቲ ወዲ ሓኛ ምስጌር ዘሎ ሰኢሉ ክፍታ ቢሎ ትምሓራይ እና ካብቶም ኣባላት ኣብ ሩዳ ቢለብዚ ኣብ ዝእሰርዎ ኢሉ ትኽኢሉ ኣትዩ ማለት እዩ ትሰራዊቶም ሕጂ ኣብያ እታ ፊት ንፊት እያ ስንጭር እያ እታ ጎባ እያ ኣታ ጎባ እትዩ ንዓይ እንታይ ይብለኒ ሕጂ ሓየሎም እማ ኣብዚ ብረትካ ኣብዚ ክትኽል ይሃብለኒ ኣብኡ ማለት እዩ ፊት ንፊት ሓየሎም ኣብዚ ክትከል ኣይክእልኒ እዚ ኣጋር ሰራዊት ኣይኮነኩም መድፍዕ እዩ መድፍዕ ናቱ ኣሰራርሓ ናቱ ስልቲ ናጠጣቅም ኣለዎ ሕጂ ንሕና ምፅኢድና ሳብስ ክንተኽሎ ይንኽእል ኢና ቦታ ብረት ኣይረኣና መትከሊ ብረት ኣይረኣና ዝኾነ ናብ ገፅና ክንተኽሎ ብዙ ሞታ ሰዓት ኣኸል እያ ኣብዚ ድገበርካ ጌርካ ግበረ ኣሎና ኣብኡ ከለና ዕሊል ናብቲ የማነ ፀጋም ናይቲ ግራት ቆዖ ከዓ ስለ ዝነበረ ክንሪኦ ኢልና ተፈተና ብዙሕ ክሳ ይረኽብና ቦታ ይረኽብናኒ ጎላጎል እቲ ኣፃድፍ ኮይኑ ከምዚ ስንጭሮ ኮይኑ ምዉት መሬት ኮይኑና ብዝኾነ ግን ኣብኡ ከለና ተኽልና እዮ ኣብኡ ተኸላቢልና ዳርጋ ብቐጥታ ብተንሽድና ንሃር ነርና ኣብ ውሽጢ 2 ሰዓት ደይተኣክል እታ ኣዘዞ ተታሒዛ ማለት እዩ ስለዚ እዞም ንባህር ዳር ዝኸዱ ከዓ እቲ ናይ በዓል ሃሙሲት ምስመር በቲኽዎ ስለነበረ ታቢንተ በቲኽዋ ስለነበረ ንባህር ዳር ክኣት ይከኣሉን ኣብ መጨረሻ ግን ኣብኡ ኮይኖም ደብዲቦም ንባህር ዳር ምስ ደብደቡ ሓንቲ ነፋሪት ከማ ኣብኣ ነራ ልክ ምስ ደብደብላ እታ ነፋሪት ክትስእን እታ ቡምባ ክትዓልብን ሓንቲ ኮይና ኣጋጣሚ ግን እታ ነፋሪት ከይተሃርመት ከይዳ ኣብ ልዕሊ ሰራዊት ናይቲ ፀላኤ ግን ብዙሕ እንታይ መፂ ማለት ናይ ሞራል ክሳራ ኣጋጢሞ ማለት እዩ ድሕሪ እዚ ሓድሽ ናበይና ንተመንሽና ባህር ዳር መንሽሙ ተመንሽና ማለት እዩ ንፋስ ማውጫ ኣብ ንፋስ ማውጫ ተኣኪብና ኣብኡ ይዕሪፍና ፀኒሕና ኣብ ንፋስ ማውጫ ከለና ሓድሽ ሕጂ እንታይ እዮም ዳሓስቡ ዘለዉ እዚ ናይ ግንባር ደቡብ ወሎን ሰሜን ሽዋን መጥቃዕቲ ክካየድ እዩ ተባሂሉ ዕለት 17 ናይ ወርሒ 3 ኣብ ንፋስ ማውጫ ከለና ይሕበረና ማለት እዩ ስለዚ እዚ ምስተሓበረና ንሕና እውን ክንገብሮ ዝግባአና ነገር ኩሉ ነገር ምድላዋትና ኣፃፊፍና ማለት እዩ ተዳሊና ብድሕሪ እቲ መጥካዕቲ ማዕሲት ጅምርሉ ዕለት 25 ናይ ወርሒ 3 እቲ ግንባር ጉጉፍ ዝበሃል ደቡብ ወሎ ዝበሃል ይጅምር ናብኡ ንክትከይድ ሕጂ በዚ ናይ በዓል ደብረ ዘቢት በዓል ኩን ገለ ዝበሃል ቦታ ኣሎ ኣብ በዓል ኩን ኣላጊስኪያ ኸ ንየማን እናደገስ ኣላጊስኪያ ከንታሕቲ ወርድ ንታሕቲ ትወርድ ኣፀድፊ ሕማቕ ይቲ ቦታ ናይ ጥልያን ቀደም ናይ ፍራስ መንገዲ ዝነበረ እዩ በር ክሳ ኣይነበሩን ስሙ እዩ ፅርግያ በ ፅርግያ ዝበሃል ኣይነበረን ኣብ መጨረሻ እቲ ካብ ሰዓት 5 ንጎ ዝተጀመረ ዕለት 25 ወ 3 ሰዕ 6 ምሸት ንበዓል ካቤ ትበሃል ነታ መስመር ደሴ እዚ ወሮ ኢሉ ትመፅእ እሳተ ዓፅያ ማለት እዩ እዚኣ ምስ ዓፅበት እቲ ብምሉእ ኣብኡ ዝነበረ ሰራዊት ዳርጋ ውሑድ እዩ ብኣጋር ሰራዊት ወፂኡ ብገለ መውፅእ ረኪቡ ንበዓል ኮምፕሊቻ ድኸደ እምበር እቲ ኡ ዝነበረ ብምሉእ ዳርጋ ምዉትን ቅሱሉን ምርኹን እዩ ኮይኑ ኣብኡ ዝነበረ ክፍለ ሰራዊት ከዓ ሓደ ናይ ክፍለ ሰራዊት 26 ክልተ ብርጌድ ነይረን ናይ ኮማንዶ ብርጌድ እውን ክልተ ብርጌዳት ነይረን ሓደ ባትሪ ብኤም ሓደ ባትሪ 122 ሓደ ዙ 23 ሻምብቁ 4 ዙ ከዓ 2 ሻምብቁ ማለት እዩ 23 ሓንቲ ታንኪ ነ ኣብኡ ዓሪደ ነረን ማለት እዩ እዚአን ዳርጋ ብምልአን ዝተመርሃን ዝተቃፀላን እዮም ኮይነን ኣብኡ ካብኡ ዝወፀ ክሳ ኣይነበረን ስለዚ እታ መስመር ናይ ደሴ ንወረ ኢሉ ትምፅእ ንሰሜን ሸዋ ትወስድን ታካቢ ትበሃል ተታሒዛ ማለት እዩ ዓፅማ ተቐዳማይ ክፋል ሕጂ ኣብ ዝተዓፅዩ ብዓወት ናይ ሂወደግ ይዛዘን ኣብዛ ካብራ ምሽግ ትበሃል ቦታ ብዙሕ መስዋእቲ ብዙሕ ደም ክፈሳብዙሕ መስዋእቲ ክኽፈላ ብዙሕ መንእስያት ኣብ ካልቕ ዝግብኦ ዝነበረ እቲ ንሃና ኣበርክቶ እንታይ ገይሩ እዩ ማለት እዩ ክንደይ ሂወታ ድሕኒ እዩ ማለት እዩ ክንደይ መስዋእትን መጓእትን ከጋጥም ዝግብኦ በቲ ስልቲ ደብዳብ ናይቲ ምድፍእ ብኡ ጌርና ንሰለስተ ዓወትና ኣሉ ናይ ብሓቂ ኣማ ክሳ ገይሮም ወያነ
ብዙሕ

0: ኣብግሾም
1: ኩሉ ምስ ወዳእና ኣብ ወልድያ ነይሮም ኤርትራውያን ኣብ ሶሙን ኣብ ሶሙን ይሓርዱልና ነይሮም። ኣብኡ ዝነበረ ናይ ህዝብና ድልት፣ ኣብኡ ዝነበረ ናይ ህዝብና ኣወንታ ከዓ ክትገልፆ ኣይትኽእልን ኢኻ። እንኳዕ ተቃለስኩ ነዚ ህዝቢ እዚኢኻ ትብል ክንምለስ ከለና ነቲ ወያነ ኣይተፈለናዮምን ዝብለካ ዘለኹ ክንምለስ ከለና ወልድያ እየ 23 ትበሃል ኣዋድያ መፅሓና ንዓ ንሕና ተመሊስና ኦሬዲ 23 ከዓ ብብር ገዳ በጥር ንፍታ ከዓ ተረኪባ ትብላ። ስለዚ ካብ ኩናት ናይ ወያነ ካብ 88 ስጋብ ናይ መጨረሽታ ኣይተፈለናዮም ብፍላይ ዝኣሃድና እዛ 73 ብርጌድ ወያነ ኢሎም ፅውዕና ዮም ኣይተፈለናዮም እንዳርጋ
2: ብድሕሪኡ ካብ ኣሎም ከተማ ንካልእ ዝዓበየ ዕማም ኢና ንምለስ ናብ ወልድያ። ጉቡእ ዝኾነ ውዳቤታት ድሕሪ ምግባር እቲ ንጎጃም ገፅካ ምኻድ ካልእ መስርሕ መፅእ ማለት እዩ። እዚ ንፋስ ማውጫ ጋይንት ዋላ እኳ ቅድሚኡ ከድና እንተ ንበር ደብረ ታቦር ተታሒዛ ናይ ጣና ጀቕዛ ከስግር ስለ ዘይከኣለ እቲ እስትራቴጂ እውን ኣዝዩ ንትሽዑ ዝነበረ ናይ ወያነ ሓይሊ ምችኡ ስለ ዘይነበረ ካብ ደብረ ታቦር ነዊሕ ከይሰገርና ኢና እቲ ናይ ደብረ ታቦር ኩናት ፈሽሉ ነይሩ። ኣብዚ ናይ ሕጂ ምኻድ ግን ነዊሕ ክኸይድ ዝኽእል ሓድሽ ወፍሪ ተኻይዱ ስጋብ ከባቢ ኦሮታ ሓሊፍና መንጎ ናይ ጎንደርን መንጎ ባህርዳን ዘሎ ንውሱን እዋን ክንቀፀሮ ክኢልና ነርና እንደገና ምላስ መፅእ ማለት እዩ። እዚ ድሮ መካናይዝድ እውን ተደሪቦሞ ስለ ዝነበረ ኣብ ውግእ ናይ ጎጃም ብድሕሪ ዝመፅእ እቲ ወፍሪ ቴድሮስ ዝበሃል መፅእ ማለት እዩ።
3: እዚ ከምዚ ኢሉ እንከሎ ህዝባዊ ግንባር ነቲ ኣብ ደቡብ ወሎን ሰሜን ሽዋን ጎንደርን ዝካየድ ዝነበረ ግስጋሰ ህወደግን ህዝባዊ ግንባርን ንምሕጋዝ ኣብ ምዕራብ ኢትዮጵያ ክፍለ ሃገር ወለጋ ምስ ግንባር ሓርነት ኦሮሞ ብምትሕብባር ሓድሽ ግንባር ክኸፍትን ዓቕሚ ውድብ ግንባር ሓርነት ኦሮሞ ንምሕያልን ዝዓለመ ሓደ ቦጠሎኒ ኣሃዱ ፓራኮማንዶ ናይ ክፍለ ስራይሳን ሓደን ምስ ውሃብቲ ደገፍ ስልያን ሃንደሳን ውድብ ካልኦት ክፍልታት ውድብን ዝርከብዎ ፍሉይ ሓይሊ ኣብ ወርሒ መስከረም 1990 ናብ ምዕራብ ኢትዮጵያ ልኢኹም።
4: እቲ ድሓርቲ ዝተገብረ ናይ ወያነ መጥቃዕቲ ብሓፈሽኡ ድሕሪ እቲ ኣኼባ ኣብ ሰንዓፈ ንገበሩሉ መሪሕነት ናህናን ናይ ወያነን እዛ ኢሳያስዩ ካብ ዓደቀይ ሓበጊስና ኣነ ወዲ ፈረጅ በሳንክኤል ሸሪፎ እቲ ዛብኡ ዝግበር ኩናት ብኣና ክምራሕ ንሕና ወያነ ኦሮሞ ሱዳን ሎጂስቲክ ዘቕርብ ወያነ 2 ብርጌድ 3 ብርጌድ ከምፅእ ኦሮሞ ዘለዎ ኣቕሚ ክሳትፍ ንሕና ከዓ መካናይዝንን ሃንደሳን ስልያን ሒዝና እቲ ኩናት ብኡ ክጅመር ብወለጋ ጀሚሩ ብጎጃም ገይሩ ኣዲስ ኣበባ መእታዊ ነይሩ እቲ መደብ። ኣብዚ መደብ እዚ ግን ኣነ ቀዲማ ሓሊፈ እቲ ኩናት ብህዝባዊ ግንባር ክምራሕ እዩ ነይሩ እቲ መደብ። ወዲ ፈረጃ ብደማዚን ኮይኑ ሌዘን ኮይኑ ምስ መንግስቲ ሱዳንን ምሳናን ከራክበና ተስፋ ክኤል ሸሪፎ ከዓ እስታፋት ክቕመሎም ኣብቲ ደጀናቶም ኮይኑ ኣነ ከዓ ውሽጢ ካኣቱ የተመዲቡ እቲ መደብ ኣነ ውሽጢ ምስኮትኩ ንዳውድ የረኪበዮ እቲ መደብ ተዓዲልና ማእኸላ ሽማግለ ሌሙ ድብልዎ ኣብኡ ክፀንሐካ እዩ ምስኡ ኮንካ ክትሰርሕ ተባሂሉ ሓደ ወጠሎኒ ኮማንዶ ናህና ወዲ ኣብርሃ ፍሳሐ ሒዝዎ ዝነበረ ሓደ ጋንታ ናይ ሃንደሳ ወዲ ደምሳስ ዝሓዞ ሓደ ጋንታ ናይ ስለያ ኢብራሂምን እዚኦም ጠርኒፍ እዮ ከይደ ናይ ኦሮሞ ቋንቋ ተርጓሞ ከዓ ሞኩርያ ነይሩ ምሳይ እሱ ይትርጉመሉ እዩ ነይሩ።
5: ግንዳዕ ምስተወድአ ኣብ ወርሒ 7 መወዳእታ ናይ ፓራኮማንዶ ኣሃዱ ቆም ስለተባህለ ከምኡ ስለዝቆመ ኣነ ካብቲ ኣሃዱ ናብታ ናይ ክፍለ ሰራዊት ፓራኮማንዶ እየ ተቀይረ ወፅኦ ማለት እዩ። ኣብ ማይ ውዒ ኩሉ ምድላዋትና ምስ ወዳእና ንባፅሕ ከይድና ኣብ ገርብሶም ናይ ፓራኮማንዶ ትምህርቲ ናይ ባሕሪ ናይ ገለ ስልጠናታት ወሲድና ኣብ መጀመርታ ናይ ኣባ መፋርቕ ናይ ወርሒ 9 ንኢትዮጵያ ኢና ኸይድና ካብ ባፅዕ ተበጊሽና ብመስመር ናይ ፋዕበት ገርና ዛራ ተሰነ ኢና ኣቲና ናብ ተሰነ ምስ ኣተና ኣብኡ ሓንቲ ጋንታ ናይ ስለያ ውድብ ሓንቲ ናይ ሃንደሳ ሓንቲ መጥባሕቲ ኣህዱ ናይ ማእከላይ ሕክምና ፀኒሐና ናብኡ ዩሳና ዝጓዓዛ ዝኸዳ እየን ማለት እዩ። ኣብኡ ከዓኒ ወዲ ፈረጅ ተስፋ ክኤል ሸሪፎ ዝሓምዳን ፀሓይ መኮነን ፀኒሖም ናብኡ ሕቢ መንሽ ኣብቲ ሰነ ኣብኡ ኣኼባ ተገይሩና እቲ ኣኼባ ንምዕራብ ወለጋ ክንከይድ ምዃንና ሱዳን ኣቢልና ምዕራብ ወለጋ ክንከይድ ምዃንና ሓበሬታ ተዋሂቡና እቲ ቀንዲ ተልእኾ ሓደ ኣብ ወርሒ ሓደ ኣብ ወርሒ 2 እምበር ወርሒ 2/91 ብምዕራብ ወለጋ ሓደ ግንባር ክኽፈት መደብ ነይሩ። ንሱ መደብ ከም ዘሎ ተሓቢሩና ንሱ እንታይ እዩ ንሕና ናይ ወያነ ሱዳን ብሓባር ብኡ ሓደ ስራሒ ትስራሕ ምዃኑ እዩ ተሓቢሩና። ምክንያቱ ንሱዳን ትንዳገራንግ ዝበሃል ብኡ 10 ግዜ ዋላ ቅድም እንዳሰብዓ እውን ብዙሕ ክስታይ ገይሮም እሞ ኣዳኺሞሞ እዮም፣ ግን ቀፃል ፈተነታት በዓል ኩምሩክ ኣቢሉ ፈተነታት ይገብር ስለ ዝነበረ ስርዓት ሱዳን ከዓ ክህሉ ስለ ዘለዎ ስርዓት ሱዳን እንተዘድልዩ ከዓ ንዓና እቲ ሓዲስ ክስታይ ንደርጊ ዝደጋገፍ ስርዓት ተመፅኡ ንስውራ ኤርትራ ኮይኑ ዋላ ነቲ ናይ ህዝባዊ ወያነ ሓርነት ትግራይ እንታይ ካ ትብሉ ሓደጋ ስለ ዝኾነ ስርዓት ሱዳን እውን ክህሉ ኣለዎ። በቲ ካልኣይ መንገዲ ከዓ ፀላኢ ኣብ ኩሉ ግንባራት ክስታይ ምልዎ ሓይሉ መሊእዎ ክትፋ ኣቢሎ ንክትሰርሓሉ ትኽእል ሃጓፋት ዘይብሉ ገይርዎ ኣብ ርሑቕ ኣብ በዓል እጓዴን ሪዘርቫ ነይርዎ በዓል 31 32 33 ዝበሃሉ ንዝተፈላለዩ ናይ ስፓርታክያ ናይ ፓራኮማንዶ ኣሃታት ኣብ በዓል እጓዴን ኣብ በዓል ኪሎማ ኣብ ዓሰብ ሪዘርቫታት ነይሮሞ። ስለዚ ሓደ ነዚ ዝበልናዮ ኣብ ሱዳን ዘሎ ስግኣታት ምእላይ እዩ ማለት እዩ። ካልኣይ ነቲ ብምዕራብ ሓደ ግንባር ክፊትካ እቲ ሪዘርቫ ናይ ሓይዲ ፀላኢ ግንባር ክኽፈተሉ ከም ዘለዎ ምግባር እዩ። እንተደኣ ንሱ ግንባር ተኸፊቶ ከዓ ካብ ግንባራት ናይ ግድን ሪዘርቫ ክገብር ስለ ዘለዎ ሓደ ተልእኮ ንሱ እዩ እቲ ዕላማ ነይሩ። ከም ሳልሳይ ነጥቢ ነቲ ግንባር ሓርነት ኦሮሞ ክዓቢ ከም ዘለዎ ምግባር እዩ ማለት እዩ። ሕጂ ተዋህበና መወዳእታ እንታይ እዩ? ደርጊ ወዲቑ እዩ። ሕጂ ልክዕ እቲ ናይ ኦሮሞ ሓይሊ ሓደ ተወዳዳሪ ዝኾነ ሓይሊ ክኸውን መታን ክዓቢ ከም ዘለዎ ኣብኡ ከይድና ከዓ ስልጠናታት ክነካየድ ከም ዘለና ተዕሊም ኣካይድና ድልዱል ዝኾነ ሓይሊ ክኸውን ከም ዘለዎ እዩ ተልእኮ ተዋሂቡና ማለት እዩ። ስለዚ ከምኡ ጌርና ወርሒ 9 ኣብቲ ኣጋ መወዳእታ ትኸድና ካብ ተሰነይ ተበግሽና። ሕጂ ንሕና ናይ ፓራ ኮማንዶ ኩሉ ስልጠናታት ናይ ከቢድ ብረት መምሃራን ኣለው። ጋንታ ናይ ከቢድ ብረት እውን ምሳና ከይዳ ነርያ ናይ ካብቲ ክፍለ ሰራዊትና ወዲ መጓሃር ዝሓዛ ሕጂ ኣፅዋር ዝምህሩ ኣለውና። ሃንደሳ ዝምህሩ በዓል ወዲ መን እዮም ዝብልዎ እዮም ምሳና ከይዶም ወዲ ደምሳስ ዝበሃሉ መራሓይዲ እዮም ከይዶም ሃንደሳ ኣለው። ስለያ ኣለው በዓል ጊደሁን በዓል ዮናስ ዝበሃሉ መራሕቲ ሓይልታት ዘለዎም እዮም። እቶም ሕክምና በዓል ተኸስተረኣያ እዮም። ሕጂ ኩሉ ናይ ሕክምና ናይ ሃንደሳ ናይ መንኻትብሎ ከቢድ ብረት እንታኻትብሎ ኢና ክንመር ኢና ኸይድና

መደብ ናትራን ኣብ ሰሙን እዙ ከም ብዝሒ ብሄራትና ዝተፈላለዩ ባህላውያን መሳርሒታት ሙዚቃ እዮም ዘለውና። እዞም መሳርሒታት ሙዚቃ ከከም ኣገዳስነቶም ኣብ ዝተፈላለዩ በዓላት ንዘመናዊ ብምውሃድ ንክቕፅሉን ብዘመናውነት ተዓብሊሎም ንኸይተርፉም ክስርሓሎም ፀኒሑን ኣሎን። በገና እውን ሓንቲ ካብ ባህላዊት መሳርሒ ሙዚቃ ሃገርና እያ። ንኡስ መደብና ዓለም ስነጥ በምንበኣር ብዛዕባ በገና ዝተኻየደ መፅናዕቲ ምርኩስ ብምግባር ንዛ መሳርሒ ሙዚቃ ዘላለ መደብያ ናብኹም ከተብሎም።

0: ማሕበር ዑበል ዝፍለጡ ጥኽኑፋት ተኣለይቲ ስንኩላን ማዓስከር ደንደን ሓያል ውዳቤ ዘመስከረ ገስጋስ ወፍሪ ኣብ ትሕቲ ዝብል ኣርእስቲ ሓቢርካ ዝካየድ ንጥፈታትን ኣድማዕነቱን ዝደስስ መደብ ኣብ ንኡስ መደብ ፍኖተ ህይወት ከነቕርበልኩም ኢና።
1: ኣብ ውሽጡና ዝኾነ ይኹን ፀጋባት ኣጓኒፍና ይፈልጥኒ ተባለፈናዋን መዓልታ ወይና ኣኼባ ንገር ኣብ ሓደ ካንሸሎ ስነ ንቕመጥ ኩልና ንፃወት ዘለና ተመሲልና እንታይ ኣሎ ገለ ንበሃል ኢና።
0: ሚኒስትሪ ቱሪዝም ቀጻሊ ዝተፈላለዩ ውሃብቲ ኣገልግሎት ትካላት ብዘማልኦ ብሉፅነት ናይ ሽልማት መደብ የካይድ እዩ። ኣብ መደብና ዘዋሪት ካሜራ እምበኣር ብሚኒስትሪ ቱሪዝም ብዘለዋ ፅሬትን ፅፈትን ሽልማት ዝተቐበለት ሓላል ሆቴል ኢና ናባኹም ከነብላ።
2: መጀመርያ ህፃና ብምፅባቅ ካልኣይ ከዓ ኩሉ ቑሑትና ፅቡቅ ብምግባር ሳልሳይ ነቶም ሰራሕተኛታት እዚ ተሓሳስባ እዩ ሓላል ክበሃል እንተኮይኑስ ንሓላል ዘንፀባርቕ ኣገልግሎትን ትሕዝቶን ክህልዎ ኣለዎ ዝብል ድኢት እዩ ዘለኒ።
0: ከምኡ ውን ከምቲ ወትሩ ዝቐርብ ኣዛነዩ ቪድዮታት ምስ ምሩፅ ደርፍታትን ምስ ደራስን ዳይሬክተርን ፊልም ሳውን ዝኾነ መሓመድ ዓብደላ ዝተኻየደ ዕላልን ተዳልዩሎ። ከም ወትሩ መደባትና ኣብ ሰዓትና ክትከታተሉ ንዕድም። መደብ ናትራን ቀዳም 10 ጥቅምቲ ሰዓት 2 ፍርቓን ድሕሪ ቀትሪ ድግማ ሓሙስ 15 ጥቅምቲ ሰዓት 6 ደርብ ጎደል።

0: ሓደርካ ሓይኖ መድ ሓንዲ ሓዲርካ
1: መስጎኖ መስጎኖ ኣትከሞም ሓወይ ተማል ዳ ከመይ ሓሊፉ መርዓ ወዲ ሓውሃ
0: ኦ ኦልምፒክ በሎ እንታይ መርዑ ሽማይ ትጋጋ ሓየሎም ሓወይ ኣንታ 20 ማይ ቤት ዳስ ገይርኡ ውራይ ሓሊፍልካ ነቲ ዝተዓደመ ሰብ ርኢኻ ኣስመራ ጥር ዝበለ ሰብ ዘሎ ኮይኑ ይስምዓካ
1: ዋ ክንደይ ከብቲ ዳ ሓሪዱ ኮይኑ ወደ እዚ ኩሉ ናዚ ኩሉ ሰብ ኣኺዱ
0: ዎ ሓየሎመይ ኣነ ጥራይ ክሳብቲ ጫፍኣፍ ደገ ዳስ ዝፈቐድክዎን 25 ከብቲ ዝዓቢልዎን
1: እሞ ከብቲ ፅኒቱ በሎ እምበር እንታይ ሞ ክንዲዚ ውራይ ጌይርካ እንታይ ሞ ጋፊዕካ ክንዲዚ እንታይ ከዓብሲ እንታ ንንኻ ተሓገዝካሉ እዩ እምበር
0: ታስቑኢልካ እንዳ ኣሉ ሓየሎመይ ስቑኢልካ እንዳ ኣሉ ንራእይሎ ይስምዐለይ እንዳ ኣሉ ዋዕ
1: ደሓንዩ ብዝኾነ ኣብ መርዓ ጓልካ ከዓ ሕግዘካ ኸውን
0: ይትረፈኒ ይትረፈኒ ሓየሎመይ ንጓለይ ብዓቕሚ እየ ዘምስላ እንታይ ኣምፅኦ ናብ ሰብ ምውዳቅ

0: ካበይ ካበይ እዮም ዘምፅዎ ዘሎ? ካበይ ካበይ እዩ ዝውህለለሎም ዘሎ? ከመይ ዝውህለለሎም ዘሎ? ወ
1: እንታ ገሪምኒ እኮ እዩ ገሪምኒ እኮ እዩ። እንታ ሰልደኸ ብመሸማዕ ውህለሊ እንታ ኣነ ከዓ ክሳብ ዝልህልህ ክጎት ተረኣኽዎ ገመድ ሒጁሲ ብድሕሪኡ ድዑል ዝኣሰረ መሲልኒ እምበር ማኣሰልዲ መሲልኒ። ኣንታ ሰልድኸ ከምዚ ኢልካ ውህለል ወደይ
0: ይውህለለሎም ኣሎ ወደይ ዕድል እዩ። ንዕና ከዓ ክንዲ ዝጓሓፍ ከማና ወርሒ ጓሓፍና
1: ወይ ሓይሎመይ ጎሮኛ ጓሓፍ እኮ ፓፓዮ ተደርበካሉ ቅላጥ በናና ተደርደርካሉ እምበሪ ድራ ፅንጣት ዕንቀጣን ሽሮን እምበኣር ገሮኛ ጓሓፍ ትመልያ ተስኻሲ ስኻ ግን ተሓይሽ ካባይ ካባይ ስኻ ተሓይሽ ሓይሎም ሓወይ ንወድኻ ሚልዮን እኳ ውፅኢካሉ ኣቦ ሚልዮን እኳ ተባሂልካ ትፅዋዕ ኣለካ ታ
0: እዚ እኮ ንበይኒ እዩ ሃርጓፍ ሃርጓፍ ወይ ሃርጓፍ
1: እዛ ኣትወዲ እንታ
0: እወ ሓውሎ ጥቓ እንዳትኽሊ ሓወይ ከደንግፀካ ካን ክትሪኦ ከለካ ነዛ ዝጎታ ዘሎ ክሻ እዩ ዝመስል እዚ ሲ ሓዊ ብሃል ሓዊ ብላዓዮ ሓዊ
1: ሓዊ ብላዓዮ ወ ሓዊ ብላዓዮ
0: አንታ ትወድኻ ኸ ድሃይዶ ግብረልካ ኣሎ ወይን ሓደ ግዜ ክሰደልካ እየ ዝበለካ ገንዘብ ሲ ሰዲድ ወንዶ
1: ኣይረኣናን ሓየሎመይ ኣይረኣናን ኣይረኣናን ወደይ ሲጣዓየን ደደዊ ኢልካ ማማ ኸመለኺ ባባ ኸመለኻ ኣስመራ ኸመይ ኣላ ክብል ጦቅ ኣቢልና ኣንታ ኣንታ ወረትን ቴሌፎን ዝኸፍለሉ ዘይሰደለይ ካልእ ስትረፍ
0: እሞ እንታይ ስቑኢልካ ትሰምዖ እተን ዝበለና ካስ ኣይመፃን ዘይትብሎ
1: ዋዋዋዋዋዋዋ ትረፈኒ ሓየሎመይ ይትረፈኒ ሽዱሽተ ወርሒ ገይሩሎ ድሃይ ካብ ዘይገብር መን ይፈልጥ ድሓር ካብ ስራሕ ሰጊጎ እሞ እንተፀንሐ ደሞዝ ኣብዮም ኒኦ እሞ ካብ ደሞዝካ ፍርቂ ስደደለይ ተበለኒኸ
0: ኣነ ዳ ኣሰደለን መሲሉን እንዳኣሉ ኣብ ደሞዝ ዝመልሰልካ 500 ክተርቅሓኒ ደልየ ነይረ እታ ዝክር ኣትያትኒ
1: ኣንታ ሓጂ ኸይነይ ትዝክር እያ እንታ እንታይ ክንደይ ዝክር ዘለካ እንታ
0: እታ ካብ ማኪና ንስረ ዝወፃ ኩላ እንታ
1: ኣንቱም ሰብዕ እንታ እዛ ዝክር እዚኣ እምበር ልዕለታ መኪና ኣሳቅያትካ እንታ ሓየሎ እታ መኪና ዳ ላሓፂፃ እንዲ ይግዲ ዝገደፈትካ እንታ እዚኣ ስምበር ናብራኻ ላሓፂፃቶ
0: ከምኡይ ትበል ከምኡይ ትበል ካብ ኣፍ ጎማ እኮ እየ ድሒነ
1: ወናብ ምንጋጋ ድኽነት ክኣድር ቤካ ኣለሓየሎ እንታይ ኻ ተዛርበና ደሊኻ
0: ኣንታ ፀኒሖም ስ ብኮንቴነር ክእትውዎዮም ንሕና ከዓ ክረን ጌርና ብኣፍ ደጋ ክንቅበሎም ኢና እንታ ከምዚ ናይ ወደብ ጅጅ እንዳበልና ከነእትወሎም ኢና ብቲ ባንኪ ኣገንዘብ ኣንታ ከመይ ከመይ ኢሉ እዩ ዝውህለሎከመይ
1: ኢሉ እዩ ዝውህለሎ
0: ከመይ ኢሉ እዩ ዝውህለሎሎም ዘሎ ኣንታ ዲጋ እኳ ክንዲዚ ዘይዋህል
1: ከመይ ኢልካ ክውህለላ እንታ ኣነ ሓየሎመይ ተጃሂሩ ድኣ ከይትብለኒ እምበሪ ሕሩም እየ ዝብለካ ሓደ ሚልዮን ሎቶርያ እንተ ዝበፅሐኒ ወይ ከዓ ከም ዝእትዎ ዘለዎ ሓደ መሸማዕ ገንዘብ እንተዝህልዎ ንብዝባንካ ኣብ ገዛውተይ ብጥሜት ተጠልቂዓ ተሓድር ከብዲ ኣይመሃለወትን እንተሓመቕኩ ንህለ ኩንትራት በጣሕ ገይረ ካብ ሬቶ ክዕድል መሓደርኩ ነዚ በኸ ህፃንካ ችቾቶ ናብኩ ችቾቶ ናብኩ ዕድል ማሓደር
0: ከማይ ትበል ከማይ ትበል ኣድኮም ሓወይ ከማይ ትበል ገንዘብ በዓለገ እዩ በጃኻ ምስሓዝካዮ ከዓ ትቕየር
1: ሓቅኻ ምዃን ምስሓዝካዮ ከዓ ትቕየር በዓለገ እዩ በጃኻ ገንዘብ ወይ እቶምስ እንታይ ይበሃሉ ሕጂ ሓየሎሚ እንታይ ትብሎ ንእዚ ስንታ ክትብሎ ትኽእል ዋ እንታ ንህለካ ነዛ ባንክ እኮ ዕንቅፋት ኮይኑዋ ኣብ ውሽጢ ምስራሕ ክልእዎም በቃ ክመላለስ ትማሊ ሰንበት ናይ ዕቁብ 3,000 ገንዘብ በፅሖ ንሶኒ ኣንግሆ መፂ የትወልካ ብዛ ባንኪ ዋደይ ፀንሐ ድሕሪ ቀትሪ መፅ ኢልካ 50 ቅርሺ ምዝሖ ሶሉስ ንግሆ መፂ 50 ቅርሺ ምዝሖ ረብዑ ምዝሖ 50 ቅርሺ ዋ እንታይ እንታይ ዝገበርና ሰባት ኢናራግፅ ንውዳእ
0: ኣድከሙ ሰብ ዓቕሚ እዩ ዝገብር ሰብ ዓቕሚ እዩ ዝገብር
1: ግደፈና ዋ ግደፈና በጀኻ ዋ ኣብ ገዛውቶ እሙን ድኳን የብሉን ድዩ ኣምሒሉ ዘየትሕዘ ወይ እሙን ዘመድ የብሉን እንታይ ምፅኦ ስራሕ ምፅባብ
2: ሓየሎ እንታ
0: ከመለኻከመለኻከመለኻሓንሓንፅቡግርምግርም
2: ከመለኻኸሓን
0: ፅቡቅ
2: እንታ ዝቐዝሒ ትኽእልዎ ዘለኹም ንይ
0: ድሓን እዩ ድሓን እዩ መቸም
2: ስድራኸ ከመይ ኣለው
0: ድሓን ኣለው ድሓንኣለውከመለኻኸ
2: ድሓኒ ኢና ድሓና መቸም ተራኽበና ኣላ እዛ ባንካ ተራኽበና ኣላ ሳላ እዛ ባንካ ንራኸብ ኣለና ሓይሎም ንራኸብ ኣለና ከመይ ከለኻ
0: ድሓን
2: ግርምግርም ርኢኻ ንሕና ናብዛ ባንካ ክንኣቱ ንስኹም ክትሕልው ኣብዛ ባንካ ንራኸብ ኣለና ሰላ እዛ ባንካ ርኢኻ ንራኸብ ኣለና
0: ንራኸብ ኣለና
2: በል እሞ ኣነ ክኸይድ ካኣቱ
0: ድሓን

0: እያ ንዓ ሰላም ክብል እንዲ ዝመላለስ ዘሎ ሰንዲ ከቐምጥ ድዛ ኣትወ መሲል እኳ
1: ዋይ
0: ይኣትወልካ እሞ ሰላም እብል ብገንዘብ ሃብታማት ብጥማራት ሰኺሩ ዕግርግር ምስ በሎ ሰንከልከልና በለ ንኸተበ እዚ በዓል ዝስቁም ነገር ክገብርታ ኣታ በዓል ውራይ ሰብ ዝፈልጥታ ስማዕ እስኪ ኣነ ካብታ ውራይ ኸየ ፅሓፍኩን ታምፆ እንዳዝ ውራይ ሽምካ ምድርባይ ዋ
1: ድኩም ሓወ ገንዘብ ሃሊ እኳ ሓውኻ እንተዘይሓጊስካሉ
0: እንተዘይሓጊስካሉ
1: ገንዘብ ሃሊ እኳ እንፅጉም እንተዘይረዲእካሉ
0: እንተዘይረዲእካሉ ወ
1: ገንዘብ ማለት ወረቐት እንዳኣሉ ገንዘብ ማለት ሲ ፔፐር እንዳኣሉ
0: ዋይ ለለለለይ ዋይ ለለይ ዋይ ለለይ
1: ገንዘብ ሃለ እኳ ንሕሙም እንተዘይሕዊኻሉ
0: ምንሽሊና እንተዘይገዚእኻሉ ወ
1: ገንዘብ ሃሊ እኳ ዘቕስ እንተዘይሰሪሕካሉ ገንዘብ ማለት ሲ
0: ወረቐት እንዳኣሉ ገንዘብ ማለት

0: እኳ ዘቕስን እንተዘይሰሪሕካሉ ገንዘብ ሃልዩ እኳ ዘደቅስ እንተዘይፈፂምካሉ ገንዘብ ማለት ወረቐት እንዳኣሉ ገንዘብ ማለት ሲ ፔፐር እንዳኣሉ ዋይ ልልልልይ ዋይ ልልይ ዋይ ልልይ ገንዘብ ከዓ በጃኻ በጃኻ ንሃርጓፋታይ ትኺዶም ኣብ ባንክ ካሕብስኻ
1: ከይሕይሩኻ
0: ንበቃቓታይ ትኺዶም ኣብ ፅምዋ ከይኣስሩኻ
1: ይዕስኻ
0: ገንዘብ ከዓ በጃኻ በጃኻ በጃኻ
1: ዋይ ልልይ ልልይ ዋይ ልልይ ዋይ ልልይ
0: በንኺድ ኣብቲ እንዳጓልጋፎ ሓደ ሓደ ክንብለካ ሰዓትካ ኣኺል እዩ
1: ንኺድ ሓየሎመይ ሓደ ሓደ ካበልካ ክልተ ክልተ ትብለን ንኸውን ንኺድ
0: ንኺድ በል እስከ
1: ኣየየየየየ

0: ኣይበልካና
1: ወቃ ሃይበልናኩምን
2: ኣታ ወዲ ወቃ ሃይበልካና ዋላ ቃሕ ኣይበልካኒ
1: እማኣነ ዳ መፃወቲ ኩዕሶ ምስ ወድኹምኒ ኩዕሶ ፀወት
2: ኩዕሶ ያበለ ሎ ወደይ ዳ ድኽነት ትፀወተሉ ዘለ እንታይ ዘረብ ኣሎም ዓይ ንፈልጠኩም ፅባሕ ይንፈልጠኩምእንታይእዚእንታይእዚ
3: እንታይዚ ንሕና ተዋሳእቲ ኢና ኣብዚ ገዛ ኮይንና ልምምድ ኢና ክንገብር ፀኒሕና
4: ኣነ ከም ትፈልጡኒ ዳይረክተር ናይ ድራማ እየ ኣብዛ ንእሽተይ ገዛ ንበዓልና ፅነት ዝኸውን ድራማ እየ ከላማምዶም ፀኒሐ ካሊእ ኣይኮነን
1: እወ እወ እወ ተዋስኦ ኢና ተዋስኦ በ
2: እንታይ ተዋስኦ
0: እንታይ ተዋስኦ እታ
1: ልምምድ
2: እንታይ ድራማ
1: ተዋስኦ
0: ንዕና ከዓሲ ምዝሓወያ ድከሞምሲ እንታይ ክንብል ፀኒሕና
2: ሕጂ እኮ እዩ
0: እዎ ሕጂ እኮ እዩ ሕጂ እያ በዛ ብጩራ ክንሪኦኩም ፀኒሕና ሲ እንታዋስኡ ኣለው እስከ ንሕና ከንዋሳ ሃእ ክንብል ፀኒሕና
2: ሕጂ እኮ እዩ
0: ሕጂ እኮ እዩ ንሕና ከዓ ክንዋሳእ ፀኒሕና ክኢልናዮ ዶ
1: ክኢልኩምሞ
2: መሊኽናዮ ዶ
1: መሊኩምሞ
2: ኣፍሪሕናኩም ዶ
1: ብና መሽትኩም ና እምበር
2: በሉ ክነቕፈኩም ኣነ ንሓይሎም
0: እወ
2: ሓቂ ኢና ከዓ ንፈቱ ዘይናትናይ ንደልን
0: እወ
2: ክትዋስኡ ከለኹም ሲ መንእስያ ጥራይ ኣይትኾኑ ከማና ሽምግል ደበሉ ከምዚ ከማይ ከም ጉሩም ሓይሎም ሓወይ ሕውስ ንኣብሉ ሽማግሌታት ከዓ
0: ዓበይቲሲ ኣዋስኡ
2: ምስበረግምት
1: እቲ ና ኣለና ዚሲ
2: ገይረ እምበረ ክኢልና የ ና ምስ ሓይሎም ሓወይ
1: ክኢልኩምሞ
2: ኣይሰነፍናን
1: ናይ ባሓቂ ሓያላት
2: ንኺድ ሓይሎም እ ድኽነት
0: ድራማ
2: ሃብቲ
0: ድራማ
2: እዛ ክንገብራ ፀናሕና
0: ድራማ
2: ዓለም ብዓባያ

0: ናግያም ይለኩም እቱ ኣነ የሸፍግለ ግርማ ይሓዛሉ ግርማ ይርኩም
1: የጀማ ሓሊብን ሰብ ኑ ፀገምና ኣዶኬና ግልግርማ ይኮ ኖስ እግልካ ከማርያም የለናኒ መሻረና ኣባጋ ኮፎ
0: ገይሻላኣባጊ
2: ዕልብል ላ ህፃን ደው ከሎ ስከዘ ሕሱሱ ያላ ንሰክብ ላ ፈጥን ያላ ሓሊብ ኣባጊ ይኮን ሓሊብ ዴሮ ሰትየኮ ግሊበለካ ተዕማዶ
1: ራባትሸራባት
2: ሸራባት ወደባባት ወዓረባት ወሓካይን ናይ መካይን
1: ኣዳ ውን ዋሕ ትክል ሰለስ
2: ሰክብ
0: ብርሓን ይኮ ብርፋዕ ምን ጀኒት በሲደከ ወላ ሓዳር ዳርሆም ለ ገቢ ስምዓና ኣሎ
1: ያሰላም ሞሪኖ

0: መምህር ማገር ምዕባለ ናይ ሓንቲ ሃገር እዩ። ኣብ ዝኾነ ሕብረተሰብ ልዕሊ መምህሩ ክብርኽ ዝኽእል የለን። ኪኖ ብረኸ መምህር ክኸይድ ዝኽእል ምዕባለ ሕብረተሰብ ክህሉ ኢልካ ዝሕሰብ ኣይኮነን። መምህር ጥርዚ ደረጃ ዕቤት ናይ ሓደ ሕብረተሰብ እዩ ክበሃል ይከኣል። ስለዝኾነ መሰረት ናይ ኩሉ ምዕባለ ሕብረተሰብ ኣብ መምህር እዩ ዝምርኮስ። ናብቲ ዝለዕለ ደረት ምዕባለ ክበፅሕ ንዝደሊ ሕብረተሰብ ከዓ መምህር እዩ መሳልኑ። መምህር ምንጪ ዓወታት ናይ ሕብረተሰብ ክኸውን እንከሎ ካብኡ ሓሊፉ ድማ መስሊ ናይ ሕብረተሰብ እዩ። ስለዝኾነ ድማ ሞያ መምህርና ኣብ 4 ክብርታት ናይ ሕብረተሰብ ዝተፀፈየ እዩ። እቲ ክብርታት ናይ ሞያ መምህርና ክብረት፣ ሓልዮት፣ ቅንዕና ከምኡውን እሙን ክኸውን ይግባእ። ነዚ ክብርታት ምዝላበስ ድማ እዩ መምህር ኣብ ሕብረተሰብ ውፅኢታዊ ስራሕ ዓዩ ክበሃል ዝከኣል። ነዚ ህዮ ምስክር ዝኾነና ድማ ኣብ ዝሓለፈ ሰሙን ኣብ ዞባ ሰሜናዊ ቀይሕ ባሕሪ ኣብ ሞያ መምህርና ነዊሕ ዓመታት ብዘይተጎልባነት ዝሰርሓ ኣብነታውያን ደቂ ኣንስትዮ መምሃራን ክሽልም ኪኢሉ ዕላማ ናይ ዝመደብ ሓላፊ ጨንፈር ሚኒስተር ትምህርቲ ዞባ ሰሜናዊ ቀይሕ ባሕሪ ክገልጽ ከሎ
1: ዓላማ ነዚ ክካየድ ዝፀንሐ መደብ ኣብ ብደረጃ ጨንፈር ትምህርቲ ዞባ ሰሜናዊ ባሕሪ ንኣብ ስራሕ መምህርና ተዋፍሮም ዝፀንሑ መምሃራን ደቂ ኣንስትዮ ብፍላይ ደቂ ኣንስትዮ መምሃራን ናይ ምትባዕ መስርሕ እዩ። እዚ መስርሕ እዚ ዓላምኡ ድማ ነዚኦም ኣብ ነዊሕ እዋናት ኣብ መስርሕ ምሃር ምስምሃር ክሰርሑ ዝፀንሑ መምሃራን ናብቲ ዝገበርዎ ዘሎ ናይ ስራሕ ኣበርክቶ ኣብ ግምት ምእታው ኣብ ስራሕ ዝፀንሖም ተገዳስነት ኣብ ግምት ዘእተወ ኣፍልጦ ናይ ምሃብ ስነስርዓት ኢሎም ዝካየድ ዝውዓለ ማለት እዩ።

0: ሱር ዘለዎ ገረብ ብዙሕ ፍረ ይህብ። ስለዚ እቲ ሱር ሕብረተሰብ ብመምህር ዝዓሙቕ፣ ብመንፅርቲ ዕምቆት ድማ ፍርኡ ንዘመናት ከሳግር ይኽእል። መምህር መሳሊ ናይ ሓደ ሕብረተሰብ ምዃኑ ድማ ክንዝንግዖ ኣይግባን። እቲ ናይ ትማልን ናይ ሎምን ፅባሕን መሳገሪ ድልል መምህር እዩ። በቕዓ ትምህርቲ ናይ ሓንቲ ሃገር ዕቤትን ፈጠራውነትን ከውሕስ ይኽእል።
1: ናይ ስራሕ ተመክሮ ኣብ ሚኒስትሪ ትምህርቲ 2014 ከምዚ ሕጂ ወርሒ 9 ተመዲበ ኣልሞስት 12 ዓመታት ገይረ ኣለኹ ከም መምህር ናይ ሃይ ስኩል ከምኡ ውን ከም መምሕዳሮም ፋይናንስን ናይ ካልኣይ ደረጃ ቤት ትምህርቲ ተምሃር ኣብ ሰዓት እዚ ድማ መምሕዳሮም ፋይናንስን ናይ ማሕበር መምሃራን ኮይነ ይሰርሕ ኣለኹ። ንስርሐይ ብልብየ ዝፈትዎ ብልብየ ዘፍቅሮ ተግሄ ድማ ይሰርሓ ኣለኹ።
2: ኣነ 2006 2007 ጀሚረ ትምህርቲ 2018 ወዲየ ምህርነት ተመረቐት እታየ ሳብ ሕጂ ከ ይምህር ኣለኹ 8 ዓመት
3: ናይ ስራሕ ተመክሮ 8 ዓመት ገይረ ኣለኹ። ምስ ስራሕ መምህርና ከዓ ዘየድፈትዎ ሞያ እዩ። ብዙሕ ነዊሕ ዓመታት ዝሰሪሐ ለአ እንደገና ድሓኒ
2: ኣራይ ናይ ስራሕ ተመክሮ መጀመርያ ካልኣይ ደረጃ ምስ ወደኹ ወርሳይ ከኣሉ ምስከትኩ ኣብ 21 ዙር ናይ ድግርና በምፅአ ናብ ኮሌጅ ሕርሻ ሓመል ማለት ተፀምቢረ ማለት እዩ። ኣብኡ ከዓ ን4 ዓመታት ናይ ድግሪ መደብ ወዲአ ኣብ 2012 ከም መምህር ሚኒስትሪ ትምህርቲ ከም መምህር ኣብ ኣሕዳሪት ቤት ትምህርቲ ካልኣይ ደረጃ ፀብራ ተመዲበ። ኣብኡ ከዓ ከም ናይ ኣግሪካልቸር መምህር በቲ ዝወደእኽዎ ሞያ ማለት እዩ ን10 ዓመታት ኣገልግለ ስጋዕ 2022 ብድሕሪኡ ምስቲ ኩሉ ከም ኣብነት ኢሎም ካብ ዞባ ማለት እዩ ምስ ኩሉ ተመክሮ ምስ ክሉ ስራሕ ሪኦም ናብ ሱፐርቫይዘር ከም ዝዓቢ ገይሮም ዞባ ሰሜናዊ ቃልሓር ማለት እዩ ካብ 2022 ስጋዕ እዚ ዕለት ከም ሱፐርቫይዘር ማእከላይ ደረጃ ኣብያተ ትምህርቲ ኣብኡ ዞባ ናቕፋ የገልግል ኣለኹ ማለት እዩ።
4: ናይ ድራሰት ሽቆለየ ብዙሕቱ 33 ሰናት ድራሰት ኣለኩ እትሊ ወዲኩሁ ሽቁል ኣነ ኣፍርዮኮ ብል ብዙሓ ድማዓኮ ብል ሰባት ብዙሓ ድማዓኮ ቤተ ዝብላ ገንጃት ማኣት ለዮከ ዝብላካ ምሃለቱ ካብ ብዙሕ ቀሊል ዮከ ሸቀይኩሁ 33 ሰናት ድራሃት ክተፅናሕ ክብውቱ ምስላ ናተሸቅዮ ሽቅል እግል ተኣድምዕ ወግል ተኣውቀ ላዝም ሰበቱ ብዙሕ ሽቁል ሸቀይኮ ግልበለ ቀድር ወላማ ለከልኦኩ ወቀት መግል ሓደዱ ቀድር ማለት 33 ሰናት ቀሊል ይኮኒ ይሽቁል
5: ናይ ሽቁል ተጃርብ የ 23 ሰነት ዲብ ምድር የሽዕብ ኮምሰል ምድረት ናይ ረውደት እንደገብኮ ሸቃ ኣልኮ ምህናት ናይ መምህር ናይ ምህናት ናይ ምደርስ ኣነ መራት ልፈትያ ግን ምን ንእሸ ምስል መድረሰት ልወዲ ኳነ በለቲ ምስል ደረሰው ምድርሲን ሰበት ዓበይኮ መራ ዋሕድ እብል ብየት ልፈትያ ውእምንየቸ ሰበት ፈትያ የኒ ናመሽቁል የኒ ብዙሕ ግልየ ከም ፀገም እንደገኣ ውየ ከም ለትዕብ እንደገኣ ይርእዩ ንበለት
6: እዚኣን ሰለስተ ኩርና ኣብ ሓንሳ ኮይነን እቲ እንድሕር ዘይተሰማምዓ ወላዲ ካብ ገዛ እንድሕር ዘይሰጎገ ወለዲ መምህር ከዓ ፅቡቅ ገይሩ እንድሕር ዘይተቐበለ ተምሃራይ ከዓ እቲ ዝወሃቦ እንድሕር ብፅቡቅ ተቐቢሉ ካብ መምህሩ ድዩ ካብቲ ዝተፋነዎ ገዛ ወይ ካብ መምህሩ ወሲዱ እንድሕር ዝኾነ ክንፀባርቕ እንድሕር ዘይከኣለ የለን ርክብ የለን ማለት እዩ ኣብ መንጎ ወላድን ኣብ መንጎ መምህርን ኣብ መንጎ ተምሃራይን ማለት እዩ።
7: ናይ ስራሕ ተመክሮ 43 ዓመት ኣብ ስራሕ ፀኒሐ ኣለኹ ሳብ ሕጂ ፍቕሪ ናይ ስራሐይ ከዓ ማድራ ኣለኒ ምክንያቱ ምስ ትምህርትን ምስ መምሃርን ምስ ትምሃርን ተዕድሜና ምስኡ ተኣሳሰረ ስለ ዝኾነ ክንድቲ ዕድመየ ዝፈትዎ ብዛዕባ ትምህርቲ ከዓኒ ሕማቅ ክሰምዕ ኣይደሊን ወይ ከዓነ ትምህርቲ ዘናእስ ወይ ብትምህርቲ ሕማቅ ዝዛረብ ብጣዕሚ እየ ዘቆጣዕ።
0: ሞያ መምህርና ብሓደ ዝተኣከበ ፍልጠት ወይ ኣካል ክወሓስ ይኽእል። እዚ ዝተወሃለለ ፍልጠት ካብ ዝተፈላለየ ትካላት ትምህርቲ ወይ ውልቀ ሰባት ክኸውን ይኽእል። እዚ ውሉል ፍልጠት ድማ ካብ ግዜ ናብ ግዜ እናተመሓየሸን እናዓሙቐን ክኸይድ ፀኒሑን ኣሎን። ስለዝኾነ ድማ ኣብ ኩሉ ሕብረተሰብ ሞያ መምህርና ኣዝዩ ኣገዳሲ ምዃኑ ክንርዳእ ንኽእል።
8: ተንዘመልክተ ናይ ደቂ ኣንስትዮ ጥራይ ዝሕጂ ተጀምር ዘሎ መደብ ደቂ ተባዕትዮ ኣይመልክትን ማለት ኣይኮነ ንመፃኢ ደቂ ተባዕትዮ ብግምት ዘእትወ እዩ። ኣብዚ ግዜ ግን ነተን ደቂ ኣንስትዮ ምሃራን ብፍሉይነት ደቂ ኣንስትዮ ምሃራን ኣብ ርሑ ገጠራት ከይዶም

0: ስለዝሰርሑ ደቂ ኣንስትዮ ዳይሬክተራት እውን ኣብ ከተማታትን ኣብ ሓውሰ ከተማታትን ከም ዳይሬክተራት ኮይነን ዝሰርሓ ሱፐርቫይዘራት እውን ኣብ ከተማታትን ሓውሰ ከተማታትን ገጠራትን ከም ሱፐርቫይዘራት ኮይነን ዝሰርሑ ዘሎ ነዚን ኣብ ምሕደራ ይኹን ኣብ መስርሕ ምምሃር ምስትምሃር ከም መምሃራም ከም ዳይሬክተራት ከም ሱፐርቫይዘራት ዘሎ ደቂ ኣንስትዮ ዝመልክት ምፅባዕ ወይ ኣፍልጦ ምሃብ መደብ ማለት እዩ።
1: ብድሆ ከም ጓል ኣንስተይቲ ብዙሕ ብድሆታት የጋጥመካ እዩ። ኣብቲ መጀመርያ ከም መምህር ኮይነ ዝሰርሓሉ ዝነበርኩ ሰዓታት ወላ ሓደ

0: ተይ እንዳተረዳዳእኹ ሰጊረዮ ኣብዚ ደረጃ እዚ ድማ በፂሐ ኣለኹ።
1: ከም መምህር ብዙሕ እንዲ ዘጋጥመካ ሕጂ ብፍላይ ጓልካይካ ንሕጂ ብናተይ ክኸዲን እንተኮይነ ኣብቲ መጀመርያ ክምደብ ከሎ ካብ ካልኣይ ደረጃ ፀብራ በይነየ ነይረ ጓል ኣንስተይቲ ማለት እዩ ምስቲ ዘሎ ከባቢ በይነየ ነይረ። እተን ዝመፃ ከዓኒ ካልኣይ ደረጃ ዝወድኣ ካብ ካልኦት ዞባታት እየን ወይ ሓንቲ ትመፅእ ወይ የላን ማለት እዩ። ሓደ ዓመት በይነ ይምህር እታ ካልኣይቲ ዓመት ከዓኒ ሓንቲ ትመፅእ ሽዑ ከዓ ትገድፎ ገለ እዩ። ሕጂ ብዙሕ እዩ ዘጋጥመካ ምስቲ ዘለና ከባቢ ምስቲ ዘለና ሕብረተሰብሲ በይንኻ ትኸውን ኣብቲ ቤት ትምህርቲ ብዙሕ ነገር ይጎድለካ ሕጂ ማለት ብዙሕ ትብድሆ። ግን ካም ጓል ኣንስተይቲ ብሓፈሻ ጓል እንታይ እያ ወይ እታ መምህር እንተኮይና ብፍላይ ሕጂ ኩሉ እያ ትፈልጥ ማለት እዩ። ከምዚ ናይ ምፅዋር ኣቕማይ ዓቤ ኩሉ ነገር ሲ እናቆላለቶ ስለ ትኸይድ እቲ ዘሎ ብዙሕ እዩ። ግን ከም ቀሊል ጌርና እንተሓሲብናዮ ይቐልል እዩ። ሓንቲ ብዙሕ ዘሸግር ነገር ኣያጋጥምን እዩ ማለት እዩ።
2: ወላ ይበልሃሊሕላ ረብሸትላ ተዓብህላ ላኪን በርናሚጅ ተፈግርግሉ በርናሚጅ እናፍጋርካ ምስለሽቁል ግሎ ትሸቀ ኣውሌት ነሰርዓካ ንሃውዛረት ትወደ ወሓቆሃ ናይ ቤትካ በርናሚጅ ወደ ሓቆ በርናሚጅ ኣፍጓርካሉ ስታት ኣፍጓርካሉ እየ እንዲ ተዓወት ብፀገም ይሃላኒ ንተተዓወት ብሄት ቀድር ባለት
3: ዳታት ግድን እዩ ሃጋጥመካ እንዳሓኒካ ውናው ዝዓድና ከተማ ስለ ዝኾነ ይሓይሽ ግና ናይ ተምሃሮ ገለ ጥራእዩ እምበር ብካልእ ዝኾነ ብድሆ ዘጋጥመና የለን ተምሃሮ እዩ። ተምሃሮ ከዓ ምዒድና መኺርና ሓብሒብና ከም ደቅና ኢና ንሕልፎ
4: ኣይ ፀጋም ገለ ሃለ ቀድር ዝሩፍ እድንያ ኣብኡ ግልመት ከብድ ምጅተማዕ ይብሃለዮታ ኣይወ ምጅተማዕ እዲብ ከብድ ምጅተማዕ ሰባት ኣለየና ብዙሕ ግለ ሰባትፍ ቀድር እሊ ላኪን ንወስካ እንደ ከየትካ ሁገየስካ ምገብእኒ ብዙሕ ፀጋም ብልክለቅ ግልካ ይቀድር ንበለት ከብሊ ሰበት እሊ መፀና ላዕላ ፀጋማት ምስላ ወዱ ግና ላዓለው ዋልደና ለሰዱና ተዓለው መሳዕደት ኩሉ ፀጋም ግን ንርአይ ቀደርና ንልሓምዱላ ፍድረቢ
5: ብድሆታት ከም ኣብ ስራሕ ዘለካ መጠን ብድሆታት ከጋጥም ናይ ግድን እዩ። ከከም ግዜኡን ኩነታትን ከዓኒ ትፈትሖ እቲዘጋጥም ብድሆታት ከዓ ካብ ዓብኣ ንላዕሊ ንዝኸውን ካብቶም ልዕሊ ኢኻ ዘለውን ትሕት ኢኻ ዘለውን ተረዳዲኢኻ ዝፍታሕ እዩ።
6: እዚ ሞያ ዓሚቕ ዝኾነ ፍልስፍናዊ ነፀብራቕ ናይ ሓደ ትካል ሕብረተሰብ ብሓፈሻኻ ናይ ደቂ ሰብ እዩ። ካብዚ ብምብጋስካ እዩ መምህር ነዝግቡእ ዕማም ንምትግባር ዝተዋፈረ። ብዘይካዚ ንሕማቕን ፅቡቕን ዝመሚ መምህር እዩ። ሓደ መምህር በቲ ውህሉል ፍልጠቱ ጥራይ ዘይኮነ ብክብርታትን መትከላትን ናይ ትሰርሓሉ ትካል ይኹን ሕብረተሰብ ክቕየድ ይግባእ። እዚ ድማ እዩ ነቲ ሞያ መምህርና ብግቡእ ክቕይሮ ዝኽእል። ከም ውፅኢት ናይዚ ድማ መምህር ሓደ ካብተን ሕብረተሰብ ብግቡእ ዝምእዝን እዩ ክንብል ንኽእል።
7: ኣብዚ መደብ ዝሳተፉ ደቂ ኣንስትዮ ካብመላእ ዞባ እዮም ሳቲፎም ዘሎም ካብ መላእ ዞባ ክንብል ኮና ብጀካ ንዞባ ዳሃላ ትሽዓተ ንእሳን ዞባታት ተው ሓደ ሓደ ክልተ ትገለ ንእሳን ዞባታቶም ብርክት ዝበለ ቁፅሪ ክሳብ 2015 ዘሳትፉ ንእሳን ዞባታት ኣሎ። ከከም ሳታፍነተን ዘሎም ብዙሕ መምሃራንን ኣብ ግሚ ዘእተወን ኣብኡ ዘሎ ኣበርክቶውን ነዊሕ እዋናት ዝሰርሑ መምሃራን ዘጠቃለለይ ማለት እዚ ደቂ ኣንስትዮ ምትባዕ ማለት
0: ኣተሓሕዛ ወይ ከዓ ርክብ ወለድን ተምሃራይን ከመይ ክኸውን ዘለ ዝብል ርድኢት ኣለን። ኣነ ብነብሰይ እቶም ወለዲ ከም ንኣሽቱ ከም ኩሉ ግዜ ወላዲኻስ ተዓቢ ወይ ዳዓብኻ ኮይኑ ኣይስምዖን እዩ። ስለዚ ድማ ኩሉ ግዜ ብንእሽተይ ገይሩ ትሪት ዝገብረካ። ስለዚ እቶም ወለዲ ኣብቲ ዕድመ ናይ ደቅና ወሪድና ከም መሓዙትና ወይ ኣዕርኽትና ጌርና እንድሕር ደኣ ሒዝናዮ ወይ ተንከባኺብናዮም ነቲ ውላድና ወይ ነቲ ተምሃራይ ናብ ዝደለናዮ መኣዝን ከነትሒዞ ኣይክንሽገርኒ ኢና ክብል ይኽእል። ስለዚ እቲ ወላዲ ምስ ተምሃራይ ወይ ከዓ ምስ ውሉዱ ልክዕ ከም ምሕዝነት ወይ ከዓ ከም ዕርክነት ዝምድና ክፈጥር እዩ ዘለዎ።
3: ተሓሕዛ ተምሃሮ ቀድናይ ነገር ትመምህር ልክዕ ከም ውላዱ ነቲ ተምሃራይ ክሪኦ ኣለዎ። እቲ ወላዲ ከዓ ነቲ መምህር ልክዕ ከም ወላዲ እዩ ኢሉ ኣሚኑ ነቲ ተምሃራይ ክሰዶ ኣለዎ እቲ ቤት ትምህርቲ።
1: ንሱ ሕጂ ብጣዕሚ ኣገዳሲ እንዲ ብፍላይ ኣብትናትና ካሪክሎም እተን ሰለስተ ጣሽመን ተኣሳሲረን ክኸዳ ዘለዎ ማለት እዩ ወላዲ፣ ተምሃራይ፣ መምህር። ሕጂ እቲ ተራ ወላዲ ከማንቲ ዝዓበየ እዩ። ምክንያቱ እቲ ትምህርቲ ሲ ካበይ እዩ ዝጅምር ዘሎ እቲ ትምህርቲ ካብ ገዛ። ሕጂ ብፍላይ ጓል ኣንስተይቲ ወይ ኣዴ ምህርቲ እንተኮይና ከም ወላዲ ኮይና ከም መምህር ተገልግላ ኣብ ገዛ ማለት እዩ። ሕጂ እቲ ተራ ብጣዕሚ እዩ ተራ ዘለዎ እቲ ወላዲ ኣብ ትምህርቲ ማለት እዩ። ኣብ ሕብረተሰብና ግን

0: ብዙሕቲ ምክትታል ሲ ብዙሕ የለን ማለት እዩ። ሕጂ ኣወዳዲርካ ምስትናና ከባቢ ምክትታል ሲ ብዙሕ የለን። እምበኣር እቲ ናይ ታራናይ ወላዲ ብጣዕሚ ዓብ እዩ። መጀመርያ ኣድኡ ዝመሃረቶ እዩ እቲ ዝመሃር ማለት እዩ። ገዛና ከዓኒ ወይ እቶም ስድራና ዝበሃሉ እቶም ቀዳም ወትናትና መምሃራን ስለ ዝኾኑ ዓብ ተር ኣለዎም ኣብ ሂወት ተመሃራይ ማለት እዩ። ንሶም ዝከታተልዎ ዋላ ብዙሓ ይኹን እንታይ ተማሂርካ ሎሚ እንታይ ዕዮ ተዋሂብካ ዕዮ ገዛ ሰርሐኻ ዶ ዝብል ወላዲ እንተሃሊና ሲ እዚ ተምሃራይ እዚ ክሕመቕ ኣይክእልን እዩ ማለት እዩ። ሕጂ ኣብ ሂወት ተመሃራይ ዓብ ተር ኣለዎ ይብል ኣነ ተራ ወላዲ
1: ወላሂ ናይ ደረሳይ ወመደርስ ወመደታት ምስለ ፃባት ኣተሰሲት ምስልቱ ኦረ ምናም ንኣሳ መንገቢ ይተምም ንለልእከት ማለቱ ለልእከት እግል ትትመም ህለግ መንገቢ ዋልዳይ ወመደርስ ወደረሳ ምስ ግልሽቃውት ይባ ላዓበት ልእከት ለለሓልፍ እዮም ስለ መደርስ ለዋልዳይቱ መታብዓት ናይ ዋልዳይ መለግተለብ ዲባ እግልሚ ምንቤት እንዳትበገሰ ለሳሪ ህቱቱ ለገበ ለርኢ ህቱቱ ለበጂ ህቱቱ ሽቅል እናሃብካ ክጉለ ደረሳይ ታብዒ ህቱቱ ቱ ሃለ ምስልካ መንገቢ ብዙሕ ግታ ድማ ይቀድኒ ከተረት ናይ ዋልዳ ሰኒ ዓባይታ ላዚም ህመጠ መደርስ እግለ ጠርብ ዲቡ ማለቱ
2: እዚኣን ሰለስተ ኩርና ኣብ ሓንሳ ኮይነን እተ እንድሕር ዘይተሰማምዓ ወላዲ ካብ ገዛ እንድሕር ዘይሰጎገ ወለዲ መምህር ከዓ ፅቡቅ ገይሩ እንድሕር ዘይተቐበለ ተምሃራይ ከዓ እቲ ዝወሃቦ እንድሕር ኣ ብፅቡቕ ተቐቢሉ ካብ መምህሩ ድዩ ካብቲ ዝተፋነዎ ገዛ ወይ ካብ መምህሩ ወሲዱ እንድሕር ኣ ዝኾነ ክንፀባርቕ እንድሕር ዘይከኣለ የለን ርክብ የለን ማለት እዩ። ኣብ መንጎ ወላድን ኣብ መንጎ መምህርን ኣብ መንጎ ተምሃራይን ማለት እዩ።
3: ላይ ደረሳ ወመደርሲን ዋልዴን ሎም ኩሎም ሓተ ሸበካት እንደገብአናት እንድሕድ ሰደናቶም ደረሳይ ናጅሕ ንከልቕ በለቱ ናሕድ እንደሰደና እተ ቤት መደርሳት ንመደርሳት ቤት እም ገአት መንገ መደርስ እየኒ ድ መድረሳት እየኒ ንወሱ ንምድርስ ኣብ ለመደርሳት ንወሱ እተ ቤት መድረሳት ከም መደርሳት እንደቀርባት ኣው ከምኦም እንደቀርባት እግል ደረሳ ለለትሓዞ ሓጃት ለልትሃያቦ መምርሒ ዕቡ ግትጊስ ኣሰደየት ማለት
4: ሰለስትኦን እዚአን ሰለስተ ኩርናዓት እዚአን ዘይፈላለያን ወለዲ እንተዘየለዉ ኣብቲ ትምህርቲ ጎደሎይ እቲ ትምህርቲ መምሃር ምስትምሃርን ጎደሎይ መምህር እንተዘየለ ከዓ ከምኡ ጎደሎይ ተምሃራይ እንተዘየለ ከዓ ከምኡ ሰለስትኦን ብሓንሳ ክጓዓዝ ኣሎ ወለዲ ካብ ገዛ ደቆም ብኸመይ ክብገሱ ኣለዎም ኣብ ገዛ ከዓ እንታይ ክሰርሑ ኣለዎም ቤት ትምህርቲ ምስ ከዶ ከዓ ጠባዮም ገለን ወለዲ ክከታተልዎ ቤት ትምህርቲ መፅኦም ከዓ ደቆም ክግደሱን ክሓትን ኣለዎም መምህር ከዓ ኩነታት ናይቲ ቆልዓ ንወለዱ ክሕብርን ንተምሃራይ ከዓ ክግስፅን ክምህርን ኣለዎ ወይ ከዓ ከረድእን ኣለዎ እቲ ተምሃራይ ከዓ ብግቡእ ካብ ቤት ትምህርቲ ተበጊሱ ክሳብ ኣብ ትምህርቲ ዘሎ ናይ ተምሃራይ ስራሕን ናይ ተምሃራይ ጠባይን ክኽተል ኣለዎ።
5: ኣብ ስሳታት መምህር ኣብ ምሕደራ ከም ቀዳማይ ኣብነት ዝጥቀስን ተፀዋዕን ምንባሩ ዝርስዕ ኣይኮነን። በቲ ሽዕዋን ድማ መምህር ክቡር ፍትውን በቲ ሞያ ድማ ዝኮርዕ ነይሩ። ኣብ ግዜ ብረታዊ ቃልሲ መምህር ኣብ ስሩዕ ትምህርቲ ልዑል ተራ ከም ዝነበሮ ዝፍለጥ እዩ። ኣብ ሓራ ቦታታት ኤርትራን ኣብ ማዓስከራት ሱዳንን ድማ ስሩዕ ናይ ትምህርቲ ኣገልግሎት ከም ዝነበረ ዝርስዕ ኣይኮነን። መምህር ሓደ ክቡር ዕላማ ነብሱ ዘበጅ እዩ። ዝተምሃረ ኣካል ድማ ኣብ ቃልሲ ሰውሪ ኤርትራ ብዝተፈላለዩ ፅሕፈታት ዘገልገለ ምዃኑ ኩሉ ዝፈልጦ ሓቂ እዩ። እዚ ቀንዲ ዕላማ ናይዚ ድማ ንቑሕ ዜጋታት ምፍራዩ ዝነበረ ከም ምልክት ክብረት ድማ በታ ናይ ወትሩ ቅፅል ስሙ መምህር ብዝብል ይፅዋዕ። ድሕርና ፅነት ድማ ተራ ናይ መምህር ዝከሓድ ኣይኮነን።
6: ሓዳርን መምህርናን ቁርክብ ድብል እዩ ግን ንኩሉ ግዜ እንተሰሪዕካሉስ ዘይከኣል ነገር የለን።
0: ዋላ ሓደ ተመሓድሮ ትኽእል ኢኻ እቲ ቀንዲ እንታይ ሕጂ ኣብ ምሕደራ ዝሸግረና እዚ ውጥን ዘይምግባር ማለት እዩ። ሕጂ ኣብ ሂወትና ሲ ፕላነድ እንተኮይና ወይ ብውጥን ንኸይድ እንተኮይና ኣብ ክላስ ጥራሕ ዘይኮነት ሂወትናስ ብውጥን ወስዶ እንተኮይና ዋላ ሓንቲ ሽግር ኣይጋጥም እዩ ማለት እዩ። ሕጂ ኣነ ከመምህር ብዙሕ ከብል ዝኸብደካ ወይ ቻለንጅ ነገር ክመፀካ ይኽእል እንድዩ ግን እንታይ ትገብር ብውጥን ትኸዶ ማለት እዩ። ብውጥን እንተኺትካዮ ዋላ ሓንቲ ብዙሕ ዝሸግር ነገር ኣያጋጥምን እዩ ማለት እዩ። ሓዳርን መምህርናን ብሓደ ዋላ ሓደ ማለት ዝተኣደስን በዓል መምህር ስለ ዝኾነት ክትፀቕሮ ትኽእል እያ ዘሎ ማለት እዩ።
1: በስታት ተፈግር እግሉ ተሽቅል ሓኮልየካ ስታት ተፈግር ኦ በርናመጅ ተፈግር ኣውለውየት ለትወጀበ ኣውለውየት ንሃብካ የኒ ለተዓብ

እዚ ሰላምታና ተቐበሉ ፈኖ ኤርቲቫ ብምክታል ሽኮብ ዝኸርኩም ተዓዘብትና ከመይ ትውዕሉ ፍርቂ መዓልትን ፈረቓን ኣኺሉን ሎሚ ሓሙስ 8 ጥቅምቲ ዝተዳለዉ ሃገራውን ሃገራውን ዜናታት ሒዘልኩም ቀሪበ ኣለኹም ንምክታልኩም ብክብሪ ዝዕድም ምስኻትኩም ዝፀንሕ ሚካኤል ሓድጉ ፈሎማ ግምቀነጡታቱ እፍልም ኣብ ዞባ ጋሽባርካ ሰረብራላዊ መልምስቲ ዘለዎም ዜጋታት ከም ዝሰረቱ ናብ ቤቱን ደገፍን ክግበረሎም ፀውዒት ቀሪቡ ኣብ ንኡ ዞባ ድባርዋ ብዓመት 2023

0: ኣምባሳደር ኤርትራ ኣብ ሪፓብሊክ ኢጣልያን ተንቀሳቃሲ ኣምባሳደር ኣብ ሃገራት እስካንዲኔቭያን ኣቶ ፍሳፅን ጴጥሮስ ንህልው ኩነታትን ሃገራዊ ቀዳምነታትን ኣመልኪቱ ኣብ ዘስምዑ መደረ ውዳበ መንእሰያት ህዝባዊ ግንባር ንዲሞክራሲን ፍትሕን ብኩለንትንኡ ንቑሑን ሓያልን መንእሰይ ንምህናት ዝዓለመ ምኳኑ ብምዝካር መንእሰያት ሓላፍነቶም ተገንዚቦም ንዕብት ሃገሮም ክቐድሙ ውፍያት ክኾኑ ከምኡውን ብትምህርትን ፍልጠትን ክዓብዩ ተላብዩ ተሳተፍቲ ናይቲ ስልጠና ገምጋም ንጥፈታት ስራሕ ብምክያድ መደባት ፖለቲካዊ ትምህርትን ንቕሓትን ብዝለዓለ ክድፋእ ኣሉ ተካቲ መንእሰያት ህዝባዊ ግንባር ንዲሞክራሲን ፍትሕን ዝፈሪሉ ምንቅስቃስ ሕድሪ ድማ ውዳብኡ ክሕይል ተማሕፂኖም እዚ ከምዚ ኢሉ እንከሎ ኤርትራውያን ነበርቲ ዓባይ ብሪጣንያ ዕዙዝ ዝኽሪ ንሓድሽ ወፍሪ ህንፀት ሃገር ብዝብል ቴማ ብ3 ጥቅምቲ ዝኽሪ መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ኣብ ከተማ ለንደን ፀምቢሎም ኣብቲ ብኣማይት ዝቕፀሩ ኤርትራውያን ዝተሳተፍዎ መደብ ንታሪካዊ ኣብ መፃፃን ኣብ ማዕባብላን ቤት ትምህርቲ ሰውራ ዝገልፅ ስእላዊ ምርኢት ቀሪቡ ነይሩ ፈፃሚ ጉዳያት ኤምባሲ ኤርትራ ኣብ ዓባይ ብሪጣንያን ኣየርላንድን ኣቶ ሳልሕ ዓብደላ ኣብ ዘስምዖ መደረ ህዝባዊ ግንባር ኣብቲ ፅንኩርን መሪርን እዋን ዝተማሃረን ሞያ ዝዓፀቐን ዓቕሚ ሰብ ኣብ መፃኢት ኤርትራ ዝህልዎ ወሳኒ ተራ ብኣግኡ ብምርዳእ ንትምህርቲ ቀዳምነት ሂቡ ቤት ትምህርቲ ሰውራ ከም ዝመስረተ እቲ መድረካዊ ውሳነ ድማ ተርኡ ኣብ ዳግሚ ህንፀት ሃገር ምውሓስ ልኡላውነትን ጉሉሕ ምዃኑ ኣነፂሩ ሓላፊ ቆንስላዊ ጉዳያት ኣቶ ስሌማን ሓሰን ቦጎኑ ንዕላማ ታሪካዊ ኣመፃፃእን ኣብ ማዕባብላን ቤት ትምህርቲ ሰውራ ዝነበሩ ብድሆታትን ንምፍትሑ ዝውሰዱ ዝነበሩ ስጉምታትን ዘብርህ ሰፊሕ ኣስተምህሮ ሂቡ ኣቦ መንበር ሃገራዊ ሽማግለ ኣቶ ኣሕመድ ማሕሙድን ኣቦ መንበር ኣዋሃዲት ኮሚቴ ናይ ትፅምብል ኣቶ ሚካኤል ወልዳይን ድማ ኣበርክቶ ኣባላት ቤት ትምህርቲ ሰውራ ኣብ ምክስዋስ ሃገራውነት ከምኡውን ኣብ ምዕቃብን ምምዕባልን ባህሊ ስራሕ ኣቀሊልካ ዝርአ ከም ዘይኮነ ብምግላፅ ነቲ ፅምብል ንምድማቕ ንዝፀዓቱ ኣካላት መጒሶም ብተመሳሳሊ ኤርትራውያን ነበርቲ ሽካጎን ከባቢኣን ሕብራት መንግስትታት ኣሜሪካ ሓያል ኤርትራዊ መንእሰይ ሓያል ኤርትራዊ ማሕበረሰብ ይሃንፅ ብዝብል ቴማ ስፖርታዊ መደባት ኣካይዶም እቲ ስፖርታዊ ንጥፈት ኣብ ወፃኢ ዝነብሩ ኤርትራውያን ህፃናትን መንእሰያትን ባህሎምን ልምዶምን ክፈልጡ ብስፖርት ኣካላቶምን ኣእምሮኦምን ክሃንፁ ከምኡውን ሓድሕዶም ክፋለጡ ብዝብል ዕላማ ዝተወደበ እዩ ኣብዚ መደብ ካብ 7 ክሳብ 15 ዓመት ዝዕድሚኦም ቆልዑ ከም ዝተሳተፉ ካብቲ ቦታ ዝበፅሓና ሓበሬታ ነፂሩ ኤርትራውያን ነበርቲ ደቡብ ሽወደን ቦጎኖም ኣብ ህልው ኩነታት ሃገርና ዞባናን ዓለምን ከምኡውን ንጥፈታት ማሕበራትን ውዳበታትን ዘተኮረ ህዝባዊ ሰሚናር ኣካይዶም ኣብቲ ብ3 ጥቅምቲ ኣብ ከተማ ማልመ ዝተካየደ ሰሚናር ኣምባሳደር ኤርትራ ኣብ ሪፓብሊክ ኢጣልያን ተንቀሳቀሳ ኣምባሳደር ኣብ ሃገራት እስካንዲኔቭያን ኣቶ ፍሳሐፅን ጴጥሮስ ፈፃሚ ጉዳያት ኤምባሲ ኤርትራ ኣብ ሃገራት እስካንዲኔቭያ ኣቶ መሓመድ ዓሊ መሓመድ ስዒድ ሓላፊ ቆንስላዊ ጉዳያት ኣቶ የማነ ገብረ ኪዳን ኣደ መንበር ሃገራዊ ሽማግለ ሽወደን ዛይድ ዕቁባዝጊ ከምኡውን ሓለፍቲ ሃማድአ ማሕበራትን ውዳበታትን ሽወደን ተሳቲፎም ነይሮም
1: ኣብ ሓጋዝ ኣብ ተመሓላለፍትን ዘይተመሓላለፍትን ሕማማት ብሓፈሻ ብምቁፃር ኤች ኣይቪ ኤድስ ድማ ብፍላይ ዘተኮረ ኣስተምሮ ብ6 ጥቅምቲ ተኻይዱ ኣብቲ ቤት ፅሕፈት ሃገራዊ ማሕበር ብድሆ ዞባዓን ሰባት ተወዲቡን ወነንቲ ትካላትን መራሕቲ ሃይማኖትን ዝተዋሃበ ኣስተምሮ ኣብ ዞባዓን ሰባት ሳላ ዝተኸየደ ፅዑቕ ጎስጓሳትን ኣስተምሮታትን ንቕሓትን ኣፍልጦን ሕብረተሰብ ክብ ስለ ዝበለ መጠን መልከፍቲ ናብ ባዶ ነጥቢ 6 ሚታዊት ከም ዝወረደ ተገሊጹ ኣብቲ ኣስተምህሮ ንጠንቅን ሳዕቤናትን ኤች ኣይቪን ኤድስን ኣገባብ ምክልኻሉን ምስቲ ቫይረስ ንዝነብሩ ዜጋታት ብሕብረተሰብ ክግበር ዝግባእ ናብዮት ከምኡውን ተራናበርክቶን ማሕበር ዘጠቓልል ተመክሮ ሂወቶም ኣካፊሎም ኣመሓዳሪ ከተማ ሓጋዝ ኣቶ ነፀር ኣብ በረኸት ኣብ ንቕሓት ሕብረተሰብ ክብ ብምባል ንዝኾነ ሕማም ኣብ ትሕቲ ቅፅፅር ንምእታዊ ከምዝከኣል እናንቆልቀለ ዝመፅእ ዘሎ መልከፍቲ ኤች ኣይቪ ኤድስ ኣብነት ምዃኑ ብምሕባር መልከፍቲ ናይቲ ሕማም ናብ 0 ንምውራድ ዝያዳ ንቕሓት ከም ዘድሊ ሓቢሩ ተሳተፍቲ ቦጎኖም ተመሳሳሊ ጎስጓሳት ኣብ ኩሉን ምምሕዳራት ከባቢ ብሓፈሻ ንመንስያት ድማ ብፍላይ ክካየድ ኣዘኻኺሮም ምምሕዳር ከተማ ክረን ብውሕጅ ክራማት ኣብ መገብቲ ፅርግያታት ንዝተኣከበ ሓመድ ንምፅራቅ ከምኡውን ጣንጡ ዝራባሓሉ ቦታታ ንምድፋንን መእከቢ ጓሓፍ ንምፅራይን ብ3 ጥቅምቲ ኮም ማእከል ዝገበረ ማእቶታዊ ንጥፈታት ወዲቡ እቲ ማእቶታዊ ንጥፈታት መቕፀልታ ናይቲ ጥዕና ሕብረተሰብ ንምውሓስ ብጉጅለታት ይኹን ብዞናት ዝግበር ዘሎ ቀፃል ስራሓት ከም ዝኾነ ሓላፊ ምክትታል ከባቢታት ምምሕዳር ከተማ ክረን ኣቶ በኺት ግብጣን ኣብሪሁ ህዝቢ ብሓፈሻ ደቂ ኣንስትዮ ድማ ብፍላ

ናይ ምዞርዮ ተሳታፍነት ብምጓሽ ድማ ኣብ መጻኢ ልዑል ተሳታፍነትን ኣብርክቶን ናይ ኩሎም ኣካላት ወሳኒ ምዃኑ ገሊፆም። ተሳተፍቲ ብወገኖም ፅሬት ከባብን ከተማን ምሕላው ንኹሉ ነባሪ ስለ ዝምልከት ድውልነቶም ብምርጋፅ ማእቶታዊ ንጥፈታትን ጥዕናዊ ጎስጓሳትን ብስሩዕ ክቕፅል ተላብዮም። ስዒቡ ዝቐርብ ዜናታት ሃገራት ወፃኢ ክኾኑ ምክታልኩም ክትቅፅሉ ለጊመም ብቕብሪ ዕድም። ዜና መሰናዶ ሮየር ቲቪ ይቕፅል ኣሎ። ዝኽርኩም ተዓዘብቲ ስለምክታልኩም ኣዝየ መስግን። ዜና ወፃኢ ኣሜሪካን ግሪኽን ናብ ፀጥታ ምክልኻልን ፀዓትን ዘተኮረ ናይ ምርዳእ መዘክር ተፈራሪመን። እዚ ምርዳእ እዚ ፀሓፊ ጉዳያት ወፃኢ ኣሜሪካ ማርክ ሩቢዮ ትማሊ 7 ጥቅምቲ ምስ ላዕሎ ሰመዝ ግሪኽ ኣብ ከተማ ኣቴንስ ኣብ ዘካይዶ ዝርብ ተበፂሑ። ከም ኣካል ናይ ዝምርዳእ ኣሜሪካን ግሪኽን ኣብ ዞባዊ ፀጥታ ብሓፈሻ ቃልሲ ኣንጻር ሽበራ ድማ ብፍላይ ሓበራዊ ንጥፈታት ከካይዳ ምዃነን ኣፍሊጠን። እቲ ስምዕ ኣብ ፀጥታ ምብራቃዊ ማእከላይ ባሕሪ እወታዊ ተራ ከም ዘለዎ ዝገለፀ ፀሓፊ ጉዳያት ወፃኢ ኣሜሪካ ማርክ ሩቢዮ ሃገሩ ንትግባር ብዕቱ ከም ትነጥፍ ኣረድዩ። ኣሜሪካ ኣባል ኔቶ ዝኾነት ግሪኽ ኣብቲ ዞባ ብወታደራውን ፀጥታውን መድያት ክትሕይል ኣድላይ ደገፍ ከም እትገብረላ ማርክ ሩቢዮ ብተወሳኺ ኣነፂሩ። ኣሜሪካ ኣብ ግሪኽ ቋሚ ማዓስከር ሓይሊ ባሕሪ ከም ዘለዋን ንምስፍሑ ክሰርሕ ከም ፀንሕትን እዮም ፀብጻባት ዘረድኡ። ህንዲ ንዘለዋ መራኽቢ ኩናት ብራህሞስ ዝተሰሜ ልዕል ፍጥነት ድምፂ ዝውጨፍ ዘመናዊ ሚሳይል ከትዕጥቐን ዝኽእል ወታደራዊ ወፍሪ ኣበጊሳ። እዚ ምስ ዘቤታውያን ኩባንያታት ብምትሕባር ዝተበገሰ ወፍሪ ነተን መራኽቢ ክሳብ 2030 ኣብ ዘሎ ግዜ ነቲ ዝተራቐቐ ሚሳይል ንምዕጣቕን ዝዓለመ እዩ። እቲ ወፍሪ ወታደራዊ ዓቕሚ ምክልኻሉ ብቐንዱ ድማ ዓቕሚ ሓይሊ ባሕሩ ንምድፋዕ ሓጋዚ ምዃኑ መንግስቲ ህንዲ ገሊጹ ኣሎ። ህንዲ ኣብዚ ዓመት እዚ ወታደራዊ ዓቕማ ንመምዕባል ኣስታ 9 ቢልዮን ዶላር ከም ዝሰልዕ ፀብጻባት የረዱ። ንሚሳይል ብራህሞስ ካብ 1995 ብሓባር ከፍሪኦ ዝጀመረ ህንድን ሩስያን በብእዋኑ ዘመናውነት ከልብስኦ ፀኒሐን ኣለዋ። መራሕቲ ሩስያን ቱርክን ኣብ ጉዳይ ፀጥታ ብፀሊም ባሕሪ ዝካየድ ምንቅስቓስ ንግዳን መራኽብ ናይ ቴሌፎን ዝረባ ኣካይዶም። እቲ ዘተ ውሕስነት ምንቅስቓስ ናይተን መራኽቢ ንምርጋፅ ብሓባር ክሰርሑ ዝዓለመ ምዃኑ ፕረዚደንት ቭላድሚር ፑቲንን ፕረዚደንት ጣይብ ኤርዶጋንን ሓቢሮም። ፀጥታ ብፀሊም ባሕሪ ዝካየድ ምንቅስቓስ ንንግዳውያን መራኽብ ብሰንኪ ተደጋጋሚ መጥቃዕታት ኣብ ሓደጋ ኣትዩ ከም ዘለዎ ምስቲ ከባቢ ቅርበት ዘለዎም ወገናት ይጠቕሱ። ካብ 2022 ንድሓር ጥራይ 1350 ንግዳውያን መራኽብ ኣብቲ ማያዊ ኣካል ከም እተጠቓዓዩ ዝግለጽ። እዚ ከምዚ ኢሉ እንከሎ ፕረዚደንት ጣይብ ኤርዶጋን ሃገሩ ኩናት ዩክሬን ብዘተን ምዕራፍ ተረኣ ክፃወት ቅርብቲ ምዃና ኣብቲ ርክብ ሓቢሩ። መንግስቲ ሽወደን ንኪዳን ሰሜን ኣትላንቲክ ኔቶ ንምድጋፍ ኣብ ፖላንድ ፓትሪዮት ሚሳይላት ክተክል ምዃኑ ወጊዑ ሓቢሩ። እቲ መደብ ግዳማዊ ተፃቦታት ብቐንዱ ድማ ፀጥታዊ ስጋት ሩስያ ንምምካት ሓጋዚ ምዃኑ ዝገለፀ ቀዳማይ ሚኒስተር ሽወደን ኡልፍ ክሪስተርሰን እቲ መደብ ኣብ ዝመፅእ ወርሒ ተሓሳስ ከም ዝትግበር ኣፍሊጡ ኣሎ። ብዘይካዚ ሽወደን ፀጥታ ሓይሊ ኣየር ፖላንድ ንምውሓስ ዝነጥፉ ወታደራት ክትልእኽ ምዃና ብምጥቃስ ካልኦት ኣባላት ኖርዲክ ተመሳሳሊ ስጉምቲ ክወስዳ ፀዊዓ። ሽወደን ፀጥታ ክሊ ኣየር ኔቶ ንምውሓስ ኣብ ዝሓለፈ ቀረባ ሳምንታት ናብ ፖላንድ ናይ ስልያን ኮለላ ንፍርቲ ከም ዝለኣኸ ፀብጻባት የረዱ። ኣባላት ባልቲክን ኖርዲክን ዘካየዶ ዘለዋ ፅዑቅ ወታደራዊ ምንቅስቓሳት ንፀጥታ ምብራቕ ኤሮጳ መሊሱ የኽርሮ ከም ዘሎ ተንተንቲ ይጠቕሱ። ኤሮጳ ሕብረት ሕፅረት ፀዓት ንምቅላል ቁልጡፍ ስጉምቲ ክወስድ ፕረዚደንት ኮሚሽን ኤሮጳ ኡርሱላ ቮንደርላይን ፀዊዓ። እዚ ፃውዒ እዚ ዝቐርብ ዘሎ ኣብዚ ዓመት እዚ ዋጋ ተፈጥሮዊ ጋዝ ኣብ ኤሮጳ ምስ ናይ ዓሚ ክነፃፀር እንከሎ ብልዕሊ 140 ሚእታዊት ከም ዝወስኽ ኣብ ዝቃልሓሉ ዘሎ እዋን እዩ። ብሰንኪቲ ናህሩ ዋጋ ኤሮጳዊ ሕብረት ኣብ ቀዳማይ መንፈቕ 2026 ከሰሊ ምሽማት ተወሳኺ 100 ቢልዮን ዶላር ወፃኢ ክገብር ከም እተገደደ ኡርሱላ ቮንደርላይን ሓቢራ። ሕፅረት ፀዓት ንምቅላል ቁልጦ ስጉምቲ ምዘይውሰድ ኣባል ሃገራት ኣብ ወቕቲ ሓጋይ ኣብ ተወሳኺ ቅሉላው ከም ዝሽመማ ድማ ኣጠንቂቓ። ኤሮጳዊ ሕብረት ነቲ ካብ ሩስያ ዝሸመተቶ ይቕሬቶም ኤሮጳዊ ሕብረት ነቲ ካብ ሩስያ ትሽምቶ ዝነበረት ነዳድን ባህርያዊ ጋዝን ድሕሪ ምቁራፁ ኣብቲ ኣብ ከቢድ ፀገም ከም ዝወደቐ ይፍለጥ።
ኣብ ዞባ ማእከላዊ ምብራቅ ተፈጢሩ ዘሎ

ጸጥታውን ወታደራውን ቅልውላውነት ኩነታት መሊሱ ከም ዘጋረሮ ይግለጽ። ፕሬዚደንት ዶናልድ ትራምፕ ሃገራት ኤውሮጳ ሕፅረት ፀዓት ንምቅላል ካብ እስትራቴጂካዊ ዕቑር ነዳዲኤን ናብ ዕዳጋታት ምዘይውርዳ ሃገሩ ክትልኸለን ጸንሐት ነዳዲ ከም ተቋርጾ ምጥንቃቑ ኣይርስዕን። በዚ ዝተሻቐላተን ሃገራት ብውሕዱ 100 ሚልዮን በርሚል ክዝርግሓ ምዃነን ገሊፀን ኣለዋ። ዝቐርኩም ተዓዘብቲ ዜናታት ንምዛም ቀንዲ ነጥብታቱ ክደግም። ኣብ ዞባ ጋሽባርካ ሰረብራላዊ መልመስቲ ዘለዎም ዜጋታት ከም ሰረቱ ናቤቱ ንደገፍ ክግበረሎም ፃውዒ ቀሪቡ። ኣብ ንኡ ዞባ ዶባርዋብ 2025-2026 ኣብነታዊ ኣገልግሎት ዝሃቡ መምህራን ተሸሊሞም። ኣብ ዝተፈላለዩ ሃገራት ዝነብሩ ኤርትራውያን ኣቕሓቶም ዘበርቕን ውዳበታቶም ዝሕይልን ንጥፈታት ኣሰላሲሎም ኣብ ዜናታት ወፃኢ ኣሜሪካን ግሪክን ኣብ ፀጥታ ምክልኻልን ፀዓት ዘተኮረ ናይ ምርዳእ መዘክር ተፈራሪመን። ህንዲ ንናይ ኩናት መራኽባ ልዕሊ ፍጥነት ድምፂ ዝውንጨፍ ሚሳይል ከተዕጥቐን ወሲና። መራሕቲ ሩስያን ቱርክን ኣብ ጉዳይ ፀጥታ ብፀሊም ባሕሪ ዝካየድ ምንቅስቓስ ንግዳውያን መራኽብ ተዘራሪቦም። ሎሚ ቀትሪ ዝተዳሎ ዜናዊ ምስናውራብ ዝፍፀም ስለምክታል ትማዝ መስኩን ዝተርፉ መርባት ሕቲ ብሓርጎኩም ብወገነ ግብ

ላላዊ ግዝኣት ኤርትራ ብደምን ብሕግን ዝተሓፅረ ቀይሕ መስመር ስርዓት ብልፅግና ኣብቲ ንላላውነት ኤርትራ ዕላማ ብምግባር ዘካይዶ ዘሎ ሰፊሕ ተፀባኢ ዲፕሎማስያውን ዜናውን ዘመተ ነቲ ታሪክ ዘይፈልጥ ሓድሽ ወለዶ ንምድንጋር ኤርትራ ንኢትዮጵያ ኣፍ ደገ ባሕሪ ንምኽላእ ብዝተፋሓሰ ውዲት ዝተፈጥረት ሃገር ኣምሲሉ ክጠቕሳ ይስማዕ እዩ። ኣብዚ ውዲት እዚ ብቐዳምነት ዝኸሰን ድማ ሃገራት ዓረብ ብሓፈሻ እታ ታሪካዊ ፀላኢት ኢሉ ዘጠመቓ ግብፂ ድማ ብቐንድያ ናፅነት ኤርትራ ን30 ዓመታት ብዝቐፀለን ኣብ 1991 ንገዛእቲ ሓይልታት ኢትዮጵያ ብዝፀራረገን መስተንክራዊ ወተሃደራዊ ዓወት ዝተረጋገፀ እዩ። ሕጋውነት ሕቶ ኤርትራ ንነፃ ሃገር ግና ቅድሚ ብረታዊ ቃልሲ ዝነበረ እዩ። እንተኾነ ካልኣይ ኩናት ዓለም ዝተዛዘመ ሃገራት ኣፍሪቃ ብሓፈሻ ኣብ ትሕቲ መግዛእቲ ኢጣልያ ዝነበራ ሊብያን ሶማልያን ድማ ብፍላይ ናፅነተን ኣብ ዝረኽባሉ ዝነበረ እዋን ኤርትራ ኣንጻር ድሌት ህዝባን መሰላኒ ናፅነትን ብዓሎቕ ምስ ኢትዮጵያ ክትቁረን ይተፈሪድዋ። ጉልባ ፌደሬሽን ከዓ ንዳግማይ ምግዛእቲ ኣብ ትሕቲ ዘውዳዊ ስርዓት ኢትዮጵያ እትያ። ኣብ ርእሲ ዝቕሉዕ ግህሰት እዚ ኢትዮጵያ ድሕሪ 10 ዓመታት ነቲ ንኤርትራ መሰር ርእሰ ምምሕዳር ዘፍቅድ ዝነበረ ውዕል ብምፍራስ ኣብ 1962 ንኤርትራ ብሓይሉ ጎቢጣ ኣብ ትሕቲ ግዝኣታ እእተወታ። ካብዚ ታሪካዊ ክውነት ብምብጋስ ቃልሲ ህዝቢ ኤርትራ ነቲ ንረብሓ ዓበይቲ ጂኦፖለቲካዊ ዕላማታት ዝተመንዝዐ ሕጋዊ መሰሉን ናፅነት ንምምላስ ኣንጻር ጎበጣ ኢትዮጵያ ዝተኻየደ ፍትሓዊ ቃልሲ እዩ። እዚ ታሪካውን ሕጋውን ክውነት እዚ ድማ ኣብ መዛግብ ውድብ ሕቡራት ሃገራት ብዘይወላውል ዝተሰነደ እዩ። ኣብዚ ነዊሕን መሪርን ጉዕዞ እምበኣር ቃልሲ ህዝቢ ኤርትራ ናይ ቀረባ ይኹን ርሑቕ ሞራላውን ካልእን ደገፍ ዝተነፍጎ ምንባሩ ማንም ዘይስሕቶ ሓቂ እዩ። እቲ ሕጂ ዝስማዕ ዘሎ ጫውጫውታ ምጥምዛዝ ታሪክ ከዓ ክትበልዓን ዝደለኻ ኣባ ጉንባሕ ዛግራ ትብላ ይነገሩ። ኣብዚ ክፍለጥ ዘለዎ ዓለማዊ ካርታ ዘየለን ዘይነበረን ፅውፅዋይ ስለ ዝደረስካ ምሒር ካብ ዓቕሙ ንላዕሊ ዝመጣጠር ርቡፅ ሓላማይ ሞስኮት ኣብ ቀይሕ ባሕሪ ኢሉ ስለ ዘህተፍተፈ ወይ ድማ ሓንቲ ሃገር ውን ኣብ ዝበላ ታሪካውን ጂኦግራፊያውን ቅርበት ኣለኒ ስለ ዝበለት ዝሕንጠጥን ዝፅሕተርን ናይ ርሳስ ወይ ኩርሽ መስመር ኣይኮነን። ብኣህጉራዊ ሕግን ውዕላትን ዝተኣስረ ጉዳይ ላኣላውነትን ግዛኣታዊ ሓድነትን እዩ።

0: ሰላም ዝኸበርኩም ተኸታተልቲ ታሪኻዊ ውድድር ሓፈሻዊ ፍልጠት ቡያ ንሎሚ እውን ከም ኣካል መቕፀልታ ናይቲ ወትሩ እነቕርቦ ውድድራት ኣብ ምምሕዳር ከባቢታት ናይ ዞባ ማእከል ውዳቤታት ኣብ ዝርከቡ ሰራሕተኛታት ተምሃሮን ካልኦትን ኣብ ንኡስ ዘብኦም ተፃርዮም ዝመፁ ተወዳደርቲ ኢና ንሎሚ ሒዝናልኩም መፂና ዘለና። ከም ወትሩ ክሳዕ መወዳእታ ምሳና ክትፀንሑ ዕድሜና እዩ። ተወዳደርቲ ብቐጥታ ንመድረኽ ክዕድመ ባእና ብርሃነ ካብ ንኡስ ዞባ በሪኽ፣ ሩፋኤል ነጋሽ ካብ ንኡስ ዞባ ጎዳይፍ፣ ሻም ሳምሶም ካብ ንኡስ ዞባ ገጀረት፣ ዮናዳብ ዮሃንስ ካብ ንኡስ ዞባ ኣባሻውል። ሓራይ ተወዳደርትና እንኳዕ ደሓን መጻኹም። ተሳቲፍኩም ዓወት ክትጓነፀፉ ሰናይ ምንዮት ይገልፀልኩም ከምቲ ተዳሊኹምሞ። ምክንያቱ ኣብነን ንኡስ ዞባኹም ተወዳዲርኩም ኣብዚ ደረጃ ስለ በፂሕኩም ዘለኹም ተስፋ ገብር ሓያል ተወዳዳድርነት መንፈስ ክተንፀባርቑ ንግዜኹም ኣዝና ነመስግን። ናብ ሕቶታትና ክንኣቱ መጀመርያ ብባና ብርሃነ ክንጅምር። ባና ኣብ ንኡስ ዞባ በሪኽ እንታይ ኢኺ ትሰርሒ?
1: ኣብ ንኡስ ዞባ በሪኽ ከም መምህር ኮይነ እየ ትሰርሕ። ኣብ ፃዕዳ ክርስትያን ማለት እዩ።
0: ኣበየ? ናይ ማእከላይ ወይ
1: ማእከላይ ቤት ትምህርቲ ደቂ ተሽን።
0: እንታይ ናይ ምንታይ ትምህሪ?
1: ናይ ሶሻል ስታዲ።
0: እሞ ስለዚ ዝቐረብኪ ክነዚ ሕቶታ እሞ ናፍታ ቀዳመይቲ ሕቶና ክንኣቱ ባና ምርጫ እያ። ኣብ እዋን ፌደሬሽን ኣማኻሪ ንጉስ ሃይለ ስላሴ ዝነበረ ኣሜሪካዊ መን ይበሃል? ሀ ጆን ፎስተር ዳላስ፣ ለ ጆን ስፐንሰር፣ ሐ ስቲቨን ሎንግሊንግ፣ መ ቻርልስ ጎርደን።
1: ጆን ስፔንሰር።
0: ሙሉእ መልሲ ከምዚ ባና ዝመለሶቶ፣ ኣብ እዋን ፌደሬሽን ኣመኻሪ ንጉስ ሃይለ ስላሴ ዝነበረ ኣሜሪካዊ መን ይበሃል? ሀ ጆን ፎስተር ዳላስ፣ ለ ጆን ስፐንሰር፣ ሐ ስቲቨን ሎንግሊን፣ መ ቻርልስ ጎርደን። እታ መልሲ ጆን ስፐንሰር እያ። ሕራይ ናብ ካልኣይ ተሓታቲ ሩፋኤል ክንሰግር። ሩፋኤል ካብ ንኡስ ዞባ ጎዳይፍ ኢኻ መፂኻ፣ እንታይ ኢኻ ትሰርሕ ሩፋኤል? ወይ ተምሃራይ ዲኻ?
2: ስራሐይ ኣባል ሚኒስትር ትምህርቲ መምህር ኣብ ቤት ትምህርቲ ደንበ ሰንበል ከም መምህር ናይ እንግሊሽ ናይ ጁኒየር ወይ ድማ ናይ ማእከላይ ደረጃ ይሰርሕ።
0: ፅቡቅ። ኣብቲ ናይ ማሕበር ውዳቤታት ክትናትካ ተራ እንታይ እዩ?
2: ኣብ ማሕበር ውዳቤታት ብፍላይ ኣብ ክላስተርናትና ኣብ ንኡስ ዞባ ጎዳይፍ

0: ቆነ መንእሰያት ተባሂሉ ዝዳለው ብዙሕ ንጥፈታት ኣሎ። ካብ ባህሊ ስነ ጥበብ ከምኡ እንዳበለ ብምትእስሳር ካብ ቤት ትምህርቲ ደረጃ ክሳብ እተን ትካላት ዘለዋ ደረጃ እንዳተኣሰረ እዩ ዝኸይድ። ሕጂ እቲ ውዳቤታት ብቐንዱ ነቲ ሕብረተሰብ ኣብ ባህሉን መንነቱን ዘለዎ ኣፍልጦ ዝያዳ ንምብርባር ዝዓለመ ከም መደባት ናይ ስእሊ ኣርት ደርፍታትን ግጥምታትን ከምኡውን ውድድራት ናይ ፋሽን ሾው እናተገበረ ብመጠን ነቲ ዘሎ ሃገራዊ ኩነታት እንዳበራበርካ ምኻድ እዩ እቲ ናይ ክላስተር ንዓማማ ፀኒሑ ማለት እዩ።
1: ራይ ፅቡቕ ሩፋኤል፣ ስለዚ እውን ካብቲ ክሊ እዚ ትብሎ ዘለካ ዝያዳ እቲ ናይ ታሪክ ናይ ባህሊ ንዕኡ ንምኩስኳስን ስለ ትነጥፉ ርሑቕ ኣይኮንካ ነዚ ሕቶታት ምምላስ ኢለ ይግምት። ፅቡቕ ዕድልካ ይምነኢልካ። ናብ ሕቶና ክንኣቱ ሓራይ፣ እዛ ሕቶ እዚኣ ምርጫ እያ። ካብዘን ስዕባ መፅሓፍቲ ብደራሲ ኣለም ሰገድ ተስፋይ ዘይተፃሕፈት መፅሓፍ ኣየንቲ እያ? ኣይንፈላለ ለፌደሬሽን ኤርትራ ምስ ኢትዮጵያ ካብ ማቴንሶ ክሳብ ተድላ፣ ሐ ኢጣልያዊ መግዛእቲ ኣብ ኤርትራ፣ መ ኤርትራ ካብ ፌደሬሽን ክሳብ ጎበጣን ሰውራን።
0: ሐ ኢጣልያዊ መግዛእቲ
1: ኣብ ኤርትራ። ሙሉእ መልሲ። ካብዘን ስዕባ መፅሓፍቲ ብደራሲ ኣለም ሰገድ ተስፋይ ዘይተፃሕፈት መፅሓፍ ኣየንቲ እያ? ሀ ኣይንፈላለ ለፌደሬሽን ኤርትራ ምስ ኢትዮጵያ ካብ ማቴንሶ ክሳብ ተድላ፣ ሐ ኢጣልያዊ መግዛእቲ ኣብ ኤርትራ፣ መ ኤርትራ ካብ ፌደሬሽን ክሳብ ጎበጣን ሰውራን። ኣይንፈላለ ፌደሬሽን ክሳብ ጎበጣን ሰውራን ተኸታታሊ ስለ ዝኾነ ታሪክ ይመስል እዩ ናይ ደራሲ ኣለም ሰገድ ተስፋይ ታመልሲ። ሐ ኢጣልያዊ መግዛእቲ ኣብ ኤርትራ ካብ 1890 ክሳብ 1941 ብዘምህረት ዮሃንስ ተፃሒፈ። ሕራይ ናብ ሳልሳይ ተሓታቲ ሻም ሳምሶም ካብ ንኡስ ዞባ ገጀረት። ሕራይ ሻም ተምሃራይ ዲኻ ሰራሕተኛ?
2: ተምሃራይ።
1: ኣብ ምንታይ ኢኻ ትምሃር?
2: ንኮለጅ ዓደቀ እየ ሕጂ።
1: ክንደይ ዓመት ኣለካ? እንታይ ተፅንዕ ኣለካ?
2: ፍሬሽማን ሕጂ እያ ጀምር።
1: ግሩብ። እንታይ ክተፅንዕ ደሊ ሻም?
2: ኣካውንቲንግ።
1: ስለዚ ኣብቲ ንጥፈታት ናይ ማሕበርከ ዝተምሃራይ ካልኣይ ደረጃ ከለካ ዋላ ሕጂ ብኮሌጅ ከመይ ኢኻ ትሕቆፍ?
2: ኣብ ተምሃራይ ናይ ካልኣይ ደረጃ ከለኹ ኣብ ናይ ቤት ትምህርቲ ከም ኣቦ ወንበር ናይ መሪሕ ክለብ ሰብ ነጥፍ ነይረ። ኣብ ናይ ዞባ ከዓ ካብቲኦም 12 ኣካይ ተኣካል ነይረ። ናይ ሚኒሜድያ ከዓ ከም ፀሓፍ ኮይኑ ከዓ ኣብ ንዞባ ሰርሕ ነይረ።
1: ስለዚ ቅድሚ ሕጂ ኣብ ዝኾነ ናይ ሓፈሻዊ ፍልጠት ውድድር ተሳቲፍካ ዶ ወይ እውን ትከታተል ነርካ ዶ?
2: ኣብ ሰባ ከለኩ ተወዳዲራ ነ ሓደ ግዜ።
1: ከመይ መወፂኻ ሸዕል?
2: ካልኣይ ናይ ብሎክ ዓዊተ ነረ።
1: እሞ ምኩር ኢኻ ትሕቶ ሳይ ክፅግመካኒ ማለት እዩ። ፅቡቕ ዕድል ሻም፣ ምርጫ ሻም። ኣብቲ ብ1955 ዝተኻየደ ምርጫ ንፕሬዚደንት ባይቶ ኤርትራ ዝነበሩ ሸክ ዓሊ ራድኣይ ንምትካእ ብ51 ድምፂ ደገፍን 16 ድምፂ ተቃውሞን ዝተዓወተ መን ነይሩ? ሀ ኣስፋ ወልደ ሚካኤል፣ ለ ተድላ ባይሩ፣ ሐ እድሪስ መሓመድ ኣድም፣ መ ተድላ ዓቁቢት።
2: ሕቶ ደግመለ።
1: ኣብቲ ብ1955 ኣብ ካልኣይ ዘመነ ናይ ፌደሬሽን ዝተኻየደ ምርጫ ንፕሬዚደንት ባይቶ ኤርትራ ዝነበሩ ዓሊ ራድኣይ ንምትካእ ብ51 ድምፂ ደገፍን 16 ድምፂ ተቃወሙን ዝተዓወተ መን ነይሩ? ሀ ኣስፋ ወልደ ሚካኤል፣ ለ ተድላ ባይሩ፣ ሐ እድሪስ መሓመድ ኣድም፣ መ ተድላ ዓቁቢት።
2: ሐ እድሪስ መሓመድ ኣድም።
1: ሙሉእ መልሲ። ካሕቶ ኣብቲ ብ1955 ዝተኻየደ ምርጫ ንፕሬዚደንት ባይቶ ኤርትራ ዝነበሩ ዓሊ ራድኣይ ንምትካእ ብ51 ድምፂ ደገፍን 16 ድምፂ ተቃውሞን ዝተዓወተ መን ነይሩ? ንእትብል ምርጫ ሀ ኣስፋ ወልደ ሚካኤል፣ ለ ተድላ ባይሩ፣ ሐ እድሪስ መሓመድ ኣድም፣ መ ተድላ ዕቁቢት። መልሲ

0: إدريس محمد أدم أب زمن الفدرشن أفتق قدامي مرحبا قصيدة جازمة اللانيروم أبو مبركة شيخ علي رادعي خال أي إبراهيم اسمه تخاء أفتام ريتش أب استخايدتنا أبو مبر بايتو شيخ إدريس محمد أدم دحر توم من أي تكار لحرنة أبو مبر زخنة بنعوم تكيم كأ شيخ حمد فرج كأخصابتي ملحق نايتي ويون مفرس ناي فدرشن كم أبو مبر بايتو خينهم سريحهم يوناداب يوهانس كابن أوزبا أبا شاول قعد حن متخا يوناداب
1: قعد حن صناك
0: امتاي خا تمهراي صراحتنيا
1: تمهراي
0: ابيت مهرا لغا
1: كوليج ماينفي
0: امتاي تصنع لغا
1: كمبيوتر انجينيرينج كمبيوتر ساينس اند انجينيرينج
0: كندي عمت لغا مالتي
1: سالس عمت جنرال واي
0: بو اب فتناي ودا بيتات محبرنا ينوزباكم امتاي يوتي نات كانت فات وي امتاي خا تنطف
1: زيارات نتفتاتكو اب كلاي درجه اب هاي سكول ابز نبرنالون اب كوليج كاز تفرالي كو كاريكولار اكتيفيتيز ዝከየድ ንጥፈታት ኣሎ ማለት እዩ ጎንጎን ንትምህርቱ ዝተፈላለየ ስልጠናታት ናይ ኤዲቲንግ ናይ ግራፊክስ ዝተፈላለየ ስልጠናታት እውን ይዋሃብ እዩ ብሕማማትየ ደረጃ ማለት እዩ ንዘባ እውን ዝተፈላለየ ጎስጓሳት ናይ ፈርስት ኤድ ትምህርትታት ዝተፈላለየ ስልጠናታት ይስርዓልና እዩ ማለት እዩ
0: ፅቡቅ ሕራይ ዮናዳብ ናፍታ ቀዳሚ ትሕቶ ክንኣቱ ካብ ምርጫ እያ እዚኣ ሕቶ ካብዞም ዝስዕቡ መሰረቲ ምንቅስቃስ ሓርነት ኤርትራ ወይ ሓረካ መን ነይሩ ሀ ዑስማን መሐመድ ኣድም ለ መሐመድ ስዒድ ናውድ ሐ ጣህር ሳልም መ ዑስማን ሳልሕ ሳበ
1: ቾይስ ክደግመለ
0: ካብዞም ዝስዕቡ መሰረቲ ምንቅስቃስ ሓርነት ኤርትራ ሓረካ መን ነይሩ ሀ ዑስማን መሐመድ ኣድም ለ መሐመድ ስዒድ ናውድ ሐ ጣህር ሳልም መ ዑስማን ሳልሕ ሳበ
1: ለ መሐመድ ስዒድ ናውድ
0: ሙሉእ መልሲ ሓረካ ክምስረት ከሎ ካብቶም ቀዳሞት ከም ኣቦ ወንበር ወይ መስራቲ ኣብ ፖርት ሱዳን ኮይኑ ዝፍለጥ ሓርበኛ መሐመድ ስዒድ ናውድ እዩ ጽቡቕ መልሲ ሕራይ ናብ ካልኣይ ሕቶ ንሰግር ኣለና ባና ብርሃነ ቅድሚ ሕጂ ብዝኾነ ኣጋጣሚ ሓፈሻዊ ፍልጠት ወዳዲር ክትፈልጥ ዶ ወይ ትከታተሉ ዶ
2: ዓሚል ናይ መልሲ መስመር ቴሌቭዥን ይወፃሊ ኣብ ሬድዮ ድካየድ ሓፈሻዊ ፍልጠት ቀፃሊ ዓሚል እየ ማለት እዩ ናይ ክልቲ
0: ክንደይ ግዜ ካርድ ወሲድ ክለኽ መልሲ ኣብ መስመር
2: ብዙሕ ግዜ
0: ክንደይ እሞታ ናይ 110 ድያ ታ ልዕሊ ኣድላ ታ ሳልሰይቲ
2: ኣርባዕተ ግዜ 600 ሱሳን
0: ስለዚ ስኺ ምኩርቲ ኢኺ ኣራይ ንኽድ ናፍታ ካልአይቲ ሕቶ ሰበስልጣን ኢትዮጵያ ብፍላይ ኣብ ግዜ ፌደሬሽንን ግዜ ሃይለስላሰን ዝያዳ ኣብ ግዜ ሃይለስላሰ ከነጥረልኪል እየ ብቐጥታን ብተዘዋዋርን ሽርካ ብምፍጣር ዘይተኣደነ ሃብትን ገንዘብን ዝረኽብሎም ካብ ዝነበሩ ኢጣልያውያን ኣብ ፎርቲ ሕርሻ 2 ጥቐሲ
2: ደናዳይን ባላቶሎን
0: ሙሉእ መልሲ ሰበስልጣን ኢትዮጵያ ብፍላይ እዋን ሃይለስላሰ ብቐጥታን ብተዘዋዋርን ሽርካ ብምፍጣር ዘይተኣደነ ሃብትን ገንዘብን ዝረኽብሎም ካብ ዝነበሩ ኢጣልያውያን ኣብ ፈርቲ ሕርሻ 2 ጥቐስ ንእትብል ሕቶ ባላቶሎን ደናዳይን እያታ መልሲ ደናዳይ ናይ ሕርሻ ዒላብ ርዑድ ባራቶሎ ከዓ ንፈልጦ ኢና ጡጥ ዓሊ ግድር ወላን ናይ ፋብሪካ ዓለባ ዝነበሩ እዩ ሙሉእ መልሲ ናብ ሩፋኤል ነጋሽ ካብ ንኡዘባ ጎዳይፍ ተመሳሳሊ ሕቶ ኢካ ሕተካ ተወዳዲርካ ትፈለዶ ብዝኾነ ኣጋጣሚ ሓፈሻ ፍልጠት
3: ተምሃራይ ከለኹ ወ ሕጂ
0: መዓስ ተምሃራይ ኣብከምኣብየ ናይ ደረጃ ማለት እዩ
3: ሃይ ስኩል ኣብ ቤት ትምህርቲ ቀይሕ ባሕር ከለኹ ኣብ ሓፈሻዊ ፍልጠት ደይኮነስ ኣብ መደረን ክትዕል ዝያዳ
0: ሕራይ ናፍታ ካልኢት ሕቶ ንሰግር ኣለና ሩፋኤል ተጋድሎ ሓርነት ኤርትራ ኣብ ካይሮ ምስ ተመስረተ ንነብሶም ከም ቀንዲ መራሕቲ ላዕለዋይ ባይቶ ብምባል ዝሾሙ 3 ጥቐስ
3: ሳቤ

0: ግዜ ኣኺላላ ሻም ሳንሶን ኣብ 1900 ስሳታት ብዘይምግናን ብወርቃዊ ግዜ ሙዚቃ ኤርትራ ተባሂሉ ዝፅዋዕ ስምዒት ዝቕስቅስን ቁም ነገር ሓዘል ደርፍታት ዘፍረዩ ኣባላት ዝምልምልን ዝጥርንፍን ዝነበረ ማታኣ ዝብል ሕፅሮተ ቓል እንታይ ዝርዝርኒ ትብል ማሕበር ቲያትር ኣስመራ እያ። ሕጂ ማሕበር ቲያትር ኣስመራ ነቲ ወርቃዊ ወይ እውን ዘመናዊ ሙዚቃ ኣብ ምስጓም ኣብ ምሕምባብ ቅድሚኡ ማተደ ነይሩ ማሕበር ተዋስኦ ደቀባት ብድሕሪኡ ከዓ ማምሃል ማሕበር ምሕያሽ ሃገራዊ ልምዲ ካብዚ ክልቲኡ ተመክሮ ማታኣ መፅኡ ከምኡ እንዳበለ ሮኬት እቲ ስነ ጥበብ ኤርትራ ከምኡ ዓይነት ድሕረ ባይታ ኣለዎ። እዚ ካልእ እዋን ክትሕዞ ተስፋ ገብር። ናብ ዮናዳብ ዮሃንስ ዮናዳብ ኣብ ኮሌጅ ኣብዚ ናይ ኮምፒተር ሳይንስ ተወሳኺ ብዘይካ ትስሩዕ ዝውሃበኩም እንታይ ዓይነት ንጥፈታት ተካይዱ?
1: ብጀካት ካሪክለም ንስራዕ
0: ካሪክለ
1: ኣብ ንስራዕ ብዙሕ ንጥፈታት ኢሉ ኣሎ። ገለ ካብቲ ንጥፈታት ሕጂ ስነ ጥበባዊ ስራሕት ኣሎ ድስራሕ ኣብኡ ማለት እዩ። ከምቲ ቀዲመ ዝነገር ክኸውን ናይ ኤዲቲንግ ከምቲ ዝነገር ክኸ ማለት እዩ ኤዲቲንግ ግራፊክስ ዋላ እውን ናይ ሳይን ላንጉጅ ትምህርቲ ናይ ቋንቋ ናይ ፅሙማን ቋንቋ ማለት እዩ። ጎን ጎኑ ከዓ ካልእ ስፖርታዊ ንጥፈታት እውን ኣሎ ማለት እዩ። ኣብ ኩሉ ኣብ ኩዕሶ መርበብ እዚ ናይ ኩዕሶ እግሪ ገለ ዝተፈላለዩ ንጥፈታት እውን ይካየድ ጎን ጎን እዚ ማለት እዩ። እቲ ካሪክለም ተሰርዐ ከም ዘለዎ ኮይኑስ ኣብቲ ዘሎ ናይ ዕረፍቲ ግዜያት ብዙሕ ንጥፈታት ነካይድና ይካየድ ኢና ማለት እዩ።
0: ፅቡቅ ዮናዳብ፣ ናብታ ሕቶ ክንሰግር ካልአይቲ ሕቶ እያ። ኣብ 1950ታት ኣባል ኣልራቢጣ ዝነበሩ ንዘገምታዊ ምፍራስ ፌደሬሽን ዝተቃወሙን ንሕጊ ኣዋጅ ምርጫ ጠቕላሊ ቤት ፍርዲ ክስ መስሪቶም ርትዓዊ ምርጫ ክትግበር ዝተማጎቱን ተቃላሲ መን ይበሃሉ? ታሕቶ ንፅርቲ ድያ ክደግመልካ ዶ? ኣብ 50ታት ምርጫ እቲ መጀመርያ ፌደሬሽን ምስ ቆመ እቲ ምርጫ ክካየድ ከሎ ንኣባልነት ባይቶን ናይ መንግስቲ መሪሕነት ነቲ ሕጊ ምርጫ ቁኑዕ ኣይኮነን ተኣገባቢ ኢሎም ንጠቕላል ቤት ፍርዲ ክስ ካብ ዘቕረቡ ሓርበኛታት ተቃለስቲ መን እዮም እያ ትብል?
1: ኢብራሂም ሱልጣን

Lu መልሲ ምክንያቱ ነቲ ድሓር ክፈርስ ዝድለ ዝነበረ ቶም ኣባይቶ ካኣቱ ዝድለ እዩ ዝነበሩ ዝያዳ እቲ ናይ ኢትዮጵያ ስምዒት ዝነበሮም ኣንድነታውያን ክኸወን ድለ ስለ ዝነበረ ዘድሉ እዩ ነይሩ እቲ ኣብ ገለ ከባቢ እቲ ናይ ምርጫታት ንዕዮም ተቃውሞ ፅሒፎም። ስለዚ ብ1950ታት ኣባል ኣራቢጣ ዝነበሩ ንዘገምታዊ ምፍራ

0: ሕራይ ናብ ባና ብርሃነ ክንሰግር ኣብ ንኡዘዋኹም ንኡዘባ በሪኽ ብሓፈሽኡ ሓፈሻዊ ስእሊ ክትብና እቲ ንጥፈታት ናይ ማሕበር ኣብ ውዳቤታት ናይ ምክሳብ ምሕዳር ከባቢታት እንዲ ዝወርድ ከምኡ እንዳብለ ክሳብቲ ንኡዘባ ብከመይ ትዕቅንዮ እንታይ ኢኹም ትገብሩ ቲ ንጥፈታትኩም
1: ኣብ ቤት ትምህርትና ተመፂና ሕጂ ንባዕሉ ናይ ትምህርቲ ፊተውራሪ ይወሃብ እዩ ንተምሃሮ ማለት እዩ ዝተፈላለዩ ንዕኦም ከንቅሕ ድኽእል ድብሎ ድበሃል ፕሮግራማት ከዓ ይካየድ እዩ ማለት
0: ብከመይ ትዕቅንዎ እቲ ውፅኢቱ ተዓቀኒ ድዩ ኣብ ተምሃሮ ከመይ ዓይነት ፅልዋታት ትፈጥር
1: ኣብ ፅቡቅ ደረጃ ከም ዘሎ
0: ፅቡቅ ስለዚ ናብ ሳልሰይ ትሕቶ ክንሰግር ምንቅስቃስ ሓርነት ኤርትራ ወይ ሓራካ ኣብ 1965 ብተጋድሎ ሓርነት ኤርትራ ዝተደምሰሰትሉ ዓውደ ኩናት እንታይ ይበሃል ምርጫ እያ ሀ ውግእ ጀንገሬን ለ ውግእ ተጎርባ ሐ ውግእ ዒላ ፃዕዳ መ ውግእ ዓንሰባ
1: ሕቶ ደግመለይ
0: ሓራይ ምንቅስቃስ ሓርነት ኤርትራ ሓራካ ኣፍልጦ ኣለኪ ኣብ 1965 ብተጋድሎ ሓርነት ኤርትራ ዝተደምሰሰትሉ ዓውዲ ኩናት እንታይ ይበሃል ምርጫ ሀ ውግእ ጀንገሬን ለ ውግእ ተጎርባ ሐ ውግእ ዒላ ፃዕዳ መ ውግእ ዓንሰባ
1: ሐ ውግእ ዒላ ፃዕዳ
0: ሙሉእ መልሲ እዚ ክርግፀኛ ንምዃን ይኹ እምበር ትፈልጥያስ ነርኪኺ ምንቅስቃስ ሓርነት ኤርትራ ሓራካ ኣብ 1965 ብተጋድሎ ሓርነት ኤርትራ ዝተደምሰሰትሉ ዓውደ ኩናት እንታይ ይበሃል ሀ ውግእ ጀንገሬን ለ ውግእ ተጎርባ ሐ ውግእ ዒላ ፃዕዳ መ ውግእ ዓንሰባ እታ መልሲ ሐ ውግእ ዒላ ፃዕዳ ናብ ሩፋኤል ነጋሽ ክንሰግር ሳልሰይቲ ሕቶ ከያ ሩፋኤል ኣብ 1956 ብምምሕዳር ኣስፋሃ ወልደ ሚካኤል ንጥፈታተን ደው ከብላ ካብ ዝተወሰነለን ፖለቲካውያን ሰልፍታት ዘይነበረት መን እያ ሀ ራቢጣ አልእስላምያ ወይ እቲ ሙስሊም ሊግ ለ ሻራ ኢጣልያ ሐ ማሕበር ኣንድነት መ ሊበራላዊ ገስጋሲ ፓርቲ
2: ማሕበር ኣንድነት
0: ሙሉእ መልሲ ብ1956 ብምምሕዳር ኣስፋሃ ወልደ ሚካኤል ንጥፈታትን ደው ከብላ ካብ ዝተወሰነለን ፖለቲካውያን ሰልፍታት ዘይነበረት መን እያ ሀ ራቢጣ አልእስላምያ ሙስሊም ሊግ ለ ሻራ ኢጣልያ ሐ ማሕበር ኣንድነት መ ሊበራላዊ ገስጋሲ ፓርቲ እታ መልሲ ሐ ማሕበር ኣንድነት እያ ሓራይ ናብ ሻም ሳንሶን ሻን ናብ ሳልሰይቲ ሕቶ ኢና ክንሰግር ብቐጥታ ናፍታ ሕቶ ንኸይድ ኣለና ብዙሒ ኣባላት ባይቶ ወይ ፓርላማ ኣብ ግዜ ፌደሬሽን ኤርትራ ክንደይ ነይሩ ሀ 100 ለ 68 ሐ 50 መ 9 ምርጫ ስለ ዝኾነ እምቢብካዮ ኢኻ ተወኪስካሉ ኢኻ ህዲ ኢልካ ጆኻ እቲ ግዜኻ ተጠቐመሉ ሻን

0: Les, això mateix.
1: Molt bé, merci. ክንዱ ምፅባይ ካ ኣዝዩ ካ ርግፀኛ ንምኳ እንዲ ዋላ ፅቡቕ ፅቡቕ ሜላይ ሕራይ ሻም ታሕቶ ብዙሒ ኣባላት ባይቶ ወይ ፓርላማ ኣብ ግዜ ፌደሬሽን ኤርትራ ክንደይ ነይሩ ትብል እታ መልሲ ለ 68 እያ ትብል ዮናዳብ ዮሃንስ ሕጂ እውን ዮናዳብ ከምተን ናይ ቀዳሞት ፅቡቕ ዕድል ይምነየልካ ናብ ሳልሰይ ትሕቶ ንሰግራ ኣለና ኤርትራ ካብ ፌደሬሽን ናብ ጎበጣን ሰውራን ዝብል ብኣለም ሰገድ ተስፋይ ዝተፃሕፈ ዝሸፈኖ ናይ ግዜ መቓን ኣየና እዩ ካብ 1941 ክሳብ 50 ካብ 1951 ክሳብ 55 ካብ 1956 ክሳብ 1962 ካብ 1961 ክሳብ 1991
0: ካብ 1956 ክሳብ 1962
1: ሙሉእ መልሲ ናብ ራብዐይቲ ሕቶ ናብ መምህር ባእና ብርሃነ ካብ ንኡዘባ በሪኽ ክንምለስ ኢና ዓንተ ወይ ተወይልና ነርና ጠቕላላ ክንደይ ካርዲእኺ ወሲድክ ዘለኹ ባእና ኣብዚ ናይ መልሲ ኣብ መስመር
2: ኣርባዕተ ግዜ ተኮይኑ 6
1: ብዙሕ እዩ ግን እቲ መስመር ከመይ ኢልኩም ትረኽብዎ ብዙሕ ሰብሲ ይፍትን እዩ ገለ ሜል ኣለኩም ማለት ዞም ዓማዊ ኢሉ
2: እዚኣ ትገርመኒያ ዝኾነ ሰብ ይኹም ዝብለኒ ግን ይረክብ መስመር ከምዚ ናይ ዕድል ኔርካ ኔርካ ማለት እዩ ቀፃሊ ቀዳም ደይኮንካ ትረኽቦ ኔርካ ኔርካስ ዕድለኛ ይመስለኒ መስመር ምርካብ ድሓኒ
1: ፅቡቅ ናብ ራብዒቲ ሕቶ ክንሰግር ባና ብ1937 ኢጣልያዊ ኣመሓዳሪ ኢትዮጵያ ዝነበረ ማርሻል ግራዝያኒ ፈተነ ቅትለት ብምክያድ ኣካላዊ መቁሰልቲ ዘውረድሉ ኤርትራውያን መነመን ይበሃሉ
2: ኣብርሃ ደቦጩን ሞጎስ ኣስገዶምን
1: ሙሉእ መልሲ ኣብ 1937 ኢጣልያዊ ኣመሓዳሪ ኢትዮጵያ ዝነበረ ማርሻል ግራዝያኒ ፈተነ ቅትለት ብምክያድ ኣካላዊ መቁሰልቲ ዘውረድሉ ኤርትራውያን መነመን ይበሃሉ ንእትብል ኣብርሃ ደቦጭን መጎስ ኣስገዶምን ከም ዝፍለጥ ኣብ 1935 ኢጣልያ ንኢትዮጵያ ሒዞምሉ ብዝነበሩ እዋን ናይ ዓመታዊ ካልኣይ ዓመት ከብዕሉ ከለዉ እዩ እቲ ከምኡ ዓይነት ፈተነ ንዕኡ ንምቕታል ተገይሩ ከም ግብረ መልሲ ከዓ ኣብ ኣዲስ ኣበባ ብዙሕ ህዝቢ ከም ዝሃልቕ እዩ ኮይኑ እሶም ከዓ ከም ልጡ ክብሉ ኣብ ዶብ ሱዳንን ኢትዮጵያን ተታሒዞም በቲ ኢጣልያውያን ከዓ ቀትሎሞም ማለት እዩ እዚ ታሪኮም ኣብያ ካብ ዘርእዩ ቀዳማይ ግብራዊ ኣብያ ካብ ዘርኣዩ ኤርትራውያን ኣብ ኢትዮጵያ ንምባል እዩ ሩፋኤል ራብዐይቲ ሕቶ ክንኣቱ ኣለና ናይ ታሪክ መፅሓፍቲ ብዘይካ እዚ ንውድድር ዳዓለመ ኢልካ ጥራሕ ዶ ይኮነሲ ተገዲስካ ተንብብ ዶ ጎንጎን ትስራሕካ ወይ እውን ከመይ እዩ ካብኡ ዘለካ ዝምባለ
3: ኣጋንኖ ዳ ከይከውን መን ብመጠኑ ስወር ከየጋነንካ ማለት እዩ
1: ስለዚ ምቕሉል ንምዃን እምበር የንብብ እየ ካ ትብለና ዘለካ ሕራይ ክትቅፅለሉ ዝያዳ ምዝኽኻራ ይፅላእን እዩ ኩላትኩም ናብ ራብዒቲ ሕቶ ሩፋኤል ፕረዚደንት ማሕበር ሰራሕተኛታት ዝነበሩ ኣቶ ወልደኣብ ወልደ ማርያም ናብ ስደት ክሳብ ዘምርሑ ክንደይ ግዜ ፈተነ ቅትለት ተኻይድሎም ነይሩ
3: ሸውዓተ
1: ሙሉእ መልሲ እታ ሕቶ ፕረዚደንት ማሕበር ሰራሕተኛታት ዝነበሩ ኣቶ ወልደኣብ ወልደ ማርያም ናብ ስደት ክሳብ ዘምርሑ ክንደይ ግዜ ፈተነ ቅትለት ተኻይድሎም ነይሩ ንእትብል መልሲ ሸውዓተ ግዜ ካብኡ እቲ ክልተ ናይ ስሚ ፈተነ እዩ ትካልእ ናይ ቦምብ ናይ ጥይት ናይ ብረት እዩ ሕራይ ናብ ሻም ሳምሶም ናብ ራብዐይቲ ሕቶ ክንሰግር ኢና ቀዳማይ መራሒ መንግስቲ ኤርትራ ኮይኑ ኣብ 1952 ዝተመርፀ መን

0: ይበሃል። ግዜኻ ህደ ኢልካ ከምታ ቀዳመይቲ ዝገበርካና ርግፀኛ ንምዃን እምበረ ውሽጥኻ ኣሎ ይድሓን ግን ከይትቅድመካ ከእታ ግዜ ከዓ ጠንቀቕ ኢልካ
1: ሼክ ዓሊ መሓመድ ሙሳ ረዳይ
0: ሓንቲ ግዜ ተጠቐመሉ ድሓን ህዲ ኢልካ
1: ተላባይሩ
0: ሙሉእ መልሲ እየ እዚኣ ፍልይት ሜላ ያደላትካ ሻም ቀዳማይ መራሒ መንግስቲ ኤርትራ ኮይኑ ኣብ 1952 ዝተመርፀ መን ንበሃል ነትብል ተድላ ባይሩ ክሳብ 55 ነይሩ ብድሕሪኡ ኣብ ተጋድሎ ሓርነት ኤርትራ እውን ክሳብ ናይ መወዳእታ ሂወቶም ኣብቲ ሃገራዊ ቃልሲ እውን ተሳቲፎም እዮም ደጃዝማ ተድላ ባይሩ ዮናዳብ ዮሃንስ ዮናዳብ ከምቲ ናይ ዝሓለፈ ፅቡቅ ዕድል ይምነየልካ ናብታ ራብዒቲ ሕቶ ናይ መወዳእታ ክንሰግር ኣብ 1950ታት ፀሓፊ ጉዳያት ወፃኢ ኣሜሪካ ዝነበረ ንቕቡል ሕቶ ናፅነት ኤርትራ ጎሲዩ ንቐዳምነት ረብሓ ኣሜሪካ ኣብ ቀይሕ ባሕርን ምእንቲ ድሌት መሓዛና ኢትዮጵያን ክንብል ኤርትራ ብፌደሬሽን ምስ ኢትዮጵያ ክትቁረን ወሲና ኣለና ዝበለ በዓል ስልጣን መን ንበሃል
1: ጆን ፎስተር ዳላስ
0: ሙሉእ መልሲ ኣብ 50ታት ፀሓፊ ጉዳያት ወፃኢ ኣሜሪካ ዝነበረ ንቕቡል ሕቶ ናፅነት ኤርትራ ጎሲዩ ንቐዳምነት ረብሓ ኣሜሪካ ኣብ ቀይሕ ባሕርን ምእንቲ ድሌት መሓዛና ኢትዮጵያን ክንብል ኤርትራ ብፌደሬሽን ምስ ኢትዮጵያ ክትቁረን ወሲና ኣለና ዝበለ በዓል ስልጣን መን ይበሃል ንትብል ጆን ፎስተር ዳላስ ሽዑኡ ናይ ወፃኢ ዝምድና ፀሓፊ ዝነበረ እዩ ኣብ ኣሜሪካ ሕራይ ዝኸበርኩም ተኸታተልትና ኣብ ዞባ ማእከል ምሕዳር ከባቢታት ኣብ ዝርከቡ ውዳቤታት ካብ ዝተዋፅኡ ካብ ኩለን ንኡሳን ዞባታት ናይ ዞባ ማእከል ካብ 16,000 ናይ ዘካየድናዮ ናይ ቀዳማይ ምጥራኽ ቀዳማይ ዙርያ ውድድር እዚ ዝተኸታተልኩምሞ እዩ ነይሩ ኣብ ቀጻሊ ብተመሳሳሊ መደብ ዝተፈለየ ትሕዝቶ እዩ ክኸውን ምርኻብና ክሳብ ሽዑ ሰላም ቅነም

0: እዚ ኣገልግሎት ቴሌቭዥን ኤርትራ መደብ ዕላል ጥበባት እዩ። ሰላም ከመይ ጥቕሚ ክቡራትን ክቡራንን ናይ ሎሚ ትሕዝቶና ኣብ ስነ ልቦናን ስነ ፅሑፍን ዘተኮረ ክኸውን እዩ። መሪፅናያ ዘለና መፅሓፍ ድማ ሂወትን ውጥረትን መናበርቲ ዘርእስታ እያ ክትከውን። ደራሲ ናይዛ መፅሓፍ እዚኣ ዶክተር በረኸት ፈዳይ እዩ። ዶክተር በረኸት ፈዳይ ነዊሕ ዓመታት ብዝተፈላለየ ዓንቀፃት ኣብ ዝተፈላለየ መርበብ ሓበሬታ ፅሑፋት ዝቐርብ ዝነበረ ሞያዊ እዩ። እዛ መፅሓፍ እዚኣ ብ 223 እዩ ሕቲምዋ። ብሸዓተ መዕራፋት ዝሓቆፈት 414 ገፃት ዘለዋ ብዘይካ እዚ ድማ ልዕሊ 17 ዝኾነ መወከሲ ዘስፈረላ እያ። ናይ ሎሚ ትኩረትና ውጥረት እንታይ እዩ? ካበይ ይብገስ? ስለምንታይ የጋጥም? ከመይ ጌርና ክንፍውሶ ንኽእል? ብእኩብን ብሓባርን ከመይ ጌርካ ትሪኦ? ፍወሳ ከመይ ኢልካ ትብል? ኣብ መወዳእታ ድማ ውጥረት እናሃለዎ ከመይ ጌርካ ርጉእ ሂወት ትሕልፍ ዝብል እዩ። እዚ ትሕዝቶ እዚ ካብ ምስ ኦምሮ ከምኡ ኢሉ ድማ ማሕበራዊ ህወታት ተኣሳሲሩ ዝኸይድ እዩ። ምክተልኩም ብምዕዳም ድማ ብቐጥታና መደብና ክንሰግር ኢና። ዶክተር በረኸት፣ መጀመርያ እዚ መፅሓፍ እዚ ኣገዳሲ ዝገብሮ ብዙሕ ተመክሮታትን መፅናዕትን ከም ዝገበርካ ኣብዚ መፅሓፍ እውን ክኢላታት ናይ ዝዓውዲ ከም በዓል ዶክተር ተስፋ ይርዓዶም ብዙሕ ግዜ ዝገበረ እዩ። ብዝዳሕረዋ ይገበር እውን ኣዝዩ ኣገዳሲትን ብዙሕ ዓሚቕም ምርምራት ከም ዝገበርካላ ጠቂሱ ኣሎ። ኣብዚ እውን መእተዊ ዝገበረልካ ፅቡቕ መግለፂ ኣሎ ናይ ረቆባዝጊ ሕጂ። እዚ እውን ኣዝዩ ኣገዳሲ እዩ። ንሱ መሰረት ጌርና ግን ሂወትን ውጥረትን መናበርቲ ንዝብል ኣርእስቲ ንምፅሓፍ እንታይ ዳረኸ?
1: መጀመርታ ነቲ ዝሃብካ ንዕድል ከመስግነካ ፈቱ ጫረ። ብዙሕ ግዜ ዝከታተሎ ቲ መደብካ ናይ ዕላል ጥበባትን ገለን ተቕርቦ ቁልሻ ሓደ ሓናፂ ዝኾነ ንሕብረተሰብና ስለ ዝኾነ መሳጢ እሞ ነዚ ዕድል ዝምርካበይ ከመስግን ፈቱ መጀመርታ ነገር ናብ ሕቶካ ንምእታው ብዛ ሂወትን ውጥረትን መናብርቲ ትብል መፅሓፍ ቀንዲ ዝደረኸ ኣፍኮርስ ከም ደቂ ሰባት መተን ብሕልፊ ብሕልፊ እቶም ኣብ ስደት ምስ ዘለና ካብኡ እያ ትፈልቕ እታ ተሓሳስባ ማለት እዩ። ጥንሲ ሓሳብ ነቲ ኣብ ደገ ዘሎ ዜጋ ኤርትራዊ ካብ ስደት ምስ ከደ ኣብ ዘጋጥሞምን ናይ ሂወት ፀገማት ኣብ ብዙሓት እዋናት ዝረአ ናይ ባህርያት ምቅያራት እውን እንዳሰወደ እንዳዓበየ ምስ መፀ ከም ዝፍለጥ ኣብ ሰሜን ኣሜሪካ ሓደ ሃገራዊ ሽማግለ ኤርትራን ኣሜሪካን ዝበሃል ማሕበር ኣሎ፣ ናሽናል ካውንስል ኦፍ ኤርትራን ኣሜሪካን ዝበሃል።

0: ነቲ ዘሎ ናይ ሃገራዊ ኤርትራዊ ምትእኽኻባት ኩሉ ብሓባር ከም ሓደ ኣምብሬላ ገይሩ ፅላል ገይሩ ዝርኢ ስለ ዝኾነ ኣብኡ ዝመፀ ሓደ ዛዕባ ነይሩ እዩ። እሱ ከዓ እንታይ እዩ መንእሰያትና ተነፅሎ ይፈጥረሎም ኣሎ፣ ካብኡ ስዒቡ ከዓ ጭንቀት ፈጠር ኣሎ፣ ነፍሲ ቀትለት ይርአ ኣሎ። ኣብ ውሽጢ ሓዳራት ዘይነበረ ከም ባህልናን ክብርታትናን ፍትሕ ይበዛሕ ኣሎ። ፍትሕ ጥራሕ ዘይኮነ ካብኡ ዝዓበየ ከዓ ማዕረ ቀትለት ሰብኣይን ሰበይቲ ቀቲልዋ ሰበይትን ደቃ ቀቲላ እዚ ዝበሃሉ እንዳገነነ ክመፅእ ምስ ጀመረ እዚ ሓደ ናዕቢ ወይከ ሓደ ሻክ ኣብቲ ሕብረተሰብ ዝፈጥረሉ ጉዳያት ስለ ዝነበረ ከም ርእሲ ተላዒሉ ስለ ዝነበረ ነዚ ጉዳይ እዚ ክረአ ከም ሓሳብ ስለ ዝቐረበ ምስ ዶክተር ተስፋይ ኣርዓዶም እታ ሃገራዊ ሽማግለ ማለት እዩ ናይ ሎሚ ኣብ 2016 ኣካባቢ እዩ 2015 እዛ ጉዳይ እዚኣ ስንታይ እያ ናበይ ገፂ ዝኽእል ሕብረተሰብና ብዛዕባ እዚ ዶኹም ዛተ ዝብል ርእሲ ምስ መፀ ንዓይን ዶክተር ተስፋይን ተወኪሶምና ኣነ ከዓ ተገዳስነት ሓዲረ ማለት እዩ ብዛዕባ እዚ ጉዳይ እዚ ንምፍላጥ ኣብ ዕሙቅ ኢልካ ኣብቲ ዝረኣኽዎ ነቲ ኩነታት እንዳ ክተኸታተልካ ክትከይድ ከለካ ግን እቲ ቀንዲ ነዚ ዘሎ ኣብቲ ናይ ህወትና መባእታዊ ዝኾነ ናይ መነባብሮ ሕቶ ኣብ ምፍታሕ እንገብሮ ፀቕጢ ትፈጥረልና ፀቕጢ ንሱ ኣብ ኣእምሮና እንዳማዕበለ ስለዝኸይድ ንሱ ዝፈጥሮ ዘሎ ምኳኑ እንዳተረዳእ ንመፅኡ ማለት እዩ። ግን ኦፍኮርስ ኣብቲ ሕብረተሰብና ዓሚቕ ዝኾነ መፅናዕታዊ ኣካይደ ይኮንኩ እዛ መፅሓፍ እዚኣ ፅሒፈ እያ ዘለኹ ግን በቲ ዘለካ ቅርበት ምስ ሕብረተሰብካን ርድኢትን ግን እቲ ግምጋም ክትወስዶ ትኽእል መጀመርያ ክንፍውሶ ዘለና እቲ ኣብ ማሕበራዊ ህወትና ዘፈጥረልና ዘሎ ፀቕጢ ወይ ከዓ ውጥረት እታ ውጥረትን እታ ፀቕጥን ዳርጋ ሓደ ተመሳሰልቲ ዝኸዳ ስለ ዝኾና እዚ ነገራት እዚ ንድሕር ተረዲእናዮ ግን ሲ ኮን ዶ ኾን ናብቲ ክሊኒካዊ ዝኾነ ቅዛነትን ጭንቀትን ኣፍጢሩ ናብ ቅትለትን ናብ ካልእ ዘየድልን ነገርን ዝበርሓና ዘሎ ካብ መጀመርትኡ ዶኾን ሓገዝ ክኸውን ይኽእል ነቲ ሕብረተሰብ ዝብል ኣብ ምርዳእ ናይቲ ኣብ ማሕበራዊ ህወትና ዝገጥመና ፈተነ ኩሉ ሻዕ ፈተነ ደቂ ሰባት ብውድሆም ፈተነታትን እዳተፈተና እንዲና ንሓልፍ ነዚታት ብፍኹስ ዝበለ ተረዲእና መፍትሒኡ እንተረኸብናሉስ ነቲ ውጥረት ዘምፀልና ዘሎ ኣብ ምርድኡ ክትሕግዝ ትኽእል ዶ ትኸውን ተባሂላ ዝቐረበት እያ ነራ ሞ በዚ እያ ነራ
1: ኣውራ ዕላማ ንታይ ሕጂ ከምዚ ጠቐስካዮ ተናኺፍካ ኣለካ ግን እቲ ትሕዝቶን መልእኽትን መስግጋሩ ዝተጠቐምካሉ ጥበብ ከንታይ
0: ሓደ እቲ ዕላማ ናይ እዚኣ ከም ዝብለካ ዘለኹ እዩ ሓደ እቲ ሕብረተሰብና ንሕና ከም ደቂ ሰባት መጠን ህዱእ ሰላም ቅሳነት ዓሰሎ ኣብ ሕድሕድካ ተኸባቢርካ ክብርታትካ ባህልታትካ ዓቂብካ ክትከይድ ሓደ እቲ መሰረታዊ ዝኾነ ክኸውን እንዳኽእሎ ከሎ ሕጂ ግን ዝረአ ዘሎ ጭንቀት ኣሎ፣ ፍርሒ ኣሎ፣ ሻቕሎት ኣሎ። ምስ ስምዒትና ዝተተሓሓዙ ኣዝዮም ነቲ መቐረት ህወት ከነሰማቕሮ ዝግባአና ማንም ሰብ ኣብ ወፃኢ ይሃሉ ኣብ ሃገሩ ይሃሉ ከሰማቕሮ ዝግባእ ካብ ሰዓን ምርዳእ ናይ ህወትና ብኸመይ ይሰርሕ ንነገራት ዝገጥሙና ዕለታዊ ፈተነታት ከመይ ጌርካ ኣብ ምብድሆም ሰዓን ሓበሬታ ምፍላጥ ዝወርደና ዘሎ ብሰንኪ ናይ ፀቕጢ ዝመፅእ ሕዱር ሕማማት ኣብ ሂወትና መቐረ ዘይብሉ ሂወት ንሕልፍ ስለ ዘለና ነዚ ኣብ ምንካዩ ንምባል እዩ። ምክንያቱ እንተ ኣብቲ ክሊኒካዊ ቅዛነት ንብሎ ወይከ ጭንቀት ንብሎ እንድሕ በፂሕካ ኦልሬዲ ኣብቲ ዝማዕበለ ኩነታት ይበፅሕ ዘሎ ክትፍወስ ኣለካ ሓኪም ክትርኢ ኣለካ ብዙሕ ነገራት እያ ክትገብር ዘለካ ግን ፍወሳን ገለን ከይገበርካ ካልካ ምስ ገዛ እርስኻ ናይ ምልዛብ ባህሊ ንገዛ እርስና ክንፈልጣ ንኽእል ዲና ምስ ገዛእ እርስና ምስ ገዛእ ነብስና መዛ ተሰኪምናዮ ንኸይ ዘለና ሰብነት ናይ ምዝርራብ ይህን ምሂን ናይ ምባሃል እቶም ኣብ እምሮና እንዳመፁ ኩሉ ሻዕ ሕሹኽ እንዳበሉ ኣብ ኣእምሮና ዝርብሹን ሓሳባት መብዛሕትኡ ኣሉታውያን ሓሳባት ንዓኣቶም ናይ ምልላይ ብቕዓት ኣለና ድዩ ነዛ ተሰኪምናዮ ንኸይ ዘለና ሰብነት ዋና ኣመን እዩ ኣነ ኢልና ንኣምን እንድሕር ኮይና ስለምንታይ ድኣ ጭኑቓት ንኸውን ምጭናቕ መሪፅና ማለት ድዩ ስለዚ ነዛ ሰብነት ኣይፈለጥናየን ኣለና ማለት እዩ ነዚ እምሮና ኣይንበብናየን ኣለና ማለት እዩ ስለዚ ከነንብበሉ ንኽእል መንገዲ እንታይ ኣሎ ኢልና ንምስ ገዛ እርስብና ክንላዘበሉ ንኽእል መንገዲ እቲ ናይ ስነ ኣእምሮ ስነ ፍልጠት ማዕፆፈ ከፊቱልና ባይታ ፈጢሩና ስለ ዘሎ እዚ ከዓ እቲ ሕብረተሰብና ክፈልጠሉ ካብ ዝብል እዩ።
1: ፅቡቅ እስከ ናብቲ ኣውራ ርእስትና ክንሰግር ንምዃኑ ውጥ

0: ከመይ ይስአል መናብር ትኽእል ካ ኣለኻ ሞ ካብ ወፃኢ ክንነብር ኣይንኽእል
1: ሓቂ ዩ ከምቲ ኣርእስቲ ዝብሎ እዩ ሂወትን ውጥረትን መናብርቲ እየን ደቂ ሰባት ምኳንና ኣብ ሂወት ምስ ደቂ ሰባት ኢና ኣለና እና ውህሉ ከምዚ እንታይ እዩ ዝበሃል ሶሻል ኣኒማል ዝብልዎ ምስ ህዝቢ ንነብር ምስ ሕብረተሰብ ንነብር ዳ እምበር ተነፂልና ንነብር ኣይኮንና ምስ ሰባት ንነብር ስለዝኮና ከዓ ኩሉ ሻዕ ነታ ህላወና ንምውሓስ ዝካየድ መነባብሮ ክፈጥረልና ዝኽእል ፀቕጥታት ኣሎ ስለዚ ካብ ፀቕጢ ወይ ከዓ ካብ ውጥረት ነፃ ኮይና ክነብር ኢልና ንሓስብ ንድሕር ኣለና ኮይና ኣብ ካልእ ዓለም ኣለና ማለት እዩ ከምኡ ዝበሃል ዓለም የለን ምስ ውጥረት ክንነብር ኣለና እዚ ከዓ ትቐንዲ መናብርቲ እዮም እዚኣቶም እቲ ዘሎ ግን ሒዝናዮ ዘለና ምዕቡል ዘበን እቲ መነባብሮና ኣዝዩ እንዳተረቐቐ ምስከደ እቲ መጠነ ዓቐን ናይቲ ውጥረትና ከዓ ኣዝዩ እንዳሓየለ ስለዝኸደ ነዛ ሰብነት እዚኣ ናብ ዘይተደልዩ ሕዱር ሕማማት እንዳብፅሓልና ይኸይድ ኣሎ ስለዚ ውጥረት ክንብልን ከለና ኣሉታዊ ስምዒት እዩ ኣብ ኣእምሮና እነስፍሮ እዩ ውጥረት ግን ኩሉ ሻዕ ሕማቅ ኣይኮነን መብዛሕትኡ ግዜ ውጥረት ክዝረብ ከሎ ብኣሉታዊ እዩ ዝግለፅ ግን ኩሉ ሻዕ ሕማቅ ማለት ኣይኮነን ንባዕሉ ኣብ ተፈጥሮ ክሳዕ ተዓደለና ንሂወትና ናብ ዝሓሸ ኩነታት ወይ ካብ ኣስጋኢ ኩነታት ናብ ዝሓሸ ኩነታት ናብ ፍድኣት ዘለዎ ኩነታት ንምስግጋር መሰማዕታ እዩ ብሓፂሩ መሰማዕታ ክሳዕ ዝኾነ እዚ ስምዒት እዚ ክንጥቀመሉ እዩ ዘለና ብውሕሉል ዝኾነ ኣገባብ ገይርና እንተ ደኣ ብሃውሪ ሂወትና እንዳመራሕና ንገብር ኣለና ኮይና ግን ኣብ ክንዲ ጠቃሚና ዝኸውን እንታይ ኮናሎ ወዳኢና ኮናሎ ማለት እዩ ሕጂ ብዚና ናይ ምልላይ እዩ ትዕጦ ዘሎ እምበር ውጥረት ስለምንታይ ሃልዩ ፀቕጢ ስለምንታይ እዩ ዘለና ኢልና ንዕኡ ክንፈታሕ ኣይኮና ብዘይብኡ ክንነብር ኣይንኽእል ኢና ስለዚ እዚ ኣገዳሲ ካብ ኮነ ግን ስለምንታይ ኢና ኣብዩዝ ንገብሩ ወይ ከዓኒ ብጣዕሚ ብኣሉታዊ መንገዲ ንጥቀመሉ ዘለና እንድሕር ክንፈለጥ ክኢልና ግን ከነመሓድሮ ንኽእል ኢና ማለት እዩ ስለዚ ውጥረት ኣሉታዊ ስምዒት እዩ ኣልታዊ ስምዒት ኮይኑ ንሂወትና ናብ ዝሓሸ መድረክ ከሰጋግረና ኢና ካበልና ከመይ ገርና ኢና ካብቲ ኣዕናዊ ናብቲ ሃናፂ ኩነታት ናይ ምምሕዳሩ ጉዳይ ግን ንቕሓትና እያ ትውስና ማለት እዩ እ ኣብቲ ንቕሓት ግን ብሃውሪ ክንከይድ የብልና መብዛሕትኡ ደቂ ሰባት ሂወቶም ብሃውሪ ኢና ንበርሖ እዚ ኣውቶፓይለት ዝበሃል እዩ ሕጂ ንጎት እትስ ገፅካ ተሓፂብካ ናብ ስራሕካ ትኸይድ ንካ በሊዕካ ስራሕ ትውዕል ሃልክታት ኣሎ ማሕበር እዚ ኩሉ ከምፃልና ዝኽእል ግን ኣብኡ እንዳተጨነቕና ኢና ክንውዕል ዘለና ማለት እዩ ሽዑ ምሸትካ ቤትካ ሕጂ እዚ ሩቲን እዩ መዓልታዊ ኩሉ ሻዕ ንሻዕ እንተኸይድ ኣለና ኮይና ኣብ ሰብነትና ዝካየድ ናይ ቅመማዊ መስርሕ ኣሎ ማለት እዩ እዚ ብዝተካእለ መጠን ኣብተን ቀዳሞት ምዕራፋት ናይ መፅሓፈ እውን ክጠቕሰን ፈቲነ ኣለኹ እቲ መባእታዊ ዝኾነ ስነ ኣካላዊ መስርሕ ናይ ሂወትና መባእታዊ ዝኾነ ኣብቲ ዕሙቕ ዝበለ ክንኣቱ ኣየድልን እዩ ምክንያቱ ንዓና ዝምልከት ኣይኮነን ረቂቕ ከዓ ስለዝኾነ እዩ ግን ኣብቲ መባእታዊ ዝኾነ መረዳእታ ንድሕር ክንሕዝ ክኢልና ከመይ ገርና ኢና ስለምንታይ ኢና ንሓርቕ ሕጂ ከም ዝበልካ ውጥረት ውህሉል ድምርስ ናይ ተፈላለዩ ስምዒታት ኣሉታውያን ስምዒታት እዩ እዚ ግን ስለምንታይ እዩ ኣብ ውሽጥና ዝካየድ ዘሎ ከዓ ክንፈልጥ ኣለና ሕጂ እንድሕር ሓደ ሰብ ሓሪቀ ኢሉ ሕርቃን ትብል ቃል ኣውፅኢና ኣለና ኣካይዶ ስምዒት እያ እዛ ስምዒት እዚኣ ስቕኢላ ኣይኮነት መፅያ ዘላ ኣብ ውሽጢ ኣካላትና ዝካየስ ንቕመማዊ መስርሕ ኣሎ ናይ ሆርሞናል ምቅያር ዝበሃል እዩ ሆርሞን ቅመም እዩ ኣብ ደምና ዝሕወስ ኣብ ፅክታት ናይ ኣእምሮና ኣብ ሓንጎልና ዘለዉ ፅክታት ፒቲታሪ ግላንድ ዝበሃል ካብኡ ፈሊቆም ናብ ደምና ይሕወስ ሞ ሓሪቀ ንብል ማለት እዩ ትሕርቃን ሕጂ ምልክት ናይ ሓደ መሰማዕታ ስለዝኾነ ግብረ መልሲ ናይ ሓደ ነገር ክትህቢልካ ተውፅኦ ኣብ ሓንጎልካ ዘሎ ኣብ ሓሳባትካ ዘሎ ብቓላት ትገልፆ ብቁጣዐ ትገልፆ እዩ እዚ ነገራት እዚ ንክኸውን ኣብ ሰብነትና ዝካየድ ስነ ኣካላዊ ለውጥታት ኣሎ ድፍኢት ደም ውስኽ ልቢ ህርመታ ይውስኽ ጨዋዳታት ይግተሩ ምክንያቱ ገለ ነገራት ኣሎ ማለት እዩ ሰብነት ሕጂ ኣእምሮና እንታይ ይሰደልና ዘሎ መሰማዕታ ይሰድድ ዘሎ ሕጂ ናይዚ ናይ ምግንዛብ ዓቕሚ ንድሕር ኣለና ኮይኑ እንታይ እዮም እዞም ቅመማት እዞም ሆርሞን ንብሎም ዘለና ናይ ግሪክ ቃል እዩ መዋዓውዒ ማለት እዩ መረሳስኒ ማለት እዩ ኩሉ ሻዕ እዮም ዝነፅዑ ኣብ ናይ ኣሉታዊ ስምዒት ኣብ ዘለናሉ እዋናት ምክንያቱ ሓጎስ ደስታ ባህታ ዝበሃሉ ከዓ ኣወንታዊ ስምዒታት እውን ኣለዎ ንሓቀይዶ ንሕና

0: ግን ሕጂ ኣገዲስና ዘሎ ነቶም ዘጨንቁና ዘሕርቁና ዘፍርሑና ዘቐይሙና ዘጉዩና እህ ዘብሉና ድቃስ ዝኸልኡና ዝህክዩና ሰነፋት ዝገብሩና ስምዒታት እዮም ዘዛርበና ዘሎ ሂወትና ክነማዓራሪ ንድሕር ኮይና ሕጂ ነዚኣቶም ዝቕልስ ወይ ከዓ ነዚኦም ዝፈጥር ቅመም ኣብ ኣእምሮና ይፍጠር ንድሕር ኣሎ ኮይኑ በዓልና ንፈጥሮም ኣለና ማለት እዩ። ሕጂ እንታይ ክብል ደልየ ዘለኹ ኣዞም ሆርሞናት ብግቡእ ክንጥቀመሎም ምእንቲ ኣፍልጦና መባእታዊ ዝኾነ ፍልጦ ንድሕር ሃልዩና ኮይኑ ሓጋዚ እዩ ኣብ ምውክት ምቅፅፃር ውጥረት ዝብል እምነት ኣለኒ። ነዚ ዘብለኒ እንታይ እዩ ኣይደናው እንድሕር ነፍሲ ወከፍና ይርዳእና ኮይኑ እዚ ኣብ ኣእምሮና ዝፍጠር ቅመማት እዛ ሰብነት ተሰኪምናያ ዘለና እቲ ኣብ ዓለም ኣሎ ዝበሃል ፋብሪካ ናይ ቅመማት ፋርማሲቲካል ኢንዳስትሪ ንብሎ ኣብ ኣእምሮና ዝፍጠር ቅመማት ይበዝሕን ይበልፅ። ስለዚ ንሕና ሲ ባዕልና ንባዕልና ፋብሪካ ናይ ዝተፈላለዩ ቅመማት ኢና ማለት እዩ። እቶም ቅመማት ግን ኣውንታውያን ቅመማት ኣለው፣ ሆርሞናት ኣለው፣ ኣሉታውያን ከ ኣለው። ሕጂ ዓንቶ እንታይ ኢለካ ነር ምስ ገዛ ርስና ክንላለ ኣለና ክንፋለጥ ኣለና ኢለካ ነዛ ሰብነትና እዚኣ ንላዘብ እንድሕር ኮይና ኣነ ሕጂ ከም በረኸት ነቲ ኣወንታዊ ቅመማተ ክጥቀም ዘሊ ድና ክንብል ዘለና ወይስ ነቲ ኣሉታዊ? እንተደኣ ዋና ናይ እዛ ሰብነት ካንካ ሓለቃ ኣዛዚኣ ኮይንካ ኣወንታዊ ቅመማት ክትጥቀመሉ ትኽእል መንገዲ ኩልሻ ክደፋፍዓኻ ማለት እዩ። ተዘየሎ እዛ ሰብነት እዚኣ እንድሕር ብሃወር ንኸይድ ኣለና ኮይና ግን ነቲ ዝገጥመና ፀገማት ኩሉ ነቶም ኣሉታውያን ቅመማትና ጥራሕ እንዳተጠቀምና ንኸይድ ማለት እዩ። ሕጂ እንታይ ይኸውን ኣሎ ኣሉታውያን ቅመማት ዞም ንብሎም ዘለና ኹን በዓል ኮርቲዞል ዝበሃል ሆርሞን ኣብ ዝተናሃውሐ እዋናት ንዝተፈላለዩ ሕዱር ሕማማት የቃልዑና ኣሎ ማለት እዩ። ስለዚ ዋና ናይዛ ሰብነትና ክንከውን ክንክእል ኣለና ኣብ ዝብል መረዳእታ ተበርኪሰ
1: ሰፊሕካ ገሊፅ ፅቡቅ። ኣብ ምዕራፍ 7 ምናልባት ምስ ተመክሮ ማህና እውና ተኣሳሲርካ ኣለካ ብፍላይ ኣብቲ 75 ዝነበረ ምስ ዓፋኝ ይኹን ንባዕሉ ካብቲ ደስ ዝበለኒ እውን ዛንታ ናይ ትራኻ ናይዚ መፅሓፍ ናብ ሽመጃና ዝኸድኩምሉ እዋን ነይሩ ምስ ዘማይ ጋይም ፍላይ ኣዴካ እዮም ከምኡ ድብልኦ እሞ ሕጂ ክትከዱ ከለኹምን ዘጋጠም ዝነበረ ኣብ ስመራ ከዓ እንታይ ይመስል ነይሩ? እቲ ምስ ሓደ ካብቲ ኣገዳሲ ዝገብሮ ነዚ መፅሓፍ እሱ ጥራሕ ዘይኮነ እውን ናብ ዳሓረዋይ ክፋል እውን ኣብዚ 2019 ብደረጃ ዓለም ዘጋጠመ ኮሮና እውን ኣብኡ ገሊፅካ ኣለካ ነገራትታት ተኣሳሲርካ ኣብ መድረኻት ኩሉ ግዜ ዘይተርፍ ምኳኑ ንምትእስሳር እውን ዓብዪ ሜላ እዩ። እስከ እቲ ናይ 75 እውን ክንደስሶ
0: ከምቲ ዝበልኩ እዛ መፅሓፍ እዚኣ ምስ ፍጥረት ተተሓሓዘት ካብ ኮነት ነብሲ ወከፍ ዜጋ ኤርትራዊ ብዝተፈላለየ ናይ መግዛእታዊ ስርዓት ኣብ ግዜ ደርጊ ሃይለ ስላሴ ዝነበሮ ሕማቅ ግዜ ይሕሊፉ ህዝቢ ኤርትራ ኣብ ዝሓለፈ ሰለስተ ወለዶ ዝወሪድዎ ዘሎ ፀገም መጠን ኣልቦ መወዳድርቲ የብሉን ሰላማውያን ሰባት ዝሕረድሉን ዝቀተልሉን ዓድታት ዝበርሰሉ ህዝቢ ዝስደደሉ ጠለመጊዕ ዝበርሳሉ ኩሉ ውሳያት ሕማቅ ግዜ ናሕሊፍና ናይ ግዜ ዝበና ደርግን በለና ኣብዚ ክንዓብን ከለና ከምንእስያት እውን ነፍሲ ወከፍ ኤርትራዊ ዳርጋ ኩሉ እንዳተመኮሮ ዝሓለስለን ስለነበረ ኣብ ሰብዓታት ናይ መጀመርታ ፍርቂ ሰብዓታት ማለት እዩ ዳርጋ መንእስያት ዝነበርናሉ ግዜ እዩ ነይሩ። ኣብ ፈቐዶ ጎደናታት መንእስያት ተሓሪዶም ተቐቲሎም ተሓኒቆም ስልኪ ኣፋይ ዝበሃሉ ከዓ ብሕልፊ ራዕዲ ኣብ ኣእምሮም መንእስያት ኩሉ ዝሕደርሉ ኩሉ ተሸቅሪሩ ዝነብረሉ ግዜታት እዩ ነይሩ። ስለዚ ሓደ ከልቢ እንድሕር ድኣኒ ቀርቂር ካብ ሓደ ኩርና ኣምፅኢካዮ እንታይ ዝበረካ ነብሒ ዝናሰካ ሕጂ መብዛሕትኡ መንእስያትና ዳርከ ወይ ንሜዳይ ክኸይድ ዘለዎ ወይ ከዓ ናብ ክድሕነሉ ዝኽእል ናብ ዓዲታት ናብ ሃገረሰብ እንዳተኸወለ ዝነብረሉ ግነታት ስለዝነበረ ሓቂ ዘረባ ኣብ ንእስነትና ንመጀመርያ ግዜ ስለዝኾነ እዩ ከማነት ኣብ ታሪክ ኣብ ዝእተኽዎ ትተዘክሮ ኣብ ኣእምሮኻ ከሕድረልካ ዝኽእል በሰላ ናይ ኩናት እዩ ናይ ፀገም ናይ እሱ ንባዕሉ ነቲ ውጥረት ተዘክሮታት እንዳፈጠረ ትራውማ ፈጥረልካ እዩ ማለት እዩ። እዚ ትራንስጀነሬሽናል ዝበሃል ስግረ ወለዳዊ ዝመሓላለፍ ትራውማ ኣለዎ ወይ ከዓ ማሕሰይቲ ኣለዎ ማለት እዩ። ሕጂ ኣብ ከምዚ እዋናት ተተንኪፍናሉ ዝነበርናሉ ግዜ ደገዛውትካ ምእቲ ዓብትካ ኣብ ኣብኡውን ኣብ ገላም ገለ ጠቂሰዮ ነረ በዓል ወልደን ክየል በዓል ኪዳነ ሓይሊ ኪዳነ ሓይሊ ሓይሊ ኪዳነ እንድሕር ኢኻ ኮንካ ንማና እዛ ኣባልኩም ጓል ከይዳነ ሓዋይ ዝነበረሉ እዩ በዓል እዚኣቶም መፃወቲ ቁዕስትና ምሳና ዝነበሮ እዮም በዓል ሓድሽ ማሕሙድ ዝበሃሉ ኣብኡን ኣብነት ጠቂሰዮ ዘለኹ ሕጂ እዚኦም ንመጀመርያ ግዜ ኣብቲ ሸዊት ዕድሜና ገና ብሕጂ ተማሂርና ክንዓቢና ንሓስበሉ ነበርና ሰብ ተሓኒቁ ተረሽኑ ሰምዓሉ ዝነበርካ ግዜታት እዩ ስለዚ ዘይሓስስ ስእሊ ምስሊ ኣሎ ማለት እዩ ኣብ ከተማ ኣብ ዝነበርናሉ እዋናት እውን ከም ኣብነት ጠቂሰ ኣለኹ ክሳዕ ክንደይ ኣፋኝ መፂኦም ሽጉጥ ኣብ ርእስኻ ደቂኖም ናይ ሞትን ሂወትን ደቃይቀኢካ ትሓስበሉ ምክንያቱ ክልተ ሰሙን ይገብር ዕሩትካ በዓል ማነ በዓል ሃይለ ተሓኒቆም ተቐቲሎም እብሉካ ሕጂ ከዓ ሽጉጥ ካብ ልዕልካ ንላንሑ ኮይና ተራየኻካ ትብል ሕጂ ከምዚ ዓይነት ስለዝነበረ እቲ ምርጫ ዝነበረ ስለዚ ክትወፅእ ኣለካ ወይ ንሜዳ ክትከይድ ኣለካ ወይ ካብ ዓዲ ከይድካ ትብል ሽቲ ግዜ እቲ እኽሊ ዝኣትወሉ ግዜ ስለዝነበረ ከም ሓሳብ ነቲ ዓዲ ዝነበረ እኽሊ ከነምፅእ ኢልና ኣብኡ ክንእለ ዝብል ስለዝነበረ እታ ዘሰድናያ ስጉምቲ ናብ ሃገረሰብ ተሓቢእካ ምፅናሕ ዝብል እያ ነራ ማለት እዩ ብና ግዜ እቲ ምስ ወለደይ
1: ዋላ ብፀሮና ጌርኩም ክትከዱ ከለኹም ዝነበረ
0: እቲ ታሪክ ናይ ብሓቂ ስምራት ኣለዎ ፀኒሕካ ግን ድሕሪኢካ ኮንካ ታሪክና ብጣዕሚ ኣዝዩ ካብኡ ዝኸፍአ መዓት መሪር ኩናትን ንሓርነታዊ ቃልሲ ዝተካየደ መስዋእትን መስገደልን ድሕሪኢካ ኮንካ ዝወዳደር ኣይኮነን ግን እቲ ወለዶ ብሙሉእ እንዳተኣሳሰረ ዝኸደ ኣብ ምረት ኣብ ሕብሪ ህዝቢ ኤርትራ ዘውረዶ ግን ስምራት ኣለዎ ሕጂ እዚ ትራውማ እዚ ሓንቂ ዘረባ ፖስት ትራማቲክ ስትረስ ዲስኦርደር ዝበሃል ኣሎ ድሕሪ መክሳእቲ ዝፍጠረልካ ድሕሪ ናይ ሓደጋታትን ገለ ንርአ ኣብ ኣእምሮና ዝምልሕ ዝብሉ ነገራት ከይህልው እውን እኮ ኣብ ሃገርና እውን ሓደ ዕሙቕ ዝበለ ዕቱብ ዝኾነ መፅናዕቲ ዘድልዩ ኮይኑ እውን ስማዓና እዩ ምክንያቱ ካብዚታት ሰጊሩ እቲ ወርቃዊ ዝኾነ ወለዶ ተጋዲሉ ሃገር ነፃነት ኣምፂኡ ሕጂውን ሃገር ኣብ ምህናፅ ኣብ ዘለወሉ እዋን ከዓ ፈተነታት ናይ ንሃገርካ ዝፈታትን ነገራት ከሎ ኩሉ ሸዓብ ኣለርት ኣሎ ማለት እዩ ሕጂ እዚ ኣብ ተጠንቀቕ ምህላው ንባዕሉ ቅሳነት ናይ ኣእምሮ የብሉን ማለት እዩ ውሽጣዊ ዝኾነ ሕቡእ ዝኾነ ቃንዛ ናይ ኣእምሮ ኣለዎ ነዚ ክፍወሰሉ ዝኽእል ከህድኦ ዝኽእል ግን ሓደ ሜላን ሓበሬታን ብዝተወደበ መልክዕ ግበር ተስፋ ይገብር ምክንያቱ ቲ መፅሓፉን ከም ጣውዒት ን ኣቅሪበ ኣለኹ ማለት እዩ ከም ርእቶ ማለት እዩ ትዛል ሕጂ ኣብዚ ግዜ እዚ ኣነ ዝሓለፍክዎ ተመክሮብቲ ግዜ እቲ ምስ ንእስነትና ማዕረ ክንከይድ ከለና ምስደኻ ኣብ ቅድሚ ደኻ ንሳ ኣደይ ካብ ምሳይ ክትነቅል ቀንዲ ዘበገሳ ከምዚ ተድሕነኒ ዝመስላ ነይሩ ግን እቲ ዘጋጠመና ኣብቲ መፅሓፉን ጠቂስዮ ዘለኹ ኣብ ቅድሚኣ በቃ ንርሸነሉ ናይ ደቃየቅ ግዜ ዝወፅሓሉ ተማሪክና ተታሒዝና ማለት እዩ ንሜዳ ትኸዱ ኣለኹም ተባሂልና ኣዴታት ብሓደ ወገን መሰማቅሽቲ መንእሰያት ኣብዚ ኣንበርኪኾም ንዓና ኢድኩም ላዕሊ ምፁ ኢሎም እቲ ዝነበረ ቃንዛ ሽዑኡ እቶም ኣቕሽቲ ይምህለሉ ኣዴታት የልቅሳ ሬሳ ናይ ደቀን ክሪያ ማለት እዩ ኣብቲ ግዜ እቲ ከዓ ሕጂ ስማዓና ዝነበረ ስምዒት ገልፆ ፈቲነ ኣለኹ እሱ ከዓ እንታይ እዩ ኣብ ቅድሚ ዲኻ ክትርሸን ዶይሓይሽ ወይስ ኣዲኻ እንተዘይትህሉ ዝብል
1: ንኩሉ
0: ዝነበረ ፈተነ እዩ ነሩ ማለት
1: እዩ ሂወት ኣብ መእሰራሓ እውን ሓደ ከብቲ ኣገዳሲ ዝገብሮ ምቕያር ሕጂ ዝውጥረት ብፍላይ ካብ ሃገሮም ዝወፁ ብዙሕ ግዜ ዝፍትኖም ነገራት እዩ ሓደ ናይ ርእሰ ተኣማንነት ምጥፋእ ክልተ ኣድልዎ ሰለስተ ካልእ እናበልካ ክዝርዝር ትኽእል ኢኻ ሕጂ እቲ ስደትን ውጥረትን ከ ከመይዩ ጣዓዓም ኣብ መወዳእታ ሲ እንታይ እዩ እቲ ናብስኻ ፈሊጥካ ገዛ ርእስኻ ክትክእል ዘይኽእለካ ነገራት ብዙሕ ይኸውን እሞ ብኸመይ ካብኡ ትፍወስ
0: ሕጂ ምስ ስደት ኣተሓሒዝካ ክዝረብ እንድሕር ኮይኑ ስደት ምምዝባል ናይ መነባብሮ እዩ ደቂ ሰባት ካብ ሓደ ቦታ ናብ ሓደ ቦታ ክጉዕዙ ከለዉ ኩልሻዕ ናይ ምቅያር ናይ ባሕርያት ኣሎ ከምቲ ዝደለካዮ ከምዝዓብካሉ ምስ ክብርታትካን መንነትካን ዝዛነ ዘይኮነ እኳ ደኣ ብንፃሩ ፍሉይ ዝበለ ነገራት እዩ ዝገጥመካ ሕጂ ነቲ ዝገጥመካ ዘሎ ሓድሽ መነባብሮ ንክትብድህ ንባዕሉ ርእሱ ዝከኣለ ውጥረት ኣለካ ማለት እዩ ነዞም ውጥረታት እዚኣቶም ንክትብድህ ሓያል ሓያል ፃዕሪ ስለ ዝገጥመካ ኣብዚ ዝፈጥረልካ ፀቕጢ ነዚ በዲህካ ንክትከይድ ክትባላሓት ዘሎ

ዝበለ ዓቕሚን ዓቕልን ይሓትት ማለት እዩ። ከም ኤርትራውያን ክንሪኦም ከለና ግን ስደት እኳ ባህርያዊ እንተኾነ ኣብ ልዕሊ ኤርትራውያን ዝቐንዐ ግን ሓደ ውዲት ኣሎ፣ ፖለቲካዊ ምልክዓት ክትሓዝ ዝኽእል ብሕልፊ ብሕልፊ ነቶም ምንእስያት ወለዶ ሰግረዶ ቢልካ ምስ ተኸድካ ኣብቲ ዘዝኸድዎ ወገን ትግራይ ይኹን ገ ማዓስከራት ሒዝካ ኣብ ሓደ

0: ኣውራጃን ዓሌትን ሃይማኖትን ኣተፋኒንካ ትሰዶም እሞ ኣብቲ መጨረሻ እቲ ፋይናል ደስቲነሽን መዓልቦ ዝብልዎ ሮጳ ድዩ ገለስ ምስኣትኻ እቲ ትፅቢትን ትኹንነትን ከኣኒ ይወቕዓካ መሊሱ ሽዑኡ እቲ ዘሕድረልካ ናይ ተስፋ ምቑራፅ ኣብ ሂወታት ዝረአ ሓደሓደ ዘይንቡር ከም ኤርትራውያን ክፅበዮ ዘይትኽእል ተርእዮታት ይረአ እዩ። ሕጂ እዚ ንባዕሉ ሓደሓደ ግዜ ብዙሕ ሰብ ብፖለቲካዊ መልክዕ ጥራሕ ዝርዮ ኣሎ። ኣነ ግን ካብኡ ፍሉይ ብዝበለ መልክዕ እዞም መንእሰያትና ማዕረ ኣእማና ልዒልካ ምፍጋእን ኣብ ዘየድሊካን ንቡራም ዝኾነ ነገራት ኣብ ምእታው ከብፅሖም ዝኽኣለ ነዚ ክሪሚናል ማይንድ ክፈጥር ዝኽኣለ ሕፅቦ ኣእምሮ ኣሎ ስለ ዝኾነ ንሕና ነዞም ዜጋታትና እዚኣቶም ብፅቡቕ መንፈስ ተቐቢልካ ክፍወስሉ ክሃድእሉ ናብሮኦም ከመሓይሽሉ ዝኽእሉ ነቲ በፂሖሞ ዘለዉ ደስቲነሽን ወይ ከዓ መዓልቦ ንዕኡ ኣብኡ ካብኡ ክረብሕሉ ዝኽእሉ መንገድታት ክንተሓባብር ዳኣ እምበር ስኻ ከምዚ ዲ ስኻ ብኣነ ኢልካ ኣብ ኣውራጃዊ ድዩ ዓሌታዊ ድዩ ሃይማኖታዊ ድዩ ተናፃት ክትኣቱ ከምዘይብልካ እኳ ደኣ ኣእምሮ ንእምሮ ናበብ ተሓስዮም ከም ዘለዉ ዘመንእሰያትና ሓስያ ንእምሮም ከም ዘለዎም ተረዲእካ ክንተሓባብሮም ክንተሓጋገዞም ከም ዘለና ጥራሕ እዩ ክተባባዕ ዘለዎ ዳኣ እምበር ተፃይ ዝኾነ ህልኽ ዘለዎ ቅንእ ዘለዎ ሕርቃን ዘለዎ ጥቀም ከም ዘይብልና ምክንያቱ ስነኣእምራዊ ኮይና ተሓያል እዩ። ኣብቲ ዜጋታት ካብ ወሪዱ ዘሎ ፅልዋ ነቲ ጥንቂ ዘይኮነስ ኣብ ሳዕብን ጥራሕ ከም ዘድህብ እዩ ዝገብር እቲ ስነኣእምራዊ ኩናት እንድሕራ ሰብሂልና ኣሎ። እንታይ እዩ ኣብ ዝብፅሒዎም ዘሎ ዘይኮነ ኣብ ዝበፂሕና ኣለና እሞ እዚ ኮይና ኢልካ እህ ናይ ምባል ፅልኢ ናይ ምፅሕታር እዩ ዘድግበልካ እቲ ስነኣእምራዊ ኩናት። ስለዚ ንስነኣእምራዊ ኩናት ብርቕቕ ዝበለ መንገዲ ክንርዳእካ ክንክእል ኣለና። ምክንያቱ ኣብ ሓደ ዲጂታላዊ ዝኾነ ስውር ውዲት እዩ ኣብ ልዕሊ ኤርትራ ተዘርጊሑሉና ፀኒሑ ንዝሓለፈ 15 20 ዓመት ንበሎ ነዊሕ ግዜ ከይዲ እዩ ቀሊል ግዜ ኣይኮነን። ሓደሓደ ግዜ እቲ ኤርትራዊ ነቲ ዲጂታል ውግእ እውን ከይተዳለወሉ ስለዝኸደ ሓደሓደ ግዜ ጠንቦላ ሒልካ ናብኡ ክትኣት ኮሎ ካብቲ ናይ ሶሻል ሚድያ ሓደ ምዕራፍ ገሊፀ ኣለኹ ግዳይ ገብረካ እዩ። ምክንያቱ ስነኣእምራዊ ኩናት ንቓላት ሓሶት ከም ጢኢት እዮም ትኩስዎ ሓሶት ተተኮሰ ድሕ ኣብ ጢኢት ኣብ ኣእምሮ ከኣት እዩ ቃንዛ ኣእምሮ ፈጥረልካ ማለት እዩ። እቲ ቃንዛ ኣእምሮ ኢና ሕጂ ዘዛርበና ዘሎ ፅልኢ ቅርሕንቲ ሕርቃን ዝፈጥር ስምዒታት እዩ ዝፈጥር። ሕጂ ኩልሻዕ ዝኣቲናዮ ዘለና ዓለም ከዓኒ ምስ ኣእምሮ ይትውግእ ዝካየድ ዘሎ ኣብ ኣእምሮና ማቂዶም ዘለዉ ብኩናት ህዝቢ ኤርትራ ክሰዓር ከምዘይክእል ኣብ ባይታ ግጠም ፊት ንፊት ተጋጢምካ ክሰዓር ከምዘይከኣል ስለዝፈለጡ እቲ ተፃብኦ ናይ ኤርትራዊ ኣብ ልዕሊ ኤርትራዊ ዝካየድ ኣብ ኣእምሮ ናይ ዜጋታት ዘንቀደ እዩ። እቲ ናይ ኣእምሮ ዘንቀደ ከዓ ከምዝብለካ ዘለኹ ድሕ ኣብቶም ንኣሽቱ መንእስያት ገና ዘይበሰለ ኣእምሮኦም ዘሎ እትዮም ኣብኡ ጥኒሶሞ ዘን እቲ ዝውለድ ካብቲ ኣእምሮካ ወፅኡ ኣብ ፅልእን ቅርሕንትን ዝተላዕጠጠ ስለዝኾነ ነዚ ናይ ምርዳእ ብቕዓትና ክብርኽ ትኽእል ኣሎ መልእኽቲ ናይ ዛ
1: መፅሓፍ ፅቡቅ ሕራይ ክንደይ ግዜ ወሲዳ ትልካ መስርሕ ናይዚ መፅሓፍ ንኽተዳሉ ዝነበረ ብድሆ ከ እንታይ ነይሩ?
0: ስነ ፅሑፍ ሓቂ ዘረባ እዛ መፅሓፍ እዚኣ ንኽዳልዋ ኣብቲ ናይ ኮቪድ ግዜ ብዕቱብ ክሕዛ ፈቲነ ማለት እዩ። ከም ትፈልጦ ሽዑኡ ዳርጋ ተኸዚና ተቆሪና ኢና ነርና ምውሻብ ዝበሃል ነሩ ገገዛኻ ኮፍ ኢልካ ትነብረሉ ግዜ ስለ ዝነብረ ሓደ ብዙሕ ርቡሕ ዝኾነ ግዜ ነርኒ ድሕሪ ስራሕ ተጠም ይበሃል ማለት እዩ። እንታይ ትኸውን ሽዑኡ ናብቲ ምፅሓፍ ነቲ ቅድሚ ሕጂ ቀሪቡ ዝነበረ ሓሳባት እቲ ሃገራዊ ሽማግለ ኤርትራን ኣሜሪካን ዝበልኩካ ብቪድዮን ብገለን መልክዕ እኳ ንእሽተይ ቀሪቡ ነይሩ እንዲ ቅድሚ እዩ። ነዚ ግን ከስፍሐለኒ ኢለ ነቲ ብ20 30 ገፅ ዝነበረ ናብ 100 ናብ 150 200 300 እናበለ ሽዑ እንዳሰፍሐለይ ከይዱ ማለት እዩ። ሶ ኣባት ናይ 2-3 ዓመት ግዜ ወሲዱ ማለት እዩ። ሓደ ካብቲ ዝረኸብክዎ ብድሆ ናይ ስነ ፅሑፍ ማለት እዩ ኣብ ኣፍኮርስ ብትግርኛ ተማሂርና ይዓበናን እቲ ስደት እቲ ናይ ግንባር ህዝባዊ ግንባር ዝፅሕፎ ፅሑፋትን ዝወፁ ፅሑፋትን ናብኡ እንዳንበብካ ካ ነቲ ትግርኛ ካ ባዕልካ ትምሃሩ ማለት እዩ። ኣብኡ ተመርኪሱ እዩ እቲ ትግርኛ ይምበር ሓደ ቤት ትምህርቲ ናይ ትግርኛ ከይደ ተምሃርኩ ነገራት ኣይነበር ወይ ግእዛት ኹን ገለሳ

0: ኣይነበረን። ሓደ ግን እቲ ቀኒ ቻለንጅ ገይረ ዝረኸብክዎ ኣነ ቁሩብ ንሕሪእናያ ኮይና እዛ መፅሓፍ እዚኣ ኣብ ስነ ኣእምሮ ዘድሃበት እያ ምስናይ ኣእምሮ ዘድሃበት እያ ስለዚ ምስ ስነ ፍልጠት እያ ማለት እዩ ምስ ሳይንስ እያ ቁሩብ ሳይኮሎጂ ዝብል ኣለዋ ኣብ ናይ ትግርኛ ስነ ፅሑፋት ብዙሕ ምስ ስነ ፍልጠት ዝተተሓሓዙ ተገሪህካ ትረኽቦ መፅሕፍቲ ኣይነበሩን ሕጂ እቲ ቋንቋታት ሓድሓደ ግዜ እቲ ቴርሚኖሎጂ ንብሎ ናብ ትግርኛ ተርጉምካ ናይ ምቕራባት ዝነበረ በዳሂ ኮይኑ ረኪበ እዩ ነይረ ምክንያቱ ተገሪህካ ይትረኽቦ ምናቶም ቃላት ናትምህዝ ክትክል ኣለካ ስለ ዲክሽነሪ ክትውከስ ኣለካ ገለ ሰባት ክትሓትት ኣለካ እዚታት ውን ስለ ዝነበሮ ኣብኡ ቁሩብ ነቲ ናይ ቃላት ናይ ምርካብ ልክዕ ፊት ዝገብር ንሕብረተሰብና ከዓ ነዚ ርቕቕ ዝበለ ናይ ስነ ኣእምሮ ዛዕባ ብፍኹስ ዝበለ መንገዲ ከመጌርካ ክትቅርበሉ ትኽእል እዚ ሕጂ ሓደ ካብቲ በዳሂ ዝነበረ ሕቶ ክንረኪበ እዮ ግን ምስተካእለ ንመጠን መቸም ፈቲነ ኣለኹ ግን ኣብኣ ከማ ከም ካልኦት ብሕጂ ዝመፁ ናይ ኒውሮሳይንስ ዝተማሃሩ ምሁራት ዜጋታት ኤርትራውያን ነቲ ቋንቋ ፀቢቆም ዝመልክዎ ከዓ ብዝሰፍሐ መልክዕ ክሕይልዎን ክማዕብልዎን ተስፋ ይገብር ኢለ እውን
1: ወፅሒኣባጊያካኣለካኣራይ ዛጊት ሰለስተ ዓመት ገይራ ኣላ እሞ እንታይ መልሰ ግብሪ ረኪብካ ኣለካ
0: ብሓቂ እዚ ዘለናዮ ዘበን ኣንበብቲ እንዳተፀንቀቕሉ ዝመፁ ዘሎ ግዜ እዩ ዘሎ ምክንያቱ ሶሻል ሚድያ ዝበሃል ብሓፂር ግዜ ሓፂር ሓበሬታ ረኪብካ ሓፂር መልሲ ትህበሉ ኣእምሮና ዳርጋ ፊዩዝድ ናብኡ እንዳኾነ መፅኡ ስለ ዘሎ ናይ ምንባብ ትህኪት ኣብ ሕብረተሰብ ዘሎ መስለኒ እዚ ብኤርትራዊ ጥራሕ ዘይኮነ ዓለማዊ ግሎባዊ ተርእዮታት እዩ ዘሎ ማለት እዩ ስለዚ ሓደ ናተይ ተኸታታሊ ከማ ከም ዝበለኒ ኣንበብቲ እንዳተፀንቀቕሉ ኣብ ዝመፅ ዘሎ መፅሓፍ ምፅሓፍ ሲ ትብዓት እዩ ምክንያቱ ብዙሕ ሰብ ሎሚ ናይ ምህካይ መልክዓ ስለ ዘለዎ እዩ ግን ቁሩብ ኣብዚ ኣብ ዝተፈላለዩ ከተማታት ኣብ ኣሜሪካ እንዳዘርኩ ውን ከፋልጣ ኣብ ዝኸድኩሉ እዋናት ብኢሜይል ዝመፀኒ ዘሎ ሓበሬታ ግን ኣዝዩ መሳጥን ኣዝዩ ዘተባብዕን እዩ ሓደ ፍልይ ዝበለ ትሕዝቶ ዘለዎ ብምዃኑ እዚ ዝብለካ ዘለኹ ምስ ናይ ስነ ኣእምሮ ተተሓሓዘ ከዓኒ ብሕልፊ እቲ ክሊኒካዊ ዝኾነ እንዳማዕበለ እንዳበዝሐ እንዳተዘውተረ ይኸይድ ስለ ዘሎ ሰብ እንዳተጨንቀ ይነብር ስለ ዘሎ ኣብ ፍርሕን ኣብ ሸቕሎትን ኣብ ጭንቀትን ይነብር ስለ ዘሎ ምስ ንምስ ከዓ ትቕዛነት ውን ዳዓበየ ይኸይድ ስለ ዘሎ ሕጂ ናብቲ ክሊኒካዊ መልክዑ ይኸይድ ስለ ዘሎ ሓበሬታ ዝደሊ ሰብ ብዙሕ እዩ ዘሎ ኣብታ መፅሓፍ እውን ከም ተወኪፍስያ ዘለኹ እዚኣ ርእሳ ዝኽኣለት መፍትሒት ናይ ክሊኒካዊ ፀገማት ናይ ስነ ኣእምሮ ኣይኮነትን ስለዚ እንታይ እዩ ዘሎ ግን ናብ ሰብ ሙያውያን ናይ መወከሲት ማለት እዩ ስለዚ እዚ ዓይነት ጭንቅታት ንድሕር ኣሎ ኮይኑ ብኣርከስ መፍትሒኡ መሰረታዊ ኮር መፍትሒ ንድሕር ዳ ዝማዕበለ ደረጃ ፅሕ ኣሎ ኮይኑ ክኢላታት ክምልስሉ ስለ ዘለዎም ናብ ክኢላታት ክንድህብ ከም ዘለና እተተባቢያ ማለት እዩ ስለዚ ብኡ ከዓኒ ኣነ ግብረ መልሲ ህቦም ማለት እዩ ግን እቲ ዝህቡኒ ዘሎ ፊድባክ ግን ሓቂ ዘረባ ዘተባቢዑ ዝሕጉስ እዩ ስለዚ ኣነ ዕጉብ እየ ማለት እዩ ብትዝብል ዘሎሰብ
1: እሞ መወዳእታ ብሕጂ እንታይ ክንፅበ ኢና ከበካ ከምቲ ኣስተምሮ ጌይርካሎ ምስ ነዚ እውን ብመልክዕ ቪድዮ ብምርኣይን ብምስማዕን እውን ኣካል ስለ ዝኾነ ብከምኡ ንምቕራቡ ሓሰብታ ኣለካ ካባኻ ከንታ ክንፅበ ኢና ብድሕረች
0: ለይ ወል እዛ መፅሓፍ እዚኣ ገና ኣዝያ ኣብዚሓ ኣይተዘርግሐትን ዘላ ሕጂ ብኦንላይን ናይ ኣማዞን ንብሎ መልክዕ ክትዝርጋሕ እቲ ሳልሳይ ሕታም ናይ እዚኣ ኣብ ወዲአ ኣለኹ ንሳ ሕጂ ኣብ ኦንላይን ክትከይድያ ማለት እዩ ሰብ ክረኽባ ደለየ ኣብ ጀርመን ይሃሉ ኣውስትራልያ እስራኤል ይሃሉ ኣብ ኣፍሪቃ ኣብ ኤርትራ ይሃሉ ሲ ብኦንላይን ክረክበሉ ዝኽእል መንገዲ ክንገብራ ኢና ማለት እዩ እዚ ሓደ ካብቲ ኣብቲ ሳልሳይ ሕታምታም ዳርጋ ወዲአ ኣለኹ እቲ ወዲያ ኮፍ ኢላ ዝፅበያ ዘላ ሕጂ ጥራሕ ናይ ማርኬቲንግ ጉዳያት ይኸውን ማለት እዩ ብሓፈሽ ግን ምስቲ ናተይ ሙያ ምስ ናይ ሕክምና ስኒ ስለ ዝኾነ ሓደ ካብቲ ንድሕሪ ሕጂ ከም መደብ ከቕርቡ ሓሲበ ዘለኹ ምስ ናይ ጥዕና ስኒ ከባቢ ኣፍ ዘሎ ዝምልከት ሓንቲ ርእሳ ዝኸኣለት ጋይድላይንስ ኣብ ሕክምና ስኒ ኣብ ዘይብሉ እዋናት ከመይ ጌርካ ከተመሓሽ ከመይ ጌር ሰብ ርእሱ ንርእሱ ክሕግዝ ይኽእል ናብ ዝብል ከም መምርሒት እትኸውን ግን ኣብኣ ኣብ ምድላው ከዓ ስለ

0: ዘለኹም ሳ እንድሕር ዳ ቐኒዓኻ ኔክስት ታይም ፕሮባብሊ ብዛዕባ ክንዛረብ ንኽእል ንኸውን ኢና ዝብል እምነት ኣለኒ።
1: ዋው ንሕና ኣወድካ ኢና ንምን ዶክተር በረኸት ፈዳይ ስለትመቕሉልን ሰፊሕን ሓበሬታኻ ዘይመስግነካ ካልእ እዋን እውን ዕሙቕ ኢልና ነንፍስ ወከፍ መዕራፈን ክንዛረበለን ተስፋ ገብር ደጊመ ብስም ተኸታተልቲ ይቐኒልና
0: ክብረት ያ በለይ ጫር ንስሃብካ ንዕድል ንስኻ ከዓ በቲ ትገብሮ ዘለካ ነቲ ጥበብ ናይ ምፅሓፍ ናይ ፀሓፍቲ ናይ ምብርኻብ ትገብሮ ዘለካ ስራሓት ከዓኒ በዚ ጋጣሚ እዚ ክመስግነካ ፈቱ በርትዕ ስኻ ውን ክብል የደሊ ይቐኒየለይ ንስሃብካ ንዕድል
1: ዝኸበርኩም ተኸታተልትና ንሎም ዘዳለናይ መደብ በዚ ንዛዝን ከምሎም ባካልኦት ተስቶ ክንረኸብ ኢና ክሳብ ሽዑ በርኩቀና።

ሰላም ክቡራት ተኸታተልቲ ምድብ ኤር ቲቪ፣ ብፍላይ ድማ ተኸታተልቲ መደብ ፍረፃሪ ከመይ ቀኒኹም ኣብ ዘለኹምስ ሰላምን ጥዕና ንምንኤልኩም። እዚ መደብ ብሚኒስትሪ ሕርሻ ዝዳሎ ክልተ ሰሙናዊ መደብ እዩ። ንሎሚ እውን ንዓኹም ኣስተምህሮን ሓበሬታን ብዛዕባ ሕርሻን መግብን ይህብን የገድስን እዩ ዝበልናዮ ትሕሶታት ሒዝና ኣብ ሰዓትና ተረኺብና ኣለና። ንኽትከታተሉና ድማ ናይ ወትሪ ዕድሜና እዩ። ኣብ ናይ ሎሚ ንኡስ መደባ ትኩሮ ፍረ ፃዕሪ እቲ ብዕለት 20 ክሳብ 21 ናሓሰ 2026 ሃገራዊ ዋዕላ ሕርሻዊ መፅናዕትታት ኤርትራ ኣብ ሃገራዊ ኮንፌደሬሽን ሰራሕተኛታት ኤርትራ ሃኮሰ ኣስመራ ዝተኻየደ ዋዕላ ዝድስስ መደብ ይክህልወና።

ጽላት ሕርሻ ብፍላይ ኣብ ከም ሃገርና ዝኣመፅስላ ኣብ ምዕባል ዝርከባ ሃገራት ዓንዲ ሕቆ ቁጠበአን ምዃኑ ይፍለጥ። እንተኾነ ዋላ እኳ ሕርሻ እቲ ዝበዝሐ ክፋል ህዝበን ዝነባበረሉ ጽላት እንተኾነ ብእተፈላለየ ምኽንያት እቶትን እተታውነትን ሕርሻ ገና ከምቲ ዝድለ ኣይገስገሰን። ኣብ ሃገርና ኤርትራ ኣብ እተፈላለየ ዓውድታት ሕርሻ ብሓፍሻ ኣብ ልምዓት ኣሕምልትን ፍረታትን ከምኡ ውን ኣብ ምስራሕ ከዘንቲ ማያት ድማ ብፍላይ ሳላ እተገብረ ገዚፍ ወፍሪ ኣብ ሕርሻ ርኡይ ገስጋስ ከም እተመዝገበ ዕዳጋታትና ዝምስክርዎ ሓቂ እዩ። እንተኾነ ኣብ መላእ ሃገር ዝርከብ ህዝብና ውሑስን መኣዛውን ምግቢ ክሳዕ ዝረክብ ገና ሓያል ስራሕ ከም ዝፅበየና ምዝኽኻር ኣገዳሲ እዩ። ሓደ ካብቶም ንጽላት ሕርሻ ንቕድሚ ዘሰጉሙ እስትራቴጂታት ምሕያል ሕርሻዊ ምርምራት እዩ። ሚኒስትር ሕርሻ ነዚ ዕዮ ገዛ ተሰኪሙ ብመገዲ ሃገራዊ ትካል ሕርሻዊ ምርምር እተፈላለዩ ምርምራትን መጽናዕታትን ከካይድ ምጽንሑ ይፍለጥ። ነዚ ልሙድ ምርምራዊ ስራሓት ንምሕያል ድማ ኣብ እተፈላለዩ እዋናት ሃገራዊ ዓውደ ዘተታትን ዋዕላታትን ብምውዳብ ብእተፈላለዩ ተማራምርቲ መጽናዕታዊ ወረቓቕቲ ከቕርብ ጸኒሑን ኣሎን። ኣብ መወዳእታ ወርሒ ሰነ 2026 ድማ ንፈለማ እዋን ኣብ መላእ ሃገር ዝርከቡ ክኢላታትን ተማራምርቲ ምስ ሕርሻ ቀጥታዊ ምት

እስሳር ዘለዎም መፅናዕታዊ ወረቓቕቲ ዘቕርብሉ መድረኽ ፈጢሩ። ሃገራዊ ዋዕላ ሕርሻዊ መፅናዕትታት ኤርትራ ሃገራዊ ዋዕላ ሕርሻዊ መፅናዕትታት ኤርትራ ካብ ዕለት 20 ክሳዕ 21 ነሓሰ 2026 ኣብ ትሕቲ ምስጓም ቀጻልነት ዘለዎ ስርዓታት ሕርሻን መግቢ ንሃገራዊ ቁጠባዊ ዕቤት ዝብል ቴማ ኣብ ኣስመራ ኣዳራሽ ሃገራዊ ኮንፌደሬሽን ሰራሕተኛታት ኤርትራ ከም እተኻይደ ይዝከር። ኣብዚ በኹሪ ሃገራዊ ዋዕላ ልዕሊ 76 መፅናዕታዊ ወረቓቲ ክቐርብ እንከሎ ምርኢት መፅናዕታዊ ፖስተርን መደረ ላዕለዎት ክኢላታትን እውን ኣካል ናይ ዝዋዕላ እዩ ነይሩ። እዞም ኣብዚ ዋዕላ ዝቐረቡ 76 ወረቓቕቲ ኣብ ዓውደታት ሕርሻዊ ኤክስቴንሽን ትግባሩኡን ተቐባልነቱን ብሓረስቶት ሕርሻዊ ምድጅታል ወሳኽ ክብርን ሕርሻዊ ዋኒንን ድሕነት ውሕስነትን ማእዛን መግቢ ሕርሻዊ ባዮቴክኖሎጂን ኣገልግሎት ላቦራቶርን ክሌማዊ ለውጢ ምብዳህን ምምካትን ተወርስኣዊ ጸጋታትን ዕቃበ ስነ ህይወታዊ ብዙሕነትን ከምኡውን ሕርሻዊ ፖሊሲ ቁፅፅርን ምሕደራን ዘተኮረ እዮም ነይሮም።

0: እዚ ዋዕላ ብድርኺት ናይቲ ኣብ ወርሒ ጥሪ 2025 እተኻየደ ሃገራዊ ዋዕላ መጽናዕታት ኤርትራ እተበገሰ ኮይኑ ንልዕሊ ሓደ ዓመት ምድላዋት ከም እተገብረሉ ኣቦ ወንበር ቴክኒካዊ ሽማግለ ናይቲ ዋዕላ ዶክተር ኤፍሬም ገብረ መስቀል ይገልጽ።
1: እቲ ቀንዲ ዓላማ ናይዚ ዝካየድ ዘሎ ሃገራዊ ዋዕላ ንሕርሻ ዝምልከት ዝተኻየዱ መፅናዕትን ምርምራዊ ስራሓትን ኣኪብካ እቶም ወረቃቅቲ ከም ዝቐርቡ እቶም ዝቐረቡ ወረቃቅቲ ከዓ ዝምልከቶም ክኢላታት ኩሎም ኣብቲ ዝቐረቡ ወረቃቅቲ ዓውዲ ዘትዮም ከምኡውን ናቶም ፍልጠት ወሲኾም ነቲ ፍልጠት ንምህብታም ዝዓለመ እዩ ማለት እዩ።

0: ጸሓፊ ቴክኒካዊ ሽማግለ ናይቲ ዋዕላ ዝኾነ መንእሰይ ዓብደላ ዑመር እውን እታ ሽማግለ መፅናዕታ ወረቓቲ ንምእካብ እተጠቕመትሉ መስርሕ ብከምዚ የብርሆ።
1: ብልካል ጀመርናሉ ንጥፈት ናይዚ ዋዕላ ምድላው ኣብ ዝሓለፈ ዓመት ኣብ 2015 ኣብ ወር ሓደ ከም ኮሚተ ቆይምና ሽዑ ኣብኡ ነይሩ ካልእ ዕማም ዕዮ ገዛ ዝተዋሃበና ንዕኡ እንዳሰራሕና ከዓ እዚ ናይ ሕርሻዊ መፅናዕቲ ደይግበር እዚ ሕጂ ተመክሮ ኣብ 25 ምናልባት ኣብ 215 ተመክሮ ናይ መፅናዕትታት ንኤርትራ ዝተገበረ ዓበ ዋዕላ ነይሩ ሕጂ ካብኡ ተመክሮ ብምውሳድ ንምንታይ ከናይ ሕርሻዊ መፅናዕቲ ዘይግበር ዝብል ሓሳብ ምስ ተበገሰ ከም ዕዮ ገዛ ምስ ተዋሃብና ካብኡ ከዓ ኣሃዲና ጀሚርና ስራሕ ማለት እዩ። ጀሚርና መጀመርያ እቲ ፖስተራት ኣብ ምዝርጋሕ ኢና ጀሚርና። እቲ ፖስተራት ከዓ እንታይ እዩ? ኣብ ዝተፈላለየ ቦታ ደለዉ ናይ ሕርሻ ክእላታት ኣብ ኮሌጃት ከምኡውን መሻርክቲ ኣብ ሕርሻ ዝግደሱ ከምኡውን ኣብ ካልእ ሚኒስትራታት ዘለውን ምስ ሕርሻ ዝተኣሳሰር ደሎ ኣብኡ ዘሎ እንታይ መስል ወራቅቲ ንክህቡና ከዓኒ መፀዋዕታ ጌርና ማለት እዩ። መፀዋዕታ እቲ ናይ ኣብስትራክት ዝበሃል መፀዋዕታ ሓፂር ፅሑፍ ክህቡና ብኡ መሰረት ተጀሚሩ ስራሕ። ብድሕሪኡ ከዓኒ ኣብ ኩለን ዞባታት ዜርና ኣብ ዝምልከቶ ሚኒስትርታት እውን ከይድና መሻርክቲ እውን በፂሕና። ስለዚ ከባቢ 101 ንኸውን ፖስተራት ዝተዘርጊሑ ማለት እዩ። ብድሕሪኡ ከዓ ወረቐት ክንቅበል ጀሚርና እቲ ወረቐቲ እቲ ኣብስትራክት ንብሎት ሓፂር ፅሑፍ ብዛዕባ እቲ ብዓብዪ ፅሑፍ ዝገልፅ ንዑ ተቐቢልና ብድሕሪኡ ከዓ ተጀሚሩ እቲ ስራሕ ማለት እዩ።
0: ኣባል ቴክኒካዊ ሽማግለ ናይታ ዋዕላ ዝኾነ መንእሰይ ናትናኤል ሃብተ ሚካኤል እውን እታ ሽማግለ መፅናዕታ ወረቓቲ ንምእካብ ሰፋሕቲ ናይ ሓበሬታ ምዝርጋሕን ጎስጓስን ንጥፈታት ከም እተ

0: ሃይደ ይጠቀስ
1: ሓፈሻ ውድ ጀመርናሉ ካብ ጥሪ 225 ንከባቢ ዓመትን 8 ወርሒ ዝኸይድ ምድለዋት ገርና ኣብቲ ምድለዋትና ከዓ ምድላው ናይ ጋይድላይን ነርና ናይ ኣብስትራክት ምድላው ነርና ናይ ፖስተር ምድላውን ምዝርጋሕን ምድላው ፖስተርን ምዝርጋሕ ፖስተር ናብ ኩሉን ዘቦታትን መሻርክቲ ትካላትን ዘርጊሕና ኮሌጃት ዘርጊሕና ብኸም መሰረት ከዓ ከይድና ማለት እዩ። ኣብ ርእስቲ ኣብ ሙሉእ ሃገር ምዝርጋሕና ከዓ ብሻባይት ንደገ እውን ፅርጊሕና ኢና። ካብ ሙሉእ ኤርትራ ተወሳኺ ካብ ደገ ዘለዉ ኤርትራውያን ስፔሻሊ እቶም ኣብ ትምህርቲ ዘለዉ 183 መራቅቲ ተቐዲሙ ኣብ ሓምላይ ክፅልልና
0: መስርሕ ምምማይን ምምራፅን ናይቲ መፅናዕታዊ ወረቃቅቲ ነዊሕን ጥንቁቕን መስርሕ ከም ዝሓለፎ ኣባላት ናይታ ሽማግለ በብወገኖም የብርሁ።
2: ናብዚ ዋዕላ እዚ ዝቐርቡ ወረቃቅቲ ፀዋዒት ወይ ከዓ ኮል ፎር ኣብስትራክት ንብሎም ኩሎም ክኢላታት ኣብዚ ሃገር ዘለዉ ዋላ ኣብ ደገ ዘለዎ እንድሕር ክኢሎም ነዚ ንምርስ ሕርሻ ዝምልከት ወረቃቅቲ ከቕርቡ ዝኽእሉ ብቕዓት ዘለዎ ወረቐት ንቕርቡ ብመሰረት ዝተዋህቦም መምርሒ ከም ዘቕርቡ ተገይሮም ማለት እዩ። ኩሎም ግን ብማዕረ እውን ስለ ዘይኮኑ ፍፃሪ እውን ስለ ዘለዎም ብክኢላታት በብዓውድ ፈላሊና ኣብ 8 ቴማቲክ ኤርያ ንብሎ ፈላሊና ናይዚ 8 ቴማቲክ ኤራ ብቑዕ ዝኾነ ወረቐት ንምምማይ ነፍሲ ወከፍ ወረቐት ኣብ 3 ሪቪወርስ ተላኢኹ።

0: ኣብዚ ተጠቐምናሉ እንታይ ኢና ጌርና እቲ ዝቐረበ ወረቐት ሙሉእ ወረቐት ኣይኮነን ግን ሓፂር መግለፂ ብዛዕባ እቲ ፅሑፍ ኢና ሓቲትና ኣብስትራክት ንብሎ ማለት እዩ። እዚ ሕጂ መጀመርያ ከባቢ 183 ወረቐቲ መፂእና ካብ ዝተፈላለየ ከምዝዓንቲ ዝገለፅክዎ ካብ ውሽጢ ሃገር ካብ ዝተፈላለየ ናይ ሕርሻ ዞባታት ከምኡውን ካብ ሚኒስትርታት ከምኡውን ካብ ኮሌጃት ካብ ደጎ እውን ዝተፈላለየ ወረቐቲ ከባቢ 183 መፂእና ሕጂ ኣብ ዝተተከምናሉ ኣገባብ እንታይ እዩ ነዚ ወረቐት እዚ ምክንያቱ ኩሉ ከተቕርቦ ውን ስለዘይከኣል ምክንያቱ ኩሉ ውን ኣቅርቡ ጥራሕ ስለዝበለ እንታይ ይ ወረቐት ስለዘይንፈልጥ ናይ ረቪው ወይከዓ ናይ ምማይ መስርዕ ኢና ተጠቂምና። ሕጂ ኣብዚ ናይ ምማይ መስርዕ እንታይ ገርና ሓደ ፎርማት ኣዳሊና ወይከዓ ሓደ ቅጥዒ ተዳልዩ እቲ ወረቐት ብከመይ ይምመ እንታይ እንታይ የማልእ እንታይ ከኣማልኡ እንተኮይኑ ዩ ሓልፍ ዝኽእል ዝብል ቀጥዒ ጌርና እንደገና ኣብዚ ከዓ ብዙሓት ከማን ካብ ኮሌጃት ድዮም ካብ ሚኒስትራት ወላ ካብ ደገ ብዙሓት ሓጊዞምና በዚ ኣጋጣሚ ከመዝግኖም ደሊ ሕጂ እቲ ወረቐት ተሰዲዱ ማለት እዩ ናብ ኩሉ ሰዲዱ ናብ ደገ ተሰዲዱ ናብቶም ናይ ኮሌጃት ኣባላት ተሰዲዱ ናብ ሚኒስትራት ተሰዲዱ ብሙሉእ ከዓ ተሰዲዱ ረብዩ ኮይኑ ከዓ ተመሚ መፂእና ማለት እዩ።
1: ንከምዚ ዓይነት ዋዕላ ኣብ ግብሪ ንምትርጋም ዝነበረ መስርሕ እዚ ክንከታተሎ ዝፀናሕና ኮይኑ ኣብ መስርሕ ዘጋጥመ ብድሆታት እንተነይሩ እውን ተወኪስናዮም ነርና
0: እዋ ከም ብድሆ ግድን እዩ ኣብ ዝኾነ ስራሕ ክትብገስ ከለካ ብድሆ የጋጥመካ እዩ ንዑ ግንዳሰገርካ ትኸይድ ሕጂ ካብቲ ቀንዲ ብድሆታት ዝነበረና እዚ ምድንጓይ ናይ ኢንፎርሜሽን ካብቶም ዘቕረቡ ወራቅቲ ሓደ ካብቲ ግዜ ዳሓሰብናዮ ገሊኡ ይሓልፍ ነይሩ ብወገን ኣቕረብቲ ወራቅቲ ምናልባት ብወገንና እውን እዚ ናይ ምማይ ዝበልናዮ መስርሕ እውን ስለዘይቀልጠፈና ኣብ እውን ቅሩብ ግዜ ወሲድና ነርና ድሓር ግን ንዖም ሓቢርና ነቲ ናይ ብድኮ ፀገም እውን ፈቲሕና ኢና። ሓደ ካብቲ ዕላማና ናይ ዋዕላ ንካየደሉ ኣይታሽሚ ይኮንና ምክንያቱ ልክዕ ኣብታ መዓልትና ኢና ታሽሚ ጌርና ግን ኣብ ውሽጢ እዚ ናይ ምምፃእ ወረቐቲ ሓበሬታ ምእካብ ምክንያቱ ናይ ነፍሲ ወከብ ሓበሬታ ንእክብ ነርና ናይ ነፍሲ ወከብ ኣግራውንዲ ሰብ ናቱ እንታይዩ ካበዩ እዚታት ንእክብ ኣብዚ ምድንጓይ ነርና ግን ብዝኾነ ተበዲሁ ኣብዚ በፂሕና ኣለና።

0: ብዘይካ ቴክኒካዊ መስርሑ ነዚ ዋዕላ ንምውዳብ ብድሕረ ባይታ ዝግበር ሎጂስቲካዊ ምድላው እውን ቀሊል ኣይኮነን። ወይዘሮ ስየነጋሽ ኣብ ሚኒስትሪ ሕርሻ ጨንፈር ህዝባዊ ርክባት ሓላፊ ተሃዱ ምውዳብ ምድባት እያ። ወይዘሮ ስየ ብዛዕባ ምድላዋት ናይ ዝዋዕላ ኣመልኪታ ዝሃበቶ ሓበሬታ ይስዕብ።
1: እዚ ንክልተ መዓልቲ ካብ ለት 20/31 ናሃ 26 ዝተካየደ ሃገራዊ ዋዕላ ሕርሻዊ መፅናዕትታት ኣብ ትሕቲ ምስጓም ቀፃልነት ዘለዎም ስርዓታት ሕርሻን ምግብን ንሃገራዊ ቁጠባዊ ዕቤት ዝብል ቴማ እዩ ተካይዱ። ኣብ ሰለስትዩ ኣዳራሻት ናይ ሓኮሰ ድማ ውዒሉ። ነዚ ምድላው ዝተካየደ ስራሓት በዛ ኣሃዱናትና ድማ ካብ ምሕዚ ኣዳራሽ ጀሚርካ ነቲ መዓልቲ ዘድልዩ መሳልጥያታት፣ ሕትመታት፣ ኩሉ ምድላው ከምኡ ውን ዝርጋሕ ዕድመታት ዘጠቃለለ ስራሓት እዩ ተካይዱ ነይሩ።
0: ወይዘሮ ስየ ንብዙሕን ዓይነትን ተሳተፍቲ ናይቲ ዋዕላ ክትገልፅ ንከላ
1: ልዕሊ 300 ተሳተፍቲ እዮም ነሮም። ካብዚኣቶም ቶን 23 ደቂ ኣንስትዮ እየን ነረን። ናብቲ ዝርዝሩ ወይ ናብቲ ዝርጋሕ እንድሕር መፂና ሚኒስትራት ናይ ሚኒስትሪ ትምህርቲ፣ ሚኒስትሪ ዜና ከምኡውን ሚኒስትሪ መሬትን ማይና ካብን ነይሮም። ወከልቲ ሚኒስትርታት ድማ ሚኒስትሪ ዞባዊ ምሕዳር፣ ሃብቲ ባሕሪ፣ ጥዕና፣ መሬትን ማይና ካብን፣ ንግድን ኢንዱስትሪን፣ ፋይናንስን ሃገራዊ ልምዓትን ዜናን ነይሮም። ትካል ደረጃታት ኤርትራ እውን ነይሩ። ሃገራውያን ማሕበራት ከም ሃማደአ፣ ሃመትአ፣ ሃኮሰአ፣ ኮርፖሬሽን ዘርእትን ጥሪትን ኤርትራ ከምኡውን በዓል ስልጣን ኣግራብን እንስሳ ዘገዳምን ላዕለዎት ትካላት ትምህርቲ ኮሌጃት ማለት ሓመልማሎ፣ ማይነፍሒ፣ ዓዲ ቀይሕ፣ ናይ ልምዓት መሻርክቲ፣ ሓለፍትን ኪላሃትን ኣባላት ሚኒስትሪ ሕርሻ፣ ወከልቲ ሓለፍትን ዝምልከቶም ኪላሃትን ክፍሊ ሕርሻን መሬትን ዞባታት፣ ወከልቲ ማሕበር ሕርሻ ውን ደቂ ኣንስትዮ ኤርትራ ሓርሶትና መስራሕ ትካላትን ካልኦትን ዘጠቃለለ እዩ ነይሩ።

0: ተሳተፍቲ ናይቲ ዋዕላ ኣተባባዒ ግብረ መልሲ ከም ዝሃቡ ኩሎም ኣሳናዳእቲ ናይቲ ዋዕላ የረጋግፁ።
1: ብሓፈሻ እቲ ተገዳስነት ናይዚ ዋዕላ ብጣዕሚ ልዑል እዩ ነይሩ። ኣብ ግዜ ምስታፍ፣ ኣብ ግዜ ወረቐት ምስዳድ ኢልካ፣ ኣብ ግዜ ወላ እቲ ኢቫሉዌሽን ምስ ተገበረ ብድሕሪኡ ወላ እውን ይሓቱ ገሊኦም ንምንታይ ኢና ዳ ከምዚ ኮይና ገለ። ስለዚ ብሓፈሻ ክንሪኦ ከለና ከም ኮሚቴ ክንሪኦ ከለና ብጣዕሚ ዓብ ዝኾነ ተገዳስነት እዩ ገይሩ እዚ ተሳተፋይ ወላ እውን ዘይተሳተፈ ክሳተፍ ዝደሊ ብሓፈሻ ምስ ረኣዩት ናይ መፀዋዕታ ብዙሕ እዮም ታሽሚ ገይሮም። ኢብን ምናልባት ከም ተወሳኺ ናይ ደገ እውን ብዙሓት እዮም ተሳቲፎም። ከባቢ 20 ዝኸውን ወራቅቲ መፂእናይ ካብ ደገ በቲ ተጠቐምናሉ ኣገባብ ናይቲ ፖስተር ምስዳድ ብዙሓት ተገዲሶም ንስም ከዓ ብዙሕ ኮሚኒኬሽን እውን ነርና። ስለዚ ብሓፈሻ ክዛረብ ከለኹ ኣብ ተገዳስነት ብጣዕሚ ልዑል እዩ ነይሩ።
2: ኣብዛ ናይዛ ናይ ሎም ዓመት ዋዕላ ናይ ሕርሻዊ መፅናዕትታት ኤርትራ እቲ ኣዝዩ ዘሐጉስ ነገር ኣዝዩ ልዑል ተሳታፍነት ናይ መንእሰያት ምንባሩስ እዚ ክተባባዕ ዘለዎ እዩ። ካልኣይ ኣብቲ ዝገበርናዮ ወራቅቲ ኩሉ ዓይነት ዓውድታት 13 ቴማቲክ ኤርያ ነራና። ካብዘን 13 ተንሸሞንተ እኹል ዝኮነ ወራቅቲ ረኪብና ኣለን ማለት እዩ። ኣነ ግን ፀቂጠ ክዛረበሉ ዝደሊ እቲ ናይ ተሳታፍነት ናይ መንእሰያት እዩ። እዚዩ ካ ዘሐጉስ ነገር ክቅፅል ዘለዎ ከዓ ክተባብዐ እንዘለዎ ንብል ማለት እዩ።
3: ረብሕኡ ብርግፅ ብዙሕ እዩ። ካብዚኣ ናይ ሎሚ ዝረኣናዮ ከማ ተምሃርናን ተዓዘብናን ድሕር ወሲድና ብዙሓት ሰብ ሞያ ከም ዘለውና ክንግንዘብ ክኢልና ከምቲ ዓላምኡ እውን ብዙሓት ወረቃቅ ተቀሪቦም እዮም ነዚ ዝምልከት ተቀሪቦም ዘለው ኣብ ነወሸከፍ ኣብ ሰለስተ ክፍሊ እዩ ዝቀርብ ዘሎ ዚ ወረቃቅቲ እዚ ኣብ ሰለስተ ክፋል ተከፋፊሉ ቀርብ ኣሎ ብዓውዱ ዝበልኮ ቴማቲክ ኤርያ ተፈልዩ ማለት እዩ። ስለዚ ኩሉ ዜርካ ክትሪኦ ከለካ ዝቅርብ ዘሎ ኣብኡ ዘሎ ተገዳስነት ናይቶም ሰሙያ ልና ወይ ስቴክ ሆልደርስ ነዚ ወረቀቲ እዚ ክዕዘቡን ርእቶም ክህቡን ክህብቶምን ዝመፁ እውን ኣብ ነፍሲ ወከፍ ዝቀርብ ወረቀት ናይ ሃቂ ተኽትዕን ዝካየድ ዘሎ ምርድዳእን ምስራኢካ ክንዲምንታይ ጠቃምነቱ እውን ክትግምት ትኽእል ኢካ ማለት እዩ። ስለዚ ኣገዳስነቱ ኣዝዩ ዕቡብ ንሕጂ ጥራሕ ዘይኮነ ኣብ መፃእውን ከም ዝበልኮ ካብኡ ተፀሚቁ ዝወፀ ፅሑፋትን እቲ ለበዋታትን እውን ኣገዳሲ ክኸውን ንምንስትሪ ሕርሻ ማለት እዩ። ንምንስትሪ ሕርሻ ጥራሕ ዘይኮነ ኣብ ደገ ዘሎ

0: ሰባት እውን ከም መወከሲ ተገልጊሎም ብኣካል ወላ እንተዘይመፁ ነቲ ፅሑፋት ረኪቦም ዝደልይዎ ነገር ክውከሱ ክእሉ እዮም ማለት እዩ። ቀንዲ ከም መወከስን ከም መደብ እውን ክተሓዘሉ ዝኽእል ምክልቲ እዩ ዓላማ ዝገበረ እዩ ማለት እዩ።
1: እዚ ዋዕላ እዚ ከምቲ ናይ መጀመርያ ሃገራዊ ዋዕላ ናይ ሕርሻዊ መፅናዕትታት ምክያዱ ኣብ ሰለስትዩ ኣዳራሻት ናይ ሃኮሰአ ሰብ ከበብ ዝጠልሞ ፋሒሉ ዝተሳተፈሉ ኣዝዩ ፅቡቅ ዝኾነ መድረክ እዩ ነይሩ። ካብቶም ኣቅረብቲ ወረቀቲ ድማ እተመርፁ ክኢላታት ናብቲ ናይ ጥሙር ባህርያዊ ሕርሻ ኣኽርያ መርኣያ ዝኸውን ዕደት ኣካይዶም ነይሮም። ካብ ተሳተፍቲ ዝተቐበልናይ ርእቶታት ድማ ኣዝዩ ፅቡቅ ከም ዝነበረ ናይ ኮሌጃት ተምሃሮ መንእስያት ብዓብኡ ድማ ደቂ ኣንስትዮ ዝሳተፈ ናይ መፅናዕታ ወረቀቶም ዘቕርብሉ መድረክ ምንባሩ ኣዝዩ ፅቡቅ ክተባባዕ ዘለዎ ንመፃእ እውን ቀፃልነት ክህልዎ ዘለዎ ዋዕላ ምንባሩን ርእቶታት ተዋሂብና ኣብ ምሕደራ ግዜን ኣብ ምውህሃድን ድማ ኣዝዩ ፅቡቅ ከም ዝነበረ ዝብ ርእቶታት ካብ ተሳተፍቲ ተቐቢልና።
2: ወይዘሮ ስዬ ኣብ መወዳእታ ኣወሃቲ ሚኒስትሪ ሕርሻን ጋዜጠኛታት ሚኒስትሪ ዜናን ነዚ ኣብ ሰለስተ ኣዳራሻት ሃኮሴአ ዝካየድ ዝነበረ ዋዕላ ኣብ መላእ ሃገርን ወፃእን ንምብፃሕ ንዝገበርዎ ኣበርክቶ ተመስግን።
1: ንኩሎም ኣዋሃቲ ዝዋዕላ ዓውት ንክኸውን ተወፍዮም ዝሰርሑ ንኩሎም ተሳተፍቲ መሻርክቲ ኣካላት ሚኒስትሪ ሕርሻ ብዓብዪ ድማ ንሚኒስትሪ ዜና ኣዝዩ ሰፊሕ ዝኾነ ሸፈነ ብዜና ብቴሌቭዥን ብሬድዮ ከምኡውን ብጋዜጣ ሂቦም ናብ ኣብ ውሽጢ ናብ ደገን ዝርከቡ ዜጋታት ብዝግባእ ስለ ዘብፅሕዎ ከመስግኖም ይፈቱ።
2: ሓደ ካብ ዓበይቲ ዓወታት ናይቲ ዋዕላ ኮይኑ እተመዝገበ ተሳታፍነት መንእስያት ተመራመርቲ ብሓፈሻ ተሳታፍነት መንእስያት ደቂ ኣንስትዮ ድማ ብፍለይ እዩ። እዚ ድማ ንቐጻልነት ሕርሻዊ ምርምር ኣብ ሃገርና ንዘሎ ዕቑር ናይ ምርምር ዓቕምን ዘረጋግጽ እዩ።

ዝኸበርኩም ተኸታተልቲ መደብ ፍረ ፃዕሪ፣ እዚ ንሎም ኣዳሊናዮ ዝነበርና መደብ ኣብ ዝተዛዚሙሎ። ከም ወትሩ ኣብ መደባትና ሕቶ ርእቶ ወይ ሃናፅን ቅፌታ ምስ ዝህልወኩም በዛ ኣብ ታሕቲ ቀሪቡ ዘሎ ኣድራሻና ክትረኽቡና ትኽእል ኢኹም። ኣብ ካልእ መደብ ብካልእ ትሕዝቶታት ይኸውን ምርኻብና። ክሳብ ሽዑ ግን ሰላም ቅነዕ ንኹልና፣ ውሕስን መኣዛውን መግቢ ንኹሉ ኣብ ኩሉ።

ሰላምትና ትከበቶ ሓይሳብ መጣቕብለት ናዮም በርናምጅና ፍርያት ማንጉስ እቲ ኤርትርያ ለኸስስ እንደ ገኣ እትሚ ደረጀት ክምሃላ ኣብ ዘበናይት ገበይ ተዓመረ ምንገብሄኒ እቲ እተይ ሓረስታይ ወእደማነት ነብራ ለቦታ ተረት ምክምሰል ትገቢእ እግንርአየቱ

እቲ ኤርትርያ ዓማር ፍዋ ክህብ ዓመት ከም ምህም ክፋል መጃል ሓርሲ ጁልቱ እቲ ቀላቅሎታት ኣውለት ወግንራሪ ባሕሪ ኤርትርያ ላሃላ ኣርድሪ ሹድ እግል ዓማር ፍዋ ክህ ውጡ ይሰበቱ እግል ሓርስቶት ወብዓመት ሻዓብ ፋኢደት ዓባይ ቡ

0: ዓማር ፈዋክህ እፍንቱይ እግል ስካን ብሩር እግል መንፍዓት ዓኢለቶም ሌጣ እንደ ገቢ ፈርያቶም እቲ ዓዳጋ እንደከረው ርእስ ማል ወመካስብ እግል ርከቦምኑ ወለ መጃል ዓባ ምንገቢ እድማነት ነብራ ተረት ዓባይ ለወድእቡ መጃል ሓርስቱ ሃደፍ ወጠኒ ናይ ላምን ኣገዳ ክፋል ወራታት ሓርስላቲ ዓማር ፈዋክህ ርአና ምንገቢሕኒ ዓማር ፈዋክህ ዘበናይ ሸክል ከም ጸብጥ እንደ ወዴካ ጠለባት ሙነት ሻዕበ ኤርትርያ ኣከዶት ብኽትሽቅል ኣውጀዶት ተስዲር ኣትናየቶት ወድን ጎባ ዓቦት እቕትሳድ ሓቀቆቱ
1: መንግስ ይረድ ዩ ኣብ በዓል ሓፈሻዊ ኣብ በዓል ክረን ዕዳጋ ክረን ኣብ ሕልፍልፍታ ከዓ ኣስመራ ብዙሕ ዝርግሐ ኣለዎ ክንደቲ ዝርግሐ ኣለዎ ኢለ ኣይሓስብን እየ ብሕጂ ግን እናተፈልጠ ይኸይዳ ኣሎ ብዙሓት ናይ ጀራዲን ዘለዎም እንዳፍረይዎን እንዳተኸልዎን ንኸዱ ስለ ዘለዎ ሕጂ ይመፅእ ኣሎ ኣብቲ ዕዳጋታትና ይመፅእ ኣሎ ሕጂ እምበር ሓደሓደ ናይ ንብለን ዘለና ዘናይ ዘናሕና ዘናይ ዕላ በልዕዲ ስተይት ኣብ በዓል ሓመልማሎ ገለ መለ ሕዚ ፍልፍልካ ነይሩ ናይ ቀደም ግዜ እዞም ናይ ጣልያን ሕልፍልካ ማለት እዩ ሕጂ ግን ኩሎም ሓረስቶት ሃገርና እንዳፍረይዎም ዝኸዱ ኣለዉ ሕጂ ዝርግሐ እንዳመፀ ይመፅእ ኣሎ ሰብ እንዳፈለጦ ይመፅእ ኣሎ ሰብ እንዳደለዮ ይመፅእ ኣሎ ኣብ ዕዳጋ ከዓ ኣዝዩ ተፈላጥነት እንዳተባህግነት ጥራሕ ከማን እንዳረኸበ ይመፅእ ኣሎ ማለት እዩ ሕጂ ደሉ እንደለዎ ጀራዲና የፍርዮ ኣሎ ወስዱ ኣለዎ ካብ ዝዋላ መዓት ዘርእዮም ዝወስዱ ወላ እውን ዘርኢ ኣለ ወስዱ ዝተተኽለ ይወስዱ ብዙሕ እንዳደለዎም ወላ ዘርኦም ብዙሕ እዮም ዝወስዱ ብዙሓት ሰብ ጀራዲናዮም ካብዚ ዝወስዱ ዘለዉ እንጂ እንዳተፈልጠ መፅኡ ዕዳጋ ኣዝዩ ከዓ ጠለብ ዘለዎ ኮይኑ ኣሎ ሕጂ ረኪብኒ ኣለና ንሕና

ኣማርፈዋክህ ፈርያቱ እብወቀሎት ሻዕብ ኤርትርያ መንሕኔት እቲ ፈርያት ኣካል ሌጣ ልትሓደድ ቅዛዕ ለባሙነ ትግል ርከብማ ተረትዓ

0: እግዚኣብሔር ዘገበአት ኢና ንብሎ ትርአለ
1: ጠብዓ ሓቆ ማንጎ ዘርእ ላዝም ንዝረአ ምስሉ ገለቡ ከነብር ስም ከድረዋት ብዕድ ዘርእ ምስሉ ዲኮነቱ ስሳናት እንዳ ተፀበርካዊ ብዙሕቱ ካብ ብርሲም ዘርኦ ሓንቲ ይሁ ምነ ብርሲም ዝትናፍዑ ጃዝ ካርዕ ውጉላጫይ ለዓበ ሓርለ ሓቆ ስተ ሰናት ጠብዓ ከላት ነነብት ፍሬሕቱ ወለ ብርሲም ለ እንተ ካዲበ ምነ ብርሲም ዲ ፍሬ ናይ ማንጎስ ዲብል ዝፀጋዕ ማለት
2: ኦሮት ምን እሙራን ፈዋክሕ ኤርትርያላቱ ምን ዘባን ቅዱም ልሙድ ለፀንሐ ማንጎስማ እዘበናይት ዓማርቲ ዓዳ ምንገቢእ በህለት እብ ሸትል ሕሩይ እብ ንዛምረይ ወብ እዳረት ዕልም ሓቆት ፀበጣ ነውዕየቱ እንዳኣትሓየስካ ወእተዩ እንዳ ዓበየካ ነቲጀቱ ግል ትወቅል ክቡድ ይኮን
1: እሊ ጃርዲን ጠብዓ በዲር ኣቦታትና ትሎ ዘርእቡ ሰልፍ ኣወል እሊ ማንጎስ ዛዕራም ይዓለው ንከልዕፉን ጊርጊር ምለውክያት ባምያት ብርጭቅ ቱባ እሊ ዘርእ ኣሎ ሓቆሃ ኢጣልያ ከምስእሊ መዛእሮም ሓቀራዊ እሊ ፍሬ ኣምፃው ብሎም ፍሬ ምን ኢጣልያ ኣምፃውቱ ካል ምን ፍሬ ናይ ኢጣልያ ትብሉ ወጉልባ ዛዕቦም ጉልባ ዛዕቦም ውቡእ ኣንበተው ዘርኢ ላይ ምላይ እንደነስእ ምላይ እንደነስእ እንዘለትፈረሩ እንዘለትፈራሩ እንዘለትፈራሩ ሓቆ ዕጣሊ ኖሶም መፃው ከነ ናይ መከላሲ ከናይ ወትበርበሬ ናይ ዕለባርዒድ ናይ ናድ ኦርተላ እሊ ሓቆሃ ምንእሊ ኣንበተው ማለት እዩ
3: ምን ጸባብ እስካ ኣዝረቃት እቲ ኩሉ ሃላ ግና ጀራዲን መንጉስ በለቱ ኣብ ዓመት ናይ ሊ ጀራዲን ሊ ኣብ ሓበት ክልኦሞምን ይነምሩ ናይ መንጉስ ላሃላ ግና ደዋይሕ 170 ሄክታር ዝገብእ ላ ግና በለቱ ንታይ ብዝያደ ህኒ ምስላ ናይ ካርተት ደዓም ለሰዋር ህኒ ዝያደ እንደርአናሁ ከም ክምሰልተን ህንታይ ዳግማ ክንርዮ ካል መረት ክንርእዩ ትበለት ልዩኮ መንጉስ ድምሓዝ ዓንሰባ ምንፃባብ ስካ ዝረቃት እይ ደዋሕ መንጉስ ዘርእ መዋጥን እያ ኣላብናና

0: እቲ ኤርትርያ ማንጉስ እሙር ወለሞቱ ዝያድ ሄነ እትቀላቅሎታት ሽብህ ኣውለት ወግን ራሪባት ባሕር በቅል ዕጨይ ማንጉስ ሓፋነት ፀሓይ ወማይ ካፍል ሓዘ እምበለሊማ እተዩ ግሊ በርክት ወነውዕየቱ እግል ትስነ ምን ባልዒ ንግል ትዳፍዕ እግሉ ሽፍር ጠቢዐት እግል ርከብ ወብዓመት ዕልማይት ገበይ እግል ትትነፋዕ ብካ
1: ሓቲ ሓመልማሎ ኣብ ጠቢዓታ ደዋሕ መሓዝ ዓን ሰባብ ግብኣታ ለደዋሕ ኩሉ ፌርያ ኢለገባ ኣብ ሄንታይ መንጉስ ግሩም በቅል ዲቡ ኣብ ግሩም ፋሪ ዲቡቱ ከሰበትሊ ለተማዕናይና ዝያዳ ግልዓኾኖት ንዓዳጋ መረሳዕዱ መረሳዕዱ ዲብሰነት ሓተ መረት ዝፈርሕ ሓተ መረት ፍርዮቱ ተወቀተ መውሰም ሃባ ምንገቢእ ዓዳጋ ከረእግሎም ወመናባብሮም ክምሰልእሶ ንብወደ ሓዋና ምንገ ላኪን ሓዋና ምንገቢእ ክምሳላ ሓርሶትና ዝብለ ላዕለው እቲ ሓንተይሁ ገለ እንደ ዘርአው ናፍዖ መንገቢ እትከሳይርማ ለላኣቶ ዲ ወቀት በፅሑ ዋህበዮም መንገቢ ህኒ ዝያደ መናበርቶም ለለሶ ንቡ ዓዳግለ ዝኾነ ደረጃት ህንታይ በፅሑ በለ ዝግል መሰል ዞባ ነርአና መንገ ድሎት ነርአና መንገቢ ዓዳግ ግልኸውኖ ዝያደ ድል ወቀት ንኣዘ ምንሻር ሓምስ ንኣንባትና እስክሊ ወቀትሊ ንዝያደ ዓዳጋትነ ንሪኢ ርአና መንገቢ መንግስቱ ከመንግስት ድሆኖት ንዓዳጋ መረታርዕ ዶር ዓብቢ ድ ይበሎት ብሊ ዞባነ ለጠ ንደይገቢ ዋላ ዮም ስክ ኣስመራ ባፅሕ ኣለመንጉስ ርአና መንገዲ ዓዳጋ እስክ ኣስመራ ባፅሕ ኣላከዲፈሆኖት ንዓዳጋ ቀሊል ክምሰሊ ይኮኒ ኢላርአና በለቱ
0: እቲ ገለ ድወል ኣፍሪቃ ማንጉስ ክም ፋኪሄት ከደን ለተኣመር ነብራ እቲ ኤርትርያ ላኪን ታሪክ ማንጉስ ምስል ወራታት ጀራዲን ልጻበጥ ኣብ ሰበቱ ላሃላ ፍህም ላኪን ሕዱቱ ኤርትርያ ግልሸቲል ማንጉስ ዝሕረት ዓባይ ሰበት ባ ለፍሃም እንዳ ዓባ ወምስል ዕልም እንደ ጻበጣ እቲ እተይ ሓረስታይ ዶር ዓበይ ግልውደ ወእባ ፈይሐት ገበይ ግል ጸበጥ ወቅት ለጠልቦቱ እሊ እግል ዓወቶት ሄነ ሓረስቶት ፍህሞም ግልዓቡ ወውዛረት ሓረስማ እምበል ሕላለ እግል ትቅደም ለእስትህል
2: ሓንቲ ማንጉስ ኣብ ሓንቲ ጀርዲንካ እንድሕራይ ተኺልካ እያ ኣብታ ወቅቲ እቲኣ ትህበካ ምህርቲ ኣዝዩ ኣርባሕ እዩ ኣዝዩ ሕጂ መንም ዝፈልጥዎ መስለካ እቶም ማንጉስ ገይሮም ቢሎ ዕብዮም ኣፍረድ በፅሑ ንሶም ነቲ ፍርያት ስለ ዝረአይዎ ንዕኦም ተደጋጋሚ ክዕብዩ እዮም ዝጓየ እዩ ምክንያቱ እቲ ዝፈለጣይ ዝፈልጣ ማንጉስ ኣዝያ እትዋ ዘለዎ ኣዝያ ትዕብየካ ኣካል ተኽሊ እያ ሕጂ እዚ ኣብ ማንጉስ ዝኾነ በዓል ጀርድን መጀመርያ ማንጉስ ክተክል ትኽእል ኣለ እየ ዝብላ ምክንያቱ ማንጉስ ኣዝዩ ዋላ ንሪኦኢና ኣብዚ ካብ ሓንቲ ኪሎ እስክንደይ ትረክብ ሓንቲ ኪሎ ከ ሰለስተ ፍረ ብፍላይ ዝሕጂ መፅኡ ደሎማ ሓንቲ ፍረ ሓንቲ ኪሎ እያ ሕጂ ማንጉስ ክትከል ኣለዎ ክተኽሉ ክኽእሉ ኣለዎ እየ ዝብል ኣነ ሰብ ጀራዲን ክረብሑ እንተ ኮይኖም ማለት እዩ ኣብ ጀራዲኖም ንኣስቲ ዕበታ ደላቶም ማንጉስ ክተኽሉ ክኽእሉ ኣለዎም ወንሓንቲ ማይ ከማን ብዙሕ ኣህላኺት ኣይኮነት ምክንያቱ እዚ ሲ ኣዝኻ ማይቱ ጥፋኣሉ ይኮነን ይስሕብ ይትስሩ ይዕቅብ ይትስሩ ይዕቅብ ይትባይታ ይባዕሉ
0: እቲ ኤርትርያ እብ ሰበት ኣጅናስ ማንጉስ ላሃላፍሃም ሕቱ ምልት ባህልማ ምናማን ለርማ ይኮን ዮም ኣለቡ ኣንዋዕ ፋኬት ማንጉስ ሃላ ኣንዋዕ ማንጉስ ሄኒ እቲ ዕቢና ሸክል ሕብር ቀርበት ሕብር ፅበጥ ቀበቱ ወሽከረቱ ፅበጥ መዓድኑ ወለት ግቢ እግሉ መርዓየ ትቡ ልትፈናተ እቲ ኤርትርያ ላሃላ ኣጅናስ ማንጉስ ኣብ ፍገሪ ድራሰት ወምን ኣምራም ሓርስቶ ትባለት ኣከደት ሓብሪ እግል ልትፈረግ ወጅብ
2: እቲ ናይ ቀደም ዝነበረ ማንጉስ ኣብ ሓሙሽተ ዓመት እዩ ዝፈርድ ድሕሪ እዩ ሓሙሽተ ዓመት ጣሕ ዘይኮነ ዋላ ልዕሉ ከማን ፀንሕ ነይሩ እዩ ናይ ሕጂ ግን ዝተዋሰበ ኣለዉ ዓሌታት ይመፀና ኣሎ ኣብ ሰለስተ ዓመት ከምድሌትካ ፍረ ዝህበካ ማለት እዩ እዚ ሕጂ ኣዋሲፍካ ፅቡቅ ኣብቲ ኳሊቲ ይኹን ኣብቲ ባራይቲ ኩሉ ነገር እቲ ኳሊቲ ንባዕሉ ፅቡቅ ብጣዕሚ ደስ ዝብል ይመፀና ኣሎ ሕጂ ቀፃልነት ዘለዎ ክኸውን ደስ ዝብለና
0: ኣጅናስ ማንጉስ ብሹል ፅሩይ ጣዓም ስከር ለቡ ኣው ለኸርባ እንደ እምበሌጣ ግንፈናት እዩ ኣለምና እግል ንዛበዩ ወእግል ንእዝብዩ ኣብ ኣስካርጅ እግል ንእሰድሩ ገብአና ምንገቢ ፍንቲት ነውዕየቱ እቲ ዕልም ለኣተንከበት እግል ትግብአባ እብ ዕልም ለለዓበ ማንጉስ ፈርያቱ ወእተይ እቕትሳዱ ብርኩ ትገብእ

0: ንሱ ንክኣዲ ሰብ ደልዮ ዘሎ እቲ ናይ ቀደም ገዲፉ ዚ ናይ ሕጂ ዘሎ ሓድሽ ወለዶ ንዕኡ ይደሊ ዘሎ ማለት እዩ። ሰብ ጀራዲን ማለት እዩ። ብጣዕሚ ካ ፅቡቅ እዩ። እቲ ኳሊቲ ብጣዕሚ ፅቡቅ ዝሕጉሰካ ፅቡቅ ንሱ ኢና ካ ንደሊ ዘለና ሕጂ ንሱ እንዳ ባዛሕንያ ክንከይድ ንሕና ንደሊ ንኩሉ እዚ ዘሎ ሰብ ጀራዲን ንዕኡ ጠለብ ዝገብር ዘሎ ሰብ ኣብቲ ምውሳብ ቁርብትለይ ውሕድ ብለና ኣሎ እምበር እሱ እዩ ተባሃጊ
1: ማንጎስ እቲ ኤርትርያ እንታይ ኣካናት በቀለ ልብል ሰኣልማ ኣእምሮቱ ምህምቱ ማንጎስ ብዝሐለ በቀሉቲ ኣካናት ኤርትርያ እቲ መናጥቕ ሕፉንቱ ንኣካናት ዲቡ ልትሸተል ወሓይ ዝለልአትዩ ግልግባእ ኣለቡኒ ጅንስ ጨበልሀ ብዙሕ ማይ ለይፀብጥ ሽብሕ ሆፃ ናስቡ እቲ ሽብሕ ምድር ዝፉፍማ ካህላት ሰበትቡ ፈርያት ለህይብ ቅርዱ እትሓን ምድር ሰበት ለኣማድድ እቲ ቀበት ምድር ብለቅለቡ ኣካናት ፀንሐዩ ምንገቢ ኢናስቡኒ እግል መሰል እቲ ግንራሪ መሓዛት ዓንሰባ በርካ ወጋሽ ምን 500 እስክ 1800 ሜትር እታለሬማ ግንራሪብ ኣው ደራጋት መሓዛት ኣው ኣብ ኮንቾስየነ እታለዳለ መሻርዕ እግልብ ቀር ክምሰል ቀድር ድራስ እቲ ግዛረት ሓርስ ተኣክድ
2: ያርዲ ናይ መንጎስ ክትእስስ እዲብ ኣያቱ ኣውል ግን ይበላካቱ ዲብ ኣያቱ ዲብ ዓንሰባቱ ኣዮ ዲብ ዓንሰባ ግድሚ ዓንሰባት ኣዮ ኣክል እይቱ ምድር ከም ብሉ ወካ መሓበት ትሓዝ ዘለዩ ከም ብሉ ንምድር ኣክል እይቱ ከላይ መዓል ዓብረት ጋኣ መንገብ ሰር ሄክታር ማለቱ ሰር ሄክታር ምምኩን 20 ሓበት ናይ ቡ ምን 20 ኢላ 25 ይልሓልፍኒ ኣ ምንሉ ዘይዳ መንገቢ ከምሰል ሻምበቆ ግል ምፃእ ማለቱ ኣ ልፃይብ ልፅሓቆ ፃባ ክምሰሊ ናይ ነግልግባቱ ትሪኦ ለካ ዘለ ኢላእዘ እሊ ፃባ ድቡ ኢላእዘ 30 ሓበት ግልሕለፍ ይዓለቱ ልጨ ኢሉ 30 ሓበት ክፋ ይዓለ ላኪን ሰባጣባውና ጀዲድ ዓላ ነስኡ ፍርያቱ ኢሉ እሙር ይዓላኒ ዘይቱን ላዕለ ቀደሚሁ ኣብ ምስሊ ዘይቱን ዝዘርአዉ ኣዚ እንደመፅእ

0: መፅእ እንዘ ፀብብ መፃ ኣዛ ሕና ብዙሕ ኣንቃስና ምኑ ወግና ኣንቀስ ንሓዘ ምኑ ህለየና ልሳዕ ግልሚ ፍሬ ግላሃባና ወልዓል ግል ይርጊስ ከምሰሊ ንእስሉ
1: ሕጂ ኣነ መንግስ ክዝረአ ኣለዎ ብሃገርና ከዓ ክበዛሕ ኣለዎ ተፈላጥነት እውን እዚ ጎስጓስ ክግበረሉ ኣለዎ ምክንያቱ ማንጉስ ማዕር ክንደይ ኣብ ኩሉ ከባቢታት ብጀ ካብ ክበሳ ገዲፍ ካብዚእዚ ወይ ተጋውዶ ኣለዎ ቦታ ወይ ከዓቲ ተምፕሬት ኤርያ ዝበሃል ክዝረአ ክኽእል ኣለዎ ገምገም ሩባ ዝበሃል እቲ ዋሕዚ ማይ ዘለዎ ደብል ኩሉ ማንጉስ ክትከል ኣለዎ ማንጉስ ኣዝዩ ጠቃሚ ወላ ንክትበልዖ ምቁር ኣብ ኣካላትካ ፅቡቅ ቫይታሚን ዘለዎ እዩ ኣዝዩ ኣገዳሲ እዩ እየ ዝብላኒ ኣዝዩ ኣዝዩ ኣብ ሃገርና ክሳብ ሕጂ ብዙሕ ተፈላጥነት የብሉን ግን ክህልዎ ክኽእል ኣለዎ ሃገርና ካ ዳርጋ ካብተን ማንጉስ ዝፍርየለን ቦታታት እያ ቦታ እያ ክዝርጋሕ ኣለዎ ግን ሕጂ ምዝርጋሕ ኣሎ ሕጂ ሕጂ ዝሓንዮም ዘርኢ ኩሉ ሰብ እዩ ዝወስድ ዘሎ ዝሪኦ ዘሎ ከዓ ካብዚ ኣካባቢ መፅኡ ብዙሓት እዮም ዝሓርሶት እዮም ዝወስዱ ዘለዉ ብጣዕሚ ደስ ዝብለካ እዩ ሕጂ ድሓን ሕጂ ክዝርጋሕ እዩ ዝርጋሕ ከዓ ኣሎ ካብኡ ንላዕሊ ከዓ ክዝርጋሕ ተስፋ ንገብር ማለት እዩ
2: ለና ስቡእ ኣካናት ባኸስስ ሓረስቶት እንደይ ሸትብሉ ምስል ምህኒን ውዛረት ሓርስ ምንቅሩብ እግልሽ ቀወለት ጋመው ላዝምቱ ብልኣሳሴ ለሓረስቶት እንታይ ኣካን ግልሽ ተሎ ወለኣካናት ምጅንስ ኣው ኖዕ ማንጉስ ክምናስቡ እቲ ዕልም ለኣተንከበት ሓብሪ ግለርከቦ ሰድዮም
1: ኩሉ ግዜ ንተኽሊ እንታይ ይሰማምዓ ኣቐዲምካ ቅድሚ ምዝረኣ ኣበይ ተዓቢ እንታይ ኩነታት ኣየር ኩነታት ኣየር ተምፕሬቸር ከተፅንዕ ክትክእል ኣለካ ኩሉ ግዜ ማንጉስ ኣብ ከበሳ ምሕራይ ዘርካ ኣይትፈርን እዩ ኣይትበካን ያፍሬ ሕጂ እስኻ ኣበናይ ኩነታት ኣበናይ ተምፕሬቸር ይኻስባ ሕጂ ኣበናይ ኣብ ሙቐት ዘለዎ ተምፕሬቸር እዩ ሕጂ ኩሉ ግዜ ኣብ ሙቐት ዘለዎ ተምፕሬቸር እዩ ማለት እዩ ኣብቲ ወይነ ደጋዊ ድምለወቲ ኣዝዩ ሃሩ እንተኮይኑ ብዙሕ ተመራፂ ኣይክኸውን እዩ ማለት እዩ ሕጂ ኣብቲ ማእከላይ ቦታ ዘለዎ ከም በዓል ዚ እዚ ናይ ዕላ በልዕዲኢልካ እዚ ሓሙልማኖ ከረን ዘሎ ከባቢ እዚ ካባና ዝደሎ ሕጂ እዚ ዝደሎ ሩባታት ብምሉኡ ፅቡቅ ናይ ፍሬታት ወይ ዝፍላይ ካብ ማንጉስ ዝፈርየሉ ከባቢ እዩ ሕጂ ከተፅንዕ ክትክእል ኣለካ ኩሉ ግዜ ተምፕሬቸር ኩሉ ግዜ ንተኽሊ ወሳኒት እያ

0: እግል ሸቲ ልማንጉስ ለናስብ ኣካናት ቡ ንትሃገፀ ናሕና ሓለ ጀው ናይ ለኣካናት ሄነ ሰኒ ምህመታ እቲ ኤርትርያ ማንጉስ እቲ ኣራዲ ሕፉን ክንበቅል ርያም ህሌና ኣራዲ ሕፉን ለልትበሃልማ እግል ልትፈሰር ቡ ከም ቅያስ ዝላም ሓፋነት የባስ ርጡበት ጠላለት ጨበል ባልዒን ወለመስሉ እቲ ዕጨይ ማንጉስ ተእሲር ለትወድእ ኖዕ ሓለት ጀው ሃሌት ሰበትሊ ሓለት ጀው ናይ ለኣካናትማ እብዕልም እግል ትትፈረግ ወጅብ
1: ንሕና እቲ ማእከላይ ቦታ ስለ ዘለና ንሕና እዚ ፀገም የለና ፍለበረት ዝኾነ እዚ ናይ ፍሬታት ንብሎ ክፍላይ ማንጉስ ከም ድሌት እዩ ፅቡቅ እዩ ዝፈሪ ፅቡቅ እዩ ዝሰማምዖ ማለት እዩ ንሕና ሽግር የብልናን ኣብ ዝኾነ ወቅቲ ንዘርኢ ንኽእል ንተክል ንኽእል ይፈሪ ይኽእል ማለት እዩ
0: ዕዉት ፈርያት ማንጉስ እግልህለ ለሸትል እወግም እንደይገቢ እብ ዕልም ምስል ሓለት ጀውናይ ለባካት እንደትረኣግል ትሸተል ወጅብ ልዕጨት እሙር ቅያስ ጣቐት ፀሓይ እሙር ቅያስ ዝላም ወለጨበልማ ሽብህ ሸምሸም ኣው ድርስስ ወለመስሉ ላትሓዝያ ለይትረሸደት ትርበት ወለውል ድቁብ ፈርያት ማንጉስ እግላትሓውን ቀድር
2: ሽትለቱ ንፍሬታት ተግለ ሸትል ንግለ ዘሪ ሙትእሰትያ ያዕኒ ምንዋይ ከማን ትርእያ ትራዕያ ማይ ጥእሰትያ ስት ሓምስት ሰነት ሓቋ ሓምስት ሰነት ፍረት ኣሂበካ ማሻ ላ ከማን ሸዓብ ዓግብ ምንውቱ ንሰላሃላ ፍርያትን ናይ ዞባዓን ሰባ ማሻ ላ ያዕኒ ብዙሕ እንተትርዮ ምን ዒደ በርዒ እንተሰብተዮ ከስካ ዝረቐት ማሻ ላ ትባረካላ ያዕኒ ንፍርያት ንልእተ ግል ሙሉእ ደውላት ለሂብ ሙሉእ ደውላት ማሻ ላ ትበልዕ ምንሃልየቶ
0: ሓለት ጀው ሙናስበት እግለፋኬት ከም ትጥዕም ባልዒን ለይ ኣለባ ወእተይ ሙናስብ እግልታብ ክምሰልቀድር ድራሳት ዝሓብር ሰበትሊ ማንጉስ እግል ንሽተል ዶልናሓዘ ሓለት ጀው ባገንሕ ምን ምህኒን ሓብረ ካፍየት ግን ንርከብና
3: ሰብ ጀዳዲን ናይ መንጉስ ሓተ ክምሰሊ ፊሽ ኣሚና ኣሲድ ማፅል ዓላ ናይ ዓሳ ሽፍር ናይ ማይ በለቱ እግሉ ንሳዕድዎ መዓና ዶል መፂእ እግሉ ንሂቦም ካሊእ ምህኒ ናይ ኣቡካሽ ሽፍር በለቱ ናደርስ ኣዎ ልትሃቦ በለቱ ነሶም ሃላ መንገብር ትሃቦ ይ መንገብር ሓርሶትና ነሶም ክምሰል ሻቆ ንደወዘና ደራሰት ንሂብ ወታውዒት ንሂብ በለቱ

0: ኣትክልቲ ርከብ ትቀድር ዕጨት መንጉስ ሓቆ ዓቤት መርዓየት ብዝሕዝ ሰበት ይጠልብ ወግል 3-4 ዓጃል ሰበት ፀንሕ ለዓኢለት ቪታሚናት ወብዕድ ፈዋኢድ ቅዛ ለባሙነት እብትሉሉይ ምና መንጉስ ስግልቲ ርከብ ትቀድር
1: ኣወለቱ ትካልቱ ትካል ንትጠፈሪ ኣለካ እግል ከንገቢ እግለይለ ግራከ ለመፅ ኣላ እግሉ ጠፈሪ ኣለካ ማለቱ ኣዘርእካ ሆም ንገቢ ያዕኒ ኣበውን ኣብ ብዕቦታትና እግል ውላዶም ደልብሎ ኣፍረው ውሕና ህለየና ዲቡ ኣበውና ግለ ውላድና ነልብሎ ውሕናም ግል ውላድና ነብል ንኣፈረ ምን እንስር ሕና እስ ሱግ ንኣተ ንመዲነት ናይ ከረን ዕዳጋ ከረን ማለት ዲቡ ንኣተ ምን ዕዳጋ ከረን ንዛበው ወስቅ ኣስመረ ነሶ ወሸዓብ ብዙሕ ረክብ ምኑ ወልዓግብ ምኑ ከማ

0: እቲ ኤርትርያ እቲ ዓማር ማንጉስ ላሃላ ተሓድያት ኣእምሮት እግል ዓቦቱ ሴድያ ይሰበቱ ለተሓዲ ብሓትሓቲ ኣእምሮት ምህምጋር ገቢ እግልሚ ሓል እግል ትባስር ሰበት ሰደ እቲ ኤርትርያ ብዙሕ ፈርያት እግል ለሃብ ለቀድር ኣጅናስ ሸትል ማንጉስ እብ ቀሊሉ ኢሉ ትረከብኒ ሕዳን ማይ መሃላ እትጋብሆት ባልዒን ወመትነፍዖት ኣድውየት ሙናስብ ላሃላ ፋህማ ክማ ትትሓት ዘይኮን እትገበይ ከዘኖት ወመራዓይት ለፈርያት ሓቆ እተይ ላሃላ ፋህማ ግልዕ በወጅብ
1: ፍረል ትፈናት ሓተ ሰነት ጉሩም ፈር ሓተ ሰነት ሕኒ ሑት ዝፈረል ሃላ እግል መስሊ ዮም ዓመት ርእና ኹምን ገቢ ፍረናዩ ጉሩም ፃብጣዕላ ዕምባባዋዳዕላ ትዋርሒ ሓምስ ለመፀት ዝላም ላኪን በረት ሰበት ዓለ ዲባ ለፍረ ለበዝሕ ክምሰለ ትከረገበ በረቱ ሰበትሉ ዮም ዓመት ለፍረ ምና ናይ ደዓሙ ሑድ ሃላ ኣብደዓማ ብዙሕ ይዓላኒ ላኪን ሄን ዮም ዓመት ንፀበር ዓነ ፍረ እባል ዓላ ዝላም ናይ በረት ሸር ሓምስተ ዘልመት እባ ህንታ ፍሬና ዮም ዓመት ሑድ ትህትሉ ንርኢ ኣለና ሰነት ዮም ዓመት ልኮ እቲ ልምሓዝ ሰኒያ ወለዋዳ ምግ ሓተ ሰነት ዝሓምቕ ሓተ ላኪን ግሩም ፈር
0: ዓዳጋሁ ወእንትሻሩ እባ ኸስስማ ኦሮት ብስር ሳብት ምንረክብ ልሒሳቱ እቲ ኩላ ኤርትርያ ኣብ ሸክል ማሕበር ኣውሓተ ሸበከት ዓዳጋ እምርት ሓቆ ረክባ እቲ ኣትጋዓዞቱ ናይ መካይን ወመኻዝን ህልዮት ሓልግል ርከብ ቀድር ዓዳጋ ማንጉስ እብ ማሕበር ኣው እብ ሓተ ሸበከት ትጃረት ተላ ምንገቢእ ኣሰግዋረ ድወል ግለት ዘበ ወሰርፍ ካርጅ ግላምፅ ቀድር
2: ወዛረት ሓረት ማሻ ላ ሰዳይት ብታ ዲብ ከንሽም እሽያ ብዙሕ ኣላ ዲብ ሰደየና ጃዝ ማሻ ላ ሰደየና ይትገስር ኣድውያት ልግባእ እኖም ይትገስር ምስና ሰደየና
0: ብቴክኖሎጂት ለትተለየ ዓማር ማንጉስ እተይላ ፈርያት ተእዘይድ ዳፋዖት ሕማማት ጅንስ ጨበል ጅንስ ሸትል ወሓብሪ ሓለጀው እብ ቴክኖሎጂ እግል ትተለየባ እቲ ከዘኖት ፈርያት ማንጉስ ለልኣት ሓዘ ከም ተላጃት ለመስል ኣላት መታ ክምሰልሁ ሓረስቶት ማይ እብተድቢር እግል ትነፍዖ ለእላለኣ ፈግሮ ሜዛንየት ወለህበት እግል ኣውሕዶ ኣላት ቴክኖሎጂት እግል ትነፍዖ ወጅብ እዚኣት ኩሉ ሄኒ እፈደል ቴክኖሎጂት ምን ፈሸል መሻርዖም ልትነጀው
3: ኣወል ለምድር ከፎቱ ማይቡ ማይ ኣለቡ ልዓል በራቱ ትልግ ድምዓን ሰባቱ እሊ ለምድር ልትራይ ሓር ራዕቢቱ ንኡሽቱ ሓሰብ ላሓጅም ለምድርቱ በርካ ምንገቢ ማይ ሃላ ወኣርድ ረሒብቱ እሊ እተቅያስ ዕጫይ ግልንሳ ብዙሕ ቀድር እቲ ልዓን ሰባ ላኪን ኣርድ ፀቢብቱ ኣርድ ንኡሽቱ ኣልሓሰብ ላሓጅም ለምድር እግል ዝረእ ቀድር ማለት ሕኩም ሰሎም ወሲሕና ሓር ለምድር ከማን ፈላለዩ ልትፈላለዩ ለማለት ለምድር ልትቀያየር ለምድር ሃላ ፍቱሕ ሃላ ትሩድ ሃላ እማን ሓጀሪ ማ ልዓል ዝውቁል ክመ ናይ ለምድር ዓንሰባ እይኮን ማለት ኣክተልፍ ማለት
0: ሓረስቶት ምናይ ለመድ እቲ ዘበናይት ዓማር ማንጉስ እግል ትዓደው ሰዳይቲ ውዛረት ሓርስ እግል ርከቦ ምህምቱ በራምጃት ሕኩመት ወሰብ ሽርከት እቲ ዕልም ሰበት ለእተንክብ ሓረስቶት ምንእል በራምጃት እግል ትነፍዖ ወጅብ ውዛረት ሓርስ መእሰሳት ብሑስ እንዳኣቀየመት ኣብ ሸክል እሽትማዓት ልግባእ ወውሳእል ዕላም ምክር ድሩስ ወሓብሪ እግል ትህብ ጅንስ ሸትል እግል ትቀድም ዓማረይ ከምቲ ተኣታት እግል ትደ ወሽፍር ጠቢዒ ምህም ከምቱ እግል ተእድርስ እግል ትፀገምባ
4: መደበር ፈልስታት ኩለን ማንጉስ ከዳልዋ ኣለን ዘርኢ ወስዳ ዝኾነት ናይ ሕርሻ ቦታ ፈልሲ ከተዳሉ ክትክእል ኣለዋ ንሓንቲ ዘርኢ ኣለዎ ዚ መፅያታ ብሕርሻ ደላዋ ንኣብነት ኣብ ደድላቶ ንቁጣ ሕርሻ መፅያ በዕላ ንሓረስቶት ክትዕድል ክትክእል ኣለዋ እፅጎም እዮም ሓረስቶት ከመይ ከም ዝራእ ይጠፍኦም ከመይ ከም ዝራእ ብልካ ከመይ ጌርና ጅነዝን ዝዘርኦ ብልካ ኣፍልጦ ዘለዎ ግን ሕዳ ሕርሻ እዮም ንቁጣታት ኣሎ ኩሉ ናይ ሕርሻ ቦታ ንስተን መፅአን ኣርየን ዘርኢ ወሲደን

ንሓረስታይ ክዕድላ ክኽእል ኣለዎን ማለት እዩ ግድን እዩ እዚ ምክንያቱ ብን ከምዚ ዝትከል እቲ ኖርማል ሓረስታይ ክፈልጦ ኣይክእልን እዩ እምበር ይደልዩ ኩሉ ሓረስታይ ይደልዩ ግን ከመይ ጌርና ክንተኽሎ ኣብ ከመትና ክንተኽሎ ብልካ ሚኒስትሪ ሕርሻ ግን ትፈልጥ ስለዝኮነት ነዚ ሚኒስትሪ ሕርሻ ዘርኢ ወሲዳ ካብዚ ካብ ደሎ ማንጉስ ማለት እዩ ካብ ፅራሕ ዘይኮነ ሓመልማል ኣሎ ከባቢ ክደን ኣሎ ኣሎ ሕጂ እንዳ በዝሐ መፅእ ኣሎ ካብኡ ዘርኢ ኣኪባ ሚኒስትሪ ሕርሻ ክትዝርግሕ ክትክእል ኣለዎ ንቁጣ ኣለዎ ብዘሎ ኩሉ ላዓዲ ሓረስቶት ከባባና ክመፁ ናብቲ ሚኒስትሪ ሕርሻ ክመፁ ኣለዎም ዘርኢ ወላ ንሕና ካብዚ ክወስዱ ክእሉ እዮም ቶም ናይ ሕርሻ ክንሓንቲ ዘርኢ ኖርማል እዩ

0: እምበል እሊ ማ ውዛረት ሓርስ ሓረስቶት ማሓበር እግል ኣስሶ እግል ተስደዮም ሸበከት ዓዳጋ ማንጎ ዝተኣሰሶት ገበይ እግልቲ ኣጥፍሕግሎም ደሩሪቱ ብክሰልፈት ወምህኒይን እግልቲ ኣዳለየማ ዶራ እግልቲ ውደ ምህምቱ
1: ውዛረት ሓርስ ጀሚዓት ዓለት ግና ጀሚዓት ወደው እርሻዳት ሃይቦና ናይ ደሪስ ናይ ሽፍር ናይ ዘራርኣ ኣዛ ከማ ሙጂድ ናይ ነፍሳሬ ብዙሕ መሳዕዳት ተለት ቅዱም ቀማን ካር ዓረባት ናይ ደገፊ መሳርሒ ናይ ጀርዲን ሃይቡና ኣሎ ላኪን ኣዘ ከም ሰነት ምና ሃይባምና ለው ላኪን እርሻዳት ኣስተምር ኣለት ለተዕሊም ተውጅህ ሰቀር ሻቃ ኣለ
2: ምስቲ ሕሻ ክስታይ ዝፀቕጠሎም ማለት እዩ ክዝርግሕዎ ከም ዘለዎም ሚኒስትሪ ሕርሻ ኩሉ ፍልጦ ስለ ዘለዎም ናይ ምዝራእን ምትካልን ኩሉ ከኣቲ መሳለጥያታት ስለ ዘለዎም ንሶም እዮም ክዝርግሕዎ ቀጥታካ ምስቲ ሓረስታይ ምስቲ በዓል ጀርዲን ካ ንሶም እዮም ርክብ ዘለዎም እጀሳቶም ካብ ኣባና ዝመፁ ናቶም ሚኒስትሪ ሕርሻ ከይዶም ፈልሲ ካብኦም ገዚኦም ድኦም ብነፃዲ ዝወሃቦም ከይዶም ክረኽቡ ክኽእል ኣለዎ ማለት እዩ
0: ከም ክፋል ናይ እሊ ኣብዛረት ሓርስ ወሰብ ሽርከታ እቲ ዓማር ማንጎስ ገቢእ ለፀንሓ ጀርቤታት እቲ ኣቕሊም ዓንሰባ መሽሩዕ ኤላ በርዕድ እብዕል ማየት ገበይ ልዳላ ሓደ 2,000 ሸተል ማንጎስ እቲ ሙዴርያት ሃበሮ ሓመልማሎ ኤላ በርዕድ ገለ ብወሓልሓል ግላለ ነብሩ ሓረስቶት ትወዝዓ እሊ ጅህድሊ እምባተቱ ሓረስቶት ማ ምን እሊ ውዛረት ሓርስ ተወድየልሃለ ጅህድ እግል ልትነፍዖ እግል ልትናየተለእስትህል
2: ማንጎስ ክተክል ብዙሕ ኣብ ሓንቲ ጀርዲንካ ኖርማል ዝገብሮ ሰብ እዩ ነዛ ገረብ ክተኽላ ጉድጓድ ትኩዕተላ ንሳኻ ልክዕ ጉድጓድ ኢኻ ተዳለወላ እዛ ጉድጓድ ኣዳሊኻ ኣብኣን ድሕራይነታ ፈልሲ ቐሚጥያ ፀገም ዝበሃል እዮ ታ ንሳ ዘይፈልጣ ሰብ የለና ኣብ ኤርትራ ማለት እዩ ስለዚ ዝኾነ ሰብ ማንጎስ ክተክል ዘፀጉሞ ኣይኮነን ስለዚ ንፍርያት ክበካ ከዓኒ ከም ዝብለካ ዘለኹ ባራይቲ ዝፈላለየ ወላ ሓንቲ ካብ ሓሙሽተ ዓመት ንድሕሪቲ ፍረ ኣብቲ መጀመርያ ዓመት ቁር ጉድ ኢሉ ይብልኸው እምበር ከከምቲ ዕብቱ ማለት ከከምቲ ዝሕዝቦ ዘሎ ጨናፍር እንዳፈረየ እዩ ዝኸይድ ልክዕ ካብ ሓሙሽተ ሽዱሽተ ዓመት ሎ ሸውዓተ ዓመት ሎ ጀሚሩ ከከምቲ ዕብቱ ሕጂ እንዳፍረ ፍረ እንዳሃበካ ዝኸይድ ምስ ዓብት ብዙሕ ፍረ ክትበካ እያ እታ ንእሽተይ ከለካ ውሕድ ፍረ ትበካ ትኸውን ግን ግዜ ወስድኒ ድሓን ፀገም ዘብለዎ ኣይኮነን ምስ ዓበየ እጂ ፀገም ዘለዎ ኣይኮነን ንቲስኻ ተበግሶ ጥራሕ
0: ዓማር ፈዋክህት ኤርትርያ ኣብ ዓመት ምንነብረም እውነት ወኬን እቲ እቕትሳድ ዶር እንደወዳ መናበረት ብሩር ግለእስነ ብክትዓብለ ብምጃልቱ ኣብ ደረጀት ወጠንማ እደማነት ነብራ ተረት ዓባይ እግለ እግደቀድር ርእየት ዋድሕት ለባሰ ዳይት ውዛረት ሓርስ ወሰብ ሽርከታ እቲ መዓል ዋዕለት ምንገቢ ዘበናይ ኣግቦይ ዓማር ተኣታታ ምንገቢ እቲ ብንየት ትሕትየት ክስአት ረእስማል ገብአት ምንገቢ ኤርትርያ እግል ጠለባት ዓድለየጣ እንደይገቢ እቲ ተስዲርማ እግል ትትዓደት ቀድር

0: እዚ ናይ ዒላ በርዒ ትብሎ ዘለና ንሕና ሕጂሲ ኣብ ሓሙሳን ገለን ስተት ኣብ 56-7 ስጋዕ 8 ዘሎ ዝተተኽለ እዩ ክሳብ ሕጂ ካብኡ ንኣር ኣለና ስገሳብ ሕጂ ጉድሎ ፍረ የብልና በቃ ፅቡቅ ንኣር ኣለና ምክንኻ እንጥራሕ እዩ ዘድልየካ ንዓኻ ልዕሉ እንተተኻኒ ልዕሉ ይኽበካ ወላ ሓንቲ ፀገም የብሉ እዚ መዋቕልካ ክሳዕቲ ብሂወት ዘለካ ውሉድ ወለዶኻ ስጋዕ ውሉድ ወለዶኻ ንኻ ማለት እዩ ናብረካ ካብ ወለዶ ናብ ወለዶ እያ ተሓልፍ እጂ ፀገም ዝበሃል የብልካ ነታ ምዕበያ ጥራሕያ ነታ ተወጉሰካ ጥራሕያ ፀገም ዘለዋ እንበር ኣነ በዓል ጀርዲን ክጥቀም ኣለዎ ባህሊት ኣነ ኩሉ ግዜ ንብል ያኻ መጀርዲን እንታይሃሊካ ዝኾነ ሰብ ኣብታ ግራቱ እንተወሓደት ወላ 2-3 ክህሉ ኣለዎን ንሰን ዕዱ እየን ዝሽፍናሉ ወፃእ ዝበሃል የብሉኒ መሸፈኒ ዕዳ እያ ከዓ ዕዳ ኣብትኾነ ዕዳ ዝዓደዮ መሸፈኒ ዕዳ ኮኑ መርከ ወፃኢ ዝበሃል የለኒ ማለት እዩ
1: ዓማር ፈዋክህ ኣተላላይ እባ ለባ ገበይ እብዕዳረት ዕልም ፀበጠት መንገቢ ሄኒ ለህደፍ እግሊ ትሓቀቅ ክቡድ ይኮን ሰበቡ ኤርትርያ ምና እት ምፍጋር ፀሓይ ኣፍሪቃ ዝህለያ እብ ማንጉስ ለልት ኣመራ ድወል እግል ዓማር ማንጉስ ልግባእ ወብዕድ ጅንስ ፈዋክህ እብ ኣውለውየት ለትትገናሕ ደውለት ሰበታ እምበልእሊማ ዓማር ፈዋክህ ዘበናይ ሸክላ ፀብጠት ወዓቤት መንገቢ ጠለብ ፈርያታ እቲ ዓዳጋታት ድወል ምፍጋር ፀሓይ ብህለት ድወል ዓረብ ኣካን ዓባይ እግል ትህለእሉ ክምሰል ቀድር ወመደ ጠልያን ማስክ ድወል ዓረብ ወኤሮጳ ፍርያት ፈዋክህ ትቀድም ላዕለት ደውለት ክምሰልታ ታሪክ እንዳሓናፈልና ኣምርና መንገቢ ኣብዓመት ዓማር ፈዋክህ ወፍንቱይ እተይ ማንጉስ እቲ እቕትሳድ ኤርትርያ ገር ዘህቡ እግሊ ኣትመም ክምሰል ቀድር ሸክ ኣለውኒ

0: መደብ ማሕበራዊ ትምህርቲ
1: መደብ ማሕበራዊ ትምህርቲ ብሚኒስትር ትምህርቲ እናተዳለወ
0: ብምትሕብባር ሚኒስትሪ ዜና ዝፍኖ መደብ እዩ።
1: እዚ መደብ እዚ
0: ንማሕበራዊ ትምህርቲ
1: ዜግነት
0: ምንባር ብሜላእ
1: ንኽብርታትን ዕቃበ ኣከባብን
0: ብሓፈሻ
1: ንማሕበራዊ ህይወት ዝድህስስ መደብ እዩ።
0: መደብ ማሕበራዊ ትምህርቲ
2: ሰላም ፍትዋት ተምሃሮ ከመይ ቀንዲኹም? ሕጂ እውን ምዕራፍ 5 መኣዝን ካልኣይ ንኡስ ኣርእስትና ሒዘልኩም መፅ ኣለኹ። እቲ ንኡስ ኣርእስትና ድማ መኣዝናት ዓለም ዝብል እዩ ክኾነልና። እቲ ንምሃሮ ትሕዝተሎም መዓንቲ መኣዝናት ዓለም እዩ። ንኣሹ መኣዝናት ዓለም መላመዲ ጌርና መወዳእቱ ከዓ መደምደምታ ጌርና መደብና ንወለማ ትምህርትና ክንዓፁ ኢና ማለት እዩ። ቅድሚኡ ግን ዕላማታት ናይዚ ንምሃሮ ኣርእስቲ እስከ ንርአ እንታይ እዩ ዕላማና? ዓበይትን ንኣሹን መኣዝናት ዓለም ብግቡእ ክትሕብሩ ይብለና ኣሎ። ልክዕ ፍትዋ ተምሃሮ ነዛ ትምህርቲ እዚኣ ምስ ቀሰምኩም ዓበይትን ንኣሽቱን መኣዝናት ዓለም ብግቡእ ንክትሕብሩ ክጠቕመኩም እዩ ማለት እዩ። ተኻልኣይ ድማ ፀሓይን ብሰላም ተጠቂምኩም መኣዝናት ዓለም ከመይ ጌርኩም ከም ትረኽቡ እውን ፅቡ ጌርኩም ክርዳኣኩምን ክትፈልጡን ኢኹም ማለት እዩ። ስለዚ እዚኦም እዮም እቶም ዕላማታትና። ናብ ሙሉእ ትሕዝቶ ናይ ትምህርቲ ከብለኩም እየ። ሃራይ ቅድሚ ናብዚ መግለፂ እየ ምእታወይ ግን ኣብዝ ሓለፈ ትምህርትና እንታይ ርኢና ነርና? መጀመርያ ብልምዲ እንጥቀመሎም ቃላት ተማሂርና ነርና ንመኣዝን መሕበሪ ማለት እየ። እሶም ከዓ እንታይ ብየማነይ፣ ብፀጋመይ፣ ብቅድመይ፣ ብድሕረይ፣ ኣብ መንጎ እንዳበልና ከመይ ጌርና መኣዝናት ከም ንሕብር ኢና ዝሓለፈ ክላስ ተማሂርና ነርና። እዚ እውን ኣዝዩ ኣኻሊ ማስ ኣብ ካርታ ክጠቕመና ስለ ዘይክእል ካብኡ ብዝሓሸ ወይ ድማ ብዝማዕበለ መንገዲ ንመኣዝን መሕበሪ እንጥቀመሎም ነገራት ውን ርኢና ነርና። እሶም ከዓ እንታይ እንታይ ኢልና ነርና? ሓደ ባህርያዊ ቅርፂ መሬት ኢልና ነርና። ተኻልኣይ እውን ሰብ ሰርሖ ትሕቲ ቅርፂ ኢልና ነርና። ብጀካ እዚኦም ግን እቲ ዓለም ልኻዊ እንጥቀመሉ መሕበሪ መኣዝናት ወይ ድማ መኣዝናት ዓለም ንብሎም ሕጂ ኢና ክንምሃሮም ናብ ከብለኩም እየ። መኣዝን ናይ ሓደ ቦታ ንምፍላጥ ካብ ባህርያዊ ቅርፂ መሬትን ሰብ ሰርሖ ትሕቲ ቅርፂ እንትጥቀም እቲ ዝማዕበለን ዝበለፀን ኣመለኻኽተ ኣንፈት መኣዝን ዓለም ብምጥቃም እዩ። መኣዝናት ዓለም ኣስተውዕላ ዝቐል መኣዝናት ዓለም ለና ኣሎ። መን እዮምቶም መኣዝናት ዓለም ዝበሃሉ? ፍትዋ ተምሃሮ መኣዝናት ዓለም በዓል መን ምዃኖም ትፈልጡ ዶ? ብራወታ መኣዝናት ዓለም ዝበሃሉ ሰሜን፣ ደቡብ፣ ምብራቅን ምዕራብን እዮም። እዚኦምቶም መኣዝናት ዓለም ተባሂሎም ዝፍለጡ ማለት እዮም። ነዞም መኣዝናት ዓለም ከ ብምንታይ መንገዲ ኢና ንፈልጦም? ማለተይ ሲ ሰሜን ብሄን እዩ ዘሎ፣ ደቡብ ብሄን እዩ ዘሎ፣ ምዕራብ ምብራቅ ብሄን እዮም ዘለዉ። መን እዮም ዝሕብሩና? ልክዕ ፍትዋት ተምሃሮ ሓበርቲ መኣዝናት ዓለም ዝበሃሉ ኣለውና ወይ ድማ ሓበርቲ መኣዝን ዝበሃሉ ኣለውና። መነ መን እዮም እዚኦም ከተልና እዞም ክልተ ኣብ ስእሊ ዝረኣይኹም ዘለዉ ሓበርቲ መኣዝናት ዓለም ዝበሃሉ ማለት እዮም። ቀዳመይትን ባህርያዊትን እንትኾነት ፀሓይ ኣላትና እዛ ንግሆ ትበርቀና ፀሓይ ማለት እዩ። ምሸት ከዓ ገዲፋትና ትዓርብ። ካልኣይ መሕበሪ መኣዝን ከዓኒ ቡሶላ ተባሂላ ትፍለጥ መሳርሒት እያ ማለት እዩ። እስኪ ሓንቲ ብሓንቲ ንርኣዮም ከመይ ገይረ እዩ ብፀሓይ ጌርና መኣዝናትና ንፈልጥ። ኣብ ድመፂ ክላስና ከዓ ብዛዕባ ቡሶላ ተጠቂምና ከመይ ጌርና መኣዝና ንፈልጥ ከ ክንመሃርና ማለት እዩ። እስኪ ሕጂ ከመይ ጌርና ኢና ብዛዕባ ፀሓይ ተጠቂምና ከመይ ጌርና ኢና መኣዝናትና ንፈልጥ እስከ ንርአ። ፀሓይ ድኣ ከመይ ገይር ዓለምና መኣዝናት ዓለምና ትሕብረና ዶ ትብሉ ትኾን ትህሉ ፍትዋት ተምሃሮ? ኩሉ ግዜ ፀሓይ ብሓደ ሸነኽ እያ ትበርቕ፣ ብሓደ ሸነኽ ከዓኒ ትዓርብ ማለት እዩ። ስለዚ እቲ ፀሓይ ትበርቀሉ መኣዝን እቲ ፀሓይ ትዓርበሉ መኣዝን እንድሕር ፈሊጥና ንክልቲኦም ነናቶም ስያመ ኣለዎም። ኣንፃር ናቶም ወይ ድማ በቲ ካልእ ሸነኽ ናቶም ዘለዉ ከዓ ነናቶም ስያመ ኣለዎም። እስኪ ብሓባር ንርአ። ኣንጊህና ተንሲእና ናብ ፀሓይ እትበርቀሉ ኣንፈት ጠሚትና እንድሕር ክልተ የእዳውና ዘርጊሕና ኩሉ ግዜ እንታይ ይህበና? እቲ ፀሓይ ትበርቀሉ ዘላ ኣንፈት እሱ ምብራቅ ክኾን ከሎ እቲ ፀሓይ ትዓርበሉ ዘላ ኣንፈት ከዓኒ ምዕራብ ይኸውን ኣሎ ማለት እዩ። እዚ ተምሃራይ ንርአዮ ንጎ ተስኡ በርሱኡ ተሰኪሙ ንቤት ትምህርቱ ክብገስ እናበሉ ከሎ ፀሓይ ትበርቀላ መኣዝን ናብኡ ጠሚቱ ክልተ እዳዊ ዘርጊሕ ኣሎ። ስለዚ እዚ ፀሓይ ትበርቀሉ ዘላ ኣንፈት እዚ ምብራቅ እዩ ክኸውን ኣሎ ማለት እዩ። እዚ ምብራቅ ክኾን ኣሎ ማለት እዩ። እዚ ፀሓይ ትዓርበሉ ወይ ድማ ብድሕሪኡ ዘሎ ከዓኒ ምዕራብ ይኸውን ኣሎ ማለት እዩ። ምዕራብ ይኸውን ኣሎ ማለት እዩ። ስለዚ